0: ነታተን በዓል መን ከም ዝኾኑ ኣብ ሰሙ ክንደይ ግዜ ከም ዝመፃ ማስ ብተ ማስ ከም ዝምለሳ ረጋግፅ ኣለኹ።
1: ፅቡቅ ናይ ባሕሪ ነገር ንሕና ወላ ሓንቲ ዓሰለየ ኩሉ ናባኸ ኣይዞም ዝውሽጢ ዘለዎ ሰብ ምትረፍ ግን ኣይንዓማኒና
2: ኩላ ግሉት ያዘ ናብ ኩሎም ድማ ውሽጢ ውሽጢ መልእኽቲ ንባሕላለፈኩም ኣለ
3: ወሉ ደሓን ጥንቃቐ ግን ከድልየና እዩ
4: ዳይ ዳይ ማይ ውረድ ቀፅ እንደታ ማይ ውረድ

0: እዚኦም ተጠንቀቀሎም ብኣእሙይ ዝገበሩ ርኢኻዮም ኢኻ ፅባሕ እውን ካልእ ክገብሩ ስለ ዝኽእሉ ከም ተቐዲምና ዝበልና ካብ ብርቱዕ ምክፍላል ክትገብር ኣለካ ዓስበኻ ድማ ክትወሃብ ኢኻ
1: ስኞር ኮርተስ ብላታ ገብረ ዝጋብሔር ደጊያት ማሕራይ መሓመድ ዑስማን ቡሪ ከንቲባ ህዳት ጽቡቕ ዝኾነ ምቅራብ ኣለዎ ኩሉ ግዜ የሕሸኽሽኹን ጉጅም ይብሉ
0: ጽቡቕ እዚኣቶም እኮ ብቐደም እውን ሰራማት እዮም እንታይ ከም ንገብር ድማ ክንረአ ኢና ክሳብ ሓደ ስጉምቲ ንወስደሎም ግን ኣጥቢቕካ ተኸታተሎም
1: ዋቤነ

0: እንታይ ዳኣላ ዛነት መልፃቢ
1: እዛ ጉዳይ ደለኸት ወልድ ፈለየ ኣሎ
0: እወ የቀደሙና ብንቅድሙ ማለነ ባምኸይ ፅቡቕ ተጋጣሚ ዝብ ብዓፋር ግበ እዞም ሰብ ዜላሉ ፅቡቕ ገ ርድዮም ኣሎ
1: እንታይ ዳኣቦሉ
0: ብወገኖም ድልዋት ምህላዎም ኣረጋገፀ ብለ ኣሎ
2: እሞ ናትና ጉዳይ ጣይፈ ይፍሰ
0: ይከብ ከምኡ እዩ
1: ቆሉይ ንሕማ ቀልጢፍና ንኩሉ ኣሳኖ ዕጅኸይ ካታተሉና ባሕልበል
2: ሶልዳቶ እቶም ካልኦት ንደገውፅኹም እቶም ትማልሕቶ ዘቕረቡ ጥራይ ናብዝምፅኦ

0: ሒዝና ዘለና ደቂ ኤርትራ ኮሌና ኢታልያ እዩ። መንግስቲ ኢታልያ ከዓ ንዓለም ከሰጥን ዝተበገሰ ቅዱስ ሰንበት ዘኽብር እዩ። በዚ መሰረት ድማ ሰንበት ሰንበት ኣብ እግርና ተኣሲሩ ዘሎ ሰንሰለት ክትትዓልና፣
1: ካልኣይ ከዓ እንሰትዮ ማይ በዓላትና ካብቲ ዒላታት ክንጓነት ክፍከደልና ነዚ ክልምኒ ናብ ቅድሚኹም ደው ኢልና ዘለና
2: ፀገርና ኢኹም ክትተሓባበሩና
3: ሰሚዕናኩም ኣለና ሰደም
4: እንታይ ኮይኖም እዮም ዚ ዝቕርቡ ዘለዎ
3: ኦርሰ ማእሰርቲ መሪርዎም ከም ፍታሕ ኢሎም ዘቕርብዎ ሓሳብ ክኸውን ይኽእል እዩ።
4: ስማዕ ኮርቴስ ኮሚሳር ፊናርዲ ድሕሪ ሕጂ እሱራት ማይ ከይዋርጡ ኢሉ ትእዛዝ ከም ዝመሓላለፈ ትፈልጥ ኢኻ
3: ሲ ማ ንክንድዚ ዝኣክል ብሰጉስ በይንና ብወዱ ጥራይ ማይ ክንቁርበሉ ይሕ ፖሲብ ኢለን
4: ንትካኸ ኢሉ ዝመሓላለፎ ትእዛዝ ስለ ዝኾነ ንኻዓ ክርክብና ይኹ
3: እሞ ዋላ ትንኮል ትሓስቡ ኣበይ ከይበፅሕ ኢኻ በርከ ናኹራ ከምዛ ትሪኣ ናኹራ እያ ዘስግእ ነገራት የብልና
4: በል ክንጠጋብ ግና ኣለና
3: ድሓን ኩሉ ኩነታቶም ይከታተሎም ኣለኹ ሓደ ክልተ ገበርቲ እከይ ከም ዘለዉ ተሓቢርና ስለ ዘለና ስጉምቲ ምውሳድ ዘድልዮም ድማ ንወስደሎም ኢና።

ሁላቶ ሎሚ ሰንበት ስለ ዝኾነ ፍጥሮ ግን ሰንበት ዝግበር ዘሎ ምጥርሳባን ተጠንቀቁ።

ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እኖ ዝተፈላለየ ትሕሶታት መደባት ሞዛይክ ኢና ሕዝናልኩም ቀሪምና ዘሎና ኣብዛ ናይ መዓልቲ ዕረፍትኹም ዝኾነት ሰንበት ብትሕሶታት መደባት ሞዛይክ ትዛነዩ ተስፋ እናገበርና መደብና ጀሚራ ክሳብ ትዛዝ ምሳና ክትሓብሩ ብኸብሪ እናዓደምና መደብና ከም ወትሩ ብደርፊ ኢና ኸነፍልሞ ብሓባር ንከታተል

0: ኣብዛሓዳር ካብቲኣት እኮ ተጣፊእና ብሓቂ ዋንድዒ ብጃህለ ክኸፍ ኢና ንደየ ዘሎ ሜክ ኣብ ገላ ማሃራ ዋበሉ ኢብራሂም ቦዲ ማሳጅ ኦኬ ዓብዪ ምግዳል ዋጋ ገይሮም ኣለዉ ማለት ድዳ
1: ያ ሜክኣብን ቃሽን ተተማየርካ ከማ ፅፍሪ ብናፀብል ኣሎ
0: እዋ እንታይ ትብሊ
1: ናይ ዋሓቂ ንብረት ከማ ካብኦም እዩ
0: ኦኬ ዋው ሞዚ ዘገርም እዩ ቀጥፍና ንመዝገብ
1: ንመዝገብ
2: ርሑስ በዓል ንዅልኽን ካብ ኢብራሂም ቦዲ ማሳጅ ፋሽን ሾው ሞዴሊንግ ዲዛይነር ኢብራሂም ቦዲ ማሳጅ ንዅልኽን ወይ ዘራዝር ዘገርምን ዘዘንቕን ግርማ ዘጐናጽፍን ቤት ትምህርቲ ሞዴሊንግ ሜክኣፕ ከምኡውን ቤት ትምህርቲ በብዓይነቱ ጥበብ ኣሰራርሓ ቁኖ እንተላይ ናይ ጽፍርን ገጽን ከፊቱ ስልጠና ኣምሃብ ከም ዝርከብ ብሓጐስ የበስር ትራሞድ ሞዴሊንግ ፋሽን ሞዴሊንግ ብሓፈሻ ግርማ መጎስ ዘጎናፅፍ ስልጠና ኣብ ቤት ትምህርቲ ኢብራሂም ቦዲ ማሳጅ ክትረኽቦ ምዃን ክንሕበር መዓስ ጥራይ ኣዝዩ ኣገራምን ኣደናቕን ዝኾነ ብምንቃሽን ሜክኣፕን ንዝመሃራ ናይ ፅፍሪ ብጥራዩን ብናፃን ካልእ ብስራት እውን ኣለና ኣብ ገጽና ንዝፍጠርን ዘሎን ፀጉሪ ብፈትሊ ከም እነልግስ ነበስር
3: ኣድራሻና ኣብ ባሕቲ መስከረም ድሕሪ ህምቦል ትካል ሸርፊ
2: ኣድላይ ሓበሬታ ንምርካብ ናይ ቤት ፅሕፈት ብ11 82 88 ብሞባይል ድማ ባ7 14 18 8 ተወከሰና ፋሽን ሾው ዲዛይነር ኢብራሂም ቦዲ ማሳጅ
4: ባህላዊ ኣልባሳትና መለለይ መንነትናን ክብርናን እዩ ኣብ ኩለን ብሄራትና ዘሎ ባህላዊ ኣልባሳት ንባህልን ልምድን እቲ ሕብረተሰብ ዘንፀባርቕ ሓደ ካብ ብሉፅ ባህላዊ ውርሻና እዩ ኣብዛ ስዒባ ትቐርብ ትሕዝቶ መደብና እምበር ብፍላይ ኣዴታትና ኣብ ዝኾነ ውርያት ዙርያ ጥልፊ ተኸዲነን ክንሪአን ከለና ብዘለዎ ፅባቐን ነቲ ጥልፊ ወይ ዙርያ ዝያዳ ተሃራፊ ንኽገብሮ ዝግበረሉ መፀባበቂታትን ቅድታትን እንታይ መስሊ ኢና ሒዝናልኩም ቀሪብና ዘሎና ብፍላይ ጥልፊ እንተዳ ርኢና ዝያዳ ብሉፅ ኮይኑ ንክወፅእ ዝሓልፎ ፃዕርን ጥበብን እንታይ መስል ሒዝናልኩም ቀሪብና ኣሎና ሙሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ

ናይ ሎሚ ትሕዝቶ መደብና ብዛዕባ ጥልፍን ኣጠላልፋን ዝሓልፎን መስራሕትን እዩ ክኸውን ሰናይ ምክትታል። ፈለማ እቲ መስርሕ ካብ ጥበብ ይዝብገስ ብጥበብ ድማ ይዛዘም። ካብታ ካብ ሓደ ጥረ ነገር ናብ ጨርቂ እቲ ምስርሕ ፈታሊቲ ዝፍልም ፍታል፣ ዙርያ፣ መነን፣ ፈርጊ፣ ደንበላስ፣ ድርባድር ብኢደ ስራሓት ስፈሪዩ ካብ ጡጥ ናብ ጨርቂ ዝምስርሑ ኣጭረቕቲ እዮም። እቲ መስርሕ እውን ካብ ጡጡ ዝፍልም

0: ቀዳማይ መስርሕ ብኣስፋሓይ ወይ ብዘርግሓይ ይጅምር።
1: እወ ሕጂ እዚ መታሳ እዩ፣ ብትቡ እዩ ዝመፅእ መታሳ። ሽዑ ኣብዚ ነእትዎ ከም ዝኣትይዎ ደሎ እዚ የእቲና፣ ግን እዚ ናይ ህንዲ ፈትሊ እዩ። ናይ ዓድና ከዓ ኣሎ ከምዚ። እዚኣ መትሓዚት ማለት እዩ። ኣብ ኣንድሕር ኣትያ ገፊሕን ፀቢብን ኩሉ ተስተኻኺሉ እዩ ዝኣቱ። ገፊሕን ፀቢብን እንተ ደኣ ኮይኑ ተሓደ ክተርፍ እዩ ተሓደ ክብል እዩ ኣየእለመለንን እዩ።

0: ካልኣይ መስርሕ ተዘርጊሑ ዝተዳለወ ጥምጣም ፈትሊ ናብ ማእለማ ይሰጋገር።
1: እዚኣ እቲያ ብዓባያ ማእለማ እያ። ማእለማ ከዓኒ ክሰርሕ እንተኾነ ዘድልይዋ መሳርሒ በዓላታ ሓፂን ብሓፂን ማሽን ፕላስ እዚ ከዓኒ ሚሐን ይበሃል። እዚ መንፊት መንፊት ብክልተ ዳንፋ ተታሒዙ ኣሎ። ኣብ ታሕቲ ንሪኦ ዘለና ድማ ድኳ ወይ ከዓ እግሪ ኢልና ንፅውዖ። ከምቲፍቲ ዝረአኹሞ ናይ ኣስፋሓይ ኣስፋሓይ ምስ ወድአ ናባና ይመፅእ። ንሕና ከዓኒ ካብኡ ተቐቢልና እታ ፈትሊ ንኸይብተኽ ከም ዘለዎ ከም ዝርጉሖይ ንኽእል ኢና። ንኸይብተኽ ርዕዝ ኢሉ ንኸይወፅእ ወይ ድማ ከም ድልየትና ኮይና ንክንሰርሕ ኣብ ሓዊ ንጥጥቆ። ክጥጥቅ ከሎ ካብ 3 ክሳብ 4 ሰዓት የድልዮ። እቲ ዘድልዮ ክጥጠቅ ከሎ ዘድልዮ ኣብ ምስ ዝኣቱ ከዓኒ ፊኖ ኦሞ ፕላስ ጨው ወይ ከዓ ሸብ። ሕጂ እዚኦም ዘድልይዎ ምክንያት ከዓኒ እቲ ኦሞ ንኽፃዕድዎ ወይ ከዓኒ ንኽዝርጋሕ፣ ጨው ከዓ ከም ድልየቱ ንኽስሮ ኢና ብምኽስር ወይ ከዓ መርፊ ደቂቕቲ መርፊ እጌርና እቲ ፈትሊ ንፈላለዩ ኢና በብሓደ። ሕጂ ነዚ ኮይኑ በብሓደ ንክወፅእ እቲ ጨው ወይ ከዓ ሸብ ከዓ የድልዮ። ሕጂ እዚ ጠጢቕና ኣንቂፅና ምስ ነቐፀን ምስተለውለውቲ ዓኽሊልና ከምዚ ኣጌርና ንዓኽሊልና ማለት እዩ ዓኽሊልና ንዳልዎ። ኣዳሊና ነታ መንፊት እዚኣ ሚሐን ወይ ከዓ መንፊት 600 ፈትሊ ሓንቲ ከምዚኣ ማለት እዩ ሓንቲ ከምዚኣ 600 ፈትሊ ትሕዝ ብብሓደ። ሓንቲ ፈትሊ ኣብ ሓንቲ ሚሐን፣ ካልኦይቲ ከዓ ከማ ኣብታ ካልኦይቲ ሚሐን ጌርና ናብ መንፊት ንሕልፎ። ካብ መንፊት ኣሕሊፍና ከዓኒ በዛ ንሪኣ ዘለና እድያት ንጅምር።

እዚ ንሪኦ ዘለና ናይ 4 ወይ ከዓ ቢምቦይ ሽኮር ናይ 4 ቢምቦይ ወይ ከዓ ዝተፈላለየ ንዲዛይን ዝኸውን ኣተጥምጥመልና እዚኣ ኣብቲ ቢምቦይ ወይ ከዓ ሽኮር ኣብዚኣቱ ንክዝርጋሕ ማለት እዩ። ተዘርጊሑ ከም ድልየት ኮይኑ ንክመፅእ ኣብዚኣ ንእትዎ። ካብዚኣ ሽዑ ናብዚኣ ቁኒን ንሪኣ ዘለና በዛ ማሽን

በዚያ ምስ ጠምጠምና ከምዚያ ክንዚ ዓቐን ማለት እዩ ንዚያ ዓቐን ጌርና ከይገዘፈ ከይነኣሰ ኣዳሊና ናብ ኣብ መቕለሞ ኣብ ጃልባኣትያ ትወርወን እቲ ጨርቂ እቲ መነን ኢልና ንፅውዖ እዚ እዩ ትነፀፍ ማለት እዩ ትነፀፊ እዚ እያ ታተወርዋሪ

0: ካብዚ ድማ እዩ እቲ እድያት ዝለገቦ ጨርቂ ናብ ሰፋያይ ከይዱ ናይ ክዳን መልክዕ ለቢሱ ናብ ጠለፋ ይበፅሕ። መስርሕ ጥልፍን ኣጠላልፋን ካብዚ ይብገስ።
1: ተስፍያ መፅያ ኣብዛ ናይ ኣፍልባ መስቀል ንክጥለፍ ማለት እዩ። ሕጂ መስቀል ንክጥለፍ ከዓ እቲ መጀመርታ ክንገብሮ ዘለና እንታይ እዩ ተልክኒ ነድፊ ስእሊ ማለት እዩ። ክትሰኣል እተኮይና እታ መስቀል ብድሕሪ ምስ ተሰኣለት ከዓ ናብ ጥልፊ ክትኣትያ ናብ ጠልፊ ተኣቶ ኮይና ሕጂ እቲ ስቴባት ከዓ ኣሎ ማለት እዩ። ድሕሪ ዝመፅእ ከዓ መቕባእ ከዓ ምድጋም ማለት እዩ።

ማለት እዩ ምቕባእ ማለት እዩ። ሕጂ ሳልሳይ ከዓ ምጭዳድ መፅእ ማለት እዩ። ምስ ተጨለደት ብድሕሪኡ ናብ ምፍራፅ ምፍራፅካ ምድብዳብ ሕብሪ ምምላእ ማለት እዩ። ብድሕሪኡ ናብ ፌሮ ፌሮ ከዓ ፊኒሽን ማለት እዩ። በዚ ከዓ እታ ክዳን ከዓ ብቕዕቲ ኮይና ከዓ ናፍቲ ዋና ትርከብ ማለት እዩ። እዚ መስራሕት ኣለዋ።

ኣህራይ ከም ተወሳኺ ትሰርዓ ከምዚ ክብለክ ትፀንሐ ኮይኑ እቲ መሰረቱ ከዓ ካብ ምንታይ ድብገስ የልና ነዚ ክትገብር ከዓ ፈትሊ ክትዳሉ ለካ መጀመርታ ፈትሊ ትዳሉ ብድሕሪኡ ከዓ መርፍእ ተዳሉ ማለት እዩ መርፍእን ፈትልን ጌርካ ከዓ ነታ መስቀል ትሰርሓ ማለት እዩ እዚ ኩሉ ክሓልፍ ከሎ ግን ናይ ዝኾነ ይኹን ማሽን ሓገዝ የብሉን ኩሉ ብጉልበት ብኢድካ ማለት እዩ ሕጂ እቲ ፈትሊ መጀመርታ ንዕኡ ዝኾን ፈትሊ ተዳልወሉ ኣፍሒስካ ኣቢልካ ከምኡ ከዓ እቲ ፈትሊ ከዓ ብዙሕ ዓይነት ፈትልታት ስለ ዘሎ ነቲ ክዳን ከዓ ምሽ ከምዚ ከበላሽዎ ድኽእል ፈትልታት ኣሎ ብዙሕ ዓይነት ፈትሊ ስለ ዝኾነ ንበሎ ሕጂ ኣስታት 3ለስተ 4ባዕተ ዓይነት ኣፋትል ኣሎ ካብ 3ለስተ ሕጂ ድሓን ድኾነ ፈትሊ እሞ ነቲ ክዳን ከበላሽወልካ ዘይክእል ፈትሊ ትጥቀም ማለት እዩ ሕጂ ካብዘን ክብለ ክፀናሕኹ ዘምዘም ጀት ኬንኤስ ዝበሃል ፈትልታት ኣሎ ድበዝሕ ሕጂ ንሕና ንጥቀመሉ ጀት እዩ እቲ ጀትሲ ነቲ ክዳን ተበሊሉስ ከበላሽዎ ይክእልኒ እዚ ክኸውን ከዓ ክንተወሳኺ ከዓ ንሓፅቦ ኢና ተሓፅቦ ብልክዕ ብሳምና ጌርካ ንኸይብለል ማለት እዩ እምበርከስ እንድሕር ተበሊላ ታ ፈትሊ ኦረዲ እታ ጨርቂ ብምልእታ ክዳን ትባላሸላ ማለት እዩ ኩለ ከዓ ክሳራ ትኸውነላ እዚ ንኸይከውን ሕጂ ንኸይብለለቀ ሓፂብካ ተዳልዎ

በኣር ሕጂ እታ መስቀል ክንስእላ ንጅምር ኣለና ንበሎ መጀመርታ ሰንተር ናይ ተኸዳኒ ኢካ ትሕዝ ማለት እዩ ኣብ ኣፍ ልብ ንዲካ ትከውን ኣብዚ ንድሕር ትከውን ኮይና ሰንተር እታ ሰንተር ኣብዚ ሒዚ ኣለኹ

ሕጂ ከምዚ ክርድአ ክፀናሕኹ ማለት እዩ እታ ስእሊ ተሳኢላ ትወዲእ ኣላ እዚኣ ትመስል ማለት እዩ እዚኣ ሕጂ ንእሽተይ መስቀል ካብዚ ሕጂ ናብ ጥልፊ ትሰግር ማለት እዩ

ክጨደ እየን ዚያ ሕጂ በር ውሽጢ ውሽጣ ትቐበያ ኸ ዚያ ግን ሓፈሻዊ እዚኣ ክትጨደ ስለ ዘለዋ ግን ውሽጢ ውሽጣ ቐቢአ እንድሕር ጨዲድ እያ ክደቅቕ እዩ ንድሕር ደቂቑ ኸ ክጫፋለ ማለት እዩ ሕጂ ንኸይጫፋለ ደገደጊኣ ገይረ እዚኣ ናብ ምጭታት ክኣት እየ ማለት እዩ

ሓደ ክፋ ናይዛ መስቀል ሕጂ ተወዲእ ኣላ። ሕጂ እንታይ ተርፋ? ፌሮ ማለት እዩ ነዚኣ ማለት እዩ። ከም ናቕልና ስነበልና ግን ነዚኣ ኩላ ከዓ ሰርሓ ማለት እዩዋ ጀዚኣ ትመስል። እዛ ስራሕ ከምዛ ክትሪእዋ ፀናሕኹም ንእስ ኢለ እያ። ክብደት ኣለዎ ዶ ትስራሕ? ብጣዕሚ ስራሕ ክሳብ ዘይሃለዎ ማለት እዩ። ከምተወሳኺ ግን እዚኣ ክሳብ ሓደ መዓልቲ ክትወድእ ኢልካ ትኽእል ማለት እዩ። ሕጂ እዚኣ ንእሽ ስለ ዝኾነ ክሳብ ሓደ መዓልቲ ኢለ ኣለኹንሽ ንበሉ ሕጂ ኣብ ዝጠቃይ ዘሎ ንሃለ እዚ ሕጂ ናይ ወይኒ ስታይል ኮይኑ ሙሉእ ክዳን እዩ ዝጥለፍ ዘሎ ማለት እየ ኣብ ናይ ጓል ኣንስተይቲ። ሕጂ ተኸፍአ ተኸፍአ እዚ ክሳብ ሶሙን ክወዘልካ ክእል እዩ 4-5 መዓልትታት ማለት እዩ። ሕጂ እቲ ስራሕ ቀሊል ስራሕ ኣይኮነን፣ ብዝያዳ ከዓ ሓገዝ ናይ ማሽን የብሉን። ማእሲ ብኢድካ ብመርፍእን ኢኻ ሰርሖ ማለት እዩ። እዚ ኩሉ እንታይ ይሕዘካ ንድሕር ኢልና እቲ መሰረታዊ ነገር ዓይንኻ በርከ ናብ ሓንቲ ቴንሽን ጌርካ ኢኻ ትሰርሕ ዘለኻ። እዚ ሕጂ ክብደት ኣለዎ። ምስ ግዜ ሲ ዝኾነ ፀገማት ከምፀልካ ተኽእሎ ኣለዎ ማለት እየ። እሱ ጥራይ ከይኣክል ሕቆኻ ንገዛእ ርእሱ ሕቆ ከምዚኣ ኢልካ ኢኻ ትሰርሕ ዘለኻ ፀገማት ናይ ሕቆ እውን ከምፀልካ ክእል እዩ ማለት እዩ። ነዚ ኩሉ ኣብ ግምት እቲኻ ኢኻ ትኸይድ ዘለኻ። እሱ ጥራይ ከይኣክል ከዓ የእምሮኻ ኸዓ የእምሮኻ ኸ ብጣዕሚ ይድቋፅረካ እምበርከ እዛ ፈትሊ እዚኣ ሲ ምስ ኣየነይቲ ከዋህዳ እንዳበልካ ኢኻ ትኸይድ ስራሕ እንዳስራሕካዮ ሲ ሓድሽ ፈጠራ እንዳፈጠርካ ኢኻ ትኸይድ። ከምዚ ኣምፃ ኣቢልካ ሲኢልካ ትሰርሖ ስራሕ ሲ ኣይኮነን ማለት እዩ። እዚ ኩሉ ክብደት ኣለዎ ማለት ሲ ንበዝሕ ሰብ ሸለል ክብሎ ክእል እዩ። ከምዚ ምስ ተራ ነገር ኮይኑ ይስምዖ ከይፈተንካ ግን ክተብሎ ይትኽእል ኒኻ። ዝያዳ ምሰዓትኸ ምስ ፈተንካ ድኻም ርኣየካ ኩሉ ነገራቱ ማለት እዩ። ከምዚ ክብለ ክፀናሕኹ የእምሮኻ ዓይንኻ ሕቆኻ ኩሉ ነገር ማለት እዩ። ካልኣይ ከምተወሳኺ ከምዚ ዳርጋ ትዕርፈሉ ግዜ እውን የለን ማለት እዩ።

ሰላም ክብራት ተዓዘብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ ስጋ ምስ ማሽሩም ማሽሩም እቲ ዝበለፀ ዓይነት ስለዝኾነ ኩሉ ግዜ ክንጥቀመሉ ምስ ኩሉ ሓዊስና እቲ ዝበለፀ እዩ። ስለዚ መጀመርታ ስጋ ሽጉርቲ ከምዘይንቐልዎ ከዓ ብሓንሳ ኢና ክንሕውሶ። ሽጉርቲ ፃዕዳ ሽጉርቲ፣ ቀይሕ ጉዕ በርበረ፣ ጅንጅብል። ሕጂ ቅባት ኢና ንጥንቀቕ ውሑድ ማሽሩም ድሕሪ ኢና ነእትዎ ውሑድ ዘይቲ ውሑድ ኣለዎን የብሉን

ሕጂ እዚ ኣብ ሮሉስ ኢናኻ ነእትዎ ሕጂ ኣብ ሕብስቲ ዝዓይነቱ ሕብስቲ ዝዓይነቱ ሕረ እሱ እንዳበሰለ ንከሎ ሕጂ ድስቲ መውረድ ድስቲ ኩሉ ክሕዝ ፀኒሐ ኩሉ ክሕዝ ምስፀናሕኩ ከዓ ግድን ኢደይ ክሕፀብ ዘለኒ ኣብዚ ዝሓስካላ ኢኻ ትሕፀብ እዚ ዝሓስካላ ሕጂ ብፅቡቅ ከዓ ነንቅፆ ኢልና ውረይ ኢልና እዚ ማሽሩም ብዙሕ ደይኮና ንመትሮ ከነዳቐቆ ኢና ማሽሩም ቃንጥሻ ቃንጥሻ ፍረሽ ኣሎ ከምዚ ትሪእዎ ዘለኹም ናይ ታኒካ ኣሉ ሕጂ እዚ ዝምረፅ ማሽሩም እዚ ቃንጥሻ ወፊርካ ተምፆ ወለድና ሲ ካብ ወፍሪ ውዒሎም ክመፅእ ከለዎ እዮም ሒዞም ዝመፁ ዋላ ሕጂ እውን ከምኡ እዩ ሕጂ ማሽሩም ናይ ታኒካ እዩ ብሓፂሩ ኣብ ታኒካ ዘሎ ካብ ደገ ተዓሽጉ ድመፅእ እዚ ግን ቃንጥሻ ኣብ ሃገር ኣብ ዓድና ዝፈሪ ማለት እዩ ኩሉ ካብ ምእራግ ካብ ንጭናጭ ኩሉ ስለ ዝሕግዘካ ሕፅብ ነብሎ ጀመርታ ፅቡ ጌርና ኢና ንሓፅቦ መከታተፊኻ ኢድካ ኩሉ ፅፍርኻ ብስርዓት ዘቃሚምና ሰክተትናያ ስጋ ክንሪያ እ ኮሚደረ ገለ ብዙሕ ኣይኮነ ኣብዚ ኣየድልዮም ናይ ባዕሉ ጣዕሚ ስለ ዘለዎ ናይ ባዕሉ ጣዕሚ ስለ ዘለዎ ዝበለ ውሑድ ዘይቲ ከዓ ቅብኣት እዩ ዝኸፍአ ውሑድ ኣለዎን የብሉ ሕጂ ከምዚ ኢሉ እንዳተቐልወልና ከሎ ከምዚ ኢሉ እንዳተቐልወልና ከሎ ማሽሩም ኢና እባ ቃንጥሻ ቃንጥሻ ቃንጥሻ ኣብቲ ዝበስል ዘሎ ወይ ዝቕሎ ዘሎ

ሕረ ኩራት ዓዘትና ውሽጢ ዝኣተዎ ናይ ዱባ ሶስ ኣብ ሰውነትና ዝበና ጠቕሚ ናይ ዱባ ሕጂ ሕብስቲ ናይ ዱባ ውሽጢስ ድመልኦ ሶስ ኢና ክንሰርሕ። ክብደት ንምቕናስ ይሕግዘና፣ ንትኩረት ዓይንና ይሕግዘና፣ ተፀዋርነት ናይ መጥቃዕቲ ሕማማት ይሕግዘና፣ ቆርበት ንካብ ምእራክ ይከላኸለልና። ብዙሕ እንዲካ ትጠቅስ ትኽእል። ድሕሪ ፅቡቅ ስራሕ ወይ ስከዓ ስፖርቲ ንሰራሕካ ሓደ ኩባያ ዝበሰለ ዱባ 564 ሚሊግራም ፖታስዩም ኣለዎ። ምስ በናና ከተወዳደሩ ከለካ ሓደ ኩባያ በናና 422 ሚሊግራም ምዃኑ እዩ። ስለዚ ሕጂ ናይ ዱባ ዝበለፀ ስለዝኾነ ናይ ዱባ ከዓ ሶስ ክንሰርሕ ኢና። ሓንቲ ማንካ ጣውላ ብሮ፣ ሓንቲ ማንካ ጣውላ ሓንቲ ንቃቅሖን እየ ገይረሉ። ሕጂ ሕሩጭ ጌርና ብሕሩጭ ድተሓሓዝ ናይ ዱባ ሕብስቲ ኢና ክንገብር። ናይ ዱባ ሕብስቲ ጮ ጌርናሉ ሶስ ዝኣተዎ ናይ ዱባ ሕብስቲ ዱባ እቲ ዝበለፀ ስለዝኾነ ክንጥቀመሉ እጂ ኣብ ቆርበትና ብለና ከዓ እቲ ዝሕግዘና ዝበሰለ ሓደ ኩባያ ዱባ ምስ ሓንቲ ፍንጃል ፀባ ምስ ሓንቲ ብጫ ንቃቅሖ ወቂዕና ከዓ ገፅና ንለኽዮ። ስለዚ እቲ ዝፀበቐ ካ ይኸውን። እጂ ዱባ ደይ ንሰርሖ ነገር የለን። ክጥዕመልና ሓንቲ ንቃቅሖ ብሮ ከዓ ጌርናሉ ናይ ዱባ ሕብስቲ ሶስ ዝኣተዎ ወይ ውሽጢ ዝመልኦ ሶስ ኣብያቲ ከነዝሕሎ ኢና። ምእንቲ ኣብ ውሽጢ ከነእትዎ ኣብያቲ ከነዝሕሎ ኢና። ብውዕዩ ሳይተእትዎን ኢካ ውሽጡ ቃዕ ዓቢልናዮ ብሰራሕናዮ

ማይ ዘይብሉ ፅንቅቕ ስጋዕ ዝብል ማይ ዘይብሉ ፅንቅቕ ስጋዕ ዝብል ዝገበርናዮ ነዝመሲልና ሕራይ መሰንከቲና ግድን ቅብኣት ንገብረሉ መሰንከቲና ቅብኣት ካብ ዝፍርቂ ሕጂ ኣብ ክልተ ኢና መቒልናዮ ነታ ማሽሩም ገይረ ዘቕምጣ ሓንቲ ንቃቕሖ ሓሪጭ ፊኖ ገይረ ኣብዚ ክሰጥ ሕጂ

ምሳና ልዕልዕል ከይብል ከምዚ ንገብሮ ምሳና ልዕልዕል ከይብል ከምዚ ንገብሮ መሰንከቲ ነቐባት ለኺና ኣዳሊናዮ ኣለና ሕጂ ኣብዚ ክንሰጡ ኢና ናይ ዱባ ሕብስቲ እዩ

ሕራይ ኣብታ መሰንከቲት ንሕጂ ኣብታ መሰንከቲትና ነንፅፎ ነንፅፎ ነንፅፎ ኣብታ መሰንከቲትና ጥቡቅ ጌርና ስጋዕ ከንፈር ድበፅሕ ጌርና ነንፅፎ። ነዚ ከዓ ነዝሕሎ ሕጂ ነታ ካልኣይታ እያ ክሰጣ ነታ ናይ ካልኣይታ ከዓ ብድሕሪኣ ከላ ግባ ስለ ዝኾንኩ ምሳና ልዕልልዕል ከይብሉ ኢለ ኣብ ሓርጫ ምፈፊ እዩ። ናይ ዱባ ሕብስቲ ሕጂ ብናይ ደርሆ ዝሰርሖ ትኽእል ብድደለኻዮ ንሕና ብናይ ማሽሩም ጌርና ሰሪሕናዮ ማሽሩም ትዝበለፀ ስለ ዝኾነ ሕጂ እዚ ዝጠፍጠፍናዮ ጠፍጠፍናዮ ኣብኡ ክንበሎ ኢና ክዝሕል እኳ ኣለዎ ፅቡቅ ገይሩ ዝጠፍጠፍናዮ ሕጂ ክፍት ከተብላ ከለካ ቆልዑ ደስ እዩ ድብሎም ንቆልዑቲ ከዓ ዝነብር ሰብ ቆልዑ ደስ ስለ ዝብሎም ብዙሕ ክትገብር ትኽእል ንሕጂ እዚአን ጌርና ኣለና ንቆልዑቲ በዚ ሕጂ ደስ ይብሎም። ዳሕራይ እዚ ደብዓጥናዮ ኣብ ርእሲኡ ንድርቦ ኣብ ርእሲኡ ንድርቦ ምስታ ታሕቲ ወይትካ ንላግባ ምስታ ታሕቲ ወይትካ ንላግባ ምስታ ታሕቲ ወይቲ ከምዚኣ ጌርና ንላግባ ንንሽተ ሕጂ እዚኣ ክፍት ነብል ኣሎ መተንፈሲ መተንፈሲ ብጉል ከይብል ማለት መልክዕ ኢካ ዝኾኑ ሕራይ ጋዝና ክትረስን ኢለ ወሊዐያ ኣለኹ ጋዝና ክትረስን ኢለ ወሊዐያ ኣለኹ ከምዚ ብዙሕ ኣይኮንካ እንትውላ ግን ከርስና ሕጂ ወዲ እያ ናይ ዱባ ሕብስቲ ውሽጡ ሶስ ዝኣተዎ ሕራይ እምበር ኩራ ተዓዘትና እታ ናይ ዱባ ሕብስቲ ኣኺላታ ኣላ ናይ ዱባ ሕብስቲ ኣኺላታ ኣላ ቤትሮ ስለ ዝኾነ ምሉቕሉቕ ስለ ዝብል ናይ ዱባ ሕብስቲ ኣኺላታ ኣላ ሕጂ ሕራይ እምበር ክብራት ተዓዘትና ንቆልዑ ደስ ክብሎም ኢና ኢና ንሰርሕ ዘለና ናይ ዱባ ሕብስቲ እቲ ክገልፆ ዝፀናሕኩ እዩ ትሕዝቶኣ ከዓ ሕጂ ማሽሩም እንታይ ከም ዝጠቅም ኩሉ ተዛሪብና ኣለዉ ስጋ ከዓ እንታይ ከም ኩሉ ዱባ እትድበለፀ ስለ ዝኾነ ሕጂ ናይ ዱባ ሕብስቲ ከምዚ ጌርና ሰሪሕና ኣለና ኣብ ውሽጡ ስጋ ማሽሩም ኢና እቲናሉ ዘለና እንቃቑሖ ሕጂ ቁርስ ኣቢልካ ክትቀርበሎም ከለካ ብዝያዳ ሕጎሱ ንቆልዓ ክትብሊ ከዓ ኩሉ ሰብ ዝነብር ሕጂ ንደቅና ንዓና እውን ዝብለና እንዲ ዘይብሉ ዝኣገባብ ሲ ጌርና ክንዲ ዝደለይዎ ብኩላ በሲላ ናይ ዱባ ሕብስቲ ብኩላ በሲላ ናይ ዱባ ሕብስቲ ውሽጣ ዝኣተዋ ናይ ዱባ ሕብስቲ ባሪክ ኩራ ተዓዘትና ናይ ሎም መዓልቲ ዝሰራሕናያ ናይ ዱባ ሕብስቲ ምስ ስጋ ምስ እንቃቑሑ ምስ ኩሉ ምስ ማሽሩም ነዚ ትመስል ዝመፅእ ደሎ ሰሙን ብካልእ መደብ ክሳብ ንረኸብ ተሓንቀኒ እዩ።

0: ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ንሰዓት ሓሙሽተ ዝተዳለወ ዜናታት ውሽጥን ወፃእን ሒዝናልኩም ቀሪብና ኣሎና። ንምክትታልኩም ብክብሪ እንዕድም ማክዳ ሓጎስ ምስ ኣራቤት ቋንቋ ምልክት ሰናይት በረኸት ብምኾን ኢና ብቐንዳ ኣርእስተ ዜና ንስለም። ዓመታዊ ፌስቲቫል ኤርትራ ካብ 18 ክሳብ 26 ሓምለ ኣብ ቀፅሪ ኤክስፖ ክካየድ እዩ። ኣብ ዞባ ማእከል ክረምታዊ ወፍሪ ተምሃሮ ንልምዓት ብውድብ መልክዕ ተጀሚሩ። ኣብ ኖ ዞባ ሞልቂ ጉሩህ ልዕሊ 800 ስድራ ስዋት ብወፈራት ሓሪሱ። ኣሜሪካን ዩክሬንን ኣብ መፍረ ኣፅዋር ዘተኮረ ክልተኣዊ ስምምዕ ከም እተፈራርማ ገሊፀን። ስዑዲ ዓረብን ካናዳን ኣብ ፀዓት ዕደና ቴክኖሎጂን ምክልኻልን ብሓባር ክሰርሓ ዘኽእለን ስምምዕ ተፈራሪመን። መንግስቲ ብፅዋንያ ብሰንኪ ሓደጋ ባርዑ መሮር ኣብ ደቡባዊ ክፋል ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጁ። ዝርዝር ዜና። ዓመታዊ ፌስቲቫል ኤርትራ 2026 ካብ 18 ክሳብ 26 ሓምለ ኣብ ኣስመራ ቀፅሪ ኤክስፖ ክካየድ ምዃኑን ምድለዋቱ ከም እተፃፈፈን ሃገራዊ ኣዋሃዲ ሽማግለ በዓላት ገሊፁ። ኣብዚ ን9 መዓልታት ዝካየድ ዓመታዊ ሃገራዊ ንግደት፣ ያታውን ዘመናውን ምርኢት ሙዚቃ፣ ድኮና ኣባይቲ ብሄራት፣ ሕርሻውን ባሕራውን ፀጋታት ኤርትራ፣ ሰሚናራት፣ ባዛር፣ ስእላውን ንዋታውን ምርኢት፣ ስነ ጥበባዊ መደባት፣ ምርኢት ምህዞን ሰንዓን፣ መደብ ህፃናትን ካልእን ዘጠቓልል መሰናድኦታት ክቐርብ እዩ። ተዳልዩ ዘሎ መደባት መዓልታዊ ካብ 9:00 ቅድሚ ቀትሪ ክሳብ 9:00 ምሸት ንህዝቢ ክፉት ክኸውን እዩ። ባህላውን ስነ ጥበባውን መደባት ዘቐርበሉ 8 መድረኻት ተዳልዩ ከም ዘሎን ንነጋድያን ዘእንግዳ ሓያሎ ወሃብቲ ኣገልግሎት ትካላት ከም ዘለዋን እቲ ሓበሬታ ወሲኹ ኣፍሊጡ። ብዘይካዚ ፌስቲቫል ከመይ ዋዕለ ብዝብል ኣርእስቲ ምሸት ምሸት ኣብ ፍሉይ መድረኽ ዝቐርብ ውዕሎ ፌስቲቫል ዝገልጽ መደብ ክህልው እዩ። ናይ ሎሚ ዓመት ፌስቲቫል ሰንበት 26 ሓምለ ኣብ ሰዓታት ድሕሪ ቀትሪ ብዝካየድ ወግዓዊ መዛዘሚ ስነ ስርዓት ክዕፆ እዩ። ወፍሪ ተምሃሮ ንልምዓት 2026 ብደረጃ ሃገር ካብ 6 ሓምለ ክሳብ 15 ነሓሰ ኣብ 160 ነቑጣታት ክካየድ እዩ። ብጠቕላላ ድማ ልዕሊ 30,000 ተምሃሮ ምስ ኣስታት 1,000 መምሃራን ክኢላታት ሕርሻ ኣዋሃትን ኣጋር ሓካይምን ተዋፊሮም ኣለዉ። ኣብ ዞባ ማእከል ብዛዕባ ዝሰላሰ ዘሎ ንጥፈታት ወኪል ኤሪና ዮናታን ዕብዮ ዘዳለወ ዜናዊ ፀብጻብ ኣሎ እስቴፋኖስ ግርማይ ክቐርቦ እዩ።
1: ኣብ ዞባ ማእከል ወፍሪ ተምሃሮ ንልምዓት ብዝተወደበ ኣገባብ ከም እተጀመረ ኣብ ጨንፈር ትምህርቲ ሓላፊ ክረምታዊ ወፍሪ ተምሃሮ ንልምዓት መምህር ኤፍሬም ተኽሉ ገሊፆም። ኣብዚ ንመበል 28 ግዜኡ ዝካየድ ዘሎ ወፍሪ 300ዊት ደቂ ኣንስትዮ ዝርከብኦም 7379 ተምሃሮ ኣብ 45 ነቑጣታት ተዋፊሮም 95ዊት ኣብ ምዕቃብ ማይን ሓመድን 500ዊት ድማ ኣብ ድሕነት ትራፊክ ፅርግያን ምፅፋፍ ሰነዳትን ከም ዝነጥፉ መምህር ኤፍሬም ወሲኹ ሓቢሮም። ኣብ ምዕቃብ ሓመድን ማይን ዝዋፈሩ ተምሃሮ ልዕሊ 700,000 ሜትሮ ቅናታዊ ዛላ ክሰርሑ ከምኡውን ልዕሊ 220,000 ጎዳጉዲ ብምኹዓት ፈልስታት ክተኽልሉ እዮም። ኣባል ጨንፈር በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ሚካኤል ኣብርሃም ኣብ ወቕቲ ክራማት ንዝካየድ መደባት ምግራብ ኣብ 9 መደብራት ፈልሲ ልዕሊ 2.6 ሚልዮን ፈልስታት ኣግራብ ከም እተዳልወ ብምጥቃስ እቲ 2.3 ሚልዮን ፈልስታት ክትከ ተመዲቡ ስለ ዘሎም ኩለን ትካላት መደበን ሰሪዐን ናብ ዝተመደበለን ቦታ ልምዓት ክወፍራ ዘኻኺሮም። መምህራንን ኣለይትን ብወገኖም እቲ ወፍሪ ንተምሃሮ ፅቡቕ ናይ ስራሕ ልምድን ናይ ምብህሃር ክእለትን ከጥልዩ ከም ዝሕግዞም ብምጥቃስ ንዝተዋህቦም ዕዮ ፅቡቕ ይዓምዎ ከም ዘለዉ ገሊፆም። ወፋሩ ድማ ረብሓታት ናይቲ ስራሕ ብምግንዛብ ብንቕሓት ይሳተፉ ከም ዘለዉ ሓቢሮም።
0: ውፅኢት ትምህርትን ተምሃሮን ንምሕያል ስልሳዊ ዝምድና ንምድዳል ክስራሕ መዘኻኸሪ ቀሪቡ። ወኪል ኤሪና ዞባ ደቡብ መሓመዳይ ፈራሕ ንዝለኣኾ ፀብጻብ እልልታ ሃብተ ማርያም ከተቕርበ እያ።
2: ኣብ ንኡ ዞባ ሰንዓፈ ውፅኢት ትምህርትን ተምሃሮን ንምሕያል ኣብ ምድልዳል ስልሳዊ ዝምድና ክስራሕ ከም ዘድሊ ብ9 ሓምለ ኣብ ዝተኻየደ ኣኼባ ተሓቢሮም። ሓላፊ ኣገልግሎት ትምህርቲ መምህር ዑመረዲን መሓመድ ኣብ ዝሃቦ መግለፂ ብልጫታትን ድኻማትን ኣለሊኻ ምስራሕ ኣብ መምህራን ሓበራዊ መረዳእታ ምምዕባል ንዝደኸሙ ተምሃሮ ኣለሊኻ ምሕጋዝ ሱፐርቪዥናዊ ዕማማት ምሕያል ከምኡ ውን ተሳታፍነትን ንቕሓትን ወለዲ ንምዕዛዝ ካብቶም ልዑል ኣተኩሮ ዘድልዮም ምዃኖም ሓቢሩ ንንጥፈታት ዓመተ ትምህርቲ 2025-2026 ብዝምልከት ኣብ ዝቐረበ ጸብጻብ መጠን ምሕላፍ ኣብ መባእታ 88 ሚታዊት ኣብ ማእከላይ ደረጃ 81 ሚታዊት ኣብ ካልኣይ ደረጃ ድማ 74 ሚታዊት ከም ዝነበረ ተገሊጹ። ሓላፊ ስነ መምህርና መምህር ብርሃነ ዮሃንስ ብወገኑ ኣብ ዝተተግበረ መደባት ብመንፅር ዝነበረ ሕፅረታትን ብልጫታትን ዘተኮረ ዝርዝራዊ ሓበሬታ ድሕሪ ምቕራብ መጠን ምትራፍን ምቁራፅን ተምሃሮ ኣብ ብቕዓትን ውፅኢትን ትምህርቲ ኣሉታዊ ፅልዋ ስለ ዘለዎ ንቑሕ ተሳትፎ ናይ ነፍሲ ወከፍ ኣካል ሕብረተሰብ ብሓፈሻ ናይ ወለዲ መምህራንን ድማ ብፍላይ ኣገዳሲ ምዃኑ ኣገንዚቡ። ኣማሓዳር ንእዞባ ሰንዓፈ ኣቶ እድሪስ ዓሊ ሸኽር ኣብ ዘስምዖ ቃል ብቕዓትን ተሳታፍነትን ትምህርቲ ንምሕያል ዝግበር ፃዕሪ ንሕብረተሰብ ብሓፈሻ ንወለዲ ድማ ብፍላይ ዘሳተፈ ክኸውን ብምስኽኻር ዘሎ ሃገፋትን ብድሆታትን ንምፍዋስ ውህደት ናይ ኩለን ኣካላት መንግስትን ሕብረተሰብን ክዓዝዝ ኣተሓሳሲቡ። ኣብ መወዳእታ ተሳጥፍቲ ሕፅረት መምሃሪ ክፍልታትን ናውቲ ትምህርትን ክፍታሕ ኣካላዊ ምዕባልኣውን ስንክልና ዘለዎም ቆልዑ ዝመሃሩሉ ዕድል ክፍጠር መደባት ምምዕባል ዓቕሚ ሰብ ክድፍኣሉ ከምኡ ውን ሕፅረት መምሃሪ መፅሓፍቲ ቋንቋ ኣደ ኣቓልቦ ክግበረሉ ተላምዮም። ኣብ ንእዞባ ሰንዓፈ ሎሚ ዓመት ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ 15,500 ተምሃሮ ኣእንጊደን ዝሓገያ 54 ኣብያተ ትምህርቲ ኣለዋ።
0: ኣብ ንእዞባ ሞልቂ ነበርቲ 19 መምሕዳራት ከባቢ ብዝወሰድዎ ተወግሶ ጉሩህ 817 ስድራ ስዋት ብወፈራት ሓሪሶም እቲ ኣብ 61 ዓድታት ዝተካየደ ወፈራ መቐፀልታ ናይቲ ኣቐዲሙ ብሲቪል ሰራሕተኛታት መንግስቲ ዝተወስደ ንስድራ ስዋትን ፅጉማት ወገናትን ናይ ምሕጋዝ መደብ ከም ዝኾነ ኣመሓዳርቲ ንእዞባ ኣቶ ዘርኣይ በርሀ ሓቢሩ። ብዘይካዚ ሰራሕተኛታት መንግስትን ሰብ ፀጋን ዘዋፅእዎ 90,000 ናፋ ን45 ስድራ ስዋት ከም እተመቃርሐ ኣረድዩ። ኣመሓዳር ምሕዳር ከባቢ ሞልቂ ኣቶ ኣስገዶ መንግስቱ ብወገኑ ተመሳሳሊ ሓገዝ ብዝተወደበ መልክዕ ከም ዝቕፅል ኣረጋጊፁ። ሓላፊ ዕዮን ማሕበራዊ ድሕነትን ኣቶ ፍቅረ ስላሴ የማነ ድማ ምንባይ ስድራ ስዋኣት ከማዊ ሰረት ሒዙ ዓመታዊ ዝትግበር መደብ ከም ዝኾነ ብምሕባር ኣብ ክረምታዊ ሕርሻውን ዘድሊ ሓገዛት ከም ዝግበረሎም ገሊፁ። ዘስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ይቅደም። ኣብ ዜናታት ወፃኢ ኣሜሪካን ዩክሬንን ኣብ መፍረ ኣፅዋር ዘተኮረ ክልተኣዊ ስምምዕ ከም እተፈራረማ ገሊፀን። እቲ ስምምዕ ዩክሬን ኣብ መሬታ ፀረ ፓትሪዮት ሚሳይል ከተፍሪ ዘኽእል ኮይኑ መራሕቲ ክልቲአን ሃገራት ብ8 ሓምለ ኣብ ቱርኪ ኣብ ዘካየድዎ ዝርርብ ከምዝፍርሙሉ ተሓቢሩ። ኣሜሪካ ነቲ ኣፅዋር ንምምዕባል ዘኽእል ንዋትን ቴክኖሎጂን ኣብ ዝመፅእ ቅርባ ግዜ ናብ ዩክሬን ክሰድድ ተኽእሎ ከም ዘሎ ፕረዚደንት ቮሎዲሚር ዘለንስኪ ኣሚቱ። እቲ ስምምዕ ዓቕሚ ምክልኻል ዩክሬን ከም ዘደፍዕ እኳ ይግለጽ እንተሎ ነቲ ኩናት መሊሱ ዘጋድድ ክኸውን ከም ዝኽእል ግና ግምታት ኣሎ። ዩክሬን ካብ ሩስያ ዝመፅእ ዘሎ መጥቃዕትታት ንምምካት ዝተረቐቐ ፀረ ሚሳይላት ክጠልብ ምፅናሓ ይፍለጥ። ስዑድ ዓረብን ካናዳን ኣብ ፀዓት ዕደና ቴክኖሎጂን ምክልኻልን ብሓባር ክሰርሓ ዘኽእለን ስምምዕ ተፈራሪመን። ቅድመ ሚኒስተር ካናዳ ማር ካርኔ ላዕለዎት ሰመዚ ስዑድያን ትማሊ 9 ሓምለ ኣብ ከተማ ርያድ ኣብ ዘካየድዎ ዝርርብ እዮም ኣብቲ ናይ ቢልዮናት ዶላር ስምምዕ በፂሖም። በዚ መሰረት ካናዳ ኣብ ዝቕፅል 10 ዓመታት ኣብ ስዑድያ ናይ ልዕሊ 1 ትሪልዮን ዶላር ወፍሪ ክትገብር መደብ ኣሎ። እዚ ከምዚ ንከሎ ክልቲአን ሃገራት ዝሓለፈ ዓመት ዝኸተምኦ ኣብ ብርቂ ማዕድናት ዘተኮረ ናይ ልዕሊ 20 ቢልዮን ዶላር ውዕር ንምትግባር ከም ዝሰርሓ ኣፍሊጠን። ስዑድ ዓረብን ካናዳን ንትግባር እቲ ስምምዕ እትከታተል ሓብራዊት ኮሚተ ከኦማ ምዃነን ሓቢረን ኣለዋ። መንግስቲ እስጳኛ ብሰንኪ ሓደጋ ባሩዕ ሞሮር ኣብ ደቡብ ክፋል ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጁ። እቲ መንግስቲ ነቲ ስጉምቲ ዝወሰደ በቲ ክቱር ዋዒ ዝጠንቁ ባርዕ ብውሕዱ 15 ሰባት ከም ዝሞቱን ልዕሊ 20 ድሃዮም ከም ዝጠፍአን ድሕሪ ምቀልሑ እዮም ብዘይካዚ ብሰንኪቲ ገና ኣብ ትሕቲ ቁፅፅር ዘይወዓለ ባርዕ ዛጌት ልዕሊ 10,000 ሄክታር ጫካ ከም እተሃሞኸን ኣሸሓት ነበርቲ ከም እተማዛበሉን ተገሊጹ ቅድሚ ሚኒስተር ስጳኛ ፔድሮ ሳንቸዝ ነቲ ባርዕ ንምግታእ ገዚፍ ኣሃዱ ልኢኹ ከም ዘሎ ሓቢሩኣሎ ኣብ ስጳኛ ተኸሲቱ ዘሎ ክቱር ዋዒ ድሕሪ 1950ታት እቲ ዝለዓለ ምዃኑ ዝጠቐሱ ፀብጻባት እቲ ክስተት ነቲ ባርዕ ንምቁፅፃር ንዝካየድ ዘሎ ስርሒት ይዓናቕፎ ከም ዘሎ ኣረድዮም ኣብ ስጳኛ ጥራይ ዘይኮነ ኢጣልያ ፖርቱጋልን ግሪክን ኣብ ዝርከበአን ካልኦት ሃገራት ኤሮጳ እውን ብርቱዕ ዋዒ ኣጋጢሙ ከም ዘሎ ይፍለጥ

ነዚ ፀውዒቱ ዘቕረበት ጃፓን ፀጥታ ንምውሓስ ኣሃዱ ጠፈር ተዋድድ ከም ዘላ ድሕሪ ምግላፃ እዩ። እቲ መደብ ኣብ መንጎ ሃገራት ኤስያ ተመሳሳሊ ውድድር ክስዕብ ከም ዝኽእል ዝተቐሰት ቻይና ኣብ ተግባር ከይውዕል ኣዘኻኺራ። ጃፓን ኣብ ዝሓልፈ 5 ዓመታት ንባጀት ፅላት ምክልኻላ ብኣስታት 30 ዕፅፊ ከም ዘዕበየትዮም ፀብፀባት ዝጠቕሱ። ንምንቅስቓሳት ጃፓን ብዕቱብ ትከታተሎ ዘላ ቻይና ኣብ ዝሓልፈ ቀረባ መዓልታት ኣብ ልዕሊ 40 ኩባንያታት ናይ እገዳ ስጉምቲ ከም ዝወሰደት ዝዝከር እዩ። እቲ ስጉምቲ መልሰ ግብሪ ናይቲ ጃፓን ወታደራዊ ዓማ ንምድንፋዕ ተካይዶ ዘላ ፅዑቅ ምንቅስቓሳትን ኣብ ጉዳይ ደሴት ታይዋን ትገብሮ ዘላ ምትእትታውን ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ሓቢሩ እዩ። በዚ ድማ እዚ ተወሲዱ ዘሎ ስጉምቲ ንረብሓታት ሃገሩ ቀዳምነት ዝሰርዕ ምዃኑ እቲ ሚኒስትሪ ኣረድዩ። ኣሜሪካ ኣብ ጉዳይ መሸጣ ኤፍ 35 ዝዓይነተ ነፈርቲ ኩናት ኣብ ልዕሊ ቱርኪ ወሲናቶ ንዝፀንሐት እገዳ ከተልዕሎ ምዃና ሓቢራ። ፕረዚደንት ዶናልድ ትራምፕ ብ8 ሓምለ ጎኒ ጎኒ ዋዕላ መራሕቲ ኣባል ሃገራት ኔቶ ኣብ ከተማ ኣንካራ ምስ ፕረዚደንት ጣይብ ኤርዶጋን ኣብ ዘካየዶ ዝርርብ እቲ ኣብ 2020 ዝፀንዐ እገዳ ክልዓል ምዃኑ ገሊጹ። ይኹን እምበር ፕረዚደንት ትራምፕ እቲ ናይ ምልዓል ውሳነ መዓስ ከም ዝወሃብ ኣይሓበረን ዘሎም። ቱርኪ ኤስ 400 ዝተሰመየ ስርዓተ ሚሳይል ሩስያ ድሕሪ ምሽማታ እገዳ ከም እተወሰነላ ፀብፀባት የረግሩ። ምልዓልቲ እገዳ ንዝምድና ኣሜሪካን ቱርክን ብእወታ ዝፀሉ ምዃኑ ዝገለፀ ፕረዚደንት ጣይብ ኤርዶጋን ትግባርኡ ክቀላጠፍ ፀዊዕሎም። ጀርመን ወታደራዊ ዓቕማ ንምምዕባል ካብ ኣሜሪካ ቶም ሃውክ ዝተሰመየ ዝተራቐቐ ክሩዝ ሚሳይል ክትሽምት ምዃና ሓቢራ። መንግስትታት ክልቲአን ሃገራት ንመሸጣት የኣፅዋር ብዝምልከት ኣብ ስምምዕ በፂሐን ከም ዘለዋ ዝገለፀ መራሒ መንግስቲ ጀርመን ፍረደሪክ መርዝ ኣብ ቀረባ መጻኢ ከም ዝትግበር ኣረድዩ። ጀርመን ነቲ ኣፅዋር ብግዜያውነት ኣብ መሬታ ከተዋድዶ ኣብ 2024 ተሰማሚዓ እኳ እንተነበረት ከይተተግበረ ከም ፀንሐ ይግለጽ። ክሳብ 2600 ኪሎ ሜትር ንዝተራቐቐ ዕላማ ዝወቅዕ ዝኽእል ክሩዝ ሚሳይል ቶማሆክ ኣቐዲመን ብሪጣንያ፣ ኣውስትራልያን፣ ጃፓንን ሆላንድን ሸሚቶን እየን። ሃገራት ኤሮጳ ድሕሪ ምውላዕ ኪናት ዩክሬን ኣብቲ ኣህጉር ብዝተፈጥረ ፀጥታዊ ፀገማት ወታደራዊ ዓቕመን የደንፍዓ ምህላወን ፀብጻባት የረዱ። ናይ መወዳእታ ዜና። ኣብ ህዝባዊት ሪፓብሊክ ቻይና ኣብ ፋብሪካ ጫማ ብዝተኸስተ ሓደጋ ባርዕ 28 ሰባት ከም ዝሞቱ ተገሊጹ። በቲ ኣብ ኣውራጃ ፋጂያን ኣብ ዝርከብ በዓል 5 ደርቢ ህንፃ ዘጋጠመ ባርዕ ከቢድ ንዋታዊ ዕንወት ከም ዝወረደ እውን ሰመዝ ምድሓን ሂወት ቻይና ገሊፆም። ጠንቅታ ሓደጋ ዛጊት ከም ዘይተነፀረን ንምፍላጡ መርመራ ይካየድ ከም ዘሎን ተፈሊጡሎም። ዜና ንምዝዛም ኣርእስቲ ዜና ክንደገም። ዓመታዊ ፌስቲቫል ኤርትራ ካብ 18 ክሳብ 26 ሓምለ ኣብ ቀፅሪ ኤክስፖ ክካየድ እዩ። ኣብ ዞባ ማእከል ክረምታዊ ወፍሪ ተምሃሮ ንልምዓት ብውድብ መልክዕ ተጀሚሩ። ኣብ ንኡስ ዞባ መልቂ ጉሩህ ልዕሊ 800 ስድራ ስዋት ብወፈራ ተሓሪሱ። ኣሜሪካን ዩክሬንን ኣብ መፍራ ኣፅዋር ዘተኮረ ክልተኣዊ ስምምዕ ከም እተፈራረማ ገሊፀን። ስዑድ ዓረብን ካናዳን ኣብ ፀዓት ዕደና ቴክኖሎጂን ምክልኻልን ብሓባር ክሰርሓ ዘኽእለን ስምምዕ ተፈራሪመን። መንግስቲ እስጳኛ ብሰንኪ ሓደጋ ባርዕ መሮር ኣብ ደቡባዊ ክፋል ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጁ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ኣገረምቲ ፍጻመታት ከምኡ ውን ኣብ መዝገብ ክብረ ወሰን ዝሰፈሩ ትሕዝቶታትን ሒዝሃልና ቀሪባ ዘላ ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣውስትራያዊ ሓረስታይ መከላኸሊ ድርዒ ኣባጊዕ ይሰርሕ። ሩዶልፍ ሻውባክ ንኣባጊዑ ካብ መጥቃዕቲ ተኳሉ ክከላኸለለን ይኽእል እዩ ዝበሎ ናይ ሰንሰለት ድርዒ ንምስራሕ ኣስታት 3 ዓመታት ከም ዝወሰደሉ ተዛሪቡ። ተቐማጢ ደቡባዊ ኣውስትራያ ከተማ ፊላክ ዝኾነ ሻውባክ ድርዒ ንኽሰርሕ ዝተደፋፍአ ኣብ ሃገሩን ጎረቤት ሃገሩን ጀርመን ካብ ግዜ ናብ ግዜ ቁጥሪ ተኳሉ እናወስኺ ይኸይድ ብምህላው ስጋኣት ስለ ዝሓደሮ እዩ። እቲ ምህዞ ዋላ እኳ ኣብ ብዙሓት ሓረስቶት ኣካታዓ ኮይኑ እንተሎ ሓሳብ ሻውባክ ግን ቅልል ዝበለ እዩ ነይሩ። እተን ኣባጊዕ ካብ ብተኹላ ምብላዕ ዘድሕነን ኣብ ርእሲኡ ድማ ብናጽነት ክዛወራን ክምገባን ዝኽእለን ዕጥቂ ምስራሕ ዝብል እቲ ድርዒ በሊሕ መስማር ስለ ዘለዎ ነቶም ተኳሉ ቃንዛ ዝፈጥር እዩ። ተኽላ በሊሕ እንስሳ እዩ። ድሕርዚ ካልኣይ ግዜ በጊዕ ክበልዕሉ ናብቲ ከባቢ ኣይዛወርን ክብል ሻውባክ መልእኽቱ ናብ ሓረስቶት ኣብፅሑ። ይኹን እምበር ካብ ህዝብን ሓረስቶትን ዝረኸቦ ግብረ መልሲ መብዛሕትኡ ኣሉታዊ እዩ። እቲ ድርዒ ዘይግብራዊ ከምኡውን መጥቃዕ ተኳሉ ደዋ ምባል ውፅኢታዊ ከም ዘይኮነን ገሊፆም። ጸምሪ ናይተን ኣባጊዕ ምስ ግዜ ኣብቲ መርበብ ክተሓላለኽ ከም ዝኽእልን እቶም ተኻሉ ድማ ኣብ ክንዲ ተስፋ ዝቖርፁ ኣብ መወዳእታ ሜላታት ቀይሮም ንዝተቓልዐ ክፍለ ኣካላት ከም እግሪ ወይ ርእሲ ከጥቅዑ ከም ዝኽእሉ ናይ ብዙሓት ርእቶ እዩ።

0: ዝቐልጠፈ ሰራሕ ፒሳ። ኣብ ቨርጂንያ ኣሜሪካ ኣብ ዝርከብ ዶሚኖ ዝበሃል ዳ ፒሳ ኣካየዲ ስራሕ ናይቲ ገዛ ዝኾነ ሪቻርድ ደልሲድ 3 ዓበይቲ ፒሳታት ኣብ ውሽጢ 31.22 ካልኢት ብምስርሑ ኣብ ዓለም ዝቐልጠፈ ሰራሕ ፒሳ ኮይኑ
1: I am the world's fastest pizza maker for 2026. 3 pizzas, 1 pepperoni, 1 mushroom and 1 cheese in 31.22 seconds.
0: ኣብ ርእሲ እቲ ስሙ ኣብ መዝገብ ክሮሰን ጊነስ ምስፋር ደልሲድ ኣብ ላስ ቬጋስ ኣብ ዝተኻየደ ውድድር ክዕወት ብምኽኣሉ ተሸላሚ $5,000 ዋንጫን ቁልፊ ሻምፒዮንን ኮይኑ

Amit Kunshan. እዚ ፍሉይ ቅርፂ ፒራሚድ ዘለዎ ኣደናቂ ህንፃ ኣብ ቻይና ከተማ ኩንሻን ዝርከብ መንበሪ ህንፃ ኮይኑ በቲ ዘይተለምደ ቅርፁ ይፍለጥ። ኣብ ኩንሻን ዞባ ትሬንዲ ህዋኪያኦ ዝርከብ ፒራሚድ ኩንሻን ሓደ ካብቶም መሳጢ ትርኢት ዘለዎም ህንፃታት ቻይና እዩ። ኣብ 2013 ዝተዛዘመ 18 ደርብታት ዘለዎ ፒራሚድ ኩንሻን ካብቲ ግዜ ጀሚሩ ህቡብ መስሕብ በፃሕቲ ክኸውን ግዜ ወሰደሉን። ፍሉይ ቅርፂ ናይቲ ፒራሚድ ንፋስን ብርሃንን ናብ ውሽጣዊ ክፋል ናይቲ ህንፃ ንምእታው ፀገም ዘለዎ እኳ ትኾነ ከም ቀንዲ ብልጫ ዝግለጽ ግን እቲ ዝተሓላለኸ ዲዛይኑ ካብ ባርዕ ሓዊ ውሑስ ንክኸውን ከም ዝሕግዞ ይግለጽ።

0: ኣብዚ ቀረባ መዓልትታት ተመራመርቲ ስነ ፍልጠት ንረብሓ ደቂ ሰባት ክውዕል ይኽእል እዩ ዝበልዎ መጥለቕ ልብሲ ድዱዕ ሰሪሖም ተባሂሉ እቶም ኣብ ሲንጋፖር ካብ ዝርከብ ናንያንግ ቴክኖሎጂ ዩኒቨርሲቲ ዝተኣኻኸቡ ጉጅለ ተመራመርቲ ድዱዕ ኣብ ውሽጢ ማይ ክሳብ 3 ሰዓታት ከስተንፍሱ ዘኽእሎም ናይ ምጥላቕ ልብሲ ከም ዘማዕበሉ እዮም ተዛሪቦም። ፕሮፌሰር ሂሮታካ ሳቶን ጉጅልኡን ፈለማ ካብ ርሑቕ ንኽቆፃፀርዎም ዘኽእሎም ኤሌክትሮድ ኣብ ኣካላቶም ድዱዕ ተኺሎም በዚ ድማ ናብ ሰብ ኣልቦ ነፈርቲ ቀይሮሞም ማለት እዩ። እቲ ዝሰርሕዎ ልብሲ ኦክስጅን ዘመንጭ ኮይኑ ስለ ዝማዕበለ ነቶም ድዱዕ ን3ለስተ ሰዓታት ኣብ ውሽጢ ማይ ክፀንሑ ይሕግዝ። እቲ ነቶም ድዱዕ ኣብ ውሽጢ ማይ ንምስትንፋስ ዝጠቕሞም ኦክስጅን ካብ ምትሕውዋስ ሃይድሮጅን ፔሮክሳይድን ማግኒዝ ዳይኦክሳይድን ዝተረኽበ ከም ዝኾነ እዮም እቶም ተመራመርቲ ዝገልጹ። ዕላማታ ጉጅለ እቶም ናይ ምጥላቕ ልብሲ ዝወደዩ ድዱዕ ኣብ ውሽጢ ባሕሪ ምንቅስቓሳቶም ኣስፊሖም ዓብ ጥቕሚ ክርከቦም ከም ዝኽእል ይኣምኑ። ካብኡ ሕልፍ ብዝበለ እውን እቶም ተመራመርቲ ሓደ መዓልቲ ድዱዕ ተጠቒሞም ዝባን ማርስ ክደህስሱ ዓብ ሕልሚ ኣለዎም።
1: But now, after wearing the diving suit, the cockroach can go to some underwater areas like flooded tunnels to find some survival.

ኣብ መዝገብ ክብረ ወሰን ጊነስ ዝሰፈረ ድሙ። ደማሙ 18 ኣጻብዕቲ እግሪ ኣለዎም። ኣብ ኣሜሪካ ዝተወለደ ቶቢ ዝተሰመየ ድሙ ግን ካብ ዝልሙድ ቁጽሪ ዝበዝሕ ኣጻብዕቲ ስለ ዘለዎ እዩ ኣብቲ መዝገብ ሰፊሩ ዘሎ። ወዲ 10 ወርሒ ቶቢ ምስ 28 ኣጻብዕትን 30 ኣጽፋርን እዩ ተወሊዱ። እቲ መዝገብ ቅድሚ ሕጂ ብጄክስ ተባህለ ኣብ ካናዳ ዝተወለደ ድሙ እዩ ተታሒዙ ጸኒሑ።

ስነ ጥበብ ኣዝዩ ሰፊሕ ዓውዲ እዩ። ንሓንቲ ስነ ጥበባዊት ስራሕ ብልፅቲ ኮይና ንክትወፅ ድማ እናተመላላእካ ብዙሓት ሞያውያን እናካተተ እዩ ዝኸይድ። ኣብ ሃገርና ብዝተፈላለዩ ስነ ጥበባዊ ስራሓት ኣብ ምምራሕ መደብ ይኹን ናይ ድምፅን ካልእን ዳርጋ ብተመክሮ ወይ ብልምዲ ክኸይድ ዝፀንሐ እዩ። ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምበር ብዛዕባ ናይ ምምራሕ መደብን ድምፅን ተማሂሮም ዝሰልጠኑ ዝተካየደ ዕላል ስዒቡ ክቐርበልና እዩ። ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ። ተኸታተሉ።

ኣብ ሞያ ሙዚቃ ኣብ መምራሕ መደብ ኣብ ዝተፈላለዩ መደረ ዝጠልቡ ኣጋጣሚታት ኣብ ሓፈሻዊ ምብህሃል ኣብ መንጎ ካብ ሓደ ንላዕሊ ዝኾኑ ሰባት ድምፂ ምልከት ብድምፅን ኣገባባት ምድማፅን መልእኽትኻን ስምዒትካን ምሕላፍ ዓይነት ብራኸ ለጠቕታ ቅልጣፈ ቀስታ ድምፂ መልእኽቲ ኣብ ልቢ ሰማዕቲ ንኽሓልፍ ዘኽእል ከም ዝኾነ ርጉፅ እዩ።

0: ተመለስ።
1: ሓደ መልእኽቲ ሓደ ሙዚቃ ወይ ሓደ መደረ ተመሳሳሊ ትሕዝቶ ዘለዎ ክነሱ ብኽልተ ዘይመጣጠኑ ዓይነታት ድምፂ ምስ ዝቐርብ ዝተፈላለየ ተቐባልነት እዩ ዘለዎ። ጥበብ ተጠቃምነት ዝተፈላለዩ ድምፅታትን ኣደማምፃን ኣብ ምትሕልላፍ መልእኽቲ ወሳኒ እዩ። ኣብ ተጠቃምነት ድምፂ ኣመጋግባ፣ ርእሰ ምትእማን፣ ልምምድ፣ ቅድመን ድሕርን ተጠቃምነት ድምፂ ወሳኒ ምዃኑ ክኢላታት የመልክቱ። ወዲ ሰብ ብዘይ ድምፂ ንኽረዳዳ ኣፀጋሚ ክንዲ ምዃኑ ብዘይ ጥበብ ኣገባባት ድምፅና ደማምፃን ዓይነታቱን ንምርድዳእ እውን ርእሱ ዝኽኣለ ደረት ኣድማዕነት ከም ዘለዎ እቶም ክኢላታት ወሲኾም ይረድኡ። ድምፅን ተጠቃምነት ድምፅን ኣብ ሙዚቃን ኣልያ መድረኽን ቀንዲ ረቑሒታት እዮም። በዚ መሰረት ኮሚሽን ባህልን ስፖርትን ዘበረቡ ንመባእታዊ ትምህርቲ ድምፅን ምምራሕ መደብን ዘተኩር ስልጠና ንመንእስያት ኣካይዱ ነይሩ። ዝኸብርኩም ሰማዕትና ብወገና ምስ ሰልጠንቲ እቲ ዝቐሰምዎ ሞያ ኣብ ዝነጥፍሉ ዓውዲ እንታይ ድርኺት ከም ዘለዎን ብዛዕባ እቲ ስልጠናን ዝገበርናዮ ርክብ ስዒብና ነቕርበልኩም።

0: እቲ ስልጠና ኣብ ክልተ ጉጅለታት ተኸፋፊሉ ዝተዋህበ ስልጠና እዩ ነይሩ። እቲ ሓንቲ ጉጅለ ኣብያታዊ ደርፍታትን መዛሙሩን ከምኡ ድማ ዝተፈላለየ ኣያታዊ መሳርሕታት ሙዚቃ ዝመልኩ ኣባላት ዝሓቆፈት እያ ነይራ። ኣብቲ መደብ ስልጠና ድማ ሓፈሻዊ ክልተ ሓሳብ ሙዚቃን ቴክኒካ ድምፅን ከምኡውን ሓደ ድምፃዊ ኣብ ግዜ ልምምድን ሰዓታት ኣመጋግባን ከተግብሮም ዝግባእ ሜላታትን ምኽርታትን ዘካተተ ስልጠና እዩ ተዋሂብዎም።
1: ሓደ ኣብቲ ስነ ፍልጠት ናይ ሙዚቃ ንኣብነት ዳይናሚክስ ዝበሃል ኣለና። ዳይናሚክስ ጠባያት ናይ ሙዚቃ ማለት እዩ። እቲ ናይ ድምፂ ክብለ ጥቕታ ሓሳባት ሙዚቃን ሓሳባት ድምፅን ተረዲእኻ፣ ሓሳባት ግጥሚ ተረዲእኻ ከመይ ጌርካ ዓው ምባል ጥራይ ደይኮነ ወይ ቀስ ምባል ጥራይ ደይኮነ ወይ ማእኸል ደይኮነ ከመይ ጌርካ ጥበብሲ ምስ ናብራና ዝተሓዘ ስለ ዝኾነ ትሕጎ ዝተሓዝን ገለ ኩሉ ነገር ማለት ሓረ ገለ ሕጂ ነዚአን ከመይ ጌርካ ኣብተን ሙዚቃ ትሰኩዐን ሕጂ ምናልባት

ኣብቲ ዝነበሮም ሃጓፍ ዝያዳ ክንሰርሕ ኢልና ኣብ ዳይናሚክስ ብዙሕ ሰሪሕና ማለት እዩ። ሓሳባት ዳይናሚክስ እንደገና ኣብቲ ዝነበሮ ዘይነበሮ ምናልባት ክኾን ይኽእል እዩ። ኣብ ኖታታት ከመይ ጌርካ ኖታታት ተንብብ፣ መሰረታዊቶም መባእታታት ሙዚቃ ዝበሃሉ ከዓ ዘይፈልጥዎ ዝነበሩን ዝፈልጥዎ ዝነበሩን ክኾኑ ይኽእሉ እዮም፣ ክህልው ይኽእሉ እዮም። ንዖም ከዓ ዝያዳ ንመዘኻኸርን መነቃቕሐን ተባሂሉ ኣብ ገሊኡ ትንክፍ ትንክፍ እናበልካ ኣብ ገሊኡ ከዓ ዕሙቕ እናበልካ ዝያዳ ግን ኣብቲ ናይ ቮካል ወይ ድማ ኣብቲ ናይ ድምፂ ድሃያት ቴክኒካት ናይ ድምፂ ከመይ ጌርካ ተውፅኦም፣ ብፍላይ ድማ ኣብ ኣገባብ ስርዓተ ትንፋስ ንድምፂ ምቕያር ስርዓተ ትንፋስ የቲኻስ ከመይ ጌርካ ናብ ድምፂ ትቕይሮ ዝያዳ ኣብኡ ዕሙቕ ዝበለ ክስታይ ጌርና ዝያዳ ከዓ ሳያ ተድልዮም ነራ ማለት እዩ። ምክንያቱ ስርዓተ ትንፋስ ንድምፂ ምቕያር ኣብ ቮካል ወይ ኣብ ድምፂ ሓደ ቅኒት ንኸይትፈርስ ይሕግዘካ፣ ጉልበት ንኽህልወካ ሕግዘካ፣ ንነዊሕ እዋን ከዓ ከይፈረስካን ቅኒት ከይወፃእኻን ከዓ ንኽትፀንሕ ገብረካ።

0: ኣካል እዚ ስልጠና ዝኾኑ ተምሃሮ ዝተፈላለየ ደረጃ ተመክሮ ዝነበሮም ኮይኖም ኣብ ንሓድሕዶም ሞያዊ ተመክሮኦም ክለዋወጡ እቲ ኣጋጣሚ ስልጠና ባይታ ከም ዝፈጠረሎም ይገልፁ።
1: ዝነጥፈሉ ድማ ኣብ ናይ ጉጅለ ባህል ናይ ቤት ትምህርታት ካብ ጓል 11 ዓመት ጀሚረ ድማ ክሳብ ሕጂ ይነጥፋሎ ማለት እዩ። ከም መባእታዊ መጠን ከመይ ጌርካ ብዕ ስነ ጥባዊ ንክትከውን ዘልዩኻ፣ እቲ ቀንዲ ቅድሚ ናብ ድምፃዊ ንክትከውን ዘልዩኻ ኣስተናፍሳ ድዩ፣ ትንፋስ ከመይ ጌርካ ትዕቅብ፣ ቴክኒካት ሳውንድ ወይ ምስ ሙዚቃ ከመይ ጌርካ ተዋሂድካ ትደርፍ፣ ዝበዝሑ ወይ ከዓ ሓደ ስነ ምግባር ኣብ ስነ ጥባዊ ወይ ድምፃዊ ክገብሮ ዘለዎ ነቲ ናቱ ናይ ቮካል ድምፁ ንክዕቢ ነቲ ናይ ቮካል ክእለቱ ንክዕቢ ድማ ዝተፈላለየ ትምህርቲ ነይሩ ማለት እዩ።
2: ባእታታት ናይ ሙዚቃ እንታይ እዮም? ምስ ሙዚቃ ክዛርብካ ዝኽእሉ፣ ምስ ሙዚቀኛታት ከዛራርብካ ዝኽእሉ እንታይ ልካ ከምስ ሙዚቀኛታት ትዛርብ ሳ እንድሕር ምስኦም ገለ ነገር ክትሰርሕ ዘለካስ ከምዝደልየ ክትሎ እንትኾንካ ኣሎ መራኸቢ ባእታታት ናይ ሙዚቃ ማለት እዩ። ሕጂ ኩሉ እዚኦም ብዛዕባ ሪትም ንበሎ፣ ብዛዕባ ድምፅታት ከመይ ጌርካ ተውፅእ፣ ብዛዕባ እቲ ህርመታት ክንዲኣካ ቆፂርካ ከመይ ጌርካ ካተንብቦም ሙዚቃ እዚ ብምሉእ ኣብዚ ከሲብናሉ ማለት እዩ።
3: ሙዚቃ ካብ ብንእሽተይ እንደ ጀሚረ ሓፈሻዊ ክሳተፈሉ ዝጀመርኮ ግን ዝሓለፈ ሕጂ ኣብዚ ናይ ወርሒ 1 ዝሓለፈ 225 ማለት እዩ ኣብ ናይ ኣውራ ተሳቲፈ ነይረ ክራር ጊታር ፃወተ። እቲ ሓሳባት ዝወሰድናዮ ኣተነፋፍሳ ሓደ ከመይ ርካ ሓደ ቶን ምስ ሓዝካሲ ከመይ ኢልካ ነዊሕ ግዜ ትፀንሕ ወላ እውን ቅንፁብ ግዜ እንድሕር ፀንሕ ነርካሲ ከመይ ኢልካ ኣብ ዕብቱ ትፅዕር ዝያዳ ነቲ ተቕርቦ ደርፍታት ከዓ ከምዘብለ ክፀናኹ ትትገብሮ ቴክኒካት ካብ ብዘይ ኣፍልጦስ ብኣፍልጦ ክግበር ከም ዘለዎ ተማሂርና ማለት እዩ።

ሕጂ ተመክሮ ምህላው ኣዝዩ ፅቡቕ እዩ። ሙዚቀኛ ክትኾን ማለት ኣብ ሙዚቃ ፅኒዕኻ ክትምሃርን ካብ ዜሮ ክትብገስን በበይን እዩ። ስለዚ ነቲ ተመክሮ ዘለዎ ንሙዚቃን ንቴክኒካት ናይ ቮካልን ዝያለ ዕሙቕ ኢሉ ክፈልጦ ኣለዎ። ብትምህርቲ ብስሩዕ ትምህርቲ ከዓ እሱ ክፈልጦ ኣለዎ ማለት እዩ። ከም ድምፃ እውን ኣብነት ሕጂ እንታይ ዓይነት ድምፂ ከም ዘለዎ ክፈልጥ ኣለዎ። ክንምንታይ ልምምድ ድልዮ ክፈልጥ ኣለዎ። ሰዓት ክንደይ ክላመደ ኣለዎ። ኣበይናይ ግዜ መግቢ ክበልዕ ዘለዎ፣ እንታይ እንታይ መግቢ ተዘይበሊዑ፣ እንታይ እንታይ ተዘይሰትዩ ዝሓሸ ውፅኢታዊ ድኾን ንነብሱ ኣብቲ ድምፁ ዝኾን ፍልጠት ኣሎ፣ ድምፂ ዝኾን ፍልጠት ኣሎ። ስለዚ ክፈልጦ ኣለዎ፣ ስርዕ ትምህርቲ ክወስድ ኣለዎ ማለት እዩ። ተሓዱሽ ጀማሪ ከዓ ከምኡ ድምፂ ክፈልጥ ኣለዎ፣ ንዕውን ዝኸውን ትምህርቲ ከዓ ስሩዕ ትምህርቲ ክወስድ ኣለዎ ማለት እዩ። ከምኡ እንተኮይኑ ዝያዳ ሃልኪ ይወድል፣ እንደገና ትምህርትኻ ብፍልጠት ኮነልካ ተመክሮኻ ከዓ ተሰፍሕ ማለት እዩ።

ብተመክሮ ክመፅእ ፀንሐ ሞ ብዘይተደለየ ድምፅታት ድምፁ ካሃስ ይፀንሐ ኣይርድን ዩ ዓው ምባል ጥራይ ዓውልካ ክትደርፍ ኢኻ ድምፂ ስለ ዘለካ ዲኻሆ ክትብል ስለ ዘለካ ትብል ማለት እዩ ኖ ከመይ ጌርካ ክተውፅኦ መዓስ ተውፅኦ ከመይ ጌርካ ተውፅእ ከመይ ጌርካ ክንሰብ ትሕጉሶ ሓንቲ በዲ ከምፅእ ኢልካ ገሌልካ ትደርፈሉ ንሰብ ከመይ ጌርካ ክትእትዎ ናብቲ ስምዒት ሕጂ እዚ ትምህርቲ እዩ ዘምፃካ ናብኡ ማለት እዩ ብተመክሮ ግን ደላይካ ክትብል ትኽእል ኢኻ ድሓር ኣበይ ከም ትደርፍ ክትፈልጥ ኣለካ ንምንታይ ዕላማ ኢካ ትደርፍ ዘለካ እዚ እውን ንባዕሉ ኣብ ትምህርቲ እዩ ድመፅእ ማለት እዩ ኮንሰርት ክተቕርብ ደሊኻ ፈስቲቫል ኢካ ትደርፍ ደሊኻ እንታይ ዓይነት ኣደራርፋ ትጥቀም ማለት እዩ ንኣኸበኛ ዲኻ ከተስምዑ ደሊኻ እንታይ ኢኻ ክትገብር ካልእ ዝተፈላለዩ ንጉንበት ንካልእ ዝብል ን20 ሰነ ኣብዚ እንታይ ዓይነት ድምፂ ኢኻ ክተውፅእ ከመይ ጌርካ ኢኻ ክትቐርብ ሕጂ እዚ ትምህርቲ እዩ ዝቕልሶ ማለት እዩ ንኩሉ ብሆ ንድሕር ክትቆረጦ ኮንካ እዚ ይሃሴካ ንዓኸን ድምፅኻ ትህሰ ዋላ ኣብ ሰብ እናተመናኻ ክትከይድ ትኽእል ኢኻ ንሕር ሓድሽ ቴክኒካት ሓድሽ ፈጠራታት ነቲ ህዝቢ ንዓኻ ኩሉ ግዜ ኣለካ ብትስራሕ ማለት እዩ።

0: ቶ ክምልስ ይግባእ።
1: እዚ ሕጂ ብመሰረቱ ዋላ ጊጋቶ ዘይኮነ ዝበዝሕ ግን ንመራሕቲ መደባት ዕንቅፋት ኮይኖዎም ዝፀንሐ እዚ እዩ። ምክንያቱ ዘየድሊ ዕላላት ዝኣተወሉ ኣጋጣሚታት ኣሎ ብሽ መስሓቅ እዩ ተባሂሉ ማለት እዩ ነቲ መደብ ዘይከውን። እዚ ሕጂ ኣካላፍቲ ትምህርቲ ምስ ረኸብናያ ግን መራሒ መደብ መራሒ መደብ ከም ክእለት ዳ እምበር መራሒ መደብ ተዋዛያይ ኮሜዳን ክኾን ኣለዎ ዝብል ሕጊ የለናው ማለት እዩ። ሓደ መራሒ መደብ ሲ ነታ ንሱ ዘድልዮ ስርዓትን ነጥብ እና ሒዙ ክኸይድ ኣለዎ ግዜ ብግቡእ ከም መሓድር ኣለዎ። ኣዕላላይ ምዃን ግን ጌጋ እዩ ከም ጌጋ ኢና ሒዝናዮ ማለት ግን ኣገዳስነት ንድሕር ኣለዎ ኮይኑ ተዋዛ ተእተኸያ ከዓ ተመራፂ ይኸውን። ሕጂ ከምዚ ናይ ምክላስ መደብ እዩ ነይሩ ኩሉ መራሒ መደብ ተኣኪቡ ይኽለስ እዩ መብዛሕትኡ መራሒ መደብ እዩ ነይሩ። እዛ ዝነበረ ስልጠና ግን ትኩልሶ ከምዚ ተመቅሮ ወይ ተፀብቆ ወይ ከዓ ፍልጠት ትውስኸሉ እዩ ነይሩ ማለት እዩ። ምምራሕ መደብ ዝተፈላለዩ ዓይነታት ኣጋጣሚታት ክትመርሕ ናይ ምክኣል ሜላ ወሲድና ወይ እቶም ስርዓታት ወሲድና እዮም። ናይ ስርዓት ትምህርቲ እዩ ነይሩ ዝሕጂ ምእተዊ ልክዕ ከምዚ ድራማ ምሽ ምእተዊ ትብል ክላይሜክስ ገለ ትብሎ ልክዕ መራሕ መደብ ከዓ ከምኡ እዩ። ንሰላምታ ዝኸውን ምእተዊ ኣለዎ መላገቢ ዝኸውን መድረካት ኣለዎ ካብቲ ሓደ መድረክ ናብቲ ሓደ መድረክ ስንምልጋብ ክእለቱ ዘለዎ ወይ ከዓ ጥበብ ዘለዎ መራኽብ ነገር ክትገብር ኣለካ መዛዘሚ ክትገብር ኣለካ ዝያዳ ከምዚ ምሻሎ ክትፈትዎ ዘገድድ ዓይነት ሞያ እዩ።

0: መራሕ መደብ ሓደ ምርኢት መሳጢ ኮይኑ ክቕፅልን ወይ እውን በንፃሩ ኣሰልቻው ንክኸውን ዝጠሉ ተራዩ ዘለዎ ብቕዓት መራሕ መደብ መልእኽቲ ትሕዝቶታት ብዝግባእ ክመሓላለፉ ኣብ ምግባር ዓብያ ገዳስነት ዘለዎ ምዃኑ ኣብቲ ስልጠና ተንፀባሪቑ።
1: ትፆር ቀሊል ኣይኮነን መራሕ መደብ እቲ መደብ ወይቲ ምርኢት እንትክፅብቅ እንተክፍእ ኩሉ ትፆር ኣብ እዩ ዘሎ። ምክንያቱ መራሕ መደብ ምስ ወደብቲ ኣካላት ይራኸብ እዩ። ምስ ኣቕረብቲ ኣብ መድረክ መፂኦም እንተ ሰሚናር ድዮም ከቕርቡ፣ እንተ ወረቐት ድዮም ከቕርቡ፣ ወይ እውን ስነ ጥበባዊ ምርኢት ድዮም ከቕርቡ፣ ምዞም ሰባት እዚኣቶም ብቀረባ ክላዘብ ወይ ድማ ክራኸብ ኣለዎ። ካብኡ ናብኡ ከዓ ኣለዉ ከዓ ሰብ ሞያ ናይ ቴክኒክ ኣለዉ፣ ናይ ብርሃን ኣለዉ፣ ናይ ድምፂ ኣለዉ፣ ምዝኣቶም ውን ክወሃሃድ ኣለዎ። ብዓብዩ ዳሕራ መጠረሻ ከዓ ኣብቲ መድረክ ምስ ደየበ ነቲ ኣቕራቢ መደብን ነቶም ተዓዘብትን ኣራኻቢ እዩ ማለት እዩ። ኣራኻቢ እዩ፣ ኣንጋዲ እዩ ዝኸውን ዘሎ። ስለዚ ኩላታ ፆር ኣብኡ እያ ትወድቕ ዘላ። ብድሕሪት ዘሎ ፀገም እቲ ተዓዘበ ኣይፈልጦን እዩ። ስለዚ እቲ ፀገም ካብ መፂኡ ብዘየገድስ ነታ ፀገም ፀይርዋ ዝዲብ ናብታ መድረክ እቲ መራሕ መደብ እዩ። ስለዚ ሃጓፋት ከይጓንፍ ፀገማት ከይጓንፍ ከሎ ጌና ምድላዋት ክገብር ከም ዘለዎ ኣቕራቢ መደብ ነቶም መደብ ዘቕርቡ ሰባት ወይ መራሕ መደብ ማለት እየ ነቶም ዘቕርቡ ሰባት ኣቐዲሙ ክረኽቦም ኣለዎ። ናቶም ታሪክ ሓፂር ታሪክ ድሕረ ባይቶኦም ከፅና ኣለዎ። ምስቲ ዝቐርብ ዘሎ ምርኢት ዘለዎም ዝምድና እንታይ ክፈልጥ ክኽእል ኣለዎም። ኣብቲ መድረክ ምስ መፁ እንታይ እንታይ ከቕርቡ ክፈልጥ ክኽእል ኣለዎ ማለት እዩ። ስለዚ ካብ ናብ ንኡስ መደብ ክሰግር እንከሎ ከላግቦ ከሎ ነቲ መደብ ተዳሊሉ ክመፅእ እንከሎ እቲ መደብ ይፅብቕ፣ ተዓዘብቲ ከዓ በቲ መደብ ገለቁም ነገር ሰኒቆም ይኸዱ ይፅብቀሉ ከዓ ማለት እዩ። ንሱ ከዓ መጎስ ረክብ።

ሕሶታት መደባት ሞዛይክ ኢኹም ትከታተሉ ዘለኹም። ሕጂ ድማ ካብተን ኣዘናጋዕቲ ዝኾና ትሕሶታትና መደወይ ክነሕዝናልኩም ቀሪምና ዘሎና ዝተፈላለዩ ኣዘናጋዕቲ ዝኾኑ ትሕሶታት መደወይ ከም ክስዕቡ፣ ቅድሚኡ ግን ኣብ መደወይ ክቐርብ ኣለዎ እንትብሎ ቪድዮታት እንተሎ ብቅፅሪ ቴሌፎን 12512 ኣብ ናይ ስራሕ ሰዓታት ብምድዋል ክትረኽቡና ትኽእሉ ኢኹም። ክቡራት ተዓዘብትና ኩሉ ግዜ ከምቲ እንብሎ መደብና ካባኹም ናባኹም ስለዝኾነ ናብ መደብና ተሳተፍቲ ክትኮኑ ተስፋና እዩ። ሕጂ እምባር ናብቲ ሕሶታት መደወይ ከብለኩም እየ ተኸታተሉ።

0: ¡Ay!
1: Gracias.

creep!

ሕዝቶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይድእ ዘሎ ክቡራት ተኸታተልትና ስዒብና ድማ እታ ዛዛሚት ናይ መደብና ዝኾነ ተኸታታሊት ፊልም ገፅታ ስዒባ ክትቀርበልናያ መበል ሳልሳይ ክፋላ እንዋስዕብ

0: ሚካኤል የተዋንክ ትበኺል ለኺ
1: እንታይ ከዚ ይብክል እንተዳለ በቃ እታ ናይ ኩሉ ግዜ ኣኺልዋ ንሳርያ ተመልሶ
2: ፀገም ደበልካ ፀገም ዳመል እዩ
1: ኣለኛ ሞይ ምሻቂ
3: ናይ ድሓንዳ ስራሕ ኣይትክኒ ኣርማድዮ ገዳ ስራሕት ይኩሉ ክርያ
4: ኣነ ሓሳዊ ሰብ ጆን ዓርኪ ሓሳዊ መታለሊ ቀታለሰብ ኩሉ በቃ ኩሉ ኣነ
5: ንወድ እብለካ ኣለኹ ንወድእ

0: እሞማዓስ ኣኸሓንታ እዩ ክንደይ ግዜ ወዲየ ብገስ ሓሳብ ሒዝኻ ንገዛ ይመለስ ካብ ናይ ሎ ምሸ ዝምጭ ኣጋጣሚ እንታይ ይፅበሎ እንታይ ይፀገም ካብ ናተይ ስምዒት ንላዕልስ ናይ ዓመታት ምሕዝነት ናገዲስኒ ማለት ድዩ ዘይከውን
1: ታሓኒ ኸይኑግ

0: Ja? ትፈልጥ ዲኸ ኣብ ግዜ ሽግርካ ስምዒታትካ ተረድዩ ፀገማትካ ፈሊጡ ድሓ እንዲኻ ኢሉ ዝግደሰልካ ሰብ ናይ ዝኾነ ዓይነት ሕማም ፈውሱ ምዃኑ ትፈልጥ ዶ?
1: ኣፀቢቕ ሰብ ንመኽሰብ
0: ብልክዕ ሕጂ ግን ሓደ ሽግር ኣጋጢሙ ኣሎ።
1: ተሽግሩ
0: ክብድ ኢሉ እዩ ግን ነዚ ኣጋጢሙ ዘሎ ሽግር ብሓደ ኮይና ክፈትሖ ንክእል ኢና።
1: ፀገም የብ ንክእሎ ጥራይ
0: ፀወደ ኢና ሰሊና
1: ኣነ ሽምዛጓል ዘይጠዋዕለ ይምሽለካ
0: እንታይ ሓፍተ ቅድም ደይ ሰምዕ

0: እንታይ ክብል ደለ እንታይ ትፈልጥ ደለ
1: እንታይ ከም ትብሉ ማፍለጡ
2: እስኪ
1: ሬታ ግበረለይ ኣብ መንጎ ኣትካ ክሰማዓካ ነይሩ እንታይ ትሽግር
2: ፀገሜና
0: ሰሊና ኣብ ልዕለይ ክትፍፅሞ ዘይነበራ በደል ፈፂማ እዚ ከዓ ብልቀቅ ክትፍድ እየ
1: ከመይ ጌርካ ኢኻ ግን ክትዋል ባሕራ ክትፍግር ትኽእል
0: ኣትኳል ጠላለ ክዲ ኣነ ኣብ ሂወተይ ምሉ ንኣክጥናይ ደፍቅር
1: ብኣፍዶ
0: ዝሓርተይ ክትከደ ትኽእል እየ ኣረ ድሓዘ ክሰብ የለን እዋ
1: ዘይንስ እዩ ድለየትካ ሕጂ ሞ እንታይ ክሕግሰካ ይሓደ ኣለና
2: ፅቡቅ
0: ንሰብ ክስምዖን ክርድኦ እንተኮይዱ በቲ ዝሕሞ ኢኻ ትመፁ ተረዲኢኽ ንለ ሕጂ ከዓ ሰሊና ንሓደ ትግደሰሉ ሰብ ኣሎ ሚልዮን ድበሃል

0: ሓዲስ ንነብሰይ ከም ኣሕታታት ከብዝሓላ ጀሚረ
1: እንታይ እናበልኪ
0: እዚ ሓኪም ዋላ እኳ ፀገም ናይ ክልቲኹም ይኹን እቲ ዛዕበየ ፀገም ብናይ ዳንኤል ኢልኒ
1: ስለዚ
0: ሕረት ግዜ እቲ ዝወስጦ ዘለኹ ስግምትን እቲ ዝኸዶ ዘለኹ መንገድን ቆንዑ ዘይኮነን ኢለ ሓስብ
1: እንታኩረወና ፍትሕኩምትሉ
0: ተስፋ ሲኢነ ወላ ንእሽቶ ዝረአየ ምጭራ ኮይሉ የለ ስምፍቱ ዜ ኩላት ክን ወሊድ ክን ደቂ ክን ዕብያን ክተፃወተ ክሪአ ግን ከልኩ ስንታይ ስምዓኒ ክትሓስበ
1: እሱ ዳርዳኒ እዩ ግን እኳ ኣብ ሂወት ኩልፍጡ ነገር ኣይዋሃበካኒ
0: ዋነ ንዴ ተባ ኣነስ እንታይ እዩ ዘለ ምስከንበርኒ
1: ዋሚካ ተመስገን በሊ ረኣዮም ወስጥኦም መጡ ዘለኽ ገዛ ትነበይ ዘለኽ ሂወትን ምስናትና ተረኣየ ክየኩም ውላድ

0: ስለ ዝመጠ ጥራይ ጥጡሕ ናብራ ትነብር ማለት ኣይኮነን።
1: እዚኮም ኣልሃቶም ፅትክል ነገር እዩ
0: ግደትና በጂ ከደል ክባዕቲ እቲ ዝዛረቦ ዘርባ ትድገምና
1: ብሓቂ እዩ ካብቶም ናይንኮብ ሓደ መዓልቲ ክመፅእን ክኸይድን ዝኽእል ነገር እዩ ኣብ ዓለምቲ ዝኸበረ ካብቲ ውላድ እዩ
0: ድሓንሱስ ዘለናይ በዓልና ንፈልጦ

0: ሰብኣይ ስኸም ዝኾኑ እምበር ተነሲሑ መፂና ሓዘ የድግ ኣብታ ናይ ዕረፍቲ ግዜኡ ድማ ሰላሒሉ ዝድቅስ በዓልቲ ደወስማምሉ መዓልቲ በዓላት
1: ብዙሕ ተማሃር ትመሲተ ይታኸንኮለ
0: ብቻ ሓይለ ክግደፍና ስቕኢልካ ኢናትና ሂወት

በቃ ንሓ ንሓረ ንዓሞ እዚ ንድብረት ጠራንፎ ማኪና መፂሳ ክወስደኩም እዩ ሓረ ዝኣርከ በቃ ጉዳይ ኣለ ንኸይድ ኣውለኩም ኩሉ ትኩሕት እታ ቦርሳ ናይ ክራረይ ኣብ ማኪና ኣለ ወዲ ከም ፀደና ደውለለ ሽዑ በቃ ዝኣርከ ቻው ሃ መፀውዓይና ወዲ

0: እንጂ ለይቲ ምድር ስንታት ድብላ ትብል ዘላ
1: ይምርከታኪ
0: ንስኻ ምስማዕ እንዲ ከባቢኻኒ ኣነ እንታይ ይገብር ግን ከርእግር
1: ኣታሃፍተ እምበር ብዛዕባ ስኢልና ንዘራርኩም ዘለና ትፈጢኺ
0: ኣነ ከዓ ሓደና ምረፅ ብለካ ኣለኹ ኣነ ወይ ንሳ
1: ኣይመርፅን ምክንያቱ ክልቲ ክንበበይንኽን ንሳ መሓዛይ ሓፍተ እያ ንስኺ ከዓ
0: ግደፈ ንበጫ ዘረባ ብዘይ ተግባር ጌርካ ክትጥብረ ንበት
1: ደሞ ኣ ወድላ ፀጊባ ናይ ሓቃ ኣዛ ነቢና ከይድ ሕጂ ወዲ ነዚኣ ከ ኮሪና ሜሉ ሜሉ ዓይነይ ከመይ ምሲኺ
2: እንተ መፂድ ንሕጂ ሲ እንታይ ክገብረይ እንታይ ምግባር ዳ ሕሸኒ ኣጆኺ ሰሊና ኣጆኺ ትፍዕል ክጥራይ ትደልዩ ኩሉ ሕተት እዮ ውይ መፂ መፂ

0: ዳሓኒ
1: ሰላም ዓንዶ
0: ደላ ታዳ ዘይን ሆጠጠው ኢልኪ
1: ዳሓኒ ኣጋጣሚ ሰብ ኤድ ዝበዝሎ ይነ
0: ዋ ንጉሆም ደርዳ የድካ ኣከኑ
1: ኣጋጣሚ እዩ ዝኾን
0: ሕረቤል ግድፈካ ንኻ ሰዓት ኣኸይኑ ዘስራሕ
1: ሓራይ
0: ቻ
1: ኣየይ ትጥፋ ኢኻ
0: ሃራይ

0: ሓንቲ ፋወር ዳእ ትገብርለ
1: ኣንቲ ክንደይ ክደፍረ ኢኻ ገና ሕርቃነይ ከይወፀሊስ ፋወርካ ክገብረልካ ደለ ትገጠይቶ ምሆሮ
0: ኣሰብርን ሓፍቲ ተኾንኪ ኢኺ ድሕር ተጋጌሞ እንታይ ኣሎ እዩ ድሕር ተጋጊስ እንታይ ኣለ
1: ጌጋ ካብ ተጋጊ ዝእረም ኣይኮነ ዝረ ራእሲና ሞይታ ነራት
0: ትኾንስለስካስፋፉስ ቅዱስ ውይ ኣታኹን ክትዕምቕ ተሓስቢ ወትተይክድሽካሕ ክፉእ ተሓስቢ ተጋጊ እኳ ኢለልክ እንታይ ኢለክ ደ ተጋጊ በቃ
1: ፅባዕ እንት ደግሞ ጌጋ ሞንቲ ክዓብስ እዩ ክሳዕ መዓሲ ኢኻ ናይ ቆልዓ ደስ ሒዝካ ክትከይድ እንደ ንምንታይ ፋወርካ ክነድኻ
0: ኣብ ዘለካ ጨለ ዘረባ እዊ እዚኣ እ ክፅብካ መጀመርያ እዚኣ እያ ኖኖ ክትከድፍያ እንታይ ድ ክብለ ክደል ሳብርን ሓፍተይ ሎም መዓልቲ ናይ ደራር ዕድመላትኒ
1: ስከማመልካ ገንዘብ ኣልቅሕ
0: ኖ ኖኖ ኣይኮነ ደይኮነ ጥራይ እታ ናይ ትማሊ ጌጋ መታ ንኸይትድገምሲ ቀልጢፍ ክትመፅእ ትኸንክስ ክነግረኪ
1: ንምንታይ
0: እወታ ቆፀራ ሰዓ 7ዓተ ናይ ድራር እንድያ ሕጅስ ቀልጢፍ ክትመፅእ ትኾንክስ ክነግረኩም ቀልጢፍ ክትመፅእ ንምክንያቱ ንማምኻ ገዲፍያ ክኸይዳ ክእኒ ኣይደልኒ ካ ይትኸውን ኒኻ
1: እማ ናይ ምሸት ከልኩ ድኻ ቆፀራ ትሕዝ ዝመፅ ዘሎ ሰሙናይ ንኮ ክኸውኒ ቆፀራኻ ናብ ኣስጉርኩ
0: እወ ሓቂ ክውቂ ከለኽ ኣይተጋግኽን ሓቂ ከለኽ ፅቡቕ ኣለኽ ሳብርን ሓፍቲ ግን እዚኣ ቆፀራ ኣይኮነትን ዕድሚ እያ
1: መን ዓዲምካ
0: ሓባ ንሰሊና እዩ ድራር ዕድመ ገለ ኢልኒ ድኳን ከፊቱ ሲ መመረቕታ ዕድመ ግድን ምፃእ ገለ ኢልኒ ንኹም እየ
1: እናበልካ ንሞንቲ ክብለከ ሰዓት 6ዱሽተ ክመፅ ሕጂ ቐልጢፍካ ትምለሳ ክሳብ ሰዓት 6ዱሽተ ግን ምፃእ ፅንሓ ንነግረካ ኣሉ
0: ግድን ግድን እውይ እስኺ ናይ ዓለም እታ ዝጣዓመት ሃፍቲ ከማኺ እውይ ደርድ ክስማዕኪ ሓዳሽ ኣላ
1: ኣይደልን
0: ናተ የለ
1: ተበገሱ መፃዕታኸ
0: ናተ ታናይ ዋዳ ድፈትኸ
1: እየ
0: ኣይውልዳዕ ደንሸላ ይሰኣንኩ

0: ይግባእ ማዕረ ክንርኡ ባይ ተሓሰቢ ናይ ትምህርቲ ድ
1: ትምህርቲ ድኣ ሞዘይ ጀመርና ንሕጂ ድ ክንጀምር እንታይ ደኣ ክስተሓጎስካ ዘይትመስል ሎም ስባገፅካ ብትሕቲ ሓብሎ
0: ሕጂ ኸ
1: ቁርብ ጥራይ ወስኸላ መርፂ ማለኻ
0: ከመይ ሞ ምዕባለታት ናይ ስራሕ ከመይ ይረአየ ከሎ
1: ማይ ክሞ እንታይ ወፅእካ ብጣዕሚ ይልፉዑ እንዲኻ መቸም ፅቡቕ እዩ ጀሚሩ ዘሎ ዝጎደለ የብሉ ይመላ እዩ ዘብል
0: እዋ ይመላ እዩ ዘብል ሰራሕተኛታት ከባን ከምቶም ዝደልዮም ዓይነት ሰባት ይረክ እቲ ሓደ ንጡፍ ኮይኑ ፅቡቕ ናይ ጣወሎ ኣፍልጦ ዘለዎ ኮይኑ ብደገዘ ዝኣዘዝናየ ዝለኽ እቲ ሓደ ከዓ ንብረት ዘመላለስ ኣዝዩ ፊኖ ንጡፍ ናውስታ እዩ ውቃቦም ከማን ደስ ዝለከ
1: ብጣዕሚ ፅቡቕ እምበር እሞ ወዲካ ዲካ ዋላ ሰራሕተኛታት ትወስኽለካ
0: መድለየ ንባ ምሻለኪ ንጡፍ ኮይኑ ፅቡቕ ኣፍልጦ ናይ ጣዋሉ ዘለዎ ኣብዚ ምሳኽ ዝበሉ
1: ፅቡቕ እሞ ኣነ ዝፈልጦ ሓደ ሰብ ኣሎ ከማ ንፍዕ ፈለኛ ሞ ንዑ ዘ ይዛረበልካ
0: የድምዕ ትብል
1: ብጣዕሚ ንፍዕ ሰብ እዩ
0: ፅቡቕ ንፍዕቶ ኮይኑ ግን ከምዞም ቀጠፍቶም ሰባት
1: እዋይ ምስ መፀኻ ባዕልኻ ትሪኦ ንባር ቀጠፍቶፍ ዝብሉካ ይመስለኒ ጥዑይ ሰብ እዩ
0: እስከምፅ

ሕዝ ብዛዕባ ሚለ ዝሓስብ ዘለኹ ዎ እዚ በይነይ ዝኾነ ኣይኮናን ግን ከኣፍሉጥ እዩ እዚ ጉዳይ ምስኖ ክሰማምዓኒ ይግል

0: ኣትሚኩ ውላ ዳ እሞ ደይ ፀጋ ፈጣሪ እዩ
1: እሞ ንምንታይ ኣነ ንበይ ነይ ፀጋ ፈጣሪ ዝሕረመኒከ እየ ዝብል ዘለኹ
0: ከምኡ ማለት ኣይኮንኩን ሚኩ ፀጋ ፈጣሪ ካብ ፈጣሪ ጥራሕ ኢና ንረኽቦ ተስፋይቲ ቁረፂ ማለት እየ
1: እንደ ነዊሕ እንዲ ሞት ፌቡ
0: ወይ ቅዱስ እንታይ ገይረኩም ደይ ትገድፉኒ ቆሪስኩም ዶ እሞተይ ቴሌፎን እናዘረኩ ትርብሽኒ
2: ማማ ነሪ
0: ኣሞኹም ይካለ
2: ኣብ ነሳረባ

0: Hello.
1: አሰይ እዞም ደቀ ይድሓሉ ቅዱሰይ ልሉ ከመይ ኣለኹም ድሓን ዲኹም
0: ፅቡቅ
1: ትምህርቲ ከ ትነፍዕሉ ኣለኹም
0: ወ
1: ንፉዓት በሉ ማማ ትዛረበኩም ከላ ከዓ ስምዕዋ ሓረይ ከይትርብሽዋ
0: ሓራይ ከዛና ባ መፅ
1: ሓራይ መፅ ቅዱሰይ ንማማ በላ ራኽበኒ
0: ማማ ረኸ
1: ተፀቱ ክዱ ሜኮ
2: ፔ ክሕሰ ክበለ
1: ነኖ ድሓን ፀገመ የብሉን እንተኾነ ካብ ገዛ ውፅእ በለ ገለ መውዓሊ ዝኾነ ክስራሕ ድለይ እሞ ሓንጎልክ ከዓ እዩዘናጋ ብዝኸውን ዘይከውን ግን ኣይትጨነቐይ እጃ ኸደ ክነብሲ ከይትሕሰይ
2: ድሓን በቃ እንታይ ክገብር ኢለ
1: ድሓን ኣጀኸ ኣነ ከዓ ንገዛ ክመፀክ እየ ሕጂ ግን ሰዓት ኣኺል ምስለ ዘሎ ስራሕ ክኸይድ
2: ሃራይ ፌበ
1: ሃረቻ ውይ ጭንቀት ኩሉ ግዜ ምን

0: ዝመሰለ እዩ ናይ ባዓል ቅድ ክነዚ ሚድዮ ወዲ ገዛትና ትብል ዘለኹ
1: እዋ ንሱ ይሂዳ
0: እንዳ እምበር ተፃወት ለመለ ተስፋ ትገብርይነስ ገዛ ሓለዎ የ ድዮም ለምኹ ንኦን ፅበቅኦም ሲሉ
1: ውይ ኣታኸም ወዳበይ ክረኽቦ ይስለጠና ጥራይ እምበር ክላስ ገዲፈኩ ዮ ዝመፅ እየ ዘለኹ ዶንጊዶ ግን ሓቂ ሕጂ ኮ ክፍደሱ እዩ ዝግበኦም ነሩ መስለኒ
0: እንታ ሃፍተ ሃለፍታ ገብረት ውሱሉ ቁፅር ኣለኪ ዶንጊዶ ገለመደ ትብል ኣሎ ድ የለን ኳ ደይፈለጥኪ ንእምበር ዝነገር ጥዕና ይብለክ ንፀሊል ክሎ
1: ንረብሓና ክሳብ ዝኾነ ምፅማም ጥራያ ተዋፃና
0: ኣጌድክ ከምኡ እዙ እቲ ጉዳይ የብልክን
1: ኣታ ሄኖክ ማይክ ንእሽተዩ ንፉዑን ሰራሕተኛ ይደል ኣሎ ካብዘይ ንፈልጦ ከዓ ንፈልጦ ዝሓይሽ ኮይኑ ስለዝሰማዕኒ ንሚል መሪፃ
0: ካልእ ዳ ካልእ
1: ካልእ ሞ እንታይ ክህሉ እዩ
0: እምበርዶኹ ግን ንሚልዮን ፅቡ ገር ክትፈልጥ እየ ክንስኽ
1: ጠባይ እኳ ቀሪበ ይፈልጦኒ ንፉዕ ፍለኛ ምምኳኑ ግን ይፈልጥ እ ማይክ ከዓ ከም ዓይነት ሰብ ይደልዩ ኣሎ መቸም ነዚ ክነቕርበሉ ሓሲብና ዘለና ናይ ስራሕ ዕድመ ይነፅጎ ኢሉ ይሓስብኒ እ ነፅጎ ኢልካ ትሓስብ ዋ

0: ንምንታይ ክምዓርፍ ንዝዓቕሊ ክተፅሚ
1: እምበር ዝሕጉስ የረኺበ ዘለኹ ክቐስም
0: ኣነ ኸም ማለት እያ ኣይኮነ ግን እዚ ጓኒፉ ደለኮ ንኹላትና ይስማዓነ ንዓ ክትረአ ኣይኮነ ድሓርካ ትድካኣለና ጌርና ኢና እንታይ ደ ገበርና እየ ክደሊኽ
1: ብክንገብር ዓቕምን ክእለት እንተዘይብልና ምስ ዕድለ የማህር ንበርቲ ኢና ክገብር
0: ምስ ዕድልክ ድሓር ከተማህር ጀሚርክ ኮ ነቲ ዝተረፈክ ካልእ ዕድላት እውን ተፀልምት የለኽ ማለት እዩ
1: እንታይ ክገብር ትክገብረ ዘለን ስከንገረኒ እንታይ ክገብር
0: ህድእ ሞ በሌ

0: ቅድሚ ምርኣውና ኣብ ዕርክነት ከልና ዝክሉ
1: ኣነኦም ነገር ይዛረብ ንስኻ ከ ኣላግፅ ተራእካ ምሽ ንስኻ ክትዝክር ተራእካ
0: ላገፅ ኮይኮንኩ ንደሎ ሓደ መዓልቲ ዝክርዮ ተኾንኪ ሙቪ ክንርኢልና ሲነማ ዲና ሸኣብቲ ሙቪ እቶም ኣብ ነበሩ ፋሚሊ ምሰንኪ ውላድ ምርካቦም ክጫቃጨቁርኢና ሽዑ ድበልና ዝክርዮ

ክርክዮም ካብ ዝፈላለዩ ስለምንታይ ከም ደዚ ክተማት ቆልዑ ኣዳብቲ ገይሮም ዘየብ እዩ ፍቕሮም ከዓ ብሰላም ዘይቅፅሉ ኢል ክመሊስ ክብል ሱ ፊልም ሂወትና እውን ኮኑ ባዕሉ ፊልም እዩ ግን ኣተኣላለያና ስለ ድፈላለ መወዳእታ ንክፈላለ ከዓ ናይ ግድን እዩ

ናይ ሎም ሰሙን ዘዳለናልኩም ትሕሶታት መደባት መዛይ ከምዚ ክትከታተሉ ፀናሕኩም እዩ ነይሩ። ብዛረብናልኩም ትሕሶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኪብኩም ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፀጋይ ብምዃይ ናምሳኹም ፅኒሕና፣ ከምኡውን ክኢላ ስነ ፅባቐ ኤደን መሓመድ እናመስግንኩ ምስተረፉ መደባት ኤርቲቪ ክገድፈኩም ዝመፅእ ሰሙን ብዝተፈለየ ትሕሶ ኢና ክንረኸብ። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመነኹ ምስተረፉ መደባት ኤርቲቪ ሰላም።

0: ክፍትት ካልአት በስ
1: ሰልማ በርለይታ ከም ሰልማ ትብልለካ ምን ሰልማ ተእከ ፃጣት ማለት
0: ምን ሰልማ ተእከ አላሁ አክበር ካሪ ድህረቦ ምኑ መጻት ይትብላ ምን ሰልማ ተእካ መጻት ላትመስረ ብሎ ፍግራና በልበስ
1: ወይ ወረብ ዕራይ ያልፍና ኣላግሎ ወቦ ምስልኩም ስሉ መስሉ እነተሻረከ ተሓርስ ኣላ እዚ ልዕራይ ኣዝበዩ
0: ካብከ ንዕራይ ምለ ዘበሱሉ ምንሕትካ ዝበከክነተ ተራቀም እንታይ ኸ ረቢ ዓውል ሆቦቲ ትብሎ ፉከ ፀበት
1: ማዕውለ ይብታ ዕራይ በላሽ ዝብ ይብለከለ ራይ ዘባ ውህቶ ምትልቆጥቅሩብ ህዳይ ናይ ወለቶም ህለሎ
0: ህዳይ ወጋዕ ዙመት ኣቁሑለት
1: ኣዙመት ትብለከ ሸክሱብ ያኸል እሲት ቆለው ናይ ሓሪር ወዲከ ምንገቢእ ወለቸይ ትተህደን ይረት ወትለካን ጉሩሽ ከረግደት የለት ባቅላቱ መስኪን ወረ ዕራይ ዓረጣፍያት እብሎ ዝበዩ እዘ ምልሕረስ እዳም ዘርአላ ወቲ ዘርኢ ዓቅባላ ገረቲ ክልሕ ክልሕ ዝብላ
0: ካብቲ መለ ሓቆቆለዊ ወሊታት ይመልክ ያ ንግልሚ ግል ህዳይ ልዳለ
1: ሸቀሱብ ዓዛትና ወሰዋልትና ተምርማ ህዳይ ቤት ኣብ መሳኒት ግዋሬ ኣብ ሕበር ሓልፍ ግን ቅርበት ላኪን ምንቱ ግሉሽ ናይ በቃ
0: ስማዓኒ ስማዓኒ መለኢለ ሑካ እለ ብዕራይ በስ ረቢ ሳጥቃትል ውደዮ ወልሓይሶ ልሆቦ ላኪን እባ ፍቃዶ ወለ ብዕራይ ኣነ ፍክረት ማፃኪለ ምንከን መንዓድ ርኤካ ተኮብሩ እንዘዛቤኖ ቀለው ቀለው ለሎ ዕሩር እብዓውል ናይ ብዕራይ እንዘዛቤኖ እንሰር ብዓውል ናይ መንኪነት ንእዞም እዩ ኣይዋ ሓቋ ዓውል ብዕራይ ሓዘገባ በስ ዓውል ብዲበ እዘ እንተ ምንከን ዋነ መን እንሰር
1: እዘ ምን ዘም ዓለይካ ኣ እንተ ኣንዋዕ ናይ ቀለው ኣዝበዮቱም ተምር ድ
0: ኣነ ሸከሱግ ያላ ቀለው ሓሪር ልታመት በርከት ተሌትዮም ዓመት ወሊታት በደምኘ እሊ በምንገብል ኣነ ዘመይ ብላይ ምና ዘ ሽተፈት ያው ዛት ዞምንውን
1: ሸከሱብ እንተ ተጃረት ቃቢ ኣለካ እሊ ሱቅቱ ሰብ ሱቅ ዮ ግተኣምር እግል ወለቶም ሳሎን ዓራት ዶላብ ቀሳለት ወለ መስሉ ድንዲኮን ቀለው ይወድእ ላ ንተኣምር
0: እሊ ቀለው ሓሪር ዕሩር እሊ ንዎ ንሱ ለሲሒን መረፈቱ እዛ ምስሊ ዛይድ እንተተፋሃምና بس قنم بتوتو وقدم لا ما ملي دلالات مدول تسرغن دعلت اذا اور داس ديبو ودينو من قبر هيك قل المودوت بلاك
1: انا شك سوق انت مصلحتك من قدام شتف ومصلحتنا قدام بدك راسي تكسكان
0: سمعني سمعني ولا اسكلا التاما فنادق وقاعات ودول عزوماتهم ولا هديتهم من قرا قرا لما رعويتات بس عقلنا من قبي يا اخي قرمت وجلال دي بالهلت يمين بالله مره قلت زبيته بس اللي ركوب الله بس الله شغلته
1: لا تون الا من قبي رب رزقك مع البكيت رب رزقك
0: امين ان شاء الله
1: امين مع البكيت
0: يا اللي كم زلين
1: انا اللي كدي
0: برا دنگصيكم يكون وعد ريشا يلا يا جماعه الكير شركه قلو حرو وكرو ما قتلت يوم عمد تلو حرو وكرو يا سلام شكسو ده الشغل ولا بلاش

0: ማሻአላ ማሻአላ በግርመት ማሻአላ አለ ነቢ
1: እላ ሕልባቼ ምግባይታ ምን እላ ተዓበ ሓኮ ተሓገለት የኒ ዲመባይላት ክንዲ ብግንሓ ለዓበት ወላ ግርመት እለ ለኣግዲ ኣዋሊ ለግርመት ናየ ሓጠርታ ሓረ ይሕልባቼ ንሕብር ኮፎ ከም ሰልሳዊዩ እግልቲ ኣምር ብካ እዘ መሰለን እላ ዳፉር ትትበሃል ሰምዓ ለይክን ውእላ ሕሳል ትትበሃል ርያል ትበሃል እሊ ውእሊ ክርሲ ግድም እሊ ትብላ ውእላ ሓሪረታ እላ ሓሪረታ ኣምራታ ለይክንበስ
0: ማሻአላ ማሻአላ ሰላዓለ ነቢ መራ ግርምታ ምናታ ኣና ክል ኣክል እላ ምስልከቶያ ግልኡ ዳሓዘለይኩን
1: ክልኣክል ላ ናታ ሕልብ እየ ፃተትሓዝያ

0: እንት ወለ እሊ ጋራት እሊ ግልና ከስስተ ይበለክም ኣሎ ምትወዲ ለኪ
1: ኣነ ሓንቲ እግል መስተቕበል እየ ለገብእ ውዲ መስተቕበል ሰደየኑ ደውግልየ ትብል ለኮ ስርግ ቤት ቆለ ውዲ ቤት ትዕቦ
0: ባርኻት ምትብል ለኪ እሊ ግልና ሕደግ የብለኪ ኢለኮ ወለት ሄሙም ደግል እማ ትትፋርድ ሕና ልቤልና ክትትነፂ ውቤት ክትኣቲ
1: ሓንቶ ቅልወት እምበል ግርመት ቤት መስተቕበል ሓበት ምስተይ ማዕላ በብለክ ለዩ ካና
0: ባርኻት እግ ከትዓይሪ ንተሓዚ ለኪ ኣዋልግን ላዓድ ምግሊ ይበላኪ ተኣምርት ለኪ እለ ጉል በተ ሓንጌላ ያጋደር እለ ጉልግ ምልሆይ ሓንጌላ ያደርሆ እግሊ ይበላኪ ኣነ እየ ሽሞይ እንደ ሰርጌጎኪ ውቤት ክብ ቅለው ሓሪር እግል ኣቴካ ሕዚ ልኩ እዚ ብትንቲ ኣፉ ክፅበጥ
2: ኣመቶ ንሓቲ ዶለተ ሓዘይከለ ክዓሪኒ
3: ቤት ድሓን ሕልቢ
2: ኸር ወበርከት በስንቲ ድርዲ ዓሪኒ ያ ሰላም
3: ኸር ልግባ ሕልብየ
2: ስምዒና ኣመቶ መሽሮዕ ኔፍዓይ ወመክሰብ ልብዲቡ እግሉ ፃበጥ ኣለየኮ እዚ ህተ ሄሚት መስለኪ ምንኬን መንዓብ እሊ ቆለው እህሉ እንዳኣምፃዕና ወስገግድ ውእልይታት እንሰርግነ ህዝበ እንተ ሄንግትስ ዘይንዩተ እዚ እምን ኩሉ እተሓሪሁ ወተጅንሱ ከፈኩም ሰለ ተሓረ እተበስግትስ ምስል ግንሽጌታ
3: ቀለው ሓጣም ሕልብ ሰብ ንግርእዎ ቃሊቱ ላሕላየት ሓምድ ዓብዳላ ተእምራ ማሚ ተለዊናይ ስጋዳ ትጀራቦ ብልሃበቱ ከልብእ ስቡር ገብኦ ኳ ዓዳም እናሽበቱ ብል
2: ንብላላኣ
3: ተለዊናይ ሕብር ሰማት ሕልብየ ፈጫ ሃላ ሳዕር ሳዕሮ ቀይሕ ፃዕዳ ፀሊም ወወደዕ ሃላ ሕልብ እሊ ዲባ ሕላ ጠምካሁ ምንገብእ እባ ግርመት እባ ግርመት
2: ሰኒግርምቱ ሰኒገ ያሰላም ኣነ መእላሓዘ ምንክሎ ዩ ክሓመቱ እላተ ንወሱ ለለ ፍክረት እላተላሓዘ ኣልኩ እዘ ንወሱ በስ ብለክለ መክዘን ፈትሓናዊ ምንገቢ እንት ንወሱ ትገሰ ይትውቱ ሽቁል እንስ ይኮን ያለ ፈጨ እሊ ተለዊናይ እሊ ሸግራይ እንደትብኢለን
3: ነቅለው መረቃለ ሰበት ገብኣ በደልቡ ነነብት ኣፎ ብሓጠብ ኢነነብት ሓረ ሓጠም ምኑኩም ከሰብና ቆለው ሉ ንዛበ ወዛቱ ግል ምንዛበ ኣለና ኣነኖ ሸሸቂ
2: ሸቂዮ
3: ይሸቂዩ
2: ኣንሽራ መቸጁ ከጣና ለ ጁኩ ሓሪር ምስል ክለጥዕም ለነቢር ቤለክማሚ ያሰላም
4: ያ ጀማ ኣሰላሙ ዓለይኩም ኣነ ሰማዕኩም ኣልኩ ፍክረት መረሰኒታ እዚ ርእኩም ዲብለ ተልፈዝዮን ያዕ ዳኣየት ኣው ኣተኣምሮት ብል ደግልከት
2: ያለ ጀማዓት ልኬር ቆለው ሓጠቡ ሓሪር ብዓውል ቀሊል ትቦ ምንገቢ ንሱ ሰኒሉ ዘበገና እያ ላኪን መለ ዘ ከየት ጋመ ቆፁብቱ ላዓውላ ዳኣያት ምን እዘስለና ኣተኣምራ ነባስ ኣክለይታት
4: እሊ እሊ እሙር ምን በዲሩ እሙር ይሕጉርቱ ዲብ ሓተ ፍሬታት ናይ ሓጠብ ኣው ናይ ወደእ ሓተ ዝዓት ወሓተ ዝዓት
2: ኦሮትናዕቅፋ ዕናት 20 ፍሬታት ሓጣብ ኦሮ ናዕቅፋ ግንክሶ ብህቱ ትሓተ መለ ውዕላ ምንከሌና ላዓመቸ ምክር ለናያቱ ሓይስ
4: ድብያናለናይ
2: በስ ኣብዲ እዩ ኣዲ ሕና በስ ዘለዋሪና ንሕዘቱ መካይን
3: ኣብ ስተል ግልቤት ናይ እለ ወለ ሓጣብ

0: ታላቲ ባህልየኩም ሰላማት ነቃደት ከበቶ ሓይሳም ወሓይሳት መታቕበላትና ምን እል እንደእትሌና ክባርላ ሰዓት ግን ቀድምቱ ክእሰልፍ ላዕባይ ርእሱ እቦምበድር ናይ ሕወል ማሃረጃን ኤርትርያ ምን ዮም 18 እስካ 26 ጁላይ እግል ግባእቱ እቲ ኣቅሊም ምግብ ፊራሮ ዓማር ደረሳ እብ ገበይ ንዝምት ኣንበታት እቲ ምድርያ ሰንዓፈ ፍገሪት ምህሮ እግል ትትዋቀል እግል ትከደም ክምስል ወጅብ ትሓበራ ምን ኣክባር ካርጅ ኣሜሪካ ወይ ዩክሬን ፈርያት ጥዋር ዲብል ኣረካ ዘጥፋ ከምሰል ወደያ ሓበረያ ስዑድያ ዋ ካናዳ ኣብ ሕበር እግል ክደመላልኣጣካ ድረን እትፋቅያ ትፈረመያ ዋ ሕኩመት እስባንያ ብሰበብ ብቆት ነድ እዋን ብፅዓ ኣለናት ርእሲ ኣክባር ታብዓኩም ኣዝሄድ ብተፋሲሉ ናይ ሕወል ማሃረጃን ኤርትርያ ሰነት 2026 ምን ዮም 18 ጁላይ ዲብ ኣስመራ ሓረተ ኤክስፖ እግል ግባእ ክምሰልቱ ወመዳሊቱ ክምሰል ታማ ልጅነት ዓያት ወጣን ሸርሓት እሊ መደሲ ኣምዕላ ገቢእ ናይ ሕወል ማሃረጃን ኤፈዓዳት ወናይ እሊ ዘበን ጎና ሙሲቃት ናደቅ ኣብያት ቆምያትና ኣርዛቅ ባሓር ዋ ሓርስ ወጣን ሰሚናራት ባዛር ኤፈስወር ኣላት በራምጃት ፈን ኤፈ ፍጥር ወስናዓት ወበርናምጅ ኣጀኒት ብዕድ በርናምጅ ለከምኩም ክምሰልቱ ወገለጥ ቀደምትኩም ትትሓበራ ድሉ ኢልሃለ በርናምጃት ዲብ ክልዮም ምንሳ ዓሰ ምንጋፅ ፈጅር እስክሳ ዓሰ ኣምሱይ እግል ሸዓብ ፍትሕ እግል ግባእቱ በራምጅ ዓዳት ወፈን ልትቀደም ዲቡ ሰማን እስቴጅ ድሉይ ክምሰልሃላ ወበይፅሓት ላልትሓደረ ብዙሓት መእሰሳት ሃይበት ከተማት ክምሰልህለያ ዝሓብሪ ተውሳክ ኣፍሃመት እምበልሊ ማህረጃን ከፎ ዋዕላ እበል ብለ ርእስ ክልምሴ ዲብ ፍንቱይ ስቴጅ ላልት ቀደም ማህረጃን ላሸርሕ በርናምጅ ማ ግልሃለየቱ ማህረጃን ዮም ዓመት ሰንበት ዓባይ 26 ጁላይ ሓቆ ዝር እብላ ገቢ ዓደት ካቲማ እግል ልትመምቱ ዲብ ኣቅሊ ምግብ ፊራሮ ዓማር ደረሳ እብ ገበይ ንዝምት ኣንበተት ተፋሲል ናይ እሊ ከበር ሳልሕ እድሪስ ገማ እግል ቀድም ምግልናቱ
1: እቲ ኣቕሊ ምግብ ፊራሮ ደረሳ ዓማር ከረም ገበይ ንዝምት ከም ኣንባታ ዲፈርዐ ምህሮ መስኡል ፊራሮ ደረሳ ዓማር ከረም መምህር ኤፍሬም ተኽሉ ሸርሓ እላ ግል 28 ኢነታ ገቢ ልሌት ፊራሮ 300 ጠንሳት ለብቶም 7370 ደረሳይ ዲበረዋ 5 ንቓጥ እንደትፈረረው 9500 ዲብ ሕብዘት ማይ ወትርበት 500 ትየ ድሓን ትራፊክ ፅርግያ ዋሳናይ ወሳይ ግልሽቀው ከምቱ መምህር ኤፍሬም ብተወሳኪ ሓበራ ዲብ ሕብዘት ትርበት ወማይ ለትፈረረው ደረሳ እዚኣ 700,000 ክዓብ ኣክረት እግልሽቀው ከምሰሎማ ዝያድ 220,000 ሕፈር እንዳሓፍረው ሸትል እግልሽተለቱ ነፈር ፈረዕ በዓል ሰልጠት ዕጨይ ውሒዋናት ከደን እሰይድ ሚካኤል ኣብርሃም ዲብ ሒን ከረም ለገቢ በርናምጅ ሸትል ዲብ ስዕ መርከዝ ሸትል ዝያድ 2.6 ሚልዮን ሸትል ዕጨይ ከም ዳላ እንዳሓበራ ለ2.3 ሚልዮን ሸትል እግልሸትል ስታት ጋቢ ሰብትላ ኩሎም ማእሰሳት በርናምጅን እንደነዘመያ ዲብለት ሃየበየን ኣካናት

ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት ንምክታልኩም ብክብሪ ዕድም ዙር ፈረንሳ 2026 ማሊ

0: ሻይ መድረኹ ኣብ ዝቐፅለሉ ቻምፒዮን ዓለም ታዲ ፖጋቻ መበል 23 ናይ ዙር ፈረንሳ ናይ መድረኽ ዓወት ኣመዝጊቦም
1: ንመበል 113 ግዜኡ ዝሰላሰሉ ዘሎ ዙር ፈረንሳ 226 ትማሊ ብሻርሻይ መድረኽ ቀፂሎም ካብ ፓኦ ተበጊሳ ኣብ ጋቫርኒ እትዛዘም 186.2 ኪሎ ሜትር ርሕቐት ዝነበራ ሻርሸይቲ መድረኽ ዙር ፈረንሳ እታ ፋልሜቲ ዝተረረት ዓቐበት እውንን ምስ ምዃና ዝያዳ ንናይ ዓቐብ ተቐዳደምቲ ኣብ ቢጫ ማልያ ፈታኒት መድረኽ ከም እትኸውን ትፅቢት ነይሩ እዩ። እዛ ኣብዚ ናይ ሎም ዓመት ዙር ፈረንሳ 226 ፋልሜቲ ብናይ ሓይሊ ፈረስ ዝዕቀን ዓቐብ ክትሓልፍ ተገድድ ዝነበረት መድረኽ እምበኣር ኣብ ቢጫ ማልያ ተፈጢሩ ዝፀንሐ ኣብ መንጎ መራሒ ቢጫ ማልያ ኖርዌጃዊ ተቐዳዳማይ ቶርስቲን ትራን ምስ ቻምፒዮን ዓለም ታዲ ፖጋቻ ናይ ከባቢ 8 ደቂቕ ፍልሊ ክተፅብብ ወይ ንዝነበረ ፍልሊ ክትዕቅብ ኣቓልዎ ዝተዋህባ መድረኽ እያ። ብዘይካዙ ናብ መበል 59 ኪሎ ሜትር ቅድሚ ዓቐብ ምድያብ ናይ ማእከል ናይ ነጥቢ ቮላታ ኣብ ቀጠልያ ማልያ ቮላጅሳታት ሒዘሞ ዝነበሩ ነጥቢ ክውስኹ ግምት ዝሃበት እያ ነይራ። ጉዕዞ ፈሊሙ ኣብ ናይ ሎም ዓመት ዙር ፈረንሳ ንቀጠልያ ማልያ ንምውናን ፍሉይ ቃልሲ ዘርኢ ዘሎ ወዲ 30 ዓመት ቻምፒዮን ናይ ፅርግያ ናይ ሃገሩ ደንማርክ ዝኾነ ማድስ ፓደርሰን ካብ ጀርመናዊት ክለብ ሊድልትረግ ንዓባይ ጉጅለ ኣጥቂዑ ምስ ወዲ ጋንትኡ ቪክቶር ካምፕናርትስ ናይ 25 ከምኡውን 20 ነጥቢ ተመቒሎመን ፓደርሰን 25 ነጥቢ ወሲኾም ካብ ዳሕሪ ወይቲ ኣባይ ጉጅለ ድማ ጀርመናዊ ማክስ ካንተር ካብ ኣስታና 16 ቤልጅማዊ ጃስፐር ፊሊፕሰን ካብ ኣልፐሲን 14 ቢንያም ግርማይ ካብ ኤንኤስኤን 12 ነጥቢ ወሲዶም ካብ ከባቢ 43 ኪሎ ሜትር ንቮላታ ክተርፎ ኣብ ዓቐብ ዘጥቅዐ ቻምፒዮን ዓለም ታዲ ፖጋቻ ነታ ዝተረረት ብናይ ሓይሊ ፈረስ ትዕቀን ዝነበረት ዓቐብ 17.2 ኪሎ ሜትር ንውሓት ዝነበራን ምስ ናይ 7.3 ሚእታዊት ምንቅዕራርን ንበይኑ ሓኺሩ ክሳብ መወዳእታ ሕንጻጽ በጺሑን ስለምንታይ ቻምፒዮን ዓለም ምዃኑ ኣመስኪሩን ዛዚምዋ። ኣብ ናይ ሎም ዓመት ንሳልሰይቲ መድረኽ እውን ዝተዓወተላ ፖጋቻ ካልእቲ ናይ መድረኽ ዓወት ሰኒዱ ብሓፈሻ ድማ መበል 23 ናይ መድረኽ ዓወት ናይ ዙር ፈረንሳ ፅምቢሎም ፖጋቻ ነቲ ናይ 8 ደቓይቅ ዝጸጋጋዕ ዝነበሮ ፍልሊ ግዜ ናይ ቢጫ ማልያ ኣምሊሱን ናይ ልዕሊ 2 ደቂቕ ፍልሊ ኣንጺፉን ነዛ ኣብ ዝሓለፈ 4 ግዜ ተኣዊትላ ዘሎ ቢጫ ማልያ ዙር ፈረንሳ ተቐቢሉሎም። ኣብዛ መድረኽ ምስ ፖጋቻ ተበጊሱ ግን ከኣ ንመጥቃዕቲ ክጻወር ዘይከኣለ ዮናስ ቬንጌጋር ናይ 2 ደቂቕን 38 ካልኢትን ተፈልዩ ካልኣይ ተርታ ሒዙ ክዛዝም ከሎ ክሳብ ሕጂ ተጓዒዝዎ ኣብ ዘሎ መድረኽ ኣብ ዓወት ፖጋቻ ብቅድሚ ዝስራዕ ዓውት ካልኣይ መድረኽ ሜክሲካዊ ኢሳቅ ደልቶሮ ድማ ናይ 2 ደቂቕን 57 ካልኢትን ተፈልዩ ሳልሳይ ኣትዮም። ቢንያም ኣብዛ መድረኽ ናይ 42 ደቂቕን ባዶ 8 ካልኢትን ድሒራ እዛ ዘመት ምስ ዓባይ ጉጅሎ ኮይኑ መበል 160 ተርታሒዙ ውድድሩ ብሰላም ዛዚሙሎም። ስለዚ ኣብ ቢጫ ማልያ ታዲ ፖጋቻ ብ21 11 57 ግዜ ንመሪሕነት ቢጫ ማልያ ክርከባን ከሎ ዮናስ ቬንጌጋር ብ2 ደቂቕን 42 ካልኢትን ግዜ ተፈልዩ ካልኣይ ተርታ ኢሳቅ ደልቶሮ ድማ ናይ 3 ደቂቕን 27 ካልኢትን ግዜ ፍልሊ ኣብ ሳልሳይ ተርታ ይርከብ። ኣብ ናይ ነጥቢ ማድስ ፓደርሰን ብ168 ነጥቢ ኣብ መሪሕነት ጀርመናዊ ተቐዳዳማይ ኣባል ኣስታና ክለብ ዝኾነ ማክስ ካንተር ብ93 ነጥቢ ኣብ ካልኣይ ተርታ ቢንያም ግርማይ ድማ ብ91 ነጥቢ ኣብ ሳልሳይ ተርታ ይርከቦም። ጃስፐር ፊሊፕሰን ብ86 ነጥቢ ኣብ ራብዓይ በዛ ናይ መድረኽ ዓወት 20 ነጥቢ ዝረኽበ ታዲ ፖጋቻ ድማ ብ75 ነጥቢ ኣብ ሓምሻይ ተርታሎም። ኣብዛ መድረኽ ብዘመዝገቦ ናይ ዓቐብ ነጥቢ ነታ ናይ ዓቐብ ማልያ ነጠብጣብ እውን ክርከባ ዝኽኣለ ቻምፒዮን ዓለም ፖጋቻ ብ28 ነጥቢ ክመርሕ እዩ። ቬንጌጋር ብ19 ነጥቢ ኣብ ኣሰሩ ፈረንሳዊ ሌኒ ማርቲነዝ ካብ ባሕሬን ድማ ብ16 ነጥቢ ኣብ ሳልሳይ ተርታሎም። ናይ መንእስያ ጻዕዳ ማልያ ወዲ 22 ዓመት ወዲ ጋንታ ፖጋቻ ዝኾነ ኢሳቅ ደልቶሮ ብ21 15 24 ግዜ ናብ መሪሕነት ተመሊስሎም። ዋን ኣይሶ ስጳኛዊ ተቐዳዳማይ ካብ ጀርመናዊት ክለብ ሊድልትረግ ብናይ 7 ካልኢት ፍልሊ ይስዕቦም። ፓውል ሴክሳስ ፈረንሳዊ ተቐዳዳማይ ካብ ደካትሎን ድማ ብ28 ካልኢት ተፈልዩ ኣብ ሳልሳይ ተርታ ይርከብም። ኣብ ናይ ጋንታ መሪሕነት ምስ እንመጽእ ካብ ምፍላም ናይ ሎም ዓመት ስፖርት ዋነታ ካብ ኣሜሪካ ናብ ጀርመን ዝቐይረት ናይ ኣማኑኤል ገብረ እግዚኣብሔር ክለብ ሊድልትረግ ኣብዚ ናይ ሎም ዓመት ዙር ፈረንሳ ቀላል ጋንታ ኣይኮነትን ዘላ። መሪሕነት ናይ ጋንታ ብግዜ ብ63 25 20 ካልኢት ኣብ መሪሕነት ትቕጽል። ካልእ ጀርመናዊት ክለብ ሬድቡል ቦራ ብናይ 27 ደቕን ባዶ 1 ካልኢትን ግዜ ኣብ ካልኣይ ተርታ፣ ሕቡራት ኢማራት ዓረብ ድማ ብናይ 27 ደቕን ባዶ 8 ካልኢትን ግዜ ናብ ሳልሳይ ተርታ ተመሊሳላ። ዙር ፈረንሳ 226 ሎሚ ዓርቢ እውን ብ7ይ መድረኹ ክቕጽል እዩ። ካብተን ኣብ ናይ ሎም ዓመት ተሰሪዐን ካብ ዘለዋ 7 መድረኻት ናይ ጎልጎል ድሕሪ ሓምሸይቲ ዝሓለፈት መድረኽ እታ ካልኤቲ ሎሚ ክትካየድ እያ። 175.1 ኪሎ ሜትር ንውሓት ዘለዋ ሻውዒት መድረኽ ተቐዳደምቲ 120 ኪሎ ሜትር ምስ ተጓዓዙ ወይ 55 ኪሎ ሜትር ንጫፍ ሕንጻጽ ምስ ተረፎም ናይ ማእከሉ ቮላታ ክትህሉ እያ። ብሓፈሻ ድማ ኣብዛ መድረኽ 75 ነጥቢ እትኸስብ ምስ ምዃና ኣብ ቀጠልያ ማልያ ዓብዪ ፍልሊ ክመጽእ ከም ዝኽእል ይግመት። ከተማ ቦርዶ እታ ዝበለጸት መድረኽ ንቮላጅስታታት ስናይ ዕድል ንኦሎምፒካዊ ቢንያም ግርማይ።
0: ግጥማት ርብዕ ፍጻሜ

0: ዋንጫ ዓለም 2026 ማሊ ኣብ መንጎ ሃጉራውያን ጋንታት ሞሮኮን ፈረንሳን ተኻይዱ ኣሎ። ውፅኢቱ ይስዕብ
1: 48 ሃገራት ሓቂፉ ኣብ ሃገራት ኣሜሪካ፣ ካናዳ፣ ሜክሲኮ ዝካየድ ዘሎ ዋንጫ ዓለም 2026 እንሆ 4 ሃገራት ነናብ ዓደን ኣፋን እዩ ኣብ ዙር 8 ወይ ርብዕ ፍጻሜ በፂሖም። እዚ ብረቡዕ ኣብ ዕረፍቲ ውዒሉ ትማል ሓሙስ ብግጥም ርብዒ ፍጻሜ ተመሊሱ ዘሎ ዋንጫ ዓለም 2026 ሕጂ እውን ከም ዝሓለፈ ውድድራት ካብ ኣዘራብን ኣካትዕና ኣርእስታት ዓዲ ኣይወዕለን። ትማሊ እታ እንኮን ኣህጉር ኣፍሪቃ ዝወክለት ኣናብስ ኣትላስ ሞሮኮ ኣንጻር ብሰማያውያን ዝብል ቅጽል ስም እትፍለጥ ፈረንሳ ኣብ ግጥም ርብዕ ፍጻሜ ተራኺበን። ኣብ መሳለል ደረጃ ፊፋ ምስ ቀዳሞት 10 ሃገራውያን ጋንታት ዝኾና ፈረንሳን ሞሮኮን፣ ፈረንሳ ሳልሳይ፣ ሞሮኮ ድማ ሻብዓይ መሳለል ዝሓዘ ሃገራት እየን። ታሕሳስ 14/2022 ዋንጫ ዓለም ቀጠር ፍርቂ ፍጻሜ ኣናብስ ኣትላስ ሞሮኮ ክርስዑ ኣይኮኑን። ፈረንሳ ብሸቶታት ሄርናንደዝን ኮሎምዋንን ክልተ ባሮን ሞሮኮ ኣትሪፋ ናብ ፍጻሜ ሓሊፋ እያ። ክሳብ 65,000 ተዓዛቢ ክሕዝ ዝኽእል ቦስቶን ስታድዮም ሕቡራት መንግስታት ኣሜሪካ ንፀወታ ፈረንሳ ኣንጻር ሞሮኮ ድሉው ኮይኑ ክልቴን ሃገራት ሒዘንኦ ዝቐረባ ተመሳሳሊ ስልቲ 4-2-3-1 ኣብ ኩሉ ቦታ ሓደ ጸወታይ ምውካል ኣብ ምክልኻል ድማ ልዑል ቁፅሪ ምህላው ዘኽእል ስልቲ እዮም። ካብ ፈረንሳ ካፋሊ ትቸዋሚኒ ካብ ሞሮኮ ድማ ዝለዕላ መዝጋቢ ሸወቶ ሞሮኮ ኣጥቃዒ እስማዒል ሳይባሪ ብማህረምትን ብምጭባ ጅማውትን ካብ ፀወታ ወፃኢ ዝኾኑ ተፃወቲ እዮም። ትምጥም ኢሮጳ ምስ ኣፍሪቃ ፈሊሞም ኣብ ፀወታ እቲ ኣብዚ ውድድር 7 ሸወቶታ መዝጊቡ ኣብ ዙር 16 ዝለዕላ መዝጋቢ ሸወቶ ሃገሩ ኮይኑ ክብሪ ወሰን ዝሓዘን ሓፈሻዊ ብዙሕ ሸቶታት እውን ብ19 ሸቶታት ድሕሪ ሜሲ ዝስርዐን ኪልያን ምባፐ ክንደይ ሸወቶ የመዝግብ ይኸውን ዝብል ሕቶ ኣበጊሱ ፈሊሙሎም። ቀዳሞት 5 ደቃይቅ ብልዑል ፀቕጢ ዝፈለመት ፈረንሳ ኣብ ሳልሳይ ደቂቕ ምባፔ ካብ ነዊሕ ፈቲኑ ሓላውልዳት ቦኖ ነፂጉ ዘድሓና ገና ፀወታ ብኣግኡ ንኣናብስ ኣትላስ ኣይትቕሶን ኢልዎም። ኣብ 4ይ ደቂቕ ናይ መኣዝን ቅላዕ እውን ተኾነት ተኸልኻሊ ፈረንሳ ኡፓሚካኖ ብርእሱ ሃሪሙ ሕጂ እውን ቦኖ ዋሕስ ሞሮኮ ኣለኹ ኢሎም። ፀወታ ቐፂሉ ክሳብ 25 ደቕ ኩዕሶ ምስ ፈረንሳ ተደጋጋሚ ናብ ልዳት ሞሮኮ ትጽጋዕ ኣብ ማእከል ሜዳ ዝተሓፅረ ኮይኑ ቐሪቡሎም። መበል 27 ደቂቕ ግን ኣብ መልሲ መጥቃዕቲ ፈረንሳ እምባፔ ኣብ ሳንዱቕ ቅላዕ ብማዝራዊ ተሓንኪሉ ወዲቖም ፍጹም ቅላዕ ንፈረንሳ ተዋሂቦም። እምባፔ ሻምኔ ትሸቶ ናይ ዝውድድር ንኸመዝግብ ሓላፍነት ወሲዶም እንተኾነ ግን ዓንዲ ሕቆ ሞሮኮ ዝኾነ ሓላውዳት ቦኖ ኣጊትዋ። እምባፔ ሕጂ ንኸልኣይ ግዜ እዩ ኣብ ሃገራዊት ጋንቲኡ ፍጹም ቅላዕ ዘባኽን ዘሎም። 2021 ኣንጻር ካዛኪስታን ኣብ መጻረይ ዋንጫ ዓለም 2022 ምስሓተዩም ካብ 16 ቅልዓት ናይ ሃገራዊት ጋንቲኡ ፍጹም ቅልዓ ድማ 14 ሸወታት ኣመዝጊብሎም። ፀወታ ድሕሪ ናይ ማይ ዕረፍቲ ምስ ተመልሰ ኣብ መበል 35 ድቕ ካብ እግሪ ኣካፋሊ ሞሮኮ ብዓውዲ ዝተመንጠለት ኩዕሶ ሓደገኛ ነይራ። ደዚረ ድወ ናብ ሳንዱቅ ቅላዕ ሒዝዋ ኣትዩ ፈቲንዋ ቦኖ ሕጂ እውን ሞሮኮ ዋሕስ ኮይኑዋሎም። ተኸላኸሊ ፈረንሳ ድንየ እውን ካብ ነዊሕ ፈቲኑ እታ ልዑል ሕምባበ ዝነበራ ኩዕሶ ላዕለዋይ ልዳት ሃሪማ ወፂያ። ቀዳማይ እብረ ፈረንሳ 13 ፈተነታት 3 ዕላምእን ዝሃረማ ሞሮኮ ባዶ ፈተነ ኣብ ፅዑቕ ስራሕ ተጸሚዱ ዘምሰየ ሓላ ውዳት ሞሮኮ ቦኖ ድማ 4 ውዳኣት ኩዓሳሱ ኣድሒኑ ቀዳማይ እብረ ባዶ ባዶ ተዓፅዮም። ኣብ ካልኣ እብረ ጠቕላላ ተቐይራ ዝቐረበት ፈረንሳ ኣብ መበል 60 ደቕ ብምቅባል ዝመጸት ኩዕሶ ኣብ ከባቢ 22 ሜትሮ ንንዳት ከትዕገሽግሽ ድሕሪ ምጽናሕ እምባፔ ተቐቢሉ ብቕርጺ ወርሒ ቀሊዑ ብልጽቲ ሸቶ ኣብ ሰኪዐ ተዓሊብዋ። እምባፔ ንልዳት ሞሮኮ ክፈትሕ ሓደ ሰዓት ወሲዱሉሎም። ኣይጸንሐን ኣብ ሩሱን ስምዒትን ከለዉ ተዓዋቲ ባሎንዲኦር ዝሓለፈ ዓመት ዑስማን ደንበለ ኣብ መበል 66 ደቕ እምባፔ ካብ ከፈተሉ ንሱ እውን ስዒብዎ ንዓወቶም ዘውሓሰ ሸቶ ወሲኹ ፈረንሳ ክልተ ባዶ መሪሓ። ድሕርዛ ሸቶ ፈረንሳ ስራሓ ዛዚማ ይዕሪፋያ በቲ ሞሮኮ ነብሶም ኣሲሮም ዝፃወትዎ ዝነብሩ ተዓዚብካ። ድሕሪ ናይ ማይ ዕረፍቲ ኣብ መበል 77 ደቕ ዝሓሸ ኩዕሶ ክትቋፅር ዝኽኣለት ሞሮኮ ክሳብ 80 ደቂቕ ተኣቱ ፈተነ ዝበሃል ኣይነበራን። ራሒሚ ኣብ መበል 82 ደቕ ፈቲኑ ብሓላውዳት ማይ ግናን ተነፂጋ ንግዳን ወፂያም። ፀወታ ብ20 ፈተነታት ምስ 7 ዕላምእን ዝሃረማ ናይ ፈረንሳ 2 ብባዶ ተዓፅዩ ሰማያውያን ንሳልሳይ ግዜ ብተኸታታሊ መሰናድኦ ናብ ፍርቂ ፍጻሜ ሓሊፎም። ኣብ ዝሓለፈ 2 ውድድራት ዋንጫ ዓለም ብፈረንሳ ተዓጊታ ተሪፋ ዘላ ሞሮኮ ክሳብ ዚ ጉዕዞ ክትበፅሕ ግን ኩዕሶ እግሪ ተሃገ ነገር ክሳብ ክንደይ ሰጊሙ ከም ዘሎ ዘርኢ እዮም። ከም ናይ 2022 ካብ ፍርቂ ፍጻሜ ዝተኣልየቶ ሎሚ እውን ርእሳ ኣቕኒዓ ክትወፅእ የምሕረላ እዩ። ኮኸብ ፈረንሳ ኪልያን ምባፔ 8 ሸወታት ናይ ዝውድድር 20 ሸወታት ድማ ብሓፈሻ በፂሑ ምስ ሜሲ ናይ ዝውድድር ተማዕራርዩ ብድምር ድማ ብሓንቲ ሸቶ ካብ ሜሲ ትሒቱ ብ20 ሸወታት። እቲ ፍሉይ ዝገብሮ ግን 12 ካብዚ ብዝሒ ሸቶታት ኣብ ኣውዲቕካ ምሕላፍ ዘመዝገቦ ብምዃን እዩ። ኣብ ውድድር ወርቃዊ ጫማ ድማ ኣብ ዝቕፅል ውድድራት ካብ ሜስን ሃላንድን መልሲ ክፅበዩ ፈረንሳ ካብተን ሎሚ ምሸት ሰዓት 10 ዝገጥማ ስጳኛ ወይ ቤልጅም ኣብ ፍርቂ ፍጻሜ ክትራኸብ እያ።
0: ባርከስ ክቡራትን ክቡራን ተኸታተልቲ ንሎም ዘዳለናይ ዕለታዊ ዜና ስፖርት ኣብዚ ዛዘብ ምስ ተርፊ ምርባትና ሕገኩም ብወገነይ ሰላም።

መደብ ናትራን ኣብ ሰሙን እዙ ንኡስ መደብና ዘዋሪት ካሜራ ናይ ሰሙን በኣር ብዛዕባታ ብኒው ካፒታል እትፍለጥ ኣብ ግብፂ እትርከብ ከተማ ዘላለ ይኸውን። እዛ ከተማ ኣቐዲማ ብኒው ኣድሚኒስትራቲቭ ካፒታል እትፍለጥ ዝነበረት ኮይና ስፍሓት መሬታ እውን ከም ናይ ሲንጋፖር ምዃኑ እዩ ዝሕበር። ኣገባብ ኣሰራርሓን ኣቃወማን ናይዛ ከተማ ብዘደንቕ ኣገባብ ዝሰርሕዎ ብምዃኑ እውን 48,000 ዝኾኑ ነበርቲ ምስ ናይ መንግስቲ ሰራሕተኛታት ክነብሩ ከም ዝጀመሩ እዩ ዝሕበር። ንምሉእ ትሕሶ ናይዛ ከተማ ቀዳም ኣብ ሰዓትና ይኹን ምረኸብና። ንኡስ መደብ ዓለም ስነ ጥበብ ናይ ሰሙን እውን ንሳትረብ ትካል ስነ ጥበብ ኣተክሮ ጌርያ ክተቐርብ ትካል ሳትረብ ክሳብ ሎሚ ብርክት ዝበሉ ሰሙያ ጥበብ ኣብ ምፍራያ ፀኒሓ ብዝተፈላለየ ቅድታት ቅብኣ ዝቐብኡ ዝተፈላለዩ መሳርሒታት ሙዚቃ መሊኾም ድንቂ ብቕዓት ዘንፀባርኦን ካልኦትን። ኣብ ዝሓለፈ ሰሙን እምበኣር ከም መቐፀልታ ናይዚ ብዝተፈላለየ ዓይነታት ቅብኣን መሳርሒ ሙዚቃን ዘሰልጠነቶም ኣመሪቓቶም ኣላሞ ዝቐሰሞ ስልጠናን ፍርያቶምን ኣብ ንኡስ መደብና ክቐርብ እዩ። ንኡስ መደብና ፍኖት ሂወት እውን ናብ ንኡስ ዞባ ዓረዛ ወሲዳ ምስ ሓንቲ ድርብ ጾር ተዓምም ሃብሮም ተምሃሪት ክተላልየና እዮም። ተኸታታሊቲ ፊልም ሳውን መበል 22 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዘለናይ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደባት ናትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 11 ሓምለ ልክዕ ሰዓት 2 ፍርቓ ድሕሪ ቀትሪ፣ ድግማ ሓሙስ 16 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን።

0: ሓልየ ነዛ ዘይብሊ ቀደም ከም ሸገይ ኳ ንዓኒ ናላ ግሬድት ጀነራል ኤግዛሚኔሽን ነትብል ናይ 10 ሰናት እምትሓናት ዘፃብጠታ ግላ ደረሳይ ናይ 10 ሰናት እምትሓን እንደልትፋጋዕ ወንደደርስ ኮፈ እንደወዳ ሓፍዘን ኮፈ እንደወዳ ልፍህመን እግል ጀነራል ለሰድያሁ ወግላ ድራሲ ተዕሊም ናይ ናለ 8 ሰናት ለብተ ለፃብጠት ተባህለቱ እላ ጀነራል ኤግዛም ወግላ መፅህ ላ ፍንቱይ ዝሓስበን እንሻ ላ ብዙሕ ኣላ ከምሰል ማትሪክ ኩሌሽን ኤግዛም ዲቡማ እንሻ ላ መጃሎም ወደ ግል ደረሰ ለሰደ ወኣምኑሞ ኬን ብዙሕ ለንሓስቡ ኣላ ባህለቱ እንሻ ላ
1: ጎይ ስታዝ ከዲባ ባዕል ስዋል ነግኒግስ ዲ መጃል ኤኣይ ክል ትሽራሕልና መጃል ኤኣይ ሚቱ ምመንፋዓት ቡ ወሚተ መደረቱ ወላ ምሽተማዕ ናትና ሄኒ ኮፎ ግል ትነፋዕ ቡ
0: ኤኣይ ቤየና መንገቢ ኣርቲፊሻል ኢንተሊጀንስ ኣብ ስኑዕ ፍድብና ንብሉ ባለት ብትግራይ እሊ ስኑዕ ፍድብና ንብሉ ያኒ ኣዘ እንዳ ማዕበላ ወንደ ሰና ወንደ ተሓየሰ ለመፃ መሻቀይቲ እምበር በዲርማ ላዕላት ያኒ ከምሰል ኮምፒተር እዘ ኮምፒተር ቤየና መንገቢ ለእለ ሃብካሃ ህታተለታ ይበካ ኣዘ ኤኣይ ላኪን እንተ ነውስኮ ተደርሱ ሺ ኣው ማሽን እንተ ለተደርሱ ወሙላ እንተ ለደረስካወት ወ እንተ ትሬኒን ለሃብካ ሁቱ ህቱ ክላ እንተ ድሩስ ላዓልካ እንዳ ሓፍዘዩ ወንዳ ኣእምረዩ ናዩ ፓተርን ኣው ናይ ሎጂክ ለላሂበካ ትባለቱ ኣዘ ኤኣይ ያኒ ብዙሕ መንፋዓት ቡ ዲብላ ወቕተ ዘለለናዊ ወብዙሕ መደረት ብትባሃለቱ ኣዘ ዲባ መንፋዓቱ ተሃገነ መንገቢ ያኒ ዮመቴ ብዙሓም ሸጉ ላዕለዊ ሸቑል ብሕዳም ግለሸጠ ሰብ ደባህለቱ ምምክን 20 ነፈር ግተሃባል ሓዘዓልካ ሓተሸቕለት ኤኣይ መሳዕደት ወሮት ነፈር ሓቲ ኮምፒተር ላይ ዘንፀብጣ ገለሽቃ ቀድር ባህለቱ ወምላ መንፋዓት ናዩ ናይ ኤኣይ እትለ ዘበን ህልናዊ ዘበን ቴክኖሎጂ ትልለና ወኣዳም ኣይሺ ምኑ እንዳ ጀፈራ ቴክኖሎጂ እንዳእተንከባ ዲ ኮምፒተር እንዳእተንከባ ለገይስ ለላ ጠስግ ዓረባት በልሰዋግ ለገይሰ ዲ ዘበን ብኣፅሓም ለና ባህለቱ ከግላ ደውለት ልግባ ኣው ግላ ሚተማዕ ልግባ ዲ ሰቃፈት ወዲ ተጠውር ለላኣት እዩ ቱ ባህለቱ ካልእ መንፋዓት ብዙሕ ብቱ ላኪን መደራት ከማን ብቱ እዚ ከሰተናና ግል ደረሳ ይብልኮ መንገቢ ኤኣይ መደረት ብቱ ነገር ዝሰማዕኒ ባለቱ ኮብየና መንገቢ እንታ ሸቕለት ኣብ ሓቲ ወራት ቤት ከምሰልተሃየብካ ኣብ ኣሳይመንት ፕሮጀክት ከምሰልተሃየብካ እብ ጉሩብ ነገእካ ኩላትካ ከፍ ነብል ከሰስ ነፈር ሓምስ ነፈር ክትሽቃያ ለወጅበካ ኦሮ ናዩ ረአዩ ለመፅእ ካልኣይ ረአዩ ለመፅእ ረአዩ ኩልኩም ምስሊ ነወደይኩም እንዳሓበርኩም ኦሮ ረአይ ራትዑ ብነፈገርኩም ናጥብ ግትንስኦ ብንቓጥ ክትንስኦ ድ ይብሎ ለወጅብ ዮም ሌላ ስስ ነፈር ሓቀ ዲብ ሓተ ፕሮጀክት ተሂቦ ብስታዝ ለወ ነፈር ነገይሳ ጀዋሉ ነፈትሓ ኣብ ኢንተርኔት ኣታ ብ ኤኣይ ልስአል ጀዋቡ ረክብ ለሓምስ ነፈር ሳክባም ቶም ለኦሮሞ ነፈር ንወሱ ልስአል ለይጠለሰኣል ለስታዝ ለበዩታት እምበር ህትመ ይባሒስ ንበለቱ ወጀዋቡ ነፃጠ ዲብ ስታዝ መፅእ ኣዘ መወደለይና ክነዋሰና መንገብሎም ደረሰ ኣለዎም ንሓንገሎም ትሬኒንግ ልውደለ ወጀቡ ግለ ሽገ ለልወጀቡ ግለ ሕፈዝ ለልወጀቡ ግለ ትዓብ ወግለ ኣምፂ ብትዓብ ግለ ልወጀቡ ዝዓረፍ ላ ዓረፈ መንገቢ ከኒ ዲብሙ ልተንከበላ ኩሉ ሒለቶም እቲ ኤኣይ ልተንከበለሎም ደረሰ እቲ ኤኣይ ተንከበ መንገቢ ከኒ ፈጅር ከኒ ወቅት ምትሓን ኮ ገቦ ፈጅር ከኒ ኣይ ሓጀ ተሂቦ መንገቢ እተሓያቶም ገቦ ሞባይል ዲ ምትሓን ይህላኒ ሓታ ለረእስካ ከማን ልረእስና ከመይ ኤኣይ ለኤኣይ ምሽ ዳታ ነሂቡ ኣክለ ዳታ እዘ ኤኣይ ምእት ከሊመት ኣብ ከባቢ ንገቢ ለ ምእት ከሊመት በንት ለላሂበካ ምእት ኣልፍ ከሊመት ኣብ ከባቢ ንገቢ ብምእት ኣልፍ ከሊመት ለሂበካ እሊ ሓንገልካማ ኣክላ ትሓፈዝካ ወክላ ትዓብካ ወክላ ደረስካ ውቱ ደረስካ መንገቢ ሓንገል ክገፍሕ ብዙሕ ፀብጥ እዩ ደረስካ መንገቢ ላኪን ሓንገል ናይካ ምናያ ፀብጥ ሳክብ እንደለየካ ክነ መላሂካ ወራት ቤት ተታየብ መላሂካ ወራት ቤት ነሸቀይ ግልካ ለመፅ ግልካ ወንተ ሰክብ ዓልካ ኮል ሸቀይ ጠምን እስታዝ ክምልሰኣለካ ሰባሕ ዘይፈስል በሊሲ ተምር ለስታዝ ልሰለካት ልአና መላይካ ነሸቀዩ ከመፃ ለመና ኤኣይ ግል ደረሰ ከም ሰላታ ኣመ ምን ደረሰ ከይን ገብአካ መንገቢ ግል ዕልም ክትወስክ መንፋዓት ክትወስክ ኣይ ሓጀት ክትወስክ መንፋዓት ብትብል ባህለት
1: ኮዚ ስታዝ እደንጎባ ግል ምሽተማዕና ድረሰ ዲብ ድራሰት ወፍንቱ ሄኒ ግል ደረሰ ምክሪ ለተሂባ ብካ መንገቢ በክትክልሃበካ
0: ኣና ምብል ዲብ ደረሰ እዚ ካሰተን ብሕውየ ግልጊስ ባህለተ እዚ ሕውየ ለምናእሸ ለበነ ዘህላ ዘ ሻጥር ቲ መድረሰት ሻጥር ዓላ ጀዋኢዝ ነሳ ዓላ ሻጥር ዓላ እዘ ላኪን ለን ክልእ ሰናት መን ታሳ 11 ለን ጀዋኢዝ ነሲ ሃላን ላኪን ሓንገሎ ህለ ሻጥር ሃላ ምክም ጋኣቱ መላ መድረሰት ሙሉእ ልብትንኩ ብጠል ዓላ ዲብ ካልእ ሽቕላ ተንከባ ካብ መላ መድረሰት ዘናበላ ዲብ ካልእ ሽቕላ ተባሃለቱ

ሰላም ከመይ ተምስኡ ፈነው ኤርቲቪ ትከታተሉ ዘለኹም ዝኽርኩም ተዓዘብትና ሰዓት 9 ኣኺሉ ሎሚ 4/15 ዝተዳለወ ሃገራውና ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣዲብ ዓብዴ ንምክታልኩም ብክብርና ዓደምኩ ፈለማ ኣርእስተ ዜና። ዓመታዊ ፌስቲቫል ኤርትራ ካብ 18 ክሳብ 26 ሓምለ ኣብ ቀፅሪ ኤክስፖ ክካየድ እዩ። ኣብ ዞባ ማእከል ክረምታዊ ወፍሪ ተምሃሮን ልምዓት ብውዱብ መልክዕ ተጀሚሩ። ኣብ ንዞባ ሰንዓፈ ውፅኢት ትምህርትን ተምሃሮን ምሕያል ኣብ ምድልዳል ስሉሳዊ ዝምድና ክስራሕ ከም ዘድሊ ተገሊጹ። ኣብ ዜናታት ወፃኢ ኣሜሪካን ዩክሬንን ኣብ መፍራእ ኣፅዋር ዘተኮረ ክልታዊ ስምምዕ ከም ትፈራርማ ገሊፀን። ስዑድ ዓረብን ካናዳን ኣብ ፀዓት ዕደና ቴክኖሎጂን ምክልኻልን ብሓባር ክሰርሓ ዝኽእለን ስምዕ ተፈራሪመን። መንግስቲ እስፓኛ ኣብ ሰንኪ ሓደጋ ባርዕ ምሮር ኣብ ደቡባ ክፋል ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅኡ። ዝርዝር ዜና። ዓመታዊ ፌስቲቫል ኤርትራ 2026 ካብ 18 ክሳብ 26 ሓምለ ኣብ ኣስመራ ቀፅሪ ኤክስፖ ክካየድ ምዃኑን ምድላዋት ከም ተፃፈፈን ሃገራዊ ኣዋሃዲ ሽማግለ በዓላት ገሊጹ። ኣብዚ ንትሽዓተ መዓልትታት ዝካየድ ዓመታዊ ሃገራዊ ንግደት ያታውን ዘመናዊ ምርኢት ሙዚቃ ድኮና ኣባይቲ ብሄራት ሕርሻውን ባሕራውን ፀጋታት ኤርትራ ሰሚናራት ባዛር ስእላውን ንዋታውን ምርኢት ስነጥባዊ መደባት ምርኢት ምህዞን ሰንዓን መደብ ህፃናትን ካልእን ዘጠቓልል መሰናድኦታት ክቐርብ እዩ። ተዳልዩ ዘሎ መደባት መዓልታዊ ካብ ሰዓት 9 ቅድሚ ቀትሪ ክሳብ ሰዓት

0: ንህዝቢ ክፉት ክኸውን እዮም። ባህላውን ስነ ጥበባዊ መደባት ዝቐርበሉ 8 መድረኻት ተዳልዮም ዘሎ ንነጋድያን ዘእንግዳ ሓይሉ ሃብቲ ኣገልግሎት ትካላት ከም ዘለዋን እቲ ሓበሬታ ወሲኹ ኣፍሊጡ። ብዘይካዚ ፌስቲቫል ከመይ ወዓለ ብዝብል ኣርእስቲ ምሸት ምሸት ኣብ ፍሉይ መድረኽ ዝቐርብ ውዕሎ ፌስቲቫል ዝገልጽ መደብ ክህሉ እዩ። ናይ ሎም ዓመት ፌስቲቫል ሰንበት 26 ሓምለ ኣብ ሰዓታት ድሕሪ ቀትሪ ብዝካየድ ወግዓዊ መዛዝም ስነ ስርዓት ክዕፆ እዩ። ወፍሪ ተምሃሮን ልምዓት 226 ደረጃ ሃገር ካብ 6 ሓምለ ክሳብ 15 ናሓሰ ኣብ 160 ነቁጣታት ከካየድ እዩ። ብጠቕላላ ድማ ልዕሊ 30,000 ተምሃሮ መሳእስታት 1,000 መምህራን ክኢላታት ሕርሻ ኣዋሃትን ኣጋር ሓካይምን ተዋፊሮም ኣለዉ። ኣብዞማ ማእከል ብዛዕባ 30 ዘሎ ንጥፈታት ወኪል ኤሪና ዮናታን ዕብት ዘዳልዎ ዜናዊ ፀብጻብ እስቲፋኖስ ግርማይ ከቅርቦ እዩ።
1: ኣብ ዞባ ማእከል ወፍሪ ተምሃሮ ንልምዓት ብዝተወደበ ኣገባብ ከም እተጀመረ ኣብ ጨንፈር ትምህርቲ ሓላፊ ክረምታዊ ወፍሪ ተምሃሮ ንልምዓት መምህር ኤፍሬም ተኽሉ ገሊፆም። ኣብዚ ንመበል 28 ግዜኡ ዝካየድ ዘሎ ወፍሪ 300ዊት ደቂ ኣንስትዮ ዝርከብኦም 7379 ተምሃሮ ኣብ 45 ነቁጣታት ተዋፊሮም 95ዊት ኣብ ምዕቃብ ማይን ሓመድን 5ዊት ድማ ኣብ ድሕነት ትራፊክ ፅርግያን ምፅፋፍ ሰነዳትን ከም ዝነጥፉ መምህር ኤፍሬም ወሲኹ ሓቢሮም። ኣብ ምዕቃብ ሓመድን ማይን ዝዋፈሩ ተምሃሮ ልዕሊ 700,000 ሜትሮ ቅናታዊ ዛላ ክሰርሑ ከምኡውን ልዕሊ 220,000 ጎዳጉዲ ብምኹዓት ፈልስታት ክተኽልሉ እዮም። ኣባል ጨንፈር በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ሚካኤል ኣብርሃም ኣብ ወቕቲ ክራማት ንዝካየድ መደባት ምግራብ ኣብ 9 መደብራት ፈልሲ ልዕሊ 2.6 ሚልዮን ፈልስታት ኣግራብ ከም እተዳልወ ብምጥቃስ እቲ 2.3 ሚልዮን ፈልስታት ክትክ ከል ተመዲቡ ስለ ዘሎ ኩለን ትካላት መደበን ሰሪዐን ናብ ዝተመደበለን ቦታ ልምዓት ክወፍራ ዘኻኺሮም። መምህራንን ኣለይትን ብወገኖም እቲ ወፍሪ ንተምሃሮ ጽቡቕ ናይ ስራሕ ልምድን ናይ ምብህሃር ክእለትን ከጥልዩ ከም ዝሕግዞም ብምጥቃስ ንዝተዋህቦም ዕዮ ጽቡቕ ይዓምዎ ከም ዘለዉ ገሊፆም። ወፋሩ ድማ ረብሓታት ናይቲ ስራሕ ብምግንዛብ ብንቕሓት ይሳተፉ ከም ዘለዉ ሓቢሮም።
0: ውፅኢት ትምህርትን ተምሃሮን ምሕያል ስሉሳዊ ዝምድና ንምድልዳል ክስራሕ መዘኻኸር ቀሪቡ ወኪል ኤሪና ዝባዶ መሓመዳይ ፍራሕ ንዝለኣኾ ጸብጻብ እልልቲ ሃብተ ማርያም ከተቕርባ እያ።
2: ኣብ ንኡዞባ ሰንዓፈ ውፅኢት ትምህርትን ተምሃሮን ንምሕያል ኣብ ምድልዳል ስሉሳዊ ዝምድና ክስራሕ ከም ዘድሊ ብ9 ሓምለ ኣብ ዝተኻየደ ኣኼባ ተሓቢሮም። ሓላፊ ኣገልግሎት ትምህርቲ መምህር ዑመረዲን መሓመድ ኣብ ዝሃቦ መግለፂ ብልጫታትን ድኻማትን ኣለሊኻ ምስራሕ ኣብ መምህራን ሓበራዊ መረዳእታ ምምዕባል ንዝደኸሙ ተምሃሮ ኣለሊኻ ምሕጋዝ ሱፐርቪዥናዊ ዕማማት ምሕያል ከምኡውን ተሳታፍነትን ንቕሓትን ወለድን ምዕዛዝ ካብቶም ልዑል ኣተኩሮ ዘድልዮም ምዃኖም ሓቢሮም። ንንጥፈታት ዓመተ ትምህርቲ 2025-2026 ብዝምልከት ኣብ ዝቐረበ ጸብጻብ መጠን ምሕላፍ ኣብ መባእታ 88 ሚታዊት ኣብ ማእከላይ ደረጃ 81 ሚታዊት ኣብ ካልኣይ ደረጃ ድማ 74 ሚታዊት ከም ዝነበረ ተገሊጹ። ሓላፊ ስነ መምህርና መምህር ብርሃነ ዮሃንስ ብወገኑ ኣብ ዝተተግበረ መደባት ብመንፅር ዝነበረ ሕፅርታትን ብልጫታትን ዘተኮረ ዝርዝራዊ ሓበሬታ ድሕሪ ምቕራብ መጠን ምትራፍ ምቁራፅን ተምሃሮ ኣብ ብቕዓትን ውፅኢትን ትምህርቲ ኣሉታዊ ፅልዋ ስለ ዘለዎ ንቑሕ ተሳትፎ ናይ ነፍሲ ወከፍ ኣካል ሕብረተሰብ ብሓፈሻ ናይ ወለዲ መምህራንን ድማ ብፍላይ ኣገዳሲ ምዃኑ ኣገንዚቡ። ኣመሓዳር ንኡዞባ ሰንዓፈ ኣቶ እድሪስ ዓሊ ሸኽር ኣብ ዘስምዖ ቃል ብቕዓትን ተሳታፍነትን ትምህርቲ ንምሕያል ዝግበር ፃዕሪ ንሕብረተሰብ ብሓፈሻ ንወለዲ ድማ ብፍላይ ዘሳተፈ ክኸውን ብምስኽኻር ዘሎ ሃጋፋትን ብድሆታትን ንምፍዋስ ውህደት ናይ ኩለን ኣካላት መንግስትን ሕብረተሰብን ክዓዝዝ ኣተሓሳሲቡ። ኣብ መወዳእታ ተሳተፍቲ ሕፅረት መምሃሪ ክፍልታትን ናውቲ ትምህርትን ክፍታሕ ኣካላዊ ምዕባላውን ስንክልና ዘለዎም ቆልዑ ዝመሃሩሉ ዕድል ክፍጠር መደባት ምምዕባል ዓቕሚ ሰብ ክድፍኣሉ ከምኡውን ሕፅረት መምሃሪ መፅሓፍቲ ቋንቋ ኣደ ኣቐልቦ ክግበረሉ ተላምዮም። ኣብ ንኡዞባ ሰንዓፈ ሎሚ ዓመት ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ 15,500 ተምሃሮ ኣአንጊደን ዝሓገያ 54 ኣብያተ ትምህርቲ ኣለዋ።
0: ኣብ ንዞባታት ማይ ምነን ማይ ዓይነን ኣብ ዝተኻየደ ተመሳሳሊ ኣኼባታት ሕብረተሰብ ኣብ ምዕዋት መስርሕ ምሃር ምስትምሃርን ዝገብሩ ኣበርክቶ ተመጊሶ። ኣብ ንዞባ ማይ ምነ ኣብ ዝተኻየደ ኣኼባ ሓላፍ ትካላት ትምህርቲ ናይቲ ንዞባ መምህር ባህታ ወልዳይ ኣብ ዘቕረቦ ጸብጻብ ቀንዲ መሕንቆታት ኣገልግሎት ትምህርቲ ዝኾነ ሕፅርታት ምፍታሕ ህዝቢ ኣብ ዓመተ ትምህርቲ 2025-2026 ልዕሊ 2.3 ሚልዮን ናቕፋ ኣበርክቶ ከም ዝገበረ ሓቢሩ። ሳላትብ ነበርቲ ምሕደራት ከባቢ ዝተወስደ ተበግሶ ድማ ጽበት መምሃሪ ክፍልታት ከም እተቓለለ ብምጥቃስ ኣብ ኩሉ ደረጃታት 80 ሚታዊት ካብ ተምሃሮ ከም ዝሓለፉ ገሊጹ። ኣብ ንዞባ ማይ ዓይኒ

ዝተካየደ ተመሳሳሊ ኣኼባ ዝሳተፍነ ደቂ ኣንስትዮ ኣብ ማእዲ ትምህርቲ 47 ሚታዊት ከም ዝበፅሐ መጠን ምሕላፍ ተምሃሮ ድማ 82 ሚታዊት ከም ዝኾነ ሓላፍ ትካላት ትምህርቲ ናይ ትንዕዞባ መምህር ጣዕመ ፍትዎ ሓቢሮም ሓላፍ ጨንፈር ትምህርቲ ዞባ ደቡብ መምህርቲ ዝግኺዳን ብወገኑ ውፅኢት ተምሃሮን ምሕያሽ ወለድን መምህራንን ተመላለዮም ክሰርሑ ብምዝኽኻር ሕብረተሰብ ጉልበቱን ገንዘቡን ኣዋሂዱ ሕፅረታት ኣብያተ ትምህርቲ ንምላእ ንዝገብሮ ዘሎ ኣበርክቶ መጊሶም ኣመሓዳር ንእዞባ ማይ ምነ ሌትናንት ኮሎኔል ኣብርሃም ሃይለን ኣመሓዳር ንእዞባ ማይ ዓይኒ ኣቶ ርእሶም ኣፈርቅን ኣብ ዝሃቦ መዛዝ ምቓል ትካላት ትምህርቲ ዝግባእ ኣገልግሎት ምእንቲ ክህባ ምምሕዳራት ከባቢ ዕድል ናይ ትምህርቲ ንዘይረኸቡ ቆልዑ ኣለልየን ናብ መኣደ ትምህርቲ ክልእኻ ኣዘኻኺሮም ኣብ ንዞባ ሙልቂ ነበርቲ 19 ምሕደራት ከባቢ ብዝወሰድዎ ተበግሶ ግርሁ 817 ስድራ ስዋኣት ብወፈራ ተሓሪሱ እቲ ኣብ 61 ዓድታት ዝተካየደ ወፈራ መቐፀልታ ናይ ተቐዲሙ ብሲቪል ሰራሕተኛታት መንግስቲ ዝተወስደ ስድራ ስዋኣትን ፅጉማት ወገናትን ናይ ምሕጋዝ መደብ ከም ዝኾነ ኣብ መሓዳርቲ ንዞባ ኣቶ ዘርኣይ ብርሃ ሓቢሮ ብዘይካዚ ሰራሕተኛታት መንግስትን ሰብ ፀጋን ዘዋፅኦ 90,000 ናቕፋን ን45 ስድራ ስዋኣት ከም ተመቓርሐ ኣረድዮም ኣመሓዳር ምሕዳር ከባቢ ሙልኪ ኣቶ ኣስጎዶም መንግስቱ ብወገኑ ተመሳሳሊ ሓገዝ ብዝተወደበ መልክዕ ከም ዝቕፅል ኣረጋጊፁ ሓላፊ ዕዮን ማሕበራዊ ድሕነትን ኣቶ ፍቅረ ስላሴ ማነ ድማ ምንባይ ስድራ ስዋኣት ከማዊ ሰረት ሒዙ ዓመታዊ ዝትግበር መደብ ከም ዝኾነ ብምሕባር ኣብ ክረምታዊ ሕርሻ እውን ዘድሊ ሓገዛት ከም ዝግበረሎም ገሊፁ ዝኾንኩም ተዓዘብቲ ስዕብ ዜናታት ወፃዩ ደጊምና ንምክትታልኩም ብክብሪ ንዕድም ኣሜሪካን ዩክሬንን ናብ ምፍራ ፅዋር ዝተኮረ ክልታዊ ስምዕ ከም ትፈራርማ ገሊፀን እቲ ስምዕ ዩክሬን ናብ መሬታ ፀረ ፓትሪዮት ሚሳይል ከተፍሪ ዘኽእል ኮይኑ መራሕቲ ክልትኤን ሃገራት ብ8 ሓምለ ኣብ ቱርክብ ዘካየደዎ ዝርርብ ከም ዝፈረምሉ ተሓቢሩ ኣሜሪካ ነቲ ኣፅዋር ንምዕባል ዝኽእል ንዋትን ቴክኖሎጂን ናብ ዝመፅእ ቀረባ ግዜ ናብ ዩክሬን ክትሰድድ ተኽእሎ ከም ዘሎ ፕረዚደንት ቭላድሚር ዘለንስኪ ኣሚቱ እቲ ስምዕ ዓቕሚ ምክልኻል ዩክሬን ከም ዘደንፍዕ እኳ ይግለፅ እንተሎ ነቲ ኩናት መሊሱ ዘጋድድ ክኸውን ከም ዝኽእል ግና ግምታት ኣሎ ዩክሬን ካብ ሩስያ ዝመፅ ዘሎ ምጥቃዕትታት ንምካት ዝተራቐ ጥረ ሚሳይል ክትጠልብ ምፅንሓ ዝፍለጥ እዩ ስዑድ ዓረብን ካናዳን ኣብ ፀዓት ዕደና ቴክኖሎጂን ምክልኻልን ብሓባር ክሰራሓ ዝኽእለን ስምዕ ተፈራሪመን ቀዳማ ሚኒስትር ካናዳ ማርክ ካርኔይን ላዕለ ሰመዚ ስዑድያን ትማለት 9 ሓምለ ብከተማ ርያድ ኣብ ዘካይዶ ዝርብዮም ኣብቲ ናይ ቢልዮናት ዶላር ስምዕ በፂሖም በዚ መሰረት ካናዳ ኣብ ዝቐፅል 10 ዓመታት ኣብ ስዑድያ ናይ ልዕሊ 1 ትሪልዮን ዶላር ውፍሪ ክትገብር መደብ ኣሎ እዚ ከምዚ ኢሉ እንከሎ ክልተኤን ሃገራት ዝሓለፈ ዓመት ዝኸተሞ ኣብ ብርቂ ማዕድናት ዝተኮረ ናይ ልዕሊ 20 ቢልዮን ዶላር ውዕል ንምትግባር ከም ዝሰርሐ ኣፍሊጠን ስዑድ ዓረብን ካናዳን ንትግባር እትስምዓት እትከታተል ሓበራዊት ኮሚቴ ክቑማ ምዃነን ሓቢረን ኣለዋ መንግስቲ እስጳኛ ኣብ ሰንኪ ሓደጋ ባርዕ መሮር ኣብ ደባ ክፋል ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጊ ኣውጅ እቲ መንግስቲ ነቲ ስጉምቲ ዝወሰደ በቲ ክትር ዋዒ ዝጠንቁ ባርዕ ብውሕዱ 15 ሰባት ከም ዝሞቱን ልዕሊ 20 ዳሃዮም ከም ዝጠፈአን ድሕሪ ምቅልሕ እዩ ብዘይካዚ ብሰንኪቲ ገና ኣብ ትሕቲ ቁፅሪ ዘይወዓሊ ባርዕ ዛጊት ልዕሊ 10,000 ሄክታር ጫካ ከም ተሃመኹን ኣሸሓት ነበርቲ ከም ተመዛብሉን ተገሊጹሎ ቀዳማይ ሚኒስተር እስጳኛ ፔድሮ ሳንቸዝ ነቲ ባርዕ ንምግታእ ገዚፍ ኣህዱ ልኢኹ ከም ዘሎ ሓቢሩሎ ኣብ እስጳኛ ተኽሲቱ ዘሎ ቁትር ዋዒ ድሕሪ 1950ታት እቲ ዝለዓለ ምዃኑ ዝጠቐሱ ፀብጻባት እቲ ክስተት ነቲ ባርዕ ንምቁፃር ንዝካየድ ዘሎ ስርሒት ይዓናቕፎ ከም ዘሎ ኣረድዮም ኣብ እስጳኛ ጥራይ ዘይኮነ ኢጣልያ ፖርቱጋልን ግሪክን ኣብ ዝርከበን ካልኦት ሃገራት ኤሮፓ እውን ብርቱዕ ዋዒ ኣጋጢሙ ከም ዘሎ ይፍለጥ ጃፓን ንፅላጥ ጠፈር ኣብ ሓደጋ ዘእቱ ስጉምቲ ካብ ምውሳድ ክትሕየብ ህዝባዊት ሪፓብሊክ ቻይና ፀዊዓ ቻይና ንፃውዒ ዘቕረበት ጃፓን ፀጥታ ንምሓስ ኣሃዱ ጠፈር ተዋድድ ከም ዘላ ድሕሪ ምግላፃ እዩ እቲ መደብ ኣብ መንጎ ሃገራት ኤስያ ተመሳሳሊ ውድድር ከስዕብ ከም ዝኽእል ዝወቐሰት ቻይና ኣብ ተግባር ከይውዕል ኣዘኻኺራ ጃፓን ኣብ ዝሓለፈ 5 ዓመታት ንባጀት ፅላት ምክልኻላ ብኣስታት 30 ዓፅፊ ከም ዘዕበየቶዮም ፀብፀባት ዝጠቕሱ ንምንቅስቓሳት ጃፓን ብዕቱብ ትከታተሎ ዘላ ቻይና ኣብ ዝሓለፈ ቅረባ መዓልታት ኣብ ልዕሊ 4 ኩባንያታታ ናይ እገዳ ስጉምቲ ከም ዝወሰደ ዝዝከር እዩ እቲ ስጉምቲ መልሰ ግብሪ ናይቲ ጃፓን ወታደራዊ ዓቕማ ንምድንፋዕ ተካይዶ ዘላ ፅዑቕ ምንቅስቓሳትን ኣብ ጉዳይ ደሴት ታይዋን ተገብሮ ዘላ ምትእታውን ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ሓቢሩ እዩ በዚ ድማ ዝተወሲዱ ዘሎ ስጉምቲ ንረብሓታት ሃገሩ ቀዳምነት ዝሰርዐ ምዃኑ እቲ ሚኒስትሪ ኣረዲኡ
ኣሜሪካ ጉዳይ መሸጣ ኤፍ 35 ዝዓይነት ነፈርቲ ኩናት ኣብ ልዕሊ ቱርኪ ወሲናቶን ዝፀንሐት እገዳ ከተልዕሎ ምዃኑ ሓቢራ። ፕረዚደንት ዶናልድ ትራምፕ 8 ሓምለ ጎንጎኑ ዋዕላ መራሕቲ ኣባል ሃገራት ኔቶ ኣብ ከተማ ኣንካራ ምስ ፕረዚደንት ጣይብ ኤርዶጋን ኣብ ዘካየዶ ዝርብ እቲ ኣብ 220 ዝፀንዐ እገዳ ክላዓል ምዃኑ ገሊጹ ኣሎ። ይኹን እምበር ፕረዚደንት ትራምፕ እቲ ናይ ምልዓል ውሳኔ መዓስ ከም ዝውሃብ ኣይሓበረን ዘሎ። ቱርኪ ኤስ 400 ዝተሰሜ ስርዓተ ሚሳይል ሩስያ ድሕሪ ምሽማታ እገዳ ከም ተወሰነላት ጸብጻባት ይረድኡ። ምልዓልቲ እገዳን ዝምድና ኣሜሪካን ቱርክን ብቦታት ፅሉ ምዃኑ ዝገለጸ ፕረዚደንት ጣይብ ኤርዶጋን ተግባርኡ ክቀላጠፍ ፀውዒ ኣሎ። ጀርመን ወታደራዊ ዓቕማ ንምዕባል ካብ ኣሜሪካ ቶም ሃዋክ ዝተሰሜየ ስራቐ ክሩዝ ሚሳይል ክትሽምት ምዃኑ ሓቢራ።

ካብ ተዋደዶ 224 ተሰማሚዓ እኳ እንተነበረት ከይተተግበረ ከም ዝፀንሐ ይግለጽ። ክሳብ 2600 ኪሎ ሜትር ንዝረሓቐ ዒላማ ክወቅዕ ዝኽእል ክሩዝ ሚሳይል ቶማሃዋክ ኣቐዲመን ብሪጣንያ፣ ኣውስትራልያ፣ ጃፓን፣ ሆላንድን ሸሚተን ወየን። ሃገራት ኤሮፓ ድሕሪ ምውላዕ ኩናት ዩክሬን ኣብቲ ኣህጉር ብዝተፈጥረ ፀጥታዊ ፀገማት ወታደራዊ ዓቕመን የደንፍዓ ምህላወን ፀብጻባት የረድኡ። ኣብ ህዝባዊት ሪፓብሊክ ቻይና ፋብሪካ ጫማ ብሳኺ ዝተሓደጋ ባር 28 ሰባት ከም ዝመቱ ተገሊጹ። በታ ኣባውራጃ ፉጂያን ኣብ ዝርከብ በዓል 5 ደርቢ ህንፃ ዘጋጠመ ባርዕ ከቢድ ንወታዊ ዕንወት ከም ዝወረደ እውን ሰብ መዚ ምድሓን ሂወት ቻይና ገሊፆም። ጠንቂቲ ሓደጋ ዛጊት ከም ዘይተነፀረን ንምፍላጡ ምርመራ ይካየድ ከም ዘሎን ተፈሊጡሎ። ዜናታት ምዛም ኣርእስታ ዜና ክደግመልኩም። ዓመታዊ ፌስቲቫል ኤርትራ ካብ 18 ክሳብ 26 ሓምለ ኣብ ቀፅሪ ኤክስፖ ክካየድ እዩ። ኣብ ዞባ ማእከል ክረምታዊ ወፍሪ ተምሃሮን ልምዓት ብውድብ መልክዕ ተጀሚሩ። ኣብ ንዞባ ሰንዓፈ ውፅኢት ትምህርትን ተምሃሮን ምሕያል ኣብ ምድልዳል ስሉሳዊ ዝምድና ክስራሕ ከም ዘድሊ ተገሊጹ። ኣሜሪካን ዩክሬንን ኣብ ምፍራእ ፅዋር ዘተኮረ ክልታዊ ስምዕ ከም ተፈራርማ ገሊፀን። ስዑድ ዓረብን ካናዳን ኣብ ፀዓት ዕደና ቴክኖሎጂን ምክልኻልን ብሓባር ክሰርሓ ዘኽእለን ስምዕ ተፈራሪመን። መንግስቲ እስጳኛ ኣብ ሰንኪ ሓደጋ ባርዕ መሮር ኣብ ደቡብ ኣኽፋል ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጁ። ባርከ ዝኽልኩም ተዓዘብቲ ሓፈሻዊ ዜናታት ኣብ ሰዛዚምሎ ስለምክታልኩም ነመስግን። ምስትረፊ መደባትና ንሓድገኩም ብወገና ብምሸት

0: ሞያዊ ስልጠና ካብ ፖሊቴክ ወትሩ ንሓደስቲ ናይ ቴክኖሎጂ ስልጠናታት እናተኣታተወ ዝመፀ ፖሊቴክ ሰናይ ናይ ክረምትን ዕረፍትን ጊዜ እናተመነየ ኣብ ዓውድታት ኮምፒውተርን ፕሮግራሚንን ንዓበይት ናእሽቱን
1: ሄሎ ኤሪትሪየንስ ሄሎ ማይ ፍሬንድ ዌልከም ቱ ፖሊቴክ ኤአይ ስቱድዮ።
0: ኣብ ዲጂታል ኤሌክትሮኒክስን ሮቦቲክስን ከምኡውን ኣብ ናይ ቪድዮ ፕሮዳክሽን ምስ ናይ ፈለማ እዋን ዝወሃደሎ ጽገና ሬፍሪጀሬሽንን ኣብ ሓደ እዋን ሞያታት ዝዕጥቕ ናይ ኣርቲፊሻል ኢንቴሊጀንስ ኤኣይ ስልጠና ኣድራሻና ጎደና ዋርሳይ ቲራቨሎ ከምኡውን ኣብ ጎደና ኣርነት ህንፃ ኢምፔሮ ቁፅሪ ቴሌፎን 11 31 44 18 ባዶ 482 ፖሊቴክ ስቴፕ ፎርዋርድ

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዘዋሪት ካሜራ ናይ ሰሙን በኣር ብዛዕባ እታ ብኒው ካፒታል ትፍለጥ ኣብ ግብፂ እትርከብ ከተማ ዘላለ ይኸውን። እዛ ከተማ ኣቐዲማ ብኒው ኣድሚኒስትራቲቭ ካፒታል እትፍለጥ ዝነበረት ኮይና ስፍሓት መሬታ እውን ከም ናይ ሲንጋፖር ምዃኑ እዩ ዝሕበር። ኣገባብ ኣሰራርሓን ኣቃወማን ናይዛ ከተማ ብዘደንቕ ኣገባብ ዝሰርሕዎ ብምዃኑ እውን 48,000 ዝኾኑ ነበርቲ ምስ ናይ መንግስቲ ሰራሕተኛታት ክነብሩ ከም ዝጀመሩ እዩ ዝሕበር። ንምሉእ ትሕዝቶ ናይዛ ከተማ ቀዳም ኣብ ሰዓትና ይኹን ምረኸብና። ንኡስ መደብ ዓለም ስነ ጥበብ ናይ ሰሙ

ከምኡ ውን ንሳትረብ ትካል ስነ ጥበብ ኣተክሮ ገይራያ ክተቐርብ ትካል ሳትረብ ክሳብ ሎሚ ብርክት ዝበሉ ሰብ ሙያ ጥበብ ኣብ ምፍረያ ፀኒሓ ብዝተፈላለየ ቅድታት ቅብኣ ዝቐብኡ ዝተፈላለዩ መሳርሒታት ሙዚቃ መሊኾም ድንቂ ብቕዓት ዘንፀባርኦን ካልኦትን ኣብዝ ሓለፈ ሰሙን እምበኣር ከም መቐፀልታ ናይዚ ብዝተፈላለየ ዓይነታት ቅብኣን መሳርሒ ሙዚቃን ዘሰልጠነቶም ኣመሪቓቶም ኣላሞ ዝቐሰሞ ስልጠናን ፍርያቶምን ኣብ ንኡስ መደብና ክቐርብ እዩ። ንኡስ መደብና ፍኖት ሂወት እውን ናብ ንኡስ ዘብዓር ረዛ ወሲዳ ምስ ሓንቲ ድርብ ጾር ተዓምም ሃብሮም ተምሃሪት ክተላልየና እዮም። ተኸታታሊቲ ፊልም ሳውን መበል 22 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዘለናይ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደባትና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 11 ሓምለ ልክዕ ሰዓት 2 ፍርቓ ንድሕሪ ቀትሪ ድግማ ሓሙስ 16 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ከፅግበኒ ቅጫ ሳመቕላእ ኮላ ኣይፈልጣ ኢልዋ
1: እሞ ሓሳብ ልበይ ሰሚሩለይ መርዓ እንተገበርኩስ ሓወይ ማዓረይ ካባይ ተፈሊኹ ውዕል
2: ይ ሓዊ ምዃን ካ ተትከል
3: እንታይ ወልጦቕሽ ዳር ማለት ዘርኡ ማለት
4: ኸ እንሳንዳይ ዓይኖም እንሳንዳይ ወይናሲ እንታይ ከም ዝገበርኩን ከምዛ ጓላ ፀየነታላም ፀሊእና ንርሕቐናኒ
5: ዋ እንታይ ኹም ኮንክን ከም ጓላ ፀየነታላም ርሕክናኒ ትብለ እንግዲ
6: ዘይትዕቲ ይኽባ
5: ዘይትዕቲ ስንስኽንበልኣ
4: ዋ
7: ኣምታ ደስኸስካ ወደይ ውራይ ጥዒምከ እንታይ ኣነረኺበ ዘለኹ ሲ
2: ተኾንካ
7: ቆልዓ ቢፃ
4: ሰብ በዚሑ ቀሪብና ዳሃይታ ከይገበርና ሳዕረዛ ቐንዘኻ ስቕልና ከይዲ ሕማቅ ተረኺ
8: ኣብዛ ቦታ ዓድናስ እንታይ ደፊንዎም እዮም ከይሰገርዋትም እዩ
9: ሸይጣን ባ ክልል ኣቢልዎ እምበር ርኢኻ በዛ ክሳድ ስትኹ ኢሎም መፅኦም ተዝኾኑ ሲ ምረኸብዋ ነይረ
8: ሓቂኻ
10: ምስ ተንሳና ኣዶኣ ሕንና ክትፈድሕኒ ክትብል እንደርክበላ ግዲ
7: ንያ ምበራይ ተሕመቒ ልዝብ ይኹም
3: እቲ መንገዲ ምምራሕ
4: ኣያ በርሀ እንታይ ይብል ንስና
3: ባዕለይ እውን ኮ ከይዲ ክእል
4: ከምኡ እንተ ጌይርካ ከዓ እግሪ ስማዕ ባ ጉዳይ ዓይኖም ከዓ ምንታይ ተበፅሐ
9: ሮታ መርዓ ብለይቲ መርዓ ክወርድ ከም ዘለዎ ንገርዎ
2: ሕራይ እስኪ
9: ንተ ከዓ ድማ ኣብ ላዕልን ታሕትን ናይ ትውራይ ናይ ወዲ ዘጎ ሙሉእ ኣሓላፍነት ትሰክር
4: ሳንደይ ብድሓን ክንዲክንዳ ክንዲስክ ብድሓን ሳ ቤት መራሉ ዋላ ቤነ

0: ብድሓንቲ ዲኹም ሳኒ
1: ብድሓኒ ሳኒ ግዳስ ስምዓን ዶ ኣይቡኹን እንዴት ኣብ ዛዕባ ክንክዛረቡ ብዝነ ሰሚዕ እዩ
0: ናይ ቦይ ገዲፍኩም ተዛረባ ሳንደይ ነዛ መዓልኪ እዮም ከልዮም ምን ዘሎ
1: ኣይፋልክነ ሳንደይ ባዕለይ ሰሚዕ እዮም እናበልኩን ኣቦኹን ሲ ንወያዊ ውራይ ዳይር ካሕፅብ ይኹን ዝሓስብ ቦስ ኣቋሪፆም እዮም
0: ናይ እማን ክንሳንደይ
1: ስጋ ማርያም ዓድና ክምሕለል ክንሳንደይ እመናኒ እወ ባዕለይ እንዲ እዝነ ፀልዒ ሰሚዕ እዮም ግዳሲ ዳይር ንወዲ ቐሺ ግድል ይኽዎ ኮይኑ ሲ ኣቕቢፆም እዮም ሳንደይ ኣቕቢፆም እዮም ክፀና
0: ክንሳንደይ
1: እየ
0: እሞ ዝፅዕን ኢልን ዝቐኒ ስክበኒለ ይብላ
1: እንታይ ግዲ ክንሳንደይ ማዓረይ ቅሰና ዳ ሓጅ ዚ ግዳ
0: ንሱ ፅሓን ፀገም የለን ሳንደይ ማዓረይ
1: ሓደራ ክንሳንደይ ከይተግድዓንንዓይ ከምዛ ወላ ሓንቲ ነገር ዘይፈለጥ ግን ዝፈለጥ ክኖ ነገር ዘይልኩም ኮይንክን ይኹም ትቐልቦ
0: ድሓን ንሱሳን ድሓን ኣጨነቐ
1: እወ ኣቦኹን ሓንቲ ከም ጠቂ ሒዞም ኣጃወቅዖም ንስያ ነይራ ተጠንቀቓ ሳንደይ
0: ናይ ድሓር ደለ ይኹን እንቋዕ ጥራይሒ ካብ ዝሕስሩ ዝኾነ ዳይር ተናገፍኩ ሳንደይ
1: በቃ ሳንደይ ከም ኣልክን መንፈስ ግን ነብስ ክነርግኣ ሳንደይ ሓደራ ክንበጭኻ
0: ጥዑም ዕላል ሒዝ ክንመፅ ኢኸን
1: ክሰና ድኣ ኣይ ሂፍ እንዳበልኩ ዲ መፅ ከመይ እናልኩ ድ መፅ
0: ግን ፅቡቅ ጌርክ
1: ሕጂ ወላኸ እናነበ
2: ከበልንዓ እሞ ሕዮ ክትከይዲ ኣኺሉ እኳ ድኻ ነቒልካ
3: ወይስ ነቒል ተታርፈኒ ያብል
2: ዶ እሞ
4: እታ ቦታ እታ መገዲ ኸትፈልጣ ድኻ
5: በረኻ ዓድና ዶ ኸይጠፍአኒ ኢልካ
4: ወ በረኻ ዓድኻ ዳ ኣይጠፍኣካን እንድዩ ግና ኣነ ከዓ ዝያዳ ካ ይፈልጦ ክሕድረካ የ ድሓኒ ኣነ ዝፈልጦ ኣለኒ
6: ትሪአን ዘለካ ተንወት ይህለዋ ከምዚ ብርኽ ኢለን ብትሕትየን ቀላቐል ዝረአ ዘሎ
7: ምርቲ ገረብ ትረአየን ዘላ
6: ወኖኖኖ ኮይኖታ ሰግራ ተቐላጥ ባቃ ንሳ ቀሊጥካ በታ ቆላቁል ምስ ወረድካ
4: ኣብኡካ ትሪዮ ታክሳድ እንደንሄትካ
7: ግርም ወታ ጨጓርት እያ
6: እታ ጨጓር ታክሳድ ንዓ ምስ ወረድካ ናብዚ ኣትጥወ ኣብኡሎ ጫካ ክውን ኢሉ ሃጓጉም ኣሎ ኣብኡ ትደሎ ኣብኡ እንተዘይረኺብካዮ ካብ ቦታ ናብ ቦታ ካብ ቦታ ናብ ቦታ እንዲኸምዚ ንፋስ እንዳኣያይረዚ ኣብ ሓደ ቦታ ይኸውን እዩ ኣብኣ እንተስኢንካዮ ትኽልካ ምስ ተሰጠወኻ ኣብቲ ኣግራብ ኣብኡ ትደሎ ኣብኡሎ እንተስኢንካዮ ግን ትደልዮ መሊሽካ ንኒ ትኸይድ መሊሽካ ናብዚ ተንቆልቁል እንተስኢንካዮ ግን ኣነ እታ ኣሰር ኣሰር ኣሰር እንዳኸድኩ ስለዝፈልጦ ተመለስ ባዕሊ ሒዘካ ክኸይደ ዝወደ
7: ግርም
6: ወ
7: ሕይኽ ይድሓን
3: ሕራይ ግርም ብርኩዕ
6: ዳየር ወይ ብረ ክትቅድሚ ድኻ ዋ ወይሲ ክትምለስ ኢኻ ተሓስብ ዘለኻ
7: ካሉእ ግልብጥ ባ ክብል
6: ዶ
4: ሕራቤል ሃይ ሕይኺ
3: ኣያ በረ
6: ወይ
3: እዮም ገለ ወዲ ቐሺ እንታሓተተካ
7: ክምለስ እዩ በሎ ኢኻ
4: ወዲ ቐሺ ዝናህና
7: ወ ወዲ ቐሺ
6: ስ ወዲ ቐሺ ዳ ናይ ዳ
3: ናይዳሕተተለ ኢለዎ
7: መልሲ ዒ ዝለይ ክመፅ እዩ
4: ንዑ ንከዓ ካልካ የመርካ
7: ወንዑ የለ ዮ
4: ራይ በላ ራይ ራይ ክድሓነ ፃዕዳ ፅናሕካ ፅቡቕ መንገዲ ይግበረልካ
7: ራይ ግርም
4: እንታ ዳየር ወዳ ብሓንሳቢ ብሕጂ ክንነግረካ ኢና ኢልና ኢና እምበር ግን ይድሓን ድሓን ድሓን ክድበል ድሓን ምስተመለስካ ይነግረካ
7: ከደ ብሩኽ መዓልቲ
4: ብሩኽ መዓልቲ
3: ጥርሲ ረዳ ዝባንካ ጨራንዕ በልዖ ንዓድኻ ኣሳዊ ንበልዓ

0: ኣውሽ እንታ ንክሾ መድዮ ሞላ ፀፀሪኣት ይዎ ክላ ናይ ፀፀር ኣይኮነን ዝሲ ከምዚኒ ክራማት ከምዚኒ
1: እንታ ዘምህረት
2: ሕድሩ
1: ሳዳ ኮይና ድ
0: እንታ ንድዕሉ ዝእግሩ ናይዚ ክራማት በንፊኑ
1: ዶ ናይ ዘምህረት ስኻ ድማ ይትካነኸኑ እንትኸውን
0: ነዛ ማይ ንጓርታ ዞም እዳብረሓ ሰቲሮም ናቐኒ
2: ፈድስከ ትማንዘኻ ክሕሽዎ ዶ
1: ደሓኒ እዩ
2: ተፃዊትሎም እንዲ ተካልሳው
1: ዝገርመካ እዩ
2: ፈጣሪ ዳ ይዋዕሉን እምበር ሳውን ዕፉን ነሩ እንተዝኸውን ስኒ ካልእ ሕሊፈ ይመሃብክዎ
1: እንታይ ምገበርካ
2: ጭጭፍ ጭጭፍ ኣቢለስ ንረዳእ ኣድግና መብላዕ ክኾን የ ሓቂ የድለካ ዘለኹ እንታ ታኺርና
1: ዝምረት ኣነ ዝገርመን እንታይ ይመስለካ ከም ሰብካ ሰብኣይ ተባሂልካ ትፅዋዕ ምዃን ኮ
2: ታይ ዳ ሻብካ ግልብጥ ኢልካ ንዳ
1: ሂበካ
2: ዕድርየ
1: መፀውዒኻ ሰብኣይ ተባሂልካ ዝፅዋዕ
2: ድጎይ ከብልዕ ፅዋ ናይ ፀናሓኻ ንዳ ሻብካ ግልብጥ ኢልካ ክዳ ኺድ መፅኻ ንኻ ዋላ መፅካ ያኮ ኺድ ክዳ
1: ኣውዮ ግዳ ገለ ስብሒ ወዲ ስብሒ ጌርካ
2: ኣሓንዳ ደ ነገር ኣለ

0: ተኸ ተኸ ኣሎ ኸደ ተኸ
1: ኣሎ መኒሓ
0: ከመልክ ትውዕል
1: ወዳእሺ ከመይ ውዒልካ?
0: ኣመስግን ከመልክ ቐኒኺ
1: መስገን ከመልካ ቐኒሓ
0: ንኹመስገን ዳያር ተሊዳ ይትደሐይለይ
1: ወፂ ኣሎ
0: ናበ
1: ግድ እንዲ
0: ኣይ መልእኽቲ ነርኒ
1: ወፂ ኣሎ ኣርሒቑ ኸይዱ
0: ቀልጢፉ ክመፅዲ
1: ወ
0: በልድሓ ምስ መፀ ምምላስ ሕሸኒ ወይ ከዓ ተመፀ ንላኣ ከወደቐሽ መፂካ ነይሩ በልለይ
1: ሓራይ ክብለ
0: በል ብሮኩ መዓልቲ
1: ብሮኩ መዓልቲ ሓንዲ ደኣ ሸለ ገለ እዚ ከዓ ዘይትርፍ

0: አቱምዳ ኸበላ ኣለኹም ዶ? ኣነ ኣነ ለምህረት እየ ዋ ሓንቲ ስኸሪኺ
1: ኣነወ
0: ስድራዳ የለዉ እንዲዮም
1: ወፂኦም ኣለዉ
0: ድንቂ ዓብኹ ኸ ሕሽዎ ዶ?
1: መስገን ኣምላ
0: ኣቦኹ ኸ ድኻም ናይ መንገዲ ወፂኡሉ ዶ?
1: ወ
2: እንታታይ ማዓልቲ እንታ
1: ብድሓ እንዲኻ
0: ኣንቲ ኸመይ ከመይ ክተብል እየ ዝዘረበ
1: ኣቕሊብካሉ ድኣ እምበር ኣነስ ንቡርይ ተዛሪበ
0: ዶ?
1: ወ
0: እታ ዓይኖም ካብ መናጠሉላ ኣለዉ ሰሚዕና
1: እሞ ምስ ደለቲ ዲኻ ሪጋ ክትሕዝ ደ
0: ትቕዘፊ
1: ደልካ በል ወረኻብ ከተሸጓሽጉ ሒሕ ትብል ዝፈልጦ ዘይብለይ ናዓት ወቕረኒ
2: እንታ ኸመይ ዝበሉ ወይ ትመልሓሳ ወደይ እዚኣ መብረይ
1: ደልካ ይኹነልካ
0: ሓ ነቦኺ መፂ ነይሩ ዘምህረ ትበልለ
2: እምበርታ ኣበልኩኾነ ረ እንታ እዚኣ ጥራይ ካብ ዓዲ ምደ ዘሕምቕካ

0: 哎呀，快快！嗯，还得这。
1: 回来，小孩。
0: 那个干啥呀？
1: 他们干的。我跟着来是伊兰的呀。他什么回来？是伊兰爱这里个爱比拉，不偷个的拍的。
0: 我
1: 是在干么子？喂，大家的
0: 兄
1: 弟嘛的。哦，哪个呢？我叫我一发电话来。我怎么个去谈？喊我们爹不？
0: 你别这
1: 个给我了，谈，你等我يا ميك اني حنا حندو اني هي اسكي اها لا حن نساري ايام سمع
0: عندك ده اذا دايرنا عينو من مرعى محتاج تتصدر هون
1: تايدا اللي زره باخذ احمد لك من جرا ختم صلاياكمكم نصي حتى اني اخمصي ንምንታይ ፈሊጠ እንታይ ከም ምዃኑ እቲ ስጋብ ንዕኦም ዝገመትክዎም ወይ ዝረኣኽዎ ነገር ክሳብ ዘይብለይ እንታይ ክፈልጥ ኢልክና ዘይፈለጥ ከዓ
0: ኣነስ ዓይኖም ፈታዊ ከይሃለዋ ክተርፍ ማለት ዘብርት
1: እዩ ክትብሊ ደሊኽ ዘለኽ እንተተኸዓ ዘፍርሕ እኮ ይብልና ንኣነ ምስእኛኩ ዘለና ክትብልዮ ዝደለኹ እንተልይኩም ዶ ኣብ ሒዙ ክተዛር
0: እቲ ሽማይሲ ንዓይኖም ልግብግብ ብላ እዩ ሓዘልባ
1: ንሱ ክትኣራሪ ዝበርቲዑ ኩሎ ናት ግምት እምበር ኣነ ክነግረክ ዶ ኣነስ በሊ ኣይመስለኒ ወዲኦም ልዮም ነሩ ሰሚዕ ድኹም
0: እወ
1: በለ ኣነ ከዓ ክነግረክ ዶ በዚ ኣጋውላ በቲ ገምጋሜ ንዳይር እዮም ክህብዎ ኢለ ሓሳብ
0: ከመይ
1: ከመይ ዝብለባ ኣብርሃ እዞም እንዳርኣያ ርኢኽየ ኢኸ ጉብዝንኦም መሸከሎም እቲ ጉብዝንኡ ርኢኽየ ኸ ሕጂ ምስቲ ኩሉ ግምተ እትዩ ንዕኡ ክባይ ታቆልዓ ከዓ ጓሉ ምስቲ ዘላቶ ከይዳ እንድያ ዘላ ጎቢዛ ዓብያ እንድያ ካብተን ከለው ኢለን ከይደን ዘለዋ እንድያ ሻሕ ኢላ ክትፈረዩሉ ክሕባ
0: ዓይኖም ዋዛ መሲሉ ካ
1: ዋ እንት እንታይ ኸ ነዛ ዓይኖም ዋዛ መሲሉ እኳ ገለዶ እንዳበልኩም ላዕሊ ትሰቕልዋ እንታይ ድ ዓይኖም ዓይኖም እኮ ጓልያ ከም ህዝባ እንታይ ደሎ ሓለፋ ክን ኣለዋ ባዕልኽን እኮ ከምቲ ሰማይ ትሰቕልኣ ዘለኽን
0: ኣለዋ ማዓንጣኸ ትበተኽ እኳ ክንዳኣ ዝደፍራ ኣሎ ብዛዓዲ
1: ክልክሊ በጃ ክኢለ ክስቕበል ማዓንጣ ናይ ዝኾነ ማዓንጣ ሰብ ሓደይ ናይቲ ነዊሕ ናይቲ ሓፅር ዝበሃል ነገር የለን ትበተ ክተብል የብሉ ከም ህዝባ እያ እዛ ሰብ እያ ስቕበልና በጃ ክኢለት ዋዕ ካልና ክብላ ዝፃሕላ ዓጠና ዲ ዝበሃል ተኹንኩምኹማ እንታ ነዛ ቆልዓ በቃ ከም ሓንቲ ኣባይ ንግስቲ ኩዕ ምሉእ ዘፍረሰቲ ክንዲ ዝበታተነ ትገርኩም ተብሎ ጓል ይኩነት ኒ
0: ሓቂ እንዳተዛረ እስኻ ንባዕልካ ሲ ዓይነኻ መሊእካ ርኢኻ ትፈልጥ
1: ኣበይ ረኺብ እያ ኣነ ሰብኣይ ምሉእ እንታይ ኣበይ ከመይ ዳ ክትዛረበኒ ኣበይ ረኺብያ ይፈልጥ
0: ጎቦ እንዳይ ትበል ሓቂ እዶ ተጋብላ እንታያ
1: ሓቂ እንተደሊኺ ብዛዕባ ምድፋር ዓይኒ ተውፅእ ሰብ እንድያ ነግረኪ ንዓና ንሰብት ንዓበይቲ ሰብት እንታይ ትብለና ኮይና ግና ክንሪኦ ከለና ሲ ዋ ዳርጋ ነብሪ እያ ትቀትል ዳርጋ ኣንበሳ እያ ትቀትል ዋ እዛ ዓዲ ካብ ዓቀኒ ላዕሊ ዓይኒ እያ ተውፅእ እታቆላ ሰይጣን እንድያ ሰይጣን እያ ጊና ካብ ዓቐን ንላዓሊ ከዓ ንስኽን ከዓኒ ክሳብ ኣንበሳ ቀቲላ ነብሪ ቀቲላ መፅያ ክትብላ ኩቁርቢ ተሪፍኩም ዘሎ ዘቆልዓ ሰብ እያ
0: ማዓንጣኣስ ትበተኸ እያ ካልእ ዶ እንታይ ለአ እንኳዕ ጥራሕ ዚኣ መካ
1: ኣራይዎ ትበተኸ እያ ትበተኸ እያ ብዛዕባ ንስሲ እወ ኣለዋ ከዓ ሓውሲ ስድነት ከ ኣለዋ ዋ ንሰብትካ ይተረፈት እንታይ ድያ ትብልና ዘላ ደር ምድፋር ዳ ደፋር እያ
0: ናብዛ ናተይ ከዓ መፃኻ ኣነስ ደይካብኡ ፍለካ ፅናሕ እንታይ እያ ንስ በል ፅንዐካ ንዓት ቆርስ
1: ተነብል ዶ
0: ንዕና
1: ይበል ንሓቀንእውን ክስታ ኮነ እዛ ኣነዊት ከዓ ዓንተ በንዲ ክስተ ክገብራ

0: así.
1: በርበሬ ተማሊ ክዶ በርበሬ ብሎ ደሓን በርበረ ግበርሎ

0: Ja, ma ikun daang bang kosa.
1: Awo na kong sozo.
0: Dada sarah loong ho.
1: Ang tawo di soko. Dato ulay da kanil mo ito.
0: Wa, ayo si... Wa mo ito tis na yana?
1: Wa, dinti.
0: Wa mo ito nakib na niya ma? Wa, daan ka kulo talili.
1: Dinti.
0: Kulo na garo mo ito isi.
1: Dinti, dinti, harray.
0: Ba yi ko da hayun zabu kun zara da bile ne sai wa wa musabbar da Allah kana
1: na ko atki ka ina tarkasi ti ya kan da ka ti ya an ka
0: wa wa ile
2: mi
1: ai ye ye da hada hada kan
2: Allahum don da mahsun
1: Allana Allana da tawa
2: wa
1: ke ንስ እኳ ዓቕምካ ፈልጥካ ትገብሮ ስለ ዘለካ ፅቡቅ ዲ እንተኾነ ግና እቲ ንሕግዘካ ከይተሰከፍካ ንገረና ሓቅን እዩ ምልእተይ እቲ ንሕና ክንገብሮ ንክእል ሲ ንግር ዳ ኣብለና ንሕና ካብ ዘይስክፍታ
3: ንታይ ደ እቲ ሓሳባትኩም እኳ ኣብርሃ ዕሊሎምን እንድዮም ሕይ ከዓ ንስኻ ካብሃለካስ ባዕልካ ንገረን
0: ዝርካብና ሰብት ወራድ መርዓ ክምወርድ ንዲና እቲ ጨሊ ሓሳባት ግን ነቶም ሰዓብቲ ሳውን ዝኾኑ ምሳና ከም ዝሰማምዑ ክንገብር ኢና እቲ ከዓ ድሮ እቲ መርዓ ተነጊራ ከም በዓልቲ ውራይ ኮይና ከምትውዕል ክንገብር ኢና
1: እስኪ ሕረብል ቀፅል
0: ንበረ ከዓ ድሮታ ምንቃልና ምሳና ፍርቅለይቲ ከም ዝነቅም ክንገብር ኢና
1: ሕራይ ፅቡቅ ድሓ
0: ትፈለማ እኳ ኣይተሰማማዕናሉ ነርና ድሓን ግን ኩሉ ምስ ረኣናዮ ከም ዘዋፃና ምስ ፈለጥና ኩላሃና ኣውርዮምና እወይ ብኣ ተሰማሚዕና ኣለና
1: ኣብኡ ታይ በፅሐ ጥራይ ዝብስ ክሳብ ዝደልዎ ሓንክስ ድ ዝብሃል
0: እንታይ ዳ ኩሉ ናይቲ ውራይ ጉዳይ እኳ ናባክን እንድዩ ግን ክሳብ ዝውራይ መዓልቱ ዝኣክል ሲ ዝኾነ ሰብ ክሰምዕ የብሉ
1: ድሓንድሓን ንሱስ ናባና ብደፎ ኣለና ዶ በዓልና
0: እቲ ዝስራሕ ከዓ ኣብ ቤተይ ኮይኑ ብፀልማት ወይ ከዓ ቤት ዓፂካ ይኸውን ዘሎ
1: ኣዮ ካ ብዛዕባ ዝስኽኣዮ እሞ ክስታይ ደይ ንገብር እንታይ እቲ ናይ ስዋ ተኸፋፊልና ኣብ ቤትና ደይ ንስንክቶ ድንቂ ሓሳብ ካዓ ድንቂ
0: ከምቲ ጥዕመት ናሓንገሮ ተኣምኖ ሊኢክ ከዓ ስንታይ ተሪፍኒ ትበል ነገሩ ንሓ ክንሕዘንታ ከይከውን ከምቲ ትፈልጦ ከዓ ትገብራ ንዓ ክንጠፍ ምክር

0: አልኩም ሰበት ሰራ
1: ሃይ ደይ
0: ሰውን ማሊ እኒ ቻው ኢሉ ብግስ ምስ በልኩ
2: ስማዕባ
3: ኣቤት ጎይታ
2: እዛ ዓይኖም ትበሃል ቆልዓ እንተ ደኣ ኣብያትካ ወይ ስድራኣው እንተቕቢፆምካ ኣዮኻ ተመሊስካ ንዓይ ነገረኒ ባዕለይ ኣለኽዎ
3: ክብረት ሃበለይ ጎይታ
2: ብኣምሆይ ዝዘረፍናየን ቁርብ እኽሊ ኣለዋ ነተ ከዓ ንቅጫ ክኾንኣ ምተማላእኸየን ዶ
3: ማለት
2: በልሃረይ ክበካ እዩ ሃየ ዛ ዓቕምካ ተሰኪምካ ኣላኺድ
3: እሺ ከም ፍቓድኩም ይኹን ጎይታ
2: ንቅጫ ቁርብ ሓገዝ ተኾንኣ ምስኪነይቲ እንታይ ኣለዋ እተ ከዓ
3: እሺ ጎይታይ ክብረት ሃበለይ ጎይታ
2: ኣዮኻ ጉዳይ ዛ ቆልዓ ኣጭቢጥካ ነገረኒ ነቶም ስድራ ባዕለይ ኣለኽዎም ይብሉካ ኣለኹ
1: ኣንታ ሳውን ከመይ ዝበልዎ ለዋሃድ ይመስልካ ዓድና እዮም ኮ ኣራዊት ዶ ገለዶ ዝብሎ
3: እንዲ መልኣኺ ኮ መልኣኽ
1: መልኣኽ ወ
3: ነዛ መንገዲ ሲ ፀር እኳ ኮይኑ ተስምዐኒ
1: ዋይ ጋሻ ከለካሲ ፀር ሂቡ ሰይድካ
3: ብታሕጓስ ዝኣክል ዚ ነዛ መንገዲ ፊንፊንፊን እናበልኩ እየ መፅ
1: መንገዲ ካብዚ ኣፍ ደገ ሓናኡ ይፅናሕ ዳሕረ ከነእትዎ
4: ኢንትሮባ ኢንትሮባ ቤታይትንገ

0: እምበር ክቁጵስ
1: ኣነ እውን ልካ ከማኺ ካውዩ ኸለኹ
0: ስማዓንዶ ሳርሐ ወይ ሎሚ ሶንን ድዩ ፅባሕ ሶሉስ ሓደ ሚትሮን ዓሰርተን ወሲኽን ትተሓትር ረቡዕ ኸዓ ሓደ ሚትሮን ዓሰርተን ወሲኽን ትተሓትር ኵሉ ምሉ ኣብዘን ክልተ መዓልቲ 2 ሚትሮን 20 እንተትኸውን ሓሙስ ሳሞሮስኩን እያ
1: ኣንቱ ዋጋዕታ ሃፍተይ 2 ሚትሮን 20 ክትኮኒ ዳሓርከ ኣብቲ ሰልፊ ጢልልኪ ፅላል ቀባሮ ክትመስሊ ዳሓርካ ምስ ዓበኹኮ ኣዶ ክትኮኒ ይኺ ሽዑ ቆልዓ ምስ ሓዘልኪ ኣብ ገመል ኮይና ዲና ነቲ ቆልዓ ክንቅበለኪ ፎርማ የብሉን ሜትሮን 65 ይክትኾኒ ኣነኻ ሜትሮን 80
0: በቃ በቃ ሜትሮን 65 ይኣክለኒ እዩ ጥራይ ኣብዘን ክልተ መዓልቲ ክጉብዝ ኣለኒ ንሳዋ ክወርድ
2: ኣንታ መምህር ብጫ ማዕረይ ነዞም ቆልዑ ክሰምዖም ዶ ፀኒሕካ ንስኻ ኸ ንሳዋ ከመይ ረኺብካ እያ
3: ክላስ ስቕበል ዘረባ የብሉን ነብሲ ይብሉ ተጋደልቲ ነብሲ ረኺበያ መድሓኒት ናይ ኩሉ ናይ ዝተፈላለየ ሕማማት ፈውስ ረኺበያ
2: ስማዕ እንዶ መምህር ብጫ ዓርከይ ሓደ ነገር ኣሎ ዝገርመኒ ኣብ ኣሜሪካ ናሽናል ሰርቪስ ሃገራዊ ኣገልግሎት ኣሎ ኣብ ኤሮጳ ናሽናል ሰርቪስ ሃገራዊ ኣገልግሎት ኣሎ ኣብ ቱርኪ ኣሎ ስለምንታይ ደኣ ኣብ ሃገርና ኤርትራ ሳዋ ምስተመስረተት ሓሳስያ ናይ ኣፍንጫ ኣለርጂ ሒዝዎም

ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከቡ ኩሉኹም ህዝቢ ኤርትራ ከመይ ኣለኹም? ንሕና ፅቡቅ ኣለና። በዓል ናፅነት ከመይ ሓሊፉ?

0: መርመራታት ናይ ትምህርቲ ኣብዚ ፀቡቕ ብጣዕሚ ፀቡቕ እዩ ተዛዚሙ። ሕጂ ከዓ ፌስቲቫላት ይመፅእ ኣሎ። ኩላህና ኣብዚ ዘለናዮ ሰላምን ጥዕናን የውርደልና። እምበኣር እታ ምጭውቲ መደብና መደባሃሎ ቆልዑ ኣብ ግዜኣን ኣብ ሰዓታን ከተፍ ኢላ መፅያ ኣላ። ከመይ ኣለኹም እዞም ደቅና? ዕረፍቲ ከመይ ኣሎ? ትኸዱ ደለኹም ናብ ሃገረሰብ ዋላ ሳብ ከተማ ደለኹም ከዓ ንሃገረሰብ ክትከዱ ከለኹም ቶም ሃገረሰብ ከዓ ንከተማ መቸም ከምዚ ክህሉ እንድዩ። ኩሉ ግዜ ግና ጉዝጓዝካ ትምህርቲ ክትርስዕ ከምዘይግባእካ ኩሉ ሻዓኢና ነዘኻኽር። ክራማት ስለዝኮነ ከዓኒ ኩሉ ግዜ ኣብ ምንቅስቃስና ክንጥንቀቅ ኣለና። ኣብ ሩባታት ክንከውን የብልናን። ሕጂ ማይ ክሃርም ስለዝኽእል ኣብ ሩባታት ድሕር ፀኒሕና ውሒጅ ከጥቃዓና ስለዝኽእል ኩሉ ግዜ ምጥንቃቅ የድሊ። ንስድራና ከዓ ክንምእዘዝ ኣለና ኩሉ ሻዕ ንስድራካ ምምእዛዝ እሺ ምባል ካብ ኣገዳሲ እዩ እሞ ናብታ ምጭውቲ መደብና መደብ ሃለው ቆልዑ ኣቢልና ኣለና። ኣብ ንኡስ መደብ ዲሞይ ዳዲሞይ እንታይ ኮን ይህሉ ብሓባር ንከታተሎ።
1: 12 እንቋቑሖ ድሕር እቲ ካላ 12 ጋይሽ ነታ መኣዲ ንድሕር ከቢቦማ ከክንደይ እንቋቑሖ ከክንደይ ዓፅሚ በፅሖም እሞ ሓንቲ ብስ ሓንቲ እንቋቑሖ ሓንቲ ከዓ ዓፅሚ ሓቀ ሕረሽዑ መኣዲ ምሽ ቅርብ ሽዑ ትጋሻ ንይ ንዕዛጓለ ወይ ከዓ ንሕዚ ወደይ ድሕር ኢለኩም ኣብቲ ጥቁኸትኩም ትበልዑ ዲኹም ከምዝገርኩም ኣይትበልዑ ዲኹም ሰዓቀ ኣብ ሸናኽኩም እንዲኹም ትበልዑ ንሸናኽኩም ኣጣቕዕሉ በ ንሸናኽኩም ትባዓት ስለ ዝኾንኩም ንሸናኽኩም ኣጣቕዕሉ ሽዑኡ እቲ ጋሻ ሕጎስ ምሽ ትጓሻ ሕጎስ እንቋቑሖ ብዓባያ ሃህመብል ሃህብል ሃህብል ሃህብል ነታ እንቋቑሖ ኣኮልስ ኮልስኩም ዶ ሓይኹ ሕጂ ሓይኹ ንሓይኽስ ከመይ ሞ ጥዑም ደናይ ማማ ጥዑም እዩ ሰዓቀ ዳሕራይ ከዓ እቲ ሓደ ጋሻ ከዓ ሕጎስ ምሽ ዓፅምልዕል ኣቢሉ ከዚኣ መኩር ከዚኣ ብወደድኩም ኣቐብል ንብላካ ዓፅሚ ከመይ ጥዑም ዶ ሕራ ሕጂ እንታይ ክነግረኩም ደለ መሲልኩም ደርሆ ንዝግንን ንፋኒኖም ጥራይ ኮነ እንቋቑሖ ኣጠቅም መን ፕሮፌሰር ዝኸውን ፕሮፌሰር ዶክተር ዋ ፕሮፌሰር ዶክተር ዝኸውን ካልኦትካ ኢንጂነር ትኾኑ ከዓ ኣለኹም ዶ ሕራይ ሽዑኡ ኸም ምስኮንኩ ክነግረኩም ነቲ እንቋቑሖ ኣብ መድሃኒት ይኣቱ ኣብ መድሃኒት ክትእትውዎ ኢኹም ኣብ ሻምቦ ምሕፀብ ርእሲ ከምዚ መግበሩ ሻምቦ ነብስኹም ትሕፀቡ ድማቀ ሻምቦ መትሓፀቦ ኣብ ሻምቦ ምሕፀብ ነብሲ ክኸውን እዩ ካልእ ከዓ ናብ ምንታይ ይኸውን መሲልኩም እንድሕር ዓብ ካምፓኒ ናይ ባስታ ስፓጌትን ማኮረንን ክትገብሩ ይኹም ይሰዓቀ ኣጣቑዕሉ ሞ ነቲ ካምፓኒ ክመፅ እጆም ኣጣቑዕሉ ሞ ሽዑኡ ነቲ እንቋቑሖ ኣብትእትዎ ኣብ ስፓጌቲ ሽዑታ ማሽን ስርሕ ስርሕ መሰበለቶ ኣብ ገዛና ምስ መፅእ ፅቡቕ መሰኸቸለ ፓስታ ስፓጌቲ ዝመቱ መልዕል እዩ ኢዘ ልዕል ሕጂ ንጠቕልል ስፓጌቲ ሞ ንጠቕልል ንኮልሰስ ጥዑም ዶ ኩሉ እዚ ክትገብርዎ እንዲኹም እንቋቑሑ ንምላዕ ጥራይ ይኮነ ንመድሃኒት ይኸውን ንሻምቦ ይኸውን ንዲኤምከ ይኸውን ሕጂ ቃቃዊት ደርሆ ክደርፍ እንዲ ሓንቲ ደርፊ ንኣብነት ሓንቲ እንቋቑሑ ንድሕር ወሊዳ ከመይ ትበሉ ይመስለኩም ከምያት ከምዚ ክበር ከምዚ ክበሩ መክሉ ተቐሪብኩም ኣለኹም ተቐሪብኩም ሓደ ክልተ ስተርሰ ብሓንታ ሓደ ክልተ ስተርሰ ማንታ ከዓ ትወልድ እንቋቑሖ ሪኢኹም ትወልትዶ ማንታ እንቋቑሖ እንድሕር ማንታ ወሊዳ ከዓ ሕጉስ እንዳ ትብል ክልተ ግዜ ፋቅፋቅ ትብል ቆፅረልኩም ይሕራይ ተቐሪብኩም ከምዚ ግበሩ ሓደ ክልተ ሰለስተ ደቂሱ ማለት ከምዚኩም ገሊኹም እሙ ደቂሶም ተቐረቡ ሓደ ክልተ ሰለስተ ተቐረቡ ሕራይ

ነበረ እያ ነበረ ሓደ እዋን ሓደ ጥዑም ፈላጥ ዕንፀይቲ ነበረ። ፈላጥ ዕንፀይቲ ኣዝዩ ጥዑምን ፍትውን ስለ ዝነበረ ብዙሕ ሰብ ብልቢ ፈትዎ ነበረ። ፈላጥ ዕንፀይቲ ኣብ ዝኾነ ማእከል ገዛውቲ ዘሎ ፅርግያታት ኮይኑ ሓንሳ በቲ ምቁርን ፍሉይን ድምፁ ዝፍለጥ ዕንፀይቲ ዘለዋ ዝፍለጥ

ዘለዋ ዝፍለጥ ዕንፀይቲ ዘለዋ እንተይሉ ብተፈላለየ ድምፂ ኣበሃህልኡ ኩለን ኣዴታት እቲ ገዛውቲ ስም እቲ ፈላጥ ዕንፀይቲ ስለ ዝፈልጥኦ ካንሸለአን ከፊተን ጥዑም እዝጊ ጥዑም እዝጊ ትብል ታሓንቲ ጥዑም እዝጊ ታሓንቲ ትብል ጥዑም እዝጊ ኢለን ብምፅዋዕ ንዓይ ንዓይ ፈልፀለይ ንዓይ ባ ፈልፀለይ ይብልኦ።

0: ይፅውዖ ስለ ዝነበራ ናብ መነን ሓዲጉ ናብ መነን ከም ዝኸይድ ይሽግሮ ይስከፍን ነበረ። እተን ኣዴታት ስክፍታ እቲ ፈላጥ ዕንፀይቲ ይርድኦ ስለ ዝነበራ ለባማትን መማዛዘንትን ስለ ዝኾና ናባኺ ይኺድ ንዓኽባ እናበላ ስጋይ ስጋኻ ይብላ ነበራ። ፈላጥ ዕንፀይቲ ብምትሕልላይ እተን ኣዴታት ኣዝዩ ይምሰጥን ይሕጎስን ነበረ። ኣብ መወዳእታ ናብታ ኣዳመይቲ ዝተረቑሐት ኣደ ብምኻድ ዕንፀይቲ ብውሕልነት ይፍልጽ ነበረ። ካብ መዓልታት ሓደ መዓልቲ ፈላጽ ዕንፀይቲ ኣብቲ ዝፍለጽ ንቑፅ ዕንፀይቲ ጥሉል ዘይነቐፀ ዕንፀይቲ ገና ብውልድኡ ተቖሪፁ ዝመፀ ዕንፀይቲ ረኸበሞ ፈላጽ ዕንፀይቲ ጥሉል ገረብ ምቑራፅ ፍጹም ስለ ዘይፈቱ ነታ ዋና ዕንፀይቲ ፀዊዑ ብዘይ ስክፍታ እቲ ጥሉል ዕንፀይቲ ካበይ ከም ዝመፀ ሓተታ። ዋና ዕንፀይቲ ኣብ ቅድሚ ገዝኦም ዝነበረት ዓባይ ገረብ ናብ መንደቕ ገዛ ሰራውራ ብምኻድ ገዛ ከይተፍርሰሎም ስለ ዝደለዩ ናብ ሚኒስትሪ ሕርሻ ኣፍቂዶም ነታ ገረብ ከም ዝቆረፅዋ ነገረቶ እሞ ፈላጥ ዕንፀይቲ ፍኹስ ኢልዎ እባትሕሽ በለ። ብውሽጡ ተረቢፁ ስለ ዝፀንሐ ዝተቆረፀ ጥሉል ዕንፀይቲ ካበይ ከም ዝመፀ ምስ ተሓበረ ብልቡ ተሓጎሰ። ምክንያቱ ፈላጥ ዕንፀይቲ ኣዝዩ ኣግራብ ዝፈቱ ብዙሕ ኣግራብ ዝተኸለ ኣብነታዊ ፈታዊ ኣግራብ ተባሂሉ ሽልማት ዝወሰደ ስለ ዝነበረ እቲ ኩሉ ዛንታ ምስ ሰምዖ የቕሬታ ኣይተሓዘለይ የቐኒየለይ በላ ነታ በዓልቲ ዕንፀይቲ። ነቲ ዝነበረ ዕንፀይቲ ፈላሊፁ ድማ ኣነ ባዕሉ ዝወደቐ ገረብ ወይ ከዓኒ ዝኣረገ ገረብ እንተዘይኮይኑ ዝኾነ ጥሉል ዕንፀይቲ ኣይፍልፅን እየ የቕሬታ ኣይተሓዘለይ ኢልዋ ከደ። ፍትዋት ደቀይ ካብዛ ነበረያ ነበረ እንታይ ንመሓር? ከምቲ ልክዕ ፈላጽ ዕንፀይቲ ዝኾነ ሰብ ጥሉል ዕንፀይቲ ቆሪፁ ክጥቀመሉ ግቡእ ስለ ዘይኮነ ሓንቲ ጥልልቲ ገረብ ብቑራጥ ማለት ሓንቲ ትንፋስ ምሕላፍ ማለት እዩ። ልክዕ ከምቲ ትንፋስ ምሕላፍ ሂወት ስለ ዘለዎ ኣግራብ ከዓ ንዓና ኣዝዩ ስለ ዝጠቕመና እንትርፎ ንቑፅ ዕንጨይቲ ጥሉል ዕንጨይቲ ከም ዘይቁረፅ ንመሃር።
1: ግርም ኣብ ዲሞይ ዳ ዲሞይ እንታይ ኔራ ክትርእዋ ፀኒሕኩም ሓቀይ ኩላህና ብሓባር ኮና ርእናያ። ፈላፅ ዕንጨይቲ ርኢኹሞ ዶ? ፈላፅ ዕንጨይቲ ዕንጨይቲ ክፍልፅ ከሎ ዝስምዖ ነገራት ከመይ ከም ዝኾነ ፅቡቅ ገርና ተዓዚብናዮ። ፈላፅ ዕንጨይቲ ደኣ ይኹን እምበር ኣግራብ ብዙሕ ዝተክል ምክንያቱ ኣግራብ ዝኣክል ተኺልና እኩል እንድሕራ ኣሎ ቆሪፅና ኣርማድዮ ክንሰርሕ፣ ቆሪፅና መርከብ ክንሰርሕ፣ ቆሪፅና ዝተፈላለየ ዓይነት ክንጥቀመሉ፣ ቆሪፅና እውን ንፎርኖ ይኹን መሰንከቲ ቅጫ ክህልወና ፀገም የብሉን። ግን ገረብ ደይብልካ ዝርከባ እንዳቆረፅካዮ ክትከይድ ግን ግቡእ ኣይኮነን። እቲ ዝቁረፅካ እንታይ ኢሉና ፈላፅ ዕንጨይቲ ዳኣረገድ ወደቐ ገረብ ወይ ከዓኒ ማለሲ ከፍሪ ዘይክእል ወይ ከዓ ንዕንጨይቲ ኢልና ብዘራዕናዮ ኣግራብ ተደይ ኮይኑ ገረብ ክንቆርፅ የብልናን እንዲ ኢሉ እሱ ብዙሕ ኣግራብ እዩ ዝተክል ሰብኣይ ብጣዕሚ ፍቱው ስለ ዝኾነ ብከምዚ ከዓ ክንደይ ግዜ ካብ ሚኒስትሪ ሕርሻ ሽልማት ረኪቡ እዞም ደቀይ ከዓኒ ኣብዚ ዕረፍቲ ሰለስተ ወርሒ በጃኹም ኣግራብ ትኸሉ ኣግራብ ትኸሉ ኣብ ቀፅሪ ካንሸለኹም እንዳበልኩ ናብታ ትስዕብ መደብ ንኡስ መደብ ማለት እዩ ክሕልፈኩም። መን ሽካ ዝወደ?
2: ስበይ ሚክያስ ሳሜል ይበሃል። ሚክያስ ሳሜል።
1: እንታይ ኢኻ ትኸውን ሰዕበኻ?
2: ዶክተር።
1: ዶክተር ናይ ምንታይ?
2: ናይ ስኒ።
1: ናይ ህፃናት? ቆልዑ ዳ ሓውዮ። መን እዩ ምሉእ ሽካ?
2: ዶክተር ሚክያስ ሳሜል ይበሃል።
1: ከተማ ምፅዋዕ ኣብ ቁፅሪ ሓደ ኣላ። ከተማ ምፅዋዕ ዶቶረ ኣብ ቁፅሪ ሓደ ኣብ ቁፅሪ ክልተ ያ ዝግኒ ኣብ ፃሕሊ ዝግኒ ኣብ ፃሕሊ ዝግኒ ኣብ ፃሕሊ ኣብ ቁፅሪ ሰለስተ ቢንቶ ቢንቶ ዓብላ ቁፅሪ ኣርባዕተ ብትግረታይ ዝበሃል ኣርባዕ ታዮ ጎቦ ናይ ሓትበካ ጎቦ

ሓንቲ ትጓለይ ተመስገን ሕጂ ነፍስኺ ፅቡቕ ኣሎ ሓቀይ ዶ መቸም ንፍዕት እንዲኺ ሓቀይ እንዴ ምስጢር ናይ ዝፅቡቕ ዘለኹየ ከዓኒ እንታይ ድ መሲልኩ ዛጓለይ ኩሉ ግዜ ሓንቲ ደ እንድሕር ሓኪም ዝበላ ማለሲ ነብሶ ፆር ምስ ኮነት ብቡእ ተማልእ እንድሕር ኮይና ሓንቲ ጥዒቲ ቆልዓ ወይ ሓደ ጥዑይ ቆልዓ ስለ ትወልድ ፀገም ዝበሃል የብላን ማለተይሲ ብስሩዕ 9 ወርሒ ናብ ሕክምና እንድሕር ትመላለስ ኮይና ምኽሪ ሓካይን ብግቡእ ኣብዛ ሓንጎላ ተስፍሮ ድሕር ኮይና ፀገም ዝበሃል የብላን እሱ ከዓ እንታይ እዩ ምሸት ትንቀሳቀስ ትንቀሳቀስ ማለተይሲ ንየማን ንፀጋም እንዳበለት ከምዚ ሓውሲ ስፖርት ነብሰ ፆር ኮንካ እንድሕር ምሸት ትንቀሳቀስ ኮንካ ኣብ ግዜ ሕርሲ ይቐለልካ ማለት እዩ እቲ ቆልዓ ከዓ ጥዑይ ውላድ እዩ ዝውለድ ስለዚ ኩላህና ኣዴታትካ ንፉዓት ስለዝኮና እዛ ጓለይ ረይ ሽኩር ኢና ቆልዓ ተወሊድካ ሓቀይ ምስ ዛ ጓለይ ኣቲ ሕንጢት ጓለይ ፅብቕቲ ሓለፋይ መቐረተይ ክመልሰክዶ ናብዛ ከብደይ ክትማሙቂ ብደመይ ብስጋይ ብዓፅመይ ክትፅብቂ ውልዕ ክትብልለይ ክወልደኪ ደጊመ መሊሸ ኣይደክምን ሓዚለ ሓቒፈ ምስ ሕንጢተይ ውዒለ ሓዲረ መሓጎኹ ክረምቲ የሕሊፈ ከሰራስረኪ መመሊሸ ኣይደክምን ንዓኺ ወዲሰ ከዕልለኪ ዛንታ ዝመቀረ ዛንታ ኣባሓጎታትኪ እዞም ሰብ ስረ ዘይ ገበርዎ የለን ብዘይካ ዘይተገብረ ዘይገበርዎ የለን ብዘይካ ዘይተገብረ ብእውነት ከዕልለኪ ብሓደ ምስ ወረስኪ ትገብሪናትኪ ግደ ክስንዶ መፅሓፍ ፀፅሒፈ ክትስንድ የስኺ ከዓኒ መፅሓፍ ፀፅሒፍኪ እሸው እሸው እሸው ዕጥርቅርቅርቅር ሓጠበጠበጠበጠው ሓትሩቅ ሓትሩቅ ቅጥቁጥቅ ወርኪ ሽክር ኸንኪ እዛ ጓለይ ሕንጢት ጓለይ ንሕና ኣዴታት ከምቲ ኣቐድም ኣቢለ ዝበልኩኺ 9 ወርሒ ኣብዛ ከብድና ወይ ከዓ ንማሙቆኪ ንድሕሪኡ ወዲ ድጓል ምስተወለደ ሽዑኡ ን6 ኣዋርሕ ኩሉ ግዜ ንጎሆን ምሸትን ብጀካ ጡባደ ዝኾነ ካልእ መግቢ ከይሓወስና ነጥቡበኪ ማይ ምስታይ ከማን ኣይትሰቲኒኺ ብድሕሪ እዛ ጓለይ ድሕሪ 6 ወርሒ እንታይ ንገብር መስለኪ ምግቢ ትጅምሪ ዝተመጣጠነ ምግቢ ንእሽተይ ካብ ሓምሊ ንእሽተይ ካብ ካሮቲ ንእሽተይ ካብ ዓደስ ወይ ከዓ ብርስን ኮታ ፍኹስ ዝበለ ምግቢ ሽዑ ብፍላይ ኣሕመልቲ እንተብሊዕና ካብ ብነእሽተኺ ወይ ተመሊዑ ዝኾነ ቆልዓ ዳሕራይ ምስ ዓበይ ፈፂሙ ኣብዮን እዩ ብድሕሪኡ ማይ እውን ክሰቲ ትጅምር ማለት እዩ ተዘይኮይኑ 6 ወርሒ ፀባዲኺ ጥራይ ክትሰቲ ሓቶቶቶቶቶት ከምኡ ስለዝኾንክ ድንብጭብጭልክ ዛጋለይ ሓቶቶቶቶቶት ተብጭብጭልክ ሓቶቶቶቶት ኣቲ ሕንጢት ጓለይ ሎሚ ኣኽለኪ ፀወታ ዕላለይ

0: መቐረተይ ኣብ ልብኺሕ ድሮ መዓር ጓለይ ኣቦኺ መፂኦም ምሳሕ ከይብሉና ውግንግን ከነብሎ ገዛና ዛሕዛሕ ኢሉሎ ኣቑሑት ናይ ቡና ክንሓፃፅሙ ፈናጅል ጀበና ኣብየሎ ፈርኔሎ ክንኣጉድ ሓውና ኣብ መንጎ ኣቦኺ ህሩብ ከይብሉና ሽሮ ፀብሒ ክንሰርሓሎም ኣብ ፃሕልና ጌርና ጥዕንቲ ቶቅ ዝበለት ንቕዕቃዕ ዝበለት ቶቅ ዝበለት ኣቦኹ ከዓ ሽረፈቱ እንድዮም እዛ ጓልና እሸው እሸው ሓቡሓ እሰይ እዛ ጓለይ ወይ ድቃስ መፅኪ ይመስለኒ ደክስ እዛ ጓለይ ደክሲ ደቅሲ እዛ ጓለይ ደቅሲ ደቅሲ እዛ ጓለይ
1: እሞ ሪኢኹማ ይኹም ሓቀይ ቃቃዊት ደርሆ ሓቋፊት እንቋቁሖ ሓቋፊት እንቋቁሖ ክንብል ከለና እታ ሕንጢት ሲ ካብ እንቋቁሖ እንድያ ወፅያ ምክንያቱ ብእንቋቁሖ ዝውለድ ፍጥረታት ኣሎ ኣብኡ ከሎ ከም ሰብ ከዓ ንውለድ ሰብ በጊዕ ፈረስ ኩላና ንውለድ ማለት እዩ ካብ ከብድደና ወፂና ንውለድ ደርሆ እውን ታጫቑት ካብ ከብድደና ግን ብንቋቁሖ እንቋቁሖ እያ ትፍጠር እታ እንቋቁሖ ሽዑኡ 21 መዓልቲ ምስተሓቆፈት ጭቕጭቕጭቕጭቕ ትብል ከም ሕንጢት ትወፅእ ማለት እዩ መቸም ንውላዳ ከመይ ከም ትፈቱ ከመይ ገራ ከም ተዘናግዕ ርኢኹማ ዶ ወላዲኻ ከምዚ እዩ ወላዲኻ ከዓ ከምዚ ስለዝኾነ እስኻ ከዓኒ ከተኽብሮ ኣለካ ማለት እዩ እሞ እታ ተዋሂባትና ዝነበረት መደብ ኣብዚኣ ወዲእና ኣለና ወዲእና ኣለና ክንብል ከለና ግን ዝመፅእ ዘሎ ሰሙን ከዓኒ ብሓድሽ መደባት ክንመፀኩም ኢና እዞም ደቀይ ምእዙዛት ኩኑ ስጋዕ ዝመፅእ ዘሎ ቀዳም ቻው ቻው ቻው ድሓን ቀኒዩ እንዳበልኩ ብሓንቲ ሙዚቃ ክፋነውኩም እየ ቻው ቻው ቻው ኣነ ተፋኒኩም ኣለኹ እዚኣ ንዕኹም
2: ካካውሶ የንጋርካ ንዕሎ የደውካ ዘደ ነብስኻ ሙቆ ፎርሳ ፎርሳ ፎርሳ ፎርሳ ረም ረም ረም ረም ስመሩ ስመሩ ስመሩ ስመሩ

Hamburg.

0: ዝደኣሞ ፍታሕ ደ ይኮነ ነቲ ዘለካ ሕማም ብዳብል ኣራባሓ ኮ ኢኻትብለኒ ዘለኻ
1: ላላላ ለይትን ቀትርን ከምኡ ተገይርካ ኣካልካ ክለምዶ ንዲ ሕማም ዝበሃል ኣይቀርበካን እዩ ተስእ ንስኻ እታሃንጓ
2: ኣነ ዳ ብቕርፀት ክመውደለ
1: ካብቲ ቆፂርካዮ ድመፀኻ በርበረ በፅቢዝካ ስተ ንስኻ ኸ
2: ኣነስ ሰፍ ዘይትብል መርዘና ኣላትኒ
1: ከረዋ ኣቢልካ ጨርቀ ዝሰር ኣላ
3: ያ ኩሉ ሕማም በርሽ ዘሞ እንታይ ደኣ ክቢል ወደ
1: ኣብንዮም እንታይኻ ቁሪምሪም ትብል ዘለኻ ሓፈል እንታይ ሕማምካ
3: ኣነስ ናይ ሕጂ ይኮነትን ኣብ ግዜ ደርጊ ተኣሲሮ ከለኹ ብሰንኪ ማህረምቲ ዘጥረኽዎ ሕማም እያ
1: እንታይ ዝበሃል ሕማም
3: ምዝ ናይ ኩሊት ገለ ዝተኣሳሰር ሌካ ሌካ ዝበሃል ሕማም እዩ
1: እንታንኩ ብስሕቁ ብሕማም ስሓ ቀፅል ንስኻ ኸ እንታይ ሕማምካ ኩልኹም ሰሚዐኩም እንዴ ሓንቲ ሕማም የብልኩም ትህኪትን ምኽኒትን እዩ ስለዚ ኩሉኻ ሓፈል ጠንቀቕ ሰጥበል ዕረፍቲ ብጀካ ሌካ ሌካ ዝሓመምካ ኩሉኻ መስርዕ ክኣትኢኻ ተበገስ
4: እዛ ትምፆ ሌካ ሌካ ሓሚመኢልካ ኣዳናጊርካ
3: ሽዑ ከምዚ ሕጂ ይኮነን ሌካ ሌካ ኣብ ኩሉ ይነበረን ዋላ በስምራውን ሽዑ ዝተኣታቶ ነይሩ እምበር ብዙሕ ይፍለጥ ኣይነበረን
4: እሞ ፍሉይቲ ኮይነ ኣዳናጊራቶ
3: እወ ሰሚዕዋ ስለ ዘይፈልጥ ምናልባት ከባድ ሕማም ከይትኸውን ስለ ዝሰግአ ኮይና ዓይፍቂድለይ
4: ሃብቁን ድትመራሕ ቦጠሎኒ ቀዳማይ ዙርያ እንተፈቲኹም ጎቦ ፍሪስኩም ትሓድሩ እንተ ጸሊኡኹም ከዓ ብምኽኒት ጎቦ ተሃንፁ ክብለና ወያ ሌካ ሌካ ዳ ክንደይ መዓልቲ ሰሪሓ ትልካ
3: ዋይ ክንደይ መዓልቲ
4: ሂታ
3: ኣይሸዓሸዓ እንደ ፀጊብ እያ
4: እንታይ ምፅጋውታ እቶም ጀምዓ ካድዮም ነጊሮሞ
3: ኦይ ንሶም ሲነገርዎን
4: መን ዳ ረኪስካ
3: ኣታ ወዲ ካብ ማእቶት ምስ ተመልሱ እቲ መራሕ ጋንታ ናነቶም ዓለምቲ ብፆቱ ይሓቶም ሞ ኩሉ ምስዕቕዎ
4: ችድበሊ ድሕሪ ድኣ እንታይ በለካ
3: እዋ ኣይትረኣዮ ምሶም ምውፋር መሓሸኒ ፈየትየ ክሳብ ፅርሊ ፈፈው ኣቢልኒ ፈፈው
4: እሞታ መቕፃዕቲ እያ ካብ ፍያካ ናብ ንጡፍ ቀይራትካ
3: ልዕልታ መቕፃዕቲ ቃላት እዩ ከቢድኒ ረዚን ቃላት ነብሰይ ክሓክክ ካደር ይኹኒ
4: እንታይ ድልካ
3: ንስኻስ ሓው ደጀን እንዳበልካ ከዓ ብስዋእ ሓውካ ትምካሕ ኣልዕል ኣቢልካ ኢኻ ደጀን ሓውኻ ህይወቱ ከፊሉ ዘምፅአ ሃገር ንኸተውሑስ ኮይኻ ኣብዚ ትዕለም ዘለኻ ከምዚ እንትኾንካ ሽሙ ከይተልዕሎ ኢልኒ ብቕጥዐ
4: ዘረባ እያ እቶም በጃና ዝሓለፉ ኣሕዋትና ከነቕስኖም እንተኮይንና ሕድሮም ከነተግብር እዩ ዘለና
3: ንሱ ትረድየስካ ንደቀይ እኳ ጸልየ እዩ ትፈልጥ ኩሎም ደቀይ ከማይ ሓው ደጀን እዮም ዝብሉ ሽሙዎ ተልዕሉ እንተኾንኩም ሕማቕ ነገር ከይትገብሩ ከይትሰንፉ ከምኡ ጅግና ክትኮንለኩም ኢለ ኣብ ኣእምሮም ኣስሪፀሎም እየ
4: ጽቡቕ ጌርካ ንደቅና ዓበይቲ ኣሕዋትና ናጽነት ከምፁ ዝሓለፍዎን ንሕና ዝሓለፍናዮን ወትሩ ክነዘንትወሎም ኣለና እቲ ጽልዋ ካብ ስድራ ይጅምር
3: ብርግጽ ንዓና ይብል ንኺድ ግዜ ካበልዕና
4: ንኺድ ወ ሕርያ ጓለይ እውን ጽበየኒያ
3: ዋዕ እንታይ ጓለይ ትብላ ኣለኻ
4: ሂታ
3: ፈልሲ ምትካል ስለ ዘለና ማሕበርና ጽቡይና ኮዮም ዘለዉ
4: ኣይዋ
3: ወሞ ንሱ ቅድም ንወድእ ድሓር ንስኻ ናብ ሕርያ ጓልካ ኣነ ከዓ ናብ ተኪአ ወደይ ንኸይ
1: ኣታ እንታይ ደኣ ኣላ እዛ ጓልዶ ንግያ ኣብ ስቴጅ ንረኸብ ከም ዝበልኩዋ ተረዲእዋ ድ
5: ሃይ ተኪኤ
1: መርሓባ ሕርያ ዓይነይ
5: ሰላም ድ
1: ሰላም እዩ እንቋዓ መምራቕ ኣብፅሓና ነዛ ዓይነይ ከማን ክርአ ክበቐየ ድሕሪ ትምህርቲ ብዛ ተዓሊምካም ንኣትኮ ጠቕሊልና ኢና ዘይተረኣና
5: ዋ ትማል ደይ ተራኸብና
1: ትማል ድኣ ሞ ንስኺ ምስ ፋዘርኪ ኣነ ከዓ ምስ ፋዘረይ እንዲና ነርና ከምዚ ብሒትና ንዕለሉ ምረኸብ መዓስ ኮይኑ
5: ንሱስ ሓቅኻ ብሒትና ንዕልለሉ ዝነበርና ብግዜ ትምህርቲ እዩ
1: ናይ ትምህርቲ ሳይ ናይ ዝዕግ ምረኻብ ኮይኑ እዩ እትናትክን ኣባል ከመይ ድ ነይሩ
5: ንሱ ድ ኣዋላት ናትኩም ኣዋስ ክንረኸብ ደደሊ ነይሩ እዩ
1: ያ ናትና ኩሉ ዝርዳእ ራጅል እዩ ናትክን እኮ ፍቕሪ ይርድኦ ገለ ይርድኦ በቃ ሓለፍ ጥራያ ዘረቡ
5: ካብ ወለድና ብሓደራ ዝተረከበና ወላዲና ምዃኑ ባይዘንግዕ
1: ክላ ግደፍና ንዶ ባዕ
5: እውይ እውይ ተኪዕ ሓወይ ጠፊእና መራሓ ኢልኹም ድ ድኣ መፅ እዩ
1: ኣበሎ እውይ ሞሲባ ማትሪክ ካብ ንገብር ስለ ዘይተራኸብና ናይ ማትሪክ ሰራሕና ይኮነ ታሕታ ተፀኒሕና እዩ ክትብል
6: ረፍ ከመበኢልኩም

0: ማትሪክ ከመይ ከም ሰራሕ ክንታሕታ ተፀኒሕና
1: መናሓቲቱ ከ ኣነ ከመይ ውዒልኩም የለ
0: ብሓደ ኣይኮናን ክውዒልና ሕጂ ኢና ተረኺብና
1: እዋ ኣታ ወዲ እንታይ ይሃለሉ ዘብለካ ዘሎ
2: ፍላት ከየምፅእ ስለተጨነቐ እዩ ዝኾነን ዘይኮነን ዛረብ ዘሎ
1: ፍላት ይኹን ዲፕሎም ወላ ዲግሪ ምፅእ ነዚ ብዝደረጃ ዘብፅሓኒ ህዝብን መንግስትን እንታይ ክኩሕሶ ኣለኒ ኢልካ ጥራይ ሓሰብ
0: ዋ ፍላት ስየ ምፅእ ነ እንተኾነ ዲግሪ እንተዘይኮነ ከዓ ዲፕሎማ ይስእኒ
2: ዋይ ጃህራ ንርኢ
0: ኣነ ሓዊ ደጀን በርቂ ምዃነ ኣይተኣምንለይ እንዲኸ
2: በርቂ ዲኻ ነጎዳ ቀስ ኢልና ንርእየካ
1: ስማዓስከ ሓዊ ደጀን ዲኻ ዝበልካ
2: ደጀን ሓዊ ብኡ እምበር ሓዊ ከም ዘይኮነ ብቕልዕትና ኸለና ኮ ነጊርካ ነይሩ እዩ
1: ንስኽ ኸ ሕርያ ጓል ኣማኒኽ ማለት ድዩ
2: እወ ፅቡቅ ኣለኻ
1: ፐው ተቐይርኩምን ዲኹም ፈፂማ ኣየለለኹኹምን
0: ኣነስ መጀመርያ ብዛ ሰባ ምስኣተና የላልየካ
1: እንታይ ኮንካ ጣሞ ዘይትነግረኒ
0: ክነግረካ ሓሲበ ነይረ እንዴ ግን ንወዲ ሓፍታ ኸማ ዘይተገደስካሉስ ንዓይኒ ወዲ ገዛውት ኸ እንታይ ክትግደሰለ ኢልካ ኢለ የገዲፍ እዩ
1: ኩልኹም ኣብ ዘለኹም ደቂ ሓፍተይ ደቂ ሓወይ ይሕዋተይ ይኹም ንወዲ ሓብተይ ብፍሉይ ዘይምግዳሰይ ከዓ ኩልኹም ማዕሮ ስለ ትብፅሑን እየ ኣቦኻ እውን ከምኡ ጌሩ ይዓሊምና
0: ባባ ዓላሚ ኻ ድዩ ነይሩ
3: እወ
1: ኣቦኻ ምዃኑ በዛ ሓዊ ደጀን ትብል ቃል የለለዮ ብዝኾነ መጨረሻ ንዓናን 18 ዙር ይዓሊምና ብድሕሪኡ ኣብ ኣስመራ ዝርከብ ቤት ፅሕፈት ማዓስከር ሰዋ ተሳሒቡ ኸይዱ
0: ምስቶም ማሕበሩ ማሕበር ቀዳማይ ዙርያ ኮመፂ ኣሎ
1: እወ ተረኺብና እንዲና
2: እታ ምስኻ ኮይና ተፅንዕ ዝነበረት ፍረ ሂወትከ ኣበይ ኣላ
1: ንሳ ድኣ ዝለዓለ ነጥ ምፅያ ኮለጅ እንዲኣት እያ ተመሪቓ ስንፍዕቲ ሓኪም ኮይና ኣላ ኣነ ኑትየላ ክለኪ ጣሕኒ ክብፅብፅ ከለኹ ንሳ ግን ነቲ ስንቃ ኣእምሮ ኢላ ዘምፃቶ መፅሓፍቲ እያ ትገላብጥ ነይራ
4: መራሕባ ከመይ ውዒልኩም
3: ሂታ ንስኹም ከይተዓለምኩም እንዲኹም
2: ዋ ዝባባስ እሞ ተተዓለምና ንዓኹም ንወለድና ድና ሰላምታ ክንገብረልኩም
4: ሂዳ ኣብ ገዛና መዓስ ኣለና ኣብዛ መመልመሊት ሃገራውነት ጅግድነት ማዓስከር ሳዋ ኮይና ዘለና
1: በቲ ምውራስ ካብ ገዛ ዝጅምብር እኳ እትኾነ ብዝለዓለ ዝህነፀሉ ግን ኣብዛ ዘለናያ መዲና ሳዋ እዩ
3: ሳዋ ንኹሉ እያ ትስሕል ቢንያም ዓርከይ ነፍሱ ተሳሓኢሉስ ክንደይ መናእሰይ ከዓ ስሒሉ እዚ ውፅኢት ሳዋ እዩ
4: ኩሉ ውሉድ ዝሃገር ካብ ማህፀናድኡ ክውለድ ከሎ ኤርትራዊ ኮይኑ እዩ ዝውለድ ኣብ ሳዋ ምስ ወረደ ኸዓ ኤርትራውነቱ ኣድሚቑን ኣወሪቑን ጅግና ኮይኑ እዩ ካብ ማህፀን ሳዋ ዳግማይ ዝውለድ
3: ብዝኾነ ዞም ደቀይ እቲ ጸላም ወዲና ኣብ በርሃዊ ዝበለ ወጋሕታ ኢና ዘለና ናይቶም ከጸልሙትና ዝሓሰቡ ፀሓይ ግን ንምዕራብ ገጽ እያ ተንቈልቁል ዘላ
0: ኩሉ ርዳእና እዩ ከጸልሙትና ጥራሕ ዘይኮነ ነዚ ሃገር ብዘይ መንእሰይ ከትርፍዋ ዘይገበርዎን ዘይፀዓርዎን የለን
2: ንሕና ግን ፈልከት ኣይንብልን ዘውሓስኩሞ ብርሃን ከነድምቕ ኣብ ኣሰርኩም ኣለና
1: ከም ዝብልኹም ዘለዉ ጸላምና ቐንጢጥና ኣብ በረኻዊ ዝበለ ወጋሕታ ኢና በፅሕና ዘለና ተጻየትና ግን ናብ ዝበፅሕናዮ ዘለና ወጋሕታ ንኽበፅሑ ነዊሕ ናይ ጸላም ጉዕዞ ኣለዎ
3: ስለዚ ዞም ደቀይ ነዚ መውኣል ከርተ ዝበልናሉ ብርሃን እናወሓስኩም ንልምዓትን ምዕባለን ድልዋትኩም
5: ተዳሊና ኣለና ሓደ ኢድና ፒሮን ወረቐትን ሓደ ኢድና ባዴላና ፍራዛን ሒዝና ብርሃና ኸለ ድምቕ ድልዋት ኣለና።

መደብ ናትራን ኣብ ሰሙን እዙ ንኡስ መደብና ዘዋሪት ካሜራ ናይ ሰሙን በኣር ብዛዕባታ ብኒው ካፒታል ትፍለጥ ኣብ ግብፂ እትርከብ ከተማ ዘላለ ይኸውን። እዛ ከተማ ኣቐዲማ ብኒው ኣድሚኒስትራቲቭ ካፒታል እትፍለጥ ዝነበረት ኮይና ስፍሓት መሬታ እውን ከም ናይ ሲንጋፖር ምዃኑ እዩ ዝሕበር። ኣገባብ ኣሰራርሓን ኣቃወማን ናይዛ ከተማ ብዘደንቕ ኣገባብ ዝሰርሕዎ ብምዃኑ እውን 48,000 ዝኾኑ ነበርቲ ምስ ናይ መንግስቲ ሰራሕተኛታት ክነብሩ ከም ዝጀመሩ እዩ ዝሕበር። ንምሉእ ትሕሶ ናይዛ ከተማ ቀዳም ኣብ ሰዓትና ይኹን ምረኸብና። ንኡስ መደብ ዓለም ስነ ጥበብ ናይ ሰሙን እውን ንሳትረብ ትካል ስነ ጥበብ ኣተክሮ ጌርያ ክተቐርብ ትካል ሳትረብ ክሳብ ሎሚ ብርክት ዝበሉ ሰሙያ ጥበብ ኣብ ምፍራያ ፀኒሓ ብዝተፈላለየ ቅድታት ቅብኣ ዝቐብኡ ዝተፈላለዩ መሳርሒታት ሙዚቃ መሊኾም ድንቂ ብቕዓት ዘንፀባርኦን ካልኦትን። ኣብዝሓለፈ ሰሙን እምበኣር ከም መቐፀልታ ናይዚ ብዝተፈላለየ ዓይነታት ቅብኣን መሳርሒ ሙዚቃን ዘሰልጠነቶም ኣመሪቓቶም ኣላሞ ዝቐሰሞ ስልጠናን ፍርያቶምን ኣብ ንኡስ መደብና ክቐርብ እዩ። ንኡስ መደብና ፍኖት ሂወት እውን ናብ ንኡስ ዘብዓር ዛ ወሲዳ ምስ ሓንቲ ድርብ ጾር ተዓምም ሃብሮም ተምሃሪት ክተላልየና እዮም። ተኸታታሊቲ ፊልም ሳውን መበል 22 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዘለናይ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደባትና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 11 ሓምለ ልክዕ ሰዓት 2 ፍርቓ ድሕሪ ቀትሪ፣ ድግማ ሓሙስ 16 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን።

እዚ ሕጂ እንዕዘቦ መደብ ነቲ ኣገዳሲ ክፋል ዝኾነ ዓለምለኻዊ ናይ ፀዓት ቀረባዊ ሰንሰለት ዝሳልጣ እዘን ብባሕሪ ዝንቀሳቐሳ ነዳዲ ዘጋዓዕዛ መረኽብ ኮይኑ እዚአን ኣብ ዳሕርዋይ 19 ክፍለ ዘመንን ተቐላቂለን እዚ ዝኾነሉ ምክንያት ድማ ድሕርቲ ናይ ነዳዲ ምጋዝ ዝምስርሕ ብቁጠባዊ መዳይ ነቲ ናይ ቢልዮናት ዶላራት ዝግመት ነዳዲ ብዘተኣማምን መልክዕ ከም ዘበፃፅሕ ምስተዳህሰሰ እዩ

እዘን ናይ ነዳዲ መራኽብ ዓንዲ ሕቖ ናይቲ ነዳዲ ዝልእኽ ትካል ኮነ ሃገር የን ምስቲ ዘሎ ውሱን ምዕቆብን ኣብ ውሕዲ ሃገራት ጥራሕ ዝርከብ ጸጋ ብምዃኑን ውሕዳት መጻረይ ነዳዲ ዝኾና ትካላት ጥራሕ ብምህላውንን ተጠቀምቲ ድማ ኣብ መላእ ዓለም ብብዝሒ ብምህላዎም እዘን ነዳዲ ዘጋዓዕዛ መራኽብ ነቲ ተጠቀምቲ ዝደልይዎ ጠለብ ንምምላእ ዓብ ተራየን ዝጻወታ። እዚአን ንዘይተጻረየ ዘይቲ ነዳድን ንዝተጻረየ ነዳድን ናብ ዝኾነ ክፋል ዓለም ንኸበጻጽሓ ተባሂለን ብፍሉየን ተሰሪሐን። ብሓፂሩ እዚ ናይ ዘን መርከብ ቦጣት ኣብ ክልተ ክፋላት እዩ ዝምቀል። እተን ሓደ እዘን ኣዝየን ዓበይቲ ዝኾና ዘይተጻረየ ነዳዲ ካብ ሓንቲ ሃገር ተሰኪመን ኣብቲ ዝጻረየሉ ሃገር ዘራግፋ ኮይነን እዘን ዓይነት መራኽብ 350,000 ቶን ዘይተጻረየ ነዳዲ ብዘይ ዝኾነ ጸገም ኣብ ሓንቲ ጉዕዘአን ክስከማ ዝኽእላ የን። እተን ካልኦት ድማ እዘን ናይ ፍርያት መራኽብ ኮይነን ካብተን ቀዳሞት ትሑት ናይ ምስካም ክእለት ዘለዎን ኮይነን ክሳብ 35,000 ቶን ክስከማ ይኽእላ። እዚአን ከም ዲዘል፣ ናፍታ፣ በንዚና፣ ግራሶ ዝኣመሰለ ዘይቲ ነዳዲ ካብቲ መጻረዪ ናብ ወደባት የባጻጽሓ። ዘይቲ ነዳዲ ንዓለም ለኻዊ ናይ ጽዓት ሸቐጥ ኣገዳስን ክንሱ ግን ኣዝዩ ሓደገኛ እዩ። ስለዚ ኣብቲ ናይ ምርጋፍን ምጽዓንን መስርሕ ብብዝሒ ዝሰልጠኑን ዝተመኮሩ ሰራሕተኛታት የድልዩ።

ነፍስ ወከፍ ኣብዛ ናይ ነዳዲ መርከብ ዝሰርሕ ኣባል ዝኾነ ሓደጋ ኣብ ዝመፅሉ ብህፁፅ እንታይ ከም ዝገብርን ብኸመይ ነቲ ሓደጋ ኣብ ትሕቲ ቁፅፅር ከም ዘእትዎን ይፈልጥ እዩ። እዘን ናይ ነዳዲ መራኽብ ላዕለዋይ ክፋለን ፀፊሕ ኮይኑ እዩ ዝስራሕ። መብዛሕትአን ከምዚአን ዝኣመሰላ መራኽብ ካብ 8 ክሳብ 12 መትሓዚ ነዳዲ ዝኸውን ታንከር ኣለወን። ብተወሳኺ እቲ ፅዕነት ውሕስነት ክህልዎ ክልተ ክፍልታት ይውንና። እዚ ነቲ ኣብ ግጭት ኮነ ካልእ ሓደጋታት ኣብ ዘጋጥመሉ ዝረአ ምልሓኹ ነዳዲ ንምቕናስ ክሕግዝ ይረአ።

ቀዳሎ ኣብቲ ናይ ፅዕነት ኮነ ምርጋፍ እዋን ዝኾነ ፍሉይ ወይ ሓድሽ ሓበሬታ ምስ ዝመፅእ ቅድሚ ዝኾነ ናይ ምስግጋር መስርሕ ምጅማሩ ኣብ ስምምዕ ክበፅሕ ኣለዎ። ቅድሚ ምፅዓን እቲ ነዚ ንክከታተል ዝተመዝ ኣባል እቲ ነዳዲ ዝሓዘ ቦጥ ተኸፊቱ ኣሎ ድዩ የለን ቅድም የረጋግፅ። ብድሕሪኡ እቲ ናብዛ መርከብ ነዳዲ ዘሰጋግር ትቦ ምስቲ ብዙሕ ሻምብቆ ናይዛ መርከብ ከም ዝተጋጣጠመ የረጋግፅ። ነዳዲ ብርቱዕ ናይ ምቅፃል ክእለት ዘለዎ ፈሳሲ ስለ ዝኾነ ዝኾነ ኣብ ሞተር ናይታ መርከብ ዝርከብ ናይ ኤሌክትሪክ መሳርሒ ኮነ ከም ሬድዮን ራዳርን ዝኣመሰሉ ክጠፍኡ ኣለዎም። ምክንያቱ ንሶም እንተ ደኣ ተወሊዖም ንእሽተይ ነዳዲ ኣብ ዝልሕከሉ ብቐሊሉ ሓዊ ክፍጠር ይኽእል እዩ። ነዳዲ ናብዛ መርከብ ንምምላእ በብቕርብን ብውሕድን እዩ ዝጅምር። እዚ ማለት ኣብ መጀመርታ ሓንቲ ቦጥ ጥራሕዮም ዝመልኡ ኣብ መንጎ ዝኾነ ዝኸልፍ ወይ ዝዓግት ነገር ንኸይረኽቡ ማለት እዩ። እቲ ናይ እዛ መርከብ ናይ ፅዕነት ክፍሊ ሙቐቱ ድሓን ከም ዘሎ ምስ ተዓቀነን ኩሉ ኣድላይ ዝበሃል ናይ ድሕነት መሳርሒታት ኣብ ድሓን ኩነታት ከም ዘሎ ምስ ኣረጋግፁ እቲ ሓለቓ መኮነን ነተን ካልኦት ቦታት ብምኽፋት ነቲ ወኪል ብጥንቃቐ ነቲ ናይ ምምላእ ዓቐን ክውስተኸሉ ይሕብሮ። ካብ መጀመርታ ክሳብ መወዳእታ መስርሕ ንናይ እዛ መርከብ ቦጣት ንምምላእ ካብ ሓደ ክሳብ 10 ሰዓታት ይወስድ። እዘን ዓይነት መራኽብ ዓበይቲ ሞተራታት እኹል ዝኾነ ንሓዊ ብዝቐልጠፈ ዝከላኸል መሳርሕን ኣብ ውሽጢ ዝርከቡ ንባርዕ ዝገትኡ ናይ ጋዝ መሳርሕታት ነቲ ኣብቲ ናይ ፅዕነት ቦጣት ዝፀንሕ ዘይተፃረየ ነዳዲ ዘፅሪ ወይ ዝሓፃፅብ መሳርሒ፣ ነቲ ዘፈፍታ ወይ ዝግታ ዝዕቅብ ስያፍ ኣቃውማ ዘለዎ ቦጣት፣ ከምኡ ውን ምናልባት ዝኾነ ካብ መሳርሒ እዛ መርከብ ምስ ዝበላሾ መተካእታ ዝኸውን መዘወርን ናቪጌሽናዊ መሳርሕን የጠቓልላ። ንኹሉ ኣብዛ መርከብ ዝርከብ መሳርሒ ኣብ ንጡፍ ስራሕ ከም ዝህሉ ንምግባር እዞም ክኢላታት ናይ ሓፂን መዓልታዊዮም ዝፍትሽዎን ዘንቀሳቕስዎን እዞም ኣብዛ መርከብ ዝሰርሑ ኣባላት ምሉእ ጥዕና ንምውናንን ኣብ ቁመና ንምፅናሕን ኣብቲ ኣብዛ ውሽጢ መርከብ ዝርከብ ጂምናዝየም ብምስታፍን ብኺላታት ስነ መግቢ ዝኾነ ኸሻኖ ዝስራሕ ጥዕናዊ ትሕዝቶ ዘለዎ መግቢ ምምጋብን የካይዱ። ብተወሳኺ እዞም ኣባላት መመገቢ ክፍልን ቴሌቭዥን ከምኡ ውን ዲቪዲ ዘለዎ ሳሎንን ይውንኑ። እዚ ነንሕድሕዶም ፅቡቕ ገይሮም ንኽፋለጡን ንኽዘናግዑን ይሕግዞም። ገሊአን መራኽብ እውን ናይ ኢንተርነት ቀረብ ኣለዎን። እዚ ነቶም ኣባላት ምስ ስድሮኦምን ኣዕርኽቶምን ንኽራኸቡ ተባሂሉ ዝተገብረ እዩ። እዘን መራኽብ ንናይ ንግዲ ዓለም ጥራሕ ኣይኮናን ዝጠቕማ፣ ንወተሃደራውያን ወይ ንናይ ኩናት መራኽብ ነዳዲ ምምላእ እውን ይጠቕማየን። እተን ነዘን ናይ ኩናት መራኽብ ነዳዲ ዝመልኣ መራኽብ ናይ መመላእታ ነዳዲ ሒዘን ዝጓዓዛ መራኽብ ተባሂለን ይፅዋዓ። እዚአን ነተን ናይ ውግእ መራኽብ ኣብ ማእከል ባሕሪ ኮይነን ይምላኣለን እሞ ናብቲ ወደብ ከይበፅሓ ድማ ስርሐን ይዛዝማ። እዘን ናይ ኩናት መራኽብ ናይ ነዳዲ ቦጣት ዓብ ናይ ፅዕነት ክፍሊ ዝኾነ ንነዳዲ ንድርቑ ንብረትን ናይ ውልቀ ኣቕሓን ክህልወን ኣለዎም። 1 2 3 1 2 3 እዚ ኣብ ታሕተዋይ ክፋል ናይተን መራኽብ ዝግበር ምምላእ ናይ ነዳዲ ጋድማዊ ወይ ዝተተሓሓዘ ምምላእ ናይ ነዳዲ ተባሂሉ ይስመዕ። እዚ ኣዝዩ ሓደገኛ መስርሕ እዩ ዘለዎ። ምክንያቱ ክልተ ወይ ሰለስተ ጎኒ ንጎኒ ኮይነን ብናህሪ ዝጓዓዛ መራኽብ ሓደ ዝኾነ ፍጥነትን ሓደ ዝኾነ ጥንቀቐ ዝሓትት መስርሕን ክኽተላ ስለ ዘለዎን መብዛሕትኡ ግዜ እዚ መስርሕ ካብ ክልተ ክሳብ 10 ሰዓታት ይወስድ።

እዚ ኣብቲ ናይታ መርከብ እትውንኖ ዓቐንን ኣብቲ ፍጥነት ናይቲ ዝጭንጉዕ ዘሎ መሳርሕን እዩ ዝውከል። መብዛሕትኡ ግዜ እዚ ናይ ምምላእ መስርሕ ኣብ ራብዓይ ደረጃ እዩ ዝውድእ። እንተኾነ ሓደሓደ ግዜ እውን እቶም ኣባላት ጽፉፍን ዕውትን ስራሕ ንምስራሕ ኣብ ሓምሻይ ደረጃ ይበጽሕዮም።

ካልእ መመላእታ ዝኸውን ንብረት ንምብፅፃሕ ዝጠቅም ድማ እዚ ንትኩል ዝካየድ ምትሕልላፍ እዩ። እዚ ብሄሊኮፕተር ዝካየድ ምስራሕ ኮይኑ ነቲ ኣብታ ሓንቲ መርከብ ዘሎ ንብረት ወይ ነዳዲ ናብታ ካልእ መርከብ ከሰጋግሮ ከሎ ማለት እዩ። እዚ መስርሕ ዝምረፅ ተነቃፊ ንብረት ከም ኣፅዋር ክሰጋገር ከሎ እዩ።

እንተኾነ ንብዙሕ ዝዓቐኑ ነዳድን ንምስግጋር ኣይምረፅን እዩ። ንኣብነት እዛ ተሸካሚት ነፈርቲ ናይ ኩናት ዝኾነት መርከብ ኩናት ክሳብ 3 ሚልዮን ጋሎን ናይ ነፈርቲ ነዳዲ ክስከም ትኽእል። ንከምዚአን ዝኣመሰላ መራኸብ ብሄሊኮፕተር ነዳዲ ምምላእ ዘይከኣል እዩ። ናብዛ መርከብ ነዳዲ ከተመሓላልፍ እታ ነዳዲ እትምልእ መርከብ ጎኒ ጎኒ እዛ ናይ ኩናት መርከብ ብምቋም ንፍጥነታ ትመጣጠኖ። ብድሕሪ እዚ ብግቡእ ዝሰልጠነ ኦፐሬተር ናይ ርሕቀት መስመር ተኩሱ ብምዝርጋሕ ኣብ መንጎ ዘን መራኸብ ምትእስሳር ይፈጥር። ቱቦታት ድሕሪ ምዝርግሖም እዛ መላኢት መርከብ ናብቲ ናይ ዛ ነፈርቲ እትስከም መርከብ ቦጥ ነዳዲ ከተስግር ትጅምር። እዚ መስርሕ እናተኸየደ ክልቲአን እዘን መራኸብ ኣብ ሓደ ስራሕን ፍጥነትን ክህልዋ ኣለወን። ኣብ ኣዘዋውራ ወላ እውን እታ ዝነኣሰት ጌጋ ኣብ ሓደአን ምስ እትፍጠር ግጭት ከጋጥም ይኽእል ወይ እውን ኣብቲ ዝሰጋገር ዘሎ ነዳዲ ምፍንጣሕ ወይ ጌጋ ይጋጥም እሞ ብድሕሪኡ እቲ ነዳዲ ኣብዚ ባሕሪ ክፈስስ ይኽእል። ስለዚ ኣብዚ ናይ ምስግጋር መስርሕ ክኢላታትን ተመክሮ ዘለዎም ሰራሕተኛታትን እዮም ዝድለዩ። ኣብቲ ናይ ምምእዛንን ምዝዋርን ዝርከቡ ኣባላት ድማ ግቡእ ትዕዝብትን ጥንቃቐን ክገብሩ ኣለዎም። እዞም ኣባላት ናይዛ ኩናት መርከብ ቅድሚ ነቲ ዝተዋህቦም ነዳዲ ኣብ ጥቕሚ ምውዓል እዞም ነዚ ዝተመዙ ሰራሕተኛታት ንመፈተኒ ዝኸውን ነዳዲ ቆንጭሎም ብምውሳድ ክምርምርዎ እዮም ዝረኣዩ። ምክንያቱ ነዛ ናይ ኩናት መርከብን ነተን ፅዒናተን ዘላ ነፈርትን ዝኾነ ዘይተሓወሶ ፅሩይ ነዳዲ ጥርሖም ዝቕበሉን ዝመልእዎን። እዚ ብጥንቃቐ ዝግበር ምስግጋር ናይ ነዳዲ ኣብ ዓበይቲ ውቅያኖሳት ቀሊል ክኸውን ይኽእል እዩ። እንተኾነ እዚ ኣብ ዕምቆት ዘይብሉ ማያት ኣዝዩ በዳህ እዩ። ነቲ ናይ ምፅዓን መስርሕ ንምድላው መራሕ ናይታ መርከብ ምስቲ ንመራኸብ ብሓደ መገዲ ዘመሓላልፍ መስመር ዘሎ ወኪል ናይቲ ወደብ ቅድሚ እታ መርከብ ምምፃእን ናይ ምፅዓን መስርሕ ምጅማራን ክዘራረብ ኣሎ። እቲ መስርሕ ድማ ብዘይ ዘናኣሽቱ ላቐባ ዝኾነ ጃለቡ ኣይከውን እዩ። እዘን ጀላቡ ብፍሉይ ንመራኸብ መዳቕሶ ንምሃብ ተባሂለን እየን ተማሂዘን። ነታ መርከብ ብዘይ ዝኾነ ሓገዝ ብገዛእ ርእሰን ብምድፋእ ናብቲ ወደብ ከፀግዓ ይረኣያ። እዚአን ብፍላይ ኣብ ፀቢብ ካናለ ኣዝየን እየን ጠቐምቲ።

0: ሰላም ከመይ ፀኒሕኩም ዝኽብርኩም ተኸታተልቲ ኣብዚ ናይ ሎሚ ሒዝናዮ ዘለና መደብ ንማሕበር ነርስ ኤርትራ ዘተኮረ ክኸውን እዩ። ነዚ ልዒልናዮ ዘለና ርእስቲ መብረክበና ብስቱድዮና ዓዲምናዮ ዘለና ኣቶ ኤፍሬም ዝብኣይ ፕሬዚደንት ማሕበር ነርስ ኤርትራ እዩ። ኣቶ ኤፍሬም ናብ ስቱድዮና ኳዕ ድሓን መፃኻ።
1: ይቀኒለይ ኣዲብ፣ ብመጀመርያ ነዚ ቅድል እዚ ስለ ዝሃብኩምኒ ብስመይን ብስም ማሕበር ነርስ ከመስግን ይፈቱ።
0: ይቀኒልና ከምዚ ክጠቕሶ ፅናሕኩ ብዛዕባ ማሕበር ነርስ ኤርትራ ዘተኮረ የትናህና ትሕዝቶ ናይ ሎም እሞ እስከ ብዛዕባ ነርስ ከም ሞያ እንታይ እዩ? መን እዩ ነርስ ዝበሃል? በዚ ክንጀምሮ
1: ፅቡቅቲ ሕቶያ ነርስ ዝበሃል ነርስ ዝብል ቃል ካብ ኒትሮስ ዝብል ቃል ዝመፀ ካብ ላቲን ዝመፀ ኮይኑ ነርስ ምባል ማለት ምምጋብ ምኩስኳስ ምክልኻልን ምክንኻልን ማለት እዩ። ካልኣይ ነርስ ናይ ሓንቲ ስድራ ቤት ወይ ከዓ ናይ መላእ ሃገር ካብ ሕማም ዝከላኸል ሕማም ዝመፀ ከዓኒ ዝሕክም ሰብኣዊ ርህራሂ ተደጊፉ ዝሕክም ነርስ ማለት እዩ። ካልእ ነርስ ድሕነትን መሰልን ናይ ህዝቢ ዝሕሉ 24 ሰዓት ካብ ሕሙም ዘይፈለ በዓል ሙያ እዩ ማለት እዩ። ሕጂ ነዚ ንምድራቅ ሕጂ ነርስ ኣብ 4 ፒላርስ ከፍ ኢልና ክንሪኦ ንኽእል ኢና። ነርስ እንድሕር ኢልና ስነ ፍልጠትን ኣርት ብሓንሳብ ኣጣሚሩ ዝሰርሕ እዩ ማለት እዩ። ስነ ፍልጠት ክንብል ከለና ኩሉ ነርስ ዝሰርሖ ስራሕ ብምርምርን ብምርትዖን ዝተሰነየ ይኸውን ማለት እዩ። እዚ ሓደ ስነ ፍልጠታዊ የብሎ ሓደ ነርስ ኣርቲ እዩ ወይከዓ ነርስ ከዓ ኣርቲስት እዩ ንብሎ ንሕዳእ ኮና ኣብ ልዕሊ እቲ ዝህቦ ሳይንሳውን ወይ ከዓ ስነ ፍልጠታውን ስራሕ ስቓይ ሕሙም ይርዳእ፣ ጭንቀት የወግድ፣ ተስፋ ንዝቆረፁ ሕሙማት ከዓኒ ተስፋ የሰንቕ ማለት እዩ። ሓደ እዚ እቲ ፒላር ናይ ነርስ እዩ ማለት እዩ። ካልኣይ ነርስ ዓንዲ ሕቆ ኣገልግሎት ጥዕና ኢና ንብል። እንታይ ማለት እዩ ዓንዲ ሕቆ ኣገልግሎት ጥዕና ክንብል ታ ኮና ካብታ ንእሽተይ ትካል ጥዕና ሄል ስቴሽን ወይከዓ እዛ መደበር ጥዕና ጀሚርካ ክሳብ መወከሲ ሆስፒታላት ብዘይ ነርስ ስራሕ ክሰርሕ ወይከዓ

0: ክቕፅል ኣይክእልን እዩ። ንኣብነት ሓደ ሰብ ብዝተፈላለየ ሕማም ወይከዓ ብሓደጋ ዓንዲ ሕቆ ድሕር ሓሚሙ ክንቀሳቀስ ኣይክእልን እዩ። ነርስ በዚ ደረጃ እዩ ዝምሰል ማለት እዩ። ንሓደ ትካል ጥዕና ዓብይ ይኹን ንእሽተይ እቲ ቀንዲ ዓንዲ ሕቆ ነርሲ ማለት እዩ። እዚ ካልኣይ ምጥባቕን ምምውጋትን ማለት እዩ። ተቐዳመይቲ ነርስ ትብሎ ወይከዓ ነርስ ሽሙ ትፅውዖ ንሕሙም ዝጠቕነቶም ብሰንኪ ሕማም ክጣበቑ ወይከዓ ብዝዓመሰሎም ክዛረቡ ዘይክእሉ ነርስ ኣብ ጎኖም ኮይኑ ጠበቃ ይኮኖም ማለት ንኣብነት ጌጋ መድሃኒት ከይወስዱ ዝከለኸል ነርሲ ዝኾነ ናይ ኣሰራርሓ ፀገም ኣጋጢሙ ከይጉድኡ ዝከታተል ነርሲ ማለት እዩ። ሕጂ ነርስ እዚ ዝኣክል ምጥባቅ ናይ ሕሙም ይሰርሕ ማለት እዩ። ኣብ መወዳእታ ነርስ ምስ ሕሙም ጥራሕ ዝሰርሐ ዘይኮነ ብመጀመርያ ምክልኻል ይጥዕና ሓቀ ጥዕና ተኸላኺሉ ሕብረተሰብ ጥዑይ ንክኸውን ይሰርሕ። እንድሕር ሓሚሙ ከዓ ንቁልጡፍ ዝኾነ ስጉምቲ ወሲዱ ከምዝሓዊ ይገብር። ሓፈሻ ጥቕልል ኣቢልና ክንሪኦ እንድሕር ዳኣ ኹና ነርስ ካብ ደቂ ሰባት ካብ ቅድመ ጥንሲ ጀሚሮም ክሳብ ሕልፈተ ሂወት ምስ ነርስ ኣለዎ ማለት እዩ። ኣገልግሎት ነርስ ዝረኽቡ እዮም ማለት እዩ። እዚ ላይፍ ሳይክል ዝበሃል ቆልዓ ሰብ ካብ ቅድሚ ጥንሲ ኣትሒዙ ክሳብ ግዜ ሕልፈተ ግዜኡ እዚ ናይ ዑደት ናይ ሂወት ይበሃል። ኣብዚ ዑደት ሂወት እዚ ነርስ ኣሎ ማለት እዩ። ዋላ ሓደ ሰብ ድሕር ሞይቱ ዝገንዞ ነርስ እዩ። ሕጂ ነርስ ብሕፅር ዝበለ ብከምዚ ጌርና ክንገልፁ ንኽእል ኢና ማለት
1: እዩ። ከም ሓቂ ቀሊል ሞያ ኣይኮነን ሞያ ኣለይቲ ሕማት ወይ ነርስ። ስለዚ ባህርያት ወይ ብሉፅ ባህርያት ንብሎ ኣሎ ዶ ኣብ ሞያ ናይ ነርስ ወይ ሞያ ኣለይቲ ሕማት?
0: ልክ እዮም። ሕጂ ኣነ ነርስ እየ ምባል ጥራሕ ኣይኮነን፣ ነርስ ዘብለካ ብሉፅ ስራሕ ካ ክትስራሕ ትክእል ኣለካ። ብዙሓት ብሉፅ ዘብልዎን ሓደ ነርስ ስራሓት ኣለዉ። ገለ ካብኦም ሓደ 5-6 ንምጥቃስ፣ ተቐዳማይ ርእሰ ተኣማንነት። ሓደ ነርስ ብሉፅ ክትብሎ ንሕዳ ኹንካ ርእሰ ተኣማንነት ክህልዎ ክህሎ ኣብ ሞዩ ብቕዓት ክህልዎ ክኽእል ኣለዎ። ሕጂ ብቕዓት ኣለዎ ክትብል ንድሕር ዳኣ ኮንካ ርእሰ ተኣማንነት ኣለዎ ክትብሎ ንድሕር ዳኣ ኮንካ ብቕዓት ክህልሎ። ብቕዓት ካ ከምንታይ እዩ ዝመፅእ? ካብ ፍልጠት እዩ ዝመፅእ። ሓቀ ሕጂ ሓደ ነርስ ሞዩ ኣብ ምምዕባል እንድሕር ይሰርሕ ኣሎ ኮይኑ ለይትን መዓልትን እዚ ነርስ እዚ ርእሰ ተኣማንነት ኣለዎ። ዋላ ኣብ ፅንኩር ኩነት እውን እንተኾነ ነብሱ ኣህዲኡ ሕሙም ይሕክም ማለት እዩ። እንድሕር ዳኣ ነርስ ርእሰ ተኣማንነት ዘይብሉ መጀመርያ ሕሙም ምስ መፁ እቲ ነርስ እዩ ዝርበሽ። እቲ ነርስ ድሕር ተረቢሹ ካ ሕሙም ክሕዋ ኣይክእልን። ሕጂ ሓደ ነርስ ዝበሃል ርእሰ ተኣማንነት ዘለዎ ነብሱ እንታይ ይብሉ ብእንግሊዛውያን እንታይ ይብሉ? ሓደ ነርስኒ ስቲዲ ማይንድ ኩል ማይንድ ኤንድ ስቲዲ ሃንድ እንታይ ትበሃል? እዚኣ ሓንጎሉ ክረጋ ኣለዎ፣ ኢዱ ግን ክንቀሳቀስ ክኽእል ኣለዎ። እዚ ዝገብር ሓንጎሉ ረጊኡ ሕሙሙ ዝሕክም ርእሰ ተኣማንነት ዘለዎ ነርሲ። ርእሰ ተኣማንነት ከዓ ነብስካ ከምዕባይ ዝመፅእ ማለት ብትምህርትን ብፍልጠትን ነብስካ ከምዕባይ ዝመፅእ እታ ካልእቲ እሙን ምኻን ማለት እዩ። ኣብ ርእሲ እቲ እስኻ ተኣምኖ ኣምላኽካሲ ናብ ሕክምና ክትመፅእ ከለካ ኣሚንካዮ ነቲ ነርሲ ኢኻ ትመፅእ ዘለካ። ብሕጂ ብኣንፃሩ ከዓ እቲ ሓኪም ከ እንተኮይኑ ነርስ ከ እንተኮይኑ ክፀንሐካ ኣለዎ ዝያዳ እሙን ኮይኑ ክፀንሐ ኣለዎ። ሕጂ እሙን ዘብሎ እንታይ እዩ? ንሞይኡ እሙን ክኾን ኣለዎ፣ ንሕሙማቱ ከዓ እሙን ክኾን ክኽእል ኣለዎ። ሕጂ ንድሕነት ሕሙም ጠጠው ከም ዝበለ ዘረጋግፅ እሙን ክኾን ኣለዎ እምነት ማለት ድሕርቲ ሕሙም እምነት ኣንቢሩልካ ስኻ ዝያዳ እሙን ኮንካ ፅናሕ። ሕጂ ብሉፅ ነርስ ንብሎ እሙን ንሞይኡ እሙን ንሕሙማቱ ማለት እዩ። ሳልሰይቲ ሕጂ ሕክምና ከም ንፈልጦ ናይ ጉጅለ ናይ ጉሩፕ ስራሕ ወይከዓ ቲም ወርክ እዩ ሕክምና። ሕጂ ኣብቲ ነርስ ምስ መን ክሰርሕ ይክእል ኣለዎ? ከም ንፈልጦ ምስ ሓኪም ዝሰርሕ፣ ምስ ፋርማሲስት ዝሰርሕ፣ ምስ ላባራቶሪ ዝሰርሕ፣ ምስ ናይ ፅሬት ዝሰርሕ፣ ምስ ወርድያ ዝሰርሕ። ሕጂ ነርስ ኣብዚ ናይዛ ቲም እዚኣ ናይዛ ጉጅለ እዚኣ ቀላሲ ማለት እዩ። ስለምንታይ ነዚኦም ኣዋሂዱ ንኣብነት ኣብ ሆስፒታል ድሕር መፂኻ ሜትሮን ኣሎ። ሕጂ ናይ ቴክኒካል ወይ ከዓ ናይቲ ቴክኒክ ስራሕ ዝቋፃፀር ኣብ ሆስፒታላት ነርሲ ሜትሮን እዩ። እቲ ሜዲካል ዳይሬክተር ኣይኮነ ኳሊቲ ዓይነት ዝወሃብ ኣገልግሎት ንፅርነት ዝከታተል ነርሲ ሜትሮን እዩ። ሜትሮን ከዓ ነርሲ ማለት እዩ። ሕጂ ነዞም ኩሎም እዚኦም ዝቕልሶም ኣድማዕ ስራሕ ንክሰርሑ ዝገብሮም ነርሲ ሕጂ ነርስ ኮላቦሬቲ ወይ ከዓ ኣተሓባባሪ ማለት እዩ። ሳልሳይ ንፉዕ ሰማዕ። ሕጂ እንታይ እዩ ሕሙምካ መፅኡ ብልክ ፅኒ ኢልካ እንተዘይሰሚዕካየት ናቱ ጥርዓን ኣብ ምንታይ ክትወፅእ? ኣብ ጌጋ ነፀርታ ክትበፅሕ ነጌጋ ነፀርታ እንድሕ በፅሕካ ካ ትህቦ መድሃኒት ከዓ ዘይትኽክል ክኾን ይል። ሕጂ WHO ነዚ እንታይ ሪኮመንድ ገይርዎ 80-20 ሕሙምካ 80 ሚእታዊት ሕሙም ኢሉ ዝዛረብ 20 ሚእታዊት ኻስኻ ነቲ በለካ ሕቶ ክትሓቶ ትኽእል ወይ ከዓ ጉቡእ መልሲ ክትቦ እንድሕር ኮንካ 20 ሚእታዊት ጥርሓ ክዛረብ ዘለካ። ሕጂ ኣብ ክንዲ ንፉዕ መዳራይ ነርስ ኳሊቲ ዘለዎ ነርስ ወይ ከዓ እቲ ብሉፅ ነርስ ንብሎ ንፉዕ ሰማዓይ ክኾን ኣሎ። እንድሕር ሰሚዕካ ኢኻ ፀገም ናይቲ ሕሙም ክትርዳእ

0: ኣትክል ካልእ እንታይ ዝበሃል እዚ በሊሕ ተዓዛቢ ወይ ከዓ ንፉዕ መስተውዓል ክኸውን ኣለዎ። ነርስ እንታይ ይብለካ? ተራ ሰብ ዘይርኦ ኣብቲ ሕሙም ዝረአ ምልዋጣት ብኣጋ ኣለልዩ ሓደጋ ቅድሚ ምውፅኡ ወይ ከዓ ናብ ዝኸፈአ ደረጃ ቅድሚ ምውፅኡ ስጉምቱ ዝወስድ እዩ። እንድሕር ደኣ እቲ ሕቡእ ነገር ወይ ከዓ እቲ ክካልእ ተራ ሰብ ክሪኦ ዘይክእል እንድሕር ደኣ ነርስ ዘይርኢ ኮይኑ ነርስ ኣይኮነ። ስለምንታይ ተራ ሰብ ኢኻ ትቅየር ዘለካ ማለት ሕጂ ነርስ ዝበሃል በሊሕ መስተውዓሊ ንሕሙሙ እንታይ ዝበሃል ክሪቲካል ንሕሙሙ ዝርኢ ገና ንእሽተይ ምልዋጣት ኣብቲ ሕሙም ክመፅእ ከሎ ቀልጢፉ ስጉምቱ ዝወስድ እቲ ብሉፅ ነርስ ንብሎ ማለት እዩ። ካልእ ከም ትፈልጦ ኣብ ምምዕባል ዝርከባ ሃገራት ናይ ሪሶርስ ፀገማት ኣለዎ። ንኣብነት ናይ ዓቕሚ ሰብ፣ ናይ ናውቲ ሕክምና፣ ናይ መድሃኒት ፀገም ኣለዎ ኣብ ሙሉእ ዓለም ኣብ ምምዕባል ዝርከብ ሃገራት። ሕጂ ነርስ ብቑዕ ወይ ከዓ ብሉፅ ነርስ ዘብለካ ብውሕድ ሪሶርስ ብውሕድ ዓቕሚ ብሉፅ ስራሕ ክሰርሐ ከለካ ማለት እዩ። ሕጂ ግዚኡ ዓቕሙ ገንዘቡ እዚ ናውቱ ገለ መለ ብውሕድ ዓቕን ብሉእ ስራሕ ዝሰርሕ እዚ ነርስ ንብሎ ማለት እዩ። ካልእ እዚ ተቆፃፀራይ ነርስ ሱፐርቫይዘር ማለት ተቆፃፀራይ እንታይ ማለት እዩ? ኣብታ ትካል ጥዕና ዝወሃብ ንጥፈት ናይ ሓኪም ይኹን ናይ ፋርማሲ ስራሕ ይኹን ናይ ላቦራቶሪ ይኹን ንሕሙም ስጋብ ዝኾነ ግዜ ንዚ ኩሉ ዝቆፃፀር ነርስ እዩ። ሕጂ ነርስ ብሉፅ ነርስ ትብሎ ኣብቲ ከባቢኡ ዘሎ ኣብታ ዘለዋ ትካል ጥዕና ዝቆፃፀር ማለት እዩ። ካልእ ዘይሻራዊ እዚኣ ፀቂጥና ንዛረበላ ሰብ ብባህርኡ ሻራ ክህልዎ ክእል እዩ ወላ ኣብ ሂወትካ ከምኡ እዩ። ነርስ ኮንካ ኣብ ስራሕ ምስ መፅእካ ጋውንካ ምስ ትኸደንካ ግን እቲ ናትካ መፂ ዘሎ ናባኻ ክሕከም መፂ ዘሎ ድሕረ ባይትኡ ብዘይገድስ፣ ሃይማኖቱ ብዘይገድስ፣ ዓልቱ ብዘይገድስ እቲ ዝግባእ ኣገልግሎት ክትቡ ክትክእል ኣለካ። ሻራውነት ኣብ ደጊኻ ድለካ ክትገብር ትክእል። ኣብ ትካል ጥዕና መፂካ ግን ኩሉ ሕሙም ንዓኻ ሓደ እዩ ማለት እዩ። እዚኣ ቀንዲ ክንፀቕጠላ ዘለናና ካልእ ሓላፍነት ዝስምዖ እዩ። ትብሉፅ ነርስ እንታይ ማለት ይመስለካ? ፅቡቅ ሰሪሕካ ክትምጎስ ትደሊ እንከይ ኣብ እናሰራሕካ ከለካ ፀገማት ተጋጢሙ ካብቲ ፀገም ክትሃድም ኣይኮነን። ብቑዕ ነርስ ዘብሎ ንኩሉ ሓላፍነት ዝወስድ እዩ። ክትሰርሕ ኢኻ እንዳሰራሕካ ከለካ ዕውቲ ኩሉ ሸዓት ከይድ ከይዳ ፀገማት ተጋጢሙካ ሓላፍነት ክትወስደሉ ክትክእል ኣለካ። እዚ ብሉፅ ነርስ ዘብሎ ካብቲ ሕማቅ ክትሃድም ኣብቲ ፅቡቅ ከዓ ነየ ክትብል ዘይኮነ ብሉፅ ነርስ ዘብሎ እዚ ማለት እዩ። እዚ ብዙሕ ነገራት ኣሎ። ንግዜኡ ግን እዚአ ኣክላ ንክእለ
1: ፅቡቅ ኣበርክቶ ከነርስ ገለገለ ከዋ ክትጠቕሶ ፀኒሕካ እንዲካ ተይፍርም ግን እስኪ ብልክዕ ተኣበርክቶ ናይ ነርስ ኣብ ትካል ጥዕና እስኪ ኣብነት እንዳሃብካ ክትገልፀልና
0: ከምዛ ክብለካ ፀናሕኩ። ሕጂ ነርስ እቲ ዓንዲ ሕቁ ናይ ትካል ጥዕና ድሕርዳ ኢልናዮ ባይ ዘወይ ነርስ ዝኣላይ ሕሙም እንታይ ዝበሃል ፊልድ እዚ ፊልድታት ኣለዎ። ሓደ ይኮነ ነርስ ንኣብነት መወልዳ ነርስ ኣሎ፣ ኣነስቲዚያ ነርስ ኣሎ፣ እዞም ናይ መደንዘዝ ነርስ ናይ ኦፕታልሚክ ነርስ ናይ ዓይኒ ነርስ ኣለዎ፣ ናይ ስነ ኣእምሮ ነርስ ኣለዎ፣ ናይ ኢመርጀንሲ ንበይኑ ዝተማሃሩ ነርሳት ኣለዉ። እዚኦም እንታይ እዮም ዝገብሩ ዘለዎ ኣብ ዝትካለ ጥዕና ሕልፍሕልፍ ኢለ ነዚኦም ፅቡቅ ኣለካ እንታይ ኣበርክቶኦም ኣብቲ ክሳይ ንድሕዳ ኢና። ሕጂ መደንዘዝ ነርስ ንውሰድ። መደንዘዝ ነርስ መጀመርያ ሓደ ንመጥባሕቲ ክመፅእ ከሎ ሓኪም መጥባሕቲ ኢሉ ይምድበሎ ንሕክምና ክመፅእ ሽዑ መን እዩ ዝሪኦ? ኣንስተሲስት ነርስ እዩ ዝሪኦ። እዚ ነርስ እዚ እንታይ ይብል? ልቡ ከመላ፣ ሳንቡኡ ከመሎ፣ ፀቕጢ ደሞ ከመሎ ኩሉ ርዩ እዚ ንመጥባሕቲ ፊት ይኸይበሎ ሓኪም ናብ መጥባሕቲ ኣእትወን። እዚ ተራናዩ ነርስ እዩ ማለት እዩ። ኣብ መጥባሕቲ ክፍሊ ምስ ኣተወ ከዓኒ ቃንዛ ከይተሰምዖ ፒስፉል ማለት ቃንዛ ከይተሰምዖ ሪላክስ ማለት ነፃ ኮይኑ ብዘይ ቃንዛ ከይተሰምዖ ሙሉእ ሰዓት ኩን ክልተ ሰዓት ብዘይገድስ ክውድእ እንድሕር ዳኣ ኮይኑ ደቂቕ ትዕዝብትን ስራሕን ሓላፍነትን ናይቲ ኣንስተዝያ ነርስ እዩ ማለት እዩ። እዚ ሓደ ናይቲ ኣንስተዝያ ነርስ ናብ መወልዳ ነርስ ልምፃእ መወልዳ ነርስ ካብ ቅድሚ ሕጂ ክትትል ጥንሲ ጥራሕ ይኮነ ዝበሃል ዘሎ ክትትል ካብ ቅድሚ ጥንሲ ክጀምር ዘሎ ካብ ቅድሚ ጥንሲ ኣትሒዙ ኣብ ግዜ ጥንስን ኣብ ግዜ ሕርስን ድሕር ሕርስን ዝከታተል ነርስ እዮ። ሙሉእ ሃገር ከትካ ስጋብ ኩርናዕ ናይ ዶብ ናይ ኤርትራ ነርስ እዩ ነዚ ኩሉ ናይ ሕርስን ጥንስን ስራሕ ትሰርሖ ማለት እዩ። ካልእ ናይ ክታበት እዩ ክታበት ሕጂ ኤርትራ ደረታ ነፊሓ ትዛረበሉ ዘላ ዝሸፈነ ክታበት ኣብ ኣፍሪቃ ልዕሊ 95 96 ካቨሬጅ ሚእታዊት ይኸይድ ዘሎ እዚ ብቐንዱ ነርሳት እዮም ሰሪሖም ብቐንዱ ክታበት ዝህበሉ ሓደ ኣካል ናይ ሕክምና የለን ማለት እዩ። ካልእ እቲ ንምክሐሉ ሞታ ዴታትን ዕሸላትን ድራስቲክ ካሊ ንታሕቲ ወሪዱ ኢልና ንምክሐሉ ዘለና ሕርስን ጥንስን ብክኢላ መወለዳን እዩ ዘካየ። ካልእ ናብ ሳይኪያትሪክ ንኽእል እዞም ናይ ስነ ኣእምሮ ሓካይም ቀደም እዞም ስነ ኣእምሮ ሓካይ ነርሳት ቅድሚ ምምፅኦም ኣስመራ እዛ ናይ ቅድስቲ ማርያም ጥራሕ ነይራ ካብ ርሑቕ ቦታ ናይ መጓዓዝያ ፀገም ናይ ገለ ኣብዚ መፅኦም ዝሕከሙ ነይሩ። ዳሕራይ ከዓ ንፎሎ ኣፕ ምክትታል ካብ 3 ወርሒ ድ 4 ወርሒ ናብዚኦም ዝመፁ ነሮም። እዚኦም ሳይካትሪክ ነርስ ወይከዓ ናይ ስነ ኣእምሮ ነርስ ምስ ተማሃሩ ግን ዝኾነ ትካል ጠና ኣብዚ ሃገር ዚ ሕጂ ብስነ ኣእምሮ ክኢላ ነርስ እያ ትሕከም ዘላ ናብ ኣስመራ መምፃእ ተሪፉ እዩ ማለት እዩ። ኣብዚ እንታይ እዮም ዝገብሩ ሕጂ በጀካ ንሕሙም ኣብ ሆስፒታል ምስ መፅእ ኣገልግሎት ምሃብ ኣብ ሕብረተሰብ ወሪዶም ስነ ኣእምሮ ሕማም ክትከላኸሉ ከምትኽእል ካብ ዝኾነ ኣወለፍቲ ነገር ካብ ጭንቀት ካብ ገለ ሰብ ክእለ ከም ዘለዎ እንድሕር ሕሙም ሓሚሙ ከዓ ከም ኩሉ ተራ ሕማም ከዓኒ ኣብ ትካል ጥዕና መፅኡ ክሕከም ከም ዝኽእል ናይ ምግባር እዞም ሳይካትሪክ ነርስ ዝገብርዎ ዘለዎ ተራ ብቀሊሉ ዝስራዕ ኣይኮነን። ካልእ እዚ ናይ ዓይኒ ሆስፒታል እዩ፣ ናይ ዓይኒ ነርሳት እዮም። ከም ትፈልጦ ብርሃን ዓይኒ ጥሕ ኣብዚ ሃገር ናይ ዓይኒ ኣገልግሎት ነ ሕዚ ዝኾነ ኩርና ናይዚ ሃገር ኪድ መጥባሕቲ ከይተረፈ ብነርስ ኣብ እንታይ ዝበሃል ኣብ ዞባታት ይካየዳሉ። ሕጂ እቲ ታስክ ሽፍቲን ሕጂ እንታይ ዝብል ዘሎ ዳብሊኤች እቲ ሓኪም ዝሰርሖ ሱ ነርስ ክሰርሖ ይኽእል እዩ። ሕጂ ናና ሕርሲሲ ሓኪም ጥሕ መጥባሕቲ ዝገብሩ ዘሎ ኣብ ካልእ ኣፍሪቃ ሕጂ ነርሳት ሚድዋይፍ እዞም መወልዳ ነርስ እዮም መጥባሕቲ ዝገብሩ ዘሎ። ሕጂ እዚ ናይ ዓይኒ ከዓኒ እዚ ዑረት ንምጥፋእ ዝብል ፖሊሲ ሒዝዎ ዘሎ ሚኒስትሪ ጥዕና ሕጂ ነዚ ዘቀላጥፉ ዘለዉ እቶም ኦፕታልሚክ ነርስ ወይከዓ ናይ ዓይኒ ነርስ እዮም። ናይ መወዳእታ እዞም ኢመርጀንሲ ነርስ ዝበሃል ኣለዉ ኣብዘን ዓበይቲ ሆስፒታላት ንሓደጋ ጥራሕ ንውፅዑ ጥራሕ ዝሕግዙ ፍሉይ ክእለት ሒዞም ብዲግሪ ዝተመረቑ ነርሳት ኣለዉና ማለት እዩ። ሕጂ እንድሕር ድኣ ብዛዕባ ሞያ ነርስ ክንዛረብ ኮና ውዒልና ውን ክንሓድር ንስለ ንኽእል ነርስ ዘይሰርሖ ስራሕ የለን ዓንዲ ሕቆ ናይ ትካላት ጥዕና እዚ ሕጂ ኣነ ድብሎ ጥራሕ ዘይኮነ ብዓለም ደረጃ ዝረበሉ እዩ ነርስ ዓንዲ ሕቆ ናይ ትካል ጥዕና እዩ። ብዘይ ነርስ ከዓ ዝኸይደ ትካል ጥዕና የላን ማለት እዩ።
1: ከምዚ ዝጠቀስካዮ ኣቶ ኤፍሬም እቲ ኣበርክትኡ ኣዝዩ ልዑል እዩ ሞ ስለዚ እስኪ ናብቲ ማሕበር ንምፃእ ሕጂ ማሕበር ነርሲ ኤርትራ መዓሲ ተመስሪቱ ከመይ ክፀኒሑ ትገስጋሱ?
0: እወ ማሕበር ነርሲ ኤርትራ መጀመርና ፅነት ይገርመካ ተመስሪቱ ብ14 ነሓሰ 1992 ቅድሚ ማሕበር ነርሲ ተመስረተ ማሕበር ኣብዚ ሃገር የለን። እዞም ሕጂ መፂኦም ዘለዉ ናይ ሕክምና ማሕበራት ኣብዚ ቀረባ ግዜ እዮም ተመስሪቶም። ሕጂ ሽዑ ክምስረት ከሎ እዚ ማሕበር እዚ ነፃ ዘይመንግስታዊ ትካል ኮይኑ መዓት ነርሳት ጠርኒፉ እዩ ተመጊሱ ማለት እዩ። ብዙሓት ነርሳት ጠርኒፉ ተመጊሱ ሕጂ ክብገስ ከሎ ዓላማታት ነይሮዎም። ክብገስ ከሎ ሓደ እንታይ እዩ ልዑል ናይ ስራሕ መንፈስን ንቕሓትን ላዕለዋይ ደረጃ ሞያ ስነ ምግባርን ዘለዎ ነርስ ንምምፃእ፣ ካልኣይ ከዓ ሞያ ነርሲንግ ንምምሕያሽ ምስ ከምኦም ዳመሰሉ ተመሳሳሊ ዕላማ ዘለዎም ኣካላት ውህደት ንምፍጣር፣ ሳልሳይ ምዕባለን ክብርን መሰላትን ነርሳት ንምሕላውን ንምድንፋዕን፣ ራብዓይ እዋናዊ ምዕባለ ጉዳያት ጥዕና ነርሲንግ ምስፋሕን ከምኡውን ኣብ መንጎ ኣባላት ተመክሮ ናይ ምልዋጥ ምቹእ ባይታ ወይ ናይ ስራሕ ባይታ ምፍጣር ኢሉ ተበጊሱ። ብዛዕባ ሞያ ነርሲንግ ዝምልከቶ ተወሳኺ መፅናዕትታት ምርምርን ምግባር ነርስ ኣብ ጥቃ ሕሙም ኮይኑ ኣልያ ክገብር ጥራሕ ዘይኮነ ምርምርን መፅናዕትን ንክገብር ንምትብባዕ ኢሉ ተመስሪቱ። ኣብ ተመሳሳሊ ዕላማ ምስ ዘለዎም ኣህጉራውያን ናይ ውሽጢ ሃገራውያን ጥራሕ ዘይኮኑ ኣህጉራውያን ከምዚ ኣይሲኤን ዝበሃሉ ሃገራዊ ማሕበር ኢንተርናሽናል ነርስ ካውንስል ዝበሃሉ ምስኣቶም ክሳብ ዝቀረባ ግዜ ኮንታክት ነርናይ ናይ ሓሳባት ምቅያር ገለ ነይሩ እዩ። ኣብ መወዳእታ ኣብ ሕብረተሰብ ሙያን ነርሲንግ ንነርሳትን ዘለዉ ተፈላጥነት ክብ ምብባል ሓበራዊ ረብሓታቶም ንምሕላው ሕጂ እዚ ረብሓታት ሒዙ ተበጊሱ። ሕጂ ኣብቲ መጀመርያ ፅቡቅ ዝኾነ ስራሕ እዩ ተሰሪሑ። ኣነ ዝከረኒ ዞባታት ከለና እቶም ኣካየድቲ ስራሕ መፅኦም ስልጠናታት ይቡና ነይሮም። ኣነ ኮምፒተር እዚ ከይተረፈ ኮምፒተር መጀመርያ ክዝመፀሉ ግዜ ሲ ነርሲንግ ነሩና ነርሲንግ ኣሶሽት ነሩና ብዙሕ ስራሕ ሰርሕ ነይሩ። ኣባላቱ ንደገ እንዳሰደደ ናይ ተመክሮ ምለዋጥ ይገብር ነይሩ። ብጣዕሚ ሓያል ተጣባቂ ነርስ ነሩ እዚ ማሕበር ነይሩ። ኣብዚ ቀረባ ግዜ ካብ 2016 ክሳብ 2026 ጠቕላላ ስርሑ ጠጠወሉ እቶም ዝነበሩ ኣካየድቲ ስራሕ ብዘይተፈልጠ ምክንያት ን10 ዓመት ተጠባቢሎም ሞ ኣባላቱ ፋሕፋሕ ኢሎም ንሕና ሕጂ ኣብ ኣብ ወርሒ 3 ናይዚ ዓመት እዚ ሓፍሻዊ ምርጫ ተገይሩ ፀቕጥም ዝበዝሖም ምርጫ ገይሮም ንሕና ተመሪፅና ኣለና። ሕጂ ቀንደ ዳሕራይ ክንሪኦ ኣለና ተስራሕና ከም ብሓድሽ ነቲ ማሕበር ንምብርባር ተበጊስና ኣለና ማለት እዩ።
1: ሕራይ ስለዚ ሓፈሻዊ ጉባኤ ተካይዶስ ተመሪፅኩም ኣለኹም ሞ እንታይ እንታይ ስራሕ ጀሚርኩም ኣለኹም?
0: እወ ሕጂ ስራሕ ትጀመርናዮ ገና ውሕድ እንድዩ ተቐዳመይቲ ክንገብራ ላ መሪፅና ዘለና ዋላ ጀሚርናዮም ዘለና ኣባላትና ዳግመ ክንምድቦም ክንክእል ኣለና። ሕጂ ኣብ ዞባ ማእከልን ኣብዘን ዓበይቲ ሆስፒታላት እንዳ ዓይኒ እንዳ ሳይኪያትሪ ኦሮታ ሓሊበት ገለመለ ኩሎም እዚኦም ወዲብና ኣለና ኣብኡ ወኪል ገይርና ኣለና ማለት እዩ። حجب زوح شعاته خاني نبتنت

0: ሓሙሽተ ዞባታት ኬድና ነቲ ኣባልና ኣብዚ ሃገር ዘሎ ኣባል ክንውድቦ ክንክእል ኣለና ባይ ዲፎልት ኩሉ ኣብዚ ሃገር ዘሎ ነርስ ኣባል ሕዚ ንኣብነት ንድሕር ኣባላትካ ዘይጠርኒፍካ ማሕበር ኢና ክትብላ ይትክእልና እታ ቀዳመይቲ ሕጂ እዛ ዓመት እዚ ቀዳመይቲ ዓመትና ወሲናያ ዘለና ኣባላትና ንምጥርናፍ እዩ ብድሕሪኡ እንታይ ኢና ክንገብር ንሪኦ ኣብዚ ሆስፒታላትና ንሪኦ ብፍላይ ኣብዚ ዓበይቲ ሆስፒታላትና ንሪኦ ፀገማት ኣሎ ሓደ ካብ እዚ ናይ ምብሃል ፀገም እዩ እስኻ ሕጂ ብነርሲ ኢኻ ንፉዕ ኢኻ ሓያል ኢኻ ገለ እንድሕር ኣፕሮች ኣቀራርባኻ ድሕር ንሕሙም ከዓኒ ቅድሚ መድሃኒት ምጅማርካ ብናትካ ኣቀባበላ ኢኻ ፍርቂ ሕማሙ ተብሎ ሕጂ ፀገማት ኣብ ኣቀባበላ ገለ ሕጂ እዚ ኢንተርፐርሶናል ኮሚኒኬሽን ናይ ምብሃል ስልጠና ኣብዘን ዓበይቲ ሆስፒታልናታ ክንህብ ኢና ክንጅምር ኢና ዘለና ስለምንታይ ሕሙም እቲ ትህቦ ኣገልግሎት እቲ ትህቦ ብሉፅ ኣገልግሎት ኣይርዮን ከመይ ጌርካ ተቐቢልካ ዮ ጥራሕ እዩ ዝሪኦ the first impression lasts ብሉ እንግሊዝና ታይ ሓሳብ እንድሕር ብገንጫር ገይሩ ቀሪፁካ ክኣቱ ከሎ ብድሕሪ እትቦ ስፔሻል ኬር ኣይምልከቶን ኢና ሕጂ እንታይ ኢና ፀገም ርኢና ዘለና ለሊና ዘለና ኣብ ኣቀባበላ ገለ ፀገም ስለ ዘሎ ነዚ ንምምሕያሽ ካልኣይ ከዓኒ ነርስ እቲ ነርስ ኣብ ኤርትራ ዘሎ ምስ ናይ ዓለም ቴክኖሎጂ ወይ ምስ ናይ ዓለም ሳይንስ በፂሕዎ ዘሎ ክኸይድ ስለ ዘለዎ ዝተፈላለዩ ክኢላታት እንዳምፃና ስልጠና ንምሃብ ንኣብነት ሕጂ ሓድሽ ኣለብና ከም መወልዳን መጠን ኣብ ሕርሲ መፂ ዘሎ ቴክኒክ ሕጂ ደርጋ ተቐይሪ ኣብ ተሓራርሳ ማለት እዩ እዚ ሕጂ እቲ ሓድሽ መፂ ዘሎ ምስቶም ኣባላትና ኮሚኒኬት ንገብር ክንምህሮም ክንክእል ኣለና ሕጂ ኣነ ኣብቲ ሚኒስትሪ ጥዕና ናይ ፕሮግራም ናይ ሕርስን ጥስን ኣለኹ በዚ ከዓኒ ናይ ነርሲንግ ኣለኹ ሕጂ ኣብቲ ናይ መወልዳን ዝመፅእ ዘሎ ሓድሽ ቴክኖሎጂ ነዞም ንመወልዳን ክምህር ክኽእል ኣለኒ ናይ ዓይነ እንታይ ሓድሽ ቴክኒክ መፂ ኣሎ ክኢላታት እንዳምፃና እንዳ ዓይነ ከድና ክንምህር ክንክእል ሕጂ ከምኡ ትመደብ ጌርና ኣለና እቲ ዓብ ነገር ሕጂ እቲ ንኣሽቱ መጀመርያ ማለት እየ ቀዳምነት እ ክገናርካ ፀኒሐ ካልእ ግን ሓደ ሓሙሽተ ነጥቢ ዝቕመጥኒ ኣለና ናይ ማእከላይን ናይ ነዊሕ ርሑቕን መደባት ማለት እዩ ሓደ እንታይ እዩ ንጥፈታት ነርሲንግ ዓለም ለኻዊ ደረጅኡ ከምዝሕሉ ንምግባር እቲ ዓላማና ሓደ እዩ እንታይ እሱ ፖሊስታት ምሕንፃፅ ሕጂ ሚኒስትሪ ጥዕና ኣብ ዝገብሮ ፖሊሲ ምሕንፃፅ ማሕበር ነርስ ክወከል ክኽእል ኣሎ ተወኪሉ ኣብቲ ፖሊሲታት ግን እጃሙ ከበርከት ክኽእል ኣለዎ እዚ ሓደ ቅድሚ ሕጂ ዘይነበረ ድምፂ ነርስ ትስማዐሉ መንገዲ ኣብቲ ፖሊሲ ሕጂ ዝኾነ ኢንፍሉንስ ንኣብነት ሕጂ ከምዚ ከምዚ ዕድመ ዘለዎ ከምዚ ኣይምሃርን እዩ ድሕር ባሃል ኮይኑ እንታይ እዩ ማለት ምስቲ ዝምልኮቶ ኣካል ኮንካ ኣብቲ ፖሊሲ ክወፅእ ከሎ ክትማወት ክትክእል ኣለካ ነርስ ወኪልካ ማለት እዩ ካልኣይ ሞያ ተጠባቕነት እሰያ ነርስ ብዝተፈላለየ መንገዲ ፀገማት ከጋጥሞ ይኽእል እዩ ንስኻ ምስ ላዕሉ ሕጋዊ ማሕበር ስለ ዝኾንካ ብዝኾነ ኣካል ናይ መንግስቲ ክትረኸብ ስለ ዘለካ ወይ ስለ ዝኽእል ንዝለዕለ ኣካል ኬድካ እቲ ወፃዓ ናይ ነርስ ንድሕር ኣሎ ኮይኑ ክትጠብቕ ትኽእል ማለት እዩ ሳልሳይ መሪሕነት እጂ ነርስ ምስ ሕሙም ጥራሕ ዝውዕል ዘይኮነ ካብታ ሜትሮን ናይታ ወይ ካብታ ሄድ ነርስ ጀሚሩ ኣብ መሪሕነት ካ ይሰርሕ እዩ ነርስ ነታ ወርዲ ዝመርሓ ናሄድ ነርስ እዩ ነቲ ሆስፒታል ብዓብዩ ዝመርሖ ሜትሮን ነርስ እዩ ናይ ዞባታት ይኹን ናይ ማእከላይ ቤት ፅሕፈት ፕሮግራማት መራሕቲ ነርሳት እዩ ሕጂ እዚኦም ብቕዓት ናይ መሪሕነቶም ኣብ ድልዳል ነርስ ዝለዕለ ጥራ ክፀወት እዩ ማለት እዩ ንምልከቶ ክኢላታት ናይ መሪሕነት ወይከዓ ናይ ሊደርሽፕ ክኢላታት ኣምፂና ስልጠናታት ክንህብ እዚ ሓደ መደብናይ ማለት እዩ ካልእ ኣህጉራዊ ምትሕብባር እዚ ኣይሲኤን ክሳብ ዝቐረባ ግዜ ምስኡ ርክብ ነይሩና እንታይ ካ ትገብር ናይ ዓለም ተመክሮ ይሰዱልካ ኤርትራ በፂሓቶ ዘላ ተመክሮ ከዓኒ ንዓለም ከዓ ሸር ትገብር ኤርትራ ቀሊል ተመክሮ ኣይኮነ ዘለዋ ኣብ ሞታ ዴታትን ቀሸላትና ብፅያቶ ዘላ እዚ ንዓለም ትምህርቲ ማለት እዩ ካልእ ኣብ ከታበት ፈጢርናዮ ዘለና ስታይ እዚታት ካ ሕጂ ምስቶም ናይ ደገ ካብኣቶም ተመክሮ ትወስድ ተመክሮካ ከዓኒ ተካፍል ሕጂ ኣምላኪ ሓግዝ ብዙሕ ዓይነት መደባት ኢና ሓንፂጥና ኣሎ ናይ ቀረባን ናይ ርሑቕን መደባ
1: ፅቡቅ ምስኡ ዝኸይድ ሕጂ ምስቲ ኣብ ሕክምና ዘለዋ ካብ ብዙሓት ማሕበራት ኣለዋ ምዚአን እንታይ ዓይነት ርክባት ወይ መደባት ሒዝኩም ኣለኹም ምዚአን
0: ድሮ ካ ምስቲ ማሕበር ነርስ ምስ ፕሬዚደንት ተረኺብና ነርና ሕጂ እንታይ ዝበሃል ዘሎ ከምዚ ክብለካ ፀናሕኩ ወላ ብቲ ጉባኤና ከማ ኣብቲ ሓፈሻዊ ጉባኤ ዝገበርና ንሕና ተመረፅናሉ እንታይ እዮም ዝብለለዉ ከምዚ ክብለካ ፀናሕኩ ነርስ ከይሓስካ ትካል ጥዕና ስለዘየለ ማሕበር ነርስኩም ከዓ ብተፈላለየ መንገዲ ተደናጉ ወይከዓ ጥሒሩ ስለዝፀንሐ ኣብትገብሮ ኩሉ ኣብ ጎንኹም ኣለና እዮም ዝብሉ ዘለዉ ቱዚ ኤክስተንት ሕጂ እንታይ ዝሕሰብ ዘሎ ዝበልኩ ከ እንተወይ እዚ ፕሮፌሽናል ካውንስል ክንምስርት ኢና ንደል ዘለና እንታይ እዩ እንድሕሪኢኸ ማሕበር ሓካይም ማሕበር ህዝባዊ ጥዕና ማሕበር ላባራቶሪ ማሕበር ኣንስ እዚኣ እዚኦም ፋሒሎም ዘለዉ ኩላና ንማሕበር ዘናይ ነርስ ድሕሪ ርኢኻዮ ዓላማና ሓንቲ እያ ንሕሙም ጥራሕ ንሕሙም ማእከል ዝገበር እዩ ሕጂ ካብ ተፈናጭልና ንሰርሕ ሓደ ካውንስል ሓደ ማሕበር ጌርናሲ ነቲ ንህቦ ኣገልግሎት ድርዕ ንፈጥረሉ ዝብል ስለ ዘሎ እዚ ሕጂ ኣብ መጀመሪ እዩ ዘሎ ኣይ ሆፕ እዚ ኮፍ ኢልና ተራዳዲእና ብሓደ ኮይና ክንሰርሕ ተስፋ ንገብር ማለት ብማሕበር ነርሲ ወገን ከዓ ፀገም የብለን ማለት እዩ
1: ሓራይ ስለዚ እዚ ማሕበር እዚ ኣብ መፃውን ዓብዪ ክንሪኦ ከምቲ ናይ ቀደም ነበሮ ፅልዋ ፈጢሩ ሓቋፍ ማሕበር ክኸውን ተስፋ ኣለና ስለዚ ከም ናይ መደምደምታ ንኣባላት

0: ሓደ ክቡርን ዓብን ሞያ እዩ። ሕጂ እዚ ሞያ እዚ መጀመርያ ንሕና ነርሳት ከምዚ ዓይነት ሞያ ምኳኑ ክንፈልጡ ክንክእል ኣለና። ሕጂ ኣይዳወት ማለት ሲ ገለገለ ሰባት ሲ ናይ ኣይደንቲቲ ክሳይ ኣለና ኮይኑ ስማዓኒ መን ይነርስ ኣነ ነርስ ኮይነ ክሳብ ክንደየ ሞያ ነርስ ዝፈልጡ ክሳብ ክንደየ ዘኽብሮ ኣነ መጀመርያ ኣነ ሞያ እንድሕር ዘይክቢረ ወላ ሓደ ሰብ ክኽብረላይ ፅበኒ እሱ ክንደፍኣሉ ክንገርእ ኣለና። ካልእ ነርሳት ከም ዘመናዊ ቴክኖሎጂ ንክሰርሑ ቀፃሊ ስልጠናታት ክዋሃቡ ክኽእል ኣሎ። እዚ ሕጂ ኣብ መወዳእታ ክብለለ ነርስ ክሰርሕ ኣለዎ። ነርስ ከምዚ ዓይነት ሞያ ዘለዎ ነርስ ብሉፅ እንድሕ ትብላ ኣለካ ኮንካ ብቴክኖሎጂ ብሳይንስ ክዓጥቕ ስለ ዘለዎ ብዓብኡ ሚኒስትሪ ጥዕና ምስኡ ተሓዊሱ ከኣኒ እዚ ማሕበር እዚ ከኣኒ ተርኡ ክፃወት ክኽእል ኣለዎ። ካልእ ነርስ ስርሖም ብቕዓት ንክፍፅሙ ዘድልዮም ናውትን ምቹእ ናይ ስራሕ ሃዋህን ክፍጠረሎም ክኽእል ኣሎ። እዚ ክትሰርሕ ድሕዳ ኮንካ ሃዋህ ወይከዓ እቲ ኢንቫይሮመንት ናትካ ምቹእ ክኸውን ክኽእል ኣለዎ። እዚ ሚኒስትሪ ጥዕና ይሰርሓሉ ኣሎ። ማሕበር ከኣኒ ምስኡ ኮይኑ ከበርክት ክኽእል ኣለዎ። ነርሳት ኣብ ፀገማት ጥዕና ኤርትራ ዝተመርኮሰ መፅናዕትታት ግብር ሕጂ ንኣብነት ኣብ ሓደ በዚ ዞባ ዘሎ ሆስፒታል ሓደ ተኸታታለ ዓይነት ሕማም መውፅኦ ንድሕር ኣሎ። ነቲ ሕማም እንዳፈወስካ ምኻድ ፍታሕ ኣይኮነን መፅናዕቲ ክገብር ኣለዎ። እዚ ሕማም ከበይ ዝመፀ ዘሎ ኣፅኒዑ ካብ ምንጭኡ ክጠጠው ከብሎ ዘለዎ እምበር ሕሙም ዘዝመፀ ሓኪምካ ዝኸውን ነገር እዩ። ሕጂ ነርሳት ተማሂሮም እዮም። ሕጂ ናይ ምርምርን ናይ መፅናዕትን ናይ ሪሰርችን ተማሂሮም እዮም። ድሕር ሕጂ ተመራመርቲ ክኾኑ እቲ ማሕበርቲ ዝማሕበር ቆይሙ ዘሎ ግድኡ ክዋፃ እዩ ማለት እዩ። ተመራመርቲ ክኾኑ ክእሉ ኣሎም ፅኢካ ሕማም ዘዝመፀ ምሕካም ናይ ትራዲሽናል ናይ ቀደም እዩ ማለት እዩ። ተመራማሪ ንምግባሩ ነቲ ነርስ ክሳይ ኣሎ። ካልእ ሕብረተሰብ ነቲ ነርስ ዝህቦ ርዚን ኣገልግሎት ኣፍልጦን ክብርን ክህቦ ክእል ኣሎ። እዚ ቀሊል ኬድካ ስለ ትረኽቦ ከም ቀሊል ኬድካ ትወስዶ ነርስ ክብሩ የድልዮ ስለምንታይ ዋላ እኳ ግቡኡን ማለት ግዴትኡን ዋላ እንተኾነ እቲ ዝገብሮ ዘሎ ለይትን መዓልት 24 ሰዓት ካብ ሕሙም ከይተፈለየ ዝሰርሐ ነርስ ጥራሕ እዩ። ኩሉ ዓይነት ሞያ ንሕሪኢኻ 24 ሰዓት ምስ ሕሙም የለ 24 ሰዓት ኣብ ሕሙም ዝሰርሕ ነርስ ስለዝኾነ ሕብረተሰብ ሞይኡ ክፈልጠሉን ክብሩን ክህቦ ከም ዘለዎካ ክንሰርሕ ኢና። እዚ ዕድል እዚ ስለዝተዋህበኒ ደጊመ ብሽም ማሕበር ነርሲ ኤርትራ ብሽሜን ኣዲብ ንዓኻ ንሚኒስትር ዜና የመስግን ኣለ
1: ሓረ ምናልባት ሓንቲ ሕቶ ድረሰዕ ኮዋ ነራ ምዝዘን ቤት ትምህርቲ ኣሶሽት ነርስ ድዩ ካልእ ነርስ ዝምህራ ኮሌጃት ክትገብሮ ተሓስቡ ዝምድናታት ከ
0: እዚኣ ቀንድያ እዚኣ ክተርሳዕ ክማን ዘይነበረ እያ እንታይ እዩ ሕጂ ዋላ ድሮ ከማን ምዞም ናይ ዘን ኣሶሽት ስኩል ተዘራሪብ ዘለና ከመይ ዘሎ እቲ ብቓዓት እንታይእዚ ኤክስተንት ኣብ ካልእ ዓለም ድሕር ርኢኻ ኣሶሽን ነርስ ኣሶሽን ወይከዓ ማሕበር ነርስ ስጋብ ካሪክለም እዩ ዝቕይር ኣብ ካልእ ዓለም። ሕጂ ንሕና ከምፅ ኢልና ካሪክለም ክንቀይርና ማለት እዩ ኣይኮነን፣ ግን እቲ ካሪክለም ዝወፅእ ዘሎ ረቪው ክንገብሮ ክንክእል ኣለና ምስተን ትካላት ትምህርቲ ኮና ማለት እዩ። እቲ ዝወፅእ ዘሎ ካብአን ተመሪቁ ዝወፅእ ዘሎ ኣብ ምንታይ ብቕዓት ዝበድሎ ዘሎ ንኣብነት ኣብ ሕርሲ ንድሕር መፂና ኣብ ማተርናል ሄልዝ ንድሕር መፂና ንሪኦ ፀገማት ኣሎ። ሕጂ እዚኦም ኮንታክት ክንገብሮም ኣለና ኣብዚኣሲ ቁርብ ይጎድሎም ኣሎ ክወፁ ከለዎም ስወፁ ንሪኦም ኣለና። ኢንዲዩዘርስ ንና ናይ መወዳእታ ተጠቀምቲ ናይቶም ዝምረቑ እንዲና ሕጂ እዚን ፀገማት ስለ ዘሎ እዚ ብከመይ ይፍታሕ ተባሂሉ ድሮ ኣብ ገርመካ ኣብቲ መደብና ኣሎ ምስተን ኣሶሴሽን ምስተን ትካላት ትምህርቲ ርክብ ክንፈጥር ኢና ከም ዝበል ከዓ ካብቲ ካፒ ሴረሞኒ ጀሚሩ ገለገለ ፀገማት ዘሎ ተረዳዲእና ራዲካል ቸንጅ ሓፂር ግዜ ክሉ ክንገብር ኢና ማለት ኣይኮነ፣ ግን ኮፍ ኢልና ግዜ ሂብና ማለት መደብ ኣለና እቲ ብቕዓት ሲ ዘሕይለሉ መንገዲ ሕጂ ክምረኦ ከሎ ገለገለ ጉድለታት ትርኢ እንዲኻ ኮፍ ኢልካ ምዝታይ ሲ ረብሓታት ኣለዎ ኢለኣምን ማለት እዩ።
1: ኣቶ ኤፍሬም ዝበኣይ ፕረዚደንት ማሕበር ነርሲ ኤርትራ ስለቲ ስቱድዮና መፅኻ ዝሃካና ሰፊሕ ዝርዝራዊ መብርሂ ብስመይ ምስ ተዓዘብትን የመስግነካ ዓውቲ ዝኾነ ናይ ስራሕ ግዜ ይኮነልኩም ድማ የመን
0: ይቀኒ ኣለ
1: ባርካ ዝኽርኩም ተዓዘብቲ ብዛዕባ ማሕበር ነርስ ኤርትራ ክንገብሮ ፀናሕና ቃለ ምሕተት ኣብ ስዛ ዘይምሎ ስለመክታልኩም ንመስግን ሰላም።

እዛ ከተማ ኣቐዲማ ብኒው ኣድሚኒስትራቲቭ ካፒታል እትፍለጥ ዝነበረት ኮይና ስፍሓት መሬታ እውን ከም ናይ ሲንጋፖር ምዃኑ እዩ ዝሕበር። ኣገባብ ኣሰራርሓን ኣቃወማን ናይዛ ከተማ ብዘደንቕ ኣገባብ ዝሰርሕዎ ብምዃኑ እውን 48,000 ዝኾኑ ነበርቲ ምስ ናይ መንግስቲ ሰራሕተኛታት ክነብሩ ከም ዝጀመሩ እዩ ዝሕበር። ንምሉእ ትሕዝቶ ናይዛ ከተማ ቀዳም ኣብ ሰዓትና ይኹን ምረኸብና። ንኡስ መደብ ዓለም ስነ ጥበብ ናይ ሰሙን እውን ንሳትረብ ትካል ስነ ጥበብ ኣተክሮ ጌርያ ክተቐርብ። ትካል ሳትረብ ክሳብ ሎሚ ብርክት ዝበሉ ሰብ ሙያ ጥበብ ኣብ ምፍረያ ጸኒሓ። ብዝተፈላለየ ቅድታት ቅብኣ ዝቐብኡ ዝተፈላለዩ መሳርሒታት ሙዚቃ መሊኾም ድንቂ ብቕዓት ዘንፀባርቑን ካልኦትን። ኣብዝ ሓለፈ ሰሙን እምበኣር ከም መቐፀልታ ናይዚ ብዝተፈላለየ ዓይነታት ቅብኣን መሳርሒ ሙዚቃን ዘሰልጠነቶም ኣመሪቓቶም ኣላሞ ዝቐሰሞ ስልጠናን ፍርያቶምን ኣብ ንኡስ መደብና ክቐርብ እዩ። ንኡስ መደብና ፍኖት ሂወት እውን ናብ ንኡስ ዞባ ዓረዛ ወሲዳ ምስ ሓንቲ ድርብ ጾር ተዓምም ሃብሮም ተምሃሪት ክተላልየና እዮም። ተኸታታሊቲ ፊልም ሳውን መበል 22 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዘለናይ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደባትና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 11 ሓምለ ልክዕ ሰዓት 2 ፍርቓን ድሕሪ ቐትሪ፣ ድግማ ሓሙስ 16 ሓምለ ልክዕ ሰዓት 4 ድሕሪ ቐትሪ። መደብ ናትራን።

0: ሸውዓተ መጋቢ ትፈሊሙ ኣብ ሰለስተ ምድባት ተኸፊሉ ማለት ኣብ መንደፈራ 8 ጋንታት ኣብ ፅሮና 6 ኣብ ደቂ ኣምሓረ ድማ 7 ብድምር 21 ጋንታት ሓቒፉ ካይል ፀንሐ ስፖርታዊ ቅነ እዚ ማእከል ሓለቓ ስታፍ ሚኒስትር ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስን ካልኦት ሓለፍቲ ግንባርን መንግስትና ዝረኽብሉ ኣጋጣሚ ብ39 ሰነ መዓልቦ ረኺቡ። እዚ ስፖርታዊ ቅነ 6 ዓውታት ስፖርት ኩዕሶ መርበብ፣ ኩዕሶ እግሪ፣ ኣትለቲክስ፣ ጨመተ ተኽሲ፣ ቸዝ፣ ኩዕሶ ሰኪዕት ዘጠቓለለ ኮይኑ ብመሰረቲ ውጥን ድማ ኣብ 3 ቦታታት እዩ ተኻይዱ። ኣብዚ ስፖርታዊ ቅነ ካብ ታሕቲ ቁፅሪ ጋንታት ዝሰረኣዮ ቸዝ ክሳዕቲ ዝበዝሐ ቁፅሪ ዝነበሮም ኩዕሶ እግሪ 128 ጋንታትን ተሳቲፈንኦም። እዚ ውድድር ብመሰረት ካላንደሩ ኣብ ነፍሲ ወከፍ 2 ዓመት ዝእንገድ ኮይኑ ሎም ዓመት ድማ ነበል 14 ግዜ እዩ ዝካየድ ዘሎም። እዚ ግፍሕ ዝበለ ንጥፈት ዝነበሮ ውድድር በብእዋኑና ተፃፈ ክመፅድሕሪ ምፅናሕ እምበኣር 39 ሰነ ኣብ ዘካየዶ ናይ መዛዘምሰን ስርዓት ናይ ኩዕሶ እግሪ ደቂ ተባዕትዮ ናይ ፍፃመ ግጥም ሰሪዑ እዩ ዓፂቦም። ኣብ ናይ ፍፃመ ግጥም እተን መሳጢ ብቕዓትን ቁመናን ሃይንፅን ክመፃ ዝፀናሓ ጋንታተ ጎብየን መረብንየን ተራኺበን። እዚ ግጥም ፈሊሙ ኣብ ቀዳሞት 10 ደቓይቕ ጎብየም ኣመና ብምዕብላል ንፀወታ ክትቅልሶን ከላ ዝግባእ መሪሕነት ኣተሻዓይ ደቕ ርኼባ ድማ ብፀጋማይ መኣዝን ተመስገን ተስፋይ ንልዳት ዘተዋ ኩዕሶም ሓላ ውልዳት መረብ ኣብ ምፅራጋ ተጋግዩ ናብ ሸቶ ተቐየረት። ብድሕዛ ሸቶ እውን ናብ ልዳት መረብ ዝወፈሩ ፃወቲ ጎብየን ደገፍቶም ጌና ቀዳሚት ሸቶን ፀንቢሎም ከይወድኡ ንኣንፈት ፀሓይ ብምዝማዝ ድሕሪ 2 ደቓካየት ሸቶ ካብ ኤለ ኣብ ዮሃንስ ረኺቦም እውን ንመረባውያን ኣደን ዘዙም። ጋንታ ጎብየ ብፀገማይ ማእዘን ካብ ብሉፅ ኣጥቃዓይ ዝውድር ተፀውዐም ኣባላ ሜሮን ተስፋ ገብር ተበግሰን ዝነበረት ኩዕሶም ሓደገኛታት ዝነበራ ኮይነን ኣብ መበል 20 ደቂቕ እውን ዝፀዋይ ዝሰርሓ ኩዕሶም ኣብ ሰኪዕት መረብ ዓሪፋ ኤለኣብ ዮሃንስ ንዕኡ ካልኤቲ ንጋንቱ ድማ ዕውድቲ ዝውድር ምዃና ተረጋግፅ ሸቶም ኣመዝገበም። ብድሕሪ እዚም ዝግጥም ሸቶ በዚሕዎም ኣሰልቻዊ ከይከወንኳ ተሰጊኡ እዩ እምበር ኣብ መበል 22 ደቂቕ ግን መረባብ ፀወታ ምህላዋ ትሕብር ዮናስ ገብረ መስቀለ ብርእሱ ገጭ ዘቕፀራ ብልፅ ሸቶ ረኺባ ትንፋስ መለሰን ንዕረፍቲ ድማ በዚ ውፅኢት ኣተዋን። ካልይ ብረ ዝግጥም ሚዛና እውን ዝያዳ ድማ ናብ ጉልበት ሰሓትቲ ሕርፍፍ ዝበለ መልክዑ ተቐይሩን ክቕፅልን ከሎ ክሳብ ምድብ ግዜ ኣኺሉ ማካየዳኛ ፊስካ ዝነፍሕ ድማ ሸቶ ኣይተረእየን። ፀወታ ብውፅኢት ቀዳማይ እብረ 3-1 ተወዲኡ ጎብየም ዕውድቲ ኮይኖም። ብድሕሪ እዚ ብሰልፊ ጋንታት ተሰኒዩ ናይ ሽልማት መደቢ ተኻይዶም ዓውታት ጋንታት ኣብ ኩሉ ዓውታት ድማ ካብ ኢድ ዝተፈላለዩ ሓለፍቲ ሽልማትን ክቕበላን ከለዋ ብሓፈሻ ጎብለለዚ ስፖርታዊ ቅነ ድማ ጋንታ ምሂላል ኮይና ተዓዊታም። ካብዚ ቐፂልና እምበኣር ክቡራትን ክቡራንን ሰማዕትና ድሕሪ ምዕፃው ዝውድር ምስ ኣካየድትን ገለ ዓውታት ኣካላትን ዘካየድናዮ ሓፂር ዕላል ኣሎ ናብኡ ክነስግረኩም።
1: እዚ ስፖርት ኩሉ ግዜ ማእኸላይ እዚ ዝግበር ደረጃ ክብለ ሰራዊታት ንሳተፎ ነርና ኢና ኣብ ኩዕሶ መርበብ ተዘይኮይኑ ብካልኦት ብዙሕ ዕውታት ኣይነበርና ደረጃታት ተሸሞንተ ንሓሰግር ነርና ኢና። እዚ እንታይ እቲ ዕላማ ነይሩ? ዕላማ ናይ እዚኣ እዋን እዚኣ ናይ መበል 14 እዚ ማእኸል መሰረታዊ ለውጡ ክንገብር ኣለና እቲ መበገስ ኢና። እቲ መሰረታዊ ለውጡ እንታይ እዩ? ካብቶም ዝነበሩ ተፃወቲ ውዲልካ ሓደሽቲ ጌርካ ምትካ እዩ። መስቲ ሕጂ ዘሎ መንእሰይ ተሓዊሱስ ከመይ ገይሩ ኣብ ዓውታት በፅሒት ዕላማ ዚ ዕላማ

0: ንትግበርካ ስጋብ ታሕቲ ወሪድና ደረጃ በራጊድ ኢና ኣካይድ ናብቲ ናይ 225 ማለት እዩ። ኣብኡ ካየና ኣብ ወርሒ 12 ከባቢ ዕለት 28 ምድለዋት ገ ካብኡ ኢና ንጅምር። ካብኡ ብኩሉ ዓይነት ደቂ ኣንስትዮም ደቂ ተባዕትዮን ኣብ ኩዕሶ እግሪ፣ ኩዕሶ መርበብ፣ ባስኬትቦል፣ ኣትሌቲክስ፣ ቸዝ፣ ባድሚንተን ከይተረፈ ተዳሊና ኢና ነዚ ኩሉ ንገብር። ምናልባት ኣብቲ ዝካየድ ዝነበረ ዓቅሚ ሰብና ልዕሊ ዝኮነ ናይዚ ሃብታት እትዝበዝሐ ነይሩ። ሃልኪ ንከይመፅእ ተደራረበ ፀወታ ፍላይ ኣብ ደቂ ኣንስትዮ ከምኡ ዘ ስለ ዘጋጥም ኣብ ክልቲኡ ስለ ዝፀወታ ነዚ ሃልኪ እዚ ከነወግድ ክንብል ከማለት ዓቅሚ ሰብ ከም ድራባሒና ገርና ማለት እዩ። ከምዚ ብማጋርና ከዓ ዳርጋ ክልተ ወርሕን ሰለስተ ቅልን ዝኸውን ኣብ ሙሉእ ትረይኒ ኣቲና ናብዚ ልዕሊ 9 ወርሒ 4 ወርሒ 3 ፀወታ ጀሚርና ማለት እዩ። ንፀወታ እዚ ብኩሉ ዓይነት ንኣቲንያ መስተን 8 ጋንታታት ሰገረና ሰጊርና ብኩሉ ዓይነት ማለት እዩ። ምናልባት ኣብ ኩዕሶ እግሪ ብደቂ ንስትን ደቂ ተባዕትዮን ብደቂ ተባዕትዮ ሻርሸይቲ ክንወፅእ ከለና ኣብተን 4 ሰገርናን ብደቂ ንስተ ግን ኣብተን 4 ሰጊርና 4 ደረጃ ወፂና። ኣብ ኩዕሶ መርበብ ብቑዓት ተፃወቲ ኣፍሪና ዋላ ብደቂ ንስትዮም ቅድሚ ሕጂ 2 ግዜ ዋንጫ ወሲና ነርና ናይ መቐለ እዚ ሕጂ እውን ከምኡ ኣብቲ ደረጃ ኣብፅሕና ዋንጫ ክንወዛ ገርና ማለት እዩ። ኣብ ደቂ ተባዕትዮ እውን ተመሳሳሊ ኣብቲ ባስኬት መጀመርያ እዋን ዝካየድ ዘሎ ኣብዚ ሓለፈ እዋን እኳ ተሳተፍና ብዙሕ ወቕዓ ዝነበሮ ፀወታ ይነበረና ድሒሮም እዞም 37 ዙርያ ስለ ዝመፁና ግን ኩሉ እቲ ብቕዓቶም ኣብ 2 ደቂ ኣንስትዮን ደቂ ተባዕትዮን ከም ጉቡእ ትሬይን ከም ዝገብሩ ልክ ከምቶም ኩዕሶ እግሪ ስጋብ 3 ወርሒ ምሳነ ኮፍ ኢሎም ነዚ ከዓ ኣብ ደቂ ኣንስትዮ ዋንጫ ወሲድና ክንዕወተሉ ክኢልና ማለት እዩ። ተመሳሳሊ ኣብ ደቂ ተባዕትዮ ከዓ ብ4ይ ደረጃ ወፅኦም። ካልእ ኣብ ኣትሌቲክስ እዩ ኣብ ዕለት 4 ዝተካየደ ኣብ መንደፈረ ብኩሉ ዕዉታት ነርና። ኣብ 100 ሜትሮ ደቂ ኣንስትዮ ተዓዊትና ወርቂ መዳልያ፣ ኣብ 400 ሜትሮ ብደቂ ኣንስትዮ ወርቂ መዳልያ፣ ካልኦይቲ ብሩር መዳልያ ማለት እዩ። ቦት ተባዕታይ ከዓ ከምኡ ብሩር መዳልያ ምፅኢና። ኣብ ዝላል ዕለትን መሬትን ከማን ቀዳማይን ካልኣይን ወርቅን ነሓስ መዳልያ ናምፅኢና። በዚ ዕዉታት ብደቂ ኣንስትዮ ጥራይ ስጋብ 45 ኣዋሊልና፣ ደቂ ተባዕትዮ ከዓ 20 ነጥቢ ኣዋሊሎም። ብድምር ናይዚኦ እንኳ ናብቲ ጎብለል ዝወስድ ናብ 10 ነጥቢ ኣደይምናዮ ማለት እዩ። ብድምር ናይቲ ጋንታ ግን 65 ነጥቢ ኣዋሊሎም እዮም ሰጊሮም። እዚ ውህሉል ኣፅሊሕና ድሕሪኡ ናይ ጨመተ ተኩስ መፅእ ጨመተ ተኩስ ከዓ ደረጃ ጋንታ ሳልሰይ ትወፅና ናይ 5 ነጥቢ ረኪብና ማለት እዩ። ብጠቕላላ እቲ ኣብ ጎብለል ምእተውና ምክንያት ሕጂ መሰረት ናይቲ መጀመርያ ዝገበርናዮ መሰረታዊ ለውጢ ክነምፅ ኢልና ዝፃዓርናዮ ኣብ ግብሪ ተርጊምናዮ ማለት እዩ። ብኡ መጠን ኣብ ደቂ ኣንስትዮን ደቂ ተባዕትዮን 10 ነጥቢ ረኪብና፣ ኣብ ኩዕሶ መርበብ ናይ ክልቲኡ 12 ረኪብና፣ ኣብ ባስኬትቦል 12 ረኪብና፣ ኣብ ጨመተ ተኩሲ 5 ረኪብና፣ ኣብ ኣትሌት 10 ረኪብና፣ ኣብ ቸስ ከዓ ሓደ ሻርሻ ኣውፂና 1 ነጥቢ ረኪብና፣ ድምር ከባቢ 54 ነጥቢ ኣምፂና። በዚ መሰረት ከዓ ጉብለን ናይዚ ዓመት እዚ ናይ ማእኸላይ እዚ ኮይና ድረኮይና ማለት እዩ።
1: ክለብ ጎብዬ 254 ሰልጣን ኣለኹ ምስ ማዓሸበረ ማለት እዩ። ሕጂ እዚ ዕድል እዚ መሃብኩም ቴንክ ዩ። ምክንያቱ ቀሊል እንታሽሙ ይኮነን ኣብ ማስ ሚድያ ወፂኻ ብዛዕባ ዘለካ ኣበርክቶ ስራሕ ምዝራብ ቀሊል ኣይኮነን። ቴንክ ዩ። ብመፃል ብዛዕባ እታ ጋንታና ክዛረብ እንተ ኮይነ 254 ጎብዬ ካብዚ ምስረት ሕጂ ሳልሳይ ዓመቱ ገለ እዩ ማለት እዩ። ምክንያቱ 223 ኣብ ከረን ተፃዊትና ነርና እታ ኣብ ከረን ዝገበርና ሳልሰይ ተወፂና ነርና ኣብ ናይ እዚ ህዝባዊ ሰራዊት ማለት እዩ። ሕጂ ብእዚ ማእከል ተዓደምቲ ኮና ምስ ክፍለ ሰራዊት ሱሳ 24 ንሕና 54 ሰለስተና ካብ ዞባ ማእከል መፂና ኣለና ናብዚ ደቀ ማሓረ ማለት እዩ። እዚ ማእከል እታ ኣብታ ናይ ጋንታ ኣትየ ክዛረብ ከለኹ ዕድሚያ ሓፂር እዩ። ምክንያቱ ኩሎም ኣብ በራጊዶም እዮም ካብ በራጊድ እናመፅ እዮም ፃወቱ ሓፂር ዕድመ እዩ ዘለዋ። ናይ ወርሒ ትሬን እያ ገይራ ናይ ወርሒ ትሬን ኣብ ኣስመራ ገይራ ያ ናብ ውድድር ኣትያ። ኣብዚ ውድድር ከዓኒ ዓቕሚ ስለ ዝነበሮም እቲ ናቶም ታለንት ክዓብዩ ዝግብኦም ቆልዑት ስለ ዝኾኑ እቲ ዝሰርሕዎ ስራሕ ቀሊል ኣይነበረን። ናቲ ውፅኢት ከዓኒ ቻምፒዮን ወሲድና ማለት እዩ።
2: ኣነ ከም ሓለቂ ጋንታ ናይዛ ጋንታ ብሓፈሻ ቲ ዓወት ስምረት ፍቕሪ ምክብባር ባዓብ እዩ ስለ ዘሎ ናብዚ ደረጃ ዝበፅሕና ኣለና ማለት እዩ። ብሓፈሻ ኣብ ናይ ሎም መዓል ዝነበረ ፀወታ ከዓ ኩሉ ብዝረኣናዮ ማለት እዩ ኣዝዩ ቃልሲ ተንዲ መፀና ዝነበረ ጋንታትን ቀለልቲ ዝነበረ ንሕና ግን በቲ ዝነበርና ዓቕሚ ተወሳኽቲ ናይ ክለባት ቁርብ ሓጊዝና በቲ ንፉዓት ናይ ክለባት ተፃእቲ ነይሮምና ተፃእቲ ተወሳኺ ናይ ብራጊድ ስትሬን ንገበርናያስ ሓፂር ግዜ እዩ ነይሩ ግን ብዓብዩት ክዕሱካ ናይ መዓልቲ ወይከዓ ናይ ዕድል ክብሎ ገልፅ ብሓፈሻ ማለት እዩ ንሕና ካ በቲ ዝነበርና ወነታት ወሲኽና ብናይ ኣሰልጥና ደገፍትኻ ኣብ ደረጃ ዝብሰላን መፅሕፍ ኣለ
3: ኣሰልጣኒ ጋንዛ ጉሎብ ብርግዕ 24 ኮይና ነዚ ውድድር መበል 14 ውድድር ናይ እዚ ማእኸል ወኪለ ንጉሎብ መፅ ማለት እዩ ሓፈሻዊ ኣብቲ ኣካይዳ ናይቲ ውድድር ናይ ደቂ ኣንስትዮ ናይ እዚ ማእኸል ተካየደ ክንሪኦ ከለና ናይ ተሳታፍነት ደቂ ኣንስትዮ ዳሓሸ ኮይና ንረኪበ ፅቡቅ ዓይነት ውድድር ነይሩ ንሕና ተመዲብና ዝነበርና ሳለሳይ ምድብ ኮይኑ ፀረና እዩ ነይሩ መደብና ማለት እዩ ሕጂ ሓፈሻዊ እቲ ውድድር ንሕና ግምግሞ ከለና ምስቲ ናህና ብቕዓትን ምስቲ ናይ ተንጋንታታት ዝነበረ ብቕዓትን ፍልልይ ኣለዉ ንሕና ሒዝናየ ንዲ መፃና ተፃወቲ ምኩራትን ገዳይም ተፃወቲ ናይ ዞባ ማእኸል ኮይነን ግን ኩለን ኣይኮነን እተን 8 ተፃወቲ ናይ ዞባ ማእኸል ኣብ ክለባ ዞባ ማእኸል ዝነጥፋ የን እተን ካልኦት ከዓ ካብ ቤት ፅሕፈታት ኣምፂና ነቲ ስኳድ ንምምላእ ተጠቐምናሉ እዩ ሕጂ እቲ ውድድር ሓፈሻዊ ምግባሩ ኣዝዩ ኣገዳሲ ኣብ ደቂ ኣንስትዮ ናይ ደቂ ኣንስትዮ ኣሰልጣኒ ኮይኑ ክሪኦ ከለኹ ንምንታይ ዕብት ኩዕሶ እግሪ ሃገር ክበሃል ተኮይኑ ኣብ ተሓፅረ ቦታታት ኣይኮነን ክካየድ ዘሎ ዝርግሐ ክህልዎ እቲ ዝርግሐ ምህላው ኣዝዩ ፅቡቅ ነገር እዩ ግን ሓፈሻዊ ቡድሆታት ከዓ ነይርዎ እቲ ቡድሆታት ክብሎ ዝኽእል ሕጂ ኣብነት እዘን ካብ ዞባ ማእኸል ሒዝናየን ንመፃና ስፖርታውያን ውድድር ቻምፒዮና ገዲፈን እየን መፅአን ናብቲ ውድድር ሕጂ ንዓኣተን ዓብዪ ደራኺዩ ዕብት ከመዝግብ ክእል እዩ ንድሕር ንብለና ኣሊና እንታይ መሓሸ ምስተን መሻርክቲ ኣካላት ሓደ ምርድዳእ ብምፍጣር እቲ ቻምፒዮናት ናይቲ ዞባታት ናይ ኤርትራ ዘካይዶ ምስ ናይ ክፍለ ሰራዊት ናይ ምክልኻል ዝካየድ ከምቲ ናይ ግንባር ተተፈላለዩ ኣብዝዕረፉሉ ሲዝን እንተዝኸውን ነይሩ ሓደ ጥንካረ ኣካላት ነተን ደቂ ኣንስትዮ መሃለወ ብዙሕ ውድድር ንገዛእ ንብሱ ተመክሮ ናይ ምጥራይ ተኽእሎ መሃለወ እዚኢታት ክሰፍሕ ይኽእል ሕጂ ነቲ ሓደ ውድድር ገዲፍካ መፂኻ ነቲ ሓደ ውድድር ክተካይድ ክልተ ነገር ጎነፅ ኣሎ ሓደ ንሰን ብሜንታሊ ክግዛእ የን እንታይ ከዓ እሱ ድገዛን በቲ ሓደ እታ ትኸፍለን ኣደክለበን ክሓስባ የን በቲ ሓደ ነታ ኣዳሃደን ከዓ ከገልግላ ክሓስባ የን ሕጂ ክልተ ዝተገራጨዎ ነገር ክኸውን ከሎ ዋላ ነታ ተፃዋቲ ንዕቤታ ዓንቃፂ ኣብ ተፈላለዩ እዋናት በብ መድረኽ እንድሕር ኮይኑ ግን እታ ተፃዋቲ ዕቤት ክተረጋግፅ ትኽእል እያ ለውጢ ኩዕሶ እግሪ ደቂ ኣንስትዮ ኤርትራ ክተረጋግፆ ዓብዪ መስተርሆት ኣለዎ ሕጂ እቲ ዴድላይን እንተድፋላል ኣዝዩ ኣገዳሲ ኮይኑ ተረኣየኒና እዩ ካልእ ኣብተን ተወዳደርቲ ዝነበራ ጋንታታት ኣዝየን ደለይቲ ጉዱሳት ተፃወቲ ትርአ ኣነ ከምኣነ ሓፈሻዊ ሕጂ እቲ ተገዳስነት ናተን ጥራይ እኹል ኮይኑ ተረኣየኒና እዩ ከምቲ ናተን ተገዳስነት ከምቲ ምምፀአን ናብቲ ናብ ስፖርት ሓፈሻዊ እተን ግንባራት ናብ ክለባት ወሪደን ዝፃወታሉ ደረጃ ዕብት ደመዝግባሉ ኣብ ክለባት ተጠርኒፈን ዝኸዳሉ መድረኽ እንተተፈጢሩ ብዙሕ ነገር ለውጢ ክንርኢ ንኽእል ኢና ኣብነት ሃገራዊ ውድድር ኣብ ዝካየድ ናይ ዞባታት ሲ እቲ ስኳድ ኣብ መንጎ ዞባ ማእኸልን ዞባታትን ዘሎ ፍልሊ ክጠፍእ ምክኣለ ንምንታይ ዕድላት ናይ ክለባት ይፍጠር ንዕድላት ክንፈጥረ ኣለና ሕጂ ተፃዊተን ተን ክለብ ዘለዎን ናብ ክለባትን ክኸደ ተን ክለብ ደይብለን ኮፍ ክብላ ኖኖ ክኸውን የብሉን ድሕሪ ክልተ ዓመት ከንዕ ጫማ ግበር ኢልና ዲና ክነጉያ ዘለና ኖኖ ወይ ጥርናፈ ኣብቲ ውሽጠን ክህሉ ኣለዎ ወይ ኣብቲ ዝነብራሉ ዞባታት ክለባት ክምስረታ ክኽእል ኣለዎን ብሕፅር ዝበለ ዋላ ብባጀት ንሪኦ ከለና ወይ ከዓ ኣብተን ክለባት ኣለዋ ዝበሃላ ዞባታት ኣብነት ዞባ ማእኸል ኣብኡ ከይደን ተጠርኒፈን ክሰርሓሉ ዝኽእላ መንገዲ ተተፈጢሩ ኣብዝ ሓፀረ ግዜ ዝበለፃ ደቂ ኣንስትዮ ክንሪኢ ተኽእለሉ ዝብል እምነት ኣለ
4: ኣባል ናይ ጉሎብ ሓለቓ ጓንቲ ኮይና ከዓ ክሳተፍ ቀኒ ማለት ንሕና ተፃዋትናዮ ሃልኪ ዘለዎ ፅዋታ ኢና ተፃዊትና ክንብሓቂ ብጎደሎ ብዓብኡ 8 ስጋዕ 7 ብወፃናዮ እውን ነይሩ እዩ ሕማማት ብምብዛሕ ኣብ ፀሮና ገለ መለስ እዳተለዋወጥና ቦርቴለ ድዩ ገለ መለ ኩላተን ተፃቲ ቀለልቲ ኮና ናብ ዘለዋ ዋላ ብፀንሐ ስጋዕ እዚኣ መወዳእታ ተፃዋትናዮም እንዳና ሃልኪ ብዓብኡ ካብ ፀሮና ብዙሕ ነገር ብዙሓት ተፃዋቲ ከማና ከም ዘለዋ ዋላ ተዓበየን ከማ ንሕና ኣብ ጋንታታት ምፃዋት ኢና ብምልእና ከማና ኮይነን ኣብ ጋንታታት ተፃወታ ነረን ከእንታይ ምኾና ኢልና ዋላ ተሓስብ ኢኻ ግን ከዓ ولا بزمسجرنا بزح

0: ናይቲፎዞ ስታይል ኣይነበረናን ብዙሕ ሃልክ ከዓ ይሕሊፍና ኢና ነፃዓወት እዚ ክንረክብ ዝኽኣልና ሳላስ ኣሰልጠንትና ሞራል ናይ ሰብ ከዓ ብዓብኡ ኣብዚ ክንበቅዕ ክኢልና ኢና።
1: ውድድራት ብሓፈሻ ፅቡቅ ነይሩ። ቅድሚ እቲ ውድድር ምስርዓኻ ግን እቲ ምድላዋት ነቲ ውድድር ምድላዋትካ ከዓ ኣበይ ኣበይ ቦታ ክትገብሮ ከም ዘለካ ወጢንካ ስለ ነቲ ውድድር ተካይዶ እቲ መጀመርያ ክብደት ነይሩ ምስቲ ብሰኣትታት 21 ክፍለ ሰራዊታት ኣዚ ማእከል ምህላው ክብደት ነይርዎ። ካብ ሰለስተ ቦታ ኮንካ ከተፃወቶ ኣብ ክልተ ቦታ ከተፃወቶ ዝሓሸ፣ ካብ ክልተ ቦታ ኮንካ ከተፃወቶ ከዓ ኣብ ሓደ ቦታ ኮይንካ ከተፃወቶ ከዓ እቲዝበለፀ ማለት እዩ። መብዛሕትኡ ናወታት ኣብ ሓደ ቦታ ገለገለ ካ ኣብ ክልተ ቦታ ዳ እምበር ኩሉ ግዜ ንሕና ካብ ክልተ ስጋብ ሰለስተ ኢና እቲ ቦታታት ንሽፍኖ ማለት እዩ። ሕጂ እቲ ክብደቱ ኣብቲ ምድላዋት እዚ ዓይነት ክብደታት ነይሩ። ብሓፈሻ ኣብቲ ዝነበረ በቢ ሴክተሩ ማለት እዩ ኣብ ደቂ ምዓረ 7 ጋንታታት ነይረን፣ ኣብ ፀረና 6፣ ኣብ መንደፈረካ 8 ብከምዚ ዓይነት ኣመዳድባ እዩ ተመዲቡ። ኣብቲ ፀወታ ክትሪኦ ከለካ ፅቡቅ ተመዛዛኒ ዝኮነ ፀወታ እዩ ነይሩ። ብፍላይ ናይ ደቂ ኣንስትዮ ግን ካብቲ ናይ ቅድሚ ሕጂ ፍሉይ ነገር ዝገብሩ እንተነይሩ ብቕዓተን እንዳደለባ ንምምፃእ ስጋብዚ ናይ ትማሊ ለ7 ዝነበረ ፀወታ ኣዝዩ ብፅቡቅ ዝነበረ ናይ ዋንጫ እዩ ተካይዱ ማለት እዩ። እጂ እዚ ንኣስታት 3 ወርሒ ዝኣክል ዝኸደ ውድድር ምስቲ ኣብ 3 ቦታታት ምዃኑ ምስቲ ክሌማ ናይቲ ብፍላይ ናይ ፀረና ዝነበሩ እቲ ክሌማ እቲ ባህሪ ንባዕሉ ከቢድ እዩ። ነዚ ተፃዊሮም ግን ንዕኡ ወዲኦም እውን ናብዚኦም ቀፂሎም መፅኦም ማለት እዩ።
2: ነዚ ውድድር ምድላው ትገበርና ኣሎ ነዊሕ ኢና ምድላው ጌርና ኣሎ። ምክንያቱ ምስ ናይ ኣህዶታት ክፍለ ሰራዊት ብምብዝሑ ብዙሕ ምድላወት ተገይርዎ እዩ። እቲ ምድላወት ከዓ ምስ ምብዛሐን ኣብ 3 ከተማታት ከፊልና ኣብ ፀሮና፣ ኣብ ደቀ ምሓረ፣ ኣብ መንደፈራ ማለት እዩ። ኣብ ፀሮና 6 ክኾና ከልዋ ኣብ መንደፈራ 8፣ ኣብ ደቀ ምሓረ ከዓ 7። እዚ ብክልቲኡ ዓይነት ፀወታ ማለት እዩ፣ ማለት ብደቂ ኣንስትዮን ብደቂ ተባዕትዮን ምስቲ ብዙሕ ኣህዱታት ምዃነን ብዙሕ ፀወታታት እዩ ተኸይዱ። ብዙሕ ሓያል ፀወታታት እቲ ፍሉይ ዝገብሮ ከዓ እዚ ኣህዱ እዚ እቲ ናቱ ውሽጣዊ ኣህዱ ዘለዎ ውሕዳት ክኾና ከልዋ እተን ብደገ ድመፃና ህዝባዊ ሰራዊትን መካናይዝድን ማለት እዩ። 6 ህዝባዊ ሰራዊት፣ 3 መካናይዝድ፣ ውሽጣዊ ናይ እዚ ማእከል ከዓ 11 ነይረን ማለት እዩ። ምስቲ ምብዝሐን ምስ ምብዛሕ ናይቲ ኣህዱ ምስ ምብዛሕ ናይቲ ዓውደ ዓይነት ስፖርት ከዓኒ ኣዝዩ ኣህላኽን ኣድካምን ነይሩ። ካብኡ ብምቕፃል ከካብ ከተማ እንዳሓለፋ ካብ ከተማ ፀሮና 6 ጋንታታት ስለ ዝነበራ 2 ሓሊፈን፣ ካብ ደቂ ምሓረን መንደፈራን ዝነበረ ከዓኒ 3 ሓሊፈን ማለት እዩ። ቶታሊ 8 ጋንታታት ሓሊፈን ንደቂ ምሓረ መፂና ኣብ ደቀ ምሓረ ከዓ 8 ጋንታታት ኮይነን ኣብ 2 ምድብ ብምክፋል ሀለን ብምባል ሀ4 ለ4 ጌርና ጅሮን ገይሩ ካብ እንዳሓለፈ ከዓኒ ቀዳመይቲ ምስ ካልኦይቲ ካልኦይቲ ምስ ቀዳመይቲ ጌርና ክሪስ ክሮስ ጌርና ኣብዚ ናይ ሎማ ዓንቲ ዝተዛዘመ ክሳይ በፂሕና። እዚ ክንብል ከለና ንበዝሕ ኣብቲ ናይቲ ፀወታ ዝነበረ ኣብ መንእስያት ነይሩ። እቲ መንእስያት ዝገበሮ ከዓኒ እቶም ህዝባዊ ሰራዊት ዝበዝሑ ብስፔሻሊ እቶም ናይ ህዝባዊ ሰራዊት ኣስመራ ዞባ ማእከል ዝፃወቱ ስለዝኾኑ ምስቲ ናይቲ ሰራዊት ደለዉ ኣህዶታት ቁሩብ ክመጣጠን ኣይከኣለን። ምክንያቱ እቲኦም ብዞባ ማእከል ተመዊሎም ዝኸዱ እዚኦም ከዓ ኣብቲ ሓይልታት ደለዉ ማለት እዩ። ብከምኡ መጠን ከዓ ዝበዝሕ እቲ ዋናጩ ሎሚ ዝረኣኹሞ ዋናጩ ኣብ መካናይዝድን ኣብ ህዝባዊ ሰራዊትን ዝነበረ እዚ ፀወታ እዚ ብ6 ዓይነት ዓውዲ ስፖርት ነይሩ። ብኩዕሾ እግሪ፣ ብኩዕሾ መርበብ፣ ኩዕሾ ሰኪዐት፣ ኣትሌቲክስ፣ ጨመተ ተኽሲ፣ ቸስ። እዚ ብክልቲኡ ዓይነት ፀወታ ኮይኑ 6 ዓይነት ዓውዲ ስፖርት እዩ ነይሩ።
3: ጋንታ ሂላል ጎብለል ኣህዱታት እዚ ማእከል 2026 ኣባይን ዋንጫ ጋንታ ሂላል ጎብለል ኣህዱታት እዚ ማእከል

it. France is still alive.

0: ዑስማን ሳላሕ ዓሊ ይበሃል። ኣብ 1987 ኣብ ከረን ተወሊዱ። ዕድሚኡ ንትምህርቲ ምስ ኣኸለ ናይ መባእታ ትምህርቱ ኣብ ቤት ትምህርቲ መሓድ ኣድያ፣ ናይ ማእከላይን ካልኣይን ደረጃ ትምህርቱ ከዓ ኣብ ኣድያ ኣልእስላም ክሳብ 10ይ ክፍሊ ተኸታቲሉ። ዑስማን ኣብ 2003 ኣብ ግራንድ ሆቴል ከረን ብሱዳናዊ መምህር ኣቡበከር ዝወሃብ ዝነበረ ትምህርቲ ካራተ ተጸንቢሩ። ጸኒሑ እውን ኣብ 2005 ኣብ ማእከል መንእስያት ትምህርቲ ምህናፅ ኣካላት ወሲዱ። ብድሕሪ እዚ ንዘብኡ ዓሰባ ወኪሉ ስልጠና ጂምናዝየምን ኣይሮቢክስን ንምውሳድ ናብ ኣስመራ ኣምሪሑ። ነቲ ብመምህራን ዓብድልራዛቅ መሐመድ ሓጎስ ሙክታርን ዝወሃብ ዝነበረ ስልጠና ዛዚሙ ካብ ሃገራዊ ፌደሬሽን ስፖርት ኤርትራ ምስክር ወረቐት ተቐቢሉ። ብድሕሪ እዚ ናብታ ዝዕቤቶ ከተማ ከረን ተመሊሱ ከም መምህር ስፖርት ምንቅስቓስ ኣካላት ኮይኑ ክምህር ጀመረ።
1: ሽመይ ዑስማን ሳላሕ ዓሊ ይበሃል። ብክቡር ተሳጓ ፍለጥ ማለት እዩ። ከም መምህር ጂምናዝየም ማህነፅ ኣካላት ኣብ ዞባ ማለት እዩ፣ ከም ብሃገራዊ ፌደሬሽን ስፖርት ኤርትራ ከም መምህር ጂምናዝየም ምንቅስቃስ ኣካላት ሰርቲፊኬት ዘለኒ ማለት እዩ። እንደገና ናብ ያታዊ ስፖርት ፌደሬሽን ያታዊ ስፖርት ዳኛ ስልጠናን ማለት እዩ። እንደገና ከ ብንሽተይ ከሎ ብካራተ ጀመርኮ ስራሕ ማለት እዩ። ስራሕ እዚ ከዓ ከም ኣብ ሰዓት እዚ ከም መምህር ምንቅስቃስ ኣካላት ሰርሕ ኣለኹ ማለት እዩ።
0: መንእሰይ ዑስማን ኣብ 2010 ናብ ስደት ኣምሪሑ። ኣብ ስደት እውን እንተኾነ ነቲ ዝጀመሮ ዓውዲ ንምዕባይ ዝተፈላለዩ ስልጠናታት ቀሲም እዩ። ኣብ ሕቡራት ኢማራት ዓረብን ዱበይን ዓለምለኻዊ ስልጠና ጂምናዝየም ንከባቢ 3 ኣዋርሕ ቀሲሙ። ናብ ሃገሩ ተመሊሱ ድማ ኣብ ከረን ትካል ጂምናዝየም ከፊቱ ናፃ ኣገልግሎት ይህባሎ።
1: ስፖርት ዝበሃል ከምዚ ቢዝነስ ዓይነት ተሪኢኸዮ እቲ ፋይዳ ዘሎ ኮይኑ ስማዕካኒ ግን ንሓደ ሰብ ብጥዕኑ ነገር ክትሪኦ ከለኻ ሓውኻ ኹን ኣቦኻ ኹን ጎረቤትካ ኹን ወዲ ዓድኻ ኹን ሓደ ሰብ ጥዕኑ ብጥዕኑ ከይድ ከሎ እንተሪኢኻ ንሱ ይትረብሓ ማለት እዩ። ኣነ ልዕሊ እቲ ገንዘብ ወይ ልዕሊ እቲ ዝኾኑ ነገራት እቲ ንሶም ሪስፔክት ዝህቡኒ እቲንዓይ ዘኽብሩኒ እቲ ምሳይ ኮይኖም ዝሰማምዕዎ እቲ ኣጁኻ ኣለናልካ ዝብሉኒ ንሱ ብዝያዳ ዝርኢ ማለት እዩ። ከምዚ ገንዘብ 100 ተኸፊልካ 500 ተኸፊልካ ወይ 300 ተኸፊልካ ዘይኮነ ሓደ ሓውኻ ወይ ወዲ ዓድኻ ሰብካ ማለት ብጥዑን

ስፖርቲ ተንቀሳቂሱ ደስ ክብለካ ከሎ ኣብ ፅርግያ ክልዕሊ ገንዘብ እዩ ሰላም ክብለካ ከሎ ዋላ መምህር ሰላም ክብለካ ከሎ ዋላ ብዝኾነ ቦታ ንሕና ሰራሕተኛ መንግስትታት ኣለው ዋላ መምህራን ኣለው ካባና ላዓለ ዝተምሃሩ ሰባት ኣለው እቲ ረብሓ ዝበሃል ኣብ ስፖርቲ እቲ ዝምሃሩና ብረብሓ ገንዘብ ኣይምሃሩናን ንሕና ውን ከማ ሓሳብ ስለ ዝገበርኩ ካልእ ስራሓት ስለ ዘለና ግን እቲ 2 ሰዓት 3 ሰዓት ዘለዋ ከዓ ንዖም ክንምህረሎም ብከምዚ መደብ ጀሚርና ማለት እዩ።

0: መንእሰይ ዑስማን ኣብዚ እዋን እዚ ምንቅስቓስ ኣካላት ጥዕናከረኒ ብዝብል ቅዱስ መደብ ንኣባላት ሽኮርያን ፀቕጢ ደምን ዝኾኑ ዜጋታት ምስ ሚኒስትሪ ጥዕናን ምምሕዳር ዞባን ብምውሃድ ኣገልግሎት ምንቅስቓስ ኣካላት ኣምሃብ ይርከብ።
1: ከተማኸረን ብብዝሒ ሽኮርያን ፀቕጢ ደምን ክረስሮን ዝረአሉ ማለት እዩ። ከም ሓሳብ ኣነ ዳቕረብኳ ምስ ምምሕዳር ፋይናንስ ዘባዓን ሰባ ክብርውድ ንርአዮ ምስ ተረዳዲና ቦታ ክወሃበና ከምህር ቦታ ክወሃበኒ ከምዚ ከም ሰርቲፊኬት ኣለኒ ከምዚ ትምህርቲ ኣለኒ ስለ ዝበልክዎ ብጣዕሚ ሓገዝ ገይሩለይ እቲ ቦታ ተዋሂቡ እቲ ሶላራት ተዋሂብና መጀመርያ ሓደ ሰብ ሽኮርያ ዘለዎ ሰብ ወይ ዝኾነ ፀገም ዘለዎ ብርሃን ክኸውን ኣለዎ እቲ ቦታ ተሓሲቡ እቲ ብዕለተ 225 ወር 1 ዕለት 1 ዝጀመርናሉ ማለት ማለት እዩ። ሓገዝ ምምሕዳርን ምሕዳር ከተማን እቲ ቦታ ሶላር ተዋሂብና እቲ ቦታ ምስ ኣብርሃናዮ ከዓ እቲ ፅሕፈት ጀሚርና ማለት ፖስተር በዓልና በናተይ ማለት ወለንታዊ ፖስተራት ገይረ ክምህርያ ተባሂለ ብሓሙሽተ ሰባት ጀሚረ ማለት እዩ። እዚኦም ሓሙሽተ ሰባት ክስርሕ ከሎ ግን ካብቲኦም ሓሙሽተ ሰባት ዝነበሩ ሰባት ተስፋ ይትቑረፅ ሎሚ ሓሙሽተ ኣለዉ ፅባሕ 50 ዝኾኑሉ መዓልቲ ኣለዎ ስለ ዝበሉኒ ብጣዕሚ ተስፋ ስለ ዝሃቡኒ እቲኦም ምሳይ መምህራን ኣለዉ ሕጂ እውን ምሳይ ዘለዉ ፀሓፍቲ ዘለዉ ወላብቲ ምሳና ዝሰርሑ ዘለዉ ማለት እዮም። ብሓሙሽተ ሰባት ዝጀመርናዮ ሎሚ ኣብ ልዕሊ 60-70 ሰባት ዘሎ ሰርሕ ኣለና ማለት እዩ።

0: ኣገልገልቲ እውን ነቲ ብመንእሰይ ዑስማን ዝወሃቦም ብስነ ፍልጠት ዝተሰነየ ትምህርቲ ኣካላዊ ምንቅስቓስ ኣብ ጥዕንኦም ርኡይ ዝኾነ ለውጥን ምምሕያሽን ከም ዘምፅኣሎም እዮም ዝዛረቡ።
1: ኣካላዊ ምንቅስቃስ ማለት ሓደ ሓደ ሰብ ጥዑይ ይኹን ዋላ ሕማም ሕዱር ዘለዎ ሰብ ዝኾነ ሰብ ክንቀሳቀስ ኣለዎ ማለት እዩ። ስፖርት ማለት ሓደ ርእስታማንነት እዩ። ሓደ ስፖርት ዝገብር ሰብ መጀመርያ ወላ ተኣመጋግባ ናቱ ዘይበልዕ ዝነበረ ሰብ ክስበልዕ ይኽእል እዩ። ማይ ዘይሰቲ ዝነበረ ሕጂ ሰቲ እዩ። ሕጂ ንሕና ኣብቲ ትምህርቲ ክንምንቦም ከለና ናትና ሕግታት ኣለና ወይ ንሕና ኣነ ዘውፀኽዎ መደብ ኣሎ። ሓደ ሰብ ስፖርት ገብር እንተኮይኑ ሙሉእ ክዳን ክኽደን ኣለዎ፣ ሳንዕፁ ገብር ኣለዎ፣ ዋላ ኣብቲ ኣይሮቢክ ክሰርሑ ከሎ እውን ርሕቀት ነንሕዶም ክሕሉ ኣለዎ። ምክንያቱ ኣብቲ ከባቢ ሽኮርያ ስለ ዘለዉ ከይገራጨው ወይ ንኸይተሃራርሙ ወይ ንኸይተናኽፉ ስጋት ኣለካ ማለት ምስቲ ዕድመ ዓበይቲ ምዃኖም ማይ ከዓ ግድን ይሕዙ እዮም። ናይ 2 ሊትሮ ማይ ብፍላይ ማይ ሒዞም መፁ። እዚአን 2 ሊትሮ ምሸ ሰዓ 6 ተሰይኸያን ሓደ ጥዕና ኣለካ ማለት እዩ። እዚ ሓደ እቲ ጥዕና ናቱ ዘረአየካ ማለት እዩ። ሕጂ እንታይ እቲ ስፖርቲ ዝኾነ ሰብ ክመፀካ ከሎ የዳኽመካ እዩ። ድኻማ ኣሎ ኣብ መጀመርያ እግሮም ይሕሞሚ፣ ብታሕቲ ፃዕዳ እግሮም ይሕሞሚ፣ ምስቲ ክብደ ዘለዎም ምስቲ ዕድመ እውን። ሕጂ እንታይ ብጣዕሚ እንዳ ወላስ እንዳ ተቆንዘቡ ዝሰርሑ ሰባት ኣሉ። ሕጂ እንታይ ከዓ ንሕና ንሰርሖ ብመንገድና እቲ ሰብ ዓቕሙ እዩ ዝሰርሕ ብዝኾነ ከምዚ ስራሕ ኣይኮነን ዋላ ኣባ መፅኡ ዋላ ንእሽተይ ወኩ እንተገይሩ ስፖርት ገይሩ ኣሎ ማለት እዩ። ኣዴታትና ኣለዋ ሕጂ ሽመን ከይጠቀስና ዓበይቲ ኣንስቲ ኣለዋ 70 ገለ ዕድሚአን ኣብኡ መፅአን ወክ ገብራ ደቀን ሒዞሞ ንመፁ ኣብ ወክ ገብራ ምስ ሰባት ይንቀሳቀሳ። ሕጂ እቲ መጀመርያ እቲ ስፖርት ኩሉ ሻዕ ቃንዛ ኣለዎ እዩ። እቲ ስፖርት ማለት እዩ ክብደት ኣለዎ፣ ስራባ ሕዘካ፣ ናይ ፃዕዳ እግራካ ሕመካ፣ ሕቆም ሕሞም ድሕሪ ወርሒ ምስ ገበሩ ግን ባዕሎም እዮም። ድሓርካ እቲ ኣብኡ ዘለዉ ምሳና ዝሰርሑ ዘለዉ ብፍላይ ክንዳ ቦታትና ዓበይቲ ስለ ዝኾኑ ዝምርሑ ሰብ ንሕና ንስቦም ኢና ንምራሕ ንሕና በስ እዚኣ ስፖርት ከምዚኣ ግበሩ ከምዚኣ ግበሩ ንብል እንደገናኸ ትምህርትታት ንህቦም ኢና ማለት እዩ። ግቡእ ትምህርትታት ይወስድ እዮም።

0: እቲ ሚኒስትሪ ጥዕና ምስም ወረቲ ኢቲና ብደኳትሪ ዓበይቲ ብናይ ሽኮርያ ትምህርቲ ዝህቦም ኣለዎም ብናይ ሕቆ ናይ ቀንዲ ሕቆ ፀገማት ዘለዎም ትምህርቲ ህቦ ብጣዕሚ እዮም ሚኒስትሪ ጥዕና እዮም ዝሕግዙና ማለት እዩ ኢድካ ምስ ሚኒስትሪ ጥዕና ዞባ ብቐጥታ ስለ ንራኸብ ንሕና ሓደ ሰብ ስፖርቲ ክሰርሕ ከሎ ስፖርት ጥራይ ኮነ ንሰርሕ ወላ ተኣመጋግባ ናቱ ክፈልጥ ስለ ዘለዎ ንሕና ኣብቲ ሚኒስትሪ ጥዕና ብዓለይ ከይደ እዚኦም ተማሃሮ ናተይ ከምዚ ከምዚ ሰርሑ ስለ ዘለዉ ትምህርታዊ ጥዕና እንታይ ኣመጋግባ ክገብሩ ኣለዎም እንታይ ክበልዑ ኣለዎም እንታይ ክሰትዩ ኣለዎም ኢና ሲ ማሃሮና ኢና ንሓትት ኢና እሶም ካብ ሚኒስትሪ ጥዕና ብጣዕሚ ኢና ነመስግኖም ብዝተፈላለዩ ደኳትራ ዘለዎ ዓበይቲ ይምህሩና እዮም ማለት እዩ
1: ፀቕጢ ኔርኒ ወሽኮር ምስኡ ከዓኒ ኮሎስትሮል ምስኡ ዝተሓዘ ከዓ እንታይ ኔርኒ ናይ ነርቭ ፀገም ካብ ዚ ጎለይ ጀሚሩ ክሳብ ታሕቲ እግረይ ይእሰር ነይሩ ተሓዝ ነይሩ ማለት እዩ እዚ ስፖርት እዚ ምስ ጀመርኩ መጀመርያ ልዑይ ለውጢ ኣርእየ ኣብቲ ዓቐን ዝገብሮ ናይ ሽኮር ኣብቲ ናይ ፀቕጢ ዓብይ ለውጢ መፅ እዩ ኣብቲ ዝነበረ ኣሃዛት ብጣዕሚ ጎዲሉ ማለት እዩ ሳልሳይ ከዓኒ ኮፍ ኢለሲ ኣብ መሬት ኮፍ ኢለሲ ኣብዚ ናይ ባህሊ ኣብ መሬት ኣብ ተኮባ እዚ ኣብ መንፀፍ እዚ ኮፍ ክብል ይኽእል ኣይነበርኩኒ ወላ እውን ኣጋጣሚ ከብዘ እንተሓይመሲ ኣብ ዝኾነ ቦታ ኮፍ ስለ ዘይብል ገዛ ኣትየ ኣብዚ ናይ ፈደንጂ ኮፍ መበሊ እንተዘይኮይኑ ኣብ ካልእ ኮፍ ክብል ይኽእል ኣይነበርኩኒ ሕጂ ግዳ ኖርማል ኮይኑ ኣለኹ ኣብዚ ሰለስተ ወርሒ ግዳ ኣብ ሰሙን ኣርባዕተ መዓልቲ ኣይቋረፅናን ፅቡቕ ኣብ ሰውነተይ ዓብ ለውጢ ኣምፅኡ ሰውነተይ ፈኺሱ ሚዛነይ ጎዲሉ ምንቀሳቃስተይ ከዓኒ ብጣዕሚ ኣብ ዝኾነ ከይሲ ዝደክም ዝነበርኩ ዝድኻም ንጠፍኡ ማለት እዩ ጨዋዳታት ዝተሓዝ ዝነበረ ተፈቲሑ ተኸፊቱ ማለት እዩ
2: ጀመርያ ሓሙሽተ ወርሒ ጌርና ኣለና ኣብ ንጅምር ካብቶም ቀዳሞት ቅድሜና ፀኒሖም እንዲኦም ሰሙን ዝገበሩ ሓሙሽተ ወርሒ ጌርና ኣለና ኣብዚ ሓሙሽተ ወርሒ ብጣዕሚ ለውጢ ርያ ናብ ነብሰይ ምክንያቱ ኣነ ድኾነ ሕማም የብለይን ገጂፈ ጥራሐ ነብሲ ወሲኸ ማለት እዩ ነብሰይ ምስ ረእኹዋ ማራ በቃ ኣስካላ ሃማን ክድይብ ኣይክእል እኒአ ነይረ ከቢድኒ ነብሰይ ብድሕሪኡ ሓንቲ ጎረቤትና ትሰምዕ ከምዚ ጅማ ኣሎ ብናፃ ገለ ትሰምዕ መፅያ ሰዓት ሓሙሽተይ ንዕናይ ኣበይ ስፖርቲ ናይ ጥዕና ኣሎ ስፖርቲ ብናፃ ሓራይ ተባሂልና መፂና ባሃንደበት ኢና መፂና ኣኹ ሰርሒ ፀኒሑምና ሰሪሕና ሓሙሽተ ወርሒ ጌርና ብጣዕሚ ለውጥ ኣለዎ ብጣዕሚ ብጣዕሚ ብድሕሪኡ ከማን ክንደይ ክንደይ ክንደይ ምሳና መሓዙትና እቲና ማለት እዩ ከምዝሎ ምስ በልናዮን ሓራይ ኢለን ተበጊሰን መፃ ገሊአን ግን ብዙሕ ንጥዕነንሰ እሳ ይኮነ
1: ብውሕዱ ልዕሊ 15 ዓመት ንግሆ ንግሆ ናይ ሰዓት ዎ ከይደ ዎ ክምለስ ነይረ ብዝያዳ እውን ኣብዚ ናይ ግዜ ኮረና 2-3 ሰዓት ንገብር ኒና ብዙሓት ኮይንና ግዳ ከምዚ ንገብሮ ዘለና እዚ ብሳይነሳዊ መገዲ እዩ እቲ ከዓኒ ምንቅስቃስ ክንቅስቃስ ለና ንገብሮ ዝነበርና እዩ ስለዚ እቲ ክትንቀሳቀስ ከለካ እቲ ንንቀሳቀስ ዝነበርና ብዙሓት ኮይና ንኸይድና ንደኪምና ነርና እምበር ንርህፅ ኣይነበርናኒ ኣብዚ ግዳ ሳይንሳዊ መገዲ ስለፍልጠት ዝተተሓዘ ስለ ዝኾነ ኩሉ ኣካላትና ኣእዳውና ርእስና ኣእዳውና ኣጋርና ሓፍኮፍ ናይ ሲቲን ኣብ ሲት ኣብ ገለበ ኩሉ ስለ ንገብር ብጣዕሚ ለውጢ ርእየሉ ምዝኡ ከዓኒ ናይ ሰዓትን ፈረቓን ስለ ንገብር ትሰዓትን ፈረቓን ከዓኒ ዳርካ እቲ ናይ ውሽጢ ከናቴራና እንታ ብደገ ዘለ ክነታንሲ ብርሃፅ ይፅሙቕ እዩ ዘሎ ብጣዕሚ ከዓ ለውጢ ርኢና ኣሎ ካብቲ ናይ ንገብሮ ዝነበርና ምንቅስቃሳሲ ብጣዕሚ ብዙሕ ይፅሙቕ እዩ

0: ብዝተፈላለዩ ምክንያት ኣብዚ ማሕበር ዘይተጠርነፉ ዘለውን ድሌት ናይ ስፖርት ዘለዎምን ውልቀ ሰባት ማዕፆዛ ማሕበር ድማ ንኩሉ ክፉት ምዃኑ ይሕብሩ።
1: ብዙሓት ዝኸማና ኣለውን ድዮም ንዓይ ክንኢኑ እንታይ ኢኻ ረኺብካ እንታይ ኢኻ ኮንካ ከምዝትኾን ዘለካ ብሉኒ ኣነ ብሎም ከምዝኣመሰለ ናይ ምንቅስቃሳት ብወለንታዊ ዝገብሮ ዑስማን ኮበርታ ዝበሃል ከምዚ ገይሩ ምእንቲ ነቶም ፅጉማት ክሕግዝ ኢሉ የስራሓና ኣሎ ኢለ እዮም። ስለዚ ከዓ መፂኹም ርኣዩ ኢሎም ብዙሓት ሰባት ከማ ዓዲመ መፂኦም ይርዩና ኣለዉ። ብዙሓት ከማ ዝተሳተፉ ኣለዉ። ከምኡ እውን ምዝ ዝተተሓሓዘ ኣብ 3 ወርሒ ብቅኢላታት ሓካይም ብዶክተራት ኣስተምህሮ ስለ ዝውሃበና እዚ ከዓ ብዝያደ ከዓኒ እንታይ ከመይ ክንገብር ኣለና ምስቲ ዕድሜና እንታይ ክንምገብ ኣለና ንዓና ብጣዕሚ ዓብ ሓገዝ እዩ ዘለዎ። ስለዚ

0: እንታይ ዝብል እዚ ንሕሙማት ሕዱር ሕማማት ዘለዎም ጥራይ ኣይኮነን እዩ ናይ ሚኒስትሪ ጥዕና ስሎጋን ወይ ጭርሖ እንታይ ዝብል ካብ ሓሚምካ ሕክምና ተኸላኺልካ ጥዕና እንዲ ዝብል ስለዚ እዚ ንሕሙማት ወይ ሕዱር ሕማም ዘለዎም ጥራይ ዝኮነ ንኩሉ ስለዝኮነ ንኩሉ ሰብ ክመፅእ ኣብዚ ክሕወስ ጉስጉስ ማለት እዩ
1: ብዙሕ የ ድዛረብ ባላ ሕጂ ከምዚ ኣኼባ ክንከይድ ከለና ከምዚ ስፖርት ተጀሚሩ

0: እውን ንዛረብ ኢና ከምዘሎ ብናፃይ ከዓ ሓንቲ ክፍሊት የብሉን ድሓርካ ገዛኻ ወዲእኻ ስራሕካ ወዲእኻ ሰዓታ ስፍ ካብ ሰዓት 6 ስጋዕ 7 ፈርኣን እያ ሕጅስ ስራሕካ ወዲእኻ ክትመፅ ዋላ ብገዛ ዘፀግም ከማን የብልከን ሕጅስ ከምኡ ይብለን ማለት ኩሉ ድሕሪ ጥዕናኻስ ዋላ ሓንቲ የለን
1: መጀመርያ ዝኾነ ሰብ ሕዱር ሕማም ዘሎ ወይ ዝኾነ ፀገም ናይ ነብሲ ዘሎ ንሕና ኦፊስና ክፉት እዩ መፅኡ ኣብ ኦፊስ ኣለና ኣብ መፅኡ ዝኾነ ፀገማት ዘሎ ክነግረና ስፖርት ምሳና ክሰርሕ ክፉት እዩ መደብና ሰብ እንታይ ይብለካ እዚ ብወላንታዊ እንዩ እዚ ከምዚ እ ብጥርሑ እንዩ ገለ ብለካ እቲ ብጥርሑ ይኮነን ንሕና እቲ ናቱ ጥራይ ድልየት ኢና ንደሊ ናቱ ኣብቲ ባይታ ነሱ ዘሎ ፀገማት ኣብኡ መፅእና ምሳና ኮይኑ ክሳተፍ ሓደ ስድራ ክንከውን ማለት እየ ተርዲ ሕጂ እቲ ንሕና ንደልዮ እቲ ናይ መወዳእታ ክብሎ እቲ ሰብ ኣብዚ ከተማኸረን ዘሎ ብጣዕሚ ብጣዕሚ ሽኮርያ ኣብዚ ከተማኸረን ብዙሕ ይረአ ኣሎ እዚ ስለ ዝኾነ ካብቲ ሚኒስትሪ ጥዕና ስለንሓትት መፅኦም ኣብኣብቲያ ቦታ መፅኦም ምሳና ክሰርሑ ብወላንታዊ ይኮን ኩሉ ብገንዘብ ትሰርሑን ብጥርሑ ትሰርሑን ሲ እንታይ ረብሓ ኣለዎ መጀመርያ ክትሪኢ ትማሊ ትማሊ ብደገ ኮይኖም ድርኢና ዝነበሩ ፀገማት ዝነበሮም እቶ እዳበልከ ድሓን ሎ መፅእ ፅባሕ መፅእ ይብለካ ምስኣተዎ ግን እቲ ቀዳማይ ብቲ ሰዓት ንስ እዩ ዝመፅእ ሕጂ ንመንሳያት ከረን ነቲኦም ኣቦታትና ነቲኦም ዓበይቲ ኣዴታትና ዘለዋ ይምፃ ይንቀሳቀሳ ስፖርቲ ዝስክፍ ነገር የብሉን ግዜና ከ ፍሉጥ እዩ ሰዓ 6 ክሳብ ሰዓ 7 እያ እዚ ወ ክትገብረሉ ግዜ ትንቀሳቀሰሉ ግዜ ሻይ ትሰትሉ ግዜ ስለዝኾነ ኣባ መፅኦም ስፖርቲ ንክሰርሑ ጥዕናኦም ክርዩ ብዝያዳ ከ እቲ ጥዕና ናቶም ፅቡቕ መፅኡ ኸ እቲ ንዓና ተስተናትና ንስ እዩ ረብሓ ኣይኮነን ማለት እየ
2: ናይ ሊከርን ዝኾና ጋንታታት ኣልነስር ዓንሰባን ደንደንን ምንቅስቓስ ኣካላት ብመንገዲ መንእሰይ ዑስማን ሳልሕ ኣብ ትካልዊ ይወሃበን እዚ መንእሰይ ኣብ ፌደሬሽን ያታዊ ስፖርት ኤርትራ ከም ዳኛን ኣሰልጣንን ናይ ተዓውዲ ብምዃን ይነጥፍ ኣሎ ንሕና እውን ብወገና ደገፍ ናይ ፌደሬሽን ስፖርት ዞባ ዓንሰባን ካልኦት ኣካላትን ሞራላዊ ደገፍ ከይፍለዮ ንምሕፀን
0: እጂ ኣነ መጀመርያ ንዕስማን እየ ከመስግን ምክንያቱ እሱ በዓል ሓዳር እዩ ሓንቲ ሳ የብሉ ምሳናይ ድውዕላ በኣ ወላ ሓንቲ ክፍሊትካ የብሉን ድኾነ ሓገዝ ክግበረሉ ንዕኡ መጀመርያ
3: ብናቱ ተበግሶ ምስ ምምሕዳር ዞባ ድዩ ምሕዳር ከተማ ድዩ ምስ ምስትር ጥዕና ድዩ ተዋሂዱ ነዚ ክገብረልና ክኢሉ ማለት እዩ ስለዚ እዚ እንታይ ዝበሃል ወብንታይ ብወለንታዊ ሓንቲ ክፍሊት ዘይብሉ ስለዚ ሰብዚ ኣነ የደንቆ ምስ ከዓኒ ቅዱስ ቅንኢ ምስ ቅዱስ ቅንኢ ዝበሃልሎ ቅዱስ ቅንኢ ዓሲልዎ እዩ ንስድራይ ኣብ ዓደይ ክገብረሉ ብምግባሩ ብጣዕሚ የመስግኖ ማለት እየ
1: ንሕና ብመደብ ገርና ዘለና ወይ ኣነ ሒዘየ ዘለኹ መደብ ወላ 70-80 ዘይኮነስ ብብዝሒ ልዕሊ 200 ሰባት 300 ሰባት ኮይኖም ኣብ ከተማ ኸረን ብሓንሳብ ንክንቀሳቀሱ ብሓንሳብ ንክንቀሳቀሱ ብሓንሳብ እንታሽሙ ንክገብሩ ብዝያዳ ንሕና እንታሽሙና ንገብር ማለት እዩ ብዝያዳ ብዓብዪ ዞባ ሙሉእ ብዞባ ደረጃ ዋላ እንተ ሓይሊ ረኺብና እውን ኣብ ንኡስ ዞባታት በዓል ሓጋዝ ይኹን ዋላ ካልእ ዞባታት ድ እቲኦም ኣብ ከባቢና ዘሎ ማለት ምስም ኮይና ዋላ ምስ ምሕዳራት ተረዳዲእና እውን ተዘራሪብና ኣለና ነቲኦም ሽኮርያ ዘለዎም ፀገማት ዘለዎም ከምዚ ዘለዎም ፀገማት ዘለዎም ኣብ ምሳና ንክሰርሑን ምሳና ኮይኖም ነቲ መደብ ክሪዎ እዚ መደብና ካ ቀፃሊ እዩ ንሕና ዘለና እንታሽሙ ብሕጂ እውን ዝያዳ ብ70 ብ80 ሰባት ዘይኮነ ልዕሊ 2-300 ክኾን እዮም መደበይ ዘሎ ንሕና ከ ኣምላ ሓግዘና ማለት ረቢ ሓግዘ

0: ሙሉእ ስሙ ሳምሶም ተኽለ ባሃል ኣብ 1985 ኣብ ካብ እንዳ ማርያም ተወሊዱ ኣዋዓብዩ ሳምሶም ናይ ትምህርቲ ጉዕዞ ክገልጽ እንከሎም
1: መጀመርያ መባእታ ቤት ትምህርቲ ቤት ትምህርቲ ኣዱዲስ ካብ ቀዳማይ ክሳብ ሻርሻይ ክፍሊ ናይ ጁኒየር ድማ ቤት ትምህርቲ ዳሉል ማለት እዩ ሃይ ስኩል ድማ ቤት ትምህርቲ እንዳ ማርያም ኣብ ቤት ትምህርቲ ኣዱሊስ ኣብ ጎኒ ጎኒ ናይ ትምህርቲ ናይ ኩዕሶ ፃወት ነይረ ብናይ ትምህርቲ ማለት እዩ ኣብ ፅቡቅ ኩነታት ኢና ነርና ማለት እዩ
0: ዝያዳ በታ ንሽሙጥ ፍያ ንነዊሕ ዓመታት ቀንዲ መሊኡ ኮይና ዘላሳጉ ኣፍንጫ ዝፅዋዕ ሳምሶም ኣብቲ ካብ ቅድምና ፅነት ክሳብ ሕጂ ንልዕሊ 67 ዓመታት ቀንዲ መዋደሪ ቦታ ቅድም ብሽክለቲ ሃገርና ኮይኑ ዘሎ እንዳ ማርያም ብምዕባዩ ገለ ካብቲ ናብዚ ዓውዲ ክኣቱ ዝቆሰቦ ሓደ ምክንያት እዩ
1: ብሽክለታ ካብ ብንእሽ ድካታተል ነሩ ማለት እዩ ገዛውትና ኣብቲ ከባቢ ናይ እንዳ ማርያም ስለ ዝኮነ ብናቱ ክስታይ ኣትየኒ ማለት እዩ ኣብ 2002 ጀሚረ 2001 መወዳእታ ኣብ ራብዓይ ዲቪዥን ትበሃል ናዋ ጀሚርና ሽዑ ሳልሳይ ዲቪዥን ኣብ ዓመትን ገለና ኣብ 2 ዓመት ኢና ንሰግር ነርና ሽዑ ካልኣይ ዲቪዥን ድማ ተፃዊቶ ማለት እዩ ምስ ጋንታ ዙላ ትበሃል ማለት እዩ ንከባቢ 3 ዓመት ኣብኣ ነርና በዓል በረኸት የማነ ፍራቃል ስለበሳይ ተክሊት ኢሳ ወዲ ያሬድ ሕሩ ዝበሃል ድማ ምሳይ ኣብታ ጋንታ ነይሩ ማለት እዩ ዝተፈላለየ ዓወታት ድማ ኣምፂና ማለት እዩ
2: ብተለምዶ ኣፍንጫ ኢና ንብሎ ሳሚ ወድሎቱ ወድሎቱ እዩ ድፍለጥ ኣድዩሎት እያ ኣብቲ እንዳሻሂ ኣብ እንዳ ማርያም እንዳተርከብ እጅ ቦላታ ምስ ገበርካ ኩሉ ግዜ በዓል የማነ ተኸስተ ዝነበረሉ ግዜ ናፍቲ እንዳሻሂ ድእቶ ምክንያቱ ሰብ ስለ ዝበዝሖም ክሕንጉሮም ስለ ዝደሊ ሰብ ቀልጢፍካ ከም ጋርድ በሎ ሓለዋ ጌርካ ቀልጢፍካ ናፍቲ እንዳሻሂ ዳኣቱ እንዳሻሂ ኣለቕ ሕጂ ኣብቲ ወዳ ኮይኑ ውፍቲ እንዳሻሂ ምዕባ እዩ ዓብዪ ፅልዋ ዝያዳ ካልእ ስፖርተኛ ሲ ፅልዋ ነይሩ ሕጂ ሓደ ስፖርተኛ ክዝምር ከሎ ንሓደ ደጋፊ ነይረ ብለካ ወዲ ገዛውተይ እንዲ ክሶ ነይሩ ብለካ ገለገለ ዓድል ዝገበርና ኣሕዋትና ዓበይቲ ኣሕዋትና ዝጀመሩ ነይሮም ናይ ኣፍንጫ ግን እቶም ኣለዉ ዝበሃሉ ተቀዳደምቲ ስዒሮምን ተሳዒሮምን ክበኺን ክስሕቁን ከሎ ሳብ እንዳሻሂኦም ስለ ዝኣት ነበሩ ካብ ዓብ ፅልዋ እዩ ተበጊሱ እዚ ብጣዕሚ ሓጊዝዎ እዩ ስጋ ሕጂ ስምዒታዊ ኮይኑ ክሰርሕ ነስፖርት ብልቢ ክፍቅሮ በዚ ሰረት እዚ ዓብዪ ዝብል ግምጋም ኣለና።

0: ብምትናብ ስሩዕ ዲቪዥናት ምእታዉ ኣብ ናይ ቤት ትምህርቲ ውድራት ክሳተፍ ዝጀመረ ሳምሶም ንቤት ትምህርቲ ዳሉን እንዳ ማርያም ወኪሉ ኣብ ማውንቴን ባይክ ዝምስገን ውፅኢት የመዝግብ ምንባሩ ይዝክር።
1: ኣብ ቤት ትምህርቲ ዳሉል ናይ ቤት ትምህርትታት ነይሩ ናይ ማውንቴን ኣብኡ ተፃዊትና ነርና ኢና ዓዊትና ከማን ብቤት ትምህርቲ ደረጃ ማለት እዩ። ኣብ ሃይስኩል ድማ ኣብ ናይ ቤት ትምህርቲ ቅድስቲ ማርያም ኣብኡ ድማ ተፃዊተ ነረ ነይሮም እዮም። በዓል ቶማስ ጋዜላ ገለ ድባህሉ ዓንቤት ነይሮም እዮም ብዝክሮም ማለት እዩ ኣብ ናይ ቤት ትምህርቲ ዳማርያም ማለት እዩ። ንሕና ድማ እውን ነርና በዓል ኣነ በዓል ፊልሞ ገለ ድባህሉ ደጋንታይ ነይሮም መተሃላለክትና ድማ በዓል የናታል መስፍን ሃላባይ በዓል ሙራል መስዑድ ገለ ድባህሉ ድማ ንፉዓት ነይሮም እዮም። ሕጂ ሶም መተሃላለክትና እዮም ነይሮም ግን በትን በትንና ንሕና ኢና ወሲድና እያ ማለት እዩ ኣብ ቤት ትምህርቲ ዳማርያም
0: ቆሪፁ ናይ ምኻድ ባህሪ ዝነበሮ ሳምሶም ኣብ ሳሳይ ዲቪዥን ብፍላይ ኣብ 2034 ኣብ ብዙሕ ዓወታት ምምዝጋቡ ብምዝካር ብጋንታ ኤሪቴል ተሓፂኡ ምንባሩ እውን ገሊፆም ናብቲ ዓባይ ጋንታ ድኣ ስለምንታይ ይተሰጋገረ
1: በዝሒ እኳ ዋ ኣብ ሳልሳይ እናተፃዊትና እኳ ኣብ ሳልሳይ ድማ ብዙሕ ዓወታት የደምፅ ነይራ ትፊል ለናተይ ናይ ቲራታ እዩ ቆሪፅካ ምኻድ እዩ ነይሩ ዓቕመይ ማለት እዩ። ሽዑ ኣብ ሳልሳይ ዲቪዥን ከለና ጋንታታት ፀዊዕናና ማለት እዩ ዋላ ኤሪቴል ተኹን ዋላ ሳምሶም ከማ ንሪአና ነይሩ እዩ ሓቂ ዘረባ ሽዑ ግን ቶም ዝብላ ቢሎም ክሳይ ገይሮምና ማለት እዩ ምስቶም ሞቱ ክንሕዘኩም ኢና ገሌ ንወዲ ብኾረ ሽዑ ምናብኦማት ኢና ማለት እዩ። ኣብኡ ድማ ዳርጋ ኣብ ዓመት ኣርባዕተ ዋናጩ ምፅና ማለት እዩ ናይ ዋንጫ ሰማዕታት ኣምፅና ናይ ዙር ዞባ ማእኸል ነራ ቻምፒዮን ድማ ኣቢልና ማለት እዩ ኣብ ናይ ካልኣይ ዲቪዥን ማለት ምስ ዙላ ስበዓል በረኸት የማለ ፍረቓል ስለበሳይ ገለ ብዙሕ ዓወታት ናብፅላ 2003 2004 ዋላ ናይ በረኻታት ገለ ብዙሕ እዩ ነርና ሽዑ በ ጅራ ገለ ክንመፅ ከለና ብዙሕ ዓወታት ናምፅና ኣላ ንታ ጋንታ ማለት እዩ። ኣብኡ ጋንታ ኤሪቴል ብንሆም ማለት እዩ ብሃዊ ንወትኩ ንሸ ሃዊ ነይሩ ከምኡ ኢል ከምዚ ከም ደሊና ካለና ገለገለ ኢሉ ተዛሪብኒ ኣነ ግን ውዕል ኣይወዳእኹ ነረ ሽዑ ምስ ጋንታ ማለት እዩ ዙላ ይወዳእናን ሽዑ በትን በትን ኢልና እታ 2005 እያ ነራ ሽዑ ምስተሸለምና ማለት እዩ ምስ ዙላ እሱ ረኺብና መወዳእታ ኣብቲ ከተማ ተዘራሪብና ሕራይ ናበልና ሃገራዊ ግልግሎት ድማ ኣብኡ ከለና ክሳይ ኣርኪባትና ማለት እዩ 2006 ወዕ 3 ኮይና ወሪድና ንዓሰብ ኣብ ዓሰብ ከድና ሽዑ ግቡእ ተዓዲና ወሲድና ሽዑ ኣብ ክፍለ ሰራዊት 33 ተወዚዐ ማለት እዩ ጋሽ ባርካ ኣብኡ ድማ ከምቲ ልሙድ ናይ ኣገላዊ ግቡእና ፈፂምና ተራዳዲና ብስፖርት ድማ ሰይዶምና መርሃቡ ምሳይ ነይሩ ወትርሺ ኣብ ሓንቲ ሃዱ ነርና ሰይዶምና ሽዑ ካብኣ ተመሊስና እንዳመፃና ትሬና እንዳገበርና ገለ ከምቲ ልሙድ እንዳተፃወትና ንቦታና ንኸይድ ነርና ማለት እዩ። ዳዕራይ ብዓብዪ ፍታሕ መፅኡ ተፃወቱ ገሌ ኢሎምና ብዙ ተፃዊትና ማለት እዩ።
2: ሳምሶም ከም ሰብ ክዝክሮ ከለኹ ጥዑም ሰብ እዩ ኩሉ ነገራት እውን ናብ ብሽክታ ዝነበረ እውን ፅቡቕ ፐርፎርማንስ ነይሩ ብፍላይ ኣብ ዓቐበት ክሳብ 2005 ብሓንሳብ ጎይና ኣብ 2005 ግን ብናይ ተዓሊም ጉዳይ ተፈላለዩና ማለት እዩ። ኣብተን ዝነበራ 2 ዓመታት ግን ኣዝዩ ምቁር ዝኾነ ሂወት ሕሊፍና ሳምሶም ማለት እዩ ንሳምሶም ጥራይ ኮይኖ ንስድሮዋ ቤት ኩሉ ፅቡቕ ግዜም ዝነበሩ ዝኩረ ፅቡቅ ገይረ ማለት እዩ። ብናቱ ፃዕሪ እውን ዝተዓወትናሉ ሻምፒዮን ዞባ ማእከል ኣሉ ሙሉ መዓልቲ ክነስራሕ ኢና ውዒልና እቲ ናቱ ፃዕሪ ከዓ ንሕና ዝተዓወትናሉ ግዜ ዝኩርና ማለት እዩ።
0: ሳምሶም ካብ ሃገራዊ ግቡእ ምስተመልሰ ዳግማይ ኣብ ካልኣይ ዲቪዥን ይፈሊሞም እቲ እዋን ዋላ እኳ ንኣስታት 2 ዓመታት ካብ ውድር ተኣልዩ እንተነበረ ናብ ውድር ምስተመልሰ ግና ምስ ዝነበሮ ወንን ድሌትን ናብ ብቕዓቱ ክምለስ ክኢሉ እዩም ናብ ቀዳማይ ዲቪዥን እውን ሰጊሮም ይኹን እምበር ኣብዚ ላዕለዋይ ዲቪዥን ነዊሕ ኣይተፃወተን። ስለምንታይ
1: ቀዳማይ ዲቪዥን ቁሩብ የተፃዊተ ቁሩብ የተፃዊተ ሽዑ ኣብ ናይ በረኻ ኣብ ፅቡቅ ምስ መፃኹ ማለት እዩ ስድራ ድማ ገዚኦም ለይ ብሽክለታ ማለት እዩ ከባቢ 140 ሂቦም ገዚኦም ለይ በዓል ፋዘር ማዘር ማለት እዮም። ሽዑኡ ኣብ ፅቡቅ ቁመና ነረ ገለቶም በዓል ፍረ ገለ ሽዑ ሓጊዞም እዮም በዓል የማነ በረኸት የማነ ካሲላስ ምስ ራእይወት ኩነታት ብዙሕ ምስም እዳወፃኹ ትሬን ገለ በዓል ፈረጅ ገለ ድበሃልዞም ናይ ጀጋንተ ምስም የድወፅ ነረ ውሽዑ ናይ በረኻ ነላትና ኣስመራ መንደፈራ እምብርቲ ገለ ነላ ኣዋ መውደቕቲ ኣጋጢምኒ ማለት እዩ ኣብ ምውዳ ምስ ቀዳሜት ጉጅለ ከድና ኣጋጣሚ ሽዑፍቲ ናይ መንግዳዊ ምስ ወረና ናይ ቢንቶ ገለ ኣሎ ሓመድ ገለ ነይሩ ኣዋ ሕማቅ ዋላላ ወዲቐ ታብ ሽከታት ሴራ ኣነውን ሽዑ ክሳይ ኮይኑ ማለት እዩ ማሃርምቲ በዚ ናይ ሰለፈይ ገለ ከባቢ ኣብዚ ኢለ ድማ ሕማቅ ዋላላ ወዲቐ ሽዑ በዓል ፕሬዚደንት የማነ ነጋሲ ነይሩ ወዲ ፎርኖ ድማ ምስ ነይሩ ዳንነት ሶም መኪና ፅዒኖም ገዛ ሕክምና ወሲዶም ንገዛ ብፅሖምኒ ማለት እዩ ኣብኣ ምስ ወደኩ ቁሩብ ሽዑ ክሳይ ኮይኑ ማለት እዩ ካብኣ ገዲፍ እያ 211 ምስ መፃና ማለት ናብ 12 መወዳእታ እዩ ሽዑ ሕማቅ ዋላላ ወዲቃ በ ደይርስዑ ዋላ ብዘይተይ ገለ ብዙሕ ክሳይ ገይርኒ ፅቡቅ ኢና ነርና ሓገ ዘረባ ምስቲ ህርፋን ድማ ነርና ምስ ሰዶና ካብቲ ቦታ ዓውድና ሳብታ ብሽክለታ ጥራሕ ስለነበረ ከምቲ ሰብ ድገብሮ እቲ ዓቕምና ጌርና ኢና ኣብ ፅቡቅ ቁመና ከማ ነረ ሽዑ ፅቡቅ ቁመና ከለኹ እንታ ድበልኩ ኣጋጣሚ እቲ ሓደጋ ክሳይ ጌራትኒ
0: ሳምሶም ደገፍ ስድርኡ ክገልፅ እንከሎም
1: ደገፍ ስድራይ ኣብኡ ስለ ድጀመርኩ ኣብቲ ቤት ትምህርቲ ኣትሒዞም እዮም ሞራል ድቡን ነይሮም ብፍላይ ዓባይ ሓፍቲ ያላ ሳብ መርያ ክሳይ ትገብረ ነ ዋላ ማዘር ፋዘር ምዕባይ ሓወይ ድማ ኣሎ ኣብ ደገ እዮም ዘለዉ እዚኦም ሞራል ዝገብሩሉ እዮም ናይ ዋላ እታ ምስ መፃኹ እታ 140,000 ሂቦም ዝገዝኡ እሶም እዮም ሳፕራይዝ ገይሮም ምስ መፃኹ በቃ ሓታቲቶም ገለ እታ ነገር ኣምፅኦም ማታ ብሽክታ ሸዓነ ድማ ናኸይሳ ከም ሰበይ ማለት እዩ
0: እዚ መንእሰይ ወላ እኳ ሰሪ ዘጋጠሞ ሓደጋ ካብ ኮረሻ ብሽክታ እንተወረደ ካብቲ ዓውዲ ከምዘይተኣለየ ግና ዛረብ
1: ኣብቲ ፀወታታት ክካየድ ከሎ ኣብቲ የ ይርኢ ገለ ምስ መፃና ማለት እዩ ዋላ ደጋፊ እየ ከምኣ ነረ ሽዑ ምስ ረኣኹም ቶም ምዕሩክተይ ኣብ ፅቡቅ ቁመና ስለነበሩ በዓል ዳዊት ሃይለ ካንቻ ገለ ኣት ምስኦም የብሎም ነረ ማለት እዩ ካብቲ ዓውዲ ሳይ ተፈለኹን ይኣቱ ገለ ነረ የ ካልኣይ ነገር ዋላ ኣብቲ ንድሕሪት ተተመሊስና ድማ ኣብቲ ናይ ካልኣይ ዲቪዥን ብጣዕሚ ክሳ እየ ነረ ሽዑ ደይር ሰዕ ታሪክ ኩሉ ሰብ ትፈልጦ እዩ ወላ ዳማርያም እዩ ዝድ ሓየለ ፀወታ ነይሩ ኣብኡ ቆሪፀ የ ድኸይድ ነረ 3-4 ምሳይ ተዘቢሎም ከምኡ እያ ነራ ታናተይ ስራሕ ሽዑኡ ኣብ 2004 ማለት እዩ 5 ኣብቲ ናይ መወዳእታ ብሉፅ ተፃወታይ ተባሂለ ተሸሊመ እየ ሽዑ እዚ ናይ ዳ ጢልያን ማሪን ዝበሃል ነይሩ ዓባይ ዋንጫ ገለ ሂብኒ ማልያታት ገለ ድማ ዕጥቅታት ድማ ሂቦምኒ ማለት እዩ
0: ሳምሶም ኣብቲ ተመደቦ ክፍለ ሰራዊት 33 ዘለዎ ተዘክሮ ክካፍል እንከሎ ኣብዚ ናይ ቀረባ ዓመታት ዝነበረ ኩነታት ከም ተሳተፈ እዩ ዘንቱም ብዘይካዚ ነቶም ኣብ ተፈላለዩ ኣህወርታት ተመደቡ ተቓደምቲ ክሳብ ናብቲ ዝነበሮ ስውርዒ ውድር ዝምለሱ ሓደ ካብቶም ጠርነፍቲ ውድር እዚ ምዕራብ ኮይኑ ውድራት ከም ዝሰርዓሎም ይገሊፁም
1: ኣብ ክፍለ ሰራዊት 33 ምስተወዛዕና ሰዲዶም ናዮም ስፖርት ኢሎም ግን ሃገራዊ ክተት ገለ ምስ መፀ ድማ ፀውዐሙና ማለት እዩ ምስ መርሃዊ ወትርሺ ብሓንሳብ ከድና ማለት እዩ ካብዚ ካብ ኣስመራ ከድና ናብ ኣቲና ኣብቲ ኩነታት ድማ ተሳቲፍና ማለት እዩ 222 ማለት እዩ ኣብዚ ናይ ወያነ ዝነበረ ኣብኡ ከም ቀዳማይ ምድፋዕ ዕጅ ነረ ናይ ሞርታር ማለት እዩ መራ ድማ ምሳይ ነይሩ ስማ ናይ ብሬን ምድፋዕ ዕጅ ነይሩ ክተና ድሕሪ ድሕርቲ ኩነታት ድማ ብሰላም ምስ ወፃና ድማ ሰኢዶምና ማለት እዮም ሃዱ ሳሓተትናዮም በቃ ጉዳይኩም ስለደበልኩም ስፖርትኩም ግበሩ ኢሎምና ኣጋጣሚ እዞም 35 ዙርያ ሽዑ መፅኦሙና ማለት እዮም ተቐዳድምትስ ኣብ ተፈላለዩ ሃዱታት ተወዚዖም ድሕሪ ከምንኦም ከም ጠርነፍቲ ኮይና ክሳብ ሕጂ ንኸይድ ኣለና ማለት እዩ ምስ መራ ማለት እዩ እዚ ምዕራብ ዝበሃል ማለት እዩ ከባቢ 130-140 ተቐዳድምቲ እዮም ዘለዉ ንዕኦም ጠርነፍቲ ኢሎም እቶም ላዕሎት ኣዘዝቲ ክሳጊሮምና ማለት እዩ ሲድናዊ ሕጂ ምስኦም ኢና ንብል ዘለና
0: ኣብዚ እዋን ኣብ ተፈላለየ ጋንታት ተቓደምቲ ዝምዕራብ ከም ዘለውን ነዞም ተቓደምቲ ጋንታት እንተፀዊዕኖም ዝገብርሎም ትሕባር ክገልፅ እንከሎ ሳምሶም
1: ጋንታታት ተፀዊዖም ክኣት ሓበሬታ ንሕብር ኢናናና ነቶም ድመልኮቶ ኣካል ማለት እዩ ከም ዝብልዎም ኣለዎ ንብሎም ይኣት እዮም ተፈላለየ ጋንታታት ኣለዉ ኣብ በዓል ኤሪቴል ዘን ዓበይት ጋንታታት ማለት እዩ ኣስፔኮ ደንደን ሰንበል ዝበሃላ ኣለዉና ብዙሓት ተቐዳደምቲ ኣብ በዓል ሰንበላጅ ከባቢ 8 ተዓዳድምቲ ኣለዎ ወሲዶም እዮም ደንደን

0: ባዕሎም ምክልኻል ከባቢ 9 ተቐዳድምቲ ኣለዉ ላምሶም ኣስቤኮ 4 ተቐዳድምቲ ኣለዉ ኤሪቴል 8 ተቐዳድምቲ ኣለዉ እዞም ደቡብ ዝበሃሉ ጋንታ ድማ ኣለዉና ከባቢ 4-5 ተቐዳድምቲ ምስ ደቂ ኣንስትዮ ማለት እዩ ኣብ ጋላ ነፍሒ ኩለን ዘን ጋንታታት ማለት እየን ዋላ ኣብ ዓራ ጋላ ነፍሒ ገለ ዝበሃላ ኣለዋና ደቂ ኣንስትዮ ከባቢ 10 ነን ተቐዳድምቲ እ ኣብ ተፈላለየን ዘለዋ ሰን ድማ ፋሕፋሕ ኢለን እየን ዘለዋ ኣብ ባሮንቱ ነካይድ ኢና ከባቢ 3 ውድዳት ኣካይድና ኣሎም ነርና መጀመርያ እኳ ናይ 2 ወርሒ ፀወታ ነራቶም ማለት ምስ ተሰሓቡ ካብተን ሃሩስታት ኣብ ባሮንቱ ኮይና ተዘራሪብና ኢና ምስቶም ላዕለወት ኣዘዝቲ ፀወታታት ክንሰርዐሎም ምዃኑ ሓቢሮምና በ ሰሪዕና ኣሎም ኣብ ቻምፒዮን ገለ ኣፀዊትናዮም ኢና
1: ገራዊ ጉቡእ ተወዚዕና ኣብ ናይ ኮርሶ መስሓብ ከዓ መፅና ኣብቲ ተሳሓምናሉ ከዓ ሳምሶም ኣፍንጫ ከምኡከ ወትርሺ ቅድሚ ሕጂ ኣብ ኮርሶ ስለ ንፈልጦም ነበርና ኣይሓደሱናን ዝኾነ ነገር ነፃ ኢና ነርና ማለት እዩ ኣብኡ ዝተኻየደ ኣብቲ ኮርሶታት ናይ ባሮንቱ ማለት ናይ ምዕረባዊ እዚ ኣዝኦም ተሓባቢሮምና ማለት እዩ ስሚዒት ናይ ኮርሶ ፈልጥዎ ዮም ኣዝኦም ክሳይ ማለት እዩ ኣብቲ ኮርሶ ዝተግበርናሉ ከዓ ተዛሪቦምልና ምስ ሓለፍቲ ይኹኑ ስኩሉ ኣካላት ማለት እዩ ንስፖርት ክንገብር ኣብ ኣስመራ ከመፅና ከዓ ኣብቲ ዝነበር ናይ ክለባት ተመኒስና ምትሕባር ተጌርና ማለት እዩ ሒዞምና እውን ደይቦም ማለት እዩ ኣብዚ ኣብ ኣስመራ ኣብዚ እውን ኣይጎደፉና ብዙሕ ምትሕባር ገይሮም ብፍላይ ወተርሺ ኳ ኣቐዲሚ እዩ ዳርጋ ከይዲ እዩ ዝብል ሳምሶም እዩ ምሳና ዘሎ ኣፍንጫ ሳምሶም ኣፍንጫ ከዓ ኣብዚ ዝመፀናሉ ዳርጋ ኣብ ጎኒ ናይ ኩልሻዕ ወላ ኣብቲ ጋንታታት ንፅዋዕሉ ነበረ ከባዮ ወላ ኣብ ትሬን ንባዕሉ እውን ኮርሶ ወላ ኣብዘየለሉ እዋንሲ ንባዕሉ እውን በቲ ኣብ ሞትኡ ገይሩ የውየና እዩ ትሬን ኣስራሓና እዩ ዝኾነ ምትሕባር እውን ይገብረና እዩ ወላ ኣብቲ ውልቃዊ ናይ ሳይክልና ብልሽት የጋጥመና ንኸይ ጠጠው ንኸይድ ንብል እውን ካብቲ ኣምፂኡ እውን ተሓብርናይ እዩ ኣብቲ ጋንታታት ዝኣተክሉ ሕጂ ኣብ ጋንታ ቴለ ዝነበርኩሉ ናብ ጋንታ ደንደን ዝሰገርኩሉ ብናቱ ኣፍሉጥ እየ ኸደ ንሱ እውን ኣብቲ ስለዝኮነ ደካ ነቶም ሓለፍቲ ነጊሮም ሓረይ ዝብል ሓበሬታ መፅኡ ማለት እዩ ብናይ ፍንጫ ኣስፊሐ ክዛርብ ዝኽእል ማለት እዩ ኣፍንጫ ሓደ ከም ኣሰልጣን ይኮነልካ ክእል ከምዚ ሓደ ከምዚ ናይ ወላዲ ክገብረልካ ዝኽእል ብዙሕ ነገር ምትሕባር ገብረልካ እዩ ኣብቲ መንቀሳቀሲ ይኹን ደሞዝካ ይኹን ባዕሉ ደው ኢሉ ንኸይገብረልካ ኣብቲ እዋን ኮርሶ ድሕር ኮይኑ ዝኾነ ነገር ንኸይደክም ይኹን ኣይፅዋዓካኒ ይዕርፍብለካ እዩ ይተሓበረካ እዩ ኣብቲ ኣባል ናይ ፌደሬሽን እውን ኣሎ ኣብቲ ናይ ፌደሬሽን ዝገብር ምትሕባር ከዓ እዝዩ በ ዓብ ኣበርክቶ እዩ ምክንያቱስ ንሕና ደይ ንፈልጥዮ ነገር ብኡ ኢና ንፈልጥ ቴሌፎን ደው ኢሉ ድዩ ወይ ዝኾነ ነገር ኣብቲ ናይ ኮርሶ ማለት እዩ ምክንያቱ ብኮርሶ ስለዝዓበየ እቲ ኣፍሉጦ ናይ ኮርሶ ስለ ዘለዎ ስሚዒት እውን ስጋሕ እ ኣይጎለለና ኣ ፍንጫ ኣብቲ እዋን ወላ ወዲካ እውን ኣብ ጎንኻ ዕሪ ዝኾነካስ ሳምሶም እየ ዝኽእል ምክንያቱ ኣብቲ ብማኪኑኡ ገይሩ ቅርሺ ካባኻ ከይወሰደ ማለት እዩ ኣብ ሕክምና ኣብ ናይ በረኻ ብልሸት ኣጋጢምካ ኣብ ትሬን ወላ ደው ኢልካስ ከምዚኣ ኮይነት ይልካስ ይመፀካ እዩ ማለት እዩ ከምዚ ደኺመ የብለካ ወይ ሰልችኒ የብለካኒ ኖርማል ኮይኑ ውን ንዕኸ ውን የዘናግዕካ እዩ ወላ ስኻ እውን ክዛርቦስ ይፈወሰድካ ንዑ ማለት እዩ ዝኾነት ገርቲ ኮይኑካ ከዓ ንዑኻ ትኸዶ እጂ ናይ ኣፍንጫ ከምዚ ኢልካ ክዛረበሉስ ወላ ነውሓካ እዩ ምክንያቱስ ዓብ ኣበርክቶ ስለ ዘለዎ እዩ
2: እዋ ኣጋጣሚ ከማንታ ድምናያ ሕቶ ይካልእ ኢልካለይ ንኣሽቶ ኣሰልጠንቲ ወይ ቶም ኣብ ግራስርድ ዘለዎ ኣሰልጠንቲ ኣዝዮም ክኸብሩን ኣፍልጦ ክወሃቦምን ኣለዎ በዚ ኣጋጣሚ እዚ ኣነ ንባዕለ ብዛዕባ ሳምሶም ኣፍንጫ ክዛረብ ምስ በልካኒ ክረዲቱ ክቦ ወይቲ ትግብኦ ክብሪ ክቦ ተገዲሰ መፅአካ ምክንያቱ ኣባይ ጥራይ ከባቢ 6-7 ዝፃወት ኣለዎ ናይ እዚ ምዕራብ ማለት እዩ ሕጂ መን ደፍረዮም ኢቴልካ በዕሉ ኣፍንጫ ደፍረይዎም እዮም ኣብዚ ሰዓት እዚ ገዛ ማንዳ ፅቡቕ ኣላ ብጣዕሚ ፅቡቕ ኣካይዳ ትኸይዳ ኣላ ለውጢ ምፅያ ዛጋንታ ክበሃል ከሎ ነቲ ሰሪሑ ዝሃበኒ ኣብ ግራስሩት ከዓ ከመዝግኖን ክኽብሮን ክኽእል ኣለኒ ሕጂ እዚ ኣብ ስፖርት ሃገርና ዳርጋ ዘይልሙድ ነገር እንዲ ሓደ ተፃዋታይ ክመፅ ከሎ መን እዩ ዘይኮነ በየን ተበጊሱ ካብ ሰረታት ሒዝካ ኸዓ ክትሪኦን ክትጥምቶን ዘለካ ምክንያቱ ክብሪ እንዳር ደብካ ታሕቲ ደሎ ንክሰርሕ ኣይተተባብዖን ኣለኻ ተፃዋታይ ሸየጥኒ እዩ ከም ልምዲ ኣባና ኣብ ሃገርና ተፃዋታይ ሸየጥኒ ናብ ዓባይ ጋንታ ዕቢኻ ኢኻ ተመሓላልፎ ክትሕልፉ ከለካ ግን እቶም ዓበይቲ ሰልጠንቲ ብፍላይ

0: ኣሰልጣኒ ናይ ንኣሽቱ ሳልሳይ ዲቪዥን በሎ ራብዓይ ዲቪዥን በሎ ከምዚ ናይ ሃዱታት በሎ ረኺቡ ቴንክ ዩ ብጣዕሚ ከምዝን ፅቡቕ ኣሎ እዚ ተፃዋታይ ዝተትመኒ ርካ ኣብ ከምዚ ከብፅሐ ኢሎም ክብሪ እንተትብዎም ዝያዳ ደስ ምበለ ምስ ገለገለ ሰልጣንቲ ኣለዉ ሽም ክጠቀስ ኣይደለኒ ዳይረክት ምስቶም ተፃወቲ ተራኺቦም ተፃወቲ ዝወስዱ ኣለዉ ሽዑ እሞ ንኣሰልጣኒ የበል በሎ እንተ ኢሉ በቃ ትመፅእ ኮንካ ምፃእ ኣይትመፀ ናይ ትምፃእ ኣይበሃልኒ ኩልና ዜርካ ዜርካ ንኽብሪ ሃገር እንዲ ንኽብሪ ሃገር ካብ ኮነ ነቲ ታሕቲ ዘሎ እቲ ዓብ ኣሰልጣን ፅባሕ ንጎ ክትኮ እዩ ክትኮኦ ምዃኑ ፈሊጡ ርስ ድበሃል ስልጣና ስለ ደየለ ክብሪ ክወሃቡ ክእሎም ኣነኻ ነፍንጫ ብጣዕሚ ክብሪ ይቦ ነዚ ነገር እዚ ንክሰርሕ ባይታ ድኾኑ መናእሰይ ክምልመሉ ኣለዎም ክዓብዩ ኣለዎም ክፈሪ ኣለዎም ዝብሉ ኣካየድትን ሓለፍትን እዚ ምዕራብ ከዓ ልባዊ ምዝጋና ኣለኒ ልባዊ ዝልዑል ክብሪ ኣለኒ ብጣዕሚ ብጣዕሚ እሳቶም እንተዘይተፍቅዱ ነፍንጫ ሶም ባይታ እንተዘይብዎ ኣፍንጫ ከዓ ልቡ ኣውዲቑ እንተዘይሰርሕ እሞ ናባና ተዘይመሓላልፎም ኣነ ጥራይ ክጭብጦም እየ እንተትብል ነይሩ ከምዚ ዓይነት ተረኽበን እሞ ብልቢ የ ደመስግን እዋናዊ ትሕቶያ ስለዳሓተትካ ንኸ ይቐኒ
1: ኣብዚ ቀረባ ዓመታት ኣብ ናይ ዞባ ማእከል ኮነ ኣብ ሃገራዊ ውድድራት ቀጻሊ መኪና ወይ ሞቶ ሒዙ ዝሳተፍ ሳምሶም ብኸመይ ተራ ይሳተፍ ምህላው ክገልጽ እንከሎ እውን
2: ኣብኡ ከም ተሓጋጋዚ እየ ምስ ብፍላይ ኣብ ናይ ዞባ ማእኸል ሞቶ ስለድሕ ዝዝውር ይሕግዞም ማለት እዩ እቲ ኩነታት ምስ ረኣናዮም ከም ሓገዝ ኣሎ ንዕኦም ምሻሎ ዋላ ንዓናተይ ክስታይና ስለ ደሎ ስምዒት ስለ ደሎ ምስኦም ተራዳዲእና ንሕግዞም ቀዳማይ ኮሚሽነር ኮይነ ተኸይዳዎ ሰብፅ ሰብ ኣለኒ ሓሳብ ድማ ዋላ በይነ ተራዳዲና ምስቶም በዓል ኣራንሽ ገለ ዝበሃል ኣለዉ ንሰርሕ ማለት እዩ ብውሽጣዊ ለካ ብውሽጣዊ ስምዕካዩ ካድሞ ከሎ ሕጂ ኣብ ዝኾነ የጋጥም እዩ ምስታ ደኸለት ብሬክኣወይስ ኣለዉ ክልተ ሰለስተ ኣለዉ ግድን ኣለዉ ግን ብሓፈሻ ብሓደ ክሳየ ዝርኦም ኣነ ባዕደ ዓይነ የድርዮም
3: ንሳምሶም ክገልፆ ከሎ ከዓነ ዝያዳ ካብ ቤትቅፅል ስሙ ዝፍለጥ ኣፍንጫ ስፖርታውያን ኣብ ምፍራይ ሕጂ ኣብ እዚ ምዕራብ ዝተመደቡ ስፖርታውያን ቅድሚ ሕጂ ብኩዕሶ እግር ነይሮም ቮሊቮል ነይሮም ኣትሌቲክስ ነይሮም ሕጂ ኩዕሶ ብሽክለታ ምስ መፁ ከዓ በዚ ተቀዳዳማ ይነበር ሕጂ ከዓ ኣሰልጣን ደሎ በፍንጫ ክእለዩ ጀሚሮም ምስ ከዓ መርሃቦ ትርሽ ነይሩ ናይ ቴክኒክ ኮይኖም ተሓጋጊዞም ዝሰርሑ ነይሮም ሕጂ ኣፍንጫ ኣብዚ ኢና ንፋለጥ ፅቡቕ ኣበርክቶ ከዓ ኣለዎ ነቶም ንእስያት ናብ ምምልማል ይኹን ኣብ ምሕብሓብ ፅቡቕ ኣበርክቶ ከዓ ርእየሉ ማለት እዩ ረብሓታት ገለገለ ድበሃልኮ ዘለዎ ኮይኑ ኣይስምዐንን ኣብ ኤርትራ ብረብሓ ድጥመት ስፖርት ኣነ ኣይረአኹን ኣብ ኩዕሶ ኹን ኣብ ብሽክለታ ኹን ኣብ ዝኾነ ይኹን ንረብሓ ኢሉ ዝሰርሕ ኣብ ግራስሩ ደሎ ተፃወታ ይርአ ይፈለጥ እቲ ምክንያት ከዓ ኣፍሪካ ብመሸጣ ተቕርቦ ተፃወታይ ስለዘየለ ማለት እዩ ኣነ ናይ ኣብ ዕዚ ምዕራብ ዘለዉ ተፃወቲ ብፍንጫ ዝእለዩ ዘለዉ ሕጂ ሰብ ኣብ ኣስመራ ጥራሕ ይብል ይኸውን ግን ኣስመራ ጥራሕ ይኮኑን ዝፃወቱ ዘለዉ ኣብ ከረን ኣለዉ እዚ ምዕራብ ተኣልዮም ኣብ ነናቶም ዲቪዥናት ወይ ጋንታት ድፃወቱ ኣብ ዞባ ደቡብ ኣለዉ ኣብ ኩልን ኣብ መብዛሕትእን ዞባታት ክብል ይኽእል ሕጂ ሰብ እንታይ እዩ ድብል ነዚ ናይ ዞባ ማእከል ስለ ዝርእስ ኣብ ዞባ ማእከል ከዓ ጎሊሑ ስለ ዘሎ እምበር ሕጂ ንኣብነት ናይ ኣህዱ ፀወታ ኣብ ንገብረሉ ዳርጋ ከምዚ ምሽ ናይ ምሩፃት ምሩፃት ካብ ነብሲ ወከፍ ዞባታት ኣብ ናይ ምሩፃት ምሩፃት እዮም ኣብቲ ናይ ባሮንቱ ነካይዶ ፀወታት ዝፃወቱ ሕጂ እስኻ ኣበይ ኔርካ ትብሎ ኣብ ካረን እንታይ ኸ ሻምፒዮን ዞባ ዓንሰባ ብለካ እስኻ ኣበይ ኔርካ ኣብ ደቡብ ናይ ምንታይ ኣነ ከዓ ናይ ካልኣይ ተሸላማይ ደቡብ የብለካ ኣዋልድ እውን ከይተርፋ ሕጂስ እንታይ ክብለለ ሕጂ ብዞባ ማእከል ጥራሕ ከይተሓፀርና ኣብ ኩሉ ዞባታት ዘለዉ ሕጂ ሓደ መዓልቲ ፅቡቕ ፈኖ ናይ ቴሌቭዥን ተዝረክብ ነይሩ እንታይ ዓይነት ፀወታ ምስ ናይ ዞባ ማእከል ዝወዳደር ውድድር እዩ ዝካየድ ኣብ ባሮንቱ ህዝቢ ባሮንቱ ማዕር ክንደይ ብኸመይ ከም ድፅበዮ እንተትሪኦ ከዓ ተደነቕካ
1: ሳምሶም ተኽሊ ትዕዝብቱ ኣብቲ ነዊሕ ዓመታት ተኸተሉ ቅድም ብሽከታ ዞባ ማእከል እንተላይ ናይ ሃገር ውድራት እውን ኣካፊል እዩ
2: ፅቡቅ ኣሎ ሕጂ ካብ መዓልትና መዓልትና ተቐይረ ደኸደሎ እቲ ናይ ዞባ ማእኸል እቶም ፌደሬሽን ማለት እዩ ብጣዕሚ ፅቡቕ ኣሰራርሓ ሒዱኣሎ ማለት ኩሎም ተቀራረምቲ እዮም ነይሮም እንዳተራራዱ እዮም ዝሰርሑ ፅቡቅ ብጣዕሚ ከይሓቡ እዮም ዝሰርሑ ዘለዉ ከመስግኖም ይኽእል ኣነ ኣብ ምስኦም ስለ ዝሰርሕ ኣነ ተወይደ ብጣዕሚ ከይመስጎንኩም ኣይሓልፍን ሕገ ዘረባ
0: ለቦ ኣደድለ ኣይኮነን ዓበይቲ ስፖርታውያን ኣፍሪ

0: ሎ ኣብ ኩለን ክለባት ከዓ ተፃወቲ ናቱ ተዋፊሮም ኣለዉ። ዝያዳ እዚ ዝዛረቦ ዘለኹ ዘረባ ኣጋጣሚ ኣብ እቶም ናይ ቀረባ ሓለፍቱ በፂሑ እንታይ ይሰርሕ ከም ዘሎን እንታይ የፍሪ ከም ዘሎን እቲ ሳቶም ዘፍቅድሉ ዘለዉ ፍቓድ ኣብ ምንታይ ባይታ በፂሑ ኣብ ሃገር ደረጃ እንታይ ኣስተዋፅኦ ይግበር ከም ዘሎ በዛ ኣጋጣሚ እዚ ዝሕብን ስራሕ ይስራሕ ከም ዘሎ ክነግሮም ደሊ። ሕጂ ኣብ እዚ ምዕራብ ጥራይ ደይኮነ ኣብ ኩሉ ኣህዱታት ክፍልታትን ብጣዕሚ ዝስራሓሉ ዘሎ ስራሕ ስለ ዝኾነ ኣጋጣሚ ኣፍንጫ ኣብኡ ቦትኡ ስለ ዝኾነ ኢና በቲ ቦታ ንዕል ዘለና ኣፍልጦ ዘለዎም ብሱላት ሓለፍቲ ብሱላት ኣካየድቲ ስፖርቲ ዝፈልጡ ሓለፍቲ ስለ ዘለውና ብጣዕሚ ሕቡናት ኢና። ኣብኣቶም ከዓ ክብሪ ኣለና ሳልኦም ኢ ከዓ ብምሉእ ዝጉየ ዘሎ ኣፍንጫ ከዓ በዚ ከይሰልከ ዓበይቲ ክለባት ሒዙ ኣብ ጎኒ ክወዳደር ክሪኦውን ብጣዕሚ ክሌት ኣለኒ ማለት እዩ።
1: ሳምሶማ መወዳእታ ኣብ ጉዕዞ ንደገፎ ወገናት ብምስጋኒ ተፋኒና ንሕና እውን ኣብ ቀፃሊ ስርሑን ሂወቱን ዓወትና ሳልጦ ተመኒና ኢና ተፋኒናዮም።
2: መጀመርያ ንስድራይ ከመስግን ደሊ ብፍላይ ዓባይ ሓፍቲ ያለ ዓነት ትበሃል ኣብ ጀርመን ተቐመጥ ዛርማ ብታወን ዮ ኮይና ክሳይ ትገብር ማለት እዩ። ካልኣይ ንተለንተ ዳንኤል የሴፍ ሓላፊ ጎስጓስን ሓበሬታ ንእዚ ምዕራብ ኣሎ ከምኡ ውን ብርጋደር ጀነራል ብዮፍሳየ ሓሊባይ ፀሓይ መኮነን ክድንቆም ደሊ በዓል ፍትሓዊ ድበሃሉ ድማ ኣለዉ በዓል ኣሸብር ገለ ድበሃል ድማ ኣብ ጎንና ኮይኖም ክሳብ ሕጂ እንዳተዳወልና ኢና ንሰርሕ ትስራሕ ማለት እዩ። ነዚኦም ከድንቆም ደሊ ማለት እዩ።

ዝኸበርኩም ተዓዘብቲ ናይ ሎም ሰሙን መደብና ኣብዚ ፍፀም ስለምክታልኩም ኣዚና ነመስግን። ከምቲ ኩሉ ሰዕ ንብሎ እዛ መደብ እዚኣ ብዘይናትኩም ተሳትፎ ክትዓቢ ወይ ድማ ክትቀፅል ኣይትኽእልን እያ። እቲ ምንታይ ካባኹም ባኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናበተኩም ዝመዘሎ ሰሙን ይኸውን ምረኻብና ክሳብ ሽዑ ግን ሰላም።

ንሳትረብ ትካል ስነ ጥበብ ኣተክሮ ጌራያ ክተቐርብ ትካል ሳትረብ ክሳብ ሎሚ ብርክት ዝበሉ ሰብ ሙያ ጥበብ ኣብ ምፍረያ ፀኒሓ ብዝተፈላለየ ቅድታት ቅብኣ ዝቐብኡ ዝተፈላለዩ መሳርሒታት ሙዚቃ መሊኾም ድንቂ ብቕዓት ዘንፀባርቑን ካልኦትን ኣብዝ ሓለፈ ሰሙን እምበኣር ከም መቐፀልታ ናይዚ ብዝተፈላለየ ዓይነታት ቅብኣን መሳርሒ ሙዚቃን ዘሰልጠነቶም ኣመሪቓቶም ኣላሞ ዝቐሰሞ ስልጠናን ፍርያቶምን ኣብ ንኡስ መደብና ክቐርብ እዩ።

0: ዘለዋ ኩሉ መድያዊ ምክንያታት ንምስፋሕ ከም እትሰርሕ ኣፍሊጣ። ኣብ ጀርመን ኣብ ቀዳማይ መምፃእ 2026 ልዑል መጠን ጥፈሻ ኩባንያታት ከም እተመዝገበ ተገሊጹ። ኣብ ምብራቃዊ ክፋል ኤስያ ተኸሲቱ ብዘሎ ህቦብላዊ ማዕበልን ዕልቕልቕን ሰብኣውን ንዋታውን ክሳራታት ይወርድ ኣሎ። ዝርዝር ዜና ኣብ ሳዋን ዓመት መመላእታ ናይ 12 ክፍሊ ኣካዳምያዊ ትምህርቲ ከምኡ ውን ጉቡእ ወተሃደራውን ፖለቲካውን ስልጠናታት ክቐስሙ ዝፀንሑ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ኤርትራውነት ዝሕብን መንነት ብዝብል ቴማ ሎሚ 11 ሓምለ ተመሪቖም። ኣብቲ ፕረዚደንት እስያስ ኣፈወርቂ ከምኡ ውን ሚኒስተራት ዝርከብዎም ላዕለወት ሰበስልጣን መንግስትን ግንባርን ኣለይቲ ተምሃሮን ዕዱማትን ዝተረኽቡሉ ስነስርዓት ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደ ኣብ ዘቕርቦ ፀብጻብ ኣባላት 38 ዙርያ ካብ 6 ዞባታትን 9 ብሄራትን ዝመፁ ምዃኑ ብምጥቃስ ካብ ወርሒ ነሓሰ 2025 ክሳብ ወርሒ መጋቢት 2026 ናይ 12 ክፍሊ ኣካዳምያዊ ትምህርቲ ካብ መያዝያ 2026 ክሳብ ዕለተ መመረቕቶም ድማ ዝተመደበሎም ወተሃደራዊ ተዓሊም ብብቕዓት ከም ዝዛዘሙ ገሊፁ። ኣጠቃላሊ ውፅኢት ስልጠና መበል 38 ዙርያ 72.3 ሚእታዊት ምዃኑ ዝጠቐሰ ኮሎኔል ደበሳይ ሰልጠንቲ ኣጥሬሞ ዘለዉ ናይ ስራሕ ባህልን ዲሲፕሊንን ክዕቅብዎን ከማዕብልዎን ምእንቲ ጉቡእ ምክትታልን ምትምዓን ከይፍለዮም ብምልባው ንኩሎም ኣባላት ማዓስከር ሳዋን ናይ ስራሕ መሻርክትን ምስጋና ኣቕሪቦም። ፕረዚደንት እስያስ ኣፈወርቂ ኣብ ዘስምዖ መደረ ስለቲ መሳጢ ቀስቃሲ ዝልዕ ሞራል ዝመሰናድኦ ንተመረቕቲ ወለዲ ኣለይቲ መምህራን የውሃና ድሕሪ ምባል ተመረቕቲ ውፅኢት ፈተናታት ብዘየገድስ ኣካዳምያዊ ጉዕዞ ብዝሓየለ ድርኺት ክውጠን ስለ ዘለዎ ቀዳምነታቶምን ኣተክሮኦምን ዓይነታዊ ፍልጠት ኣብ ምድላብን ብዘይሰልክ ስራሕ ተመክሮን መሃዝነትን ኣፍራይነት ፍልጠቶም ኣብ ምዕባይ ክኸውን ግቡእ ከም ዝኾነ ገሊፆም። ፕረዚደንት እስያስ ኣስዒቡ ተመረቕቲ ተበግሶታቶም ኣብ ናይ ነብሶም መፃ ዕቤት ከምኡ ውን ኣብ ቅሳነትን ረህዋን ቤተሰብን ሃገርን ዝህልዎ ዕዙዝ ኣበርክቶም ምግንዛብ ከቢድ ሕልናዊ ሓላፍነት ከም ዘሰክም ብምጥቃስ ስድራ ቤተሰብ ሚኒስትሪ ትምህርትን ብፍሉይ ኣብ ኣካዳምያዊ ጉዕዞ ዝግባእ ምክትታልን ደገፍን ክገብሩ ኣዘኻኺሮም። ብብሎካት ዝቐሙ ተመረቕቲ ብባንዲ ምረሻን ናይ ክብሪ ሰላምታን ተሰኒዮም ንዝቐሰምዎ ስልጠናታት ዘንፀባርቕ ብዝተፈላለየ ቅርፅታት ዝሰመረ ምዕሩግ ወተሃደራዊ ሰልፊ ኣቕሪቦም። ኣብቲ ብስነ ጥበባዊ መሰናድኦታት ዝማዕረገ ስነ ስርዓት ኣብ ወተሃደራዊ ሰልፊ ጨመተ ተኽሲ፣ ኣካላዊ ብቕዓት፣ ስልታዊ ጥበባት ከምኡውን ስነ ምግባር ፀብልልታ ንዘርኣዩ ኣዘዝቲ ኣለይቲ ኣሃዱታትን ሰልጠንትን ሽልማት ተዓዲሎም። ኣብ መወዳእታ ተመረቕቲ ሕድሪ ሰማዕታት ከም ዘተግብሩ ብቃለ ማሕላ ኣረጋጊፆም። ኣዛዚ ፖሊስ ትራፊክ ዞባ ማእከል ትማሊ ንመራሕቲ ኣውቶቡሳት ኩባንያ መጓዓዝያ ሓራት ሰሚናር ኣካይዶም። ወኪል ኤሪና ዮናታን ይዕብዮ ዘዳለወ ፀብፀብ ኣሎ ሚካኤል ሓድጉ ከቕርቦ እዩ።
1: ኣዛዚ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብተ ገብሩ ንመራሕቲ ዓበይትን ንኣሽቱን ኣውቶቡሳት ኩባንያ መጓዓዝያ ሓራት ኣብ ድሕኒ ትራፊክ ጽርግያ ዘተኮረ ሰሚናር ብ10 ሓምላ ኣካይዶ። ሳዕብየን ሓደጋታት ትራፊክ ኣብ ህይወት ዜጋታትን ቁጠባ ሃገርን ከቢድ ምዃኑ ዝሓበረ ሜጀር ሃብተ ሕግታት ትራፊክ ብምኽባር ንምክልኻሉ ስለ ዝከኣል መራሕቲ ዓበይቲ መካይን ብሓፈሻ ህዝቢ ዘመላልሳ ድማ ብፍላይ ኣብዚ መዳይ ዝዕቱባት ክኾኑ ኣዘኻኺሩ። ቀንዲ ጠንቅታት ዘጋጥሙ ሓደጋታት ቀዳምነት ዘይምሃብ ሓደገኛ ኣመራርሓ ርሕቀትካ ዘይምሕላው ብዘይ ኣገባብ ንድሕሪት ምምላስ መስመርካ ዘይመሓዝን ንኣጋር ቀዳምነት ዘይምሃብን ከም ዘጠቓልል ጠቒሱ ድማ መራሕቲ ኣውቶቡሳት ኩባንያ መጓዓዝያ ሓራት ድሕነቶምን ድሕነት ተሳፈርትን ንምሕላው ጥንቁቓትን ሓላፍነታውያንን ክኾኑ ተራብዩ። ኣብ ካልኣይ ርብዕ ዓመት ናይ 2026 ንዝተረኣየ ጥሕሰት ሕግታት ትራፊክ ብመንፅር ቀዳማይ ርብዕ ዓመት ኣነፃፂሩ ብኣሃዛ ዝተሰኒየ መብሪ ዝሃበ ሜጀር ሃብተ ካብቶም ዝተኸሱ እቶም 258 ብኣልኮላዊ መስተ ዝተሰነፉ 48 ድማ መምርሒ ፍቓድ ዘይብሎም ምንባሮም ገሊጾ። ሓላፊ ምቁፃርን መቕፃዕትን ናቶ ኢሳ ያቆብ ቦገኑ ኣብ ዘይፍቀደለ ንጥፈት ተዋፊረን ዝተረኽባ 26 ኮድ 1 መካይን ክሳብ 130,000 ናቕፋ ዝበፅሕ ገንዘባዊ መቕፃዕትን ንሰለስተ ኣዋርሕ ታርጋ ናይ ምውራድ እገዳን ከም እተበየነለን ሓቢሩ። ንሓደጋታት ብዝምልክት ድማ ኣብ ካልኣይ ርብዕ ዓመት ብዘጋጥመ 458 ሓደጋታት 11 ሰባት ክመቱ ከለዉ 148 ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 5 ሚልዮን ኣቕፋ ዝግመት ዕንወት ከም ዝሰዓበ ኣብሪሁ። ተሳተፍቲ ቦጎኖም ከምዚ ዓይነት ጎስጓስ ኣገዳስነቱ ዕዙዝ ስለ ዝኾነ ብቕጻሊ ክካየድ ተላብዮም። ኣብ መወዳእታ ኣካየዲ ስራሕ ኩባንያ መጓዓዝያ ሓራት ሌተናል ኮሎኔል ዮሴፍ ሳሓፅን ተሳተፍቲ ናብ ገዳስነቲ ሰሚናር ተገንዚቦም ኣብ ዕለታዊ ምንቅስቓሳቶም ዕቱባትን ጥንቁዓትን ክኾኑ ተማሕፂኑ።
0: ኣብ ንዞብ ሓጋዝ ተራ ደቂ ኣንስትዮ ኣብ ልምዓት ንምሕያል ዝዓለመ ስልጠና ካብ 14 ምምሕዳራት ከባቢ ንዝተዋፅኣ ወከልቲ ደቂ ኣንስትዮ ተኸይዶም። እቲ ብጨንፈር ሃማድእ ዝባዓን ሰባት ዝተወደበ ስልጠና ብቐንዱ ኣብ ምኩስኳስን ምዕቃብን ሃገራዊ ግብርታትን ምሓስ ጥዕናን ዘተኮረ እዩ ነይሩ። ኣብ ጨንፈር ሃማድእ ዝባዓን ሰባ ሓላፊ ማሕበረ ቁጠባዊ ኣገልግሎት ወይዘሮ ትርሓስ ንርኣዮን ሓላፊት ፖለቲካውን ውድባውን ጉዳያት ወይዘሮ ፋይዘት ኣዳላን ኣብ ዝሃቦ መግለፂ እቲ ስልጠና ተራ ደቂ ኣንስትዮ ኣብ ምኸተን ልምዓትን ንምዕዛዝ ጥዕናዊ ንቕሓተን ንምብራኽ ከምኡውን ቀላስ ተርእን ኣብ ቦታ ስራሕ ንምርጋፅ ከም ዝኾነ ኣርድአን። ሓላፊ ኣገልግሎት ጥዕና ነርስ ገብረ መስቀል ገብሪ ሂወት ብወገኑ ኣብ ሳዕቤናት ክሽቦ ጓል ኣንስተይትን መርዓ ትሕቲ ዕድመን ስነ ኣእምራዊ ጥዕናን ማሕበራዊ ፀቕጥን ከምኡውን ኣብ እዋን ፅንስን ሕርስን ዝግበር ጥዕናዊ ክንክንን ኣገዳስነቱን ዝምልከት መብርሂ ሂቦም። ሓላፊት ጨንፈር ሃማዶ ዞባዓን ሰባ ወይዘሮ ኣምና ሓሰን ድማ ደቂ ኣንስትዮ ኣብ ትምህርቲ ጥዕናን ማሕበራዊ ሂወትን ኣበርክቶን ክዕዝዛ ከምኡውን ኣብነት ኮይነን ክመርሓን ክፀልዋን ምእንቲ ውዳቤታተን ክሕይላ ተላብያ። ጓል ኣንስተይቲ ምንቃሕ ሕብረተሰብ ምንቃሕ ምዃኑ ዝሓበረ ኣመሓዳር ንዕዞ ብሓጋዝ ኣቶ እድሪስ መሓመድ ሓመድ ሰልጠንቲ ብዝቐሰመኦ ፍልጠት ነፍሰን ብምምዕባል ከባቢን ክልውጣት ትፅቢት ከም ዝግበረለን ገሊጹ። ኣብ ንዞባታት ማይ ምነን ማይ ዓይንን ሕብረተሰብ ኣብ ምዕዋት መስርሕ ምምሃርን ምስትምሃርን ዝገብሩ ኣበርክቶ ተመጒሶም። ኣብ ንዞባ ማይ ምነ ኣብ ዝተኻየደ ኣኼባ ሓላፊ ትካላት ትምህርቲ ናይቲ ንዞባ መምህር ባህታ ወልዳይ ኣብ ዘቕርቦ ፀብጻብ ቀንዲ ማሕንቆታት ኣገልግሎት ትምህርቲ ዝኾነ ሕፅረታት ንምፍታሕ ህዝቢ ኣብ ዓመተ ትምህርቲ 2025-2026 ልዕሊ 2.3 ሚልዮን ናቕፋ ኣበርክቶ ከም ዝገበረ ሓቢሮም። ሳላት ብነበርቲ ምምሕዳራት ከባቢ ዝተወስደ ተበግሶ ድማ ፅበት መምሃሪ ክፍልታት ከም እተቓለለ ብምጥቃስ ኣብ ኩሉ ደረጃታት 80 ሚታዊት ካብ ተምሃሮ ከም ዝሓለፉ ገሊጹ። ኣብ ንዞባ ማይ ዓይኒ ኣብ ዝተኻየደ ተመሳሳሊ ኣኼባ ተሳታፍነት ደቂ ኣንስትዮ ኣብ ማኣዲ ትምህርቲ 47 ሚታዊት ከም ዝበፅሐ፣ መጠን ምሕላፍ ተምሃሮ ድማ 82 ሚታዊት ከም ዝኾነ ሓላፊ ትካላት ትምህርቲ ናይቲ ንዞባ መምህር ጣዕመ ፍትዊ ሓቢሮም። ሓላፊ ጨንፈር ትምህርቲ ዝዋዶ መምህር ህብቲ ዝግ ኪዳን ብወገኑ ውፅኢት ተምሃሮን ምምሕያሽ ወለድን መምህራንን ተመላሊኦም ክሰርሑ ብምዝኽኻር ሕብረተሰብ ጉልበቱን ገንዘቡን ኣወሃሂዶ ሕፅረታት ኣብያተ ትምህርቲ ንምምላእ ንዝገብሮ ዘሎ ኣበርክቶ ሞጊሶም። ኣመሓዳር ንዑዞባ ማይ ምነ ሌተናል ኮሎኔል ኣብርሃም ሃይለን ኣመሓዳር ንዑዞባ ማይ ዓይኒ ኣቶ ርእሶም ኣፈወርቅን ኣብ ዝሃብዎ መዛዘሚ ቃል ትካላት ትምህርቲ ዝግባእ ኣገልግሎት ምእንቲ ክህባ መምሕዳራት ከባቢ ዕድል ናይ ትምህርቲ ንዘይረኸቡ ቆልዑ ኣለልየን ናብ ማኣዲ ትምህርቲ ክልእኻ ኣዘኻኺሮም። ሃማማተ ዞባዓን ሰባ መሰልጠኒ ማእከል ሻሎት ከሰልጥኖም ዝፀንሐ 76 ደቂ ኣንስትዮ ዝርከቦም 148 መንእሰያት ብ10 ሓምለ ኣመሪቖም። እቲ ንሰለስተ ኣዋርሒ ዝተዋህበ ሞያዊ ስልጠና ቴክኖሎጂ ኮምፒተር ኣርትዖት ማለት ኤዲቲን ምትካል ናውቲ ፀሓያዊ ፀዓት ምዝርጋሕ መስምራት ኤሌክትሪሲቲ ኤሌክትሮኒክስ ግራፊክስ ከምኡውን ደረቐን ተንቀሳቓስን ካሜራ ዘጠቓለለ ነይሮም። ኣካየዲ ስራሕ መሰልጠኒ ማእከል ሻሎት መንእሰይ ሰናይት ገብሪ ሂወት ኣብ ዘስማዕቶ ቃል እቲ ስልጠና ኣካል ናይቲ ሃማማተ ዓቕምታት መንእሰያት ብምምዕባል ኣፍራይነቶም ንምዕባይ ዘካይዶ ንጥፈታት ምዃኑ ብምሕባር ሰልጠንቲ ንዝቐሰምዎ መባእታዊ ስልጠና ብስራሕ ከማዕብልዎን ሂወቶም ከመሓይሹን ተላብያ ሓላፊ

ተቋማት እዞም ዓንሰባ ኣቶ ኣዛዚ በረኸት ኣብግድ እዩ መንሰያት ጎኒ ጎኒ ኣካዳምያዊ ትምህርቶም ወይ ከዓ ዓጥቁ ንዘለዎ ረብሓታት ብምጥቃስ ኣብ መጻኢ ከም ዝድፋኣሉ ገሊፆም ኣብ ትሕቲ ሃማማት ዝነጥፍ መሰልጠኒ ማእከል ሻሎት ብ13 ዓውድታት ዘሰልጥን ኮይኑ ዘመናዊ መሳርሒታት ዝዓጠቐ ሞያዊ ማእከል እዩ ዝኸበርኩም ተዓዘብትና ዝስዕብ ሃገራዊ ዜናታት እዩ ምክታል ክትቅፅሉ ደጊመ ብክብሪ ኣድም ህዝባዊት ሪፓብሊክ ቻይና ምስ ናሚብያ ዘለዋ ኩሉ መድያዊ ዝምድናታት ምስፋሕ ከም እትሰርሕ ኣፍሊጣ እዚ ዝተገልፀ መራሕቲ ክልቲአን ሃገራት ትማሊ 1 ሓምለ ኣብ ከተማ ቤጂን ኣብ ዘካየድዎ ዝርርብ እዮም ኣብቲ ኣጋጣሚ ቻይናን ናሚብያን ኣብ ዕደና ፀዓት ትሕቲ ቅርፅን ሕርሻን ዝርከብዎም 8 ፅላታት ክተሓጋገዛ ዘኽእለን ስምምዓት ተፈራሪመን ከም ኣካልት ስምምዓት ቻይና ኣብ ናሚብያ እትገብሮ ወፍሪ ብዓይነትን መጠንን ከም እተስፍሖ ፕረዚደንት ሺ ጂንፒንግ ሓቢሮም ፕረዚደንት ናሚብያ ኔቱምቦ ናንዲ ካብ 15 ክሳብ 11 ሓምለ ኣብ ህዝባዊት ሪፓብሊክ ቻይና ዑደት ክትፍፅም ቀኒያ ኣብ ጀርመን ኣብ ቀዳማይ መንፈቅ 226 ልዑል መጠን ጥፈሻ ኩባንያታት ከም እተመዝገበ ፀብፃባት ሓቢሮም ብመሰረት እቶም ፀብፃባት ኣብ ዝተጠቕሰ ግዜ ልዕሊ 5,000 ኩባንያታት ናይ ጥፈሻ ጥርዓን ከም ዘቕረባ እዚ ድማ ኣብ ውሽጢ ዝሓለፈ 20 ዓመታት ኣብቲ ሃገር ካብ ዝተኸሰ ተመሳሳሊ ተርእዮታት እቲ ዝኸፍአ ምዃኑ ተፈሊጦም መንግስቲ ጀርመን ነቲ ቁጠባዊ ፀገም ንምፍታሕ ናይ ቢልዮናት ዶላር ህፁፅ ባጀት ክስልዕ ከም ዝኽእል ኣሚትሎም ኣብ ቀዳማይ መንፈቅ 226 ብኣስታት 1 ሚታዊት ከዓ ብትፅቢት ተገይሩሉ ዝነበረ ቁጠባ ጀርመን ብ0.3 ሚታዊት ጥራይ ከም ዝዓበየ ይግለጽ እዚ ከምዚ ኢሉ እንከሎ ኣብ ዝሓለፈ 6 ኣዋርሕ ኣብቲ ሃገር መጠን ቁጠባዊ ዝቕባበ ምስቲ ናይ ቅድሚኡ ዓመት ተመሳሳሊ ኣዋርሕ ክነፃፀር እንከሎ ከም ዝወሰኸ ፀብፃባት ኣመልኪቶም ቁጠባ ሃገራት ኤውሮጳ ብፍላይ ድሕሪ ምውላዕ ኩናት ዩክሬን ነቲ ዝድለ ዕብየት የመዝግብ ከምዘየለዩ ዝጥቀስ ኣብ ምብራቃዊ ክፋል ኤስያ ተኸሲቱ ብዘሎ ህበብላዊ ማዕበልን ዕልቕልቕን ሰብኣውን ንዋታውን ክሳራታት ይወርድ ከም ዘሎ ተገሊጹ በቲ ተፈጥሮኣዊ ሓደጋታት ዛጊታ ኣብ ቻይናን ፊሊፒንስን ጥራይ ኣስታት 50 ሰባት ከም ዝሞቱ ዝሓበሩ ፀብፃባት ከቢድ ማሕበረ ቁጠባዊ ክሳራታት ከም ዝሰዓበ ኣርድዮም ኣማያት ቻይና ፊሊፒንስን ጃፓንን ተኸሲቱ ብዘሎ ብርቱዕ ንፋስ ዘሰነየ ህበብላዊ ማዕበል ኣማይት በረራታት ከም እተሰረዘን ኣሸሓት ኣብያተ ትምህርቲ ንጥፈታተን ከም ዘወንዘፋን ተሓቢሮም በቲ ተርእዮም ሚልዮናት ሰባት ባዕሉታት ተጸልዮም ምህላዎም ዝጠቐሱ ፀብፃባት መሊሱ ክሕይል ከም ዝኽእል ይግለፅ ስለ ዘሎ ኩሉ መድያዊ ክሳራታት ከይውስኽ ስጋኣቶም ይገልፁ ኣሜሪካን ዩክሬንን ኣብ ምፍራቅ ኣፅዋር ዘተኮረ ክልተኣዊ ስምምዓት ከም እተፈራርማ ገሊፀን እቲ ስምምዕ ዩክሬን ኣብ መሬታት ፀረ ፓትሪዮት ሚሳይል ክተፍርስ ዝኽእል ኮይኑ መራሕቲ ክልቲአን ሃገራት ብ8 ሓምለ ኣብ ቱርኪያ ኣብ ዘካየድዎ ዝርርብ ከም ዝፈርምሉ ተሓቢሮም ኣሜሪካ ነቲ ኣፅዋር ንምምዕባል ዝኽእል ንዋትን ቴክኖሎጂን ኣብ ዝመፅእ ቀረባ ግዜ ናብ ዩክሬን ክትሰድድ ተኽእሎ ከም ዘሎ ፕረዚደንት ቮሎዲሚር ዘለንስኪ ኣሚቶም እቲ ስምምዕ ዓቕሚ ምክልኻል ዩክሬን ከም ዘደንፍዕ እኳ ይግለፅ እንተሎ ነቲ ኩናት መሊሱ ዘጋድድ ክኸውን ከም ዝኽእል ግና ግምታት ኣሎ ዩክሬን ካብ ሩስያ ዝመፃ ዘሎ መጥቃዕትታት ንምምካት ዝተረቐቐ ፀረ ሚሳይል ክትጠልብ ምፅናሓ ይፍለጥ ስዑድ ዓረብን ካናዳን ኣብ ፀዓት ዕደና ቴክኖሎጂን ምክልኻልን ብሓባር ክሰርሓ ዝኽእለን ስምምዕ ተፈራሪመን ቀድማይ ሚኒስተር ካናዳ ማርክ ካርነይን ላዕሊ ወሰን መዚ ስዑድያን ብ9 ሓምለ ኣብ ከተማ ርያድ ኣብ ዘካየድዎ ዝርርብ እዮም ኣብቲ ናይ ቢልዮናት ዶላር ስምምዕ በፂሖም በዚ መሰረት ካናዳ ኣብ ዝቕፅል 10 ዓመታት ኣብ ስዑድያ ናይ ልዕሊ 1 ትሪልዮን ዶላር ወፍሪ ክትገብር መደብ ኣሎ እዚ ከምዚ ኢሉ እንከሎ ክልቲአን ሃገራት ዝሓለፈ ዓመት ዝኸተመኦ ኣብ ብርቂ ማዕድና ዘተኮረ ናይ ልዕሊ 20 ቢልዮን ዶላር ውዕል ንምትግባር ከም ዝሰርሓ ኣፍሊጠን ስዑድ ዓረብን ካናዳን ንትግባር እቲ ስምምዓት እትከታተል ሓባራዊት ኮሚቴ ከቑማ ምዃነን ሓቢረን ኣለዋ መንግስቲ እስጳኛ ብሰንኪ ሓደጋ ባርዕ መሮር ኣብ ደቡባዊ ክፋል ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጆም እቲ መንግስቲ ነቲ ስጉምቲ ዝወሰደ በቲ ክቱር ዋዒ ዝጠንቁ ባርዕ ብውሕዱ 15 ሰባት ከም ዝሞቱ ድሕሪ ምቅልሕ እዮም ብዘይካዚ ብሰንኪቲ ገና ኣብ ትሕቲ ቁፅፅር ዘይወዓለ ባርዕ ዛጊት ልዕሊ 10,000 ሄክታር ጫካ ከም እተሃሙኸን ኣሸሓት ነበርቲ ከም እተመዛበሉን ተገሊጹ ቀድማ ሚኒስተር እስጳኛ ፔድሮ ሳንቸዝ ነቲ ባርዕ ንምግታእ ገዚፍ ኣሃዱ ሊኢኹ ከም ዘሎ ሓቢሩሎም ኣብ እስጳኛ ተኸሲቱ ዘሎ ክቱር ዋዒ ድሕሪ 1950ታት እቲ ዝለዓለ ምዃኑ ዝጠቕሱ ፀብፀባት እቲ ክስተት ነቲ ባርዕ ንምቁፃር ንዝካየድ ዘሎ ስርሒት ይዓነቕፎ ከም ዘሎ ኣርድዮም ኣብ እስጳኛ ጥራይ ዘይኮነ ኢጣልያ ፖርቱጋልን ግሪክን ኣብ ዝርከበአን ካልኦት ሃገራት ኤውሮጳ እውን ብርቱዕ ዋዒ ኣጋጢሙ ከም ዘሎ ይፍለጥ ዜናታት ምዝዛም ቀንዲ ነጥብታቱ
ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ቃለ መሓላ ብምፍጻም ተመሪቖም። ኣዛዚ ፖሊስ ትራፊክ ዝወ

com. ኣዛዚ ፖሊስ ትራፊክ ዝቦ ማእከል ንመራሕቲ ኣውቶቡሳት ኩባንያ መጓዓዚ ሓራት ሰሚናር ኣካይዱ። ኣብ ምብራቃዊ ክፋል ኤስያ ተኸሲቱ ብዘሎ ህቡብላዊ ማዕብልን ዕልቕልቕን ሰብኣውን ንዋታውን ክሳራታት ይወርድ ኣሎ። ዝኸበርኩም ተዓዘብትና ንሳዕ ዝተዳለወ ሓፈሻዊ ዜናዊ መሰናድኦ ናብ ተዛዚምለን ስለምክተልኩም ኣመስግን ብሩህ መዓልቲ

ተቀዳዳማይ ኤንኤስኤን ቢንያም ግርማይ ትማሊ ኣብ ዝተካየደ ሻውዓይቲ መድረኽ ዙር ፈረንሳ ሳልሳይ ደረጃ ሒዙ። ኣብ ናይ ሎሚ ዓመት ዙር ፈረንሳ እታ ሙሉእ ብምሉእ ጎልጎል ዝዓብለለታ መድረኽ ዝኾነ ሻውዒቲ መድረኽ 175.1 ኪሎ ሜትር ዝሸፈነት እያ ነይራ። ብናይ ሓባር ቅፅበታ ውድድር ክዛዘም ድማ ልዑል ግምት ነይሩ። ብፍላይ እታ ኣብዛ መድረኽ እዚኣ ውድድር እትዛዘመላ ከተማ ቦርዶ ኣዝያ ጎልጎል ብምዃና ዝበዝሐ ግዜ ብሽኳያ ውድድር ዝዛዘመላ። እዚ ኣብ ሓምሸይቲ መድረኽ ፀወታ ምስ ፈለመ ብኣግኡ ዝሃደመ ተቀዳዳማይ ኡኖ ኤክስ ሞቢሊቲ ባፕቲስታ ቬስትሮፎር ትማል እውን ንተቀዳዳማይ ካር ሩራል ጃኪብ ኦትሮብ ሒዙ ካብ ፈለማ ሃዲሙ። ፓፕቲስታ ኣብ መበል 120 ኪሎ ሜትር ኣብ ዝነበረት ናይ መንጎ ቅፅበታ ውድድር ድማ ብሽኳ ረቲዑ 25 ነጥቢ ወሲዱ፣ ጃኩብ 20 ነጥቢ ረኺቡ። ዓባይ ጉጅለ ድሕረ ኣብ ዝገበረቶ ሽኳ ድማ ተቐዳዳማይ ሊደል ትረክ ማድስ ፔደርሰን ተዓዊትላ 16 ነጥቢ ከሲቡ፣ ቢንያም 14፣ ማክስ ካንቶር 12፣ ያስፐር ፊሊፕሰን 10 ነጥቢ ረኺቦም። እዛ ጉጅለ ውድድር 18 ኪሎ ሜትር ምስ ተረፎ ንዝሃደሙ ተቐዳደምቲ ኣርኪባቶም። ዋላ እኳ ኣብ ዝተረፈ ጎልጎል ካልእ መጥቃዕትታት ብካልኦት ተቐዳደምቲ እንተተፈተነ ኣይሰለጠን። ድሕሪ ብዙሕ ንሽኳ ዝጥዕም ቦታ ናይ መሓዝ መስርሕ ተኣኪቦም ኣብ ዝገበርዎ ሓያል ሽኳ ድማ ተቐዳዳማይ ሶዳል ኩክስቴፕ ቲም ሜርለር ቀዳማይ ኣትዩ። መበል 20 ፕሮፌሽናል ናይ መድረኽ ዓወቱ ዝሃድን ዘሎ ቢንያም ከዓ ንኣባል ኦኖ ኤክስ ሞቢሊቲ ሶራን ወልስከል ተኸቲሉ ሳልሳይ ደረጃ ሒዙ። ማክስ ካንትራ ኣስታና፣ ያስፐር ፊሊፕሰን ካብ ኣልፐሲን፣ ፒልፓሃዮስ ካብ ባሕሬን ቪክቶርያ ክሳብ ሻርሻይ ኣትዮም። እዞም ተቐዳደምቲ ብ3:44.20 እዮም ውድድሮም ዛዚሞም። በዚ ውፅኢት ኣብ ኩለን ማልያታት ዝመፀ ለውጢ የለን። ንብጫን ናይ ዓቐብን ታደይ ቦጋቻ ሒዝወን ኣሎ። ኣብ ክልተአን ዮናስ ቪንገጋርድ ይስዕቦ። ኣብ ናይ መንእሰያት ከዓ ደልቶረ ዓቂብዎ ኣሎ። ተማሊ ታሽዓይ ዝኣተወ ፐደርሰን ንቀጠልያ ማልያ ብ204 ነጥቢ ሒዝዎ ኣሎ። ቢንያም ብ145 ነጥቢ ካብ ሳልሳይ ናብ ካልኣይ ደይብሎ። ካንተር ብ140 ሳልሳይ ይርከብ። እዚ ውድድር ሎሚ ቀዳም ነዞም ናይ ቅጥበታ ውድድር ተቐዳደምቲ ብእትጥዕም ሻምነይቲ መድረኽ ክቕጽል እዩ። ሜርለር ክዕወተላ ድማ ብቐዳምነት ተሓሪ ኣሎ። ፊሊፕሰን፣ ኮይ፣ ቢንያም፣ ኣከርማን፣ ወልስኮልደን፣ ባየስን ድማ ድሕሪኡ ተገሚቶም ኣለዉ። ገጥም ዋንጫ ዓለም ትማል ረቡዕ ምሸት ናይ ርብዒ ፍጻመ ግጥም ንሃገራውያን ጋንታታት ስጳኛን ቤልጅምን ኣራኺቡ ነይሩ። ጸወታ ክጅምራ ተጻወቲ ዘን ጋንታታት ነብሶም ኣብ ዘዋዒሉ ዝነበረ እዋን ሓለቓ ሃገራዊት ጋንታ ቤልጅም ዩሪ ቴልማንስ ብዘጋጠመ ጉድለት ኣካላዊ ብቕዓት ካብ ዝዓበ ጸወታ ክበኩር ብምግዳዱ ንሃገራዊት ጋንታ ቤልጅም ዓብ ክሳራይ ኮይኑዋ። ጸወታ ምስ ፈለመ ኣብ ቀዳሞት 10 ደቓይቕ እስጳኛ ንጸወታ ብምቁፅጻር ሓሓሊፋ ፈተነታት እኳ እንተካየደት ኮይኑ ግን ንብቕዓት ሓላ ውልዳት ኮርቶዋ ዝፍትና ኣይነበራን። ኣብ መበል 30 ደቂቕ ግን ኣከፋፋሊ ክለብ ፒኤችዲ ፋቢያን ሩዊዝ ሓላ ውልዳት ኮርቶዋ ዝተፋቅ ዕሶ ደጊሙ ምስ ሰኪዐት ብምርኻብ ንስጳኛ መሪሕነት ኣትሓዛ። ድሕርዚ እስጳኛ መሪሕነታ ንምድልዳል ደጋጊማ ማዕጹ ሃገራዊት ጋንታ ቤልጅም ኣብ ተኽኩ ሓሉ ዝነበረት ኣጋጣሚ እታ ኣብ ናይ ቀዳማይ እብረ ጸወታ ድኺማ ዝቐረበት ቤልጅም ኣብ መበል 42 ደቂቕ ብመልሰ መጥቃዕቲ ናይ የማን ተኸላኸላእያ ካስተያን የቢላ ናብ ልዳት ስጳኛ ዝለኣኻ ብልጽ ትቐረብ ኣብ ልክዕ ቦታ ጸንሐ ኣጥቃዓያ ደኪታላሪ ልዕሊ ተኸላኸላይ ክባርሽ ወፂኡ ብርእሱ ገጪኡ ምስ ሰኪዐት ብምርኻብ ንጋንትኡ ኣመዓራሪዋ። ድሕርዚ ዝተረኣየ ፍሉይ ፍጻመ ብዘይምንባሩ ድማ ጸወታ ብናይ ማዕረ ሓደ ብሓደ ውፅኢት ናብ ዕረፍቲ ኣምርሐን። ድሕሪ ዕረፍቲ 10 ደቓይቕ ምስ ተላዕሎ ኣሰልጣኒ ሃገራዊት ጋንታ ስጳኛ ደላ ፎንተ ናይ ክልተ ተጻወቲ ለውጢ ብምግባር

0: ብፋብያን ሮይዝን ባይናንን ኣውፅኡ ብፔድሮን ፈራንቶረስን ተኪእዎም ኣብ መበል 66 ደቂግን ሃገራይት ጋንታ ቤልጅም ክሳራን ሓለቓ ጋንታ ቴልማንስ ክኣክል ንብሉፅ ሓላ ውልዳታ ቲቦ ኮርተዋ ደጊማ ከሲራቶ ኮርተዋ ፀወታ ክቕፅል እኳ እንተፈተነ ብዘይምኽኣሊ ግን ብመንእሰይ ሓላ ውልዳት ማንቸስተር ዩናይትድ ሰነ ላማንስ ተቐይሩ ፀወታ ክውዳእ 4 ደቃይቕ ምስ ተረፈ ግን ተኸላኸላይ ኪበርሲ ካብ ርሑቕ ዝፈተና ቅላዕ ሓላ ውልዳት ሰነ ላማንስ ካብ ሕቑፍ ሞሊቓቶ ተቐይሩ ናብ ሜዳ ብምእታው ንስጳኛ ወሰንቲ ሸቶታት ብምዝጋብ በዓል ውዕለታ ኮይኑ ዘሎ ሚካኤል ሞሪኖ ድማ ኣብ ልክዕ ቦታ ጸኒሑ ምስ ሰኪዐት ብምርኻብ ንጋንቲ እስጳኛ መሪሕነት ኣትሓዛ 7 ደቂቕ ተወሲኸን ቤልጅየም ዝተመዝገበቶም ሸቶ ክትሕዊ ላዕለን ታሕትን እኳ እንተበለት ክሰልጣ ግን ኣይከኣለን ጸወታ ድማ ብዓወት እስጳኛ 2-1 ተዛዚሙ በዚ ድማ ሃገራይት ጋንታ እስጳኛ ኣብ ናይ ፍርቂ ፍጻመ ውድድር ኣንጻር ሃገራይት ጋንታ ፈረንሳ ከቢድ ጸወታ ይጽበያ
1: Spain take the lead.

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዘዋሪት ካሜራ ናይ ሰሙን በኣር ብዛዕባታ ብኒው ካፒታል ትፍለጥ ኣብ ግብፂ እትርከብ ከተማ ዘላለ ይኸውን። እዛ ከተማ ኣቐዲማ ብኒው ኣድሚኒስትራቲቭ ካፒታል እትፍለጥ ዝነበረት ኮይና ስፍሓት መሬታ እውን ከም ናይ ሲንጋፖር ምዃኑ እዩ ዝሕበር። ኣገባብ ኣሰራርሓን ኣቃወማን ናይዛ ከተማ ብዘደንቕ ኣገባብ ዝሰርሕዎ ብምዃኑ እውን 48,000 ዝኾኑ ነበርቲ ምስ ናይ መንግስቲ ሰራሕተኛታት ክነብሩ ከም ዝጀምሩ እዩ ዝሕበር። ንምሉእ ትሕሶ ናይዛ ከተማ ቀዳም ኣብ ሰዓትና ይኹን ምረኸብና። ንኡስ መደብ ዓለም ስነ ጥበብ ናይ ሰሙን እውን ንሳትረብ ትካል ስነ ጥበብ ኣተክሮ ጌራያ ክተቐርብ ትካል ሳትረብ ክሳብ ሎሚ ብርክት ዝበሉ ሰብ ሙያ ጥበብ ኣብ ምፍራያ ጸኒሓ ብዝተፈላለየ ቅድታት ቅብኣ ዝቐብኡ ዝተፈላለዩ መሳርሒታት ሙዚቃ መሊኾም ድንቂ ብቕዓት ዘንፀባርቑን ካልኦትን። ኣብ ዝሓለፈ ሰሙን እምበኣር ከም መቐፀልታ ናይዚ ብዝተፈላለየ ዓይነታት ቅብኣን መሳርሒ ሙዚቃን ዘሰልጠነቶም ኣመሪቓቶም ኣላሞ ዝቐሰሞ ስልጠናን ፍርያቶምን ኣብ ንኡስ መደብና ክቐርብ እዩ። ንኡስ መደብና ፍኖት ህይወት እውን ናብ ንኡስ ዞብ ዓረዛ ወሲዳ ምስ ሓንቲ ድርብ ጾር ተዓምም ሃብሮም ተምሃሪት ክተላልየና እዮም። ተኸታታሊቲ ፊልም ሳውን መበል 22 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዘለናይ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደባትና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 11 ሓምለ ልክዕ ሰዓት 2 ፍርቓ ድሕሪ ቀትሪ፣ ድግማ ሓሙስ 16 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን ደግ

ቅንያቱ ድምቕምቕ ዝበለ እዩ። ምህርቲ ትምህርቲ ዝሕፈሰሉ እዋን ነፍሲ ወከፍ ተመራቒ ወለዲ ኣለይትን መምህራንን ነፃማን ምፅምባል ላዕልን ታሕትን ይብሉ። ኣብ ነፍሲ ወከፍ ካልኢት ናይ ደስታን ሓጎስን ምንቅስቓስ ይንጸባረቕ። ዘለናዮ ቦታ ቀፅሪ ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ኣስመራ እዩ። ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ኣስመራ ንመበል 19 ግዜኡ ንዘምሃሮም ተምሃሮ ብወግዒ ንምምራቕ ዘድሊ ምድላዎት ኣጻፊፉ ይጸኒሕና። የእንቲ ካሜራና እውን ነቲ ክንበብ ዘይከኣል ስምዒት ደቂቕ ክስንኦ ኣብ ዝጀመራ ሓደ ሓቂ ይበርህልና። ከምቲ መንግስቲ ትምህርቲ ንኩሉ ኣብ ኩሉ ብምባል ከም ኣካል ማሕበራዊ ፍትሒ ዝሰርሐሉ ዘሎ መደባት ልምዓት እቲ ካብ ግዜ ናብ ግዜ ዝድለብደሎ ተመክሮ በቲ ሓደ ንስሳን ቁፅሪ ምሩቓት ድማ በቲ ካልእ ነቲ ኣብ መደባት ልምዓት ብሓፈሻ ኣብ ገስጋስ ዕቤት ሃገር ድማ ብዝተፈለየ ዕዙዝ ግደ ዘለዎም ዓውድታት ብዘተኣማምን መገዲ ክስራሐሉ ከም ዝከኣል ኣያካትዕን። ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ብቐዳም 4 ሓምለ 2026 መበል 19 ግዜኡ ኣብ ዝገበሮ ስነ ስርዓት 47 ሚእታዊ ደቂ ኣንስትዮ ዝርከብኦም 18 ብዲግሪን ዲፕሎማን ናይ መመረቕታ ፅምብል ስነ ስርዓት ብውዕ መንፈስ ኣብ ከተማ

እቲ ስነ ስርዓት መመረቕታ ሚኒስተር ዜና ኣቶ የማነ ገብረ መስቀል፣ ሚኒስተር ቱሪዝም ወይዘሮ ኣስካዋል መንቆሮስ፣ ፈጻሚ ዳይረክተር ላዕለዎት ትካላት ትምህርትን ምርምርን ዶክተር ሃይለ ማህፁን፣ ዲናት ላዕለዎት ትክምቲ፣ ላዕለዎት ሰበስልጣን መንግስትን ግንባርን፣ መምሃራን ወለዲ ተመረቕትን ኣብ ዝሰረሕብሉ ናይቲ ዕለት ተመረቕቲ ብእልልታን ጣቕዒት ኣብ ዝተመደበሎም ቦታ ምስ ሓዙ ልክዕ ሰዓት 9 ፈረቓን ቅድሚ ቀትሪ እቲ ስነ ስርዓት ብዝክረ ሰማዕታት ተኸፊቱ።

0: ተቐኒልና ንበሩ
1: ዝርዝር ትሕሶ ናይቲ መደብ ምስ ሰነበ ኸዓ ፈጻሚ ዳይረክተር ሃገራዊ ላዕለዋት ትካላት ትምህርትን ምርምርን ዶክተር ሃይለ ምሕፁን ብናይ እንቋዕ ብድሓን መጻኹም ዝብል ሓጺር መልእኽቲ ሕሪ ምፍላሙ ዲን ኮሌጅ ዋኒን ማኅበራዊ ስነ ፍልጠትን ዶክተር እስጢፋኖስ ሰብትምካኤል ኣብ ዘስምዖ መደረ
2: ዮር ኤክሰለንሲ ኣቶ የማነ ገብረ መስቀል ሚኒስተር ኦፍ ኢንፎርሜሽን ደዚግኒ ኦፍ ሂዝ ኤክሰለንሲ ኣቶ ኢሳያስ ኣፈወርቂ ቻንሰለር ኦፍ ኢንስቲትዩሽንስ ኦፍ ሃየር ኤጁኬሽን ኢን ኤርትራያ ኤንድ ፕሬዚደንት ኦፍ ዘ ስቴት ኦፍ ኤርትራያ ዮር ኤክሰለንሲ ዶክተር ሃይለ ምሕፁን ኤግዘክቲቭ ዲሬክተር ናሽናል ሃየር ኤዱኬሽን ኤንድ ሪሰርች ኢንስቲትዩት ኦነረብል ሚኒስተርስ ዲንስ ኦፍ ኢንስቲትዩት ኦፍ ሃየር ኤዱኬሽን ጋቨርንመንት ኤንድ ፒኤፍዲጄ ኦፊሻልስ ሪሊጅስ ሊደርስ ዲስቲንግዊሽድ ገስትስ ፓረንትስ ኮሊግስ ኤንድ ዘ ስታርስ ኦፍ ቱደይ ዘ ግራጁዌቲንግ ክላስ ኦፍ 2026 ፈርስት ኦፍ ኦል
1: ዶክተር ሲፋኖስ ኣመደሩ ንተመራቕቲ ወለድን ተሳትፍቲ ናይቲ ጽምብል እንኳ ኣብጽሓኩም ድሕር ምባሉ ሎም ዓመት ካብ ናይ ዝሓለፈ ዓመታት ዝበዝሐ ቁፅሪ ምምራቖም ታሪኻዊት ዕለት ምዃና ብምሕባር ናይ ለዘበን ቁፅሪ ተመራቕቲ 47 ደቂ ኣንስትዮ ዝርከቦም 536 ብዲግሪ 482 ድማ ብዲፕሎማ ዝተመረቑ ክኾኑ ከለዉ እቲ ዝተምሃሮ ዓብድታት ድማ ኣተሓሕዛ ሓሳብ ማሕደራ ዋኒን ማሕደራ ህዝቢ ስነ ቁጠባን ፋይናንስን ቋንቋ እንግሊዝ ታሪክ ሕጊ ቤተ መጻሕፍትን ስነ ሓበሬታን ስነ ሕብረተሰብን ስነ ሰብን ማሕበራዊ ዕዮ ባንክ ፋይናንስ ቱሪዝም ማሕደራ ሆቴል ክኾኑ ከለዉ ብቕፅሮም 18 ምዃኑ የብሮሞ ዶክተር ስቴፋኖስ ትምህርቲ መወዳእታ ስለ ዘይብሉ ካብ ናይ ትምህርቲ ሓዲድ ከይተኣለኹም ኣብ ልምዓት ሃገርኩም እጃንኩም ከተበርክቱ እላቦ ክብል መደርኡ ዛዚሙ። ብድሕር እዚ ንኽቡር ፕሬዚደንት ሃገረ ኤርትራ ኣቶ ኢሳያስ ኣፈወርቂ ቻንስለር ላዕለዎት ትካላት ትምህርትን ምርምርን ወኪሉ ኣብቲ ናይ ስነ ስርዓት መመረቕታ ቃል ዘስምሐ ናይ ክብሪ ዕዱም ከዓ ሚኒስትሪ ዜና ኣቶ የማነ ገብረ መስቀል እዩ ገሌ ካብቲ ዘስምዖ ቃል
3: ዝኸበርካ ዶክተር ሃይለ ምሕፁን ፈፃሚ ዳይረክተር ኢንስቲትዩት ላዕለዋይ ትምህርትን ምርምርን ዝኸበርካ ዶክተር እስጢፋኖስ ሃይለ ማርያም ዲን ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ዝኸበርኩም ሚኒስትራት ላዕለዎት ሓለፍትን መንግስትን ግንባርን ዝኸበርኩም ምምህራን ዝኸበርኩም ወለድን ተመረቕትን ፈለማ ናብዛ ዕዝዝቲ ናይ ሓጎስን ፍሳሕን ዕለት እንቋዕ ኣብፅሓና ንተመረቕቲ ብፍላይ ትምህርትኹም ንምዝዛም ዝገበርኩምዎ ዘይሕለል ፃዕሪ ፀማ ረኺቡ ኣብዛ ኣብ ጉዕዞ ሂወትኩም ኣገዳሲት ናይ መቐይሮ ዕለተ ምረቓ ምብፃሕኩም ዮሃና እንቋዕ ደስ በለኩም እብል ክቡራት ወለዱ እውን ደቅኹም ኣብ ምዕባይን ምኩስኳስን ዘፍሰስኩምዎ ፀዓት ከምኡ ውን ነዛ ናይ ሎሚ መዓልቲ ክብርን ዓወትን ንክጓና ፀፉ ዝገበርኩምዎ ወፍሪ ኣብ ብሱል ፍረ በፂሑ ኣሎሞ ዮሃና ዝኸበርኩም

ምሁራን ብዲስፕሊን ዝተሃንፁ ብቕዓትን ተወዳደርትን ተማሃሮ ንምምራቕ ግዜኹምን ሞያዊ ፍልጠትኩምን ወፊኹም ዝረኽሞ ትግሃት ኣካል ናይቲ ብቑዕ ወለዶ ንምህናፅ ዝካየድ ኩሉንትናዊ ሃገራዊ ወፍሪ እዩ እሞ እንቋዕ ፅፍረ ፃዕረኹም ኣርኩም ኣርኣያኩም ክብል ክብሪ እስምዓኒ። ዝኸበርኩምን ዝኸበርክንን ኩላትና ከምእ ንግንዘቦን ክቡር ፕረዚደንት ኢሳያስ ኣፈወርቂ ኣብ ዝሓለፈ ፅምብል በዓልና ፅንሕ ዳግም ከም ዝገለፆን ትግባሪ ዕቱብን ኣድማዕን ፕሮግራም ንምዕባል ፀጋ ሰብ ካብ ቅንዲ ሕመረትን ቀዳምነትን ልምዓታዊ ፖሊሲ መንግስቲ ኤርትራ ኮይኑ ፀኒሑ ኣሎ። ንገስጋስ ሃገራዊ ልምዓትና ኣራባሒ ብዓለም ደረጃ ኣመዓራራይ ከምኡውን ውስንነት ዘይብሉ ዘይንፀፍ ጎነታቱን ባህርያቱን ርዳኣት ስለ ዝኾኑ ከምቲ ኣቐዲሙ ዝተጠቕሰ መንግስቲ ኤርትራ ንትምህርቲ ከም መሰረታዊ ሰብዓዊ መሰልን መሰረት ሃገራዊ ህንፀትን ገይሩ ስለ ዝርዮ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብዚ ፅላት እዚ ገዚፍ ወፍሪ ገይሩ እዩ። እዚ ምስ ናይቲ ንህላወና ከም ሃገርን ህዝብን ዝፈታትኑ በብእዋኑ ዝተኸስቱን ዝቕፅሉ ዘለውን ግዳማዊ ተፃውቕታትን ሽርሕታትን ምዃኑ ንግንዛብ የድሊ። ዝኸበርኩምን ዝኸበርክንን ኣብ ዝሓለፈ 35 ዓመታት ብዝተገብረ እኩብ ወፍሪ ቁፅሪ ትካላት ቅድመ ትምህርቲ ብ544 ሚእታዊት ቁፅሪ ኣብያተ ትምህርቲ መባእታ ብ288 ሚእታዊት ማእከላይ ቁፅሪ ማእከላይ ደረጃ ብልዕሊ 720 ሚእታዊት ካልኣይ ደረጃ ድማ ብ520 ሚእታዊት ዓብዩ ኣሎ። ቁፅሪ ትካላት ላዕለዋይ ትምህርቲ እውን ካብ ሓንቲ ዩኒቨርሲቲ ናብ 6 ኣድማዕቲ ኮሌጃት ክብክብል ከሎ ቁፅሪ ተመረቕቲ ብመንፀር ካብ ዓመት ናብ ዓመት ብተዓፃፃፊ እናወስ ይኸይድ ኣሎ። ናይ ሎሚ ዓመት ቁፅሪ ተመረቕቲ ኮሌጅ ዋኒንን ማሕበራዊ ስነፍልጠትን ድማ ናይዚ መርኣያ እዩ። በዚ ኣጋጣሚ እዚ ነዚ ዕማም እዚ ንምፍፃም ብኢንስቲትዩት ላዕለዋይ ትምህርትን ምርምርን ከምኡውን ኩለን ኮሌጃት ብዝተፈላለዩ ውዳቤታትን መድረኻትን ንዝተካየዱ መደባታትን ፃዕርታትን ኣመስግን። ክቡራት ተመረቕቲ፣ ከምቲ ብዘይሕለል ፃዕሪ ትምህርትኹም ብዓወት ትዛዝቡ ዘለኹም ንዕቤት ሃገርኩምን ህዝብኹምን ውፉይ ኣበርክቶ ከም ትገብሩ ፅኑዕ እምነተይ እዩ። ኣብ መደምደምታ ኣብ ሃገራዊ ልምዓትን ህንፀትን ሃገርን ዘለኩም ግደ ብንቕሓት ተወፋይነት ዕቱብነትን ትጋትን ከትዕዝዙ ንቐሲምኩምዎ ዘለኹም ሞያ ከዓ ብቐፃዕሊ ፃዕርን ምርምርን ከተዕብዩ እላቦ ዓወትን ሓፋሽ ይቐኒሐለይ።

0: ወኪል ተመረቕቲ ኣብ ዝሓለፈ ናይ ትምህርቲ ዓመታት ዘካየድዎ ፃዕሪ በቲ ሓደ ህዝብን መንግስትን ዝገበረሎም ደገፍ ድማ በቲ ካልእ ብምዝርዛር ከምዚ ዝስዕብ ክብል ቃል ኣስምዑ።
1: ሎሚ ንመምሃርተይ ወኪለ ቃል ኩላትና ኸስምዕ ኣብ ቅድሚኹም ዶ ምንባለይ ብዘይ መጠን ዓሚቕ ሓበን ይስማዓኒ። ሎሚ መወዳእታ ናይ ሓደ ምዕራፍ ላዕለዋይ ደረጃ ትምህርቲ ንፅምብረሉ ጥራሕ ዘይኮነ እንተላይ ምስግጋር ካብ ደረጃ ተምሃራይ ናብ ሞያን ፍልጠትን ዝዓጠቐ ሓላፍነታውያን ዜጋታት ኮይንና ኣብ ህንፀትን ምዕባላ ሃገርን ተራና ብተወፋይነት ንምግልጋል ድልውነትና ንህዝብናን መንግስትናን እንነግልፀላ ዕለት እያ። ስለዚ ኣብ ቅድመይ ክጥምጥ ከለኹ ኣካዳምያዊ ቆቢዕን ናይ መምረቕታ ክዳንን ጥራይ ኣይኮነን ዝረኣየኒ ዘሎ። እዞም ዝሓለፉ ዓመታት ትምህርቲ ከቢድ ፃዕሪ ዝገበርናሉን ሞያን ፍልጠትን ንምዕጣቕን እዮም ነይሮም። ከምኡ ውፅኢቱ ድማ ሎሚ ናብ ዝርዝር ኣስማት ናይ ኮሌጅ ምሩቓት ምሁራት እናኣተውሉ ዕለ ስለ ዝኾነ ፍሉይ ሓጎስ እስማዓኒ። ታሪክና ታሪክ ህዝቢ ኤርትራ ዘረጋግፀልና ሓደ ሓቂ እንተሎ ንምዕባለን ሓርነትን ክተረጋግፅ እቲ ዝዓበየ መሳርሒ ትምህርቲ ምዃኑ እዩ ዝሕብረና። ህንፀት ሃገር ቁም ነገር ኣይኮነን ዘሎን ዝነብርን ዕዮ እዩ። ልክዕ ከምቲ ፕረዚደንት ሃገር ኢሳያስ ኣፈወርቂ ኣብ ሓደ ገለፂ እዩ ዝበሎ፣ ህንፀት ሃገር መጀመርታን መወዳእታን ይብሉን ናይ ኩሉ ወለዶታት ድማ ሓላፍነት እዩ ዝበሎ። ንሕና ድማ ነዚ ወኒናዮ ዘለና ትምህርትን ክእለትን ተባላሕትነትን ኣብ ሃገርና ኣፍሲስና ነቶም ብዘይትካእ ትንፋሶም ሂቦም ሓደራ ዝሃቡና ኣቦታት፣ ኣዴታት፣ ኣሓትን ኣሕዋትን ሕድሮም እናሓለና ዓይና ኣብ ሃገርና ኣብ ዝላዕለ ደረጃ ንክትበፅሕ ብተወፋይነት ክንሰርሕ ድልዋት ኢና። እንኳዕ ሓጎሰኩም የቐኒለ።
0: ኣብ መወዳእታ ኸዓ ልዑል ነጥቢ ንዘምፅኡ ተምሃሮ መደላታት ተዓዲሉ

0: ኣብቲ ኣጋጣሚ ንገሌ ካብቶም ተመረቕትን ወለድን ኣብዘዘራርምና ኣለኻ።
1: ሽመይ ያነይት ጊላ ይበሃል። ዝተመረቕ ኩሉ ዓውዲ ድማ ዓውዲ ሕጊ እዩ። ነዚያ ዕለት ከም ብጣዕሚ ዘሐጉስ ካብ ኩሉ ዓወታት ናይ ኩሉ ህይወትና እቲ ብጣዕሚ ተሐጉሰካ መዓልቲ እያ። ምክንያቱ ፍረ ፃዕሪ ክሕፈስ ከሎ ብዘይመጠን ሓጎስ ዝፈጥር ህሞት እዩ። ብውልቀይ ክዛረብ እንድሕር ኮይነ እቲ መንግስቲ ዝገበረልና ዕድላት ብግቡእ ተጠቂምና ኣብዚ ደረጃ እዚ ክንበፅሕን ከለና መጀመርታ እስኻ ከም ሰብ ነቲ ዕድል ብምጥቃምካ ተረባሓይ ናይቲ ዕድል ብምዃንካ ሓበን ክስማዓካ ኣለዎ ከም ተመረቃይ ማለት እዩ። ቀፂሉ ድማ እቲ ኩሉ ምሳኻ ኣብቲ ጉዕዞ ክጓዓዝ ዝፀንሐ ካብ ስድራ ጀሚርካ ካብ ኣሕዋትካ መሓዙትካ መምሃራንካ ብምልኦም እቲ ዝገበርዎ ፃዕሪ ወይ ድማ ኣብቲ ልዕልኻ ዝነበሮም ተስፋን እምነትን ፍሪኡ ክሪኡ ከለዉ ብጣዕሚ ሓበን ይስማዓኒ ወይ ድማ ክስምዖም እውን ዝገብር ዕለት እዩ። እንተቲ ነዚ ዝቕፅል ዕድላት ከመይ ጌርና ክንጥቀመሉ ኢና ነዚ ህዝቢ እውን ይኹን ነዚ መንግስቲ ይኹን ዋላ ንስድራና ከመይ ጌርና ክንክሕስ ኢና ንዝብል ሕቶ ከም ሕቶ እንድሕር መፅኡ ድማ ብመጀመርታ እስኻ ነፍስኻ ብምኽኣልካ ጥራይ ኩሉ ሰብ ዕጉብ እዩ። ሓደ ሰብ ነፍሱ ብፅቡቅ እንድሕር ክኽእል ክኢሉ ዝበለፀ ነገር እዩ። ቀፂሉ ድማ ሓደ ንዓሰርተ ከም ዝበሃል ንስኻ እኹል ብቑዕ ምሁር ክትከውን ከለኻ ኣብ ከባቢኻ ዘለዉ ጥራይ ዘይኮነ ብዛዕበየ ሽፋን ክትፀሉ ስለ ትኽእል ክትሕግዝ ትኽእል ከተበርክት ትኽእል የብሓቂ ቀሊል ኣይኮነን ቀሊል ዓወት ኣይኮነን። ኩሉ ሰብ ድማ ካባይ ጀሚርካ ብንቕሓት ክንጓዓዝ ነዚ ዝመፅእ ዘሎ ደረጃ ናይ ሂወት ብንቕሓት ክንጓዓዝ ብፍልጠት ብብቕዓት ክንጓዓዞ ድማ ይላቦ ኣነ ድማ ተስፋ ይገብር ማለት እዩ።
2: ወስ ኣነ ስሜ ሓሰን እስማ ንብሉኒ ብልቓት ናይ እንግሊሽ ኣትመምኮ ማለት ዲፕ ኮሌጅ ኣደቀሕ እዚ ከይን ንጎይ ዝተለና ማለት ምንሕ መግለላስ ዲ ሕ መግለ ጀዲድ ማለት መስካሕ መግለስ መስከብ ጀዲድ ንብለና ማለት እክና ንብል ንዘለና ከንስ ለዓናሁ ሓያት እዘለለናዊ ከንስ ዓቲኮኒኒ ምለጥፋናተ ደረጃት ማለት በዲት ነብረ ዓልካ ዘለለካዊ ከንስ ምናለለካዊ ሓያት ዲብ ካልእ ዲብስ ሓላፍኒና ማለት ካልእ ከን ናይ መድረሳት ላዓለ ግሊና ክባታት ለበለሲ ምንሳዋ ንዳንባት ናብ እስ ክዘለለናውሲ ኣብላቃለት ገበይ ወብላቃለት ብግስሰር ረከብናሁ እልም ወደ ማለት ካልእ ከኒ በለባ ፅሓሙን ከኒ ሽክረ ንግል ይበል ፈት ማለት
3: መጀመርታ ሽመይ ፔርስ ግርማይ ፋሲል ይበሃል። ዝተማሃርኩሉ ወይ ድወዳእኩሉ ዓውዲ ድማ ቢዝነስ ማኔጅመንት ን ፓብሊክ ኣድሚኒስትሬሽን ብዛዕባ ምሕደር ኣዋኒንን ህዝብን ኮይኑ ነዚ ዕለት እዚኣ ክገልፃ ንከለኹ ፍረ ፃዕሪ ድኻም ናይ 4 ዓመት እዩ። ኣብዛ መዓልቲ እዚኣ በዛ መዓልቲ እዚኣ ከዓ ዮሃና ክብሎም ዝደሊ ኣብዛ ዕለት እዚኣ ኩሎም ተመራቁ መጀመርታ ካልኣይ ነዚ ከይደኸምና ኢሎም ፅዒሮም ኣብዚ ደረጃ ዘብፅሑና ብምልኦም መምሃራትና ካብኡ ሓሊፍና እውን ንኩሎም ስድራ ቤት እንቋዕ ሓጎሰኩም ክብል ይደሊ። ሃገርና ድማ ኣብዛ ሎም መዓንቲ እዋን ጀሚርና ኢና ኣጆኺ ኣለናልኪ ካባናት ፅበዮ ብዙሕ ሞ ንሕና ድማ ክንኮነልኪ ኢና ንብል ኣለና። ናይ 4 ዓመት ጉዕዞኮ ሓቂ ዘረባ ኣዝዩ በዳሀ እዩ ነይሩ። ግን እንተኾነ ነዛ መዓልቲ እዚኣ ስለ ትፅበያ ነዚኣ ና ማዕደካ ይካ ኩላ ትቕፅላ ማለት እዩ። ኣብታ ሜላታት ኣፀናንዓ ይኹን ካልእን ድማ ዕላማን ሸቶ እንተለካ ራእ እንተለካ ዘይትበፅሖ ዘይትኸዶ ነገር ይብል። ስለዚ ንኩላቶም ዋላ ሕጂ ኣብ ነዛ ሕጂ ዝምነይዋ ዘለዉ ነብሶም ፈሊጦም ኣፀናንዖም ኣፀቢቖም እዚ ነገር እዚ ብርግፅ ክበፅሖ ከም ዝኽእሉ ይዛምን
4: ትምህርታ ምሉእ ስመይ ኣርያም ብርሃነ ወልዳይ ደዝናዕ ክህሉ ትምህርቲ ድማ ዓውዲ ስነ ሕሳብ ኣካውንቲን ማለት እዩ። እዛ ዕለ እዚኣ ፍለይቲ ዕለት ይክብለ ንኽእል ምክንያቱ 4 ዓመት ጥራይ ዘይኮነስ ዋላ ቅድሚ ዩ ዝነበረ ጉዕዞ መፈፀምታ ዝለኣናላ መዓልቲ ዝኾነስ ፍለይቲ መዓልቲ እያ። ሓቂ ንምዝራብ ኣዝዩ ከቢድ ሓለፈ እያ ተሰክመና። ምክንያቱ ምውደ ጥራይ ዘይኮና ዘለና ስካል ዓብዪ መድረኽ ኢና ንጅምር ዘለና ምክንያቱ ነቲ ብጥሩሑ ወይ ከዓ ብነፃ ዘምሃረና መንግስትናን ህዝብናን ክንክሕሰሉ ኣለና። ካልኣይ ድማ ወለድና ድማ ኣዝዩ ልዑል ፃዕሪ ስለዝነበረ ኣዝዩ ንብፃሕና ንወለድና ድማ ክንክሕሰሉ ቃል ናኣተሉ መዓልቲ ዝኾነስ ኣዝዩ ረዚን ሓላፍነት ተሰክመና ዕለት እያ
5: ይብልስክዲኣ
6: ናይ ቅዱሳ ንበሃል ኣዲኣን ኣርያም ብርሃነ ማለት እዩ። ኣርያም ካብ ሕጂ ደይኮነ እቲ ዓወት ካብ መዋእሊ ፀነታት ሒዛ እቲ ዓወት ካብኡ ትሒዙ እዩ። ብጣዕሚ ዕውቲ እያ ከምኡ ኢላ ቅፂላ እውን ኣብ ኩሉ ዕውቲ እያ ነራ ካብዚ ደረጃ ዝበፅሕ ኣላ።
7: ሽመይ ብርሃነ ወልዳይ ገብረ ይበሃል። ኣቦ ኣርያም ብርሃነ ተመራቂት ናይ ኣካውንቲንግ እወ መንግስቲ ህዝቢ ብልዑል ወፃኢ ብነፃ ኣምሂርዎም እቲ ፅቡቕ ነገር ግን ሰሙን ፅቡቕ ዓስቢ ሂቦምና ኣዝና ተሓጒስና ፅዒሮም ደኺሞም ንነፍሶም ኮይኖም ንኣና ክኾኑ ከዓ ንሃገሮም ክኾኑ ትስፋት ኢና እወ ሃነፅቲ ክኾኑ ዓረይቲ ክኾኑ ሰሙሉ ተስፋ ኢና። ትምህርቲ ኣብ ሃገርና ካብ መባእታ ክሳብ ዝለዓለ ደረጃ ብናፃ እዩ። ፅቡቕ ነገር ቁፅሪ ኮሌጃትና እንዳወሰኸ ቁፅሪ ተመረቕትና እውን እንዳወሰኸ መፅኡ ኣብ ሓደ መዓልቲ ልዕሊ ሽሕ ካብ ሓደ ኮሌጅ ንመረቕ ኣለና። ሕጂ ካልኦት 45 ኮሌጃት ካ ኩ ዶ ክመረቕ ኣለና እየን። ስለዚ ኣብዚ ሃገር እቲ ሞያዊ ዓቕሚ ሰብ እንዳዓበየ ይኸይድ ኣሎ።
8: ይሚጋዕ ኢማን ኣሕመድ መሓመድ ዮካን እደቕሪ ዲፓርትመንት ቢዝነስ ማናጅመንት ን ፓብሊክ ኣድሚኒስትሬሽን ኣካድሒን ካፈሌል ማዕና ተግለፅ መንጎ ሒደ ኣለዮ ማዕና ሎቓኽ ተግለፁ ሂን ዲዕኒ ሒሒደ ኣለዮ ማዕነ ኪ
9: ኣኖ ኢማን ኣባክዮ ኣሕመድ መሓመድ ኣሕመድ ዮኳን ካፊ ልልዕ መንጎ ፈራሕ ኣልዮ እሽ እደ ዲሱግተ ደርሲ ኣራሒ ጎምናን ናስረ ሃበሰ ልልዕ ኪነም ሂሰበታ መንጎ ዓፋድ መንጎ ሒደ ኣልዮ ማዕ
0: ኣራይ እስከ ስኸኸብዎ ግንከ ኣዲ ኣዲኺ መን ይኽሽምኪ እንታይ ዝብልና
10: ኣነ ክርጃዕ መሪሓ ይበሃል ኣደ ኢማን እየ አልሐምዱሊላህ ንዝብፅሐኒ ጎይታ ከዓ ረቢ አልሓምዱሊላህ ይብል ማለት እዩ። መጀመርያ የመስግን ንረበይ የመስግን እንደገና ከዓ ነዚ መንግስቲ እዚ ብዘይ ገንዘብ ኣብዚ ዝፅሑ ነዚ መድረክ ዘብፅሐና እውን ከመስግን ይፈቱ ንሰን ከዓ ንህዝቡ እዞም ተምሃሮ ከዓ ንዓናን ንህዝቦምን ንመንግስቶምን ክኾኑ ተስፋ ይገብር እንሻ ኣላ።
11: ኣነ ሙሉእ ሽመይ ኣርሴማ ብርሃለይ ገብረ መድህን ይበሃል። ኣብዚ ዕለት እዚ ከዓ ብላይብራሪ ኤንድ ኢንፎርሜሽን ሳይንስ ማለት ብስነ መፅሕፍትን ሓበሬታን ዝብል ዓውዲ ተመሪቕ ኣለኹ። በዚ ዕለት ሓቂ ዘረባ ክልተ ዲግሪ እየ ክብሎ ዝኽእላ ንረኪበ እየ ዘለኹ እግዚኣብሔር መስገን። ማለት ከምዚ ትሪእኒ ዘለኹም ምስ ጓለይ ጓ 6 መዓልቲ እያ 2 ወርሒ ገይረ ዘለኹ ኢቨን ናይ ተጠመቕኩን ብዙሕ ክትወፀእ ገለ ግን ድሌት ናይ ትምህርቲ እንድሕር ኣለካ ዕላማ እንድሕር ጌርካ ትወፅሒ ኢኻ
0: ኣብ ትምህርቲ ክያ ካለፈ ክንዶቲ እንትን ሓርስን ትመርዓን
11: እወ እዚ ክብለካ ከለኹ ኣብ ትምህርቲ ዓለም ከለኹ ኣይኮንኩን ማለት ሰርቪስ ምስ ወፅኸ ቃል ኪዳን ኣሲረ ተመርአ ኣብ ሰርቪስ ሞት ከለኹ ከዓ እዛ ቆልዓ ማለት እዩ ተጠኒሳ ተወሊዳ ቁሩብ ክብድ ብል ስፔሻል ነብሰ ፀር ኮንካ ሰርቪስ ኣብ ከረን ሮራ ቤት ትምህርቲ ሃይስኩል ተመዲበ ከም መምህር ማለት እዩ ናይ ቴኒስ ግሬድ ነብሰ ፀር ኮንካ ቁሩብ ክብድ ብል እዩ ግን ብደገፍ ናይ ክብርቲ ወላዲተይ ከምኡ ድማ ክቡር በዓል ቤተይ ክብድሆ ክኢለ እግዚኣብሔር መስገን ከዓ ነዚ ብቅዕኒ
12: ነቢያ ተማረ ድሓኖም ይበሃል ኣብ ጅዳ ስዑድ ዓረብ ይቕመጥ ሎም መዓንቲ ድርብ ውራይ እዚ ኣጋጢምና ዘሎ ናይ ሎም መዓንቲ ኮሌጅ ናይ ጓለይ 4 ዓመት ኮሌጅ ወዲኣ ኣርሴማ ኣብርሃለ ትበሃል ማለት እዩ ኣዝያ ንፍዕቲ ተማሃሪት እያ ብልፅ ተማሃሪት እያ ዳርጋ ኩሉ ግዜ እውን ብልጫ እናወሰደት እያ ትኸይድ ነራ እዛ ተማሃሪ እዚኣ ኣብ ሳዋ እውን ብዙሕ ዋጋ ከፊ ኢለ ኣብ ዝበፅሐ ምክንያቱ ዝኾነ ፀገም ኣጋጢምዋ ነይሩ ናይ ሕቆ ሕማም ንዕኡ በዲሃ ሓሚማ ከላ እዚ ዓብይ ነጥቢ ኣመዝጊባ ማለት እዩ ብዓብኢ ከዓ ወርሒ 7 ዕለት 20 ኣመርዐያ ማለት እዩ 2025 ኣመርዐያ ሕጂ ከዓኒ ኣብ ዓመታ ከዓ ንሪኢካ ከዓ ምስ ጓላ ከዓ እዚ ድርብ ዓወት እዩ ማለት እዩ ካብ ዝዓቢ ዓወት የለን
11: ኩላና ከም ንፈልጦ ካብ ኤርትራ ወፃኢ ዘለዋ ሃገራት ወላ ኣብ ኤሌመንታሪ ይኹን ስፔሻሊ ከዓ ሞ ኮሌጃት ኣሸሓት ሰማየት ገንዘብ እንዳኸፈልክኻ ትምሃር ንሕና ግን መንግስትና በዚ ኣጋጣሚ ከየመስገንኮ ክሓልፍ ኣይደልን እየ።

0: ጌና ሄድና ካብ ኣዝየለ ጀሚሩ ክሳብ ዩኒቨርሲቲ ንውድእ ኩሉ ብናፃ እዩ። ኢቨን መግብና ኣብ ካምፓስ ብናፃ፣ ዋርሳ ይከኣለ ሰባ ከድና መግብና፣ ገዛና፣ ዓራትና ኩሉ ትምህርቲ ብናፃ። ዳት ዋይ ከዓ ንብምሉእ ትሽዓተ ብሄራት ዓሌት ባህሊ ከይፈለየ ብምሉኡ ብሓባር ይሳተፍ ማለት እዩ። ከምኡ ስለ ዝኾነ ከዓ ብጣዕሚ ናይ ኤርትራ ትምህርቲ ሲ ብሉፅ ፍሉይ ክብሎ ዝኽእል ኣነ። እዚ ኣጋጣሚ ንክቡር ፕረዚደንት ኢሳያስ ኣፈወርቂ መንግስትና ብጣዕሚ የመስግን፣ ንልምዓት ሃገረይ ድማ ብዕቱብ ክሰርሕ በዓልቲ ምሉእ ተስፋየ።
1: ተመረቕቲ ሓደ ዕማም ፈጺሞም ናብቲ ሰፊሕ ካብ ክልስ ሓሳብ ናብ ግብሪ ዝሰጋገረሉ መድረኽ በጺሖም ኣለዉ። ቅድም ንገዛእ ርእሶም ድሕሪኡ ድማ ነቲ ብነጻ ዘምሃሮም ህዝብን መንግስትን ብስራሕ ክኸሱ ጽቡቕ ናይ ስራሕ ዕድል ንምነየሉ

0: ኣብዚ ሓለፈ መደብና ንኣጀማምራ ጋራጃት ህዝባዊ ግንባር ምስ ምምስራት ክፍሊ መጓዓዝያ ጋራጃት ኣብ እግሪ ተኽሉ ንዝዓሞ ዝነበረ ንጥፈታት ምስ ምብርካት ክኢላዊ ዓቕምን በብቕሩብ ዝወለል ዝነበረ መሳርሒታትን ዘምፀ ለውጢ ድሕሪ ምዝላቕ ትሕዝቶ ጋራጃት ዓበ ዝላ ብምርኣዩ ኣብ ሜዳ ጥራይ ከይተወሰነ ክሳብ ክልተ ዓበይቲ ጋራጃት ኣብ ሱዳን ከም ዝተኸፍተ እዚ ጋራጃት እዚ ድማ ኣብዘ ዘለዎ ኮይኑ ነናት ዕማማት የሳልጥ ከም ዝነበረ ርኢና። ሎሚ ድማ ኣብቲ ጋራጃት ንዝሰሰነን ዝተጸድረየን ሜላታት ምስናዕን ምምሃዝን ክንምልከት ኢና። ፍሉይ መለለይታት ቃልሲ ምብልሓትን ምህዞን እዮም። ኣብ ከባቢኻ ካብ ዘለዉ ነገራት ሰኒዕካ ኣብ ረብሓ ምውዓል ኣባላት ጋራጅ ነዚኣ ተሓሳስባ እዚ ብዝለዓለዮም ተጠቒሞምሉ ኩሉ ዘድልዮም መቀያየር ይኹን መሳርሒ ብቐሊሉ ካብ ዕዳጋ ክረኽቡ ዘይሕሰብ ብምንባሩ መቀያየርን ነቲ መቀያየሪ ዝሰርሓ ዝጸርባ ዝዓጽፋ ዘልሕማን ዝጥቕልላን ማሽናት ኣብ ትሕቲ ግራብ ሰሪሖም ምምሃዝ ናይ ዘን ማሽናት ድማ ንኹሉ እቲ ካብ ዕዳጋታት ሱዳን ብዓብዪ ወፃእን ሃልክን ክሽመት ዝግብኦ ዝነበረ ኣድሒኑ ጥራይ ዘይኮነ ስራሓት ብቐሊሉ ኣብ ውሽጢ ሜዳ ከም ዝሳለጥን ኩሉ ጠለባት ብቐረባ ከም ዝምለሽን ተገይሩ።
1: ኩሉ ግዜ ፀገማት እዩ ንለውጢ ዘምፃኣልካ ወይ ክትባላሓት ዘገድደካ ማለት እዩ። ኣብቲ ግዜ እቲ ንዘለና ፀገም ምቅላል በቲ ፃዕቂ ምንቅስቃስ ናይ መካይን ነይሩ ትሰርሕ በቲ ሓደ መዳይ ድማ ነቲ ዘለካ ፀገም ናይ መሳርሒታት መሳርሒ ክትብል ከለካ ሕጂ ሓደ ግዜ ማለት እዩ ንሓደ ሰራሕተኛ ነዊሕ ግዜ ዝወስደሉ እንድሕሪ ኮይኑ መሳርሒ ተሰሪሕካ ግን ሕፅረሉ ካልኣይ እውን ኣብቲ ስራሕ እዚ ፅፈት ይገብረሉ ማለት እዩ። እዚ ሕጂ ብፍላይ ኣብ ዓንበረ ኣነ ብዙሕ ክዝክሮ ዝኽእል ኣዝዩ ብዙሕ ዝበለ መሳርሒታት ባዕላና ክንሃንፅ ጀሚርና
2: ኣብ ሜዳ ሓደ ከም ልሙድ ኣብ ኩሉ መዳያት እዚ ምስናዕ ኖ ምስናዕ ወይ ሞዲፊኬሽን ዝብልዎ ብዛዕባ እዚ እስከ ኮነረ ለማነስኻ እንታይ እዩ ቁሩብ ብዓቕሚ ናይቲ ውድብ ዝግበር ዝነበረ እንታይ ክትም ትክእል
3: ፅቡቅ ኣብተን ቆምቲ ኢልና ወይ ዓበይቲ ጋራጃት ኢልና ንሰሜንቲ ኮይንና እዚ ክጠቕሶ ፀንኹ ጥራይ ደይኮነስ ዳርጋ ኣቓልቦና እውን ኣብ ዓበይትን ቀዋምን ንናይ መጻኢ ባዕልና ክንገብሮ ንኽእል ምስ ናይ ዓቕሚ ክእለትና እንታይ ክንገብር ንኽእል ኣብ ዝበሃለሉ ኣብዚ ቋሚ ዝኾነ ቦታታት ኣብነት መራፊት እቲ ዓበይቲ ስራሓት ከምዚ ትብሎ ዘሎ ክሰርሕ ሙችእ ቦታ ማካይና ክነቕምጠል ንኽእል።

0: ካብ ደብዳብ ንፋሪት ደሓን ስለ ዝኾነ ቀትርን ለይትን ክሰርሓሉ ትኽእል ቦታ እዩ። ካልኣይ ስዋኪንካ ከምኡ ዝዓበየ ጋራጅ ኮይኑ ለይትን ቀትርን ትሰርሓሉ ቦታ እዩ። ኣብ ውሽጢ እዚ ንብሎ ዘለና ምቹእ ቦታ ኮይኑ ክኢላታት ተዋፂኦም ሞዲፊኬሽን ወይ ምድላዊ መሳርሒ ንብሎ ሓደ ኣካል እውን ኣብ ውሽጢ እቲ ጋራጅ በይኑ ተፈለየ ቆይሙ ነይሩ። ዓፀፍቲ ናይ ላሜራ ካብ ደገ ብክቡር ተገዚአን ወይ ክንረክበን ስለ ዘይንክእል ዓፀፍቲ ናይ ላሜራ በረቲ ዘን ሞላ ናይ ሞላ ዲስኮ ንብለን ሳልዳትሪሽ ዘን ዘልሕማ እውን ኣልሓምቲ ካብ ተቓፀለ ናይ ትራንስፎርመ እዚ ወይ ካብ በረኻ ተረክበ ወይ ካብ ፀላእ ተረክበ ጥቕላል እዚ ኤሌክትሪክ ንዕኡ ከም ብሓድሽ ጠቕሊልካ ኣብ ኣልሓምቲ ከም ዝውዕላ ተገይሩ እዩ። እዚ ከዓ ካብቲ ነበረና ሽግር ክንገፅ ስለ ዘይንክእል ንኩሉ ዓቕምታትና ኣብ ነቲ ክኢላ ዓቕሚ ኣብ ስራሕ ከም ድዋፍር ዘግብራ ምግዛታት
1: ገራጅ ሰዋኪን ብዙሕ ስራሕ ዝሰርሕ ነይሩ። ገራጅ ሰዋኪን ማካይን ፅግን ብዓብኡ ከም ቀዳማይ ዕላማ እዩ። ገራጅ ሰዋኪን ግን ኣብኡ ቦጣት ዝሰርሕ ነይሩ። ሓደ ቦጣት ብላሜራ ጥራሕ ዘይኮነስ ቦጣት ብኮንቴነራት ኮንቴነርስ ናብ ቦጥ ላሜራታት እንዳንፀፍካ ወይ እንዳሸፈንካስ ነታ ኮንቴነር ኣብ ቦጥ ተቕይራ ማለት እዩ። እዚ ዓብይ ስራሕ እዩ ተኸይዱ። እዚ ተተፃዒኑ ከዓ ንሜዳኣቱ ኣብ መሬት እንዳተቐብረ ከዓ ማዕከናት እዩ ዝኸውን ማለት እዩ። እዚ ኣብ ሰዋኪን ይስራሕ ነይሩ። ካልእ ንመካይን ክኾና ዝኽእላ ንቦጣ ኣብ ቦጥ ዝስቀል ኣብ ማኪና ማለት እዩ ዝቕበር ዓበይቲ ቦጣት ምስራሕ እዚ ዓብ ዕማም ናይ ገራጅ ሰዋኪን እዩ ነይሩ። ምክንያቱ ዋላ እዚ ናይ ሞዲፊኬሽን ስራሕ ከም መጀመርያ ዘተኣተተናዮ በዓል ኮስታ ዝነበሩሉ ወይ ዝጀመርዎ ስራሕ ኣብኡ ብቲ ጋራጅ ሰዋኪን እዩ። ሞዲፊኬሽን እንታይ ማለት እዩ? ሞዲፊኬሽን ብዙሕ ነገር እዩ። እቲ ቀንዲ ዕላማ ናይ ሞዲፊኬሽን ኣብቲ እዋን ግን መሳርሕታት እዩ። መሳርሕታት ምድላው ማለት እዩ። ኣብ ጋራጅ ሰዋኪን ዘይተሰርሐ ነገር ኣሎ ትብላ ኣይትኽእልኒ ኢኻ። መሳርሕታት ላሜራ ዝዓፅፍ ኣብኡ ስራሕ ነይሩ። ኣብ ኩሉ ተሰሪሑ እዩ ድሓር ሕጂ ምብጋስ ኢና ንጅምር ዘለና። ሕጂ መሳርሒ ክበሃል ከሎ ክተልሕም ኣለካ፣ መልሓምቲ የድልያ፣ ክትዓፅፍ ኣለካ፣ ዓፀፍቲ የድልያ፣ ክትጥቕልል ኣለካ፣ ላሜራ ጠቕለልቲ የድልያ፣ ክትቆርፆ ኣለካ፣ ተሓፀዋን ቆርፅቲ የድልያ። እዚአን ንሕና መሳርሒ ካብ ሜዳ ዘእትናዮ የሎ፣ ካብ ደገ ዘእትናዮ የሎ። ሕጂ እዚ ናይ ሞዲፊኬሽን ኣካል ዝበሃል ግን ንከምዚኦም ዝኣመሰሉ መሳርሕታት ንኸዳሉ እዩ ዝቕረብ ዘሎ ማለት እዩ። ኣብኡ እንዳ ፅርበት ዝበሃል ኣካል ኣሎ። ዘይፈላለየ ከተብሎ እዩ ባህርያት ዘለዎ እዩ። እቲ ሓደ ፀሪቡ ይቕርብ፣ እቲ ሓደ የልሕም ማለት ስለዝኾነ እቲ ጋራጅ ሰዋኪን ሕጂ እንዳ ፅርበት ኣለዎ፣ ናይ ሞዲፊኬሽን ኣለዎ፣ ናይ መካይን ፅገና ኣለዎ። እቲ ፅገና ብፅገንኡ እውን ከበድቲ ፅገና ዝበሃሉ ከም ክመተሓሕዛ ሰዋኪን እዮም ዝለኣኹ።
2: ነቲ ጠለባት ሓደ ስዕ ክንደይ የማልእ ነይሩ ክግዛእ ዝግብኦ ኸ ኣድሒኑ ዶ ገንዘብ ዓቂቡ ዶ ማለት ነቲ ገንዘብ ዓቂብዎ ዶ ነቲ ፀገማት ናይ ትውድብ ክፈትሕ ዶ ነይሩ?
1: እዋ ይፈትሕ ነይሩ። መጀመርያ ነገር ከምዝበ መጀመርያ ዝበልናዮ እቲ ክእለት ትውድብ ብጥንቃቐ ሒዝዎ እዩ ነይሩ ማለት እዩ። እዚ ክእለት እዚ ኣብ ስራሕ ምስ ተዋፈረ ከዓ መሳርሒ ግን ብማዕሪኡ ዝተቐረበ ነገር ኣይነበረን። ግን እቲ ክእለት እንኮላይ ክሰርሕ ጥራሕ ዘይኮነ ፈቲኑ ሲ ከስርሕዎ ዘለዎም ነገራት ወይ መሳርሕታት እውን እንኮላይ እናመሃዘ እዩ ከይድ። ሕጂ ከምዛ ክንገልፃ ዝፅናሕና ሽዑ ንጥቀመሎም ዝነበርና ከም ዝበልናዮም ፕሬሳታት፣ ቆረፅቲ፣ ሳላትርሺ፣ ካሪካባተርያ ዝበሃሉ መሳርሕታት ኩሎም ኣብኡ ተሰሪሖም ነተን ኣብ ሜዳ ዘለዋ ጋራጃት ካ እዩ ዝስርፍ ልዕሊ ዓቕሚ ናይቲ ቦታ ዝኾነ ንሜዳ እዩ ዝስርፍ። ሕጂ እዚኦም እንተዘይነብሩ ነይሮም ሲ ተገዚኡ መፀዶ ኣይመፀን ንርዒ እንተዝግዛእ ምናልባት ሕጂ እቲ ገንዘቡ ከመይ ገረ ክገልፆ። ብሓፈሽኡ ግን ነብሶ ከፍ ኣቕሓ ዋጋ ለቢሳ እያ ትስራሕ ነይራ ኣብቲ ሰነዳት ይህሉ ኸውን። ግን ናይ ሽዑ ገምጋምና እዚ ስራሕ እዚ እንተዘይካየድ ንሕና ክንሰርሕ ከም ዘይንኽእል ኢና ንፈልጥ ነርና።

እቲ ምብልሓት ኣብ ትሕቲ ዝኾነ ይኹን እዋን እዩ ዝካየድ። ቀትሪ ኣብ ግብራዊ ስራሓት ይውዕሉ፣ ለይቲ ለይቲ ድማ ክኢላታት ተጸርኒፎም መቀያየሪ ይኹን መሳርሒ ንምምላእ ብኸመይ ይሳለጥ ኣብ ዝብል ሓሳብ

0: ራዊ ኩነታት ማለት ካብ ደብዳብ ነፈርቲ ነፃ ስለ ዝነበራ ቀሲነን ክሓስባ ብቐትሪ ይኹን ለይቲ ብዘይስክፍታ ክሰርሓ ዝሓሽ ዕድል ነይርወን። እተን ኣብ ሜዳ ዝነበራ ጋራጃት ግን ኣብ ቀጻሊ ዘይቅሱን ሃዋህ እኳ እንተነበራ ካብ ካልእ ዕዳጋ ዝፅበኦ መሳርሕን መቀያየርን ስለ ዘይነበረን ሽግራትን ግድን በዓለን ክፈትሓ ነይርወን። ስለ ዝኾነ ድማ ነፍሲ ወከፍ ጋራጅ በብዓቕማ መሃዝነታ ዳህሲሳ ሓድሽ ነገር ሽግራታ ንምፍታሕ ሰኒዓ ኣብ ስራሕ ትዋፍር ነይራ። ኣብ ውሽጢ ሜዳ ካብ ዝነበራ ጋራጃት ሓንቲ ጋራጅ ዓንበርበብ ካብቲ ኣብ ዕዳጋ ዝሽመት ዘይሰንፍ ምሂዛን ሰኒዓን እያ።
1: ኣብቲ ግዜ እቲ ብዙሕ እዩ ተሰሪሑ። ካብቲ ብዙሕ ዝተሰርሐ ገለገለ ሒዘ ዝመፃኽ ኣሎ ንዕኡ ከርእዮ ክእል ማለት እዩ። ንኣብነት እዚኣ መሳርሒት እዚኣ ኣላ። እዚኣ መፈተኒት እያ። እዚኣ መፈተኒት እዚኣ እዚ ክልተ ዕላማ እዩ ዘለዋ። ሓንቲ መፈተኒት ወይ ባንኮ ብሮባ ናይ ኮማንዶ ባልቦላ ናይ ፍሬኖ ማለት እዩ። ሕጂ እዛ መሳርሒት እዚኣ ስለምንታይ ኢና ክንሰርሓ ተገዲድና እንተዳ ኢልና እዚኣ ንኣብነት እዚኣ እዚ ማኖሜትር እዩ። እዚ ድማ ባንኮ ወርባ ናይ ሰርቪስ ቴርሶ ማለት እዩ። ክልተ ዓይነታት ትፍትን። እዚኣ ኮማንዶ ባልቦላ ኣሉሚንያ ሕጂ 10 ግዜ ክትፈትሓ ከተውርዳ ክትፈትሓ ከተውርዳ ስለዝባላሾ ንግዜ ንገዛ ርእሱ ምሕፃር ኢልና ሕጂ እንታይ ገርና ኩሉ ማኖሜትሮ ልክዕ ከምታ ኣብ መኪና ተገጢማ ከምታ ኣብ መኪና ዝተገጥመት በቲ ዓቐን 4 ድያ ትሕ 6 ድያ ትሕ 5 ድካ ደልያ 8 ድካ ደልያ እዚ ክትከይድ ከላ ሓንቲ መኪና ምሽ ቱሽ ትብልያ ናቶ ዓይነት ማለት እዩ። ሕጂ ኣብዚኣ ኩላ ወዲእካ ዳሓር ኣብታ መኪና ምግጣም ጥራይ ሓደ ግዜ ሕፅረልካ። ካልኣይ ድማ ነቲ 10 ግዜ ክትፈትሖ ተኣስሮ ድማ እዚ የቕልለልካ ማለት እዩ። እዚኣ ድማ ሰርቢስ ስቴርሶ እዚ ስቴርሶ ክዘውር ከለኻስ ንዕኡ ዝሕግዝ ማለት እዩ። እዚኣ ንገዛእ ርእሳ ድማ ጎሚኒታት ኣሎ ትቕይሮ እንደገና ከማ እንታ ኣብየካ ናብ ሓደ ወገን ክትጥበቦ ከለካ ፈጥፈጥ ትብል ኣጃስቲ ኣይትኸውኒ። ሕጂ ንሕና መገድና ግን እዛ ባንኮ ብሮባ እዚኣ ልክ ኣብታ መኪና ተገጢማ ኩሉ የርእየካ እዩ። ማኖሜትረታት ኣሎ ብዙ እዚ እቲ ናቱ መሳርሒ ዲኖሞታት ሃይድሮ ግበ ዘተገለ ዘለዎ እዩ። እዚኣ ንገዛእ ርእሳ ድማ ኣብዚኣ ምስ ተፈተነት ትኽኢላ ኣብታ መኪና ትገጥማ ማለት እዩ። ስለዚ እዚ ሓደ ካብታ ዝተሰርሐት እያ።
2: እዚኣ መሳርሒ እዚኣ ሕጂ ኣብ ከተማ ትርከብ ኣብ ዕዳጋ ነራ ወይስ በዓልኩም ንመሃስኩም ወይ ትሓስ?
1: ንሕና እዚኣ እኳ በዕልና ምሂዝናያ ንድዒ እከለ ርእዋ እዩ እሞ እዚኣ ሓሳብ ኣቕሪበ ኣይኮነን ግን ካብ 10 ግዜ ዘጋጥመና ዝነበረ ፀገም ካብኣ ተመርክሽና እንተደይ ኮይኑ እንዳይ ኣነ ብመገዳይ ፈልጣኒ ፈልጣ ኢሉ ከማ ንስታይ ዝገበረ የለን ብሓሳብና እዩ
2: ምክመ መፅእቲ ሓሳብ ካበይ ተበጊሱ እንታይ በጊስዎ ሓሳብ ዚ
1: ክኸውን ክኢሉ እዩ ዝብል እምነት ጥራይ ክኸውን ክኢሉ እዩ ኢልና በብ መገድና ንኣብነት ሕጂ እቶም መካኒካ ኣለዉ ዘቕርቦ ሓሳባት እቶም ኤሌክትሪክ ኣለዉ ዘቕርቦ ሓሳብ ቲባትላ ሜራቲ ቦዲ ቅራብ ዘቕርቦ ሎ ሓሳብ ክኸውን እዩ ዝብል ዘመበገሲ እንተደይ ኮይኑ
2: ክይ ሽግር ፈትሓትልኩም እዚያ
1: ናይ ብሓቂ ዓብ ሽግር ፈትሓትልና ከምታ ቀዲሞ ጠቐስክዎ ኣብዚ ኣውሪድካ ምስዕረኻያ ካብዚኣ እቲ ካቢልካ ኣብታ መኪና ጥራይካ ትገጥ ካልእ ድማ እዚኣ ድማ እዛ ፕሬሳ ትበሃል እያ እዚኣ እዚኣ ፕሬሳ እዚኣ
2: እዚኣ እውን ኣብ ዝሰናዕኩም
1: ኣብ ኣድሰናዕና እያ እዚኣ ፕሬሳ ትበሃል እዚኣ ድማ እታ ናይ መጀመርታ መዕፀፊት ላሜራ ዝሰራሕና እያ ኤላትሪሽ እዚኣ ድማ ካላንድራ ከምታ ቀዲሞ ጠቐስኮ ናይ ቦጥ መጠቕለሊ ማለት እዩ እዚኣ ድማ ካላንድራ እዚኣ በቲ ሓደ በፃሕ ክሪኣ ከለካ ማለት እዩ እዚኣ ድማ ቆራፂት እያ ቆራፂት ሓፂን ገዛ ርእሱ ነዚኣ ክስራሕ ከላ ኣነ ከም መዘከርታ እንታይ ኣለኒ ብዙሓት ማርቸዲስ ካብ ደገ መፅአን ነይረን ሕጂ ሶቡራ ስወንዳ ኣይነበረን እዩ ሕጂ ብኢድካ ስታይ ክትገብር ኣዝዩ ግዜ ዝወስድ ኣድካሚ ስለ ዝነበረ ነዚኣ ኣብ ሓፃር ግዜ

ሪፍ ጌርና ሰሪሕና ዝተጠቐምና ኣላ ማለት እዩ። እዚኣ ድማ ስፔናትርሺ ቴስታታ

0: እዚ ንሪኦ ዘለና መሳርሒታት እዚ ኣብ ሓደ ምቹእን ብዙሕ መጋላበጢ ዝርከቦን ቦታ ተሰሪሑ እንተዝነብር ኣይመዛረበን። እዚ ግን ኣብ ጋራጅ ዓንበርበብ ኣብ ሓደ ፀቢብ ስንጭሮ ኣብ ትሕቲ ዓበይቲ ኣግራብ ጋባን ዓላን ምስ ብዙሕ ገልጣዕጣዕን ውሕጅን ንፋስን ፀሓይን ይስራሕ ብምንባሩ ፍሉይ ይገብሮ። ኣባላት ጋራጅ ነቲ ባህሊ ዘምፆ ሽግር እውን ስቂሎም ኣይተዓዘብዎን፣ ንዕኡ እውን ብብልሓቶም ስጊሮሞ።
1: ኣብ ደንደስ ሩባ እዩ ነይሩ እቲ ጋራጅ። ሕጂ ኣብ ደንደስ ሩባ ስለ ዝኾነ ዚንጎ ካፕያታ ስለ ዘየብሉ ኣብ ትሕቲ ገረብ እዩ ነይሩ እቲ ጋራጅ። ሕጂ ኣብ ትሕቲ ገረብ ኮንካ ሞተረ ክትፈታሕ ኣይትኽእልኒ ኢኻ፣ ምክንያቱ እቲ ቆፅሊ እናወደቐካ ካልእ ኣካላት ውን ክትሰርሕ ፀገም እዩ። ሕጂ ንሕና ግን ኣብቲ ፀግዒ ጎቦ ኣንደርግራውንድ ነርና፣ ሓደ ዓብ ኣንደርግራውንድ። ሕጂ ኩሉ እቲ ሞተረታት ኣብኡ እዩ ዝዳሎ ነይሩ። ሕጂ ብወገና ግን ኣብ መንጎቲ ጋራጅ ፀግዒ ጎቦ ዘሎን ኣብ መንጎቲ ጋራጅ ና ሓንቲ ሩባ ነይራትና ትፈሊ። ሕጂ እዛ ሩባ እዚኣ ብዓረብያ ጌይርካ ሞተረ ተሸኪምካ ወይ ስሒብካ ክትከይድ ኣይትኽእልኒ ኢኻ። ኩሉ ግዜ ሩባ ድማ ኣብ ደንደስ ሩባ ስለ ዘለና ድማ ሓንሳ ደንደስ ፈጥረልካ፣ ሓንሳ ድማ ሌበል ገብሮ። ሕጂ ንሕና ግን እንታይ ገርና እዚ መገዲ ባቡር ገርና ቡን ተሰሪሕና ኣላ ነታ ሩባ። ሕጂ እዛ መገዲ ባቡር እዚኣ ኣብ ውሽጢ ባራንኮ ኣሎ። እዚኣ እናሃልካ ርኢኻ እዚኣ ባራንኮ እያ። ሕጂ እዛ ባራንኮ እዚኣ 8 መዐሸጊ ኣለዎ እቲ ጋራጅ። እዚኣ ናብ 8 እያ ትዘውር፣ ኣብ 8 እያ ትዘውር። ሕጂ ኣብ 8 ክትዘውር ከላ በቲ መገዲ ባቡር ገርኣ እቲ ሞተረ ተውርዶ ድሓር ባጎን ኣሎ። እዚ ባጎኒ ኣብቲ ባጎኒ ትሰቕሎ። በታ ባጎኒ ገይራ ድማ እዚኣታ መገዲ ባቡር እዚኣታ መጥወይት እያ። በታ ድንድል ገይራ ኣብቲ ህድሞ ተእትዎ ማለት እዩ። ኣብቲ ህድሞ ድማ ባራንኮ ኣሎ። እቲ ባራንኮ በቲ ባራንኮ ውሪድካ ድማ ትውድኦ ኩሉ ኮታት ሞተረ ተሐድሶ ወይቲ ካምቤ ተሐድሶ ዝኾነ ነገር ማለት እዩ። ካብኡ በዚ ኣጌርካ ድማ ተምፀኦ በዛ ባራንኮ እዚኣ ድማ ትሰቕሎ ነይሩ ማለት እዩ።
0: እዚ ኩሉ ምብልሓትን ምህዞን ውፅኢት ምውሃድ ናይ ኩሉ እቲ ኣብቲ ሞያ ተዋፊሩ ዝነበረ ዓቕሚ እዩ ነይሩ። ገለ ሓሳብ የበግስ፣ ገለ ይስእል፣ ገለ ይፀርብ፣ ተዋሂዱ ድማ ሓደ ውድእ ውፅኢት የርኢ። ኣብዚ ግን ኩሉ ኣባል ዓቕሚ የበርክት እንተነበረ፣ ገለ ግን ብኣተሓሳስባ ይኹን ብኽእለት ፀብለል ዝብሉን ዓበይቲ መምህራንን ኣብቲ ናይ ምምሃዝ ስርሓት ዓብዪ ተራ ዝነበሮም ነይሮም እዮም። ሓደ ካብኦም ስውእ ኮሎኔል ሚካኤል ፍሳሐ እዩ።
2: እቲ ዓቕምና ኣብ ውሽጢ ሜዳ ከሎ እውን እናዓበየ እናዓበየ እናዓበየ መፅኡ ከም ኣተሓሳስባ ናይ ኮሎኔል ሚካኤል ፍሳሐ ኩሉ ሻዕ ንቅድሚት ዝጠመተ ኮይኑ እንታይ ክንገብር ንኽእል ንትብልሲ ኩሉ ሻዕ መፍትሒ ክደል የለ ሃሰውዱ ብመጠን ናይኡ እሱ እውን እዚ ጎማታት ካብ ደገ ሸሚትና ኣዚና ንህሊ ክንገለን ስለነበርና ለጣፊት ጎማ እውን ኣብ ውሽጢ ሜዳ ምስ ናይ ነፋሪት ኩነታት ተዛሚዱ ኸይድ ኣብ ውሽጢ ኮንተይነራት ኣትዩ ድኽፈድ ዕፆ ገለ እንተኮይኑ ሓፍ ኣቢልካ ብሓንሳ እትወስዶ ድብሉ ኣተሓሳስባ እዚ እውን ኣብ ውሽጢ ናይ ደውሃ ተተኺሉ ነይሩ። ሕጂ ከም መቐፀልታ ናት ኣብ ደቀ ምሓረ ተተኺሉ ኣሎ። ሓደሽቲ ባይቲ ተወሲኮ እውን ኣዕቢና ብዝያዳ ክንሰርሓሉ መበገሲና ግን ካብ ኒ ውሒዝናያ ድመፃና እዩ ዝኩሉ ክብሎ ፀናሕኩ። ስለዚ እቲ ኣብ ውሽጢ መራፊት ንስዋኪን ዝተካየደ ስራሕ ብቀሊል ኣይኮነን። ዝኾነ ክንገብር እንተኮይና ናይ ሞዲፊኬሽን ኣብኡ ኢና ንገብሮ። ኣብኡ ክንገብሮ ኩልና ከምዚ ዝኣምተይ ጠቀስኮ ምቹእ ቦታ እዩ። ድሓር በብቁርብ ካኣቲ ናይ መሳርሒታትና ድልዳለ እንዳሓዘ ምስ ከደ ዳርጋ ድሓን ዝኾነ ለውጢ ርኢና ማለት እዩ።
1: ኣብ መራፊት እዚ ቅድሚ ኣብ ከም ሓላፊ ኣብኡ ምምዳበይ ማርሸዲስ ነይረን ከባቢ 4-5 መኻይን ካብ ናይ ማሕበራት እየን መንሶ ብዝኾነ በቲ ኣፀጋግና ኢኻ ትግምግሞ እዘን መኻይን እዚኣተን ኣበር ነይርዎን ኣብ ካሶኒ። ሕጂ ኣብ ስዋኪን ሳላረ ኮና ኣብ መራፊት ሳላረ ኮና ሂምቦል ሳላረ ኮና ኣብ መወዳእታ እዘን መኻይን መፅአን ዘለዋ ተባሂሉ ዝርርብ ግበረሉ ማለት እዩ። ካብኡ ደቂ ነርወይን ደቂ ፓኪስታንን ኣብ ስዋኪን ኮይኖም ንዕአን ክፅግንዎንን ንዕን መደፊ ክገብርዎን ጀሚሮም ግን ወላ ሓንቲ ለውጢ እዮም ፅለኒ ሕጂ ድሕሪኡ እዚ ኩላና ኩሎም ማለት ኩላትናቶም ክኢላታት ኣብ ኩሉ ቦታ ዝነበርና ብፍላይ ድማ እዚ ናይ ባትላሜራ ማለት እዩ ንእከብ ተኣኪብና እንታይ ክንገብር ኣለና ኢልና እዚ ብዛዕባ እቲ ስራሕ ዝርርብ ንገብር ኣብ ሓደ መደምደምታ ንበፅሕ ስራሕ እምበኣረይ እቲ ዝበለፀ ቦታ ወይ ምችእነት ዘሎ ኣመራፊት ስለ ዝኾነ ኣመራፊት ተመሪፁ ማለት እዩ ኩሎም ብሙሉአን ብ45 መካይን ኣብኡ ይእከባ ሕጂ እዘን 45 መካይን እቲ ብሙሉእ ኣካላት ናይ ካሰኑ ዝነበረ በቲ ንሕና ንኣምነሉ ወይ በቲ ንሕና ክኸውን ንብሎ ቀይርናዮ ማለት እዩ ሕጂ ምስ ተቐየረ እንታይ ይብሉ ሳቶም ቅድም 5 ስርሑ ድሕሪኡ ገለ 1000 ኪሎ ሜትር ምስ ከዳቶም ካልኦት ትቕፅሎ ንብሉና ሳቶም ንሕና ግን ንኣምኖ ስለ ዝነበርና እቲ ክንሰርሖ ንኽእል ብሙሉእ ጀሚርናዮ ማለት እዩ ምክንያቱ ሰንሰለት ገለ ዝታካረ ዝገብሩ ገለ ዝቆርፁ ገለ ውንታረ ዝገብሩ ገለ ሳላረ ዝገብሩ ኣብ 7 መደብ ንኸፋፍሎ ኣብ ውሽጢ 3 ወርሒ ይውዳእ ማለት እዩ 3 ወርሒ ከዓ ናይ ተወደን ግን 3 ወርሒ ይውዳእ ሕጂ ድሕሪ ምውዳእ እሳቶም መፅኦም ነይሮም እቶም ማሕበራት መፅኦም ሪኦሞ ኣቐዲሞም ግን እንታይ ገይሮም ካብተን ዝተወዳኣ ተፈቲነን ኣብ 500 ኪሎ ሜትር ዋላ ሓንቲ ለውጢ ኣየምፀአን ኦኬ እምበር ኢሎሞ ግን ንሕና ስቕልና ቐፂልና ሕጂ ኣብ ምስተወዳኣ ዋላታ ናይታ ከምፓኒ ከም ዝብልዎ ሳቶም ምስኦም መፅኦም ዝነበሩ ክገልፅዎ ከለዉ ነቲ ስራሕ ሪኦሞ እምበኣረይ ኣብ ሕማቅ መገዲ ናይ ሳልሲ ዓለም ከምዚ ዓይነት ኣሰራርሓ እየ ዘድሊ ድሕረን ዝመፃ ነይረን ልክዕ ከምቲ ናትና ሲስተም ተሰሪሐን መፅአን ማለት እዩ ኢልና ሓደ ምስኦም ዝመፀ ነይሩ እዚስ ምተሸጠ ይብለካ ከምኡ ዝሓስቦ በቲ ውድብ የለን ዋላ ንሕና እውን ሓስበ የለን ንሕና ነቲ ስራሕ ጥራይና ስታይ ንገብሮ ብዝኾነ ግን እንታይ ገምጊምና እተን ድሕረን ዝመፃ መኻይን ልክዕ ከምታ ንሕና ዝሰራሕናያ ሲስተም ገይሮም ሰሪሖማ ማለት እዩ ሕጂ እዘን መኻይን እዚኣተን ድሕሪኦ ከንታይ ውፅኢት ኣርእዮን እንድሕሪ ኢልካ እንድሕሪ ካልአን ኣካላትን ዘይተባላሽን ጠጠው ኢለን ክሳብ ሕጂ ንቀሳቀስ ኣለዋ ማለት እዩ እዚ ኣብ 1987 እዩ ነይሩ ክሳዕ መወዳእታ ውን ነይረን ክሳዕ ነ ዝፈልጠን ማለት እዩ
2: ንሕና 84 ሓደስቲ ማኪና ከኣትዋ ጀሚርን ድሕሪ ተዓቕምና ሓደስቲ ገዚእኻ ነብስኻ ክኢልካ ብገንዘብካ ቅድሚ ኣይነበረን ከምኡ ስለ ዘይኮነ ከዓ ኩለን ካብ ፀላኢ ብወረስናየን ማካይን ስለ ዝኾና ዘይተኣደነ ሞዴላትን ዘይተኣደነ ዓይነት ናይ ማኪና እዩ ነይሩኒ እዚ ምስ ተረአየ እምበኣር ሓደስቲ ናይ ምግዛእ ኣብ ንጀመርናሉ ከም ምርጫ መርሰደስ ተወሲደን ሕጂ ሓደ ስታንዳርድ ዝኾነ ናይ ማኪና ተሓዛ ክንእቱ ድልየትና ዳርጋ ስከዓ ተስዓውን ብከምኡ ከይድና ምክንያቱተን ማኪናት እየን ናይ 20ቶን 200 ኩንታል ዝፅዕናና ንብለን ተ 10ቶን ንብለን ከዓ 100 ኩንታል ማለት እዩ ተ 5 ከዓ ፎር ዊል ድራይቭ እየን ምክንያቱ ንሕፃን ንግንባርን ክኾና ዳሓሰብና የን ማለት እዩ ብከምዚ ሒዝናዮ ሚኬል ፍሳይ ከይዱ ይዕድግ እተን ማካይና ምስ መፃ ብፍላይ ኣብተ ዳሕረወት እዝልይቶ ዝበሃል ኣሎ እዚ ናይ ባለ ስራ ዝፀውር ምስናትና ኩርኳሕን ዝፈሓፋሕ ስለ ዝኾነ ኣይፀንሕን ነዚ ነንሕዱ ተባላለዩ እዚ ይረግፍ ተሓፂኑ እዚ ንርእሱ ምስ ተባባልና እዚ ቁኑዕ ኣይኮነን ተባሂሉ ጀርመን ከይዱ የእሚኑ ንዓና ምእማን ከኣቢና ነተን ዝተፋሕፋሓ ክስታይ ክወስዱ ካብ ጀርመን ክኢላታት ሰዲዶም ንዕን ሒዞሞን ከይዶም እዚ ሓደ ካብቲ ኣሚኖም ዳሕራይ ብድልዱል ክሰዱልና ዝጀመሩ ካልኣይ እዚ ናይ ካሶነአን ዋላ እቲ ናይ ቻሰአን እውን እንድሕቆን

ረቂቕ ምሳና ዘይከይድ ምሰደዱልና እዚ እውን ተቃውሞ ምስ ረአየ ብዳሕራይቲ ንሕና በዓልና ክንገብሮ ንኽእል ኣብ መራፊት ጌርናዮ በዞም ክኢላታትና

0: እተን ኣብ ሱዳን ዝነበራ ክልተ ዓበይቲ ጋራጃት መራፊትን ስዋኪነን እውን ካብ ጽሉዋ ወተሃደራዊ ኩነታት ናፃውን እንተነበራ ንሰን እውን ናይ ባህሊ ሽግር ነይርወን። ብዘይተኣደነ ሓሩንን ካምሲን ዝበሃል ሓመድ ዝደፍን ንፋስን ዝተጸልዋየን ነይረን። እዚ ግን ኣብ ቅድሚቲ ስራሕ ግምት ዝውሃቦ መሰናኽል ኣይነበረን።
1: ክልተ ጋራጅ ኣብ ሱዳን ክንድኩን ከለና ዓበይትን ምቹእ ንስራሕ ቦታን ክንብል ከለና ናይ ብሓቂ ነቲ ካልእ ከም ቅቡል ስለ ንወስዶ ጥራእዩ። መራፊት ኣብ ፍሉይ እዋን ኣብዛ ፊት ንፊት ዘለና ኣነስኻ እንዘይረኣይ ናይ ንፋስ ዶሮና ነይሩ ምሽ ክሰርሕ ሲ ወይ ክትሪኦ ነቲ ቕሓ ኸማ ናይ ትኽእል ኢኻ። ኣብቲ ግዜ ድመጸሉሱ ሞተረ ክሰርሕ ኣዝዩ ኣጸጋሚ እዩ። ዝኾነ ከፊትካ ተዓፅዎ ኣቕሓ ክሰርሕ ኣጸጋሚ እዩ። እሱ ጥራይ ዘይኮነ ከዓ ሙቆት ከዓ ከቢድ ሙቆት እዩ ነይርዎ። እዚ ሕጂ ከም ቅቡል ስለ ንወስዶ ብዙሕ ዝረአየና ኣይነበረን። ኣብ በዓል ስዋኪን እንተመፂኻ እውን ነቲ ምቹእ ነት ክገልፅ ፀኒሐ እምበር እቲ ሽግርናቱ ሰዓት 10 ሓፂን ወደቐት ኣይትንክፋን ኢኻ ልካ ተንድደካ ዝኾነት ሓፂን ኣይትንክፋን ኢኻ። እዚ ክህሉ ከሎ ገለገለ ገበላታት ስለ ነበሮ ካብቲ ናይ ሜዳ የሓይሽ ትብሎ እምበር ኣብ ግዜ ሙቆት ኣዝዩ እስከ 52 47 እናወቕዖ ከሎ እዮም ዝሰርሑ ነይሩ። ነዚ እውን ተብተብ ከነብሎም ከሎና ስ 42 ዲግሪ በፂሒ ከሎ ሙቆት እዮም ኣብ ውሽጢ ኣትዮም። ርብዕ ሰዓት ኣልሒሞም ወፁ ተሓደ ቕይሮ ርብዕ ሰዓት ኣልሒሞ ወፅ። ምክንያቱ ኣብ ደገ ኮንካ ከማን ደይተኸኣለስ ኣብ ውሽጢ ኣትዮ እንታይ ሞ ክግበር ዝኽኣ ድልየና ኣሎ። ምክንያቱ ኣብቲ እዋንቲ እንተ ደኣ ነዳዲና ኣብቲ ዲፖ ናይቲ መንግስት ሱዳን ጌርናዮ ብዙሕ ተፃብኦ ከይመፀና ንፈርሕ ነይረኒ። ምክንያቱ ስክልቁሑ ክእሉ ዶ ፅባሕ ንጎ ኣባና ብኒዮም ተወዲእና ኸ ብኸመይ ጥቓና ክነቕር ወይ ንኽእልን ዝብል ስለ ነበረና ዳርጋ ኣብ ሕማቕ ግዜ ይኸመን ካብ ስራሕ ሰ ኣቋሪፆም ኣይፈልጡን እዮም
2: እዚ ንኣብነት ከም ብሎኮ
0: እዚ ዝተጠቕሰ ካብቲ ብዙሕ ኣዝዩ ውሑድ እዩ። እዚ ኩሉ ስራሓትን ምብልሓትን ግን በቶም ክእለት ኣጥርዮም ዝተሰለፉ ጥራይ ኣይኮነን ዝዕመም ዝነበረ ክፍሊ መጓዓዝያ ማዕረ ማዕረቲ ዘካይዶ ዝነበረ ጠለባት ናይ ምምላሽ ስራሓት ምስ ዕብየትን ዝርጋሕን ናይ ጋራጅ ዓቕሚ ሰብ ምምዕባል እውን ካብቲ ቐንዲ ስራሓት ናይቲ ጨንፈር እዩ ነይሩ። ኣብቲ ክፍሊ ጨንፈር ትምህርትን መፅናዕትን ብኽልሲ ሓሳብን ግብርን ዝተሰነየ መባእታዊ ትምህርቲ ይህብ ነይሩ። እቲ ሞያዊ ክእለት ግን ኣብ ወፍሪ ግብራዊ ስራሓት እዩ ዝጥረ ዝነበረ። ብኸምዚ ድማ ብኣዝዮም ውሑዳት ዝጀመረ ስራሕ ጋራጅ ናብ ብማይት ዝቕፀሩ ሞያውያን ዘፍረየ ኣሃዱ ክምዕብል በቂዑ።
1: ከምቲ ዓንተይ ዝበልኮ ኣብዚ ከይተሓፀርና እውን ፊተውራሪ ዝበሃሉ በቲ እዋንቲ እንዳተዋህቡና ኮርሳት እንዳተወስደ መባእታዊ ዝኾነ ፍልጠት ይቆስሙ። ኣብቲ ጋራጅ ሓደሽቲ ይኮኑን መፋትሒ ላለዩ ኣጋጣጥማ ኣፈታትሓ ክትልእኾም ከለካ ጥራይ ደይኮነስ ዋላ ሞተሮ እውን እንታይ እንታይ ኣካላት ፀይሩ ኣሎ ወይ ኣካል ናይታ ማኪና እንታይ እንታይ ድብሉ ሓደ ብሓደ ምሃሩ ናይ ኣውቶ ሜካኒክን ኣውቶ ኤሌክትሪክን መፅሓፍቲ እውን ተዳልዩ በዚ ኮርሳት እንዳተገብረ እቲ ጋራጅ ህፍትም ነይሩ። እዞም ሽዑቶ ማህሩ ስጋ ሕጂ ናይ ቴክኒካዊ ፍልጠት ጥራይ ደይኮነ ዓቕሚ ኣብ ምምሕዳር ናይ ጋራጃት ኮይኖም እውን ኣብ ተሰነይ ዘሎ ከረን ዘሎ ደቀ መሓረ ዘሎ እንተልና ዋላ ብዚ ጋራጅ ኣስመራቐኘው ዘሎ እዚኦም ከም ፊተውራር ብዘይ ፍልጠት መፅኦም ሕጂ ግን ስጋ ሓለፍቲ ጋራጅ በፂሖም ዘለዎ እዮም።
3: ኣነት ፍልጠት ካብ መጀመርያ ኣብ ጋራጅ ስለ ዝተመደብኩ ካብቲ ጋራጅ ቀሲመ የቲ ፍልጠት ማለት እዩ ብግብሪ ማለት እዩ እዎ ማለት ኣብቲ መጀመርያ ክልስ ሓሳብ ነይሩ ኣብቲ ንሕና መጀመርያ ጋራጅ ዝኣተናሉ ግን ክልስ ሓሳባዊ ትምህርቲ ነበረን። ድሓር ግን ብድሕርና ክልስ ሓሳብ ተጀሚሩ ዋላ እቲ ክልስ ሓሳብ ኣብቲ ግብሪ እንዳሰራሕና ከማ ንሕና ንምሃር ነርና ብድሕርና ዝመፁ ሓደሽቲ ግን ብስርዓት ትምህርቲ ተኸፊቱ

0: መጀመርያ ሓድሽ ኮንካ ክትውዛዕ ትምህርቲ ትምሃር ማለት እዩ። ፍልስ ሓሳብ ብድሕሪኡ መባእታ ምስ ሓስካ ኣብቲ ገራይ ትኣቱ ማለት እዩ። መባእታዊ ትምህርቲ ሒዝካ ገራይ ተወዚዕካ ትሰርሕ ማለት እዩ። ንሕና ግን ኣነ ኣብቲ መጀመርያ ዝኣተ ኩሉ ክልስ ሓሳብ ስለ ዘይነበረ ብቐጥታ ምስቲ ስራሕ ኢነ ማዕቢለ ማለት እዩ። እዚ በቃ ነቲ ፍልጠት እዚ ሕጂ ሒዘ ዘለኹ ከጥርዮ ዝኽኣለኒ ሓደ ልዑል ድልየት ነይሩ ማለት እዩ። ብጣዕሚ ክትሰርሕ ናይ ምድላይ ነይሩ ከም ዝኾነ ሰብ። ካልኣይ ከዓኒ እቶም ምሳኻ ዘለዉ መሳርሕትኻ ሓለፍትኻ ብፆትካ ኣዝዮም እየ ዝተባብዑኻ እዚኣ ከምዚኣ ግበራ እዚኣ ከምዚኣ ግበረ እዚ ከም ዝግበርዎ ኣኪቦም እቲ ስራሕ ምስ ወድእኻ ካብ ሰዓት 4 ዝሓር ዘሎ መካይን ኣብ ዝወፃሉ እዋን ኣኪቦም ኣቑሑት ይፈትሑ ይፍታሕ ማለት እዩ። እቶም ክእላታት ፈቲሖም ብግብሪ እዚ ከምዚ እዩ እዚ ናብዚ ዝኣቱ እዚኣ ከምዚ ኢላ ትገጥም እዚኣ ምስ ተበላሸወት መኪና ከም ትኸውን እናተባሃለ ትምሃር ማለት እዩ። ሕጂ እቲ ክእለት ኣነ ኣብዚ የ ደጥርዮ ማለት እዩ።
1: ቀደም ኣብዚ ከተማታት እኮ ፍልጠት ገንዘብ እያ ነው ፍልጠት ንዝኾነ ምሳኻ ዝሰርሕ ሰብ ንዕኡ ሰጉይ እኳ እታ ነገር ጌርከያ ትፀንሕ ብከምዚ ቃልሲ እቲ ፍልጠት ንሳቶም ኣጥርዮሞ ኣነ ከምሰብ መጠንሲ ንዓይ ዝመሃሩኒ ሰባት እንዳሰረቕኩ ኤነት ናቶም ፍልጠት ክሽደ እየ እምበር ንዓስከ እዚ ከምዚ እዩ ዝግበር ዝብለካ ሰብ ቀደም ኣይረከብን እዩ። ኣብ ሜዳ ግን ነዚ እውን ቃልሲ ተኸይድዎ እዩ። ሞያውያናሲ ተካእቶም ከፍርዩ ከም ዝግባእ ወይ ከም ዘለዎም እውን ተቃሊስና ማለት እዩ። እዚ ቃልሲ ተኸይድዎ እዩ። ከምኡ ስለ ዝኾነ ሕጂ እዚኦም ከይርብርቡ ብዙሓት ሰባት በዚ ክፉት ልቦና እዚ እናዓበዩ ብዙሓት ፊተባሪ ብዙሓት ዋላ ብዝተፈላለየ ስንክልና ናብ ካልእ ዋጋ ሰራዊት ክቕፅሉ ዘይከኣሉ ናብኡ ዝምደቡ ሕጂ ዘለዉ 80% ክኣንሶም እዮም። ሕጂ ዘለዉ 80% ናይ ተቆፅርሲ እቶም ኣብኡ ዝማዕበሉ እዮም። ስለዚ እቲ ክእለት እውን እናተዋረሰ እቲ ሓይሊ ናይ ሞያ እናዓበየ እውን ይኸይድ ነይሩ እዩ ማለት እዩ።

0: ¿Sí?
1: ኣብዚ ግዜ እዚ ዛሕቲሉ ዝርአ ዘሎ ተሳትፎ ደቂ ኣንስትዮ ኣብ ሞያ ጋራጅ ኣብቲ ኩሉ ክትቀስ ዝፀንሐ ውዕይን ዝሕሉን ኩነታት ጋራጅ ዕዙዝ እዩ ነይሩ። ደቂ ኣንስትዮ ኣብ ቅድሚ ግንባር ኣብ ደጀንን ሱዳንን ኣብ ኩሉቲ ዓውድታት ናይቲ ሞያ ብብቕዓትን ተወፋይነትን ልዑል እጃም እዩ ነይርወን። ኣብ ጉዕዝአን ድማ ብቑዕ ሞያዊ ፍልጠት ደሊበን።
2: ብብዙሓት ደቂ ኣንስትዮ እውን ትርኒ ማሽን ሒዘን ስርሓ ነይረን፣ ፖምፓ ባንኮሮባ ሒዘን ስርሓ ነይረን፣ ኤሌክትሪክስታ እውን መኪና ሒዘን ተበላሸዋ ይሰርሓ ነይረን። ኮታ እዚ ኢልካ ክትገልፆ ይትኽእል ኒኻ። ብፍላይ ኣብቲ ግዜ እቲ ዝነበረ ምናልባሽ ምስ ሕጂ ኮይናን ኣተኣሳሲርና ንገልፆ። ሕጂ ግን ወሊደን ተዳኺበን ገለገለ ዝቋረፆ ኣለዋ፣ ብዙሓት ድማ ዝቐፀሉ ኣለዋ። በቲ ኣብቲ ግዜ እቲ ክትመዝን ከለካ ግን ቀሊል ኣበርክቶ ኣይነበረንን።
1: ኣባላት ጋራጅ ኣብ ግንባራት ይኸልዉ ኣብ ደጀን ከምቲ ዝተሰለፉሉ ዕላማ ኣብ መዓልታዊ ንጥፈታቶም እታ ትዕድልቲ ኩሉ ተጋዳላይ ዝነበረት መስዋእቲ ወይ መውጋእቲ ኣይተፈልየቶምን። ብዘይካቲ ኣብ ደጀን ዝስናዕ ዝነበረ መቀያየሪ ካልእ ከም ቀንዲ ምንጪ መቀያየሪ ኣቑሑ ኣብ ግዜ ኩናት ዝማረኻ ይኹና ዝነደዳ መካይን ጸላኢ ንእለቱ ፈታቲሖም ኣብ ጥቕምን ከውዕሉ ይቀዳድሙ ስለ ዝነበሩ ካብ ምንጽልላዊ ሓደጋ ጸላኢ ኣይተፈልዮን።
3: እቲ መድረኽና መድረኽ ኩናት እዩ። ፈንጂ ኣሎ፣ ፀላእ ኣሎ። እዚ ከማ ፀላእና ዓና ማለት እዮም። ንሕና ንፀላእ ከኣኹ ኣሎ ኣሎ ከምኡ እዚ ሕጂ ኣብተን ማካይን ዝወርድ ሓደጋታት ንብሎ ዘለና እዚ ብመሰረቱ ኣብታ ዝተሃርመትላ ትውዕል መኪና ነይራ ክብል ኣይክእል ኒ ወገነይ። ኣብኣ ትውዕል መኪና ስየላን ድምንታይ እቲ ናይ ፀላኢ ጠመቴ ንብረት ዝበሃል ምዕናዊ ከም ዕላማ ስለ ዝወስዶ ኣብታ ዝተሃርመታ ንድሕሪ ውዒላ ፅባሕ እውን ክደግማ እዩ። ስለ ዝኾነት ናቱ ትኹን ናትና ትኹን ዘይገድስ ጋራጅ ካብታ ዘላታ ኣውፂኢካያ ናይ ምሕዳር መደብ እዚ ክሳዕ ትሕዝ እዩ ኣይተሓድር ኒ መኪና ሕጂ ብክልቲ ዕላማ ኣለዎ። ማኪና ክንገብራ ነቲ ሓደ ሸነኽ ክኸውን ይኽእል እዩ። ምንጪ መቀያየርና ከዓ እያ ኣብዚኣ ንድሕሪ ዘይተማዊትካ ከዓ ፅባሕ ንግሆ ተኸደን ማካይን እውን ኣብ ፀገም ክትወድቕ ትኽእል ማለት እዩ። ብፍላይ እዚ ናይ ነፈርቲ ምንቅስቓስ ኣዝዩ ኣብ ጋራጃት ፅዑቕ እንታይ ካትብሎ እዩ ነይርዎ። እንታይ ሞ ለካ ናይ ዓገድ ታሪክ ኣሎ፣ ናይ ኣንበርበብ ታሪክ፣ ናይ ህምቦል ታሪክ፣ ናይ ዛራ ታሪክ፣ ስጋዕ ዝናይ ትማ ናይ ባፅዕ ታሪክ እንድሕምፂኢኻ ሲ ክንደይ ቦምባ እዩ ናብ ጋራጃት ተደርብዩ ኢልካ እንድሕሪ ሓሲብካ ሲ እዚ ስቂኢሉ ጥሩሑ ዝኸደ ነገር ኣይኮነን። ስለዚ ስዋኣት ናይ ጋራጅ ውሕዳት ኣይኮኑ ብዙሓት እዩ።
4: ኣብ ግንባራት ልክዕ ብፍላይ ኩነታት ክኾን ከሎ ካብተን ኣብ ጥቓ ግንባራት ዘለዋ ጋራጃት መመሳርዕ ተላዒልካ ትኸይድ ማለት እዩ። መፋትሕካ ሒዝካ ልክዕ ምስቲ ግንባር ኢኻ ተኣቱ ዝኾነት እተ ከምቲ ዝበልኩ ዓቕሚ ናይተን ማካይና ቁርብ እየን ነይረን። እዘን ቁርብ ግን ጠጠው ክተብለን ሲ የብልካን። ልክዕ ከምቲ ተዋጋእ ሰራዊት ፊት ንፊት እንተተዋግአ ዝስዋዕ ልክዕ ኣባል ጋራጅ ከማ ከምኡ እዩ ማለት እዩ። ደብዳብ እንዳተደርበየካ ነፈርቲ እንዳመጻኻ ብራርያ ብድሕሪኻ እንዳሃረመኻ ነይሮም ብራርያ ጥራይ እሶም ነታ ማኪና ፀጊኖም ነፋሪት ንኸይትሃርማ እቲ ትሰርሖ ደላ ስራሕ ኣብ መንጎ ጠጠው ንኸይትብል እንዳሰርሑ ከሎ ከይረኣይወን እቲ ድፋዕ ንቅድሚት ክስሕብ ከሎ ኣብ መንጎ ብራርያ መፅአን ሃረመልና ነይሮም። ዝተሰብኡና ብዙሓት እዮም። ንገዛ ርእሱ ኣብቲ ገራጃት ኣብ ደጀን ዝነበረ ኸማን ነፈርቲ ኣዝየን እየን ደሳቅያና ነይረን። ብነፈርቲ ዝተሰብኡና ኸማን እዚኦም ብዙሓት እዮም። ብዙሕ መስዋእቲ ደጓንፍ ነይሩ ኣብ መንጎ ስራሕ ከማን እንዳሰራሕካ ገለገለ ፀገም ናይ ስራሕ የጓንፍ ከምኡ እውን ነይሩ ማለት እዩ። መስዋእትስ ብዙሕ ነይሩ።
1: ነፍሲ ወከፍ ኣባል ጋራጅ ሕጂ ክትዛረበሉ ቀሊል ዝመስል ኣብ እዋን ቃልሲ ንዘጋጥመቶ ናይ ቴክኒክ ፀገም ሸጊራትኒ ወይ ኣይክእላን የሉ ከቋርፅ ዘይሕሰብ እዩ ነይሩ። ዝገበረ ገይሩ መኪና ክንቀሳቐስ ኣለዎ። ካብተን ስተል ካብቲ ብዙሕ ዘጋጥም ዝነበረ ንሓንቲ ከም ኣብነት ትጠቅስ።
4: ንኣብነት ሓደ እዋን ዝከረኒ በዚ ግንባር በርካ ትሻትሸ ወራር ማለት እዩ ፀላኢ ብበርካ እንኮላይ መፂና ስለ ዝነበረ ንሕና ሸውዓተ ኣባላት ኮይና ነቲ ገራጅ ንስዕቦ ማለት እዩ። ኣብቲ ዋንቲ ሕጂ ሓንቲ እነትረ ስታንትፎ ኣባላሽያ ማለት እዩ ሰርቪስ ሰርሶ ንገብራ ነገርሲ ኣይነበረናን ጎሚን እዩ ኣሎ ኣብቲ ስቴርሶ ውሽጡ ሃይድሮሊክ እዩ ብጣዕሚ ሓያል እዩ ክትፈትሖ ክብደት ኣሎ ርቕቕ ዝበለ ኢኸኣኒ ሃዲእኻ ቀሲንካ ገሊ ኢኻ ትፈትሖ ኣብ ሙርሳ ጌይርካ ኣብቲ እዋን እቲኣ ግን ሓንቲ ክንገብራ ንኽእል ኣይነበርናን እታ ማኪና ከዓ ጠጠው ክትብል እሳ ጠጠው እተይላ እቲ ግንባር ከይድ ስለ ዘሎ ብዙሕ ነገር ክጉና ደብ እንታይ ነግበር ተባሂሉ ብዝኾነ ጎልፎ ነይራትኒ ከምዚ ሓፂር ኢዳ ነታ ጎልፎ ቀዲድና ፈቲሕና ማለት እዩ ነተን ጎሚንታት ኣውፂና ብታሕቲ ካብታ ጎልፎ ንታ ስታንትፍ ንጥቕለላ ብዕሪ ቶም ጎሚን ንገጥም ከምኡ እንደገበርና ንገጥሞ ማለት እዩ ተተረና ንፈንጥሓ ነጉድል ፈትሊ ተፍስስ ከምኡ እንዳገበርና መቸም ውዒልና ኣኽረት መወዳእታ ፅቡቕ መፅያ ማለት እዩ ክዳና ቀዳዲድና ፅቡቕ መፅያ ኣማሲኣ ምሸት ስለ ዝኾነት ክከይድ ኣለዋ ዕድል ረኺብና ማለት እዩ ደርጋቶም ኣብኣ ነበርና ባላት ገራጅ መካኒክና ድዩ ኤሌትሪሽን ድዮም ፖምፒስታ ኩላ ናብኣ ነርና ማለት እዩ ውዲእናያ ፅቡቕ መፅያ ከይዶ ማለት እዩ
0: ሓንቲ ማኪና ተርበርግ ዝድብልዋ ተባላሽያትና ሚክኤል ፍሳይ ናይ ኤነትረ ትራንስሚሽን ስለ ዘለና ኢልናያ ሕጂ ምስዳ ሰዲድልና ግን ከይጠፍኦና ከይትቆርፅዋ ኣብ ካልእ ከይተባላሽዋ ኢሉ ለወባ ዘለዎ ደብዳበ ሰዲድልና ብዝኾነ እታ ተርበርጊ ፍሊት እያ ነዛ ናይ ኤነትረ ንሕና ናትናቱ ዘረባ ኣብ ቦታ ኣትያ ክተገልግል እያ ሞዲፊከር ገይራ ክተገልግል ስለዝኾነት ቆሪፅና ኣብ ኢደ ስራሓት ብሌቓት ኣልሒምና እታ ማኪና ከም ትቀሳቀስ ገይርነ እጂ ነገርናዮን ከይዳ ከመይ ዳ ኮይና ተዓርያ ገለ ኢሉ እዚኣሳ ሰደትካ ትራንስሚሽን ከምዚያ ቆሪፆም ገለ ኢሎም እዚ ሕጂ ሓደ እታ ሓፂን ከይጠፍኦ ኣይትገበርዋ ዝበለናይ በቲ ሓደ ከዓ እታ ማኪና ክትንቀሳቀስ ኢሎም ዘይፅበይዋ ነበሩ ካልኦት ኪላታት እውን ተንቀሳቂሳ ስጋዕ ፍልፍል ከም ትመላለስ ኣብ መወዳእታ ከ ኣባሮንቱ ተሴራ ፀላ ወሲድዋ ነሩ ዳሓርካ ኣብ ስመራ ፀኒሓትና እታ ማኪናት እያ ኣብ ኦርቢስ ፀኒሓትን
3: ኣብ ገለገለ እዋን ናይ ምዕራብ ኣከባቢሲ ፀላኢ ክዕገት ብዘይክእል ደረጃ ክንቀሳቀስ ከሎ ኣብ ፍሉይፍሉይ እዋናት እነትረታት ተፋሒረን ኣብ መሬት ይቕበራ ከምኡ ዓይነት ታሪክ ናይ ገራጃት ኣሎ ማለት እዩ ናይብቲ ከባቢ ዘሎ ሰብ ተራ እውን ክኸውን ይኽእል ግን ብናይ መካኒ ደረጃ ንዛረብ ስለ ዘለና ተፋሒረን ብሰብ ኣብኡ ኣትየን ተደፊነን ቅበራ ዲፍካ ተኸይዳ ሓርካ ወፅአን እንደገና ሓፂብካ ሓፃፂብካ ከዓ ተኺደን ክሳብ ከም ዝሎ ማለት እዩ
5: ደኣውራዊት ካሕሊ ደጀና

እምበር መቐብራ ናቕባ ስትራተጃዊት መፍገር ገሊል ሕዳይ መእተዊ ናበፍ ዓበት ዕርድታቱ ፅኑ ናይ ጭቁን ዋልታ

ሰላምታን ያብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክቡራትን ክቡራን ተኸታተልቲ መደባት ናትራን ከመይ ቀኒኹም ናትራን ናብኹም ዘበለሉ ሰዓት ኣኺልሎሞ ክሳብ ምፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶና ኣብ ንኡስ መደብና ዓለም ስነጥበብ ኣብ ሳትረብ ዝሰልጠኑ ብስነጥበብ ወይ ድማ ብቐብኣን ብሙዚቃን ዝሰልጠኑ ተምሃሮ ማለት እዩ ስራሕቶምን መምረቕቶምን ብሓባር ክንከታተሉ ኢና። ኣብ ንኡስ መደብና ዘዋርት ካሜራ ኣብ ግብፂ ብዘይካ ካይሮ ካልእ ርእሰ ከተማ ተነፃላሞ ኣተናንፃን ዛ ሓደሽ ርእሰ ከተማ ከመይ እዩ ዝመስል ዘለዋ ፍሉይነት ከ እንታይ እዩ ዝኸውን ብሓባር ክንከታተሎ ኢና። ኣብ ንኡስ መደብና ፍኖተ ሂወት ድማ ንናይ ኣዲኣ ጥዕና ፀገም ዝፈጠሩ ሕልክላኻት ናይ ሂወት በዲሃ ዕውት ነጥብታት ተመዝግብ ዘላ ኣብ ኣካደሚያዊ ትምህርታ ማለት እዩ ዕውት ውፅኢታት ተመዝግብ ዘላ ተምሃሪት ተመኩራ ብሓባር ክንከታተሎ ኢና። ብዘይካዚ ተኸታታይ ድራማሳ እውን ከምኡውን ፋኒ ክሊፕ እውን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ ንገብሮ ትሕሶ መደብና ብደርፊ ክፍልም እሞ ናብዛ ተቐፅል ደርፊ ከስክረኩም ሰናይ ምስትምቃር

ንኡስ መደብና ፍኖተ ህይወትያ ቀፂላ ተቐሪባ ዘላ ሎሚ ፍኖተ ህይወትና ጋዜጠኛና ፍፁም ፍለማርያም ኣዳሊሉና ዘሎ ኣብ መዓልታዊ ህይወትና መቸም ልሙፅ ዝበሃል መገዲ ወይ ድማ በትን በትን ብድሆታት ዘይብሉ ህይወት ከምዘይ ንነብር ኩላትና ንፈልጦ ኢና። ካብ ተመክሮና እውን ተመኪርና ኣሎ ንኸውን ኢና። እዛ ሎሚ ናባኹም ነብላ ወይ ድማ ቦታ ክንካፈሎን ክንመሃረሉ ንምባል ፍፁም ፍለማርያም ዳይስዋ ዘሎ ተምሃሬት ጥዕናዊ ፀገመ ናይ ኣዲኣ ዝፈጠሩ ክልክላኻት ናይ ሂወት በዲሃ ኣብ ኣካዳሚያዊ ትምህርታ ዕውት ውፅኢታት ተመዝግብ ዘላ ዕውቴ ተምሃሬት እያ እሞ ካብኣ ክንቀስሞ ንኽእል እንታይ ይመስል ብሓባር ንከታተል። ናብ ፍፁም ፍለማርያም ከስክረኩም እየ።

0: ድርብ ፀሩ እትዓምም ሃብሮም ተማሃሪት ህይወት ብብዙሓት ቀማማት ዝቖመት ናይ ምንባር ሜላ እትደላዓን ኬልያ ወዲ ሰብ ድማ ስርዕ ህይወቱ ንክመርሕ ነዞም ኣብ ዝርያ ዘለዉ ቀማማት ከከም ኣድላይነቶም ናይ ምጥቃም ሜላን ጥበብን ክማዕብል ኣለዎ። ምኽንያቱ እትን ከይዕርዕሮ እትን ከይምቅሮ ንመንብሮ ብኩሉ ሸነኻቱ ከተሰምቕሮ ምኽኣል ምስ ዕድል ዝቖፅርዎ ሰባት ኣዝዮም ብዙሓት እዮም። ምኽንያቱ ኣነባብራ ኩሉ ዓይነት ሕብረተሰብ ስለ ዝምህረካ፣ ስለዚ ክንዲምንታይ ሰፊሕ ሓሳባት ኣብ ውሽጥኻ ኣቐሚጥካ ኣለኻ ማለት እዩ።
1: ኣራይ መጀመርታ ነዚ ዕድል ዝምሃኩም ኣነ ወይ ንደጊመ ክመስግነኩም። ብምቕፃል ሽመይ ነዋይ ሰመረ ይበሃል። ዝተወለድኩሉ ንእዞ ባ ንእዞ ዋዓረዛ ኮይኑ ኣብዚ ኤውን ተማሂረ ዓብየ ማለት እዩ። ኣብ መዋእል ህፃናት ስኒት ቀዳማይን ካልኣይን ዓመትን ተማሂረ። ካብኡ ብምቕፃል ከዓኒ ካብ ቀዳማይ ክሳብ ሻሙናይ ዘሎ ናይ ኤሌመንታርን ናይ ጂነርን ቤት ትምህርቲ ከዓኒ ኣብ ቤት ትምህርቲ ኣሰር ተማሂረ ማለት እዩ። ብምቕፃል ከዓ ሕጂ ናይ ንዝናብ ሃይስኩል ሰጊረ ኣለኹ።
0: ከምቲ ክትሰምዕዋ ፀናሕኩም ተማሃሪት ናባይት ሰመረ ኣብ ምእዞባ ዓረዛ ተወሊዳ ብባህላዊ ዕለልታ ምስ ዓለም ዝተላለየት ናይ ሎሚ ሃብሮም ተማሃሪት እያ። ንሳ ናብዚ ዓለም ምስ ተቐልቀለት ከምቲ ዝድለ ምንክብኻብ ናይ ወላዲ ክትረክብ ዕድልታ ኣይነበረን። ብኣንጻር እኮ ደኣ ከምቲ ኮ ሽም መርሕ ጥዋፍ የብርህ ዝበሃል እግሪ ተኺላ ካብ ዝደልደለትሉ እዋናት ሒዛ ኩነታት ናይታ ከም መዛኑኣ ከተሐንቅቓን ከተሰራስራን ትጽብያ ዝነበረት ወላዲታ ተዓዚባ ደኣ ናብ ምሕጋዛን ምንክብኻባን ተጸምደት። ንሎም እምበኣር ድርብ ፀሩ እትዓምም ሃብሮም ተማሃሪት ኣብ ትሕቲ ዝብል ኣርእስቲ ናይ ትምህርቲ ጉዕዞ እዚ ሃብሮም ክንደስሲና እሰናይ ምክትታል።
1: ኣብ ትምህርቲ እዎ ኣብቲ ብሉፅ ደረጃ ማለትሲ ኣብቲ ብራይዝ ዊነር የደ ዘሎ ክሳብ ሕጂ ማለት እዩ። ብምቕጣል ምስ ናይ ገዛ ፀገም ገለ ከም ድገበርካ እዩ ብመደብ ማለት እዩ። ነዚ ንባልዊ ንማማ ትሕግዘኒ ናይ ገዛ ስራሕ ዋላይ ትረፍሲ ናብ ትምህርቲ ከም ዝኸይድ እያ ትገለኒ ናት ሓገዝ ኢኻ
0: እሾኽ ብበላሓ ትፍጠር ከም ዝበሃል ከምዚ ክትሰምዕዋ ፀናሕኩም ናባይት ካብ ንእስነታ ዝተሰከመቲ ሓላፍነት ግዲ ከይገበረት ንኹሉ በናጢሳ ነቲ ናይ ወዲ ሰብ ቀዳማይ መዐቀኒ ዝኾነ ትምህርቲ ስጋብ ሕጂ ትዕወተሉን ትሽለመሉን ኣላ።
1: ካብ ቀዳማይ ክሳብ ሓምሻ እዩ ዘሎ ኣብቲ ናትካ ከም ውሱን ገርካ መደብካ ዘይሰርዓሉ ግዜ ከዓኒ ሓገዝ ናይ መምሃራን ናይ ወለዲ ናይ ዝተፈላለዩ ቤተሰብ ማለት እዩ። ብከምኡ ክሳብ ኣብዚ ሕጂ ዘሎ ግዜ ምስቲ ዘሎ ናይ ገዛ ነገር እውን ማማ ትሕግዘኒ ናብ ትምህርቲ ጥራይ ከብል እምበር እዚ ናይ ገዛ ናይ ዝተፈላለዩ ናይ ካልእ ስራሓት ክሰርሕ ሳ ኣይደልየነን።

0: ይኹን እምበር እዛ ብልክዕ ዝገልጻ ሽም ዝረኸበት ሃብሮም ነቲ ወላዲታ እትህባ ፍቕርን ሓልዮትን ከም ንቡር ወሲዳ ንሳ ከላ ወላዲታ ክትሰርሕን ላዕልን ታሕትን ክትብልን ነብሳ ከምዘይገብረላ ትዛረቡ እሞ
1: እወ ትምህርቲ ውዕለ ኣብ ዝመፀሉ ግዜ ማለት እዩ ይመፅ ስራሕ ገዛ ኣሎ ዝተፈላለየ ስራሕ ገዛ ክሰርሐ ድሕሪኡ እውን ናብ ድኳን ከይደ ይሕግዛ ማለት እዩ ኣብ ሽፍቲ ካብኡ ወፃኢ ኣለኣኻ ዝተፈላለዩ ንብረት የምፀላ ከምኡ ውን ዋላ ኣብኡ ኮፍ ኢለ ዝኾነ ይሕልወላ የብርያ ዝተፈላለዩ ግዜ ዝበዝሒ ግን ስራሕ ገዛ ይሰርሕ ኮነ ከ
0: ኣብ ጉዕዘ ህይወት መሰናኸል በዲህካ እተመዝግቦ ወይ እትስንዶ ድሕሪ ባይታ ከም ቃንጫ መሸላ ካብ ብፆትካ ክብ ዘብለካ ውፅኢት ናትካ ፃዕሪ እዩ መምህር ተስፋ ኣለም ሸዊት ካብ ኮሌጅ ማይ ነፍሒ ብዓውዲ ስነ ሕሳብ ዝተመረቐ ኮይኑ ካብ 2019 ስጋብ ሕጂ ኣብ ምምሃርን ምስትምሃርን ዝነጥፍ ዘሎ መምህር እዩ
2: ኣነ ናይ እንግሊሽ መምህር እያ ዘለኹ ዚ ግዜ እዚ እዋን እዚ ናይ እንግሊሽ መምህር እያ ዘለኹ ማለት እዩ ነባይት ሓንቲ ካብቶም ኣለውና ተስፋ ዘለዎም ተምሃሮ ናንፅበያ ተማሃሪት እያ ማለት እዩ ምክንያቱ ኣብቲ ክላስ እትገብሮ ንጥፈታት ይኹን እቲ ክላስ እትገብሮ ዲስከሽን ክኸውን ከሎ ፕሬዘንቴሽን ክኸውን ከሎ ኣዝዩ ንፍዕቲ ተማሃሪት ወይከዓ ንጥፍቲ ተማሃሪት እያ ማለት እዩ ካብቶም ንጡፋት ኢልና ንፅውዖም ተምሃሮ ሓንቲ እያ ማለት እዩ ስለዚ ኣብ ዝላዕለ ደረጃ ንክትበፅሕ ከዓ ተስፋ ኣለኒ ማለት እዩ
0: እዘይ ከምቲ ኣብ መኣዲ ገዛና ሕልፊ ስድራ ቤትካ ምኩላስ ነብሩ ዝኾነ ኣብ መኣዲ ትምህርቲ ግና ሕልፊ መዛኑካ ብምኩላስ ዓወታት ብምዝጋብሲ ኣገናዕ ዝምጡ ድንቂ ተበግሶ እዩ እዛ ተማሃሪት እውን ተውሉ ዕማም እናዓመመት ግዜኣ ብምቕጥራሕያ ሕልፊ መሓዙታ ዓወታት ኣብ ምምዝጋብ ትርከብ ዘላ
1: ግዜ ካብ ትምህርቲ መፅ ምስ መፀኹ ናብ ስራሕ ገዛ እዩ ዘብል ማለት እዩ ስራሕ ገዛ ዕርፍቲ ገለ ስለ ዘሎ ድሕሪ እዩ

0: ንበዝሒ ግዜ መፅናዕቲ ምሸት ዘፀንዕ ማለት እዩ። ልጅ ስለ ዘላ ምሸት ወይ ከዓ ኣብቲ ለይቲ ከዓ ሓደሓደ ግዜ ለይቲ ማለት እዩ ዝበዝሕ ግዜ ኣብ ከምኡ እየ ዘፀንዕ። ዝኾነ ዲስካስ ወይ ገለ ሃሊና ኣብ ቀትሪ ናብ ላይብረሪ ብምካድ እየ ዘፀንዕ። ኣብ ገዛ ዝበዝሕ ግዜ ከምዚ ምሸትን ለይቲ እንተዘይኮይኑ ሲ ምስ ናይ ገዛ ስለዝኮላለፈኒ ኣየፅንዕኒ ብዙሒ ዘፅንዕ ተኮይኑ ቀትርካ ኣብ ላይብራሪ ቤት ትምህርቲ ምካድ እየ ዘፅንዕ
1: ትብል እሞ ኣብዚ ንክትበፅሕ ድማ ሓገዝ ናይ ኣከባቢኣ ዝረከቡ ብዙሓት ወገናት ከም ዝነበረን ዘሎን ድማ ተወሳኺ ንፁር ሓበሬታ እዝሃብሮም እዩ።
0: ዋላ ኣነ የዕሞሞ እቲ ዝበዝሕ ሚእታዊ ዳ እምበሪ ናይ ማማ ሓገዝ ኣሎ ጎን ንኾኑ ከዓ ናይ መሓዝተይ መምሃራነይ እዩ መምሃራነይ ካባይ ኣይፍለዩን እዮም ማለት እዩ። ዋላ ሕጂ ሃይ ስኩል ኮይነ እዞም ናይ ጂነር ዘለዉ ምንፅ ከነረዳእኪ እዞም ኣብ ጂነር ዝምህሮን ዝነበሩ ክፍሊ ምንፅ ከነረዳእኪ ምሸለካ ካብቲ ኩሉ ተምሃራይ ሲ ብፉሉይ ምስቲ ዘሎ ኩነታት ሪኦም ሲ ብፍሉይ እዮም ዝሓቱለይን ዝግደስለዩ። ዋላ ጂነር ከለኹ ውንቶም ናይ ሃይስኩል ንፈልጦም መምሃራን ክሕግዙኒ ከረድኡኒ ኣብ ግዜ ፈተና ዘይተረዳእ ክሕቶታት ገለ ብፍላይ ከዓ መሓስተይ ከዓ ኣብ ዝኾነ ዋላ ዝኾነ ነገር ኣጋጢሙ ሲ ኣነ ከብኩር ኣይደለያኒ ካብ ትምህርቲ ኣነ ከብኩር ወይ ዝኾነ መፅናዕቲ ዝኾነ መደብ ነርኒ ናብ ካልእ መደብ ክኸይድ ኣይደለያኒ ናብ ትምህርቲ ጥራይ ከብል እየን ዝደልያኒ።
1: ብተወሳኺ ጥቕሚ ትምህርቲ ብኣጋስ ዝተረዳኣ ወላዲታ ዘይ ምምሃር ኣባየ በቅዕ ብምባልን ውላዳ ካብኣ ዝሓሸ መጻኢ መታን ክህልዋን ብፍላይ ኣብቲ ጥቕሚ ትምህርቲ ብግቡእ ትርዳኣሉ ዘይነበረት ክሊ ዕድመ ንኽትነፍዕ ኣዝያ ተፅዕረላ ከም ዝነበረት እያ ወሲኻ ትረድእ።
0: እወ ጥቕሚ ትምህርቲ ድሌት ኩሉ ሻዕ ምስቲ ናይ ወለድና ክነመዛዝኖ ተለየ ኮይና ዝንሕና ደለናዮ ማማ ብጣዕሚ ይህርፋ ትምህርቲ ዘሎ ትደፋፍኣኒ ነራ ከዓ ኣብቲ ኣነ ነብሰይ ዘይፈልጠሉ ሲ ድሌት ትምህርቲ ነይርዋ ስለ ዘይተምሃረት ከዓኒ ብከምኡ ትደፋፍኣኒ ነርአና እዩ ማለት እዩ። ኣብ ትምህርቲ ሲ ካብ ቀዳማይ ኣነ ኣብ ቀዳማይ ከፅንዕ ክግደድ ገለ ትገብረ ነበረስ እሳ ምስ መምሃራን ሚስትር ትምህርቲ ከዓ ብሓፈሻ ሚስትር ትምህርቲ ኣብ ትካል ጎና ስለ ዝነበሩ እሳቶም እዮም ክሳብ ኣብዚ ሕጂ ግዜ ሲ ካብ ቀዳማይ ክሳብ ሓሙሻይ ብፍላይ ከዓ እሳቶም እዮም ናብ ትምህርቲ ከም ዝግደስ ዝገብሩ ዝነበሩ።
1: መባልዕትኻ ናይ ኮልሰልካ መኻይድ ድኻን ኣይሰጉመልካ ከም ዝበሃል ነባይቲ መሓውስታ ብዝኾነ ነገር ክበልፅዋን ክቕድምዋን ናይ ዘይምድላይ ቅዱስ ቅን እዩ ዘለዋን መሓዝታ ድማ ንዓዚ ሰማማዕ ባህሪ ከም ዘለዎምን እያ ደጊማ ትረድእ።
0: መሓዝተይ ዝተመሳሰለ ባህር ምንታይ እዩ ዘሎ ብምልኦም ዋላ መሓዝተይ ኣዋልዲኹን ኣወዳት ከመ እየ ኣብ ትምህርቲ ዋላ ኣብ ትምህርቲ ኹን ኣብ ገዛ ኣብ መፅናዕትካ ብሓሳብ ኢና ክንሻ ነቲ ድሌተይ ሲ እሳቶም ተገዳስነት ትምህርቲ ስለ ዘለኒ ከማይ ከዓ እሳቶም ጉድሳ ስለ ዝኾኑስ ተገዳስነት ይርድእሉ እዮም ብሓንሳብ ኮይና ዲስካስ ክንገብር ርድእሉ እዮም ዝኾነ ዋላስ ይፈልጡን እዮም ጠባይ ኣብ ድኾነ ፈተና ከለኹ ወይ ስራሕ ከለኹ ዝዛረበን ሰብ ከምዘይፈቱ ትፈልጡ እዮም ክዛረቡን እውን ኣይደልዩን እዮም እሳቶም ኹም ጠባይሲ ይርድእሉ እዮም።
1: መን የርድእኻን ዝቐበረ መን ይንገርካን ዝውዓለ ከም ዝበሃል ኣብ ስራሕ ዓለም ናይ ቀረባ ሓላፊኻ ኣብ ማኣዲ ትምህርቲ ድማ ናይ ቀረባ መምህርካ ምስክርነት ክህበልካ ከሎ ካብ ዝዓቢ መሳሞ እንታይ ኣሎ?
2: እዎ ሕጂ ነባይት ከም ዝርእዋ ኣብቲ ክላስ ትገብሮ ንጥፈታት ኣዝዩ ልዕል እዩ ማለት እዩ እቲ ክላስ ተወርክተወርክ ፕሬዘንቴሽን ክኾን ከሎ ወፂኻ ድግለፅ ክኾን ከሎ ግሩፕ ዲስከሽን ክኾን ከሎ ከም ሞዴል ማለት ነታ ጉሩፕ ነቶም ሓስታ ዘለዉ ዕሩክታ ዘለዉ ብኣ ተፀልዮም ከምቲ ናታ መንገዲ ዝኾነ ናይ ገዛ ባክግራውንድ ወይ ናይ ገዛ ድሕረ ባይታ ከይፀለዋ ንኩሉ ውግእ ፀይራ ኣብ ልዑል ምክትታል ትምህርትታት ትርከብ ተምሃሪት እያ። ስለዚ እቶም ዘለዉ ተምሃሮ ከዓ ልክዕ ከም ናተ ኣሰር ሒዞም ልዕሊኣ ክኾኑ መልእኽቲ ዚ መንገዲ እዚ የመሓላልፍ ማለት እዩ።
1: ነዲኣ ወላዲታ ካብ መሓዛኣ ፈሊኣይ ትሪኣን እያ ዝኾነ ዘጋጠማ ይሕመቕ ይፀብቕ ይኽበድ ይፍኮስ ሓሳባት ብልክዕ ትዕልላ ዛጊት ኣብዚ ዓለም ኪኒ ወላዲታ እተፍቅሮን እተኽብሮን ኣካል ከምዘየለ ዘይቀየር መርገፂኣ ምዃኑ ትዛረብ እሞ ብምቕፃል
0: ምሸለካ ኣብ ኩሉ ነገር ድኾነ ሰብ ኩሉ ወላዲ ኢኹም እንዲ ግን ክገልፃ ሳይክእልኒ ነደስተ ኢለዎሞ ገልፃ
1: ቆልዓ ብንእሱ ቆርበት ብርሕሱ ዝብል ምስላ ንተምሃሪት ናባይት ዝውክል ኣይነበረን። ምኽንያቱ ከምቲ ኮ ተመክሮ መምህሪ ዝበሃል ተመክሮ ህይወታ ንባዕሉ ኣራምን ኣማእዛንን ስለ ዝነበረ ካብዚ ዝተበገሰ ከይኮነ ኣይተርፍን እዩ ተምሃሪት ናባይት ናብ ተምሃሮ ዝቐንዕለበዋ እውን ኣካል ዕላልና ዝገበረቶ
0: ንተምሃሮ ክብሎም ዝደሊ ኣነ ኣበርቲዕና ንፃዓር ማለት እዩ ኩልሻዕ ንፃዕር እዩ ዝዕወት።

0: ደቂስካ ትውዕል ተሓድር ትኾንካ ኣብቲ ድድለ ክትበፅሕ ሳ ኣይትኽእልኒኻ ማለት እዩ። ሕጂ ዘድን ፃዕር ንግበር ክብሎም ደሊ ቤስቲ ሒዝካ ክሉ ሻዕ ድሕሪ ዘሎ ይጠፋኣካዩ ኣብኡ መሰረት ምስሓስኪ እዩ ከዓ ድሕሪ እዩ ድሕሪ ሻልሻ እዩ ዘሎ ድሕሪ ሓሙሻ እዩ ዘሎ ነፍሰይ ከዓኒ ብኡ በቲ ኣብቲ ቅድም ዝነበርኩ ከም ሓድራ ጀሚረ ማለት እዩ።
1: ብተወሳኺ ኣብ ምምራፅ ዓርኪ መሓዛ ዘለዋ መረዳእታ እውን ፍልይ ዝበለን ብኩሉ እንትነኦም ንዓኣ ዝመስሉ ዓርኪ መሓዛ ጥራይ ከም ዘገድስዋን ዘይቀር መትከላ ምዃኑ ድማ እያ ትዛረብ።
0: ከምኡ ውን ፅልዋ መዘና እዩ ኣብዚ ግዜ እዚ ከዓ ብፍላይ ፅልዋ መዘና እዩ ትቐንዲ ሃሳይ ኮይኑ ዘሎ ዓርኪ መሓዛና መሪፅና። ምክንያቱ መሓዛ ይገርዎ እቲ ሓንቲ ገራቶ ሓደ ገራቶ ዘይኮነስ ትምህርቲ ክግደሱ ኣለዎም እየ ዝብል ናብ ካልና ካል ዘይኮነ ትምህርቲ ዝገደፉ ገዲፎም ኣብ ትምህርቲ ክፀቕጡ ኣለዎም እየ ዝብል ኣነ
1: ንዝገበረልካ ወይ ግበረሉ ወይ ንገረሉ ከም ዝበሃል ተመሃሪትና ባይት እውን ኣብ ጎድና ብምዃን ሓገዞም ንዘበርክትላ ኣካላትን ትምኒት መጻኢ መደባታን ብምትንታንያ ነቲ ዝነበረ ሃዋህ እዛዚማቶ ወድሓንኩም
0: በዚ ኣጋጣሚ ከመስግኖም ዝደሊ ማማ ከምኡውን ዝተፈላለየ መምሃራነ መሓዝተይካ መሓዝተይ ከመስግኖም ደሊ ከምኡውን ካብ ቀዳማይ ክሳብ ሓምሻይ ኣብ ጎኒ ኮይኑ ዘረዳእ ነበረ ኣባል ሚኒስትር ትምህርቲ መምህር ከሰተ ኢማ ሕጂ እኳ ኣብዚ የለን ሰምዓ ንኸውን ኣብ መደብ ግን ብጣዕሚ እያ ከመስግኖ ደሊ እቲ ቤት ዝደትሓዘን ሰብ እሱ እዩ ናይ መጻኢ ትምኒተይ ከዓ ዶክተር ክኸውን እየ ዝደሊ።

ኣብ ዓለም ሳላት ቴክኖሎጂ ዘይተገብረ እምበር ዘይተበፅሐ የለን እንተበልና ኣጋኖን ኣይኮነን መዓልታዊ ሓድሽ ምህዞታት ካብ ምቕራብ ዓሪፎም ኣይፈልጡን። ክቡራት ተኸታተልትና ንሎም እምበኣር ካብ ቬትሮ ወይ ድማ ጥርሙዝ ዝተሰርሐ ቢንቶ ኢና ከነላልየኩም።

ቬትሮ ኣብ 3600 ቅድመ ልደተ ክርስቶስ ኣብ ዝነበረ ግዜ ኣብ ግብፅን ሶርያን ከም ዝተጀመረ እዮም መዛግብቲ ታሪክ ዝሕብሩ። በቢግዜኡ ዝተፈላለየ ምዕባለታት እናሓለፈ ድማ ኣብዚ ግዜ እዚ ብዓይነቶምን ብዝሖምን ዝተፈላለዩ ቬትሮታት ይርከቡ። ዓይነትን ድልዳለን እዞም ቬትሮ ከከም ኣገልግሎቶም ይፈላለ። ንኣብነት ከም መስተይ እንጥቀመሎም ብኬርታትን ብርጭቆታትን ኣብ ፊኒስትራታት እንረኽቦም ቬትሮታትን ባህላዊ ቬትሮ ዝበሃሉ ኮይኖም ርቕቕ ዝበሉ እዮም። ካልእ ዓይነት ቬትሮታት ንምጥቃስ ድማ ዝላደየ ቬትሮ ማለት

0: Get it down!
1: ህንፃዊ ቬትሮ እቲ ቀንድን ዝረጎደን ቬትሮ ኮይኑ ናይ ባዕሉ ሚዛን ከምኡውን ሚዛን ካልኦት ነገራት ክስከም ዝኽእልን ብቐሊሉ ዘይስበርን ኣብ ዝተፈላለዩ ህንፃታት ዘገልግል ቬትሮ እዩ። ቬትሮ ከም መመላክዒ ዝተፈላለዩ ህንፃታት ኮይኑ ዝስራሕ ኮይኑ ካብኡ ሓሊፉ እውን ኣቓልቦ ዓለም ዝሰሓበ ካብ ቬትሮ ዝተሰርሐ ቢንቶታት እዩ። እዚ ቢንቶታት ከም መስሕብ በፃሕቲ ንክኸውን ዝስራሕ ኮይኑ ሰባት ጥራይ ክኸድዎ ዝኽእሉ ከም ተሽከርከርትን ካልእን ዘይሕልፍ እዩ። ኣብ ዝተፈላለዩ ሃገራት እዚ ዝበሃል ዘሎ ዓይነት ቢንቶታት ንመስሓብ በፃሕቲ ተሰሪሑ እዩ።

ካኖፒ ብሪጅ ኣብ ሲንጋፖር ዝርከብ ካብ ቬትሮ ዝተሰርሐ ቢንቶ እዩ። እዚ ናይ 50 ሜትሮ ቁመት ዘለዎ ቢንቶ ኣብ ቻወል ቻንጊ ዝተባህለ ማዕርፎ ነፈርቲ እቲ ሃገር እዩ ተሰሪሑ ዝርከብ። እዚ ቢንቶ እዚ 23 ሜትሮ ካብ መሬት በሪኹ ይርከብ። እዚ ቢንቶ እዚ ድማ ነቲ ኣብቲ ከባቢ ዝርከብ ጫካን ሩባን ልዕል ኢልካ ንክትዕዘብን ናይ ተፈጥሮ ፀጋ ንኸተስተማቕርን ዘኽእል ኣብ ርእሲ ምዃኑ ዘለዎ ትሕቲ ቅርፂ መሳጢ ኣሰራርሓን በፃሕቲ ይዕሪፉ ከም ዘይፈልጥ ይንገር። ኣብዚ ቢንቶ እዚ ትኬት ኣቐዲምካ ብምቑራፅ ዝእቱ ኮይኑ ሓደ በፃሕ ድማ ን30 ደቂቕ ክፀንሕ ይፍቀደሉ። ሓደጋታት ንምክትታልን ንምክልኻልን ድማ ኣብ ሓደ ግዜ በፃሕቲ ናብ ሓደ ኣንፈጥራይ ንክኸዱ የፍቅድ። ኣዝዩ ፅኑዕ ሓለዋ ድማ ይካየደሉ። ሙረስ ካይወክ ብሪጅ እዚ ቢንቶ እዚ ኣብ ፓኪስታን ዝርከብ ኮይኑ ናይ መጀመርታ ካብ ቬትሮ ዝተሰርሐ ቢንቶ ኣብቲ ሃገር ድማ እዩ። እዚ ቢንቶ እዚ ልክዕ ከም ካልእ ናይ ቬትሮ ቢንቶታት ንመስሕብ በፃሕትን ፍልይ ዝበሉ ምዕባለታት ንምትእትታውን ዕላማ ገይሩ ዝተሰርሐ እዩ። እዚ ኣብ 30 ጥቅምቲ 2024 ንበፃሕቲ ክፉት ዝኾነ ናይ ቬትሮ ቢንቶ ከም መቐፅልታ ናት እውን ናይ 55 ኪሎ ሜትር ርሕቀት ክትጓዓዝ እትኽእል ካብ ቬትሮ እትስራሕ ባቡር ኣብቲ መናፈሻ ንምትእትታው ይሰርሕ ምህላው ይግለጽ። ካንያ ኩማሪ ግላስ ብሪጅ ኣብ ህንዲ ዝርከብ ናይ ቬትሮ ቢንቶ እዩ። ኣብ 30 ታሕሳስ ድማ ኩሉ ምፅፍፋት ወዲኡ ንበፃሕቲ ክፉት ኮይኑ እዚ ቢንቶ እዚ 30 ሜትሮ ግፍሕን 260 ሜትሮ ቁመትን ኣለዎም። እዚ ቢንቶ ኣብ መንጎ 2 ሩባታት ዝተሰርሐ ኮይኑ ኣብ ትሕቲኡ ድማ ዓብ ወሓዚ ይርከብ። እዚ ናይ መጀመርታ ኣብ ህንዲ ዝተሰርሐ ዝዓበየ ናይ ቬትሮ ቢንቶ እዩ።

ቤን ዝነውሐን ናይ ቬትሮ ቢንቶ ኣብ ቻይና ዝርከብ ቢንቶ እዩ። እዚ ስካይዎክ ብሪጅ ዝተባህለ ኣብ ሃንዋን ቻይና ዝርከብ ናይ ቬትሮ ቢንቶ ኣብ መንጎ ክልተ ኣጻድፍ ተዘርጊሑ ዝርከብ እዩ። እዚ ቢንቶ እዚ ተቐሚጡሉ ዝርከብ ቅርፂ መሬት ካብ ቬትሮ ዝተሰርሐ ቢንቶ ሲትረፍ ብዝተፈላለዩ ኣዕኑድ ሓፃውንን ስሚንቶን ዝተሰርሐ ቢንቶ እውን እንተኾነ ልብኻ ኣውዲቕካ ንክትሓልፍ ዘፍርሕን ኣዝዩ በሪኽን ቦታ እዩ። ካብ ቬትሮ ዝተሰርሐ ድንድል ኣብዚ ቦታ ክትርኢ ኣዝዩ ኣደነቕን ከመይ ተሰርሑ ኢልካ ንክትሓስብን ዝቕስቅስ እዩ። እዚ ስካይዎክ ዝተባህለ ናይ ቬትሮ ቢንቶ ከም መስሕብ በጻሕቲ ንክኸውን ዝተሰርሐ ኮይኑ ዝነውሐን ዝበርኸን ካብ ቬትሮ ዝተሰርሐ ቢንቶ እዩ።

0: እዚ ቢንቶ 430 ሜትሮ ቁመትን 6 ሜትሮ ግፍሕን ዘለዎ ኮይኑ ኣብ ነሓሰ 2016 እዩ ንበጻሕቲ ክፉት ኮይኑ 400 ሜትሮ ካብ መሬት ድማ ልዒሉ ይርከብ። እዚ ንኽስራሕ ዓመትን መንፍቕን ዝወሰደ ቢንቶ ብሃይም ዶታን ዝተባህለ እስራኤላዊ ኢንጂነር እዩ ተነዲፉ። ይኹን እምበር ብዙሓት ኢንጂነራት ዘሳተፈ ስራሕ እዩ ነይሩ።
1: Watch the wind! It's swinging hard! Get back! Get back!
2: Wind is too high!

0: down, down.
1: እዞም ኢንጂነራት ኣብቲ ንኽትሪዮ እውን ኣዝዩ ዘፍርሕ ኣፃድፍ ነቲ ኣብ ወረቐት ዝተነድፈ ስእሊ ናብ ክውንነት ክቕይሩ ወፈሩ። ኣብ 4 መኣዝን እቲ ፊተፊት ዝርከብ ኣኻውሕ ድማ ስንጭሮ ብምፍጣር ኣዕኑድ ብምስራሕ ነቲ መስርሕ ምዝርጋሕ ቢንቶ ጀመርዎ። ብከበድቲ ማሽናት ዝተዓየየ ምስራሕ እዚ ቢንቶ 124 ኩርናዕ ዝቑፅሩ ቬትሮታት ዝቆመ ኮይኑ ነብሲ ወከፍ ቬትሮ ድማ 5 ሰንቲሜተር ዝርግዱ በብ3 ዝተደረቡን ዝላደቡ ማለት ተምበርድ ግላስ ኣቂሞሞ ይርከቡ። ድልዳለ እዚ ቬትሮ 800 ሰባት ኣብ ሓደ እዋን ክፀውር ዝኽእል ኮይኑ እዩ ተሰሪሑ። እዚ ቢንቶ እዚ ከምቲ ዝተባህለ ኣብ 20/1/2016 ንበፃሕቲ ምስተኸፍተ ኣብ መስከረም 2 ማለት ድሕሪ 13 መዓልታት ምዃኑ እዩ ስርሑ ብምቁራፅ ተዓፂ ነይሩ። ጠንቂ ምዕፃው እዚ ቢንቶ ድማ 800 ሰባት ኣብ ሓደ እዋን 8,000 ሰባት ድማ ንመዓልቲ ከእንግድ ዝተሰርሐ ናይ ቬትሮ ቢንቶ ንመዓልቲ 80,000 ሰባት ክነግድዎ ብምኽኣሎም ትሕቲ ቅርፂ እቲ ቪንቶ ይኹን ካልእ ንበፃሕቲ ኣገልግሎት ንክህብ ዝተሰርሐ ክፋል እቲ መናፈሻ ልዕሊ ዓቐኑ ብምዃኑ ሓደጋታት ንምቕናስ ከምኡ እውን ፅፉፍ ኣገልግሎት ንምቕራብ መንግስቲ እቲ ሃገር ንክዕፆ ኣዘዘ። ዳግመ ምምሕያሻት ብምግባር ናብቲ ቦታ ምእተው ትኬት ንምቁራፅ ክቆፃፀርሉ ዝኽእል ኣገባባትን ካልእን ብምትእትታው ድማ ኣብ 30 መስከረም ደጊሙ ንበፃሕቲ ክፉት ኮይኑ እንግደቱ ጀሚሩ። ኣብዚ ቦታ እዚ ከም ተወሳኺ ካብ ቬትሮ ዝተሰርሑ 3 ሸተት ይርከቡ። እዞም ሸተት ካብ ላዕሊ እቲ ኣፃድፍ ጀሚሮም ንታሕቲ ዝንቆት እዮም።
2: Welcome visitors. The Sky Titan experience is now open. Please move forward safely.
3: This is too high. I'm stuck.
4: We're almost across. Come on.
5: Come on, get up. You're causing a traffic jam.
4: He's actually stuck.
6: This is absolutely wild up here. Oh. Okay, I got it. That was too close.

እዞም ካብ ቬትሮ ዝስርሑ ቢንቶታት ዋላ እኳ ኣዝዮም ድልዱላትን ከስዕብዎ ንዝኽእሉ ሓደጋታት ኣብ ግምት ብምእታው ዝተሰርሑን ይኹኑ ሳሕቲ ግን ዘጋጥም ሓደጋታት ኣይሰኣኑን። ንኣብነት ኣብ ቻይና ዝርከብ ሸተት ኣብ 2019 ሓደ ሰብ ካብኡ ብምውዳቁ ናይ ሞት ሓደጋ

0: ኣጓኒፉ ነይሩ። ኣብ 2021 እውን ብዘጋጠመ ብርቱዕ ንፋስ ቬትሮ ናይቲ ቢንቶ ክሰባበር ብምጅማሩ ንበጻሕቲ ኣዝዩ ዘሰንብድ ኣጋጣሚ እዩ ነይሩ። እንተኾነ ሳላ ናይቲ መናፈሻ ሂወት ኣድሕንን ካልኦት ኣባላትን ግን ዘጋጠመ ሞት ከም ዘይነበረ ይሕበር።
1: You can see the bridge from here. It is beautiful.
2: Yeah. Wow, that is amazing.

ናትራን ይኹም ኣብ ምክትታል ትርከቡ። ብምቕፃል ድማ ንኡስ መደብና ዓለም ስነ ጥበብ ተቐሪባ ኣላ። ሎሚ ዓለም ስነ ጥበብና ናብ ሳትረብ ትካል ስነ ጥበብ ገፅያ ከተብለና። ኣብ ሳትረብ ክሳብ ሎሚ ብዙሓት ነጠባባይነን ፍርዮም ዘለዉ ብዝተፈላለየ ዓውርታት ቅብኣታት ዘፍርዩ ከምኡውን ቅርፃታት ብዘይክቡ ድማ ዝተፈላለየ መሳርሕታት ሙዚቃ መሊኾም ብዙሕ ዓይነት ሙዚቃ ከምፖዝ ክገብሩ ዝኽእሉ ብዙሓት ሙዚቃ ከፍርዩ ዝኽእሉ ብዙሓት ጠባባይነን ፍርዮም ዘለዉ። ንሕጂ ድማ ከም መቐፀልቲ ኣብ ዝሓለፈ ሰሙን ዝተመረቑ ማለት እዩ ብቅብኣን ብዝተፈላለየ መሳርሕታት ሙዚቃ ንሰልጠኑ ተምሃሮ ተመሪቖም ኣለዎ እሞ ዝሰልጥዎንዎ ዓይነታት ትምህርቲ ከመይ ይመስል ዘለለዎም ደረጃ ብቕዓት ብሓፈሽኡ ድማ ዝተምሃርዎ እንታይ ይኸውን ብሓባር ንከታተል። ናብ ንኡስ መደብና ዓለም ስነ ጥበብ ከስክረኩም እየ።

0: ምምሕር ናጽነት ኤርትራ ጎን ጎኔ ልምዓታዊ ገስጋስን መደባትን ሃገራዊ ባህልን ስነ ጥባዊ መግለፂታትን ዳግማይ ንምሕዳስ ዓብዪ ምንቅስቓስ እዩ ተራእዩ። ኣብቲ እዋን እቲ ወግዓዋን ትካላት እኳ እንተነበሩ መብዛሕትኦም ስነ ጥበብ ዝደልዩ መንእስያት ግን ዘመናዊ ኣገባባት ዝመሃሩሉ ባይታ ይፅበዩ ነበሩ። ቤት ትምህርቲ ስነ ጥበብ ሳትረብ ነዚጋ ግዜ ንምምላእ ነቲ ካብ ጥንቲ ዝነበረ ሃብታም ናይ ኤርትራ ስነ ጥበባዊ ውርሻ ምስ ዘመናዊ ኣገባብ ብምውህሃድ ንናይ መባእታ ፈጠራ ክእለታት ንምስልጣን ዝተመስረተ ትካልን እዩ። ሳትረብ ንመንእስያ ስነ ጥበበኛታት ኣብ ሃገራውን ኣህጉራውን ደረጃታት ስራሕቶም ንኸርእዩ ዝኽእልሉ ድልዱል መሰረት ኮይንዎም እዩ። ዝተፈላለየ ቅድታት ዘለዎም ስራሓት ቀብኣ፣ ቅርፃ፣ ድራማ፣ ክውንነታዊ ንድፊ ወይ ስኬችንግ፣ ዝተፈላለየ መሳርሒታት ሙዚቃን ካልእን ጥበብ ተኮር ዝኾኑ ሞያታት ገለ ካብቶም ሰብተውህቦ ካብ ሳትረብ ትካል ስነ ጥበብ ክቐስሞ ዝኽእሉ ሞያታት እዮም። ኣብ ሳትረብ ዝፅንበሩ ተምሃሮ ካብ ኩሉ ክሊ ዕድመ ዝርከቡ መንእሰያት እዮም። ገለ ናይ ጥበብ ዝምባለ ዘለዎም ጎኒ ጎኒ ኣካዳሚያዊ ትምህርቶም ዘሳንዩ ክኾኑ ከለዉ፣ ገለ ኣብ ሞያ ጥበብ ተመክሮ ዝጸንሖም እሞ ብትምህርቲ ንምድራዕ ዝጽንበሩ እዮም። ገለ ድማ ድሌትን ተቀዳስነትን ኣብ ጥበብ ዘንቀሎ ሓፈሻዊ ፍልጠት ዝቐስሙ። ሳትረብ ነዞም ኩሎም ኣብ ሓደ መኣዲ ጠሚራ ከከም ደረጃኦም ተቐቢላ ክሳብ 4 ዓመት ዝርጋሕ ጥበባዊ ፍልጠት ኣዕጢቓ ተፋኑ።
1: ማራ ፍልል ያለዎት መጀመርታ ወላ ኮ ተውህቦታ ኣለዎ። ግን ትምህርቲ እንታይ ዓይነት ኣብኡ ክንደይ ዓይነት ኣርቲ ከም ዘለዎ ትፈልጦ? ብዙሕ ኣለዉ። ብዙሕ ኢኻ ትምሃር፣ ብዙሕ ኢኻ ከዓ ትልወጥ። እንተ ደኣ ተበጊስካ ነስ ደልዮ የልካስ ኩሉ ነገር ኣይፅግመካን እዩ። ንስኻ ተበገስ ጥራይ ንክልቲ ወላ ሓንቲ ይከወኒ ክንደይ ኣለዉ ንኣሽ ተምሃሮ? ወላ ንሕና ከማ ኣብ ጎንጎኒ ትምህርትና ኢና እዚ ኣርቲ ተማሂርናዮ። እዚኣ ብመልጎም ኮይና ካቴድራል እያ ከዓ እታ ስራሕ። ጥበብ ማለት ሲ እቲ ዝረእኻዮ ነገር ብዝኾነ ነገር ምቕራብ እዩ እጂ ካብ ብብራሽ ጌርካ ካልእ ፍልይ ዝበለ ከዓነ ብመልጎም ገይረ ፈቲነ በቃ ካብ ሓሳብ ዳ 6 ወርሒ ንክስርሓ ግን 2 ወርሒ ተሪፋ 2 ሰሙን ወሲድሃለይ።
2: ክንጅምር ከለና ብርሳስ ነ ጀሚርና። ርሳስ ክንደይ ዓይነት ርሳስ? ፔንስል ከለር፣ ኣክለሪክ፣ ዋተር ዳዕርያ ሽዑ ነናትካ ሞዳ ትሒዝ ማለት እዩ። ነናትካ ቅዲ ኣሰቃላ ትሒዝ ማለት እዩ። እዛ ሰርሐያ ዘለኹ ፖርትሬት እያ። እቲ ኣሰራርሓ ከዓ ብፈትሊ እዩ። እዚ ብፈትሊ ክሰርሕ ዝገደደኒካ ማለት ቅድሚ እዚኣ ነበረት ኤግዚቢሽነይ ፈትሊ ሰርሐ ነይረ። ኣብኣም ሰራሕ እኳ ብዙሕ ተቐባልነት ረኺባ ኣ ካልእ ፔንቲንግ ገለ መለ ካልእ ሕብርታት ገለ ብዙሓት ሰባት ክሰርሕዎ ክእል እዮም ወይ እውን ፍልይ ድበለ ክኾነለ ፍልይ ዝበለ ሓሳብ ኢለ ነዚኣ ስእሊ ሓሲብያ። እቲ ኮምፕሌሽን ናይቲ ከለር ኣብቲ ውሽጢ ዘሎ ከዓኒ ዳርክ ብምላእተ ጌርካያ ብዙሕ ክስተይ የብላን ሰሓብነት የብላን። ሕጂ ሰሓብነት ክህልዎ ዝኽእል ከዓ ንዓይንኻ ንድሕር ብዙሕ ሕብርታት ህልይዎ እዩ። ስለዚ ብዙሕ ሕብርታት ተገይርላስ ክትፅብቐለይ ትኽእል እያ ብዝብል ሕብርታት ገይረ ገፅ ሰሪሐ እያ ማለት እዩ። ወ ማዘረይ ትሰፊ እያ ከምዚ ጎልፎ ገለ ማለማ ገደስ ትሰፊ እያ። ሕጂ ቁራፅ ገለ ምስራ እስከ ክፍትን ገሌለ እታ ቅድሚ ሕጂ ዝነበረት ናይ ኤግዚቢሽን ናይ ፅራብ ርሳስ ዝነበረት ከማ ብዙሕ ፔንስል ከለር ይሰርሕ ይፀርብ ይፀርብ ጎሓፍ በዚሐ ገለ ነገር ክሓስበላ ኣለኒ ኢለ ሓስበላ ማለት ምሳ
3: ሕጂ ነቲ ተብኩካ ትምህርቲ ወሲኽካሉ ሕጂ ናብ ቪዥዋል ኣርት ገለ ምሽ ተማሪና ኣለና። ሕጂ ካብ ካልእ ዝኾነ ኣጋጣሚታት ገለ ከምዝታት ክብህል ከሎ ብዛዕባ ኣርት ናይ ኣፍልጦ ኣለካ ገለ ክትበሃል ከሎ ሕጂ ካብቲ ትምህርቲ ዘበካ እዩ። ሕጂ ድሕር ተውህቦ ጣይ ትስእልኒካ ግና ካብቲ ሕጂ መፅሓፍ ኣቢብካ ገለ መለ ብዙሕ ናይ መፅሓፍ ናይ ኣርት መፅሓፍቲ ኒደሎ ሕጂ ካብ ብዙሕ ነገር ክምረካ ሕጂ ቴክስቸር ከመይካ ተብሎ ሕብርታት ከመይካ ተቃሞዎ ገለ ሕጂ ሱ ብተመክሮ እዩ። ኣብ ከሉካ ብተውህቦ ግና ከምዚ ሕብሪ እንታይ ኣቃሚምካ እንታይ ተምፅእ ገለ ትፈጥኒያ ሕጂ ሱ ብተመክሮ ተቐስሞ እዚኣ ስእለ ኮ እዚ ቅድሚ ሕጂ ወ ኣዳልናና ና እዚ ታይ ድባሃላ ትበሃል ትራንስፎርም ኣርት ትበሃል ምስ ኣብስትራክት ይዳርጋ ሕጂ ኣብዚ እዚ ሰብኣይ ማርቴሎ ሒዙ ሎ ምሻ ኣብዚ ከዓ ክሳ ሒዙ ሎ እዚ ኣትክልቲ ገለ ሒዙ ሎ ሕጂ ብፃዕሪ ስረኸዋ ከብ ሕጂ እዚ ብፃዕሪ እዩ ክሳ ገበሎ ብኩዒቱ ወይ ብፃዕሪ እዩ እታይ ትበሃል ኣምፅ ኢደሎ እዚ እዎ ኣልሚያ ኢደሎ ሕጂ ብፃዕሪ እዩ ረኸባ ዝርከብ ከይፃዕርካስ ናብ ዝዕሪ ደረጃ ትበፅሐ ይትኽና ማለት ኖፔን ነጊ ንሻላ ከማማል
4: ሓጋዚ እዩ እምበር ምክንያቱስ መደብ ንኸተውፅእ ሕግዘካ መደብ ኣውፂኻስ ንክልቲኡ ንኩሉ እንድሕር መደብ ጌይርካሉስ መጠን ግዜስ ኣይጠፋእካን ኩለስ ሕደ ይንዓ
5: ዝሓስካ መፅኻ ዘለካ ስእሊ ዓይነት ቅብኣያ እንታይ መደብ እንታይ ሓሳብካ?
4: እዚኣ ሕጂ ናይ ዕንቆት ባሕሪ ነ ሓደ ሕጂ ንስምዒት ባሕሪ ዘሎ ስምዒታት ሕጂ ፊዮርታት እቲ ፊዮሪ ፅባቐ ናይ ዓሳታት ሲ ኣብ ውሽጢ ዕንቆት ባሕሪ ኣቲኻስ ዝረአ ነገር ትብ ፅባቐ ናቱ ናይ ዓሳታትን ናይ ፊዮሪ ባሕሪ ናታ ባሕሪ ይነግረካ።
6: እዎ በቲ ዝወሰድኮ ኮርስ ብጣዕሚ እንደተቐይረ ሓቂ ዘረባ ክጅምር ከለኹ ከምዚ ድሌት ነይርኒ እዩ ክስእል ደሊ ነይረ እቲ ሕግታት ሜትር ስቴፕስ ገለግና ይፈልጦን እዩ ነይረ ሽዑ ምስ ኣተኹ ግን ኮርስ ምሂሮምና ቴዎሪ ወስዱልና ነይሮም ፕራክቲካል ኩሉ የርኢና ነይሮም ኣላልዮምና ምስ ኩሉ ደንፈልጦ ነገራት ኣክለሪክ ሲልክ ፊኒሽ ዚ ኦይል ዝበሃል ብዓብዪ ዚ ካንቫስ ከማ ይፈልጦ ኢና ነርና ወረቐት ኢና ንስእል ነርና ሕጂ ሞር ኮርስ ብምውሳደሲ እቲ ናተይ ኣረኣያ ዝነበርና ኣብስሊ ልክዕ ከምኡውን ዕምቀት ወሲሆት ኣፍልጦ ማለት እዩ ናይ ሎም ዓንቲ እዚኣ ጎልድፊሽ እንድያ ማለት ወርቃዊ ዓሳ እዚኣ ሓደ ካብዚ ኩሉ ስእሊ ዓሳ መምረፂ የ ምክንያት ኣብ ኤርትራ ኣብዚ ሃገርናስ ንኮር ኣሉ ሃብትናስ ዓሳ ርአየ ምሽ ዓሳ ብኦም መሪፅ እያ ማለት ገለ ካብቶም እንስሳታት ዓሳ መሪፅ እዮም እቲ ጎልድ መግበሪኦ ምክንያት ካ ኤርትራውያን ማዕረክ ንደይ ኩርዓት ሕቡናት ሕጉሳት ኤገይን ወርቂ ማለት ኩቡራት ምዃንና ክገልፅ ኢ ጎልደን ኬርያታ ከለር
7: ዓብ ለውፂ እምበር ዓብ ለውፂ ወላሳ ኣቐዲምካ ድሰኣልካ ስእሊ ሕጂ ክትሪኦ ከለኻስ ንባዕልኻስ ጎድለካ ትብቃዕቱ ሕጂ ኣለዉ ማለት እቲ ለውጢ ሲ ኣሎ ስእሊኻ ቀይሕ ባሕር እንድያ ርእስታ ምስ ዘሎ ናይ ኩነታት ትገልፅ ኢለ ሓሲብያ ምስ ዘለዎ እዋናዊ ኩነታት ኣብዚ ከምንሪኦ ዘለና ሕጂ ኣብ ሰለስተ ኣብ ኣርባዕ ትክፋል እኒ ከፊል እያ እዚ እቲ ፀጋታት ናይ ተሃገር ክኾን ከሎ እዚኦም ክልተ ብየማን ፀጋም ዘሎ ከዓ ሰማእታትና ንምግላፂ ሓሲብ እያ እዚ ከዓ ብሓፈሻታ ናይ ሃገር ጉዕዞ ወይ ጆርኒ ናይ ሓንቲ ሃገር እዩ እዚ ከዓ መኸተ ከም ዘለና ንምግላፂ ሓሲብ እያ ማለት ዝመፀ ተፃብኦስ ኣብ ምግካት ከም ዘለና ንምግላፂ ሓሲብ እያ
8: ንበዓልና ናይዚኣ ቤት ትምህርቲ እዚኣ ተማሃራይ ነረ ንበዕለ ኣብዚኣ ተማሃ ሰለስተ ዓመት ተማሂረ ዚ ብቅርፃን ብቐብኣን ከዓ ተማሂረ ኣብዚኣ ቤት ትምህርቲ እዚኣ ማለት እዩ ብጣዕሚ ፅቡቅ እዩ ዝስምዓኒ ንበዓለ ተማሃራይ ነርካስ መምህር ክትከውን ከላ ካብኡ ዝዓቢ ሓበን የለን ማለት እዩ ንበዓልና ንሓና ዕድለኛታት ኢና ብዙሓት ከዓ ምሂሮምና ኣብ ሃገርና ዘሎ መምሃራን ቀለልቲ ይኮኑን ማለት እዩ ብተመክሮ ኹን ብትምህርቲ ኹን ብዝተፈላለየ ብቐፃሊ ንባዕልና ዝተማሃሮ ዝተማሃሮ ኢና ክሳብ ሕጂ እውን ተማሃሮ ኢና ዘለና ቅሚና ዘለዉ ንዓና ደጋጊመዮም ድምህሩና ንሕና ካታ ዘላና ፍልጠት ከዓኒ ነዞም ንኣሽቱ ከዓኒ ነመሓላልፈሎም ቲዝግብኦም ከዓ ንህቦም ማለት
5: እዩ
8: ሕጂ በቢ ደረጃኦም ኢና ንህቦም እቲ ትምህርቲ ከዝኮሎ ትምህርቲ በቢ ደረጃኦም እዮም ካብ ለበል ዋን እዩ ዝጅምር ለበል ሓደ

0: ጀሚሩ ካብ ቀዳማይ ደረጃ ካብ ታሕቲ ጀሚሩ ክሳብ 15 ለበል ኸይ እዚ ለበል እዚ 15 ለበል ክንብል ከለና 3 ዓመት ይኸዱ ኣለዎ ማለት እዩ እቲ ትምህርቲ ማለት እዩ ሕጂ ኣብዚ እንታይ ኣሎ ኣናቶሚ ዝበሃል ኣሎ ስቲል ላይፍ ዝበሃል ኣሎ ላንድስኬፕ ከዓ ዝበሃል ኣሎ ማለት እዩ ኣብዚ ኣብ መንጎ መንጎ መንጎ ከዓኒ ናይ ቅርፃዊ ሕፅር ሕፅር ዝበለ ኮርስ ከዓ ንህቦም ኢና ኣብ መንጎ መንጎ መባያታዊ ምሳሎ ክፈልጥዎ ኣለዎ ሰብ ተሓቲቱ ክምልስ ከም ዘለዎ ንእሽተይ ንእሽተይ ከም ከምኡ ሓበሬታዊ ንህቦም ኢና ማለት እዩ
1: ካብ ተመክሮኹም ንስኹም እንታይ ዓይነት ተመክሮ ትሕልፍሎም ኣብ ከባቢኦም ዘሎ ክዕዘቡ ኣብ ካልእ ዓለም ዝረ

0: ብሄራት ኣለና ትሽዓተ ብሄራት ኣለና ናይ ትሽዓተ ብሄራት ደሎ ኣብ ፀጋታት ኣይውዳእን እዩ። ነዚ ባህልኻ እዚ ግን ከመይ ጌርካ ምስ ዓለም ተላልዮ ኣብ ዓለም ተንፀባርቆ ከዓ ኩሉ ሰዓይና ንጉስጉስ ማለት እዩ። እዚኣ ተተሓየለትና ቀንዲ ነጥብናና ከመይ ጌርካ ባህልኻ ምንነትካ ንሲ ኣብ ዓለም ኣብታ መገዲ ባቡር ናይ ዓለም ሓዲት ትሕውሶ ጥራይና ንዛረቦ ማለት እዩ። ናይ ካልእ ባህሊ ብዝምፅኢኻ ምምፃእ ትርጉሞ ብሉ ንና ንዓና ክገልፀና ኣይክእልን እዩ። ህዝቢ ኤርትራ ዝውክል ባህሊ ኣይኮነን ንና ንብል ንና ኩሉ ኣለና ማለት እዩ። ሃገራዊ ኣለና ባህላዊ ኣለና ናይዚ ኩሉ ባህልና ከመይ ጌርና ነንፀባብርቆ ከመይ ጌርና ንዕብዮ ሕጂ ኣብ ተፈላለየ በዓላት ከ ኣለና። ኣብዚ በዓላት እዚ ከ ከመይ ጌርና ነንዛኣርቲ እዚ ኣብኡ ከዓ ከም ዝሕወስ መዓልቱ ኣለዎ ከ ንሓደ ዓብ ስራሕ ክመፅ ምዃኑ ከ መዓልቱ ኣለዎ ደይብልዩ ከዓ ኣይኮነን። እዚኦም ቆልዑ እዚኦም ከዓኒ ተስፋ ዘለዎም ራእይ ዘለዎም ፅባሕ ንጎዛ ሃገር እዚኣ ሲ ካብ ፀውዕዋ ዝኽእሉ ከም ምዃኖም ከዓ ንሕና ይንጠራጠር እዩ።
1: ቀዳማይ ድሌት ድሌት ሃልይዎ ክመፅእ ኣለዎ ስለ ምርኣይ ገለ ዘይኮነ ወይ እቲ መባእታ ነገር ክስታይ ጌርካ ዘይኮንካ ሲ ሕዚ ኣቢልካ ትገድፎ ዘይኮነ ሲ ድሌት ኣብ ውሽጢ ካ ክኣቱ ኣለዎ። ኣብ ውሽጢ ድሌት ሃልይካ ኢኻ ነቲ ሙዚቃ ሽዑ ክትፃወቶ ትኽእል ማለት
2: እዩ።
1: ካብ ትሽዓተ ወርሒ ክሳብ ዓመት ክልተ ዓመት ኮነ እዮም
2: ተምሃሮኹም መጀመርያ ክመፁ ከለዉ ዝነበሮም ብቕዓት ዝነበሮም ኣፍልጦ ሕጂ ትግምግሞም ከለካ እንታይ ገምጋም ትወስድ?
1: መጀመርያ ክመፁ ከለውን ሕጂን ኣፍኮርስ ቀያየር እዩ ምክንያቱ ትምህርቲ እውን ተማሂሮሞ ስለ ዘለዉ ማለት እዩ። ግን ዋላ ኣተሓስቦም እዮም ዝቕየሩ ኣተሓስቦ ነቲ ሙዚቃ ምስ ተማሃርዎ ኣተሓሳስቦም ውን ይቕየር እዩ ማለት ይምዕብሉ እዮም ብጣዕሚ እዮም ዝምዕብሉ። ድሓር ናይ ስራሕ መንፈስ ይህልዎም ሰብ ናይ ምኽባር ተኽእሎ ብመጠን ማለት እዩ ይህልዎም ብዙሕ ነገር እዮም ሓንጎሎም ብጣዕሚ ይሰፍሕ። መጀመርያ ናይ መጀመርያ ድመሃርዎ ሚዚክ ልክዕ ከምቲ ካልእ ኣካዳሚ ንመሃሮ ናይ ኣልፋቤት ሚዚክ ኣልፋቤት ዝበሃል ኣሎ ንዑ ይመሃሩ። ድሕሪኡ ስኬልስ ኮርድስ እናበሉ ኣብ ቴክኒክስ ኣለዎ እዚኦም ኩሎም ነገራት እናመልኦ በቢደረጅኡ ይኸዱ ማለት እዩ። ሙዚቃ ኩሉ ግዜ ዓለም ለኻዊ ቋንቋ እዩ። ኣብ ኩሉ ዓለም ንድሕር ኣብ ሙዚቃ እቲ ከም ክሳይ ተማሂርካዮ ኣብ ኩሉ ናይ ዝኾነ ዓይነት ስታይል ናይ ሙዚቃ ንክትፃወት ፀገም የብልካን ማለት እዩ። ስለዚ ናትና ከዓ ል ከም ኩለን ዓለማት ከዓ ከም ኩለን ሃገራት ከዓ ናትና ናይ ገዛ ርስና ባህሊ ናይ ሙዚቃ ኣለና ምስቲ ናይ ካልእ ሓዊስና ንፃወቶ ሰሙ ከምኡ ማለት እዩ። ልካ ኣብነት ብሉዝ ዝበሃል ስኬል ኣሎ ኣብ ብሉዝ ስኬል ሕጂ ኩሉ ከዓ ከምቲ ፔንታቶኒክ ኮይኑ ግን ሓንቲ ስሚቶን ጥራሕ ብምውሳኺ ጥራሕ እቲ ዜማ ካልእ መቐረት ይህብ ካልእ ቃና ይህብ ኣብ ሙሉእ ዓለም ከዓ ዝውቱር እዩ ማለት እዩ። ብሉዝ ዝበሃል ሕጂ ዝውቱር እዩ ብዓለም እዩ። ስለዚ ዋይኖት ባይላ ሕጂ ዝውቱር ዘይኮነሉ ምክንያት የለን ምክንያቱ ኣብ ሓደ እታ ናይ ንእሽተይ ፍልል እያ። ስለዚ ብከምዚ እናዘመናየ ኢና ንኸይድ ማለት እዩ።
3: ኣነ ቤዝ ጊታር እየ ተማሂረ ዘሎ እዋይ ተውህቦኩ ኣይነበረንን እንድዩ በዚ ጋጣሚ ከማ ከመዝግኖ ደሊ ማትሮፕ ኣዛዝ ክፍለ ሰራዊት ሱሳን ሰስተር ንሱ እዩ ኣብዚ ክንመሃር ሂብና ማለት እዩ ዕድል ፈጢርልና ማለት እዩ። ተማሂርና ኣብ ላዕሊ ደረጃ ክንበፅሕ ከዓ ተስፋ ገብር ኖታ እንዲና ንምሃር ናይ ኣነ ቤዝ ጊታር ተማሂረ ኣሎ ቦክስ ጊታር ትምህርቲ ኣሎ ናይ ኦርጋን ከዓ ትምህርቲ ኣሎ ናይ ሙዚቃ ማለት እዩ ሳክስፎን ከዓ ኣሎ። መጀመርታ ወል ሓንቲ ኣይነበረና ንንዲሃ ወል ሓንቲ ኣንፈት ገለ ሕጂ ግን ኣብ ፅቡቅ ደረጃ ኣለና።
4: ኣብ ፀናሕኸቦ ሕጂ ኖታ ተማሂርና ደርፍታት ተማሂርና በብመዓልቲ እዩ። ኣብ ሰሙን ሰለስተ ግዜ ናይ ቴዎሪ ክላስ ኣለዎ ናይ ደርፍታት ንመሃረሉ መዓልቲ ኣሎ ኣብ ኖታ ንመሃረሉ ከኣሎ ተን ሰለስተ መዓልቲ ብሰሙን ሲ ብግቡእ ንጥቀመለን ማለት እዩ። ተውህቦ ክህልዎካ ፅቡቕ እንዲ ኣብ ክሳይ ከዓ ወላ ኣብ ርእሲ ተውህቦካ ትምህርቲ ክትውስ ክእሉ ብጣዕሚ እዩ ፅቡቕ ምክንያቱ ነቲ ድፀናሓካ ኢኻ ተማዕብሎ ዘለካ ሕጂ ብትምህርቲ ድመፀ ሰብን ሓደ ናይ ልምዲ ሰብን ከማን ብጣዕሚ ይድፋላለ ናይ ልምዲ ሰብ ንኣብነት ኖታ ዘይፈልጥ ኸውን ኣብ ኖታ ይፅገም እቲ ኖታ ዝፈልጥ ግን ብዝኾነ በቃ ወላሱ ዘይፈልጦስ ኖታ ሂቦሞ ካሃርሞ ክእል ሕጂ ኣብዚ ፍልል ያለዎ ናይ ትምህርትን ናይ ሓደ ብልምዲ ድመፀ ሰብ እዎ ከተፋልጦ ብጣዕሚ ይሕግዘካይ ኖታ እንዳሕር ትፈልጥ ኾንካስ ዝኾነ ሙዚቃ ይሽገርኒ ኢኻ ማለት እዩ። ኩሉ ትስኬል ኣብኡ ኣሎ ቲዲያቶኒክ ሜጀር ዝበሃል ኣሎ ናቶም ናይ ዞም ዌስተርን ካንትርስ ዝበሃሉ ናህና ፔንታቶኒክ ሜጀር ኣሎ ኩሉ ኣሎ ኖታ ትፈልጥ ኾንካ ኩሉ ተማልኦ ማለት እዩ።

0: ተሰማርኩ ኮ ሳክስፎን እንዲያ ኣዝዩ ፅቡቅ ነይሩ ትምህርቲ ምክንያቱ ወላቲ ትምሃሮ ካብ ብልምዲ ክክሎስ ተማሂርካ ትፈልጦካ ዝበለፀ ወላቶም ኣምሃራን ከዓ ኣዝዩ ቴዎሪን ፕራክቲካልን ገይሮም እዮም ፅቡቅ ትምህሩና ኣዝዩ ፅቡቅ ግዜ የሕልፈ ማለት እዩ።
1: ካብቲ ብልምዲ ዝፃወት መሳርሒ ሙዚቃ ተማሂርካ ክትፃወቶ ከመጣን ዘሎ ፍልሊ
0: ኣለዎ። ምክንያቱ ካብ ምሽናት ከም መንገዲ ክትምሃር ትሕዞ ትኽእል ኢኻ፣ ዝበለፀ ግን ተማሂርካ ትፈልጦ እዩ ዝሓሸ ማለት እዩ። ምክንያቱ ኣብ ብዙሕ ኢካ ትፈልጥ ኣብቲ ውሽጡ ምስኣትኻ ስኻደ ትፈልጦ ካብቶም ተምሃሮ ካብቶም መምሃራን ኣዝዩ ዕሙቕ ድበለ ትምህርቲ ኢኻ ትምሃር ንሱ ድበለፀ ብል ኣነ ተማሂርካ ክትላመዶት ሙዚቃ ዝበለፀ ብል ኣዝዩ ሓያል ፃዕሪ እዩ ነይሩ። ምክንያቱ ሓደ ኣፍልጦ ይብልካ ክትመፅእ ከለኻን ምስትማዕር እዩ ናብኡ ክትመፅእ ከለኻን በበይኑ እዩ። ምክንያቱ ሓቂ ዘረባ እቶም ተምሃሮ ኣብ ድፀንሑኻ ቅድሚኻ ድፀንሑ ይሕግዙካ እዮም እዚኣ ከምዚኣ ግበር እያ እዚኣ ከምዚ ግበር መምሃራን ከዓ ማርያም ፃዕርፍስሱልካ ኣዝዩ በቃ ምክንያቱ እንዲዕ ከምዚ ከይተምሃርካ ትወፅእ ኣይደልዩኻን እዮም ፈሊጥካ እታ ዝመፅኻያስ ፈሊጥካ ክትወፅእ እዮም ዝደልዩ ትቡቅ ግዜ ሓሊፉ ብውልቅኻ እቲ ዝበለፀ ኣብ ሙዚቃ ዓለም ኣዝኻ ምፍላጥ ውሽጢ ኣትኻ ትፈልጥ ባዕልኻ እትናትካ ኢንተርነት ኣትኻ ወላ ሰባት ዓበይቲ መምሃራን ከድካ ክትረክብ ከለኻ ንዕኻ ንበይንኻ ኣዝዩ ጥቡቕ እዩ።

ፋን ክሊፕ ገለ ካብቶም ኣብ ናትራን ዝቐርቡ ትሕዝቶና ንዓኹም ተዓዘብትና ድማ ገለ ክትዛኒሎም ገለ ድማ ክስሕቆም መባይልና ናብኹም ነብሎም ንሕጂ ድማ ሄኖክ ፀሓየ ካብትን ካብ ማሕበራዊ ሚድያ ተወኪሱ ካብ ዝሕቁ እዮም ዝበሎም ቪድዮታት ቀሪቡልና ኣሎ ሞ ንከታተሎም።

ንኡስ መደብና ዘዋርድ ካሜራ ቀፂላ ተቐሪባ ኣላ። ንኡስ መደብና ያ ክቡራትን ክቡራን ተኸታተልትና፣ ሎሚ ዘዋርድ ካሜራና ናብ ግብፂ ገፅና ኢና ክንወስደኩም። ናይ ግብፂ ርእሰ ከተማ መቸም ካይሮ ምዃና ንፈልጦ ኢና። ኣብ ካይሮ ግን ልዕሊ ዓቐን ብዙሕ ህዝቢ ዘስዓቦ ብክል ኣየር ከምኡውን ብዙሕ ተሽከርከርቲ ብዓብኡ ድማ ብዙሕ ህዝቢ ዘስዓቦ ሓዳስ ርእሰ ከተማ ክሃንፁ ወሲኖም ኣለዉ። እዚ ሓዳስ ርእሰ ከተማ እዚኣ ስፍሓታ ክንዲ ሃገረ ሲንጋፖር ከም ዝኸውን ተፈሊጡሎ፣ ብዓብኡ ድማ ኣብኡ ዝግበር ትሕተ ቅርፂ ድማ ፍልይ ዝበለ ትሕተ ቅርፂ ክሃንፁ ላ ከም ዝኾነ ውን ዝተረኽበ ሓበሬታ ይነፅር። ብዓብኡ እዛ ርእሰ ከተማ እዚኣ እንታይ ዓይነት ተቕርፂ ሒዛያ ትነት ዘላ ፍሉይነታ እንታይ እዩ? ክንደይ ዝኣክል ብዙሕ ህዝቢ ኸ ክትሕዝ ትኽእል ትኸውን? ብሓባር ንከታተል። ናብ ኣደላዊት ዘመደብ ኣርያም የማነ ከምኡን ጳውሎስ ነታባይ ከስክረኩም። ስለቲ ኣብርክቶኻ ነመስግነካ ጳውሎስ ነታባይ ናብ ኣርያም የማነ ከስክረኩም። ሰነ ንክትታል

ግብፂ ከም ኩለን ሃገራት ዓለም ዝተፈላለየ መድረኽ ምዕባለታት ክትሓልፍ ጸኒሓ እያ። ከም ኣካልናቱ ድማ ዝተፈላለየ ምኽንያታት ምርኩስ ብምግባር መምሳብ ስልጣን ዝመፁ ነገሳትን ኣመሓደርትን ብርክት ዝበላ ርእሰ ከተማታት ዝነበረኣ ሃገር ምዃና መዛግብቲ ታሪክ ይገልጽ። ቴንስ፣ መንፊስ፣ ቴበስ፣ ኣማርና፣ ፒራምስስ፣ ኣሌክሳንድራ፣ እዛ ናይ ሎሚ ርእሰ ከተማ ዘላ ካይሮን ብቐደም ተኸተል ተሰሪዐን ክሳብ ሕጂ ርእሰ ከተማ ግብፂ ዝኾና ከተማታት እየን።

ንልዕሊ 1000 ዓመታት ካይሮ ማእከል ግብፂ ማለት ርእሰ ከተማ እቲ ሃገር ኮይና ዝተፈላለየ መድረኽ ብምሕላፍ ክሳብ ሕጂ ዝና ዓቂባ ካብተን ኣብ ዓለም ካብ ዘለዋ ባህላዊ ውርሻ ዘለወን ከተማታት ኮይና ደው ክትብል ክኢላ እያ። ኣብ 10ይ ክፍለ ዘመን ቤተ ሽዑ ዝነበረ ንግስነት ዝተመስረተት እዛ ታሪካዊት ከተማ ኣብ ዙርያ ገምገም ፈለግ ኒል ተደኩና እናዓ

ቤት ቀደት እታ ከተማ ናይ ጥንታውያን ፈርዖናት ኣሰር ከምኡውን እስላማዊ ቅብጣውን ሮማውን ስነ ህንፃታት ዝሓቆፈት ኮይና ብስፍሓታን ትሕተ ቅርፃን እዛ ኣብዚ ሕጂ እዋን ናይ 7 ኪሎ ሜትር ዘለዋ ካይሮ ቆመት

ይኹን እምበር ኣብ መጀመርታ መበል 21 ክፍለ ዘመን ምስ ዕቤት ቁፅሪ ህዝብን ንሱ ዝጠልቦ ናይ ኣገልግሎት ንጥፈታትን ከተማ ካይሮ ልዕሊ 22 ሚልዮን ሰባት ኣብ ውሽጢ ዝዓበየ ደረት ከተማ ኣሒዛ ግዳይ ናይ ብዝሒ ህዝቢ ፅቕጥቅጥ ምስኡ ዝኸይድ ናይ ብዝሒ ተሽከርከርትን ንሱ ዘስዕቦ ናይ ትራፊክ ሽግር ብከላ ኣየር ኣዝዩ ዘሸጋግር ህዝባዊ ኣገልግሎትን ካልእን ካብቲ ቀንዲ ፀገም ናይታ ከተማ ክጥቀስ ዝከኣል እዩ። መንግስቲ ግብፂ ድማ ነዚ ሽግር ዝንምዕጋትን ፍታሕ ንምምፃእን ሓድሽ መደብ ሓንፀፀ። ንሱ ከዓ ሓዳስ ርእሰ ከተማ ንምህናፅ መደብ ሓንፂፁስ ድሮ ብተግባር እውን ተበገሰ። እዚ ሓዳስ ርእሰ ከተማ ካብ ካይሮ ንምብራቕ 45 ኪሎ ሜትር ርሒቓ ኣብ ምብራቃዊ በረኻ ኣብ ዝርከብ ምድረ በዳ እትርከብ ኮይና ኣብ ታሪክ ወዲ ሰብ ካብ ዘለዋ ዝዓበያ ማስተር ፕላን ዝተገብረለን ከተማታት ሓንቲ እያ።

እዚ ብግምት 740 ኪሎ ሜትር ክሳብ 950 ኪሎ ሜትር ዝሽፍን ፕሮጀክት ንፖለቲካዊ ፋይናንሳውን ምሕደራውን ስሕበት እቲ ሃገር ኣብ ግምት ብምእታው ዝስራሕ ዘሎን ድሮ ድማ 80 ሚእታዊ ካብ ቀዳማይ ገጽ ምስራሕ ህንፀታት ተዛዚሙ ይርከብ።

ኣብ ታሪክ ዝተፈላለየ ሃገራት ምስ እንምልከት ቁጠባዊ ኩነታት ሃገር ንምሕዳስን ንምልዕዓልን ወይ ካብ ብዝሒ ህዝቢ ዘስዕቦ ሽግር ንምፍታሕ ርእሲ ከተማታት ምግዓዝ ዝብል ኣምር ፅቡቅ ገይሩ ዝተጓዕዘ መንገዲ እዩ ወይ እውን ክትግበር ዝፀንሐ እዩ። ኣብ ዓለም ዝርከባ ሃገራት ተመሳሳሊ ህላውኣዊ ፀቕጢ ኣብ ዘጋጥመን እዋን ነዚ ውሳነ እዚ ወሲደን እየን። ንኣብነት ብራዚል፣ ናይጀርያ፣ ኣብዚ ቀረባ እዋን ድማ ኢንዶኔዥያ ካብተን ብቐረባ ዝጥቀሳ ሃገራት እየን። ብተመሳሳሊ ድማ ግብፂ እዛ ሓዳስ ከተማ ከም ዘመናዊ መቐፀልታ ናይቲ ፈርዖናዊ ውርሻ ተቐሪፃ ትህነፅ ኣላ።

እዛ ሓዳስ ርእሲ ከተማ ግብፂ መንግስቲ 58 ቢልዮን ዶላር ባጀት ብምስላዕ እዩ ብወግዕ ፈሊሙ። እዛ ዘመናዊት ከተማ ድሮ ንመንበሪ ሆቴላትን ዘገልግል 394 ህንፃታት፣ ንትካላት መንግስቲ፣ ህዝባዊ ኣገልግሎት፣ ባህላውን ሃይማኖታውን ማእከላት ከምኡ ውን ንመንበሪ ዘገልግሉ ብርክት ዝበሉ ዘመናዊ ህንፃታት ምስ ናይ ትሕተ ቅርፁን ሓምላይ ከባቢታቱን ተዋዲዱላ ይርከብ።

እዚ ሓዳስ ርእሰ ከተማ ነቲ ኣብ ካይሮ ዘሎ ብዝሒ ህዝብን ብከል ኣየርን ንምቅላል ዓሊማ ትስራሕ ካብ ሃለወት ብገምጋም ካብ 6 ክሳብ 8 ሚልዮን ህዝቢ ክነብራዩ ተመዲቡ ዘሎ። ማስተር ፕላን ናይዚ ሓዳስ ከተማ ኣብ ፍሉያትን ብጥንቀቐ ዝተኸታተሉን ምዕራፋት ዝተኸፋፈለ ኮይኑ ነቲ ኣገደስቲ ሰራሕቲ እታ ገዝኣት ካብ ካይሮ ብዘይገለ ፀገም ንምስግጋር ዝተዳለወ እዩ። ቀዳማይ ምዕራፍ ኣስታት 138 ኪሎ ሜትር ዝሽፍን ኮይኑ ንሲቪክ

ካዊ ቁጠባዊ ምሕደራውን ስርሓት እታ ከተማ ከም ቀንዲ መሰረት ኮይኑ የገልግል። ኣብ ማእከል ናይዚ ናይ መጀመርታ ምዕራፍ መንግስታዊ ኣውራጃ ኣሎ። እዚ ድማ 34 ፍሉያት ሚኒስትረታትን መንግስቲ ባይቶ ግብፅን ስኔትን ንምዕቃብ ዝተዳለወ ዓብ ከባቢ እዩ።

ዓሰርተታት ኣሽሓት ኣገልገልቲ መንግስቲ ካብ ማእከል ከተማ ካይሮ ምግዓዝ ዓብ ሎጂስቲካዊ ብድሆ እኳ እንተነበረ እቲ ምስግጋር ግን ብቕልጡፍ ገስጊስሎ መንግስቲ ነዘን ትካላት ካብቲ ታሪካዊ ሕመረት ብምውፃእ ሚኒስትርታት ብውሑስ ውሽጣዊ መርበበት ኣቢለን ብቕፅበት ክረዳዳእሉ ዝኽእላ ሙሉእ ብምሉእ ዲጂታላዊ ምሕደራዊ ዋሕዚ ስራሕ ንምትካዕ ዕላማ ኣለዎ። ምስቲ መንግስታዊ ትሕቲ ቅርፂ ብቐጥታ ዝዳወብ ፋይናንሳዊ ዲስትሪክት ዝርከብ ኮይኑ ግብፂ ከም ቀንዲ ፋይናንሳውን ንግዳውን ኣፍ ደገ ሰሜን ኣፍሪቃን ማእከላይ ምብራቕን ንምቕማጥ ዝተዳለወ ዓውዲ እዩ። ማእከላይ መለለይ ናይ ዝዞባ ሓድሽ ዋና ቤት ፅሕፈት ማእከላይ ባንክ ግብፂ ኮይኑ ኣብ ጎኑ ንዓበይቲ መንግስታውን ኣህግራውን ትካላት ባንክ ዝተመደቡ ዕሙር ንግዳዊ ህንፃታት ኮፍ ኢሉ ይርከብ። መንግስቲ ነቶም ሓጋግን ፋይናንሳውን ማእከላት ጎኒ ጎኒ ብምቕማጥ ቁጠባዊ ፖሊሲ ምውፃእ ንምምሕያሽ ምድንጓያት ንምቁፅፃርን ንምንጋይን ብቐጥታ ወፍሪ ወፃኢ ሰሓቢ ስነ ህይወት ንምፍጣርን ዕላማ ኣለዎ።

እዚ ኣውራጃ እዚ ብእኩብ ልዕል ዝበሉ ሰማይ ጠቀስ ህንፃታት ዝተመስረተ ኮይኑ ንኣይኮኒክ ታወር ዝሓወሰ እዩ። ኣይኮኒክ ታወር 385 ሜትሮ ቁመት ዘለዎን 78 ደብሪ ብጥርሙዝን ሓፂንን ዝተሰርሐ ዓብ ህንፃ ኮይኑ ኣብ ኣህጉር ኣፍሪቃ እቲ ዝነውሐ ህንፃ እዩ። ብተወሳኺ ኣብዚ ሓዳስ ርእሰ ከተማ ግብፂ ኣብ ኣፍሪቃ ዝዓበየ መስጊድ ኣልፋታሕ ኣልዓሊም ከምኡ ውን ክሳብ 9,000 ምእመናን ክሕዝ ዝኽእል ካቴድራል ልደቶ ክርስቶስ ድሮ ተዛዚሞምስ ኣገልግሎት ምሃብ ካብ ዝጀመሩ ህንፃታት እዮም።

ኣብዛ ሓዳስ ከተማ ኣገልግሎት ኢንተርነት ሓምሻይ ወለዶ ማለት 5G ክኸውን እንከሎ ኣብ ምሕዳራን ምንቅስቓስን ህዝብን ተሽከርከርትን ዝውዕል ኪነታዊ ብልሒ ማለት AI እውን ነቲ ዝያዳ እትፍለጠሉ ብልጫታታ እዩ።

0: ተኻታይቲ ድራማ ሳውን 22 ክፋላ ዛዛሜት ትሕሶ መደብ ንኣ ክትከውን ክቡራትን ክቡራን ተኸታተልትና ዛዛሜት መደብ ንኣ ድማ ናብኣ ከበለኩም ይሰናን ምግትታል
1: ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓ

0: ምስ ተጠወኸ ኣብቲ ኣግራብ ኣብኡ ትደልዮ ኣብኡሉ እንተ ስኢንካ የ ግን ትደልዮ መሊሽካ ንኒአ ትኸይድ መሊሽካ ናብዚ ተንቆልቁል እንተ ስኢንካ የ ግን
1: ትማንዛኻ ክሕሽዎ ዶ
0: ድዓኒ
1: ተፃዊትሎም እንዲ ተካልሳው
0: ዝገርመካ እዩ
1: ፈጣሪ ዳ ይዋዕሉን እምበር ሳውን ዕፉን ነሩ እንተዝኸውን ስኒ ካልእ ሕሊፈ ይ መሃብክዎ
0: እንታይ ምገበርካ
1: ጭጭፍ ኣቢለስ ንረዳእ ኣድግና መብላዕ ክኾን እየ
2: በልድሓ ምስ መፀ ምምላስ ሕሸኒ ወይ ከዓ ተመፀ ንላእ ከወደቐሽ መፂካ ነይሩ በልለይ
3: ሓወይ ዝብል ዘሎ ዘሩ ቁረብ ኺድ
1: ዘፊ
4: ደልካ በል ወራ ካብ ከተሸጓሸጉ ሒሕ ትብል ዝፈልጦ ዘይብለይ ንዓት ወቕረኒ
5: ድሓ ምሳሪ እያ ምለ
6: ስማ እንዶ ግዳል እዚ ዳይር ንዓይኖም ንመርዓ ምርታቶ ዝፈልጦ ንኸውን
3: እዚ ውራይ ብጭሎቅ ክንገብሮ ተሰሚዕና እወይ ኣነ ከዓ ሓንቲ ላሕምላሙ ንዓሪ ደሲ ዓዲ ሙሉእ ከምስሕ ተሰሚዕና
6: ሳውን ከመይ ዝበልዎ ለዋሃድ ይመስልካ ዓዲ ናይ እንኮ ኣራዊት ዶ ገለዶ ዝብሎ
3: መልእኽ ይኮ መልእኽ
7: ሂንቱባ ሂንቱባ ንቤታይ ትንገሪዮም እምበሪ ወይ ዓይኖም ኣመናይ ኣባህ ትብለኒ
8: ኣንታ ሓንቲ ትሪኦ ጌርካኒ ኣበ ዋሕ ክንደ ዝቕሕታ ውሽጢካ ደጊልካ ፀኒሕካሲ ምስ ነገርካ ንክንደይ ቆም ፈኺስካኸ
7: ፈኺስኒ ፈኺስኒ
8: ክስታይ ዘይንገርካ
7: እንታይ
8: ንባዕለቦይ ብጎቦ ዘይተወግዑ
7: እንታይ እንዳበልኩ
8: ንዓይኖም ንቃሕ ከም ትብለካ ትነብሮ
7: ሸዋኻ
8: ተገደደሲ ኣቦይ ብዘይውዕል ሕድር ነይ ኣብርሃ ከይዱ ነግሮ
7: ዋዓርተ ሕይ ወዲ ክጠሪሽ ከዲ ክዝዘረባ
8: ወረ ጓሕ ክሓና ይልበ
7: ግርም ክስታይ ግበሪ ስራሕኩም ሞ ስርሒ ናይ ንእሽተይ ምዃን ክካ ሓሰብ እ
8: በልተ ሒሽካሲ ተረመጥ ፈለሎ ሕማም ውሽጢ ካብ ሕማም ደገ ዝጥዕነስ ኢልካ ወዘረ
7: ኣይባ ባ ንእሽቶ ባ ንእሽቶ
9: ኣተ ተኻ ተኻ

0: እንታይ ዳና ስራሕ ክስ ኢልካ ትኽዳ
1: ሰማዕኩኸ ወዳእሺ
0: ይ ሎሚ ከተዳያረክቦ ደኸው
1: ሎምስዎኣሎ
0: መልስከ ተዳሒለ
1: ተባ
0: ይ ኣይፋሉ ህወኺኢለ ክኸይድ
1: ዘይተኣቱ
0: ንሓንቲ ዳሕየዳ
1: ዳይር ዳይር ንዓኻ እንደይ ወዳእሺ ዝሃየካ ኣሎ ንዓስካ ኣልክል ኣሎ
2: እንታይ ወዳቕሺ
0: እንታይናዓስከ እንታ ናሜላ ትሸሪብካ ሃሎ ኢለ ስኢነካቐኒ
2: ውፅእ ኢለ ነይረ
0: ኣይተመላልሰኒ ርኢና ዝብል ድማ ስኢነ እንዳሓር ከዓ መልሲ እንተኻ ከይነግራ ዝተሰኪፍ
2: ሓቂኻ እንዲኻ
0: ወዮ ዝበልካ ንስ ስድራ ኸይዶ እዮ እቲ ቆብ ሓሚቕና ቆልዓ ድማ ተራትና ባሃልቲ እዮ
2: ሓለፉኡ ደኣ
0: እዋ እታ ዝበልካኒ ነጊር እዮ እታ ዝበሉ ንኻ ነግረካ ኣለኹ
2: እዚ ምኽኒት ኣይመስለኒ
0: እንታይ ዳ ውዲ ዳይር ዘየለ ይትሕሰብ
2: እሞ ሎም እንተተዋሓ ሓደሲ ተምፃሕካ ኢሎምን ዘይከሩ
3: ብኩሉ ፈቲነ
0: ቆልዓ ተሪራትና ከም ዝተርዳእ ንስድራውን ክንፀንሕ ባሃልቲ እዮ
2: ንሶም ዝሓሰብዎ ገይሮም ኣሎ ዝሓሰብክዎ ተሪፉሉ
0: ዳይር ናብ ዘይከውን ኣይትመጣጠር
2: እንተት ዝበልኩኻ ኣኽቢርካ ስለ ዝገበርካለ ይቕኒለ እንተ ጉዳይ ዓይኖምን ኣቦኣን ግን ድሓን ከመየ ናበይ ከብሎ ባዕለይ ኣለኹ
3: ዳይር ርጊ ካብ ምሕሳብ ከርድካ እዩ እዚ ቀሊል ጉዳይ ኣይኮነ መውስወ የድለካ ዘለኹ ሄለግዳ ብረኽ መዓልቲ
0: ዳኣፊቱ ተኮይነታ

0: ኣንተ ደ ትኸድለ ትኸድለ
1: ደኸይ መንገዲኻ
2: ኣርፍዶስወይንስንከይድና
1: ዋይ ንሱ ንጨፈቁን ደኺምና ቡንግ ተበልናኩም ከዓ ደቃስ ክኸልኣና የበልኩምና
2: ህኮትብሳነብሲ ክዳ ኣብ ዝኸትክዮ ዕዝር ትብል ኾንኩ እምበሪ
1: ንስኹም ስገዲፍኩም ዶ ፍግም ዶ ክትብሉ ይፀናሕኩምን ግን ምባነናትካ ሓቢእካ
2: ሽማይ ወደይ ንዕድርማን ዛኻ ንገሮ ሞ ሓያስከ ክልተ ኣድጊ ጌርኩም ዕንጨይቲ
0: ናይ
2: ዚ ክትፈልጦ ርጋ ትብል ዝወደይ
0: ኣቦይ ናይ ድሓን ድዩ
2: ድሓን እዩ እቲ ሓሳብ ድሓን መዓልቱ ምስኣኸለ ትፈልጦ
0: ካብ በልካ ስሕራይ
2: ኣራይ ትበልካ ታማርያ ኣይፍለጥን እዩ ዕሚም ክብል ዝኽእል ኣይሰኣን እዩ ንገረኒ ሞ በዕለይ ክነግሮም እየ
0: ካን ከምዛ ዝበልካ ብጠቕሊ እንታይ እየ ክብሎ
2: ኣኺሉ ኣንሳ
0: ንማዓሲኻ
2: እንተገለት እብዚ ሳልስቲ ተራቢልኩም ወይ ናብዚ ቤት ወይ ድማ እንዳያኻ ምሕፅን ወይ ድማ እንዳያኻ ብረሃብ ትቃግብዎ
0: ኣራይ ገርም
1: ብኣሞ ምስ ወዮ በዓል መዓልቲ ጎፍ ንጎፍ ተረኺብና ብዙሕ ተባሃይልና
2: ድንቂ እምበር ዝጎደለ እንተሃልዩ ካብዚ ቤት ዝመላላእ ዝበልክዮ ኩሉ የፀብቐልና ዝበልክዮ ግበር እዩ
1: እወይ እቲ ክንሕግዞ ዝግባአና እኳ ነጊሮምና እዮም ድሓ ዘሎ ንገብር
2: ግር ንሕና እውን ተወሓሒትና ኣለና
1: ድንቂ
2: ኣነሲ ኣብቲ ፈለማ ዘይተዋሕጠትለይ ድሒራ ባህ ዝበለትና ሓሳብ
1: ፈለማ ወይ ናዓናሲ ድንግርግር ኢልና ነይሩ
2: ሎምሎም ክሓስቦን ከለኹ ሲ ክንደይ ባህ ትብል መስለኪ
1: ሕጂ ተሰቂራትኩም
2: ይገርም እኳ
1: እንዳሓደርኩም እምባር ተሰቂርኩም
2: ይገርም እኮ እዩ
1: ወይ ጉ ግርም እዩ

0: ஏண்டா டேய் டேய்
1: ஐயா வர
2: ኣብቲ ቤትካ እንደፀኒሐ ስኢነካ መፅእነ ጆ ድሓ ንድኻ ኸ
1: ኣብቲ ቤት ከመይ ኢለ ኮፍ ክብላ እንታይ ያብርሐ ከክፉቕ ጥራይ ሕስበኒ እንታኹን ካደኣ ክፉቕ ትሓስብ ዳ እንታይ ክፉቕ ዝሕስብ ኣለካ እቲ ሕማቕ እንዶ ግደፎ ኣብዘይ ሕማምካ ክትበፅ እንታይ ክኾንካ እንታ ወዲ
3: እንታይ ያብርሐ ንዓይ ንዳየር ተሓስሙ ዝንመን ይኽህባ
4: ጌጋ ኣቦጓል ንባህ ዝበሎ ይሂባ ንባህ ዘይበሎ ከዓ ይኸልኣ እምበር ከም ሓቂ ንዓኻ እውን ዘፈንፍን ነገር እኳ ኣይነበሮን ግና ኣቦጓሉ ድልዮቱ ክገብር ይኽእል
3: እሞ ንዓይ ንዳየር ተሓስሙ
4: ስማዓ እስኪ ማዓ እንደ ዝወዲ ንስኻ ትመስል ሒለል ከመይ ዝበለ መሸከል ሒዝካ ሲ ኣዋልድ ዓዲ ከምተወዳእሲ በቃ ኣብ ሓንቲ ዓይኖም ክተክል ተኾንካ ኻ ዓይንኻ ካልእ ሓሰብ ካልእ ኣዋልድ ሓሰስ ዘይትብለሉ እንተኾንካ ኻ ተሕምም
3: ከም ዓይኖም ሞ ከዓ ክኾነ ኣይክእለ
4: በላ ኣባኣስ ዕጭ እምቢል እኳ ኣሎ በል ክነግረካ እምቢል እኳ
3: በልኣነ ዳየርኣነ መን ምዃነይ ከዓ ኸርእዩ የብለካ ኣሎ
4: በል ክነግረካ ተቆልዓ ታኻ ከተዛርበኒ ትደሊኻ ዘለኻ ትኽትኾኒ ኳኻ ዘለኻ ቶክ ዶኸብሎ
3: እንታይ እዩ
4: ተኸዓ ከምዝዕለለህኒ በላ ግሂደ ክነግረካ
3: ግር
4: ሽማይ ሂኺኽ ከም ዝብለላ ንዑ ክብዎ ደልዮም ከም ዘለውን ነጊርሃኒ ላ በል ክትፈል በቃ ዕረፍ እጅ
1: ድሓ
3: ሽማይ ንዓይኖም ከም ዝደልያ ምኸጣልን ሽዑ ዝገብሮ በዕለ ኣለኽዎ ከ ብለካ ሽዑ ንገብሮ ኣሎ
4: እንታ እንታ ኸመይቲ ተወዲ ሰምዓ እዝኒ እንተልዩ እኳ ንሕና ንብለካ ኣለና ኣነይ ነግረካ ኣለኹ ኣቕሪበ እወ ኣብዚ ዓዲ ኣዋልድ ኣለዋኻ በዓል ወይና ኣለዋ በዓል ፅገጓል መላእከ ኣለዋ በዓል ኣድሃ ኣለዋ ኣብዚ ጎደባ ዓዲ ከይድካ እምኻ መሪፅቃ መሪፅቃ እኳ ኣይትውድአንን እንታኾኾንካ እንታኾኾንካ ብሓንቲ ዓይኖም ጥራሕ ትቋረባ እንታይ ከመይ ዓይነት ነብሲ ሒሽካ እንታኾንካ
3: ድሓን ሽማይ ንዓይኖም ምፍታዊ ሞቐስ ኢለ ኸጣልን
4: ወ
3: ሽዑ ነሩ
4: በል ኣነሰይ ክነግረካ እታ ትንገር ነጊረካ እንዴ ስቕ ሕቱም ኢለ ኣለኹ ኣይዛረብን ካብዚ ንላዕሊ
3: ድሓን ካልእ እሞ ይፅንሓልና እንታይ ኣበሳይ ምኽሊኡ ምኽንያት ሲ ክሓቶ የብለካ ኣሎ
4: ንባኣ ክትሓቶ
3: እዎ ክሓቶ
4: ግደፍ ኣይተሓትትንኻ ኣይብለካን ኣነ እወ ክትረክብ ክስእን ሕተት ከም ድላይካ ከም ድላይካ ሕተት ግና ክትጥንቀቐላ ዘለካ እዛ ዓይኖም ዝብሎ ቆልዓ ነቦኣ ከምዘፈራራሕካዮን ነቦኣ ከምተዛረብካዮን ነቦኣ ያዕ ከም ዝበልካዮን እንተሰሚዓ ንዓኻ ኣብዚ ዓዲ ኣይትቐኒልካ
3: እንታ እንታይ ክትገብር
4: እነይ ነግረካ ኣለኹ እቲ ትገብሮ ኮይ ነግረካ ኣለኹ ግደፍ ኢለካ ኣለኹ
3: ድሓን ኮይ ኢለካ እየ
4: እንታ እዚኣ ንፈልጣ እንዲና ንሕና ድሓን ድሓን እመይ ትብል ንፈልጣ ኢና ግደፍ ግደፍ እዛ ቆልዓ እዚኣ ዓይንን ቁሪኣ ግደፍ ኢለካ ኣለኹ
3: ኣያ በርሀ እቲ ዝገብሮ ባዕሊ ኣለኹዎ ድሓን ከዓ ናይናታስ
4: ቀስ መበል ቀስ በል እንታ ወደረኣያ ንዓንደ ስምዓና

0: ዓይኖ ዓይኖ ንዕስ ገቡ ግበሪ
1: ኣይፋሉንሓንቲ ከይደ መዓልክ ዓይኖም ጓለ ግደፍ ዳ ሓንክ ከይደ ህውክ ኢለ ዛጓል ኢ
0: እንታይ ዘይተኣቱ
1: ኣይፋሉን ክኸይደ
0: ዘይተወልደ
1: ድሓንዲ ሓንክ ከይደ
0: ኣይ
1: ወይ ኣብኣም ዝለኣኽካ ንመልእኽቲ
0: እንታይ መልእኽቱ ታ
1: እንታይ ረሲዕካ የለኻ
2: ወይ ኳን ዳይር ወደርኣ ዝተባሃለ
0: ወይለይ ወይለይ ወይለይ
2: ኣይከውንን ኢሎም እንተ በልክዎ
1: ብደፎ ንዓይከልዮም ንመን ክብዋደልዮም ኢልካ ሃሕምባዕ ከምኡ የለን
0: እንታ ዘይትገድፎ ኣብንታይ ይበፅሒሉ እዩ
1: ይ እቲ ሕኒኑ ባልሲ ፈትኽዎ
0: ኣታ እንታ ኮይኑ ዩ ኣብ ወልዲ ዓዳ ሃገር ሲኢኑ ካልእ ዘየታ እዮ
1: ኮነት ሞተት ዓይነ ምያናት ይበሃላይ
0: መን መርዓት ምስ በለክ ንት ኩሓላ ኣድዩ ዝተባሃለ
1: ዝገርም ኮዩ ገሽቆኒ ኢካ ኢሎሞ
0: ኣብ ወልዲ ከጣዮ ኢልኸውን
1: ኣይ ኣነስ ይመስለኒ ናብ ሓዊሉ ዝኸደ መስለኒ ወዝቢ ሕልፍ ክብል ምስ በረኻ ዕልል ሰሚዑ እዮ
0: ኣንታ ኣክንዲ ግደፍ ተናሳሕ ኣድኻ እቶሲ ብሓዊ ገይሩ ከንክሰና
1: እንታይ ሞ ክንብሎ ኢና ኣይቲ ግናይ ጋኒ ንሰሪርዎ ከደ ግዳ ክላ ብርክ መዓልቲ
0: ብርክ መዓልቲ ሩ
1: ከደ
0: ድሓዓልታ ኣቱ ግዳ ብ ገበርና
1: ሓን ሰበይትካ ፅበኒያ ዘላ
0: ይበልሓ
1: ከደዳ

0: ኣንታ ትዳይር በዛ ሓሊፉ በዚ ድማ ተመሊሱ
1: መዓሰ
0: ብኣም
1: ናብ ሓዊ ኸውን
0: ንሱ ከዓ ናብ ሓዊ ከምሓዊ ክኸውን ኢሉ
1: ሓቁ እዩ
0: ትፍበሎ ሽፍታን ሰዓብቶም ክበዝሑ
1: ኣይረ
0: ንዓይኖም ሓይትላ ድማ ሰሚዕካ ዶ
1: ወረዶም ሕበ ኣለዎ እዩ
0: እሞዓሊ ኣብርሃ ስቕ ኢሉ ህወይከ
1: ኣይረ
0: ሓዊ ሽፍታ ንሱን ዓይኖም ክምሮስ
1: ንዕ ምዋ ኣነሲ ኣብ ልብኻ ትትረፍ እምበር ሓያለይ መዓልቲ ሽማይ ምሳ ዓይኖም ወጃዕ ክብር ኣሎ
0: ወይለይ ቆሙጥ ዘረባ ብሓቂ ካዲኻ
1: ሓቃየ
0: ውፋቶም እዮም ዝመስሉ
1: ወኒ

0: ንሱ መፅናሓልና እንታይ ኣበሳይ ጓል ከኣብኻ
1: ዘይጣዕመኒ ኮይኑ
2: ኣነ ከማና ክቢራ ሓይ
0: ጓልካ ዳ ብሕሜት ምውዓል ኣብ ዘይከፈቱ ኮይና ዘላ
1: ኣነ ብርሃዶ ሰርዓጅ ምባር ድ ክንዝ ዘለፋ
0: ኣብ ምንታይ ዝመሰለ ጎበዝ ንጓልካ ምትራፍካ ሰኒፍካ ኣለካ ኣሎ
1: ግደ ወደረኣ ክበር ሓዉካ ዓዲ ሕምሳ ዘሎ ዘይተረኣየከ ኮይኑ ድዩ ሓሊፍካ ደበስ ኮን ዘለካ
0: እዚ ንወዲ ከምዝና መክኒካ ዕጅ ከምዝበልካ ንፈልጥ
1: ጠንጠነ ምታ ዕጅ ጎታኹ ኣረሪኢኻ ሰኣና
0: ብሃንግር ክንረአኢና ካ ኣለ

0: ዋይ ኣንተ ውዋ
1: ኣነ ባና ዓኺ ሓንቲ ጠቋም ክብለኪ እንታይ ምንታይ እንዳኣኪ ሽርብ ይልክቐኒ ኸ ብዙሓንዲ ኸ
0: ሓቂኺ ኣይተጋነና
1: ወ ብዝኾነ መርዓ ክቐሪ እዩ ካርጥርቅ ኣቢልክናሲ ዓዲ ሕሞ ክክዱም ክትብሊ ኢኺ
0: ከምኡ ድዩ ዝኸውን ዘሎ
1: ይብልዎ ኣባይ ትበሊ
0: ብሕይ ንዝኸዶ መንገዲ ትውድእለይ ምህላውኪ እዩ
1: ዳህበልኒ ኣቦ ኸሲ ንዳየር ንዓይኖም ክሓትሉ ካንጠርሾም ንዮም ምሕራይ ኢሎሞ
0: እንዳይ ኣብርሃ ኣይፈተቡን ኣቕቢፆም
1: ዓይኖም ውን ኣቕቢፃ ያ
0: ብኣምሆ ንዳይር ረኺባ ሕንን ኢላትሉ
1: ኣቦኣ ጓል ከምቲ ዘርኢ ሰሚዑ ንዳይር ያ ምስ በሎም ኣፍኣፉ ልኩዕን መልኩዕን እያ ዘተሓዘቶ
0: ጓል እያ እሞ ሸረፍ ተባዕታይ ተትሕጭደን
1: እዋይ ትመጣጠሮ ክነው
0: ንመን ይኽንቲ
1: ኣንቲ ነቲ ዓይኖ ኣነሲ ነቲ ሓሳባ እየ ናይ ቤታ ናይ ዓዳ ብፍላይ ከዓ ናይ ሳውን ክትሓስብ ክትብል ክፀንሕ ክትብል ካብ መርዓ ኸይኖ ሓይስ ክፍታል
0: ወረ ኸበይ ናበይ ክተብል እዮ ዝዘረባ
1: ሓቀየ
0: ዳይር ሓዊ ገፅ ቀይሩ
1: ናብዚ ሽፍታ ዲኺ
0: እወ ናይ ኣብርሃን ናይተ ኸኣን እስካ ዕፍ እናበለና ክንዓርፎ ናይ ዘርእሲ እንታይ ንምዃኑ ይክንዲ ዝሸለው
1: እንድ መዋድቆ የፀብቀሉ እምበር
0: ሕድሩ እሞ ዝብለኳ ኣይፈልጥን
1: ሓቁ መኒን እንዳበለ ኣብዘይደሙ ክእቲ ወይ ዘፍርሕ
0: ዘይቀና ኣይወለ ትብል ምስላ ኣብ ዘርኢት ዓይን እያ
1: ናበይ ገፃ
0: በልንዕ ናይ ንእቶ ቤት ኣቦዮም ግሆ ምስ ወፈሩ እዮም ኣብ መትቁርሶም ክገብር
1: እቲ ቦክሲ ብድሕሪ ክስ መንከኣልዮም እዩ
0: እዚ ኣነሲ ብየ ዝሓስብ ዘለኹ ኣንቲ ሞባይ ንዕናይ ንደእቶዊ
1: ወይ ክኸይድ ደኣ ማልክዕ ከይመፀና
0: ወላ ፅሒ ምስ በሎ ንዶም ኸድኪ
1: ከይደ ደኣ ብሉ ማዓልቲ
0: ዋይ ሓራይ በሊ
2: እንታ ዓርከት ኣነ ዝነዚ ዳየር ስለባብ እየ ዝሓስቦሉ
3: እንታይ ለባ ማ ንዳ ምሰቡ ናብ ተዳፈር
2: ምስ መናጣ
3: ምስ ዘያውርሃ
2: እንታይ እንዳለ
3: ወደ ሰብ ገላጊሎ እምበር ከይዶም ተዋቂዖም ነይሮም እዮም
2: ዋዕ እሞዚ ዳ ፀጊብ እዩ ዘይትብለኒ
3: ፀጊቡ ንፈረቐን
2: ኦይ ብኣምሆ ረኺቡ እቲ ሽማይ ዓርክኻስ ንምንታይ እዩ ምስ ዓይኖም ዝቐረበ ኢልካ ዓይናይ ዘረባ እዩ ሕንን ኢሉ ኣለ
3: ኣንታ ተፀሊሉ ዳ ኸይሉ
2: ክላውሪድዎ ፅላለ እንታይ ክፅለል እዚ ሰብ ኣፀልል እምበር
3: ሰብኣይ እንተኮይኑ ሞባዕፈይደ የለኒ
2: ይ ኣንታ ዘይረኸበ ኮይኑ እዩ እምበር ምዝራብ ስድሕር ዝብል ኣይመስልን
3: ወይ ዘረባ ወረ ከመይ ከመይ ኢሉ ኢናተይ ናይ ዓይኖም ንፈሊጡ
2: ወረደ መሕበ ኣለዎዩ
3: እዛ ዓይኖም ከተም ኢላቶ
2: እንታ ደንዲንዋ እንዲ ሰብ የብላን ኢሉ እንዳኣለዉ ዓቸው ዝብል ዘሎ
3: እንኳዕ ኣባይ ሰምዓቶ
2: ዋ እንተ ሰምዐቶ ኸንታ ክትገብር
3: ዋ ኣብ ኢዳ የውዕሎ ብዘረባ ሓለፈሉ በሎ
2: ዋላ ሒዛ ድክር ተብሎ ንዝዳ ትደክሮ
3: ወይ ዳየር
2: ዳየር ወ ቀረኣያ ፀጊቦም ኣለዉ
3: ወይ ላይ ናዘከርኒያ ከ መፂ ኢላ
2: ይመለቶ
3: ኣ
2: ሃርከቲ ዝበለ ይበል ዓቕሊ ግ
4: ማዓስኪ ብዘንካን ዓይኖም ክበል
3: ዳየር
2: ዳየር ሰላም ጌርካ እንደ ቤትካ እቱ
4: ንስኹም ከለኹም ሞ ከመይ ጌርካ ሰላም ጌርካ ቤትካ ዝ
2: እዩ እንታይ ኣብሽና
4: ንስኹም ዘይትብስ ወደሉ
2: ዳይተኸ እንታይ ድኻ ደሊኻ
4: ኣነ ዳየር ኣነ መን ምዃነይ እንተዘይርአኩም ኣይ ዓነን የብለካ
2: ወዲኸ ፈላኸ
4: ወዲ ርዓኸ ኣባል
2: ዳየር

0: ልዕሊ ዝኽፀረካ ኣይክእልን እዩ። ብኣምሆ ኣበሳ ዘይብሉ ጎበዝ ኣብ ቅድመይ እናዋረድካዮ ሰቕ ኢለካ ሕይ ድማ ኣፊተይ ኣብ ቅድሚይ ትደጋግመለይ ኣለኻ
1: እሞኸ
0: ይኣክል
1: ተዚዓ ኸለኸ
0: ይኣክል ሕይ እውን ነግረካ ኣለኹ ቆርበትካ ኸይትፅይቕ
1: ቆርበትካ ኸይትፅይቕ ግርም ብሓደኸ ኣለና መናይ ቆርበቱ ክፅይቕሲ ብሓደ ኣለና
0: ክድግድ እቲ ትገብረኻ ንርእካ ኢና ኣለና ካብዛዓ
2: ግለት
0: ወይ ፅጋእ እንታ ከመይ ዶ ይፀጊቡ
2: ብኸፈት እዩ ነይሩ ኣፀቢቑም ፈለጠና ስቕ ገበልና ድፈርሃና ያኩም ሱ
0: ዝመሰለ ምሰሎ ውሽጢ ከዓ ንፈልጦ ኣፍግዳ
1: ተደኒቐ እዋይ ትብዓት እዋይ ትብዓት አንታ እምም ነዛ ዘረባ ኣፉ ከምዝሕዝ ጌርኩምሞ ነይ ኣብርሃ ተዳፊርዎ ሰሚዐ ንሓያል ግን ሓያል ኣለዎ ዝበሃል ስሎም ርአ እያ
0: እንታ መይ እንዳ ፅኒሕኻ
1: ኣብዚኣ ኣብዚኣ ምሳኹም ፅን ኢለ እንዲ ኩለን ክሰምዐን ፀኒሐ ኣንታ ኣነ ደኣ ዘይብለይ ዘይብለይ ግና ነዚ ከምዚ ኣገርኩም ዶተሓስኩም ሞሲ ንሳ እውን ከዳ ኣፉ ዶይ ተትሕዙልና ንቱም ደቀይ
0: ድሓ ንስ እውን መዓልቲ ውፅበል
1: ሓንበሉ ኣየን ውሓዮ
3: ኣንታ ኣነኮ ፈኒየ እየ ፈኒየ የብላን ወላ ሓንቲ ጥራስ የብለይ ወይ መዓንታ ታንዓኹም ዝሃበ ዚ ኸድና በሉ ኣፉ ትሒዞምየ ወይ ዳይ ጉብዝናካፍልዓ
0: ኮሚቲ በል ስከ ኣገህበካ ንዲ
2: ኣንታ ታይ መን ይኸብልንብልጋና እንታይ ናብ መፀናኑ ዕንዲ ተፊኢሉ
4: ድንኪ እሞ እቲ ውራይሲ ቀሪብ እዩ ዘድልየክ እንተሎ ቅልጥፍ ኢልክን ነገራኒ
5: መደቀሲኻ ንሕጎስ ኢኻ ንግበሮ
4: ኣሜን ኣሜን ኣሜን
5: እምበር ከመይ ዝበለት ቆልዓ ኢኻ ረክብካ ዘለ
4: ሳላም ንረኣኸን እዩ
5: ብቐንዱ ዳ ብዓለኻትኩም ነቲ ናትካ ራሕሲ ናታ ተወሲኽዎ
4: ንኣመቶ ሞ ዳሕያ ገይሩ ክመፅ
5: እሞ ቅዲሙ ተሎም ሰቢሑ ፀርናስ ንቤትካ ክንወስዶ
4: ከምቲ ጥዕመ ክንገብሮ ኣነ ከይድ
5: ራይ ዝወዱ
4: ኣብርሃሲ ደቂሱ እዩ ከይደስከ
5: ፀላኢኻ ክ
4: ኣሜን ኣሜን ኣሜን
5: ኣቶ ኣባዓይና ኣንቱ እንታይ ወሪድኩም ዳ ክንዲ ዝድቃስ
0: ዝርከ ዘለኺ ኣ ውሽጢ ድኣተኸ
5: በዚሕኒ ኣብዚ ኮይኑ ክፍለ ወዲ ሰብ ብመፅኡ ዝኩሉ ዕለል ዋላ ከይሰማዕኩሞ
0: መፅ ይር ድዩ
5: ልዕል ኣቢሉ ኸይዱ
0: ቤተ ተሰነት
5: ሰብናኢለ
0: ቀደብ ትበፅያ ክመፅእ
5: በሉ ሸዓልኩም መፁ ቡንክንሰቲ ኢና
0: ኣራ
5: ኣራ

0: ናትራ ናብ ምክትታል ዝወዓልኩም ክብራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ክንዛዚምና ገለ ጥበብ ተኮር ገለ ሓደሽ ሕበሬታት ረኽብሉ ገለ ድማ ተመክሮ ናይ ሂወት ሰባት ናባኹም ነብሎ መደባትና ማለት እዩ። ኣብዚ ክንዛዚምና ኣብ ቀፃሊ ብካል ትሕዝቶ ዘለዎ መደባት ኣብ ልክዕ ሰዓት እዩ ክኾን ምርኻብና። ክሳብ ሽዑ ግን ከም ትወስሉ ንብሎ ኣብ መደባትና ሓሳብኩም ርእቶኹም ነቕፌታኹም ኣገዳሲ እዩ እሞ 12247 ናይ ስራሕ ቴሌፎንና እዩ ክደውልልና ክንቅበለኩም ከነእንገደኩም ንድልዋት ኣለና። ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ጀማል መሓመድ ሓጎስ ብምዃን ኢና መሳኹም ፀኒሕና ናይ ዝመፅ ሰሙን ሰባት ይበለና
1: Gabamanai

que te llegue.

chamo. Come te chamo? Te chamo.

እምትዋር ኣይዋ ረአይዎ ስምረት እግሩ ውህደት ኣካሉ ሓያል መንፈስ ዝምስክር ባዕሉ ጐደኑኡ ዝፈልጥ

0: እነሆም በኣር ተምሳል ናይቶም ነታ ዘውዲ ዝደፍኡ ነታ ኣኽሊል ዝደፍኣ ነታ ዘውዲ ዝዓቀቡ ንኣላውነት ዘውሓሳ ነታ ሰንደቕ ዕላማ ዘንበልበሉ ነታ ሰንደቕ ዝነበራ ዘይትፀዓዱ ሰራዊት ትማልን ሎምን ዘይነፅፍ ሓይሊ መኸተን ልምዓትን ሰራዊትና ሰራዊት ልቢ ሰራዊት ህዝቢ ሰራዊት ሓበን ሰራዊት ሕድርን ግብርን ሰራዊት መብፅዓን ሓቅን ሰራዊት ባሕርን ምድርን ሰራዊት ኣጋርን ሰማያትን ኤርትራ
1: الخدمة الوطنية في

ኣድሮም ይስራዕ ቅኒት ልበን ይስማዕ ኣእዳዎም ስሙር ኣእጋሮም ስዱር ኣትሳግሞኦም ማዕረ እነዋ ከም ሓደ ኣዕዋብ ሰሚረን ካብ ጫፍ ንጫፍ ጽባቐን ፍቕርን ሃገር መልክዖም ነዛ ሃገር

ዮሃና ንተመረቕቲ 38 ዙርያ ሃገራዊ ኣገልግሎት ዮሃና ኣብ ውሽጢን ወፃእን እትርከብ ህዝቢ ኤርትራ

بنا كيف نخطو بثبات

ሰላም ሓደርቲ ዞባታትን ዝኸበርኩም ዕድማት ኣጋይሽን ወለድን ኣቐዲመ ነዚ ሎሚ ንፅምሎ ዘለና መረቕታ መንበል 38 ዙርያ ሃገር ኣገልግሎት ንምስታፍ ዕድመና ኣኽቢርኩም ኣብ መንጎና ብምርካብኩም ብስም ኩሉ ነባሪ መዓስከር ሳዋ ልባዊ ምስጋና እናቕረብኩ እንኳዕ ድሓን መፃእኩም። እዚ ሎሚ እነካዮ ዘለና መመረቕታ ኤረትራውነት ዝሕብን መንነት ኣብቲ ዝብል ቴማ ንፅምሎ ኣለና። ብምቕፃል 38 ዙርያ ሃገር ኣገልግሎት ካብ 6 ዞባታት ካብ 9 ብሄራት ዝሓቆፈ ከምኡውን ንክልቲ ፆታ ማዕረ ዘሳተፈ ዙርያ እዩ። ሰልጠንቲ ካብ ዕለት 18 ወርሒ 7 225 ክሳብ ዕለት 3 ወርሒ 8 225 ኣብ ዘሎ ግዜ ኣብ ሳዋ ኣትዮም ተመረቕቲ ናይ ሓደ ዓመት ኣብ ሳዋ ኣብ ፀንሕሉ ግዜ ብዕለት 18 ወርሒ 8 225 ክሳብ ዕለት 27 ወርሒ 3 226 ናይ 10 ክፍሊ ኣካዳሚያዊ ትምህርቶም ዝኣዚሞም ካብ ዕለት 1 ወርሒ 4 226 ክሳብ ዕለት 11 ወርሒ 7 26 ዝተመደበሎም ወታደራዊ ተዓሊም ዝኣዚሞም እንሆ ይምረቑ ኣለዉ። 38 ዙርያ ከም ኩሎም ዙርያታት ኣብ ሳዋ ዝወሃቦም ትምህርቲ ኣካዳሚያዊ ትምህርቲ፣ ወታደራዊ ተዓሊም፣ ፖለቲካዊ ትምህርቲ፣ ዝተፈላለዩ ሰሚናራት፣ ማእቶት፣ ስፖርት፣ ህንፀታ ኣካላት፣ ባህላዊ ምርኢታት ባዕሎም ዘዳለዎን ካብ ዘገ ዝመፃ ጉጅለታት ባህልን ተዘናጊዖም ስፖርታዊ ንጥፈታት ደቂ ተባዕትዮ ደቂ ኣንስትዮን ነናቶም ክለባት ኣቂሞም ኣብ ኩሉ ዓይነት ስፖርቲ ክነጥፉ ፀኒሖም እዮም። ኣብ ኩሉ ዓይነት ዝካየድ ፀንሐ ንጥፈታት ትምህርትን ሰልጠንትን መምሃራንን ኣሃዝኦም ጎብለል ኮይኑ ንምውፃእ ኣብ ሓያል ውድድር ተፀሚዶም ፀኒሖም እዮም። ውፅኢቱ ድማ ኣብ ኩሉ ንጥፈታት ዝነኣት ዓወት ተመዝጊቡ እዩ። ብፍላይ ኣብ ጨመተ ተኽሲ ከዓ ንኩለን ዝሓለፋ ዙርያታት በሊፆም ፍሉይ ሪከርድ ሰይሮም ኣለዉ። ምስ ናይ ዓሚ ዝነበረ ውፅኢት ክረአ ከለካ ብ7.8 ዓብዪ ኣሎ ማለት ኣጠቃላለዩ መምዘኒ ውፅኢት ስልጠና ኣብ ኩሉ ዝተካየደሎም ወታደራዊ ትምህርቲ እዚ ዙርያ እዚ 72.3 ኮይኑ ተመዝጊቡ ኣሎ። ብሓፈሻ ኣብ ኩሉ ማሕበራዊ ሂወት ጥዕና መናብሮ ብዘይ ዝኾነ ፀገም ተሓሊፉ። ካብ ኣብ ሳዋ ዝወረዱ ተዓለምቲ ብዝተፈላለዩ ምክንያት ስልጠንኦም ዘይዛዘሙ 3.9 ክኾኑ ከለዉ 96.1 ድማ ስልጠንኦም ዛዚሞም ንምምራቕ በቂዖም ኣለዉ። በዚ ኣጋጣሚ ሳዋ ካብቲ ምስረት ኣብ ክሳብ ሕጂ 32 ዓመት መዓስከርና ብህዝብን መንግስትን ዝተዋበና ተልእኾን ሓደራን ብምቕባል ውፍይ ብዲስፕሊን ዝተሃንፀ ልዑላውነት ሃገር ዘኽብር ኣብ ህንፀትን ልምዓትን ሃገር ወፊሩ ዘድምዕ መንእሰይ ከነፍርን ዝተቐበልናዮ ሓደራ ካብ ቀዳማይ ዙርያ ክሳብ 37 ዙርያ ኣብ ኩሉ ፅላት ናይዚ ሃገር ተዋፊሮም መንእሰያትና ዝካየድ ዘሎ ዓበይቲ ስራሓት ህያው ኣብነት እዩ። ሕጂ እውን ብዝለዓለ ፃዕርን ሞራልን ክንቅፅሎ ኢና። ሎሚ ከዓ ደጊምና ቃልና ንሕድሰሉ ዕለት እዩ። ኣብ መደምደምታ ሰልጠንቲ ኣጥርዮሞ ዘለዉ ናይ ስራሕ ባህልን ዲስፕሊንን ክዕቅብዎን ከማዕብልዎን ምክትታልን ምትብባዕን ከይፍለዮም ኣላቦ ኩሉ ነዚ በዓል ክውን ንምግባር ዝፀዓሩ ኣባላት መዓስከርን መሻርክትን የመስግን። ዘለኣለማዊ ዝኽርን ክብርን ሰማዕትና ዓወት ንሓፋሽ

ዋሰይ ከም ዓልኪ ሰዋ ዓባይ ዓዲ ከም ዓልኪ ወይ ሰዋ ዓባይ ዓዲ ጅግና ተበልኽ ጅግና ትወልዲ ሓየት ተበልኽ ሓየት ትወልዲ ምህሮ ተበልኽ ኣስኒቅ ትሰዲ ንጸላይኽ ቁልቁል ተስግዲ መ

0: መጻኹኺ ኣሕፂረ መንገዲ መጻኹኹወ ኣሕፂረ መንገዲ ዋ ኣንታቦ ሃየ ባጥ እግሪ ካልዕሎ ዋ ክንዲ ሰዋ ዝኣትኻሲ ጎስስ ክትብል
1: ዋ ኣንቲ ቆልዓ ሰዋ ፈውሲ እርጋ እንደለዋ ኢሎም ኽእዮም ከም ቃሕታይ ዘልዕሎ
0: ኣለዋ ወ ጓልካ ጎሰስ ክትብል ምስ ረኣየትካ ብደቂ መስርዐይ ከተፅፈኒ ዲኻ ደሊኻ ክትብለካ ዋ ጎበሲ ልክዕ ከም ጨላይ ብዕራይ እንዳየ ኸሰተ ዓጠም ዓጠም ዓጠም ዓጠም ተበለይ ግሪ ምንበሪ
1: ጉብዝናይ ዳ ቀደም ዝወዳእኹ እንታይ ጥዕና ኸለኒ
0: ኣቦይ ተኽሱቦይ ዓንደፅን መናቐፅን ንዓጋዜን ተባሂሉ እዩ
1: እንታይ ማለትኪ
0: ፅናሕ ሞቦይ ባዕላ የ ኸሰተ ደው ኣብ ጥቓ ዓድና ናይ ክልተ ሰሙን ኣይተዓለሙን እዮም ዋ ስቕልካ ዲኻኸ ናይ ቀደም ዘበን ዶ ናይ ትርብል እንዳበልካ ትዕልለና ፅናዕ ዳኣ ፅናዕ ፅናዕ ዳኣ ፅናዕ ኣንስጊላ ከይትምናዕ
1: ክለይቲ ቕረበኒ ክለይቲ ቕረበኒ ኣብራኽ ሎሚ እዩ እንግድዓ ሎሚ
0: ወዲ ጊላይ ኣይተዓሹ ወዲ ጊላይ ኣይተዓሹ ኣብራኽ ኣይኮነን ሕልና ኣይደቂሹ ኣንታቦ እስከ ሰጥበል ነዛ ጓልካ ሰላምታ ጌርካ ኢኻ ተቕበላ ሰጥበል ተይላትካ ንስኻ ድማ ሰጥበሊ ትብላ
1: ኣንቲ ቆልዓ መን እዚ ኩሉ ነጊርክ ምህሮ ክጠርሽ ክሳዋ ከይኣ ተኸሲ ኩሉ ፈሊጥክ እዮም
0: ወዲ ጊላይ ንዓይ እዚ ነፍሰይ ዝነግረኒ
1: እንቲ ቆልዓ ኣሰብኩኒ ነፍሲ ክዳ እንታይ ናበለ እዩ ዝነግረኪ
0: እዚ ዓድና ናይ ኩልና ከም ዝኾነት ዓብ የብሉ ንእሽቶ ምእንቲ ዝሃገር ደው ከም ዝብል ዘዝተወልደ ሳዋ ከም ዝበፅዕን ከም ዝመሃርን
1: ግዜ ናይ እንዳመን ፈላጢ ትበሃል እስኺ
0: ኣቦይ ጅግና ክንስኻሲ ካበያ ክሰተ ክትሓምቕ ኩሉ ኮ ውሽጥና ጌርናዮ እምበር ኣቦይ ኣጉሂኸና ኢኻ
1: ተየብሸ ሓደ እግሪ እኮ ጉድጓድ ኣት እዩ ስሳ ክመልዕ እንታይ ዶ ተሪፍኒ ኢልክ ኣኺ
0: ኣቦይ ፕሪማ ፓነ ኦፐይ ባሎነ ሰለማን ጌራ ዳሓር ፀወታ ሚእቲ ዓመት ተፀጊዓ ዝነበረት ባቡር እኳ ተሲ ኣባፅዕና ወረደትሲ ንስኻ ኣቦይ ዋ
1: ኣብየት ሙፆታት ኣብየት ሙፆታት ንወለዶም ዝምዕዱ ቆልዑ ክመፁ
0: ዝምዕዱ ዘይኮነሲ ዘዘኻኽሩ ኢልካ ኣርማ ኣቦይ ኣቦይ ንዓሙ ሕጂ ቅንዕ በል ሰጥካ በል
1: ኣቦይኣብረኺ ዓቆዓቆ ቅብላ ኣሎ ከይተሰብርለይ ናብዚኣ ዝመፃ ክዋ ኳ ኣኽኢላ ተሪፋህንላ
0: ፅንሕድ ኣቦይ ሰጥበል
1: ሰብጌርናሰብጌርናሰብጌርናሰበለ
2: ዋው ሳዋ ሳዋ ኣም ሶ ሃፒ ክርኤኪ ተሃዊኻ ነይረ ያ ሕጂ ርኤኪ
3: ኦ ዳዲ ኣሪፋይን
1: እንታይ እንቲ ዝብል ዘሎ
0: ኣሪፋይን እብለካኣለው ክሳ ሓጂ ተዓለምካ እንዲኻ እዞም ከለዉ መሳትኻ ክዕሎም ከለዉ ቤ ነርካ ኣያ ኸሰተ ክዕሎም ከሎ ቤ ነርካ ኣብ ሻጥርኻ ክዕለማ ከለዋ ኸቤ ነርካ ኣብ እንዳ ሓሰርዶ ትሕባእ ነርካ ኢኻ እብለካኣሎ
1: ክለይ ስበሊ እዚ ሓፃር ዘረባስ ግዲ ዝ ክትከውን
0: ኣቦይ ኣሕፍስ ኣቢል እዩ ተዛሪብካ
3: ኖ ኣቦ ኣነ ከምኡ ይኮንኩን ኢለ ከመየ ኣለኻየ ዝብል ዘለኹ መን ሽምኪ
0: ሚለና ሃንስ ጊላይ ፃዕዳ ብዕራይ በዓል ሰጋር ኣንበላይ
1: ኣንቲ ቆልዓ እንታይ እዩ ዝኽሉ ዘረባ ናይ ምምሕዳር ክምዝግበክ የ ደልክ እዩ ዝወደይ እንታይ ዝኾን ከኣኻ
3: ኣነ ኣብ 39 ዙርያ ክመሃር ክዕለም መፅ
1: ሰይ ራብዓይ ግንባር ዶይኮነን ሽምኩም
0: ኣቦይ ራብዓይ ግንባር ማለት እኮ ንኩሉ ፅቡቕን ሕማቕን ናይ ዝሃገር በርባዕተ መኣዝን ምሕላው ማለት እዩ ኣብ ዘለኻሊኻ ካብ ዝመፃእኻ መፂኻ እቶ ደኣ ሓሉ ዓድኻ ዕጠቆ ዝናር ሽራራኻ ዑነ ዓደቦ ዶ ይሕሎ እዩ ጓና ዓሲብካ ሓዝ ደኣ ሓዝ ፅናዕ ኸም ቀደምካ
3: ኦ ማይ ጋድ ኣቦ እዛ ጓልኩም ክንደይ ድዩ ዓመታ
1: ኣንታ ወደይ ፅባሕ ብዓለም ክኤለ
0: ሚእቲ ዓመት ክመሊአ መን ይሞ ሽምካ
3: ሽመይ ኬቨን ይበሃል
0: ወይ ኣይ ገንዘብን ውርደትን እንድዩ እሞ ብዛዕባ እዛ ተዓሊም ሳዋሲ ገለዶ ዛንታ ኣለካ
3: ያ ዛንታ ኣለኒ ክልተ ኣሕዋተይ ተዓሊሞም እዮም ኣቦይ ቀደም ሓፋሽ ውድባት ነይሩ ኣቦይ ከምኡ ይብለኒ ኣለኒ ኩሉ ግዜ
1: እንቲ ቆልዓ እታ ንኩሉ እዩ ዝብፅሖ ዝበልክያ ድኣ ኮይና ትልክ እንድያ በሎ ንዕናይ ወይወይ ሕጂ እውን ሰብጌርና
4: ኮፍ ኣለይኩም
0: ሰኒህሌና ምን ስሜትኪ
4: ኣርሄት መሓመድ ሰዒድ
0: ሰኒ ምናያ መጣእኪ
1: ኣንቲ እዛ ቆልዓ ገለ ክትዛረብ እያ እንታ ራብዓይ ግንባር ንዓንደ ስቕበል በላ ደው ነብላ
3: ኖኖ ኣም ሶ ሃፒ ሚለና ቋንቋ ትግራይ ትኽእል እያ ኦ ማይ ጋድ
0: ወረ ንዓኻ ውን ዌርዲዲ ኬም ፍሮም ሃወልዳ ኣርዩ ክብለካ እ
4: ማሻላ እዛ ቆልዓ በላሕ እያ ትመስል
0: ማሻላ ጥራይ ድኸ ሽኽረን ካ ወስኽላ
1: ኣንቲ እንታይ ኣ ክቁርጠምጠም ትብሊ ዘለኺ ኣንቲ ስክንደበለኸ ይጠርፉኺ
3: ኖኖኖ ዳድ ከምኡ ይትበላ ኣነ ሕጂ ከምኡ ክፈልጥ ደደ ኣለኹ ኦኬ እዚ ኩሉ ክፈልጦ ኣለዎ ሚሉ ንፈት ይኺ
0: ኣንዋር ዝበሃል ኣሎ ማማ

0: ተይንስ እዩ ቆቁር ምሂርኒ በዓል ኣቦይ ኮ ቋንቋ ናይ ሃገርኩም ክትፈልጡ እዩ ዝግባኣኩም።
1: ያ
0: ኣብዛ ሰወኻ ኣብቲ ርእሲ ትምህርትን ተዓሊምን ቋንቋታት ናይ ኤርትራ ክመሃሩ ኣለዎ።
2: ኣይዋ ሽዑ ክልተ ማክሰብ ኮይኑ መንእሰይ ኤርትራ ከዓ ብቋንቋ ናይ ዓዱ ከዓ ወርጠምጠምጠምጠም እብል።
1: ያ ሽዑ 20 ሽሕ ተምሃሮ ቋንቋ ይኽእል እዚ ንሃገር ዓብዪ ፕሮፊት ዝኸውን መክሰብ እዩ።
3: ዎ በሉ ከይሰምዑኹም እሞ እዛ ዝበልኩም ማርኢቶ ቅንዕቲ ኣኢሎም ንዓመታ ከየምህርዎም።
2: ወሸለ ወሸለ ምሂሮ እሞ ኣንቲ ሓቢባ መን ይኸስምኪ?
0: ኣና ስሜቸም ኢለና ሃንስ ጊላይ ፃዕዳ ብዕረይ ወእንቲ ምናያ መጣእኪ?
2: ኣና ምንጊ እንዳይ መጣኩ? ዛጓለ ኣብ ሳዋ ሳልሳይ ዙርያ ተዓሊመ ሓዳር ገይረ ቆልዑ ወሊደ ሕጂ ከዓ ተዘኩረይ ንክሕድስ ኢሉ ከዓ ንሳዋ መፅ
0: ወይለ ከጋደይ ማዓረይ ራብዓይ ግንባር
4: በረኣየ ዓዶ ኣብኻ በዚኣ ተኸድካ ድለውቲ በዚኣ ተኸድካ ዕልምቲ በዚኣ ተኸድካ ስልምቲ እዛ ዘይትተርፍ ሸዓይልካ ካብዛን ግድዓኻ ንግፍ ይህቦይ።
2: ኣይዋ ሰጥበል ከም ሓውኻ ፅናዕ ከም ዋዕሮ ሓብትኻ ከይደ ፈርዑና ዓዶ ኣቦኻ ንፈልሑ ኸይከውን ንግድዓኻ።
0: ኣይዋ ማተስ ኣልኣል ጠቢብ ኣስኣል ኣል ሙጀረብ ዶክተር ኣይትሕተት ዝፈተነ ሕተት ይወድሓ ኣቦይ
3: እሞ በዚ ኣቢለዶ ንኸሰተ ኸርክቦ ተዕሊም ክኣቱ
0: ወዲ መን ኮንካ ደኣ ክትተርፍ በላ ኣቦይ ሕጂ ናይ ተሓጓስ ከምቲ ኣብ ዓውድን መኸይዳን ትደርፈልና ሃየ ሕጂ ከዓ ድረፍ።
1: ዋው ሚሉ ኣቦኺ ይደርፍ እዩ
3: እንታ ቆልዓ ናይዚ ኣይጨኒቕና እምበረ ኣብ ዓውድን መኸየዳን መሪሖ እዮም እንደ ዝጭፍር ነይረ።
2: ኣይዋ ብጨፈራ ይዕየ ብጨፈራ ኸዓ ይኽታት ጋሻ ምድራፍቲ ኮይኑ ንስኻ እውን ክትደርፍ ኣለካ።
1: ኦ ኣነ ሕጂ ክደርፍ ኣይክእልኒ ጎሮሮይ ፕራክቲስ ልምምድ የድልየ እዩ።
3: ኣነ እውን ድቋስ ዋኸይሰተኹ ጎሮሮይ ሕራይ ኣይብለኒ።
0: እንታ ቦ እሞ ንጓልካ ጥራይ ርኢኻ ክትምለስ ነዞም መሳቱ ጓልካ ኸ ከምቲ ንዓውድን መኸዳን ከይጨፈልካሎም ክትምለስ ራብዓይ ግንባር ኣርሄት ሳልሳይ ዙርያ ኸዓ ሃየ ነዚ ደርፊ ግንባር ግንባሩ በልዎ ሃየ ተቐበልዎ ወደከ
5: ሳዋየ ሳዋ ናበልካ ዝርየ ሳዋየ ሳዋ ናበልካ ዝርየ ዋሕስ ሃገሬ ዋሕስ ሃገሬ ዋሕስ ሃገሬ ዋሕስ ሃገሬ

ህዝባዊ ግንባር ኩሉ ዝዓንተረ እንተበለቱታ ብሴፍን ጭመራን ዝፈለመ እምቢታ ሕቶ ሓፋሽ ምስ ሰኣነ መልሲ ህዝባዊ ግንባር ተወዲቡ ጀሚርዎ ቃልሲ ህዝባዊ ግንባርን ሻዕብያን ክልቲኦም ሓደ ዘይናጻጸሉ ከም ቁፅሪ 8 ሓፋሽ ብዘይ ህዝባዊ ግንባር እንታይ ኮን ምኾነ ዓዎ እቲ ሓፋሽ እዩ ንሓፂን ዘምከነ ህዝባዊ ግንባር ከም ክዳን ተተቐዲዱ እናተላቓቐበ ትልኽ እንዳበለ ንሞት ዘረብረበ ዝናብ እናዘነበ ዘይብሉ መዕቐሊ ወርሒ ዝናፍቓ ብሰንኪ መጽለሊ ከም ጠለበጊዕ ዝጣጥም ቈጽለ መጽሊ ጭዋ ማይ ብሌቓት እንዳሓንፈፈ ንደሙ ብርሃፁ ዘስፈፈ ክንደይ ድሕሊፍዎ ሓሳረ መከራ ንሱ ህዝባዊ ግንባር እሳቶ ጎሞራ ከም ሆየ ሰጊርዎ ረመፅን ጓህርን ተኸልዑ ዝወፅእ ከም ወርቅን ብሩርን ካብ ህዝቢ ነቒሉ ስለ ህዝቢ ዝወፈረ ከም እንስሳ ዘገዳም ኣብ ሞሮር ዝሰፈረ ከም ስምና ኣድጊ ዝጓዓዝ ብማዕረ ብሓባር ዝተቓነየ ፖለቲካዊ መንነቱ መሪሕ ኮይንዎ ኣብ ጉዕዞ ህይወቱ መጻኢት ኤርትራ ሸዓኢሉ ኣሚቱ እንሆ እንደፍጸም ናይ ነቢያት ትንቢቱ ህዝባዊ ግንባር ድሌት ምስ ክብንነት ዲስፕሊን ምስ ምዝዝነት ጽንዓት ብጅግንነት መትከል ምስ ተወፋይነት ዕላማ ምስ መስዋዕትነት ውሕሉል መሪሕነት እዙ ህዝባዊ ግንባር ነቲ ገዚፍ ጎጎ ሳላ ዘይባሃጎ ንጉንዑ ረብሓ ሳላ ዝነጸጎ ዝመኸነ ስርናይ ፍጹም ዘይጽበ ብጽፍሩ ዝነብር ክብሩ ዝዓቀበ ከብዱ ጥንቅዑ ብማሽኮር ዝዓገበ ክምህ ዘይብል ዘይጽዓድ መንፈሱ ጻማ ጽንዓቱ ብግብሪ ሓቢሱ ህዝባዊ ግንባር ይብሱ ኣርሓ ከም ዝኸውን ስለ ዝተዓዘብዮም ግና ብዝረብዑን ከሎ ኮፂዎ ሓሲቦ ልሳን ከም ዘይብሉ ስቕታ ዝመረፀ እንሆሎም ግን ኣብ ቅድሚት ዝሐፀ ዘይሕለል ንያቱ ዘይንደል ጽንዓቱ ኣብ ሓፋሽ እምነቱ ዘውሓሰ ድቦቱ ንሱ ዝበለና ከመይ ዘይንሰምዕ ብኣና ዝሕበን ብስሙ ንኾርዕ ስጋብ ሕጂ ኣኽልኒ ኸይበለ ዝደቅደቁ እናተጋድለ ዋና ባሕሪ ምዃኑ ፍጹም ዘይቀሰነ ኣብ ሰውራ ኮይኑ እዩ ሳዋ ዝደኮነ ከምቲ ንብርቱዕ ማይ መራሒዩ ግመ ንሱውን ብትንቢቱ ኣባዩ ዝረዓመ እንተትህግደፍ እናበለ ጸርፊ ዝመስሎ ስሱዕ ነዳይ ፈራሕ ቀባኢ ጸለሎ ማዕበል ከምቲ መጻጽኡ ልኻኺ ምካ ዝኸይዱ ዝመስል ኣብ ደንደስ ምስ በጽሐ ግን ዝግ ዝብል ዝግዳ ወዲ 2020 ሸንኮለል ኣመሉ ከምገመን ዓሰራ ማዕጺት ዝልቡ ቕኒዑ ዘይቀንዕ ማሕረሻ መልሓሱ እንዳሓደረ ተብዕ ዝኣኽሎ ጥሒኑ ባዕለ ማርያም ዝብል ብዘይ ሴፍ ጭምሃራ ኣብ ፓርላማ ዝድብል ከመይ ንየ እሞ ምስ ህዝባዊ ግንባር ክገጥም ኣወልቡን ሰቲና በረካ ዝጠልም ወዲ ድሙ ከም ቀደሙ ባሕሪ ዝሕማሙ ይምባሕ ግደፍዎ ህዝባዊ ግንባር ይንጓም እንተ ሻዕብያ እሞ ኣፅዋር ኣይኮነን ሰብ እዩ ዝደሊ ህዝባዊ ግንባር መርፍእ ዋርሳ ይፈትሊ መትንናይ ሳዋ ዓንዲ ሕቆ ገድሊ ክዳኑ እምበር ክዳኑ ዘይበሊ ንበረና እታ ድሙቕ ወርሒ ብዘይካ ሰማይ ዘይብልካ ነዋሒ ህዝባዊ ግንባረይ ክብርን መጎስን ህዝባዊ ግንባር ክብርን መጎስን ጅግና ሓይልታት ምክልኻል ኤርትራ ክብርን መጎስን ንዓኻ ሓፋሽ

ኣብ ኣካላዊ ብቕዓት 95 ሚታዊት ሳልሳይ ኮይኑ ዝተዓወተ ህያብ ወልደ ትንሣኤ መስፍን ካብ ሓምሻይ ክፍለ ሰራዊት ብ96 ሚታዊት ካልኣይቲ ኮይና ዝተዓወተት ሃገር ተስፉ ገብረ ብሩኽ ካብ ካልኣይ ክፍለ ሰራዊት ኣብ ኣካላዊ ብቕዓት ሙሉእ ነጥቢ ምምዝጋብ ቀዳመይቲ ኮይና ዝተዓወተት ሉላ ብርሃነ ፀሃየ ካብ 4ይ ክፍለ ሰራዊት

ಇವಾಗನ್ನೆಲ್ಲ ಜನರಲ್ ಫಿಲಿಪ್ಪೋಸಲ್ ದೇವಾನಸ್ ክቡር ፕረዚደንት ኢሳያስ ኣፈወርቂ ብኣጠቃላሊ ወታደራዊ ስልጠና ዕውታት ዝኾኑ ሰልጠንትን ኣህዱታትን ሽልማት ክትህበልና ብኣኽብሮት ንዕድም። ብኣጠቃላሊ ወታደራዊ ስልጠና ብ78 ሚታዊት ሳልሰይቲ ኮይና ዝተዓወተት ዮርካቤል ዓንደብርሃን ተስፋ ገርግሽ ካብ ካልኣይ ክፍለ ሰራዊት።

ብሰማንያ ነጥቢ ሓሙሽተ ካልኣይ ኮይኑ ዝተዓወተ እድሪስ መሓመድ ስዒድ ዑስማን ካብ ቀዳማይ ክፍለ ሰራዊት። ብሰማንያን ሓደን ሚእታዊት ካብ ኩሎም 38 ዙርያ ጎብለል ኮይኑ ዝተዓወተ ሙሉ ብርሃን ኣብርሃለይ በየነ ካብ ቀዳማይ ክፍለ ሰራዊት። ብደረጃ ኣሃዱታት ዕውታት ዝኾና ብጨመተ ተኽሲ ዕውት ኣሃዱ ሓምሻይ ክፍለ ሰራዊት ኣዛዚ ክፍለ ሰራዊት ካፕቴን ፍሳያስ እዩ። ብወተሃደራዊ ሰልፊ ዕውት ኣሃዱ ካልኣይ ክፍለ ሰራዊት ኣዛዚ ክፍለ ሰራዊት ካፕቴን ሃብቶም ኪዳነ። ብኣካላዊ ብቕዓት ዕውት ኣሃዱ ሓምሻይ ክፍለ ሰራዊት ሓለቓ ስታፍ ክፍለ ሰራዊት ካፕቴን ስባትላብ ገብረ እግዚኣብሔር። ብስልታዊ ጥበባት ዕውት ኣሃዱ ቀዳማይ ክፍለ ሰራዊት ኣዛዚ ክፍለ ሰራዊት ካፕቴን ዛፍሄር ተኽለ። ብወተሃደራዊ ባህልን ስነ ምግባርን ዕውት ኣሃዱ ሳልሳይ ክፍለ ሰራዊት ሓለቓ ስታፍ ክፍለ ሰራዊት ካፕቴን ሮመዳን ኣሕመድ። ብኣጠቓላሊ ወተሃደራዊ ስልጠና ዕውት ዝኾነት ኣሃዱ ወይ ጎብለል ዝወፀት ሓምሻይ ክፍለ ሰራዊት ኣዛዚ ክፍለ ሰራዊት ካፕቴን ፍሳያስ እዩ። የቐኒልና ክቡር ፕሬዚዳንት፣

0: ካብዚ ቀፂሉ ደርፊ ብቋንቋ ትግርኛ ብድምፃዊ ሚካኤል የማነ ሕደማ ገብሪወት ፍሳሐ ዜማ ኢሳቅ ዕቁባይ ክትቀርብ እያ ብድሕሪ እዩ
1: እغንያ ብلغة العፈር ብዕንዋን ኣንሆ ኣዳء الፈናን حመድ عሲሪ وأሽعር الፈናን حመድ عሲሪ

0: እብና ብዛ ዚምና ኣለና እንኳዕ ሓጎሰኩም ኩልኹም ኣባላት ተመረቲ 38 ዙርያ ኣጋይሽና ክሳብ ዝወፁ ኣብ ዘለናዮ ክንፀንሕ ብኣኽብሮት ሓትት
1: ተህኒያ መጀደደን ክሪጁ ኣዱፍዓ 38 ወኣነተመና ለኩም ሓያ ድረስ የመወፈቃ

0: መደብ ሃገራዊ ኣገልግሎት ኣብ 1994 ብቐዳማይ ዙርያ ፈሊሙ እንሆ 38 ዙርያታት እንግዶም በቲ መደብ ረቅቕትን ተጨበጥትን ተመክሮታት ተቐሲሞም ናብ ሰፊሕ መደባት ህንፀት ሃገር ክእትዉ ዝኽእሉ በበይኖም ዓይነት ባይታን ክእለትን ተሃኒፆም ፊተ መሪሕ ኣበርክቶ መንእሰያት ኣብ ኩሉ ፅላታት ሃገር ተንፀባሪቖም ቅሉዕን ስውርን ኣካላውን ስነ ኣእምሮኣውን ወራራት ተመኪቶም ልኡላውነትን ክብረትን ሃገር ተዓቂቡን ከቢሩን ኣብዚ መደብ ስለምንታይ ሃገራዊ ኣገልግሎት መደባት ሃገራዊ ኣገልግሎት ካብ ምጭማር ክሳብ ዝእወን ከመይ መስልን እንታይ ኣበርክቶ ነይሩውን ብድሆታትን ዝተፈጥረ ዕድላትን ብሓፈሻ ዝነበረ ታሪካዊ ፍፃመታትን ክንርኢ ኢና ሕብረተሰባት ናይዛ ዘመናዊት ዓለም ካብቲ ሃገራትን መንግስታትን ከቑማሉ ዝጀመራ መዋእላት ሒዘን ንረብሓ ህዝብን ድሕነት መሬትን ኣተወኪረን ብዘይምቁራፅ ይሰርሓ ነፍስ ወከፍ ሃገር ንሃገራዊ ረብሓ ቀዳምነት ትህቦም ነቶም ንሃገራዊ ረብሓ ዝፈጥሩ ረቑሒታትን ሃገራዊ ድሕነት ዘውሕሱ ጥበባትን ብደረጃ እስትራቴጂያዊ መደባት ይሰርዐኦም ነናይ ገዛእ ርእሰን ሃገራዊ ኣገልግሎት ድማ ይኽተላ
1: ሃገራዊ ኣገልግሎት ኣብ ቅድሚ ናፅነት ኣብ ሓርነታዊ ቃልሲ ሃገራዊ ኣገልግሎት እዩ ኩሉ ሰብ ንሃገሩ ከገልግል ኢሉ ተሰሊፉ ዝተኸፍለ መስዋእቲ ኩሉ ዓይነት ድኻማት ኩሉ ዓይነት ብድሆታት ብሃገራዊ ኣገልግሎት ኩሉ ሰብ ንሃገሩ ብተወፋይነት ናፃ ሃገር ንምምፃእ እሲ ኣገልግሎት እዩ ነይሩ ምስ ግዜ መድረኽ እናቀየረ እናሓየለ

0: ንሓይል እናተነፀረ ኣብ ሓደ ዕላማ በፂሑ ሃገር ናይ ምዃን ካብ መዓስ ብኸመይ መንገዲ ሃገር ማለት እንታይ እዩ ንሃገር ምፍታው ንሃገር ምግልጋል እንታይ ማለት እዩ ዝበሃሉ ነንበይኖም ሕቶታት ኣልዒልካ ዛረብ ይከኣል እዩ። እሱ ሕጂ ኣብ ዕሙቕ ዝበለ ድሕረ ባይታ እውን ክተኣቲኻ ትዛረብ ትክእል ኣለካ። ዋናፅነት ሓደ ዕማም ናይ ሃገራዊ ኣገልግሎት ተፈፂሙ ትድሕሪኡ ዝመፅእ ኣብ ናይ ህንፀት ሃገር ዝህሉ ሃገራዊ ኣገልግሎት እዩ ሓቂ እዩ። ብሃገራዊ ኣገልግሎት ተወፋይነት ናፀ ሃገር ኣረጋጊፅና ኣለና፣ ግን ሃገር ምህናፅ ይከብድ።
1: ህንፀት ሃገር ናይ መላእ ዜጋታት ሱታፌ ይሓትት፣ ናይ መንእሰያት ኣበርክቶ ግን ዝያዳ ሚዛን ይወስድ። ስለዝኾነ ድማ ሃገር ክሃንፅን ንሃገራዊ ረብሓ ክቐድምን ዘኽእሉ ዓቕሚ ንምደላብ ብዓብዩ ኣተኣማማኒ ሰረት ሃገራዊ ድሕነት ፀጥታን ቁጠባዊ ረብሓን ናብ ዝለዓለ ደረጃ ዘብፅሕ ገጻት ብገጻት ዝትግበሩ መደባት ዝሕንፀጹ መደብ ሃገራዊ ኣገልግሎት ሓደ ካብቲ ብቐዳምነት ዝግለጽ መደብ እዩ።
2: ብዛዕባ ሃገራዊ ኣገልግሎት ንዓና ንኤርትራውያን ይኹን ንካልእ ኣብ ዓለም ዘሎ ህዝቢ ሓድሽ ኣይኮነ። ንሕና ብኣና ተጀመረ ስለዘይኮነ ኩሉ ጠሙ ናይ ሃገራዊ ኣገልግሎት ዘይፈልጥ የለን። ኩሉ ማለት ብዛዕባ እቲ ናህና ንምግላፅ ዘይኮነ እቲ ዝዝረብ ዘረባታት ኣሎ። ሕጂ ጠቕሚ ሃገራዊ ኣገልግሎት እንታይ ዝሰርሕ ነፍሲ ወከፍ ሃገር ኣባል መንእሰያታ ኣብ ሃገራዊ ኣገልግሎት እዮም ዝሓልፉ። ዋላ ዝለዓለ ሃብቲ ዘለዋ ዝተሓተ ሃብ ዘለዋ ኩለን እትን ምዕብላት ዝበሃላ ኹና ገና ኣብ ምዕባለ ዘለዋ ሃገራዊ ኣገልግሎት ኣለዎን። እዚ ሃገራዊ ኣገልግሎት እዚ እንታይ ዝጠቕሙ ኣብዚ ኣባና ዝበፅሐ ወይ ከዓ ነቲ ናሕና ዝሽሙ እዩ ወይ ከዓ ዘይመልክዑ ይዝረበሉ እዩ። ግን መንእሰይ ኣብ ሃገራዊ ኣገልግሎት ተፀርዲፉ ሃገራዊ ኣገልግሎት ኩሉ መደባት ሰሪዑ ኣብ ትምህርቲ ኹን ኣብ መደባት ስራሕ ኹን ኣብ ተፈላለየ ተካይዶ እንተኾንካ ኣባል እቲ መንእሰይካ ብሃገራዊ ኣገልግሎት ክሓልፍ ኣለዎ። ሕጂ እቲ ሃገራዊ ኣገልግሎት ኣብ ናሕናን ኣብቲ ካልእን ኣዋጅ ሃገራዊ ኣገልግሎት ኣዋጅና ኣሎ፣ ሕግታት ኣሎ። ኣዋጅ ሃገራዊ ኣገልግሎት እቲ ኣዋጅ ሃገራዊ ኣገልግሎት ግን ንኸይሰርሕ ብሓፈሹ እቲ ሃገራዊ ኣገልግሎት ክብተን ሃገር ካብ ብዘይ መንእሰይ ንክተርፍ ዝስራሕ ስራሓት ብዙሕ እዩ።
3: ሃገራዊ ኣገልግሎት ክምስረት ከሎ ሲ ወይ ክሕሰብ ከሎ ክሳዕ ክንደይቲ መንግስቲ ንርሑቕ ጥምት ዝተፈላለዩ ዕላማታት ሃልዎ እንተይልካ ውን ዋላ ዝኾነ ነገርታ ሽምግበርሲ ግን ክሳዕ ክንደይ ንርሑቕ ከም ጥምት መንግስቲ ዘርእካ ዩ ማለት እዩ። ኣብዚ ቴማ ናይ 25 ዓመት እንተሪኢኹሞ እውን ለሲ ሰዋስ ዕቱብ ምርጫ ንውሑስ መፃኢ ሰዋት ኢልካ ከዓ ሃገራዊ ኣገልግሎት ማለት ስለዝኾነ እቲ ሃገራዊ ኣገልግሎት ናይ ብሓቂ ዕቱብ ምርጫ እዩ ነይሩ ንመፃኢ ናይ ኤርትራ ወይ እውን እቲ ህላውነት ናይ ሃገር ንምውሓስ ዝተወስደ ተበግሶ ቀሊል ነገር ኣይኮነን ማለት እዩ። ስለዚ ኣበርክቶ ናይ ሳዋ ኣብ ዝተፈላለዩ ኣጋጣሚታት እውን ክግለፅ ፀኒሕ እዩ። ኣብዚ ማዓስከር ወይ ኣብ ሳዋ ሰልጢኑ ዘሎ ብዙሒ መንእሰይ ደርግቲ የብሉን
4: ሃረመይ ንስምካ ዝፅውር ኣሓሒሻቂኻ ሃረም ጨጓርዳና
1: ኣዋጅ ሃገራዊ ኣገልግሎት ኤርትራ 26 ዓንቀጻት ዝሓዘን ብቁፅሪ 11 እዝባር 1991 ዝተመልከተ ኣዋጅ ሃገራዊ ኣገልግሎት ብ6 ሕዳር 1991 ናብ ህዝቢ ተዘርጊሑ ካብ ሓፂር መግለፂ ዝብገስ ኣዋጅ ሃገራዊ ኣገልግሎት ሙቓም ሃገራዊ ኣገልግሎት ኣመዳድባ ሃገራዊ ኣገልግሎት ናይ ኣገልግሎት ግዜ ካብ ኣገልግሎት ናፃ ዝኾኑ ሰባት ወረቐት ምስክር ምምዝጋብን ምዕዳል ካርድን ሃገራዊ ኣገልግሎት ብሓፈሻ ንምሰላትን ግቡኣት ሃገራዊ ኣገልግሎትን የጠቓልል። እዚ ቀዳማይ ኣዋጅ ሃገራዊ ኣገልግሎት ኣብ 1995 ብኣዋጅ 82 እዝባር 1995 ተኣሪሙ። መደብ ሃገራዊ ኣገልግሎት ንምጀማር ዝቐረበ ሓፈሻዊ ምኽንያታት ዓሚቕን ብዙሕ ሸነኻት ዘለዎን እኳ እንትኾነ እቲ ሰፊሕ ዕላማ ብፀጥታዊ፣ ልምዓታዊ፣ ባህላዊ፣ ትምህርታውን ህንፀት ሃገርን ዝምልከት ርእቶታትን ሸነኻትን ዝተደፋፈ

0: ዘጠቓለለን እዩ ነይሮም።
1: ቅድስትን ብርክትን መዓልቲ ያታ ቀዳማይ ዙርያ ኣብ ሰዋ ዝወረዱላን ዝተዓለሙላን ከምኡ ኢሉ ከዓ ቀፂሉ እንታይ ማለት እዩ ዚ እዚ ዙርያታት እዚ ጀሚርና እንተዘይነበርሲ እቲ ሓደጋ ኣዝዩ ገዚፍ ምኾነ እየ። እዚ እቲ ሃገራዊ ኣገልግሎት ጥይት ናይ ወያነ ምስ ወፀስ ብሙሉእ እቲ ጣይሱ ዝነበረ ተጋደልቲ ጣይሶም ዝነበሩ ተጋደልቲ ኣብ ልምዓት ወፊሮም ዝነበሩ ተጋደልቲ ብሓደ ሓደ ኩነታት ናብ ልምዓት ዘይወፈሩ ሃገራዊ ኣገልግሎት ብሙሉኦም እዮም ውሒዞም ዓቕልና ክሳብ ዝፀበና እዮም ኣለና ክኢልማ ዚ ሃገር ካብኡ ከዓ ተሰዊኦም ሰንኪሎም ኩሉ ነገር ማለት እቲ ክፈል ዝግብኦ ዋጋሲ ከፍ ኢሎም እዮም። ከምኡ ስለ ዝኾነስ ሃገራዊ ኣገልግሎት ምጅማሩ ሓበን ናይቲ ሃገር ኩርዓት ናይቲ ሃገር ሓደ ዓብዪ ተመክሮ ዝቐሰብናሉ መድረኽ ይክበሃል ክኣል እዩ
2: ክምስረት ከሎ መጀመርያ ነዚ ሃገራዊ ኣገልግሎት ንልምዓት ተባሂሉ መንእሰይ ኩሉ በቢ መገዱ ገለ እንተኸይዱ ካብዚ ዲስፕሊን ርሕቁ ካልእ ነገር ክኸይከውን እቲ ናይ ሰውራ ዝነበረ ኣብ ሰውራ ዝነበረ ክብርታት ከዓ ክወሓስ እንተኮይኑ መንእሰይ በዚ ናይ ሃገራዊ ኣገልግሎት ኣገባብ ክንከይድ ተመሪፁ ኣዋጅ ተኣውጁ በቲ ኣዋጅ መሰረት ከዓ ኩሉ እቲ ዝምልከቶ ኣብቲ ዕድሚኡ ሲ ክወርድ ከም ዘሎ ተገይሩ ሕጂ ኣብቲ መጀመርያ ተዓሊም ጥራይ ሽዱሽተ ወርሒ ንዕልም ድሕሪ ሽዱሽተ ወርሒ ከዓ ካልኦት ትመፁ ንዖም ዓሊምና ነውፅእ ከም ዝናለ ከይፀኒሕ ዝሓር ግን ኣብ 2023 ቤት ትምህርቲ ዋርሳይ ከኣሎ መንእሰያት 11 ክፍሊ ዝተማሂሮም 11 ኣብ ዓዶም ተማሂሮም 11 ተወድኦም 12 ክመሃሩ ንሰባ ወርዱ ኣብዚ እቶም ነጥቢ ዘምፁ ነጥቢ ኣምፅኦም ኣብ ኮሌጅ ዝኸዱ ይኸዱ ማሞስ ኮይኑ ነጥቢ ናይ ሞያ ስልጣሽሙ ክወስድ ከዓ ዝተፈላለየ ዓበይቲቤት ትምህርቲ ማሞስ ንብሎ ምስ ህንፃ ዝተኣሰር ምስ ኤሌክትሮኒክ ዝተኣሰር ምስ ናይ መካኒክ ድዩ ናይ ኣውቲስትነት ኩሉ ኮታ ብሓፈሽ ቴክኒካል እስኩል ክወስዶ ዝግባእ ቤት ትምህርቲ ተሰሪሑ ኣብዚ ብርክት ዝበለ ወፅሪ በቢ መይኡ ይስልጥን ነይሩ በቲ ቤት ትምህርቲ ወርሳይ ከኣሉ ናይ 12 ክፍሊ ክውድኡ ማትሪክ ምስ ገበሩ ከዓ ሰርቲፊኬት ዶምፁ ኣብዚ ናይ ሞያ ስልጠና ይወስዱ እቶም 12 ዝሓለፉ ከዓ ዘይሓለፉ ከዓ ኣብ ዝተፈላለየ ናይዚ ሃገር ዘሎ ስራሓት ዋላ ኣብ ሰራዊት ይኸውን ኣብ ዝኾነ ኣብታት ኣብ ካልእ ዝተፈላለየ ተመዲቦም ዝሰርሑ ፀኒሖም
3: ኣብ ኩሉ ተዋፊርዎ ዘሎ ስራሕ ዘለዎ ኣበርክቶ ከዓ ብቐሊል ፅመት ኣይኮነ ሎሚ ኣብ ኩሉ ልምዓት ናይ ልምዓት ፅላታት በሎ ኣብ ምክልኻል ሃገር በሎ ኣብ ዳቅሚ ህንፃ ይኹን ኣብ ኩሉ ቦታታት መንእሰይ ናይ ሰዋ እዩ ኣበርክቶ ዝገብር ዘሎ ማለት እዩ። ማሽነሪ እንድሕር ሪኢኻ ሲ ኦፐሬተር ናይ ዶዘር ኹን ናይ ክሬን ኹን ናይ ሎደር ኹን ናይ ዝተፈላለዩ ዓይነት ማሽነሪ ኣብ ሰዋ ዝሰልጠነ ሰብ እዩ ወይ ኣብ ማሞ ዝተማሃረ እዩ ወይ ኣብ ዓዳሃሎ ዝተማሃረ እዩ ወይ ቴክኒካል ዝተማሃረ እዩ ወይ ገለ በትን በቲ ከዓ ሰዋ ዘፍርየቶ መንእሰይ ማለት እዩ። እዚ ኩሉ መምህር ኣብ ዝተፈላለየ ዞባታት ናይ ዝሃገር ዝምህር ዘሎ መምህር ብሰዋ ዝሓለፈ መምህር እዩ። ሓኪም ኢልና እንተመፂና ዝኾነ ኩርናዓት ናይ ዝሃገር ኣገልግሎት ናይ ሕክምና ዝገብር ዘሎ መንእሰይ ብሰዋ ዝሓለፈ እዩ። ስለዚ እቲ ኣበርክቶ ናይ ሳዋ ፀብፂብካ ውን ዝውዳእ ኣይኮነን ኣብ ኩሉ ፅላታት ናይ ዝሃገር ዘበርክት ዘሎ መንእሰይ ፍረ ናይ ሳዋ እዩ ማለት እዩ።

ርሑቕ ዝጥምትን ብስትራተጅን ዝምራሕ ህዝባዊ ግንባር ኣብቲ ሓርነት ርጉፅ ዝኾነሉ መድረኽ ድሕሪ ናፅነት ክትከል ዝደልዮ ቁጠባዊ ዕብየትን ማሕበራዊ ሕውየትን ዘረጋግፅ ፕሮግራም ይስኢሉ ንመስርሕ ህንፀት ሃገር

0: ኣብተን ቀዳሞት 6 ዓመታት ክሳብ ኣብ ግንቦት 1998 ምስ ኢትዮጵያ ኩናት ዝፍጠር መደብ ሃገራዊ ኣገልግሎት ብመንፅር ንውሓት ግዜኡ ከምኡውን ግዴታታትን መሰላትን ኣባላት ሃገራዊ ኣገልግሎት ብመሰረት እቲ ግሉፅ ሕጋዊ ድንጋገታት ብዘይገለ ፀገም ይሰርሕ ነይሩ። ኢትዮጵያ ኣብ ግንቦት 1998 ኣንጻር ኤርትራ ኩናት ኣዊጃ ገዚፍ ሓይሊ ወራር ኣብ ዝለቐቐትሉ እዋን እቶም ዘይንጡፋት ኣባላት ሃገራዊ ኣገልግሎት ክፅውዑን ክውደቡን ነይርዎም። ሳዋ ዝመልመለቶም መናእሰይ ድማ ምስ ኣያታቶም ብምዃን ሃገር ኣውሒሶምን ልኡላውነታ ኣኽቢሮምን
1: ንህላዊና ብዝኮነ ንሕር ናፅነትና ደስ ደየበለን ንዋፅነትና ዘይድግፋ ዝነበራ ዮን ከም ዝኮይና ስለዚ ስለምንታይ ሳዋ ንዕላማ ንልምዓት ንህናፅ ተበግሹ ድሓር ግን ኩሉ ነገር ትመፀኻ ሳላሳዋ ተጠርኒፉ ተማሂሩ ዘፀንሐ ባዴላ ናፍራዛን ገዲፉ ብረት ኣልዒሉ ነቲ ናይ ኩሉ ንብሎ ዘለና ውግኣ ዝሓለፍነ ተኸላኺሉ ሳዋ ዘዘይትብሉ ሕጂ እንታይ ተገብረ ማለት እዩ እንታይ ዓይነት ሰራዊት ኮይኑ ምተንቀሳቀሰ ስለዚ ሳዋ

0: ልል ተራ ኣይኮነን ሕጂ እውን ብሕጂ እውን ከምኡ እያ ክትፃወት
1: ሰርዱ ዳምካን ዝናብ ሓቢሩ ንኹማና ንኩሉ ናስሚዩ
2: መዲና መንእሰያት ዝብልን ካልእን ስያመን ዝወነነት ማእከል ስልጠና ሓይልታት ምክልኻል ሳዋ ኣብ ዝሓለፈ 32 ዓመታት ኣብ ሰፊሕ ምህናፅ ሃገር ምቕሉል እጃም ከተበርክት ዝፀንሐትን ዘላን ማእከል እያ ፀጊት 38 ዙርያ ተዓለምቲ ሃገራዊ ኣገልግሎት ኣሰልጢናን ኣብ ምስልጣንን ትርከብ ሳዋ ኣብ ዝሓለፈ መድረኽ መርኣያ ፅንዓትን ምኸተን ኤርትራውያን መንእሰያት ምዃና ኣመስኪራ ልዑላውነት ብዘገርም ፅንዓት ዘረጋገፀን ንኹሉ ማሕበረ ቁጠባዊ ሽግራት ተፃዊሩ ንስለ ሃገሩ ኩለንትንኡ ዝውፍ መንእሰይ ፈጢራ ንኤርትራ ኩሉ ግዜ ኣለናልኪ ዝብል ብሃገራዊ ኣተሓሳስባ ዝምራሕ ኣእምሮ ነዲቓ
3: ሰዋ ግን ናይ ብሓቂ ትርጉማ ድሕርክም ኮና ዓባይ ሃገራዊት ቁራዕ ንካብ ዝተፈላለየ ቦታታት ዝተፈላለየ ባህሊ ዝተፈላለየ ቋንቋ ዝተፈላለየ ደረጃ ትምህርቲ ዝተፈላለየ ንቕሓት ዘለዎ ኣካል ናይ ሕብረተሰብ ብማዕረ ምቆት ኣብሲላ ኣማእ ዜና ተውፅእ ዓባይ ሃገራዊት ቁራዕ እያ ኔራ ክትህልያ ንዘለኣለም ከዓ ትቅፅል እያ ሓበን ናይ ህዝቢ ኤርትራ ኸ መወዳእታ
0: ኣብ ዘንከል ዘሎ ምስ ወዲ ጋሽባርካ ወዲ ጋሽባርካ ምስ ዘባ ደቡብ ዘሎ ሰብ ምስ ኩሎም ንሕዞም ታሽሙ ካብዚ ምስ ኮዱ ዕርፍቲ እንታይ ይኮኑ ወይ ኣስመራ እንድሕሪ ከይዶም ምስቶም ደቂ ኣስመራ ኣብኦዮም ዝሓድሩ ኣብ ሆቴል ኣብ ገላይ ሓድራ እን ወይ እንዳ ዘመድ ካልእ ዘይኮነ ምስቶም መሓዙቶም እዚኣቶም ሲ ኣይፋለጡን እዮም ምፅእ ምስበሉ ምስ ወዲ ቤት ትምህርቶም ወይ ከዓ ምስ ወዲ ዓዶም ገለ ክኾኑ ዘልዩ ድሓር ሳለስቲ ምስፀንሑ ግን ይርስዕዎም ምስኦም ካልኦት ምስያ መስርዖም ምስያ ሃድኦም እኣቶ ሓንቲ ክነቕማ ከለና ሓንቲ ጋንታ ወይ መስርዕ ንበልና እዚኣ መስርዕ እዚኣ ካብ ኩለን ብሄራት ኣላ እንተውሒዱ ካብ ፍርቆም ብሄራት ኣለዋ እዚኣ ኩሉ ሰብ ፈልጣ እዩ ከመይ ኢሎም ተራኺቦም ካብ ዓዲ ኳላ ዘላን ካብ ኦም ሓጀር ዘሎን ሓደ ካብ ደንከል ድመፀን ካብ ማህመድ ድመፀን ሓደ ሰብ ኣብ ሓደ መስርዕ ኮኑ ከምዚ እቲ ኣካየዳ
4: ስለዚ ቀሊል ነገር ኣይኮነን እዚ እውን ኣብ ሃገራውነት ኣብ ጥምረት ኣብ ሓድነት ኣብቲ ብሄራዊ ኣቃወማ ናይ ወይ እውንቲ ናብራ ናይ ዝተፈላለየ ዞባታት ብዝተፈላለየ መንገዲ ክፈሊጦሞ ከዱ ከሎ እዚ እውን ዓብ ነገር እዩ ማለት ስለዚ ተራ ኣብ ሓድነት ናይ መንእሰያት ተራ ናይ ሳዋ እውን ቀሊል ኣይኮነን
2: ብመገዲ ሳዋ ዝሓልፍ መንእሰይ ኣካላውን ኣእምሮኣውን ቁመንኡ ዝሃንፅ ተቐባሊ ሕድሪ ሓደ ሓቂ እዩ ዝኣምን ቅድም ኣነ ተሃኒፀ ሃገረይ ክሃንፅ ኣለኒ ይብል ገዛ ርእሰይ ክኢለ ኣብታ ብሓራ መገድን ብመትከል ርእሰ ምርኮሳን እትምራሕ ሃገረይ እጃመይ ከበርክት ሓላፍነት ኣለኒ ይውስኽ ካብ ፋል ቤቲ ዕለታት ሒዙ ነቲ ኣተሓሳስባ ክትርጉም ብዘይዕረፍቲ ይሰርሕ
0: ህዝቢ ብሓፈሽኡ ሲ ወዱ ወይ ጓሉ ሳዋ ወሪዱ ክምለስ ትዛዓበ ህወቱ ከመይ ገይሩ መርሕ ተማሂሩ ኣሎ ካልእ ከዓ ብዛዕባ ሃገሩ እንታይ ሃገር ማለት ንቕሓት ክብ ኣቢሉ ክምለስ ኣሎ ብዲስፕሊን ከዓ ይኣቱን ይወፅእ ምእዙዝ ኮይኑ ኣብ ስድራ ቤት ኣብቲ ከባቢኡን ከዓ ይነብር ካብ ድኾነ ኣብ መንእሰያት ናህና ርኣዩ ኣብ ኤረትራ ሃገር ኣገልግሎት ኩሉ ንብሎ ዘለና መስርሕ ስለሓሊፎም ስለዝኸዱ ስርቂ ዝበሃል ዘሎ ኤረትራ ኢሎም ዛረቡ እንዮም ስርቂ እዚ ኩሉ ብረት ዝዓጠቐ ብረት ዝተማሃረ ካሊ ክገብር መሓደረ ግን ስርቂ የለ ባእሲ የለ ቅትለት የለ ምስ ካልእ ኣብ ከባቢና ዘሎ ዛሜትካን ኣናፅሪናት ንኮልና ህዝብና ፅቡቅ ደቂ ሸሓድር ፅቡቅ ደቂ ሸሓዲሩ ከዓ ተንስኡ ስርሑ ወፍር እዚ ከም ዘሎ ኩሉ ፈታዊ ፀላእ ዝፈልጦ እዩ ስለዚ እቲ ጠቕሚ ናይ ኣባል ናይ ሃገር ኣገልግሎት ዝበሃል ሲ እዚ እዩ ሓደ ዘራጊ ሓደ ቀታሎ ይኮነ ነፍሪ ዘሎ ሳዋ ወይ ካ እቲ ሃገር ኣገልግሎት ሓደ ዲስፕሊን ዘሎ ውፉይ መንእሰይ ንሃገር ዝኸውን እታይ ትገብር ዘሎ እዚ ዝሃንፅ ዘሎ
2: ሳዋ ረቂቕ ክብርታት ኣብ ምስግጋር ዝህልዎ ሓይሊ እውን ብቐሊል ዝግለፅ ኣይኮነን

0: ኩሉ ኩርንዓት ዝመጽእ ዋሕዚ መንእሰይ ኣብ ቀላይ ሳዋ ሓደ ትንፋስ እዩ ዝቕየር። ብዝተፈላለየ ቋንቋ ዝዛረብ ብሓንቲ ልቢ ዝሃርም ሃገራዊ ሰብ ይህነጽ፣ ልምድን ወግዕን ይወራረስ፣ ብፀያዊ ፍቕሪ ናብ ዝለዓለ ደረጃ የብፅሖም። ካብ ሕብረ ብሔራት ተኣኪቡ ናብ ሳዋ ወሪዱ ህይወታ ከስተመቕር ዝበቕዐ መንእሰይ ሕብራዊ ተመክሮ እዩ ዝቐስም። ኣብ ሓደ ተኣኪቡ ተመክርኡ ክለዋወጥ፣ ሓድሕዳዊ ምኽሪ ክለጋገስ፣ ብሓፈሻ ሳዋ ብኩለንትንኡ ብሉፅ መንእሰያ ተሃንፅ።
1: ሳዋ መጠርነፊት እያ፣ መምሃሪት እያ፣ መሰልጠኒት እያ። ኩሉ መንእሰይና ከዓ ማእዚኑ ኣብዚኣ ዝመፅእ ሕጂ ሳዋ እንድሕር ዘየልዩ ሕጂ መንግስቲ እኳ ሓሲቡ ኣጉዲሉ ደሚሩ ሳዋ ኣብዚ ክምስረት ስለምንታይ ክብርታት ናይ ኣብ ሜዛ ዝነበረ እቲ መንእሰይ ኣብዚ ዝመፅእ ዘሎ ጎገዝ ኮይኑ ነይሩ እንትኸውን ኣገልግሎት ኣብዚ ዘይመፅእ ነይሩ እንትኸውን ናሳዋ እንታይ ምኾነ ነይሩ ኣበይ ካበይ ትፋለጥ? እቲ ዘዘቡ ጥራይ በዚ ብቀቢላ ብገለ ገር እንዳወደቡ ክነብር ምክኣለ። ኣብዚ ግን ዝኾነ መንእሰይ ካብ ዝተፈላለዩ ቦታ መፀ ኣብዚ ዘለካዮ ካተእትዎ መተረዲእዎ ኣሎ። ስለዚ ሳዋ እቲ ክብርታት ናይ ሜዳ ንዕኡ ክዕቀብ ዝሰርሕ ዘላ እቲ መንእሰይ ካ ልክዕ እቲ ናይ ሜዳ ኩነታት ወይ ከዓ እቲ ኣብ ሜዳ ንሕና ተጋደልቲ ንገብሩ ነበና ስራሕ ኩሉ እቲ መንእሰይ ይሰርሖ ኣሎ ማለት እዩ። ሕጂ ወረሲኡ ወረስ ኣሎ ብመን ስራሕ ኣሎ ኩሉ ዘለ ዲጋ ስራሕ ማካይን ኩለና ንቀሳቀሰን ሓክም ዝሕከም ሰብ ኣምፅእ ድምሃር ኣምፅእ ኩሉ ስራሕ ሲ ንሰብ ሒዞም ኣሎ ኣብ ፀጥታዊ ኩነታት ትኹን ኣብቲ ኩሉ ሓይልታት ምክልኻልና ብምሉእ ተመራሒ ዝተወሰነ ቁፅሪ ዝተወሰነ እንታይ ሽሙ ዝኣሊ ዘማእዘን ኣሎ ግን ድምርካ ጉዲልካ መንእሰይ ናሒዝዎ ዘሎ

0: ሳዋ መንእሰያት ምስ ብዙሓት ዝተፈላለየ ድሕረ ባይታን ተመክሮን ዘለዎም መዛንኦም ኣብ ሓደ ቅርዓት ክላለዩ ብሓንሳብ ክመሃሩ ናይ ህይወት ተመክሮ ክቐስሙ ሓባራዊ ህይወት ክነብሩን ክወሃሃዱን ዕድል ትፈጥር። ነቶም ካብ ቤቶም ናብ ትምህርቶም ጥራይ ዝመላለሱ ዝነበሩ ካብኡ ወፃኢ ካልእ ህይወት ከም ዘሎ ተፍልጥ። ተፀዋርነት ኣካላዊ ስጥመት ክገብሬ ናይ ምባል ድርኺት ሓቦውን ትምህር መንእሰያት ባህሊ ስራሕን ዲሲፕሊንን ንኸማዕብሉ ተረኣ ትፃወት። ምስ ስድሮም ሕንቁቓት ዝነበሩ ኣርፊዶም ዝትንስኡ ድላዮም ዝቕረበሎምን ዝነበሩ ተምሃሮ ኣባ ግን ኣንጊህካ ምትንሳእ ባዕልኻ ዓራትካ ምንጻፍ ብስፖርት ኣካላትካ ምህናፅን ትህኪት ምውጋድን ብሓድነት ምንባርን ትምህር። ዝተፈላለየ ባህርያት ኣብኣ ተሳሒሉን ተጸሪቡን ናብ ሓደ ይሰምር።
1: ዲብሳዋ እንደትከረ ክም ዕስማን ለትፈናታ ክብረት ለትፈናታ ተጃርብ እንደነሳኮ ይኮ እንደትከረ ኮ ዲባዕ ምርላዓልኩ ንውሽ ሰበት ዓልኮ ምና ደዋሕየ ወበረሊድ ገይስ ፍክረት ተላዓልዩ ሓንገል ሳዋ እንደትከረኮ ምግሊ ውዴቱ ሳዋ እንደገይስኮ ምግሊ ክደምቱ ሳዋ እንደገይስኮ ምግሊ ብፃሕቱ ለልብል ኣፍካር ክምላ ዝለሃልየኩ ደረጀት ያዕለ ግልየኒ ሳዋ ላክን ክምከረኮ ብዙሕ ሸይ ግልኣምር ብዙሕ ሸይ ግል ድረስ ቀዘርኮ ኣወል ዲብ ሳዋ ክምከረካ ግተኣምር ለትቀድር ኣውማ ከም ኣምር ግታ ሓንገልካ ግትምፀከረ ትቀድር መን እንታ ኣወል እንታ ንወስካ ሸክስየትካ ግተኣምር ለቐስበካ ወድዓሃላ ሸክስየትካ እንደይተኣምር እንተ ንወስካ መን ከም እንታ ምናያ ቢኣት መፀካ ኣስካየ ግትጊ ዝተሓዝ ዘለየካ ደዋሒካ ዝሃለ መስሎ ግልካ መስሎ ግሎም መስል እንታ ብዙሕ ተጃርብ ልቦም ለትፈናት ኣማክን ናይ ላቃሊም ዲብለ ደውለት ዝሃላ ለመፀው ሰበት ጎ ለትፈናት ቆሚያት ለጀማዕካን ሰበት ዓለ ሳዋ እንተ ዲብል እንዳኣተየካ ማን እንታ እንታ ኣወል ሚቱ ለምንካ ልጠለሙ ጠለባት እሊ ክማኣመርካ ምን እሊ መባዲ እሊ እንደቐነፅካ ሓቆኹ ገፅ ቀደም እንደጌስካ ልትፀበሩ ህልየካ ሸይ ኣብማ እንታ ምንከል ልጠለብ ዝሃላ ሸይ እንሰርቱ ለፀኒሐ ንግልየ
2: ኣብ ሰባ መፅ ዝኸብሰኮ ነገር ኣሎ እንተልዮ ብሰለስተ ነገራት ክጠቕሱ ክእል ማለት እዩ። ሓደ ፊዚካል ክኾን ከሎ ኣካላዊ ጥንካረ ካብቲ ኣብ ስመራ ከለኹ ዝነበረኒ ኣብ ሕጂ ክሪኦ ከለኹ ኣዝየ ለውጢ

0: የረ እብል ኣነ ብነፍሰይ ማለት እዩ። ካልኣይ ብኣተሓሳስባይ ከዓ ማለት እዩ ኣብ ኩሉ መዳይ ኣብ ፖለቲካዊ መዳይ ይኹን ኣብ ትምህርታዊ መዳይ ብኣተሓሳስባይ ከዓ ኒ ካብቲ ዝነበረኒ ወሲኸ ይብል ኢለ ይግምት ማለት እዩ። ከምሳሳይ ድማ ኣብ ማሕበራዊ ንጥፈታት ድማ ምስቶም ደቂ ሓይለ ይኹን ደቂ ሃደይሲ ቅድሚ ሕጂ ኣብ ኣስመራ ከለኹ ከምዚ ንፁል ከምዚ በይኑ ከምዚ ሶሻል ዘይኮነ ዓይነት ኣነባብራ ንነብር ነራ። ድሓብዚ ምስ መፅናና ግን ምስ ሰባት ከመይ ጌርካ ሶሻል ትኸውን ብሓንሳ ከመይ ጌርካ ዝኾነ ዕማም ጣዓምም ገለ ኩሉዎን ማለት ጀሚርና ማለት እዩ።
1: ካብ ውልቃዊ ሂወት ሕሪፈ ማሕበራዊ ሂወት ለሚደ ኣተሓሳስባይ ተለዊጡ ዓብየ በሲለ ማዕቢለ ኩሉ ሰወስ ብከምዚያ ገልፃ ዝኽእል ማለት ብሓፈሻስ ቤት ትምህርቲ ሂወት እያ ንዓይ ሰባ ብዛዕባ ሂወት ብዙሕ ነገር ኣምሂራትኒ
2: ሳዋ ኣነ ከም ሰመር ክገልፃ ከለኹ ናብና ሕንጂ ኣብ ገዛ ዝነበረን ከምኡ ከዓ ኣብዚ ሳዋ ዘለኹዎ ሂወትን ሕንጂ ገለ ናይ ሳዋ እንታይ ኣሎ ሓደ ብዓብዪ ትፍቅሪ ኣሎ ምክንያቱ ካብ 9 ብሄራት 6 ዘባታት ከተ ሃይማኖት ዝተኣኻኸብና ኢና። ሕንጂ ኣብ ገዛ ዝነበረ ሂወትና ሓደ ንባዕል ተፃዋርነት ኣብ ሰባሲ መፅኻ ተፃዋርነት ከባቢ ምስ 149 ኣብ ሓንቲ ሓይሊ ትቕመጥ ከም ሓንቲ ጋንታ 50 ሰባት ንቕመጥ መስርዕና ከዓ ከም ሓንቲ 15 ኮይና ኑ ምዚኦም ሕንጂ ፍቕርን ምትሕላይን ስኒትን ጌርና ከዓ ሓቢርና ንነብር
1: ተሃረን ቀዳማይን እቲ ናይ ትምህርቲ ማለት እዩ ካብቲ ማእከላይ ደረጃ ናብ ላዕለዎ ትካላት ትምህርቲ ንሰጋገረሉ መድረኽ ናይ ማትሪክ ተፈቲና ማለት እዩ። ኣብኡ ዝለዕለ ደረጃ ኣገባብ ምሃራ ድዩ ኩሉ ዝተቀየረ ኢኻ ኣብ ዝትምሃር ሓደ መድረኽ ካብ ምረካ ማለት እዩ። እቲ ካልኣይ ካ ኣብ ተዕሊም ይኹን ኣብቲ ካልእ ማሕበራዊ ሂወትካ ትምሃሮ ማለት እዩ። ኣብ ማሕበራዊ ሂወት ከዓኒ ኣብ መብዛሕትናስ ኣብ ስድራና ኢና ንፀንሕ ምኩስ ከዓ ኣብኦም ኢና ንገብር። ኣብዚ ስመፃና ግን ነብሰ ምሕደራ ዝበሃል ንምሃር ካብ መጀመርታ ጀሚርካ ግዜኻ ከመይ ተመሓደር ነብስኻ ብድሕሪኻ ምስ ከባቢኻ ከመይ ትነብር ምስቶም ትነብሮም ሰባት እቲ ዘለካ ነገራት ተጠረቑሑት ምሽ የብለይን ከይበልካስ ከመይ ጌርካ ብዘለካ ትነብር ኩሉ ኢኻ ትምሃር።
3: ላባ ኮኪ ዳቱ ቢት ከማን ይተኪ ኮማ ኪት ከማን ኣለ ኮኪ ላባ ሳና ቡብያ ኣያጉዳጃ ቡብያ ኣለኮሳስኪ ይተኪ ባያ ቡብያ ኢቢኪሱኪያንክን ኣለኮም ላንስኪ ከላሰናንኪን ዮኪ ኣለማይት ኮሳስኪ ኮሳሲ ኪተኪያኒስኪ ገስከሽክር ኮሳስ ኣለኪ ማልኪ ሆነ ብሳባ ኮይን ዳዳንሜ ኩሊስ ኮነ ክሰሰዋና ዮኪ ወቡግንቲን ዳዳ ዳገለ ጎንኮት ጎማይ ሳባ ባያ ከተን ጎማይ ሳባ ባያንሜ ኔራ ኔራ ኢላን ጎሲም ኣለ ቡብያ ማይት ክሸምሻ ኣለ ባያለ ጎሲሜ ሆነ ሳባ ኮይና ጎሚናይ ሳባ ኮይና ሲተገመልኪና ኣለት ሳባ ፋሽ
4: እቲ ዕላማታትካ ሃሪምካ ትኸይድ ኣለካ ዶ የለኻን ኩሉ ነገር ኩሉ ነገር ድውስነ ካብዚ ምስ መፅኻ ናይ ባሓቂኻ ከም ሴፍ ብክልተ ወገንካ ኢኻ ትበርሕ ኣብዚ ዓዲ ምስ መፅኻ ማለት እዩ። ብዙሕ ነገር ናኣየና ብዙሕ ነገር ተማሂርና ማለት እዩ። ብዙሕ ነገር ትሓስብ ምስቲ ሰብኡ ደሎ ትላለ ትፋቐር ትምሃር ዓብዩ ድማ ተሃገራውነት ድበሃል ማለት እዩ። ነቲ ሃገራውነት ናትካ ደሎ ክዓቢ መን ምዃንካ ንክትፈልጥ መንነትካ ንክትፈልጥ ሲ ብዙሕ ነገር ዝግበር ኣብዚ ዓዲ ሰብኣ ከምቲ ዝብልዎ ናይ ባሓቂ መዲና መንእሰያት እያ ክቕፀል ዘለዎ ነገር እዩ። ብዙሕ ነገር ተማሂርናስ መጀመርያ ድመፀ ኩሉ ሶፍያን ሕጂ ዝኸይድ ዘለኹ ንገዛ ሶፍያን ካልእ ኮይነ ይኸይድ ኣለኹ ማለት እዩ። ስለዚ ዓባይ ዓባይ ድኾነት ቤት ትምህርቲ መቐይሮ ናይ ህወትካ ትኾነካ ፍልይቲ ድኾነት ቤት ትምህርቲ ኢላ ክገልፃ ክእል ሰብ ማለት እዩ።
5: ድቤት ላዓልኩ ላኪን ሓጅ ቀይር ኣልኩ ሓጅ ካልእ ኣዳም ኣልኩ ዲብሰባ ከመፀካ ላኪን ሓጃት ሓጃት ናይ ኣመርኪ ወላ ንወቅት ከፎ ናይ ወዲ ኣመርኮ ለወቅት ናየ ከፎ ፀብጣ ኣመርኮ ወም ዓይነት ገበይ ቡ ከም ገይስ ኣመርኮ ወታንን ኬኒ ትለንክረት እንሳን ከፎ ናይ ሽቆል ገቢ ወከፎ ናይ ህናይ ከም ገቢ ተማም ኣመርኪ ዲቤሊ ሸቂ ላዓልካ እንሰር ከፎ ሸቂ ወዲቤሊ ወዲ ላዓልካ ሓጀት እንሰር ከፎ ንትረያሕካ ከም ወዲ እዩ ተማም ኣመርኪ ኣስለን ሳብ ውልኩሉ ብዙሕ ድረሰተኒ ክንክን እንደቢልኩ ግል ፈላለዩ ይቀድርኒ ላኪን ሓጃት ብዙሕ ደረሰተን ክንክን ግልበሉ ብዙሕት ላዕበ ምኒሓጃት ዓባይ ነድረሰኒ ተግለ ሰብ ወቅት ድረሰኒ ብካሰተን ወቅት ታዕሊም ነደረስኩ ሓጀት ወቅት ወቅት ከፎ ወቅት ቸከፎ ፀብጡ ወቅት ቸከፎ ትነፋዕቡ ዲበለለየት ወቅት ከፎ ትነፋዕቡ ወከፎ ከምገይስቡ ኣድረሰኒ ሰብ

0: ዲብላ ርእስ ኢሳያስ ኣፈወርቂ ክምሰልሁማ ውዘረአለ ብእቶም ውቁላም ሰብ መዝ ውጅብሀት መደርቢን ዋዕዞመት ለገበት ግሎም ለሓድረው ዲባ ዓደት ቃይድ መርከዝ ተእሂል ክድመት ወጠን ኮሎኔል ደበሳይ ግደ ዲባ ቀደመ እዩ ተቃሪር ኣንፋር 38 ናይቲ ደውረት ክድመት ወጠን ስስ ለኣቕሊም ወስዕ ቆሜት ምና ለመፀው ክምቶም እንደሸርሓ ምን ወርሒ ኦጎስት ሰነት 225 እስክ ወርሒ ማርስ ሰነት 226 ናይ 12 ፈስል ድሩስ ኣካዳሚት ምን ኣፕሪል ሰነት 226 ኣስከም ዕል መድሓራት እየ ዋጅብ ተድሪብ ዓስከርየት ብቕዐ ክምኣትመመው ሸርሓ ዓም ፍገሪት ተእሂል 38 ናይቲ ደውረት 7 ወክልአ ንቕጠት 3 ምእታይት ክምትሉ ሓበራ ኮሎኔል ደበሳይ ደረሰ ራክባ ሙለህለው ዓዳት ሽቕል ወኣደበ ግልሕ ፈዞ ወልጠውሩ ዋጅብ መታብዐት ዋኣትናያት እግል ኢል ትፈንተምኖም ሓቆላ ትፋና እግል ኩሎም ኣንፋር ማዓስከር ሳዋ ወሰብ ሽርከት ሽቕል ሓምደ ቐደማ ርእስ ኢሳያስ ኣፈወርቂ ዲባ ኣስማዓየ ከሊመት ፈድለ ገብኣ ሳፊ ወራታት እግል ለዳሓረው ዋልዴን መስኡሊን ደረሳዊ መደርሲን ኣሰናይ ትለብፅሐኩም ሓቆላ ቤላ መድሕረት ፍገሪት እምትሓናት በይከስስ ሄራር ኣካዳሚየት እብንየት ውቅል እግል ልግባእ ሰበትቡ ኣውለውያቶም ወተርኪዞም ዕልም ወሰኮት ወናይ ኣፍረዮት ፍህሞም ዓበዮት እግል ልግባእ ክም ወጅብ ኣፍሃማ ርእስ ኢሳያስ ህግያህብ ኣተላላይ መድሕረት ለነስአዋ ምስዳር ናይ ለመፅዕቦ ዲብ ኣርውሓቶም ክምሰልሁማ ዲብ መስኩበት ወረህየት መሽተምዖም ወወጠኖም ለባዶር ውቅል ፍሂም ክብድት መስኡልየት ደሚር ለተኣረፍዕ ክምታ እንደሸርሓ ዓኢለት ኣቕራብ ወውዛርት ታዕሊም እፍንቱይ ዲብ ሄራር ኣካዳሚየት ዋጅበት መታብዐት ወሰዳይት እግሊደው ኣትፋቐ ዳ እብሎካት ለቀመው መድሕረት እብማርሽን ባንድ ወናይ ሕሽመት ሰላም ለነስአው ድሩስ ለላርአ እብለት ፈናታ ኣሽካል ለትነዘማ ኣሴራር ዓስከርየት ቀደመው ለእብዕፈ ፈናይር ለዓላ ብርናምጅ መድሕራት ዲብ ኣሴራር ሰላም ብቕዐ ጎሮብ ወብዕድ ለትፈናታ ወራታት ዓስከርየት ፈዳበት ለኣርአው ቃይዲን ሙደርቢን ውሕዳት ወደረሳ ጃኢዘት ተሃየበት ዲብ ደንጎባ መድሕረት እማነት ሸሃዳ ዲብ ፍዕል እግላው ዕሎ ቀስም ከረው
1: እግል ኩሎም 38 ደውረት ክድመት ወጠን ኣሰናይ ዲብ እምብል ዜማ ምን መድሓራት ግንፍ ገሪ ኮኒን ኩልያት ዕሉም ማይ ነፍሒ ዮም 14 ጁላይ ኣበውዴቱ 10 ወታ ሰዓይ ዓደት መድሓራት 4 ምእታይት ኣንሳት ለብቶም 300 ደረሳይ እብዴግረ ድሓረት በርደ ዜማ ተቕሪር ግልሃለ ግናቱ ምን ስሌማን መሓመድ ሰዓድ ግል ትቅደም
2: መድሕረት 54 ኣብ ሓያት 7 ቀመም 30 ብእርድ 50 ብሕሳብ 44 ኣብ ፊዚክስ 43 ብስታቲክስ ቶም ድሩሶም ለትመሙ ዓሚድለ ኩልየት ፕሮፌሰር ገብራይ ኣስገዶም ዲብላ ስማዕያ ከሊመት ዓደድ ለዳሕረው ምነናይ ለሓልፈት ሰነት እብ 300 ምናይ ሰነት 24 እብ 15 ዓበት ምፁእ ክምሃላ እንዳሓበራ እታ ሓልፈይ 18 ሰነት ብዓመት 4441 ደረሳይ እብ ዲፕሎማ ካም ሰልሁማ እብ ኣወላይ ወካልኣይ ዲግሪ ከም ዳሕረው ሸርሓ ናይ ሕሽመት ዓዙመት ላገበት እግሉ ወዚር እርድ ማይ ወድዋር ሰይድ ተስፋይ ገብረ ስላሴ ብጀህቱ ደረሳ ዲብ ዓግሎ ንዞም ድሩስ ለረክቦ ፋሃም እበእዘ ዲብ ሽቁል ተጅርበት ለወስክዋ ፈልሰፈት ወብስር እንተትነፍዐው ኣክልሕ ታሪክ ለላራፍዖም ታ መስኡልየት ብሓስ ሰብ ፈልሰፈት ሄራር ዲብ ዓማር ዋዲብ ሽቁል ፈራሰት ካም ሰልሁማ ድሙናም ዋሰብ ኣደብ እንደገብኦው ከድመት ወመርሓት ሸዓበ ግልግብኦ ዋበታሪክ ዋዓዳት ወጠኖ ምግሊ ተሓበኖ ኣማነት ዋትምኔት ሕኩመት ዋሸዓብ ከምተ

ተቀዳዳማይ ኤንኤስኤን ቢንያም ግርማይ ትማሊ ኣብ ዝተካየደ ሻውዓይቲ መድረኽ ዙር ፈረንሳ ሳልሳይ ደረጃ ሒዙ። ኣብ ናይ ሎሚ ዓመት ዙር ፈረንሳ እታ ሙሉእ ብምሉእ ጎልጎል ዝዓብለለታ መድረኽ ዝኾነ ሻውዒቲ መድረኽ 175.1 ኪሎ ሜትር ዝሸፈነት እያ ነይራ። ብናይ ሓባር ቅፅበታ ውድድር ክዛዘም ድማ ልዑል ግምት ነይሩ። ብፍላይ እታ ኣብዛ መድረኽ እዚኣ ውድድር እትዛዘመላ ከተማ ቦርዶ ኣዝያ ጎልጎል ብምዃና ዝበዝሐ ግዜ ብሽኳያ ውድድር ዝዛዘመላ። እዚ ኣብ ሓምሸይቲ መድረኽ ፀወታ ምስ ፈለመ ብኣግኡ ዝሃደመ ተቀዳዳማይ ኡኖ ኤክስ ሞቢሊቲ ባፕቲስታ ቬስትሮፎር ትማል እውን ንተቀዳዳማይ ካር ሩራል ጃኪብ ኦትሮፕ ሒዙ ካብ ፈለመ ሃዲሙ። ፓፕቲስታ ኣብ መበል 120 ኪሎ ሜትር ኣብ ዝነበረት ናይ መንጎ ቅፅበታ ውድድር ድማ ብሽኳ ረቲዑ 25 ነጥቢ ወሲዱ፣ ጃኩብ 20 ነጥቢ ረኺቡ። ዓባይ ጉጅለ ድሒራ ኣብ ዝገበረቶ ሽኳ ድማ ተቐዳዳማይ ሊደል ትረክ ማድስ ፔደርሰን ተዓዊትላ 16 ነጥቢ ከሲቡ፣ ቢንያም 14፣ ማክስ ካንቶር 12፣ ያስፐር ፊሊፕሰን 10 ነጥቢ ረኺቦም። እዛ ጉጅለ ውድድር 18 ኪሎ ሜትር ምስ ተረፎ ንዝሃደሙ ተቐዳደምቲ ኣርኪባቶም። ዋላ እኳ ኣብ ዝተረፈ ጎልጎል ካልእ መጥቃዕትታት ብካልኦት ተቐዳደምቲ እንተተፈተነ ኣይሰለጠን። ድሕሪ ብዙሕ ንሽኳ ዝጥዕም ቦታ ናይ መሓዝ መስርሕ ተኣኪቦም ኣብ ዝገበርዎ ሓያል ሽኳ ድማ ተቀዳዳማይ ሶዳል ኩክ ስቴፕ ቲም ሜርለር ቀዳማይ ኣትዩ። መበል 20 ፕሮፌሽናል ናይ መድረኽ ዓወቱ ዝሃድን ዘሎ ቢንያም ከዓ ንኣባል ኦኖ ኤክስ ሞቢሊቲ ሶራን ወርስከል ተኸቲሉ ሳልሳይ ደረጃ ሒዙ። ማክስ ካንትራ ኣስታና፣ ያስፐር ፊሊፕሰን ካብ ኣልፐሲን፣ ፒልፓሃዮስ ካብ ባሕሬን ቪክቶርያ ክሳብ ሻርሻይ ኣትዮም። እዞም ተቐዳደምቲ ብ3:44 20 ካልኢትን እዮም ውድድሮም ዛዚሞም። በዚ ውፅኢት ኣብ ኩለን ማልያታት ዝመፀ ለውጢ የለን። ንብጫን ናይ ዓቐብን ታደይ ቦጋቻ ሒዝወን ኣሎ። ኣብ ክልተአን ዮናስ ቪንገጋርድ ይስዕቦ፣ ኣብ ናይ መንእሰያት ከዓ ደልቶረ ዓቂብዋ ኣሎ። ተማሊ ታሽዓይ ዝኣተወ ፐደርሰን ንቀጠልያ ማልያ ብ204 ነጥቢ ሒዝዋ ኣሎ። ቢንያም ብ145 ነጥቢ ካብ ሳልሳይ ናብ ካልኣይ ደይብሎ። ካንተር ብ140 ሳልሳይ ይርከብ። እዚ ውድድር ሎሚ ቀዳም ነዞም ናይ ቅፅበታ ውድድር ተቀዳደምቲ ብእትጥዕም ሻምነይቲ መድረኽ ክቕፅል እዩ። ሜርለር ክዕወተላ ድማ ብቐዳምነት ተሓሪ ኣሎ። ፊሊፕሰን፣ ኮይ፣ ቢንያም፣ ኣከርማን፣ ወንስኮልደን፣ ባያስን ድማ ድሕሪኡ ተገሚቶም ኣለዉ። ገጥም ዋንጫ ዓለም ትማል ረቡዕ ምሸት ናይ ርብዒ ፍጻመ ግጥም ንሃገራውያን ጋንታታት ስጳኛን ቤልጅምን ኣራኺቡ ነይሩ። ጸወታ ክጅምራ ተጻወቲ ዘንጋንታታት ነብሶም ኣብ ዘዋዒሉ ዝነበረ እዋን ሓለቓ ሃገራዊት ጋንታ ቤልጅም ዩሪ ቴልማንስ ብዘጋጠመ ጉድለት ኣካላዊ ብቕዓት ካብ ዝዓበ ጸወታ ክበክር ብምግዳዱ ንሃገራዊት ጋንታ ቤልጅም ዓብ ክሳራይ ኮይኑዋ። ጸወታ ምስ ፈለመ ኣብ ቀዳሞት 10 ደቓይቕ እስጳኛ ንጸወታ ብምቁፅጻር ሓሓሊፋ ፈተነታት እኳ እንተካየደት ኮይኑ ግን ንብቕዓት ሓላ ውልዳት ከርተዋ ዝፍትና ኣይነበራን። ኣብ መበል 30 ደቂቕ ግን ኣከፋፋሊ ክለብ ፒኤችዲ ፋቢያን ሩዊዝ ሓላ ውልዳት ከርተዋ ዝተፋቅ ኩዕሶ ደጊሙ ምስ ሰኪዐት ብምርኻብ ንስጳኛ መሪሕነት ኣትሓዛ። ድሕሪ እዚ እስጳኛ መሪሕነታ ንምድልዳል ደጋጊማ ማዕፁ ሃገራዊት ጋንታ ቤልጅም ኣብ ተሕኩሓሉ ዝነበረት ኣጋጣሚ እታ ኣብ ናይ ቀዳማይ እብረ ጸወታ ድኺማ ዝቐረበት ቤልጅም ኣብ መበል 42 ደቂቕ ብመልሰ መጥቃዕቲ ናይ የማን ተኸላኸላእያ ካስተያን የቢላ ናብ ልዳት እስጳኛ ዘለኣኻ ብልፅ ትቐረብ ኣብ ልክዕ ቦታ ጸንሐ ኣጥቃዓያ ደኪታላሪ ልዕል ተኸላኸላይ ክባርሽ ወፂኡ ብርእሱ ገጪ ምስ ሰኪዐት ብምርኻብ ንጋንትኡ ኣመዓራሪዋ። ድሕሪ እዚ ዝተረኣየ ፍሉይ ፍጻመ ብዘይምንባሩ ድማ ጸወታ ብናይ ማዕረ ሓደ ብሓደ ውፅኢት ናብ ዕረፍቲ ኣምርሐን። ድሕሪ ዕረፍቲ 10 ደቓይቕ ምስ ተላዕሎ ኣሰልጣኒ ሃገራዊት ጋንታ ስጳኛ ደላ ፎንተ ናይ ክልተ ተጻወቲ ለውጢ ብምግባር ንፋቢያን ሩዊዝን ባይናንን ኣውፂኡ ብፔድሮን ፈራንቶረስን ተኪእዎም። ኣብ መበል 66 ደቂቕ ግን ሃገራዊት ጋንታ ቤልጅም ክሳራ ናይ ሓለቓ ጋንታ ቴልማንስ ክኣክል ንብሉፅ ሓላ ውልዳታ ቲቦ ኮርተዋ ደጊማ ከሲራቶ። ኮርተዋ ጸወታ ክቕጽል እኳ እንተፈተነ ብዘይ

0: ክኣለ ግን ብመንእሰይ ሓላ ውልዳት ማንቸስተር ዩናይትድ ሰነ ላማንስ ተቐይሩ። ጸወታ ክውዳእ 4 ደቓይቕ ምስ ተረፈ ግን ተኸላኸላይ ኪበርሲ ካብ ርሑቕ ዝፈተና ቅላዕ ሓላ ውልዳት ሰነ ላማንስ ካብ ሕቑፍ ሞሊቓቶ ተቐይሩ ናብ ሜዳ ብምእታው ንስጳኛ ወሰንቲ ሸቶታት ብምዝጋብ በዓል ውዕለታ ኮይኑ ዘሎ ሚካኤል ሞሪኖ ድማ ኣብ ልክዕ ቦታ ጸኒሑ ምስ ሰኪዐት ብምርኻብ ንጋንቲ እስጳኛ መሪሕነት ኣትሓዛ። 7 ደቂቕ ተወሲኸን ቤልጅየም ዝተመዝገበቶም ሸቶ ክትሕዊ ላዕለን ታሕትን እኳ እንተበለት ክሰልጣ ግን ኣይከኣለን። ጸወታ ድማ ብዓወት እስጳኛ 2-1 ተዛዚሙ። በዚ ድማ ሃገራዊት ጋንታ እስጳኛ ኣብ ናይ ፍርቂ ፍጻመ ውድድር ኣንጻር ሃገራዊት ጋንታ ፈረንሳ ከቢድ ጸወታ ይጽበያ።
1: Spain take the lead.

0: ቡን ትካሓድ ዓልና
1: ብለላ ተእማን ክይቱ ኣካን ዕልም ኮ ዛከሮት ክይት ኣካን መድረሰቱ ኣብንበር መድረሰቱ በስ እኩ ትበረ ብልባ ያለ ሓቋለተየለተርክ
0: ዓሽ ባይ ኣዛራሕሚየ ትብላዕና ንጊሶ
1: ያሬት እነበልዓተና ከምን ጀዲድ ወወልደተና ካ ረውደት እንዳእቴና ወተዓለምና
0: ኣላ ይባየ ፃዕዳ ሓር እሊ ባርህ ልብካ ወታሪክካ ግን መንገድ ተቕርሱቱ
1: እግል ክእንቲ ወለቸይ እንቲ እንቲ ትወሪሶ ክእንቲ መሄና እጃልብዕ ተወሪሶ እድንያ ዋርሶ ውሩስ ተጣይቡ
0: እንሻላ ይባየ
1: ሃያ ደቀነጠነ ቦንስቲ ክበለ ሃያ

ሰላም ተነው ኤርቲቪ ኣብ ምክትል ትርከቡ ክብራትን ክቡራን ከመይ ተምስዩ ሎም ቀዳም ኣቶ ሓደ ሓምለ ምሸት ዝተላለፉ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ሉዋም ተክለይ ክትከታተሉና ብክብሪ እንዳዓደምኩ ኣርእስተ ዜና ክቐድም። ኣብ ወላ 38 ዙርያ ሃገራዊ ኣገልግሎት ሎሚ ኣብ ሳዋ ኣብ ዝተኻየደ ስነ ስርዓት ቃለ መሓላ ብምፍፃም ተመሪዖም። ኮሌጅ ስነ ፍልጠት ማይ ነፍሒ 300 ተምሃሮ ብዲግሪ ኣመሪቑ።

ኣዛዚ ፖሊስ ትራፊክ ዞባ ማእከል ንመራሕቲ ኣውቶቡሳት ኩባንያ መጓዓዝያ ሓራት ሰሚናር ኣካይዱ። ኤረጳዊ ሕብረት ኣብ ልዕሊ ሩስያ ከጽድቆ ዝኣመሞ መበል 21 ዙርያ እገዳ ከም ዝፈሸለ ተገሊጹ። ቻይና ረብሓታታ ንምሕላው ሰደድ ማዕድን ሄልዮም ከም ዝወንዘፈቶ

ዘጠቓለለ ዝተፈላለየ ስምምዓት ተፈራሪመን። ናብ ዝርዝሩ ክንዘግር ኣብ ሳዋ ንዓመት ምምላታን 12 ክፍሊ ኣካደሚያዊ ትምህርቲ ከምኡውን ግቡእ ወታደራውን ፖለቲካዊ ስጥራታት ክቐስሙ ዝፀንሑ ኣባላት 38 ዙርያ ሃገራዊ ኣገልግሎት ኤርትራውነት ዝሕብን መንነት ብዝብል ቴማ ሎሚ 11 ሓምለ ተመሪቖም። ጋዜጠኛታት ሳሙኤል ሃብተ ሚካኤልን ሙሴ ኪዳነን ዘዳለዎ ዜናዊ ፀብጻብ ገረመስቀል ገረዝጋር ከቕርቦ እዩ።

ኣብቲ ፕረዚደንት ኢሳያስ ኣፈወርቂ ከምኡውን ሚኒስትራት ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ኣለይቲ ተምሃሮን ዕድማትን ዝተረኽብሉ ስነ ስርዓት ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደ ኣብ ዝቕረበ ጸብጻብ ኣባላት 38 ዙርያ ካብ 6ዱሽተን ዞባታትን 9ዱሽተን ብሄራትን ዝመፁ ምዃኖም ብምጥቃስ ካብ ወርሒ ነሃሰ 2025 ክሳብ ወርሒ መጋቢት 2026 ናይ 12 ክፍሊ ኣካደምያዊ ትምህርቲ ካብ መያዝያ 2026 ክሳብ ዕለተ መመረቕቶኦም ድማ ዝተመደበሎም ወተሃደራዊ ታዕሊም ብብቕዓት ከምዝዛዘሙ ገሊፆም። ኣጠቓላሊ ውፅኢት ስልጠና መበል 38 ዙርያ 72.3 ምዃኑ ዝተቐሰ ኮሎኔል ደበሳይ ሰልጠንቲ ኣፅርየሞ ዘለዉ ናይ ስራሕ ባህልን ዲስፕሊንን ክዕቅብዎን ከማዕብልዎን ምእንቲ ጉቡእ ምክትታልን ምትብባዓን ከይፍለዮም ብምልዋው ንኩሎም ኣባላት ማዓስከር ሳዋን ናይ ስራሕ መሻርክትን ምስጋና ኣቕሪቦም። ፕረዚደንት ኢሳያስ ኣፈወርቂ ኣብ ዘስምዖ መደረ ስለቲ መሳጥን ቀስቃስን መሰናድኦ ንተመረቕቲ ወለዲ ኣለይትን መምህራንን ዮሃና ድሕር ምባል ተመረቕቲ ውፅኢት ፈተናታት ብዘየገድስ ኣካደምያዊ ጉዕዞ ብዝሓየለ ድርኺት ክውጠን ስለ ዘለዎ ቀዳምነታቶምን ኣተክርኦምን ዓይነታዊ ፍልጠት ኣብ ምድላብን ኣፍራይነት ፍልጠቶም ኣብ ምዕባይን ክኸውን ከም ዝግባእ ኣገንዚቦም። ፕረዚደንት ኢሳያስ ኣስዒቡ ተመረቕቲ ተበግሶታቶም ኣብ ናይ መፀ ዕብየት ነፍሶም ከምኡውን ኣብ ቅሳነትን ራህዋን ሕብረተሰቦምን ሃገሮምን ንዝህልዎ ዕዙዝ ኣበርክቶ ምግንዛብ ከቢድ ሕልናዊ ሓላፍነት ከም ዘሰክም ብምጥቃስ ስድራ ቤተሰብን ሚኒስትሪ ትምህርትን ብፍሉይ ኣብ ኣካደምያዊ ጉዕዞ ዝግባእ ምክትታልን ደገፍን ክገብሩ ኣዘኻኺሮም። ብብሎካት ዝቆሙ ተመረቕቲ ብባንዲ መረሻን ናይ ክብሪ ሰላምታን ተሰኒዮም ንዝቐሰምዎ ስልጠናታት ዘንፀባርቕ ብዝተፈላለየ ቅርፅታት ዝሰመረ ምዕሩግ ወተሃደራዊ ሰልፊ ኣቕሪቦም።

ኣብቲ ብስነ ጥበባዊ መሰናዶታት ዝማዕረገ ስነ ስርዓት ኣብ ወተሃደራዊ ሰልፊ ጨመተ ተኽሲ ኣካላዊ ብቕዓት ስልታዊ ጥበባት ከምኡውን ወተሃደራዊ ስነ ምግባር ፀብላልታን ዝረኣዩ ኣዘዝቲ ኣለይቲ ኣህዱታትን ሰልጠንትን ሽልማት ተዓዲሉ

0: ኮሌጅ ስነ ፍልጠት ሞይ ነፍሕውን ብ6 ዓወርታት ዘምሃሮም 300 ተምሃሮ ሎሚ ብድግሪ ኣመሪቑ ስስርዓት ዝተኸታተለ ወኪል ኤርና ዳንኤል ወሉ ዘዳለዎ ዜናዊ ፀብጻብ ኣሎ እልልሳ ሃብቶ ማርያም ከተቕርበያ።
1: ኮሌጅ ስነ ፍልጠት ማይ ነፍሒ ሎሚ 11 ሓምለ ኣብ ዘካየዶ መበል 19 ስነ ስርዓት መመረቕታ 49 ሚእታዊ ደቂ ኣንስትዮ ዝርከብኦም 300 ተምሃሮ ብዲግሪ ኣመሪቖም። ምሩቓት 54 ብስነ ህይወት፣ 70 ብስነ ቀመም፣ 30 ብስነ ምድሪ፣ 59 ብስነ ሕሳብ፣ 44 ብፊ

0: ፊዚክስ 43 ድማ ብስታቲክስ እዮም ትምህርቶም ዛዚሞም። ዲን ናይቲ ኮሌጅ ፕሮፌሰር ገብራይ ኣስገዶም ኣብ ዘስምዖ ቃል ቁፅሪ ተመረቕቲ ካብ ናይ ዝሓለፈ ዓመት ብ3 ሚታዊት ካብ ናይ 224 ድማ ብ15 ሚታዊት ዓብዪ ምህላው ብምጥቃስ ኣብ ዝሓለፈ 18 ዓመታት ብጠቕላላ 4441 ተምሃሮ ብዲፕሎማ ከምኡውን ብቐዳማይን ካልኣይን ዲግሪ ከም እተመረቑ ገሊጹ። ናይ ክብሪ ዕዱም ሚኒስተር መሬት ማይን ኣከባብን ኣቶ ተስፋይ ገብረ ስላሴ ብወገኑ ተምሃሮ ኣብ መኣዲ ስሩዕ ትምህርቲ ዝቐሰምዎ ፍልጠት ብሕጂ ኣብ ስራሕ ብተመክሮ ብዝድልብዎ ብልሓትን ጥበብን ተጠቒሞም ማዕረቲ ታሪክ ዘሰክሞም ሓላፍነት ተመራመርቲ ተባላሓቲ ቀየስቲ ጎደና ልምዓትን ናይ ስራሕ ጆጋኑን ከምኡውን እሙናትን ምቕልላትን ኣገልገልትን መራሕትን ህዝቢ ክኾኑን ብታሪክን ባህልን ሃገሮም ክሕበኑን ናይ መንግስትን ህዝብን ሓደራን ትምኒትን ምዃኑ ሓቢሩ። ወኪል ተመረቕቲ ድማ ናብዚ ደረጃ ንዘብቅዕዎም ኩሎም ዮውሃና ድሕሪ ምባል ዕለተ ምረቓ ነቲ ብክልሰ ሓሳብን ግብርን ዝቐሰምዎ ትምህርቲ ኣብ ህንፀት ሃገርን ሕብረተሰብን ከውዕልዎ ሓላፍነት እተሰክም ምዃና ብምጥቃስ ዘለዎም ድልውነት ኣረጋጊጹ። ኣብ መወዳእታ ጸብለን ንዝበሉ ተምሃሮም መዳልያን ናይ ኣፍልጦ ወረቐት ምስክርን ተዓዲሉ። ኣብዚ እዋን እዚ 18 ወፃእተኛታት ዝርከብዎም 65 መምህራን ዘለዎ ኮሌጅ ስነ ፍልጠት ማይ ነፍሒ 22 መምህራኑ ኣብ ወፃኢ ብማዕርግ ዶክትሬትን ማስተርስን ትምህርቶም ይከታተሉ ከም ዘለዉ ሰነዳቱ የነፅር።
1: ካብ ዜናታት መመረቕቲ ሃኪ ወፃና ኣብ 1979 ኣብ ሜዳ ዝተመስረተትን ኣብ 94 ዳግም ኣብ ኣስመራ ንጥፈታታ ዝቐፅለትን ቤት ትምህርቲ ሙዚቃ ኣስመራ ን3 ዓመታት ዝሰልጠነቶም ተምሃሮ ኣመሪቓ። ወኪርኤና ቤትኤን ሰለሙን ሙሉእ ትሕዝቶ ከተቕርበ።
2: ቤት ትምህርቲ ሙዚቃ ኣስመራ ን3 ዓመታት ብክልተ ሓሳብን ግብርን ዘሰልጠነቶም 14 ተምሃሮ ሎሚ 11 ሓምለ ብሰርቲፊኬት ኣመሪቓ። ተመረቕቲ ብ8 ዓይነት መሳርሕታት ሙዚቃ ማለት ፒያኖ፣ ጊታር፣ ሳክስፎን፣ ቫዮሊን፣ ድራም፣ ፍሉት፣ ትራምፔትን ቤዝ ጊታርን እዮም ትምህርቶም ተኸታቲሎም። ዳይረክተርታ ቤት ትምህርቲ መምህር ኤልያስ ወልደ ገብርኤል ኣብ ዘስምዖ ቃል ሙዚቃ ጸላውን ኣድማዕን መሳርሒ ፖለቲካዊ፣ ቁጠባዊ፣ ማሕበራውን ባህላውን ጽላታት ምዃኑ ብምግላጽ በዛ ዓውዲ ዝተመልመሉ ዜጋታት ኣብ ዳግመ ህንፃ ሃገር እጃሞም ከበርክቱ ትፅቢት ኩሉ ኣካል ከም ዝኾነ ኣረዲኡ። ቴክኖሎጂ ከም ኣብ ኩሉ ዓውዲ ኣብ ሙዚቃውን መሳርሒ ጥራይ ዘይኮነ ተወዳዳሪ ኮይኑ ምህላው ዝጠቐሰ መምህር ኤልያስ ሰብ ዝሰርሖ ብልሒ ንወዲ ሰብ ክስዕር ዝሓተ ወፍርን ዓቕምን ቀሊል ስለ ዘይኮነ ሰልጠንቲ ፈጠራዊ ዓቕሞም ከበርኹን ብቑዕ ፍርያት ንምቕራብ ኣብ ቀጻሊ ጻዕሪ ክጽመዱ ምዒዱ። ኣብ ሚኒስትሪ ትምህርቲ ሓላፊ ምርግጋጽ ብቕዓት ኣቶ መዓሸ ገብረትንሳኤ ብወገኑ ትምህርቲ ሙዚቃ ብባህርኡ ዓቕሊ፣ ተጻዋርነት፣ ትኩርነትን ተገዳስነትን ከምኡ ስነ ምግባር ዝሓትት ከም ዝኾነ ብምሕባር ንዝቐሰምዎ ፍልጠት ከም መበገሲ ብምውሳድ ናብ ዝለዓለ ደረጃ ከበርኽዎ ተማሕጺኑ። ኣብቲ ኣጋጣሚ ናይ ቀዳማይን ካልኣይን ዓመት ናይ ሙዚቃ ትምህርቶም ካብ ዝከታተሉ ዘለዉ ተምሃሮ ኣብ ውፅኢት ዓመተ ትምህርቲ 2025-2026 ጸብለን ንዝበሉ ሽልማት ተዓዲሉ። ቤት ትምህርቲ ሙዚቃ ኣስመራ ኣብ 1979 ኣብ ሜዳ ዝተመስረተት ኮይና ኣብ 1994 ዳግም ኣብ ኣስመራ ንጥፈታታ ከም ዝቐጸለት ሰነዳታ የነፅር።
1: ናብ ካልእ ዜና ምስ ንሰግር ኣዛዚ ፖሊስ ትራፊክ ዞባ ማእከል ትማሊን መራሕቲ ኣውቶቡሳት ኩባንያ መጓዓዝያ ሓራት ኣብ ድሕነት ዘተኮረ ሰሚናር ኣካይዱ። ወክርኤና ዩናተን ዕብዮ ዘዳለዎ ዜናዊ ጸብጻብ ኣሎ። ሚካኤል ሓድጎ ክቐርቦዩ።
3: ኣዛዚ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብተ ገብሩ ንመራሕቲ ዓበይትን ንኣሽቱን ኣውቶቡሳት ኩባንያ መጓዓዝያ ሓራት ኣብ ድሕነት ትራፊክ ጽርግያ ዘተኮረ ሰሚናር ብ10 ሓምላ ኣካይዱ። ሳዕብን ሓደጋታት ትራፊክ ኣብ ህይወት ዜጋታትን ቁጠባ ሃገርን ከቢድ ምዃኑ ዝሓበረ ሜጀር ሃብተ ሕግታት ትራፊክ ብምኽባር ንምክልኻሉ ስለ ዝከኣል መራሕቲ ዓበይቲ መካይን ብሓፈሻ ህዝቢ ዘመላልሳ ድማ ብፍላይ ኣብዚ መዳይ ዝዕቱባት ክኾኑ ኣዘኻኺሩ። ቀንዲ ጠንቅታት ዘጋጥሙ ሓደጋታት ቀዳምነት ዘይምሃብ፣ ሓደገኛ ኣመራርሓ፣ ርሕቀትካ ዘይምሕላው፣ ብዘይ ኣገባብ ንድሕሪት ምምላስ፣ መስመርካ ዘይመሓዝን ንኣጋር ቀዳምነት ዘይምሃብን ከም ዘጠቓልል ጠቒሱ ድማ መራሕቲ ኣውቶቡሳት ኩባንያ መጓዓዝያ ሓራት ድሕነቶምን ድሕነት ተሳፈርትን ንምሕላው ጥንቁቓትን ሓላፍነታውያንን ክኾኑ ተራብዩ። ኣብ ካልኣይ ርብዕ ዓመት ናይ 2026 ንዝተረየ ጥሕሰት ሕግታት ትራፊክ ብመንፅር ቀዳማይ ርብዕ ዓመት ኣነጻጺሩ ብኣሃዛ ዝተሰነየ መብሪ ዝሃበ ሜጀር ሃብተ ካብቶም ዝተኸሱ እቶም 258 ብኣልኮላዊ መስተ ዝተሰነፉ፣ 48 ድማ መምርሒ ፍቓድ ዘይብሎም ምንባሮም ገሊጾ። ሓላፊ ምቁፃርን መቕጻዕትን ናቶ ኢሳ ያቆብ ቦገኑ ኣብ ዘይፍቀደለ ንጥፈት ተዋፊረን ዝተረኽባ 26 ኮድ 1 መካይን ክሳብ 130,000 ናቕፋ ዝበጽሕ ገንዘባዊ መቕጻዕትን ንሰለስተ ኣዋርሕ ታርጋ ናይ ምውራድ እገዳን ከም እተበየን

0: ኢለን ሓቢሩ። ንሓደጋታት ብዝምልክት ድማ ኣብ ካልኣይ ርብዕ ዓመት ብዘጋጥመ 458 ሓደጋታት 11 ሰባት ክመቱ ከለዉ 148 ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 5 ሚልዮን ኣቕፋ ዝግመት ዕንወት ከም ዝሰዓበ ኣብሪሁ። ተሳተፍቲ ብወገኖም ከምዚ ዓይነት ጎስጓስ ኣገዳስነቱ ዕዙዝ ስለ ዝኾነ ብቕጻሊ ክካየድ ተላብዮም። ኣብ መወዳእታ ኣካየዲ ስራሕ ኩባንያ መጓዓዝ ሓራት ሌተናል ኮሎኔል ዮሴፍ ፍስሓፅን ተሳተፍቲ ንኣገዳስነቲ ሰሚናር ተገንዚቦም ኣብ ዕለታዊ ምንቅስቓሳቶም ዕቱባትን ጥንቁዓትን ክኾኑ ተማሕፂኑ።
1: ኣብ ንኡ ዞባ ሓጋዝ ተራ ደቂ ኣንስትዮ ኣብ ልምዓት ንምሕያል ዝዓለመ ስልጠና ካብ 14 ማሕዘራት ከባቢ ንዝተዋፀ ወከልቲ ደቂ ኣንስትዮ ተኻይዱ። እቲ ብጨንፈር ሓማድኤ ዞባ ዓንሰባ ዝተወደበ ስልጠና ብቐንዱ ኣብ ምኩስኳስን ምዕቃብን ሃገራዊ ክብርታትን ምውሓስ ጥዕናን ዘተኮረ ነይሩ። ኣብ ጨንፈር ሓማድኤ ዞባ ዓንሰባ ሓላፊት ማሕበረ ቁጠባዊ ኣገልግሎት ወይዘሮ ትርሓስ ንርኣዮን ሓላፊት ፖለቲካውን ውድባውን ጉዳያት ወይዘሮ ፋይዘት ኣዳላን ኣብ ዝሃብኦ መግለፂ እቲ ስልጠና ተራ ደቂ ኣንስትዮ ኣብ መኸተን ልምዓትን ንምዕዛዝ ጥዕናዊ ንቕሓተን ንምብራኽ ከምኡውን ቀላሲ ተርአን ኣብ ቦታ ስራሕ ንምርግጋፅ ከም ዝኾነ ኣረድየን። ሓላፊ ኣገልግሎት ጥዕና ነርስ ገብረ መስቀል ገብረ ሂወት ብወገኑ ኣብ ሳዕቤናት ክሽቦ ጓል ኣንስተይትን መርዓ ትሕቲ ዕድመን ስነ ኣእምራዊ ጥዕናን ማሕበራዊ ፀቕጥን ከምኡውን ኣብ እዋን ጥንስን ሕርስን ዝግበር ጥዕናዊ ክንክንን ኣገዳስነቱን ዝምልከት መብርሂ ሂቡ። ሓላፊት ጨንፈር ሃማድኤ ዞባ ዓንሰባ ወይዘሮ ኣምና ሓሰን ድማ ደቂ ኣንስትዮ ኣብ ትምህርቲ ጥዕናን ማሕበራዊ ሂወትን ኣበርክቶአን ክዕዝዛ ከምኡውን ኣብነት ኮይነን ክመርሓን ክፀልዋን ምእንቲ ወዳቤታተን ክሓይላ ተላብያ። ጓል ኣንስተይቲ ምንቃሕ ሕብረተሰብ ምንቃሕ ምዃኑ ዝሓበረ ኣመሓዳሪ ንኡዘባ ሓጋዝ ኣቶ እድሪስ መሓመድ ኣደም ሰልጠንቲ ብዝቐሰምዎ ፍልጠት ነብሰን ብምምዕባል ከባቢኤን ክልውጣ ትፅቢት ከም ዝግበረለን ገሊጹ። ሃማማትኤ ዞባ ዓንሰባ ኣብ መሰልጠኒ ማእከል ሻሎት ክሰልጥኖም ዝፀንሐ 76 ደቂ ኣንስትዮ ዝርከቦ 148 መንእሰያት ብ10 ሓምለ ኣመሪቆ። እቲ ንሰለስተ ኣዋርሕ ዝተዋህበ ሞያዊ ስልጠና ቴክኖሎጂ ኮምፒውተር ኣርትዖት ማለት ኤዲቲንግ ምትካል ናውቲ ፀሓያዊ ፀዓት ምዝርጋሕ መስመራት ኤሌክትሪሲቲ ኤሌክትሮኒክስ ግራፊክስ ከምኡውን ደረቕን ተንቀሳቓስን ካሜራ ዘጠቓለለ ነይሩ። ኣካይዲ ስራሕ መሰልጠኒ ማእከል ሻሎት መንእሰይ ሰናይት ገብረ ሂወት ኣብ ዘስማዓቶ ቃል እቲ ስልጠና ኣካል ናይቲ ሃማማትኤ ዓመታት መንእሰያት ብምምዕባል ኣፍራይነቶም ንምዕባይ ዘካይዶ ንጥፈታት ምዃኑ ብምሕባር ሰልጠንቲ ንዝቐሰምዎ መባእታዊ ስልጠና ብስራሕ ከማዕብልዎን ሂወቶም ከመሓየሽሉን ተላብያ። ሓላፊ ሃማማትኤ ዞባ ዓንሰባ ኣቶ ኣዛዚ በረኸት ኣብግድኡ መንእሰይ ጎኒ ጎኒ ኣካዳምያዊ ትምህርቶም ሞያ ክዓድቁ ንዘለዎ ረብሓታት ብምጥቃስ ኣብ መጻኢ ከም ዝድፍኣሉ ገሊጹ። ኣብ ትሕቲ ሃማማትኤ ዝነጥፍ መሰልጠኒ ማእከል ሻሎት ብ13 ዓውድታት ዝስልጥን ኮይኑ ዘመናዊ መሳርሒታት ዝዓጠቐ ሞያዊ ማእከል እዩ። ክቡራትን ክቡራን ቀፅሊ ዝቐሪብ ዜና ወፃኢ ንምክትታልኩም ደጊመ ብክብሪ ይዓድ። ኣብ ዜና ወፃኢ ክንሰግር ኤውሮጳዊ ሕብረት ኣብ ልዕሊ ሩስያ ከፅድቆ ዝኣመሞ መበል 21 ዙርያ እገዳ ከም ዝፈሸለ ተገሊጹ። ኣባል ሃገራት ኣብቲ ዝቐረበ እማመ ክረዳድኣ ስለ ዘይከኣላዩ እቲ ኣብ ፈለማ ሰሙን ናይ ዝሓለፈ ወርሒ ሰነ ዝቐረበ ሓሳብ ካብ ተግባር በኺሩ ዘሎ። እቲ እማመ ንፅላተ ፀዓት ምግፋፍ ዓሳን ፈረንሳዊ ኣገልግሎታትን ሩስያ ዘነፃፀረ ምንባሩ ዝዝከር እዩ። ኤውሮጳዊ ሕብረት ቁጠባ ንምርማስ ይሰርሕ ከም ዘሎ እትኸስስ ሩስያ ነቲ ሓድሽ እማመ መልሰ ግብሪ ንምሃብ መዲባ ምንባራ ይግለጽ። እቲ ሕብረት ኣብ ልዕሊ ሩስያ ዘጽድቆ ናይ 20 ዙርያታት እገዳ ኣብ ቁጠባ ሃገሩ ኣሉታዊ ሳዕቤን እኳ እንተገበረ ነቲ ዝድሊ ዕላማ ክወቅዕ ከም ዘይከኣለዩ መንግስቲ ሩስያ ዝሕብር። ኤውሮጳዊ ሕብረት ካብ 2022 ዝቐፅል ዘሎ ኩናት ዩክሬን ብዘተ ንምዕራፍ ዝጥቀስ ተበግሶ ይወስድ ከም ዘየለዩ ዝውቀስ። ህዝባት ሪፐብሊክ ቻይና ረብሓታታ ንምሕላው ሰደድ ማዕድን ሄልዩም ከም ዝኾን ዘፈቶ ኣፍሊጣ። እቲ ውሳነ ካብ ትማሊ 10 ሓምለት ተግባራዊ ከም ዝኾነ ዝጠቐሰ ሚኒስተር ጉዳያት ወፃኢ ቻይና ኣብ ምርግጋእ ዘቤታዊ ዕዳጋ እወታዊ ተራ ከም ዝህልዎ ገሊጹ። ቻይና ንሰደድ ናይዚ ኣብ ምስራሕ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ልዑል ኣበርክቶ ዘለዎ ባእታ ምእጋዳ ብፍላይ ኣብ ዕዳጋታት ኤስያ ምምዝባል ክፈጥር ከም ዝኽእል ይእመት።

ብፍርያት ብርቂ ማዕድናት ኣብ ቀዳማይ ደረጃ እትስራዕ ቻይና ረብሓታታ ንምውሓስ ንሰደድ ናይቶም ማዕድናት ክድርቶ ከም እትኽእል ክተጠንቀቕ ጸኒሓ። ቻይና ዘቤታዊ ዕዳጋታት ንምርግጋእ ብዝብል ዕላማ ንሰደድ ሳልፍሪክ ኣሲድ ካብ ፈለም ኣዋርሕ ናይዚ ዓመት እዚ ዶ ከም ዘበለቶ ጸብጻባት የረድ። ሳልፍሪክ ኣሲድ ኣብ ምስራሕ ድኹዒ ሓጺንን ባትርን ብቐዳምነት ዝስራዕ ከም ዝኾነ ይጥቀስ። ህንድን ኒውዚላንድን ናጻ ንግዳዊ ምልውዋጥ ከካይዳ ዘጠቓለለ ዝተፈላለየ ስምምዓት ተፈራሪመን። እቲ ስምምዓት ቀዳሞት ሚኒስትራት ክልቴን ሃገራት ትማሌ 10 ሓምለ ኣብ ኒውዚላንድ ኣብ ዘካየድዎ ዝርርብ ተበጺሑ። ብመሰረት ስምምዓት ክልቴን ሃገራት ብዘይ ቀረጽ ንግዳዊ ምልውዋጥ ከካይዳ ከም ኣካል ናቱ ድማ ኒውዚላንድ ኣብ ዝቐጽል 15 ዓመታት ኣብ ህንዲ ናይ 20 ቢልዮን ዶላር ወፍሪ ክትገብር እያ። ብዘካዚ እቲ ውዕላት ንመጠን ክልተኣዊ ንግዳዊ ምልዋጥ ክሳብ 2030 ዓመታዊ ናብ 7 ቢልዮን ዶላር ክብከብሎ ትፅቢት ይግበር። እዚ ከምዚ ኢሉ እንከሎ ህንድን ኒውዚላንድን ዘባዊ ጸጥታ ንምውሓስ ሓጋዚ ምዃኑ ዝገለጾ ወታደራውን ጸጥታውን ስምምዕ ከም ዝኸተማ ሓቢረን። እቲ ክልተኣዊ ስምምዓት ህንዲ ኣብ ዞባ ኤስያ ፓስፊክ ጽልዋኣ ንምስፋሕ እወታዊ ተራ ከም ዝህልዎ ይእመት። ህንዲ ኣቐዲማ ምስ ኣውስትራልያን ኢንዶኔዥያን ተመሳሳሊ ስምምዓት ከም ዝኸተመት ጸብጻባት የረድኡ። ህዝባዊት ሪፓብሊክ ቻይና ምስ ናሚብያ ዘለዋ ኩሉ መድያዊ ዝምድናታት ንምስፋሕ ከም እትሰርሕ ኣፍሊጣ። እዚ ዝተገልጸ መራሕቲ ክልቲኤን ሃገራት ትማሌ 10 ሓምለ ኣብ ከተማ ቤጂንግ ኣብ ዘካየድዎ ዝርርብ እዩ። ኣብቲ ኣጋጣሚ ቻይናን ናሚብያን ኣብ ዕደና ፀዓት ትሕተ ቅርፅን ሕርሻን ዝርከብዎም 8 ጽላታት ክተሓጋገዛ ዘኽእለን ስምምዓት ተፈራሪመን። ከም ኣካል ናይቲ ስምምዓት ቻይና ኣብ ናሚብያ እትገብሮ ወፍሪ ብዓይነትን መጠንን ከም እተስፍሖ ፕሬዚደንት ሺ ጂንፒንግ ሓቢሩ። ፕሬዚደንት ናሚብያ ኔቶምቦ ናንዲ ካብ 5 ክሳብ 11 ሓምለ ኣብ ህዝባዊት ሪፓብሊክ ቻይና ዑደት ክትፍጽም ቀንያ። ኣብ ጀርመን ኣብ ቀዳማይ መፋቅ 2026 ልዑል መጠን ጥፈሻ ኩበናታት ከም እተመዝገበ ጸብጻባት ሓቢሮም። መሰረቶም ጽብጻባት ኣብ ዝተጠቕሰ ግዜ ልዕሊ 5,000 ኩባንያታት ናይ ጥፈሻ ጥርዓን ከም ዘቕረባ፣ እዚ ድማ ኣብ ውሽጢ ዝሓለፈ 20 ዓመታት ኣብቲ ሃገር ካብ ዝተኸስተ ተመሳሳሊ ተርእዮታት እቲ ዝኸፍአ ምንባሩ ተፈሊጡ። መንግስቲ ጀርመን ነቲ ቁጠባዊ ጸገም ንምፍታሕ ናይ ቢልዮናት ዶላር ህጹፅ ባጀት ክስልዕ ከም ዝኽእል ኣሚቱሎ። ኣብ ቀዳማይ መንፈቕ 2026 ብኣስታት 100ታዊት ክዓቢት ስቤት ተገይርሉ ዝነበረ ቁጠባ ጀርመን ብ0.3 ሚታዊት ጥራይ ከም ዝዓበየ ይግለጽ። እዚ ከምዚ ኢሉ እንከሎ ኣብ ዝሓለፈ 6 ኣዋርሕ ኣብቲ ሃገር መጠን ቁጠባዊ ዝቕባበ ምስቲ ናይ ቅድሚኡ ዓመት ነተመሳሳሊ ኣዋርሕ ክነጻጸር እንከሎ ከም ዝወሰኸ ጸብጻባት ኣመልኪቶም። ቁጠባ ሃገራት ኤውሮጳ ብፍላይ ድሕሪ ምውላዕ ኩናት ዩክሬን ነቲ ዝድለ ዕብየት የመዝግብ ከም ዘየለ ይጥቀስ። ኣብ ምብራቃዊ ክፋል ኤስያ ተኸሲቱ ብዘሎ ህበብላዊ ማዕበልን ዕልቕልቕን ሰብኣውን ነዋታውን ክሰራታት ይወርድ ከም ዘሎ ተገሊጹ። በቲ ተፈጥሮኣዊ ሓደጋታት ዛጊት ኣብ ቻይናን ፊሊፒንስን ጥራይ ኣስታት 50 ሰባት ከም ዝሞቱ ዝሓበሩ ጸብጻባት ከቢድ ማሕበረ ቁጠባዊ ክሰራታት ከም ዝስዓብ ኣረድዮም። ኣብ ማያት ቻይና ፊሊፒንስን ጃፓንን ተኸሲቱ ብዘሎ ብርቱዕ ንፋስ ዘሰነዮ ህበብላዊ ማዕበል ኣማይት በረራታት ከም እተሰረዘን ኣሽሓት ኣብያተ ትምህርቲ ንጥፈታትን ከም ዘወንዘፋን ተሓቢሩ። በቲ ተርእዮ ሚልዮናት ሰባት ብኣሎታ ተጸልዮም ምህላዎም ዝጠቐሱ ጸብጻባት መሊሱ ክሕይል ከም ዝኽእል ይግለጽ ስለ ዘሎ ኩሉ መድያዊ ክሰራታት ከይውስኽ ስጋቶም ይገልጹ። ክቡራትን ክቡራንን ዜና ቅድሚ ምዝዛምና ኣርእስታቱ ክደግመልኩም። ኣውራ 38 ንዙርያ ሃገራዊ ኣገልግሎት ሎሚ ኣብ ሳዋ ኣብ ዝተኻየደ ስነ ስርዓት ቃለ መሓላ ብምፍጻም ተመሪቖም። ኮሌጅ ስነ ፍልጠት ስማ ነፍሒ 300 ተምሃሮ ብዲግሪ ኣመሪቑ። ኣዛዚ ፖሊስ ትራፊክ ዞባ ማእከል ንመራሕቲ ኣውቶቡሳት ኩባንያ መጓዓዝያ ሓራት ሴሚናር ኣካይዱ። ኤውሮጳዊ ሕብረት ኣብ ልዕሊ ሩስያ ከጽድቆ ዝኣምኖ ብ21 ዙርያ እገዳ ከም ዝፈሸለ ተገሊጹ።

ቻይና ረብሓታታ ንምሕላው ሰደድ ማዕድን ሄልዮም ከም ዝወንዘፈቶ ኣፍሊጣ። ህንድን ኒውዚላንድን ናፃ ንግዳዊ ምልውዋጥ ከካይዳ ዘጠቓለለ ዝተፈላለየ ስምምዓት ተፈራሪመን። ንምክህታልኩ መስክር ምስ ሰርፍ መርባት ኤርቲቪ ክሓድገኩም እየ ብወገነ ግን ብርኹምሸት

0: ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 12 ክፋል መደብና ሓደ ብዝሕዝትኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ንሎም መዓንቲ ተዳልዩ ዘሎ መደብ ኩሎ ብዛዕባ ኣብ ዝሓለፈ እዋናት ብሞያ ናይ ኣርቲፊሻል ኢንቴሊጀንስ ዝሰልጠኑ መንእሰያት ዘቕረብዎ ትሕዝቶታት ዘዳለወ መደብ ይኸውን። ኣብዚ ናይ ሎም መዓንቲ መደብና እዞም ብሞያ ናይ ኤኣይ ወይ ኣርቲፊሻል ኢንቴሊጀንስ መተግበሪ ዝሰልጠኑ እሞ ዝተፈላለዩ ስራሓት ዘቕረቡ ብዙሕ ሕቶታት ዝምልስ መደብ ከም ዝኾነ ፍሉጥ እዩ። ምክንያቱ ኣብዚ ዝቐረበ መደባት ወይ እቶም ተምሃሮ ዘቕርቦ ዝተፈላለዩ ስራሓት ብኤኣይ ተጠቂምካ ክግበር ዝከኣል እንታይ ዓይነት እንታይ ብዙሕ ነገራት ኣሎ ማለት እዩ። መብዛሕትኡ ግዜ እዞም ተመረቕቲ ዘተኮርሉ ኣብዚ ናይ ኮንተንት ክሪኤሽን ወይ ነገራት ምቕራብ ወይ ዛንታ ክኸውን ክእል፣ ስነ ጥበባዊ ስራሕት ክኸውን ክእል፣ ዝተፈላለዩ ንሜድያ ዝኸውን ትሕዝቶታት ምቕራብ ኮይኑ ብፍላይ ታሪክናን ባህልናን ዝገልፁ ነገራት ክሳብ ክንደይ ብኤኣይ ክግለፁ ከም ዝኽእሉ ተንቢህ ነይሩ። ብፍላይ ብምክንያት ኣብዚ እዋን እዚ ዝምረቑ ዘለዉ መበል 38 ዙርያ ተመራቕቲ ሃገራዊ ኣገልግሎት ናይ ሳዋ እንተዳርእናዮም ሓደ ናይ ኤኣይ ሞዴል ብዛዕባ ተዓለምቲ ኣብ ሳዋ ወይ ብዛዕባ ሳዋ ግጥሚ ግጠመለይ ምስ በልካዮ ብከምዚ ኣገባብ ከቕርቦ ክትርአ ከለካ ክሳብ ክንደይ ስነ ጥበባዊ ስራሓት ናይ ብኤኣይ ተጠቂምካ ክግለፅ ከሎ እሞ ዕምቆት ዘለዎ ትሕዝቶታት ንውሽጥና ሃገርናን ብፍላይ ከዓ ንመዲና ከተማና ዝኾነት ሳዋን ክገልፃ ምክኣሉ ሓደ ካብቲ መሳጢ እዩ ነይሩ። ምናልባት መደብና ድሒርና ነቲ ደርፊ ነቲ ክሊፕ ተሰሪሑ ዘሎ ክንርአና፣ ግን ንመደብና መጀመር ክኾነና በታ ግጥሚ ከብለኩም እየ። እወት ፀሓይ ኣብ ቆርበትካ ከም ዘቃፅል እፈልጥ ኣለኹ። ኣብ ሽዳኻ ሕፃ ኣብ መንኮብካ ፀር ከም ዝኸብደካ፣ ግን ነፍሲ ወከፍ ትወስዳ ስጉምቲ ስምካ ተሃንፃላ። ሳዋ ኣብ ደምካ ኣትያ ሓደ ካብቲ ባርዕ ኮንካ ኣጆኻ ተንስእ። ሕጂ ግዜኻዩ ፅናዕ ከቶን ድሕሪት ኣይትበል። ሳዋ ስሙ ዓዋ ቢልካ ስምዓዮ፣ ንስድራኻ ኣኹርዕ፣ ንሃገርካ ኣኹርዕ ይብል። ናይ ኣያታትካ ውሰድ እቲ ወርቂ ብሓዊ ዝፍተን ሓፂን ካብ ሓመድ የውፅእ። እቲ ትመሃሮ እትዕለሞ መለለይ ጅግንነትካ እዩ ካብ ህፃንነት ናወዱ ተባዕታይ። እቲ ጉዕዞ ጉዕዞ ሓቂ እዩ ንህዝብኻን ንመሬትካን። እቲ መብፅዓ እቲ ሕድሪ እዩ ናይ ኣቦታትካ ኣጆኻ ፅናዕ ተንስእ። ርእስኻ ክባቢልካ ሓዞ ኣብቲ ቃልሲ ጫፍ ንሰማይ ተንኪዮ። ሓደ ፍቕሪ ሓደ ልቢ ብውሽጥኻ ፅናዕ። ሕጂ ሰብኣይኻ ብመንፈስ ጀጋኑ ተመራሕ። ተንስእ ከይትወድቕ ኣጆኻ ኣይትውደቕ። ኣብ ማእከል ሓዊ ትኺልካ ዶበል ትኽበል። ንህዝብኻ ንስምካ መልሲሃብ። ፃውዒት ክመፅእ ከሎ መልሲሃብ። ወጋሕታ ድቃስ የለን ተመሊስካ ትትንስእ። ኣብ ኣፍልብኻ ቃንዛ ግን ብውሽጥኻ ትቃለስ። የድኩሙኻ መታን ዝበለፀ ካሃንፁኻ። ንድኻምካ ናብ ሓይሊ፣ ንፀብልማት ናብ ብርሃን ለውጦ። እቲ ጉዕዞ ጉዕዞ ብርሃን እዩ። ኣብ ዙርያኻ ሕውነት ኣሎ። ንበይኒ ኣይኮንካን ነፍሲ ወከፍ ተዓላማይ ኣብኡሎ። ምሳኻ ንሃገር እዩ ዝቃረስ። ካብ መሬት ክሳብ ሰማይ ትብዓትካ ይፈለጥ። ንስኻ ውን ጅግናኢኻ ከም ኣቦታትካ ከም ኣያታትካ ክትከውን ኢኻ። ናብ ዕላማኻ ሰጉም ክትበፅሕ ኢኻ። ኣጆኻ ሰጉም ናብ ዕላማኻ። ኣጆኹም በሎም ደቂ ኣሃዱኻ፣ ንደቂ ጋንታኻ፣ ንደቂ ሓይልኻ። ብሕሹኽሹኽ ፆር ምስ ከበደካ ኣስተንፍስ። መገዲ ባዶ ምስ መሰለካ እመን ወዘተ እንዳበለ እዩ ዝኸይድ። እዚ ሙሉእ ሙሉእ ወይ ዳርጋ ቅሩብ ምትዕርራይ ተገይሩሉ፣ ግን ብኤኣይ ዝተገጥመ ግጥሚ ናብ ዜማ ተወሲኽዎ ናብ ሙሉእ ደርፊ ኸይዱሎ። እምባርከስ ናብቲ ተዳልዩ ዘሎ ሙሉእ መደብ ከብለኩም እየ። ዝኸበርኩም ተኸታተልቲ መደብ ቴክ ኢንሳይት ኤርትራ ደጊመ ንሙሉእ ምክታልኩም ይዕድም። ናብቲ ሙሉእ መደብ ንኸይድ። ኣብዚ ዘለናዮ ናይ ቴክኖሎጂ እዋን ሓንቲ መዓልቲ እውን እንተኾነት ሒዛቶ ትመፅእ ዘላ ለውጢ ኣዝዩ ንቕድሚት ዘሕንብብ እዩ። ነዚ ዝመፅእ ዘሎ እዋናዊ ናይ ቴክኖሎጂ ለውጢ እግሩ እግሩ እናሰዓበ ንረብሓ ሃገርን ህዝብን ንኽውዕል ዝገብር ዜጋ ድማ በቲ መንግስቲ ዘንፀፈሉ ናይ ትምህርትን ስልጠናን ባይታ እናተደገፈ ክምዕብል ክትርኢ ከለኻ ሃገርና ብኩሉ መዳያዊ ወይ ማልቲ ዳይመንሽናል ብዝበሃል ኩርናዓት ተካይዶ ዘላ ንጥፈታት ዘብር እዩ። ኣብዚ እዋን እዚ ብዓለም ደረጃ ዝበዝሕ ግዜ ዝደጋገም ቃል ኤኣይ ዝብል እዩ። ዓበይቲ ኩባንያታት ዓለምና ቢልዮናት ብዝግመት መጠን ናብዚ ዓውዲ ወፍሪ ይገብራ ምስ ምህላወን እቲ ሎሚ ዝጅምር መጻኢ ኣበይ ዘተኮረ ከም ዝኸውን ኣይጠፍኣካን። ኣብ ሃገርና እውን ብመጠንቲ ዝህነፅ ዘሎ ፀጋ ሰብ ኣብ ቴክኖሎጂ በብፅላቱ ዓመታዊ ዝምረቑ መንእሰያት ሓያል መሰረት ናይ ተኣቲናዮ ዘለና መድረኽ ምዃኑ ብሩህ እዩ። ትምህርትን ስልጠናን ኣብ ዘመናዊ ቴክኖሎጂ ሓደ ካብ ዓበይቲ ንጥፈታት ብምዃኑ ኣብዚ ሓለፈ ሰሙን ኣስታት 5 ኣዋራሕ ብኣጠቃቅማ መተግበሪታት ወይ ሶፍትዌራት ናይ ኤኣይ ክስልጥኑ ዝፀንሑ ተምሃሮ ብኽብ ዝበለ ስነ ስርዓት ኣብ ኣዳራሽ ሃኮ ዘአ ተመሪቖም ነይሮም። እዞም ተመረቕቲ ዕቑር ዓቕሚ ኤርትራውያን መንእሰያት ዝረአዩ ኮይኖም እቲ ኣብ መምረቕታ ዝቐረበ ዝተፈላለዩ ስራሓት ነዚ ዘርአየ እዩ ነይሩ። ብናይ ኤኣይ ሶፍትዌራት ተጠቂምካ ዓበይቲ ስራሓት ብዝወሓደ ወፃኢታት ክትሰርሕ ከም ዝከኣል ድማ ዘርአየ እዩ። ከምቲ ንሽሮ ጠስቢ እንተተወስኮ ዝበሃል ንዝፀንሐ ስራሓት ስነ ጥበብ ብዘመናዊ መሳርሒ እንተጠቂምካ ኣዝዩ ገላፂ ከም ዝኸውን ድማ ዘርኢ እዩ። ተመረቕቲ ኣተኪሮም ዝሰርሕሉ ንምድራዕ ስነ ጥበባዊ ስራሓት ኣብ ዘተኮረ ናይ ኮንተንት ክሪኤተር ስራሕ ኮይኑ ንሃገርና ባህልናን ታሪክናን ብዘመናዊ መሳርሒታት ከተቐርብ ምኽኣል ድማ እዩ።
1: ኦኬ ትምህርቲ ብጣዕሚ ፅቡቅ ነይሩ። ልዕሊ ኩሉ እቲ ተወዳዳርነት ነይርዎ ቃልሲ ነይርዎ እቲ ክላስ ብጣዕሚ ፅቡቅ ነይሩ። ዝያዳ ከዓ እቲ ምዕውል ነገራት ዝኾነ እቲ ሓሳብ ከዓ ብጣዕሚ እዋናውን ደሎ ሓሳብ ዝኾነ ከዓ ብጣዕሚ ሳ ዝኾነ ዝያዳ ተመሲጥና ኣብ ክላስ ተማሂርና ማለት እዩ። ብመጀመርታ እታ ክሊፕ ክሰርሓን ከለና እቲ ሓፈሻዊ ምስ ኣሌክሳንደር ካሕሳይ ሳንድሮ ምስተዘራረብና ኦልሬዲ እታ ስራሕ ከምዚያ ከምዚያ ኢሉ ምስ ነገረኒ ኢልና እታ ስራሕ ጀሚርና ማለት ብዓብይታ እዩ። እቲ ኩሉ ሰብ ታሪክ ኣለዎ ኣብ ርእሱ ኣለዎ ዓብይ ታሪክ ዝባሃዊ ግንባር ኣብ ርእስና ሰሪት ዓብየ እዩ እ ነቲ ታሪክ ከመይ ጌርና ነቲ ናብቲ ደሎ ናብቲ ኤኣይ ጌርና በቲ ምዕቡል ዘሎ ግዜ ጌርና ንሰርሖ ኛሩ ተሓሳብ ኦሬዲ ከዓ ተሓሳብ መፅኡ ሰሪሕናዮ ማለት እዩ።

0: ክላስ ናይ ኤኣይ ብጣዕሚ ፅቡቕ ነይሩ። እቲ ፅቡቕ ዝገብሮ ነገር እንተደኣ ነይሩ ቅድሚ ትምህርቲ ምእታውና ዝነበረ ኩነታት ነብስኻ ክትግምግም ከለካ እንዲ ኩሉ ግዜ ፅቡቕ ሕጂ ኤኣይ ሓፈሻዊ ኣፍልጦ ዋላ ናይ ኩሉ ሞዴላት ሓፈሻዊ ዋላ እኳ እንተዘይነበረና ካብ ሪሰርች ምግባር ዘይሓልፍ ነይሩ። ስለዚ ኣብ ዝተፈላለየ ኣጋጣሚ ከዓ ኤኣይ ክኽፈተልና ብዙሕ ግዜ ኢና ንፅበ ነርና። ካብቲ ዝተኸፍተሉ ግዜ ጀሚርና ድማ ኣብቲ ትምህርቲ ምስ ተሳተፍና ኣዝዩ ፅቡቅ ዝኾነ ገስጋሲና ኣርእና ዝብል ውልቀው ርኢቶ ለኒ ማለት እዩ። ስለዚ ኣብቲ ክላስ ኣብ ጀበርናሉ ግዜ ብዙሕ ሰብ ይሓተካ እዩ ኤኣይ እንታይ ክትመሃረሉ ኢሉ ይሓትት እዩ። ዝያዳ ትምህርቲ ዋላ እውን ኣነ ንባዕለይ ከምኡ የዳ ሓስብ ነረ። እንተኾነ ግን ኣብኡ ዝያዳ ኣትካ ክትሪኦም ከለካ ኣዝዩ ኣድማዕ ዝኾነ ውፅኢት እኢኻ ትረክበሉ። ምክንያቱ ኤኣይ ምስ ተማሃርካ ካብቲ ዘይተማሃረ ሰብ ኣዝዩ ዝፈልየካ ብዙሕ ነገራት ኣሎ ማለት እዩ። ምናልባት ክንመሃሮ ኮለና ዝነገረና ዝነበረ ጅጎ ድብ ነሩ ጋርቤጅ ኢን ጋርቤጅ ኣውት ድብ ነሩ ማለት እዩ። እዚ እንታይ እዩ ዘብረሃልካ ሕጂ ንስኻ ኣብቲ ተማሂሩ ሓደ ሰብ ክሰርዖን ከዳልዎን ዝኽእል ፕሮምፕትን ሓደ ኖርማል ሰብ ሞዴል ጥራይ ረኪበ ኢሉ ዝገብሮም ነገራት ኣብቲ ሪዛልቱ ዝፈላለዮም ነገር እንተዳሃል ኮይኑ ኣብቲ ፕሮምፕት ሓደ ዝተማሃረ ሰብ ማዕረ ክንደይ ኣፅፊፉ እቶም ዘድልዮም ነጥብታት ጠቂሱ ስለ ዝህቦ ኣዝዩ ከምቲ ንእስኻ ዝሰኣሎ ከምኡ ሓሳባት ንክህበካ ኣይትሽገርኒኻ ማለት እዩ። ኣብዚ ናይ ኤኣይ ኮርስ ኣብ ዝኣተናሉ ግዜ ካብቲ ዝሓሰብናዮም ንላዕሊ ነገራት ኢና ተማሂርና ወይ ድማ ከሲብና ኢልካ ክዛረብ ይኽእል እዩ ማለት እዩ። ተቐንዲ ምክንያት እንታይ እዩ እንተረኣየና ሓደ ሰብ ኤኣይ ተጠቂሙ ኣብ ምንታይ ክነጥፍ ይኽእል ወይ ድማ እንታይ ሞያ ከጥሪ ይኽእል። ሕጂ ኩሉ ሰብ መብዛሕትን ኣብኡ ነበርና ካብ ሓደ ክልተ ሞያ ዘይሓልፍ ሰብ ዋላ እኳ እንተነበረ ድሕሪ ትምህርቲ ድሕሪ ዝኩሉ ፍልጠት ድሕሪ ምቕሳሙ ግና ሰብ ዝተፈላለየ ሞያታት ሎሚ ሰብ ዝተፈላለየ ነገር ንክሰርሕ ኣብ ክልተ ሰለስተ ሰባት ምርኮስ ተደኣ ነይሩ ሎሚ በዚ ኣጥሪዎ ዘለዎ ሞያ ድማ ነብሱ ክኢሉ ኣብ ሓንቲ ገዝኡ ኣብ ሓንቲ ኮምፒተር ኣብ ሓንቲ ሞባይል ጥራይ ኮይኑ ብዙሕ ስራሓት ብዙሕ ሞያታት ከድምዕ ይኽእል እዩ።
1: መጀመርታ ክንጀምር ከለና ኣብ ኩላሃና ካባይ ጀሚርካ ዝነበረ ማለት እዩ ከመይ ዓይነት ኣቀራርባ ክህልወና እዩ እቲ ትምህርትስ ናብ ከመይ ከምቲሶም ዘቐርቦ ክነቐርብ ንኽእልዶ ንብል ነርና እታ ምስጢር ትምህርቲ ንኤኣይ ተማሂርካን እታ ኢንተርነት ከዓ ተጠቂምካን ከም ዝስራሕ እምበር ፍሉይ ካልእ ከምዘይ ትጥቀመሉ ኢና ተማሂርና ኣብቲ ክላስ ከም ንሪኦ ዝነበርና ልክዕ ከምቲ ኣብ ዩቲብ ይኹን ኣብ ካልእ ቻነላት ናይ ኤኣይ ኢሎም ዜና ክምፅሉና ከለዉ ልክዕ ከምኡ ድማ ኣብ ቤት ትምህርትና ንርኢ ነርና። ኣሰራርሑ ኣተገባብሩ ድማ እቶም ትምህርቲ ምስ ተማሃርካዮም ብስነስርዓት ተናብኣ ዘለ ሕግታት እናርእኻ ከዓ ኢንተርነት ተጠቀምካ እዩ እምበር ዋላ ሓንቲ ካልእ ከምዘይብሉ ትምህርቲ ከዓ ኣገዳሲ ምዃኑ ኖርማል ክሰርሐሉ ዝኽእል እኻ ነይሩ እንዮም ዝሰርሑ ብትምህርቲ ክትከይድ ከለካ ግን ነቲ ኤኣይ ልክዕ ኢካ ትጥቀመሉ ሓሳባትካ ከዓ ክተፍሰሉ ትኽእል ከም ዝኾነስ ተማሂርና። ኣብ ፋሽን ዲዛይን መጀመርታ ክንሰርሕ ከለና እንታይ ኢና ንገብር ነርና ምነቲ ስእሊ ስኬች ንድፊ ነውፅእ ሞ ምስ ሰኣልናዮ ድማ እቲ ስእሊ ተሳኢሉ ተቐሚጡ ድሓር ኣብ ቆሪፅና ሰፊና ኣብ ሞዴል ጌረና ንሪኦ ነርና። ሎሚ ኤኣይ ምስ መፀ ግን እታ ስኬች ትህባ ሞ ነታ ስኬች ሂወት ለቢሳ ስእሊ ተምፀልካ ምስኡ ድማ ሸው ክነዳሉ ምስ ናይ ሾው ቦታ ድማ ኣዳልዩለይ ምስ ክዳውንቲ ዝኸይድ ኢልካ ትሪኦ። ሕጂ ትረብሓ እንታይ ረኪብናሉ መጀመርታ ሲኢ ኢልካ ቆሪፅካ ሰፊኻ ኢኻ ሰብ ስሩ ሕጂ እዚ እንታይ የምፅእ ነይሩ ብዙሕ ባጀት ይለውፅ ነይሩ ሰፊኻ ቆሪፅካ ክተምፅእ ከላ ድንሕር ደይመፀ ድማ ትደግሞ

0: ሜርካ ሕጂ ግን ከምኡ የለን ኣብ ኤኣይ ምሰምፀናያ ታስኬጅ ምሳብናያ እንታ ክዳን ሂወት ለቢሳ ኣብ ሞዴል ከመይ ከም ትመፅእ ተርእየና ከምኡ ድማ ሸው ክረዳሉ ከለና እቲ ድካየደሎ እቲ ዲዛይን ናይቲ ሩም ንዕኡ በዕላት ኤኣይ ኣዳልውልና ምስ ክዳውንቱ ዝኸይድ ዲዛይን ምስ ናትና ቴም ናህና ዝኸይድ ምስ ኣዳልያ ድማ ተቕርበልና ማለት እዩ ሕጂ ከምኡ ዝተገበረ ስራሓት ኣሎ ስለዚ እቲ ግዜ ንምቁጣብ ግዜ ሓጊዛትና ቀዳማይ ነገር ካልኣይ ከዓኒ ሓደ ራእይ ንክህልወና እውን ሓጊዛትና ስለዚ እቲ ክዳውንቲ ዳይሬክትሊ ዘይኮና ንቆርፆ ብኤኣይ ሰሪሕና ኣዳሊና ሙሉእ ሸው እውን ኣዳሊና ክንደይ ግዜ ክወስድ እዩ ኣብ ከመይ ዓይነት ሰባት ክኾኑ ኣለዎ ፖዚሽኑን ንክንሕግዝ ኣደላትና ስለዚ ግዜ ንክንቁጥብ ሓጊዛትና ኣኤኣይ ማለት እዩ
1: ክላስ ብጣዕሚ ፅቡቅ ነይሩ ኣብቲ ናይ ዝውሃብ ዝነበረ ስልጠና ናይ ክላስ ብፕሮጀክት ይኹን ፕራክቲካል ቴዎሪ ኢቨን ብጣዕሚ ኣድማዕ ዝነበረ እዩ ነይሩ ማለት እዩ ከም ያፌት ከይነክሪኦ ከለኹን ኤኣይ ዝወሰድኮ ክላስ ከዓ ቅድሚ ሕጂ ፕሪ ትምህርትታት ብናይ ኮምፒተር ሳይንስ እንደይወድአ ሕጂ ኢቨን ኣብ ናይ ኣርቲፊሻል ኢንቴሊጀንስ ንምዕባል ይነጥፍ ነይረ ማለት እዩ ሕጂ ሞር ኢንተረስቲንግ ይኑ ዝረከብኮ ወይ ፍሉይ ዝገበሮ ነጥቢ እዚ ግን ካብ ከተማ ዕብሎ ንበዕሊ ኤኣይ ክትጥቀመሉ ከለካ ዝበለፀ ተጠቃምነት ኣለዎ ሕጂ ክትጥቀመሉ ከለካ ኢት ሜክ ኢት ኢዚየር በጋ ንዝኾነ ነገር ብዝቀለለን ብዝሓፀረን መገዲ ከም ትጥቀም እዩ ዝገብረካ ሰብ ኤኣይ ንምንታይ ይጥቀም ኢልና ንድሕር ክንዛረብ ከና ወይ ከም ሓሳብ ማለት እዩ ኢቨን ምሽ ንክሰርሓሉ ሲ ንመዓልቲ ዋላ ፍርቂ ሰዓት ንኤኣይ ንድሕር ክጥቀመሉ ጥራይ ክኢሉ ክዛረብ ጥራይ ክኢሉ ብርኡይ ኣብ ውሽጢ 6 ወርሒ ወይ ዓመት ፐርሰናል ዲቨሎፕመንት ናይቲ ሰብ ይውስኽ እዩ መጀመርታ ፕሮግራሚን ኣብ ናይ ፕሮግራሚን ዓለም ዝኾነ ነገር ከተዳል ከለካ ኮድስ ክፅሕፍ ኦልሞስት ክሳብ 6,000 ላይንስ ኦፍ ኮድስ ትፅሕፍ ማለት እዩ በቶም ላንጅ ሃየር ላንጅ ተጠቂምካ ማለት እዩ ሕጂ ኣብዚ ክፅሕፍ ከለካ ልዕሊ እቲ ከተዳልዎ ትወስዶ ግዜን ፀዓትን ነቲ ኮድ ቼክ ክትገብረ ኣሎ ኮስት ኣለዎ ንባዕሉ ብሰብ ተስርሑ ተሊካ ዝኾነ ፕሮጀክት ናትካ ማለት እዩ ሕጂ ኤኣይ ብምጥቃም ዝረከብኮ እቲ ዝቀለለ ነጥቢ ግን እንታይ ዊዝን 2 ኦር 3 ሚኒትስ ብሙሉእ እዚ ክትሰርሖ ዝግደካ ነገር ቀልጢፉ ኣፃሒፉ ህበካ ማለት እዩ ኤኣይ እዚ ካብ ሓደ እቲ ዝዓበየ ረብሓታቱ ማለት እዩ ሲምፕል ዝኾኑ ሲምፕል ፍሬንድሊ ወይ ዩዘር ፍሬንድሊ ዝኾኑ ዓይነት ፕሮጀክት ከተዳልዩ ይሕግዘካ ነቲ ስኻ ተዳልዎ ፕሮጀክት ሶፍትዌራት ይኹኑ ዳታቤዝ ይኹን ዌብሳይት ዋላ ውን ሞባይል ኣፕሊኬሽን ማለት እዩ ሰኪሪቲ ፉል ሰኪሪቲ ህበካ ማለት እዩ ኤኣይ
2: ናይዚ ኣብነት ነታ ንብዙሓት መንእሰያት ሓብሒባ ናብ ጀጋኑ ዝቐየረት መዲና ሳዋ እንተርኢና ንዝሓለፉ 30 ዓመታት ብብዙሓት ስነ ጥበባውያን ተዘይምላን ተዘሚርላን እዩ ኣብዚ እዋን እዚ ሞዴላት ናይ ኤኣይ ብዕምቆት ክገልፅዎ ክትርኢ ከለኻ ኤኣይ እውን ድሮ ንታሪክና ተረዲኡ ብግጥሚ ክገልፆ ምርኣይ ዋላ እኳ ገና ዝምጥናና ብሕጂ ክመፅእ ንፅበዮ እንተኾነ ምጅማሩ ግን ዘሐጉስ እዩ እቲ ኣብ መእተዉ ዝቐረበ ግጥሚ ብዜማን ትልሂትን ብኸመይ ከም ዝቐረበ ድማ ካብ ዝቐፂልና ንተዓዘብ
3: ህወት ይፅሓይ ኣብ ቆርበትካ ከምዘቃፅል ዝፈልጥ ኣለኹ ኣብ ሽዳኻ ኽውፀ

0: ካብ ሰባት ክመፅ ከሉ ሕጂ ንሕና ድሩት ሓሳባት ኣለና። እተን ሓሳባትና ጌርና ቀዳመይቲ ስራሕ ንሰርሓ ሽዑብ ድሕሪ ካልእ ሓሳባት ምስ መፀ ኦሬዲ ስራሕ ተሰሪሒ እዩ ዝፀንሕ፣ ገንዘብ ፈሲስዎ እዩ ዝፀንሕ። ሕጂ ብዚ ኤኣይ ግን ሓንቲ ትሰርሕ ሞ ትሪኦ ምስ ረኣኸያ ድማ ተመሊስካ እዚኣ ከዓ ሓሳብ ኣላት እኒኢልካ ወሲኽካ ሲ እታ ዘላትናስ ኢንተርነት ተጠቂምና ኢና ክንሰርሐላ። ሕጂ ብዙሕ ገንዘብ ሲ ኣብቲ ኢንተርነት ኢና ክንውፍር ዘለና እምበር ንክሶ ክንፅውዕሞ ግዜ ክንቆፅሮሞ ኢልካስ ብዙሕ ተጥፍኦ ግዜ የለን። ነብሶ ከፍ ሰብሲ ነብሲ ክኢሉስ ናቱ ቢዝነስ ክኽፍት ይኽእል እዩ። ከምዚ ዲጂታል ማርኬቲንግ ዝብልዎስ ቀደም ኢንተርነት ነይሩ፣ ኢንዳስትሪላይዜሽን ነይሩ፣ ድሕሪ ኢንተርነት መፅኡ፣ ሕጂ ከዓ ኤኣይ መፅኡ። ሕጂ ኤኣይ ምስ መፀሲ ንስኻ ነቲ ኤኣይ ፕላትፎርም ናትካ ጌርካ እቲ ዘለካ ሓሳባት ከተፍረሉ ትኽእል፣ ማርኬት ትገብረሉ ትኽእል ብኢንተርነት ማለት እዩ። እቲ ብዙሕ ሰባት ዝስራሕ ዝነበረ ድማ ሎሚ ሓደ ክልተ ሰብ ኮይንካ ክትሰርሖ ትኽእል። ካልኣይ ድማ ዓበይቲ ሓሳባት ኢካ ትረክብ። እስኻ ንእሽተይ ሓሳብ ትባ ሞ እሳ ኣስፊሓ ምስ ናይ ዓለም ዘሎ ሓሳባት ገይረን ተን ኤኣይ ሞዴላት ኤኣይ ቱላት ይነግርካ ማለት እዩ።
1: ብሓበሻ ኣብ ኤኣይ ከም ቱል እንተዳሪእናዮ ሎሚ ኣብ ዓለም ሙሉእ ዘገልግለሉ ዘሎ ነገራት ኣዝዮም ዓበይቲ ዝኾኑ ሞያታት ብኤኣይ ተሓጊዞ ይካየዱ ኣለው። ንኣብነት ኣብ ኢንጂነሪንግ ተዳሪእናዮ ከምዚ ዝረኣናዮ ኣብቲ መምርቕታ እውን ኣፕሊኬሽናት ይኹን ሶፍትዌራት ክኸውን ንኽእል ዝተፈላለዩ ኣብ መዳይ ሕክምና እውን ተዳሪእና ብኤኣይ ተሓጊዙ ዝተፈላለየ ነገራት ክዕመም ክስራሕ ንሪኦ ኢና ኩሉ ግዜ ማለት እዩ። ካብኡ ዝሓለፈ ኣብ ዝተፈላለየ ንኣብነት ከምዚ ዘለናዮ ሎሚ ናይ ዋንጫ ዓለም 2026 ኣብ ዝካየዱ ዘሎ ኩነታት ብሙሉእ እቲ ናይ ሎሚ ዓመት ዋንጫ ዓለም ብኤኣይ ዝተሓገዘ እዩ። ካብ ስታድዮም ጀሚርካ፣ ካብ ኩዕሶ ጀሚርካ ብሙሉእ ነገራት ብኤኣይ ዝተሓገዘ እዩ። ስለዚ ኤኣይ ዘየድምዖ ወይ ድማ ዘይኣትዎ ሞያ የለን። ስለዚ ኣብ ዝተፈላለየ ሞያታት ክሳብ ዝሃለና ብኤኣይ ተጠቂምና ሎሚ ንዑ ዝያዳ ክነማዕብሎ ነቲ ኣብ ርእስና ዘሎ ሓሳባት ድማ ልክዕ ተግባራዊ ንክንገብር ዝያዳ ሎሚ ክንጎየሉ ዝግበኣና ግዜ ምዃኑ ከነፅር ይፈቱ ማለት እዩ።
2: ካብቲ ኤኣይ ተጠቂምካ ዝስራሕ ፕሮጀክትስ ማለት እዩ ከምዚ ክንብሎ ፀናሕና ናይ ሞባይል ኣፕሊኬሽን ሶፍትዌር ተዳሉ እንተሊካ ሓደ ኣብዝሓፀረ ግዜ ከዳልወልካ ክእል፣ ካልኣይ ሬላያብሊቲ ዘዳልወልካ ኤኣይ ማለት እዩ። ኮንፊደንሻሊ ንስኻ ክተኣመነሉ ትኽእል ኢኻ። ባክዶርስ ክህልዎ ይክእልኒ ንክገብሮ እውን ኣፀጋሚ ስለዝኾኑ ማለት እዩ። ከም ተወሳኺ ኣብ ኖርማል ሶፍትዌርስ ወይ ድማ ዳታ ቤስ ትሰርሑ ድማ ብዙሕ ላርጅ ዳታ ሴት ንዓኻ ኣናላይዝ ናይ ምግባር ሓይሊ ህበካ ካብኡ ፓተርን ስለዘፅንዕ ኤኣይ ፕሬዲክት እናገበረ ትንተናታ ትበካ ኣብቲ ናትካ ዳታ ማለት እዩ። ኣብ ፋይናንሻል ምክሪ ከይተርፈ ክበካ ክእል ከምዚ ክትገብር ኣለካ ከምዚ እቲ ፕሬዲክትስ ገይሩ ፕሮባብሊ ከምዚ ክኸውን ኣለዎ ኢሉ ስለዝነግረካ ኢፌክቲቭ ዝኾነ ኣካይዳ ስቴፕ ንክትወስድ ኣብ ናትካ ቢዝነስ ይኹን ኣብ ትሰርሖም ሶፍትዌርስ ይሕግዘካ ማለት እዩ። ባህርካ እንዳፅንዓካ ስለዝመፅውን ናይ ኤኣይ ፅቡቅ ባህሪ እቲ ስኻ ኤኣይ ተጠቂምካ ትሰርሖም ዌብሳይትስ ፐርሶናላይዝ ሪኮመንዴሽን ከምጣልካ ክእል ነቲ ኣብቲ ናትካ ዌብሳይት ዝመፅእ ሰብ ቀዲሙ ስለዘፅንዖ ወይ ድማ ፓተርን ስለዝርዮ ኤጅናቱ ድዩ ዲሞግራፊ ድዩ ተጠቂሙ ስለዝፈልዩ ካታጎሪስ ኤኣይ እቲ ብኡ ዝቕርበሉ ነገር እቲ ሱ ዝደልዮ ዝበለፀ እዩ ዝኾን። ስለዚ ኣብ ማዕነት ናይ ትስኻ ተብሎ ዘለካ ላዕሊ ዝበፅሕ ናትካ ፕሮጀክትስ ማለት እዩ።
3: እጅታ እዩ ዓብዩ ብጣዕሚ ብድህ ኣለዎ ሓቂ ሓሽ ብድህ ኣለዎ ልዕሊ ኩሉ ሙሉይቲ ከይደቀስካ ከተሓድር ኢንተርነት ትገብር ብዙሕ ሓሳባት ይድመፀካ እቲ ሓሳባት ከመርካ ናብ ደረቕ ስእሊ ጌርካ ካብ ደረቕ ስእሊ ከዓ ናብ ቪድዮ ትገብሩ ማለት ብዙሕ ፀዓቅ ኣለዎ። ነቲ ፀዓቀ ግን ብዓብዪ ሽቡ ግን ድሌት ንሕራለዎ ሲ ኩሉ ስግበር ይኽእል ማለት እዩ። እቲ ናትካ ድሌት ይወሳኒ ድሌትካ እንድሕር ጌርካ ከ ብፅሑ ዝተኽእል ኢኻ ማለት እዩ። ብሓፈሽቡ እቲ ቅድሚ መጀመርታ ሲ ኤኣይ ደፈረት ከለኹ ወይከዓ ኣብ ተምሃራይ ከለኹ ሲ ዝኾነ ነገር ክሪኦ ከለኹ ሓደ ቪድዮ ወይከዓ ሓደ ነገር ተሰሪሑ ክሪኦ ከለኹ ብጣዕሚ ግርም ነረ ሀመይ ግርም ሰርሑ ብል ነረ ግን ፕላስ ተማሂርካ ምስ ረእኻዮ ግን ክግበር ከም ድኽእል ሲ ትምህርቲ እዩ ማለት እዩ። ብዓብዩስ ክሰርሑ ትኽእል ኢኻ ግን ብጣዕሚ ፃዕርሓ ተካይ ትፃዕርካ እንድሕር ተማሂርካ ከ ትዕወተሉ ኢኻ ማለት እዩ።
4: ገለ ካብቲ ኣብ ምሬት ዝቐረበ ህፃናትና ታሪኾም ብዛንታን ፅፅዋይን ክሰምዑን ክመሃርሉን ዝኽእሉ ኣገባብ ብኤኣይ ክግበር ናይ ዝኽእል ናይ ኣኒሜሽን ስራሓት ዝቐረበ እዩ ነይሩ። ደጊም ድማ ዛንታ ተጠቂሞም ብዝቐለለ ክረኽብዎ ከም ዝኽእሉ ዘርኣየ ናይ ኣኒሜሽን ስራሓት እውን ገለ ካብቲ ትሕዝቶታት እዩ ነይሩ።
5: ካብ ዕለታት ሓደ መዓልቲ ኣብ ውሽጢ ሓደ ልሙዕ ጫካ ሓደ ህበይ ነበረ። እቲ ህበይ ኣዝዩ ዝፈትዎ ዝነበረ ነገር ባናና እዩ። ሓንቲ ባናና ድያ መሲላትኩም ኣይኮነትን፣ ክልተ እውን ኣይኮነን። እቲ ህበይ ኩሉ ግዜ ባናና ክበልዕ እዩ ዝፈቱ ዝነበረ። ሓደ መዓልቲ ባናና በሊዑ ደቀሰ። حدا زفرح المون حلمه اب حلمو ازي عبي كمرا بانانا رأيمو اعينتو بحقوص تغفته افو دماء ما يملأه واو ازو غلو بانانا عايدو بلا باقرموت بانانا مبلعك اجمرة نقص جاكا خسعره إلو دماء تقدره انا حيالي إلو فخرع تساله انسسات الدماء مليسوم سحقو اتعام بسا ازو كل ورا سميعو دماء نابته بيمتقه جاكا بمولو دماء تساد كونه انبسا دماء انت حيال هبي كم تزبل كايو كسعر نتغنكا تنسو امو تقالسني اتهبي دماء ببخيات انا لمنو اوووي كويته انبسا يغرب عليلي ازو خلو بسنك تزبل عخوة باناناي بلو انبسا دماء حيال كتكون بتعبيتا يكونن حيال كتكون بتقبابن بتحتنانيو تعبيت قناه نورداتيو إلو كديفو وخده.

0: ካልእውን ኤርትራውያን ስነ ጥበባውያን ብዘመናዊ ናይ ቴክኖሎጂ ከቅርቦ ዝኽእሉ ከም ኣብነት ዝቐረበ ናይ ኣክሽን ፊልም ስራሓት እውን ሓደ ካብቲ ዝተረኣየ እዩ። ስነ ጥበባውያን ሃገርና ታሪክናን ባህልናን ንምንፅብራቅ ዝገብርዎ ዘለውን ክገብርዎ ዝፀንሑን ፃዕርታት ብዝያዳ በዞም መፂኦም ዘለው ሶፍትዌራት ብዝቐለለ ክድራዕ ከም ዝኽእል ድማ ዘብርሀ እዩ። ድሕርና ፅነት ዝተወልዱ ናይ ትማሊ ህፃናት ናይ ሎሚ ሰብ ራእይ መንእሰያት ነቲ ብደም ዝመፀን ብደም ዝፀንዐን ሃገር መፃኢኡ ኣብ ዓይኒ ሕልንኦም ከም ዘሎ ዘርኣየ እውን እዚ ዝስዕብ ሓደ ምርኢት እዩ ነይሩ።
1: ኣብ ነፍሲ ወከፍ ሃገር ዓብ ለውጢ ብሓደ ሕልሚ ይጅምር። እዚ ድማ ታሪክ ሓደ ኤርትራዊ መንእሰይ እዩ።

ስድራ ቤታት ብሰላም ይነብሩ እንተኾነ ግን ኣብ ልባ ሓደ ሕቶ ነበረ ሓደ ሕልሚ ንሓንቲ ሃገር ክቕይራ ይኽእሎ

0: ልሙዕ መሬት ብዘመናዊ ቴክኖሎጂ ዝሕገዝ ሕርሻ ሓረስቶት ብሓጎስ ይሰርሑ፣ ቤት ትምህርቲ ብፍልጠት ይበርህ፣ መምህራን የነቃቅሑ፣ ተምሃሮ ንመጻኢ ይዳለው፣ ሕክምና ህይወት የድሕን፣ ሳይንስ ተስፋ ይፈጥር፣ መንእሰያት መሃንድሳት ድልድላትን ጽርግያታትን ይሃንፁ፣ ናይ በዓሎም ስራሕ ይፈጥሩ፣ ሓሳባቶም ናብ ዕድል ይቕየር፣ ባህሊ ይኽበር፣ ኣስመራ ብጽባቐኣ ትበርህ፣ ቀይሕ ባሕሪ ብጽሬቱ ይበርህ፣ በጻሕቲ ንጽባቕ ኤርትራ ይርእዩ፣ ሰራሕተኛታት ኣባይቲ ይሃንፁ፣ ስድራ ቤታት ንመጻኢ መሰረት ይሃንፁ፣ ሳይንቲስታት ይመራመሩ፣ ሓደስቲ መፍትሒታት ይፈጥሩ። ደቂ ኣንስትዮ መራሕቲ ዕዉታት ትካላት ይኾና፣ መንእሰያት ፕሮግራመራት ንመጻኢ ቴክኖሎጂ ይፈጥሩ። ሰኣልቲ ታሪክ ኤርትራ ብሕብሪ ይሕውዩ፣ ሙዚቀኛታት ባህሊ ኤርትራ ናብ ዓለም የብፅሑ። ህፃናት ኣእዋም ይተኽሉ፣ ንሓምናይ መጻኢ ድማ ይሃንፁ። ሽሕ ህዝቢ ኤርትራ ብሓደ ኣስመራ ይጓዓዝ፣ ኩሉ ሰብ ንንእሾ ብርሃን ኣልዒሉ ተስፋ የብርህ። እቲ ብርሃን ናብ ሰማይ ይድይብ፣ እቲ ብርሃን ናብ ሽሕ ድሮናት ይቕየር፣ እቶም ድሮናት መጽሓፍ፣ ልቢ፣ ኦምን ማሽንን ይፈጥሩ። ኣብ መወዳእታ ኣብ ሰማይ ኣስመራ ወርቃዊ ቅርፂ ኤርትራ ይበርህ።
1: ሓዳስ ኤርትራ ትበር።
0: እዚ ኩሉ ሕልሚ ነበረ። መጽሓፉ ከፊቱ ኣብቲ ገጽ ከምዚ ኢሉ ይጸሓፈ፣ መጻኢ ብሓንቲ ውሳኒ ይጅምር፣ ሎሚ ይጀምር። ናብ ኣስመራ ብተስፋ ይኸይድ፣ ፀሓይ ትበርህ። ሓንቲ ዓባይ ዝኾነት ሃገር መጀመርታ ሕልሚ ሓደ ሰብ ነበረት። ስለዚ ብትብዓት ሕልም፣ ብዕላማ ስራሕ፣ ባህልኻ ሓሉ፣ ብፍልጠት ህነፅ፣ ብፈጠራ ድማ ማዕብል፣ ብሓደ ዝበለፀት ኤርትራ ክንሃንፅ ነው።
2: ፕላስታ ካልኢትኻ ኤርትራ ንድም ትብል ንሳኻ ሕልሚ ኩሉ ነፍሲ ወከፍ ኤርትራዊ ማለት እዩ። እቲ ሕልሚ ሲ ኤርትራዊ ነፍሲ ወከፍ ኤርትራዊ ሲ ክበፅሐሎ እቲ ቪዥን ማለት እዩ። ዓብዩ እዩ። ኤኣይ ድባህል ነገር ክኸሎ ሲ ከምዚ ቪዥን ኢኖ ቪዥን ማለት ከዓ ፅባሕ ንጎሲ ወላ ኣብ ዝህልው ዘለካ ይኮንካ ፅባሕ ንጎስ ተሓስቦ ነገራት ወይ ከዓ ተሓልሞ ነገራት ሲ ናትካ ኣይድያ ሲ ብዓብዩስ ብቪድዮ ጌርካ ወይ ከዓ ብካልእ ማለእ ጌርካ ሰሪሕካ ክትገብሮ ትኽእል ኢኻ። ብዓብዩ እቲ ሓሳብ ማለት እዩ። ነቲ ሓሳብ ከዓ ኣብ ሓሳብ ዝነበረ ኣብ ቪድዮ ጌርናኸ ነቲ ክሳይ ሰሪሕ እየ ማለት እዩ። ብሓፈሽ ውሲ እቲ ታሪክ ነብሲ ወከፍ ኤርትራዊ ማለት እዩ ዘሎ እቲ ሓሳብ ማለት እዩ።
3: ኦኬ፣ ኣብ መወዳእታ ኤኣይ ተጠቂምካ ክብፃሕ ተልዩ ዘሎ ወይ ቪዥን ከምቲ ኩላና ተምሃሮ ንሓስቦ እንታይ እዩ? ኤኣይ ኣብ ኩሉ ዓይነት ኣብዶኣት እዩ ስለዘሎ ሜዲካል ስኮፕ ይኹን ዝተፈላለዩ ስኮፕስ ከም ብውልቂ ካ ፐርሰናል ኣነ ከማዕብሎ ደልዩ ዘለኹ ማለት እዩ። ሓደ ሞዴል ላርጅ ሞዴል ኮይኑ ዌል ትሬንድ ማለት እዩ ናይ ብምሉኡ ናይ ጫዓጤን ብሄራት ቋንቋታትን ናይ ኤርትራ ብዓብዩ ማዘር ላንጌጅ ናይ ትግርኛ ቋንቋ ዝተምሃረ ባህልታቱን ክብርታቱን ተወሳኺ ድማ ብምሉእ ታሪክ ናይ ህዝቢ ኤርትራ ካብ መጀመርቱ ክሳብ ዝሕጂ ዘሎ ማለት እዩ ዝፈልጥ ሞዴል ትሬን ጌርካ ናብ ዓለም ሊዝ ምግባር እዩ ዘሎ እቲ ሓሳብ። ንከምዚ ከዓ ዝበለፀን ዝቀረለ መገዲ ንኤኣይ ንባዕሉ ኤኣይ ተጠቂምካ ከተዕብየሉ ትኽእል መገዲ ስለዝኾነ ኣይ ሪኮመንድ ብዙሓት ምእንትያት ኤኣይ ክምሃሩ የተባብዕ ማለት እዩ።
4: ኤኣይ ሲ ንሰብ ሓደ ግዜ ካብ ስራሕ ከውፅኦ እዩ ዝብል ኣተሓሳስባ ወይ ድማ ሕቶ ኣሎ ኩል ሰብ ሸቕላ ዝፈጥር ማለት እዩ። ኤኣይ ኣውፀናኒ ካብ ስራሕ ዝያዳ እዩ ክሕግዘና። ምክንያቱ ኣብ ሆም ዲዛይኒንግ ክንብል ከለና ስኒ እዛ ገዛ እዚኣ ዲዛይን ግበረለይ ይብሉካ ሞ ንዕኡ ስኢልካ ዲዛይን ጌርካ ክተምፅኦን ከለካ ሰሙናት ከባዋርሑን ይወስድ እዩ። ምክንያቱ ስኢልካ

0: ብምሉእ ሰራሪዕ ከ ኢኻ ተምፀሎም ምስኡ ዝኸይድ ሕብርታት ንክደሉ እውን ግዜ ይወዘልካ ምስ መንደቕ ምስ ሳሎና ዝኸይድ ሎሚ ግን ካብተን ኤኣይ ሞዴላት ተጠቂምካ እዚኣ ዲዛይን ምስ ከምዚ ሕብሪ ምስ ክንዝ ስድራ ከምዚ ተሓሳስባ ዘለዎም ስድራ ኢልካ ምስ ሃብካያ ኣብ ውሽጢ ሰሙናት ወዲእካ ውሽጢ ሰሙን ሲ ነቶም ህዝቢ ነቶም ሰባት ክተረክቦም ትኽእል። ስለዚ ብከምኡ ስራሕና የቀላጥፈልና እምበር ኣይሃሴናን እዩ። ኤኣይ ዘይኮነ ስራሕና ክምንጥለና እቲ ኤኣይ ዝተምሃረ ሰብ ኤኣይ ተጠቂሙ ዝሰርሕ ሰብ ንስ እዩ ስራሕ ክወስዶ ማለት እዩ።
1: ሕጂ ኣብ መብዛሕትኡ ሰብ ዘለዓል ነገር እንተዳሃሊ ኮይኑ ገለ ነገር ብኤኣይ ተሓጊዙ ዝተሰርሑ ነገራት ደይዝራ ብኤኣይ ተሰሪሑ ተባሂሉ ክቆናፀብ ትሪኦ ካ ገለገለ ስራሓት ልክዕ እዚ ብኤኣይ ዋላ መቃለሊ ናይ ገለ ንጥፈታት ናይ ስራሓት ዋላ እኳ እንተተባህለ እሱ ከምኡ ኮይኑ ንክርከብ ግን ብዙሕ ድኻም ይፈሶ እዩ ማለት እዩ። ስለዚ ናይ ኤኣይ ስራሓት ክንሪኢ ከለና ኩሉ ግዜ ብድሕሪኦም ብዙሕ ዝረሃፀ ሰብ ከም ዘሎ ብዙሕ ዝደኸመ ሰብ ከም ዘሎ ነዚ ተገንዚብና ዝያዳ እቶም ስራሓት ናይ ኤኣይ ተባሂሎም ዝያዳ ዕዳጋታት ኣብ ዝመፁሉ ወይ ኣብ ዝተፈላለዩ ነገራት ተሰሪሖም ኣብ ዝመፁሉ እዋን ዝያዳ ከምቲ ካልእ ሞያ እውን ንሳቶም ውን ክብሪ ከም ዝግብኦም ምግላፂ የገድስ።
2: ደጊመ መንግስትን ህዝብን ነቲ ብከቢድ መስዋእቲ ዝመፀን ዝተዓቀበን ናፅነት ኤርትራ ናብቲ ዝድለ ጥርዚ ንምብፃሕ ዝግበር ዘሎ ኣብ ትምህርትን ስልጠናን ዝካየድ ዘሎ ፃዕሪ እናመስገንኩ ንተመረቕትን ዓለምትን መበል 38 ዙርያን ንኩሎም ካብ ኮሌጃት ዝምረቑ ዘለው ተመረቕትን ዮሃና እንቋዓብ ዝብቃዓኩም ክብል ፈቱ። እምባርከስ ዝኸበርኩም ተኸተልቲ መደባት ቴክኢንሳይት ኤርትራ ካብዚ ሎም መዓንቲ ዝተዳለወ መደብ ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብካልእ ብትሕዝቱ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ደጊመ ስለምክታልኩም የመስግን ሰናይ ቅና።

0: الرئيس الصيني يلتقي رئيس وزراء كوريا الشمالية في بكين. والرئيسان ماكرون ورامافوزا يوقعان اتفاقية الشراكة. هكذا سادتي سيداتي نكون قد وصلنا وإياكم لنهاية نشرتنا لهذه الفترة المسائية. شكرا لحسن الاستماع والمتابعة، والسلام عليكم ورحمة الله.
1: ووه سمعكم هالغو إذن كلتها دكي تمرتين خنافعي له زحاته توني تقبر لهم
2: انتاي انتاي دا تقبر لهم
1: لابتوب تقولوني لابتوب قزع لهم تابلت تبولو تابلت غزالهم كومو دما اب عالم اللواز بهلا موبايلات غزالهم
2: وا اب عالم زلوا دا انت عينت موبايل ديكم غزيكم لو
1: وا ام بي ساكشن ام بي سي 2 ام بي 3
2: تاع سباي وا ديش دي خات غزالهم نيركاس ولا شانل
1: ولا ولا ولا حق خاوه يا غريتا اس 4 اس 5 اس 6 ايفون حجخ عمو ابي فلات سكرين غزيلهم هذو እዚ ምእንቲ ክነፍዑን ምእንትን ክብርትዑን ኢሉ ዝገብሮ ዘለኹ እዩ
2: ጽቡቕ እምበር ሕራይ ንስኻ ክንዛ ኣፍቃድ ትካ እንታይ ትገብረላ
3: ኦይ ኣነስ ምሽክነይቲ ትገብር ኩላ እኮ ይብለይን ኣይፎን የብላ ማይክሮፎን የብላ እዚ ትብልዎ ዘለኹም ፍላት ስክሪን ከዓ እሞ ሰሚዓቶ ይትፈልጥን እያ ንግሆተሲ ኣብ ፍላት ቅጫ ትበልዕ ኣብቲ ዓራርቦ ድማ ብፍላት ሰተታ ድወፀት ፍላት ኣይታ ተደሪራ ትሓድር ምስኪነይቲ ግን ክገርመኩም ጉርሕ ኢላ እንድያ ከምዚ ኸማኹም ለባማት ንደቆም ገዝእሎም እሞ ምስኦም ተጸጊዕኻ ናይ ምጥቃም ባህር ኣለዋ
1: እዚ ብሎ ዘለኻኮ ወላወላወላ ኣይትረዳእኒ
3: ከምዚ ዓሻ ቴብገዝእ እሞ ለባም ተጸጊዑ ሰምዕ ዝበሃል
1: ኣይትረዳእኒን
3: ንዓሻ ኣምተሉ ንለባም ደርጓሓሉ ኸ ከምኡ ኸሰሚዕኹም ትፈልጡ
1: ሰሚዐ ይፈልጥን ከምዚ ሞኸ ሰሚዐ ይፈልጥን
3: ክላስቀኩም ይኹም
1: ፈለትካ ዛ ጓሊ ንዕንዕንዕንዕንዕ ዛ ጓሊ
3: ሳደ ጓልካ
1: ወሳ ራ ወይ ጓለይ ዛ ጓሊ
4: ዳሪትኸልለኺ
1: ድሓይና ፅቡቕ ኣለና ከመይ ኣላ ስኽኸ
4: ፅቡ ማሚኸ ከመይ ኣላ
1: ድሓይና ኩላኸና ፅቡቕ ኣለና ዋይ ዋይ በል ሰላም በልዮ ሰላም በልዮ ሰላም በልዮ
3: ከመይ ኣለኸ ቀብዛር ድሓንደለኸይድሓን ደለኸ
1: ሃራይ ሰጓል ነጥቢ ከመይ ኣምፅኺ
4: ነጥቢ
1: እወ ነጥቢ
4: ነጥቢ
3: እወ ነጥ
1: ነጥቢ
3: ነጥቢ ነጥቢ
4: ነጥቢ
3: እንታ ሰብኣይ ነጥቢ ሓቲትካያ እንድሕር ክንዲዝ መልቀስ ጀሚራ ካልእ ሕቶ ኣይትወስኽለ
1: ኣይፈና ደይ ናፍቆት ዘብክያ ዘሎ ማዓስካሉ ኽኢል ናፍቆት እዩ
3: ማሕሰታ በል
1: ዋይ ሃራይሳ ጓል ከመይ ኣምፅኽ ነጥቢ
4: ከምቲ ዝተፀበኸ ኣይኮነን
1: ድሓን ኣጅ ክንገር ምዛ ጓል ክንዲ ኣምፅኺ
4: ዘ
3: እንታ እዛ ቆልዓ ትዝርዘር ኣላታ ሰብኣይ ግደፋ ንዶ
1: እንታ ዜ ድጅምርክዮ እንታይ ኣሎ ድዩ
3: ዋ በጀካ ዜብራን ዜሮን ወላ ሓደ የለን
1: ዋ እቲ ክሳ ጓል ንገር ንድሓን
3: ዜሮ ወ ፍላት ክትርኢ ተውዒላ ዳ ፍላት ተምፅእ ምርታይ ዳ
1: ዛ ጓለይ ድሓን ኣጆኺ ኣጆኺ ስኽፋ በልካ ኣጆኺ ዛ ጓለይ ንዒ ንሕቆፍንሞ ንዕጆኺ
4: እወ ባባኸም ጥራይ በል
1: ኣጆኺ
3: እንታይ ድዩ መስለኪ ቐብዚር ኣይሕርቕን እዩኮ ወላ ሓንቲ ዜሮ ምፅኺ ፅባሕ ንጎት ትክእ እዮ ግን ንስኻ ከም ተፀበኸየ ይምፃኽን እዚ ሰብኣይ ከዓ ከምቲ ድተፀበየ ይፀንሖን
1: ፅቡቕኣሎ
3: እዚ ኩሉ ከዲኑ ከምዘየብልዐ ከምዘይቀለበ ኣይፎን ከምደይገዝአ ሞባይላት ከምደይገዝአ ኣልፋት ከምደይገዝአ ዜሮ ክተምፅስ ስኽደይ ኮንክስ እሱውን ፍላት እዩ ኸይዱ ሰብኣይ
1: እንታይ ትብክየለ ይበል ዛጓል ኣጅኺ ዛጓል ትክ ኣጅኺ ፋዘር መፅኡ መፅኡ ዘለካ ዝውድ ይበል እዚ በርቂ እዩ በርቂ
3: በርቂ ኹነልካ
5: ፋዚ ከመይ ከመይ ኣለካ ዝወደይ ፅቡቕ ማዝኸ ከመይ ትኾነካ ብጣዕሚ ፅቡቕ ኣላ ሕጂ ነጥቢ ከመይ ኣምፅኻ ጥራይ ነገረኒ
6: ያ ፋዚ ትግጥመኒ ዲኻ ንዓይዳ እሞ
5: ይግጥመካወ ክንዲ ኣምፅኻ ዝወደይ ሙሉእ በርቂ
3: ሳሃሊ ነነ ቅዱስ ሰማ
6: በርቂ
3: ሳሃሊ ነነ ሳሃሊ ነነ ሳሃሊ ነነ
5: ድኻን ኮራ ሳሃሊ ነነ ትብል
3: ከም ልምዲ በርቂ ክመፅእ ከሎ ሳሃሊ ነነ እይኮ ድበሃል
5: ኣነስ ዝወደይ ሙሉእ ስለ ደምፀየ
3: ዋ ምኸም ጌይርኩም ልቢ ሰብቲ ምንሽቱ ሰላም በለኒ
5: ሰላም በሎ በሎ ሰላም በሎ
3: እንኳዕ ኩሎም ሓደ ይኮኑ ኢልካ ንፉዕ ንፉዕ ንፉዕ ንፉዕ ንፉዕ ኣርባዕተ ሙሉእ ደምፂኻ
6: እንታይ ኣርባዕተ
3: ኣርባዕተ ነጥቢ
6: ደሺ
3: ደሺ ደሺ ዳ እንታይ ዲኻ ተፈቲንካ
6: ተኽሲ
3: ተኽሲ
1: ተኽሲ
6: ተኽሲ
3: ዋይ ኣታ ሰብኣይ ስፍሪ እዩ ሓደኹም ኮላሲ ሓደኹም ተኳሲ

0: ዋይ ክገርመካ ፋዚ ካብ ማዓስከር ሙሉእ በይነ ሙሉእ ኣምፅ ወላ ሓንቲ ፃዕዳ ትበሃል ከማ ያርምኩም ብምሉእ ፀሊም ተገግ
1: በልሰብ ከይትውድእቲ ኣለ ጥሕሪ ኢናልካ ኣለና። ኣቱም ስድራ ጥዑያ ኣዲኹም ሕሙማት ዘይተሓተትኩምሞ ትምልሱ? ንሕናስ ነጥቢና ሓቲትናካ እምበር ተኽሲ ሓተትናካን
0: ነጥቢና ኣምፅ ንዴ
1: ክንደይ ኣምፅኻ
0: ናማሙዝ እትወን ምፅ ኣለኹ
1: በርቂ
0: ሰሚዕኻ ነብሲ
1: እወ
0: ፋግሮ ዶ ይኸውን
1: ግርም
0: ፈለኛሞ ዶ ይኸውን
1: ንዓኻ ሸካ
0: ካርፔንተር ዶ ይኸውን
1: ሕራይ
0: ንዘን ኣለም ዘናብረኒ ሞያ ክሕዚ ሰይ ዝወደይ ሰይ
1: ከየ ዝርኢ ዘለኹታ
0: ሓጓሳ

0: ከመይ ኣለኺ
1: መምሃርቲ ማለት ከመይ
2: ደቂ ክላስ ኢና
1: ደቂ ክላስ ማለት ከመይ ማለት እዩ
2: ደቂ ሰፈር
1: ማለት መቀራብ ገለ ከመይ ድሓ
2: ኮነ ኮይን ከወ ሓንቲ የብልና ክመፅ የ
1: ስቤ ዕሉሉ እዚኣ ሓጎሳ ብጣዕሚ እያ ንፍዕቲ
3: ጉጡመ ፊት ክላስና ትምህርቲ ክትነፍዕ ማለት
1: እወ ከም ሓፍትኻስ ኣይኮነት
2: እውይ
1: ሓጎሳ ግዜ ይኸይድ ስለ ዘሎ ሲ ቅልጥፍ ቅልጥፍ ኢልኩም ውድእ ውድእ ኣብሎ ወባ ዘረባ ክንከይድ ከይመሰይ
2: ዕሉሉ
1: መምሃርታ እዩ መምሃርታ
4: ፅቡቅ
1: እዋ ድሓንዲ ማንታ ነብሲ ስለ ነብሲ ብማርያም ኢለኩም በጃኹም ዝዘረባኹም ቁርፅቁርፅ ኣብልዎ ሓጎሳ ክንከይድ ከይመሰይ ምዘማጋይ ሽባ ክንምለስ ዕሉሉ እንታይ መዓት ወረደና ወደይ ገርመካ እንታይ ክመታይ ኣነዶ ዋ ሓጎሳ ኣታ ወዲ ሀይኮነ ቁሩብ ባ ስክፍትሃለወካ ቁምጥ ቁምጥ ሕፅር ሕፅር ክርትፍ ክርትፍ ባ ፍለጥ ንዕናይ ኣቲ ንዕናይ ሓጎሳ ኣብዘይ ሸይጣነ ከይትእትውን ንዕናይ
2: ንዓናይ ወዲ ተወልዲኖ
1: ዋና ቤት ማልእ የ ኣሎ ክግደፍ እዮ ዶ ንሱ
2: ተላለ እዮ
3: ደብሃል
1: ኣነ ከዓ ስባህቱ ትበሃል ከመይ ኣለካ
2: ተወልዲኖ እቲ ኩሉ ግዜ ዘዕልለካ ትረዲካ ሎሚሽ
1: እቲ ኩሉ ግዜ ትዕልለካ ኣነ እየ
3: ፈሊጠካ ኣለኹ
2: ስቢሓ ወይ ተወልዲኖ ኣብ ሰዋ ዝገበረለይ ኣስተዋፅኦ ዓብይ ነገር እዩ ሳሎ ኢ ካብዚ ዓወት ዝበፅሐ
1: የቐን ነርና ተወልዲኖ ንፉዕ ተወልደ እንቋዕ ተወልደ ተወልደ እንቋዕ ተወልደ
2: ብፍላይ ማቴማቲክስ ብጣዕሚ እንዳ ትብርታዓኒ ነራ ሳላናቱ ፃዕርየ ሙሉእ ኣምፅ እያ
1: የቐኒልና ተወልደ ሳላናትካ ፃዕርየ ሙሉእ ኣምፅ እያ
2: እቲ ዝሐጉሰካ ነገር ግን እሱ እውን ከማይ ኣርባዕተ ይምፅ እዩ
1: የቐኒልና ተወልደ ኣንበሳ ተወልደ ንፉዕ ተወልደ ምስ ንፉዕ ተኸድካ ትነፍዕ ምስ ሕማቕ ተኸድካ ከዓ ትነፍዕ ንፉዕ ተወልደ ንዕና ይበር ሰሚዕ ልክለኹ ንዕ ትበገስን ይኸ ትበገስን ይኸ
2: ሓንሳብ ፅንሐና
3: ሓንሳብ ድዎ ክዛረብ ስባቱ
1: ኣብቲ ክትዛርብ ፀኒሕ ሳብ ዝኸ ክትዛርብ
3: እወ
1: ሕራይ ትዛርብ
3: ናይኒት ትወልፅ ነይረ ኣበይ ኣብ ሃይስኩል ካብ ሃይስኩል ናበይ መፅእ ናብ ሰባ ምስ ሓጎሳ ደቂ ስፈ እንኾን ኣበይ ኣብ ሰባ ኣብ ቤት ትምህርቲ ዋሰይካ ዶ ሳንኣይ ባለጅ ተረዳኒ
1: ኣነተወልደ ረድዮ ተወልደ ረድዮ ረድዮ ፖውዝ ዋ ተወልደ ስማዕ ዶ ብትምህርቲ ዲኻ ፎር ኣምፅኢኻ
3: እወ
1: ብዘረባ ከዓ ፎር ኣምፅኢኻ ኣለኻ ኣይ ቀሽሸሙ ካለዋ ይሃቡካ እንትነጥቢ የቐኒልና ተወልደ ተወልደ ንዕናይቲ ንዕናይ ሰሚዕና ኢና ንዕናይ
2: ዋንታይኸ ኮይንካ ዘይተወልዶ ሓሰብ ስዓውን ክበር
1: ሕጂ ከዓ ክቅፅል
2: እዎ ክቅፅል እዩ
1: ቅፅል ተወልደ ረድዮ
3: ኣነ ናይኒት
1: ናይኒት ሓሊፍካየ ኢኻ ኣብ ሰዋ ደቂ ሰፈር በፅሕካ ኣለካ ይትምለሰና ንድሕሪ
3: ብሓፂሩ ሓጎሳ ማራያ ሽኮር
1: ኣነዶ ይግንፍለኒ ደሎ ሽኮርያይ ከይተላዕለለይ ሓንተ ወልደ ካልእ መዓልቲ ካልእ መዓልቲ ፅቡቅ ጌርና ንዕልል ካልእ መዓልቲ ተወልዲነ ሽኮር ንዕናያቲ ንዕናይ
2: ኣይከይድ ኔታ ኣይከይድ ፈኖንስከ እንታይ ኮኹን ከዓ ውን ክትገብር ዘይትኽእል ዘይተዛርቦ
1: ሕጂኻ ክነዛርቦ ወዲ እንድዩ
2: እማ ንክዛረበ
1: ተዛረበ ሕረ
2: ከምቲ ክገልፀልካ ፀንሐ ተወልዲኖ ዓመት ሙሉእ ደቂ ክላስ ኢና ነርና ብፍቕሪ ብሓልዮት
1: ኣትልዎ እሱ ተዛሪብዎ እዩ
2: እሞ ናቱ መንፅር ዘምፅኦ ከዓኒ ኣብዚ ሰዓ እዚ ብሉፃት ፍቑራት ኮይና ኣለና
1: ከመይ ኢልካ ሓጎሳ ከመይ
2: ማለት ሲ የዕሩኽ ኢና
3: ሺዝ ማይ ገርልፍሬንድ
2: ያ
1: ኮይና
3: ያ
2: እወ
1: ወዲኢኹማ
3: ያ
2: እወ
1: ዕፁብ
3: ያ
1: ያ ያ እታ ኾንኩም ዳ እሞ ቐዲምኩም ዳ ኣያደይ ትነግሩናታ ውይ ሽክር ኣዋይ እዚ ናይ ሰብ ነገር ሰወደይ ክኸፍእ ሰኣን ቁርብ ቴሌፎን ድውል ኣይልካስ ነገራት ተጋላቢጥ ኣሎ እሞ ኣይትፅዓራይትድከም ናብዚ ትመፃኸወስ ከመይ እግረይ ደስ ደይስብ ዘርወዲ ያነሲ እታ ተባዕት ወረደኒ ወደይ ክላ ተቂልካ እዩ ዋ ግልብጥሽ ይቲ ድሓንዲኻ እንታይ ኮንኪ
0: ነፍሲ ድሓና ጆኻ ንመን ሸተት ዘይብሎ
1: ንዓኺ ማትሪክ ንዓይ ከዓ ሓጎሳ ሸተት ኢለናና እዚ ጉዳይ ዝኮ ኢመርጀንሲ እዩ ዝእቱ ግን ፀዋድ ኮይነ ፀረዮ ስቕ ኢለ ኣሎ
0: ዩናው ፍቅሪ ከም መንቃቑሖ እዩ ፍቅሪ ስንቃቑሖ እዩ
1: ፍቅርታ ትፍተንሲ ፎርዶ መምፃኺ
0: እዊ
1: ተወልዲኖ ንዓ ንዓ ነፍስኻ ከይትሕስር ንዓ ማቴማቲክስ እንዳረዳእኻ እምበኣር ንዓይ ፎግ ኣውፂኻኒ ኣታ ፀይቂ ንዒ ኸ እስኺ ኣቲ ሽሉ
2: ዋ ዋ
1: እመሰኹም ደኣ ማቴማቲክስ ኣይኮንኩም እንትራዳድኡ ነርኩም ማለት እዩ
2: እንታይ ደኣ
1: ላቨላቨ ስቲክስ እውን ትሕውስሉ ነርኩም ኢኹም ማለት ድ
2: ዋ
1: ሕብሕብ ስቲክስ እውንስ ነይርዎ እዩ እዋይ ደይ ሰምዖ ዘይብለይ ተወልደ ብኻኸይ ተወልደ
2: ኣታ ስቤ ነብስኻ እንዳፈለጥካያ ምህሮ የብልካ ሞያ የብልካ ኣነ ንስኻን ስከመይ ጌርና ኢና ክንሳነ እሞ ድማ መንእሰይ
1: ተወልደ እንታይ ሞንዓይ ታይ ስኹም ፍቁራት ኮንኩም ንስኹ ፎር ኣምፂ ክሱ ፎር ኣምፂ ገ ክልትኹም ፎርንፎር ተተባህሊ ኢሎም እንታይ ዮም ንኾኑ ፎሮፎር ሳክት ኢኹም ንስኹም ንዓይ ሳክት ኢኹም ንስኹም ንዓይ
0: ኣታ ስቤ ፍቅሪ ኮም ምልምማድ እዩ ደኻ ኮንካ
1: ክደ ሸውዓተ ዓመት ምሳይ ተቐሚጥ ክደ ለመድ ክንስ ብሓደ ዓመት ንተወልደ ለሚድ ክዮ ማለት ድ
2: ፍቅሪስ መራን ፍቅሪስ ኣዋን ሓደ ኸ
1: ኣምሲ ስቐሊ ሳክት ይኹም ንዓይ እንታይ እሞ ማቴማቲክስ ኣረዲኢ ክኽኢል ክዮ ገለ ኤክስ ኣክሲስ ዋይ ኣክሲስ 90 ዲግሪ 180 360 ገለ ታንጀንት ኮሳይን ገለልኩም ንዓይ ሳክት ይኹም ሳክት ይኹም ንስኹም ንዓይ ክትፈልጡ ሰብኣይ ባዮሎጂ ኸፅንዕ ኣለዎ ኣልጌ ፋንጌ ፈርቲላይዜሽን ኤግ ክላ ምዃኑ እዚ እውን ወዲእኹም ሞ ትኾኑ ኢኹም ክትፈልጡ ኸዓ ሰምዑ ኣለኺ ፍቕሪ ሳዋ ክሳዕ ፎርቶ ሳዋ እዩ
2: ድሓንድሓንድሓ ንሱሲ ብሂል ሳዋ እዩ ናናና ጌና ወርየ ክሳብ ካምፓስ ንገለን ክቕፅል እዩ
1: ኣይ ሓጋዝ ከይበፅሐ ባዕለይ ክቆፂ ኣነ ዶ
2: ዋ
4: ንዓዝ ወደ ንዓዝ ምሰንዶ ሞ ንዓሰንዶዎ

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዘዋሪት ካሜራ ናይ ሰሙን በኣር ብዛዕባ እታ ብኒው ካፒታል ትፍለጥ ኣብ ግብፂ እትርከብ ከተማ ዘላለ ይኸውን። እዛ ከተማ ኣቐዲማ ብኒው ኣድሚኒስትራቲቭ ካፒታል እትፍለጥ ዝነበረት ኮይና ስፍሓት መሬታ እውን ከም ናይ ሲንጋፖር ምዃኑ እዩ ዝሕበር። ኣገባብ ኣሰራርሓን ኣቃወማን ናይዛ ከተማ ብዘደንቕ ኣገባብ ዝሰርሕዎ ብምዃኑ እውን 48,000 ዝኾኑ ነበርቲ ምስ ናይ መንግስቲ ሰራሕተኛታት ክነብሩ ከም ዝጀመሩ እዩ ዝሕበር። ንምሉእ ትሕዝቶ ናይዛ ከተማ ቀዳም ኣብ ሰዓትና ይኹን ምረኸብና። ንኡስ መደብ ዓለም ስነ ጥበብ ናይ ሰሙን እውን ንሳትረብ ትካል ስነ ጥበብ ኣተክሮ ጌራያ ክተቐርብ ትካል ሳትረብ ክሳብ ሎሚ ብርክት ዝበሉ ሰብ ሙያ ጥበብ ኣብ ምፍራያ ፀኒሓ ብዝተፈላለየ ቅድታት ቅብኣ ዝቐብኡ ዝተፈላለዩ መሳርሒታት ሙዚቃ መሊኾም ድንቂ ብቕዓት ዘንፀባርኦን ካልኦትን። ኣብዝ ሓለፈ ሰሙን እምበኣር ከም መቐፀልታ ናይዚ ብዝተፈላለየ ዓይነታት ቅብኣን መሳርሒ ሙዚቃን ዘሰልጠነቶም ኣመሪቓቶም ኣላሞ ዝቐሰምዎ ስልጠናን ፍርያቶምን ኣብ ንኡስ መደብና ክቐርብ እዩ። ንኡስ መደብና ፍኖት ሂወት እውን ናብ ንኡስ ዘብዓ ረዛ ወሲዳ ምስ ሓንቲ ድርብ ጾር ተዓምም ሃብሮም ተምሃሪት ክተላልየና እዮም። ተኸታታሊቲ ፊልም ሳውን መበል 22 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዘለናይ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደባትና ትራን ንሰሙን እዚኦም እሞ ንኽትከታተሉ ክብሩ ንዕድም። መደብና ትራን ቀዳም 11 ሓምለ ልክዕ ሰዓት 2 ፍርቓን ድሕሪ ቐትሪ፣ ድግማ ሓሙስ 16 ሓምለ ልክዕ ሰዓት 4 ድሕሪ ቐትሪ። መደብ ናትራን።

0: ስማዕ ንዶ መምህር ብጫ ዓርከይ፣ ሓደ ነገር ኣሎ ዝገርመኒ። ኣብ ኣሜሪካ ናሽናል ሰርቪስ ሃገራዊ ኣገልግሎት ኣሎ። ኣብ ኤሮጳ ናሽናል ሰርቪስ ሃገራዊ ኣገልግሎት ኣሎ። ኣብ ቱርኪ ኣሎ። ስለምንታይ ደኣ ኣብ ሃገርና ኤርትራ ሳዋ ምስ ተመስረተት ሓሳስያ ናይ ኣፍንጫ ኣለርጂ ሒዝዎም ሃትሹ
1: ይምሃርኩም
0: ሃትሹ
1: ይምሃርኩም።
2: ክላውን ዓርከይ፣ እቶም ለባማት ደለይቲ ሰላም ድቂ ሳዋ መሊሶሞ ይውሰትኩም ዘይኮነስ ይምሓርኩም ኢሎሞም፣ ኣነ ከዓ ይምሓርኩም ጥራየ ድብሎም።

0: ሰላም ሰላም ሰላም ሰላም። ኣብ ውሽጥን ኣብ ወፃእን ትርከቡ ኩልኹም ህዝቢ ኤርትራ ከመይ ኣለኹም? ንሕና ፅቡቅ ኣለና። በዓል ናፅነት ከመይ ሓሊፉ? መርመራታት ናይ ትምህርቲ ኣብዚ ፅቡቅ፣ ብጣዕሚ ፅቡቅ እዩ ተዛዚሙ። ሕጂ ከዓ ፌስቲቫላት ይመፅእ ኣሎ። ኩላህና ኣብዚ ዘለናዮ ሰላምን ጥዕናን ይውርደልና። እምበኣር እታ ምጩምቲ መደብና መደባሃሎ ቆልዑ ኣብ ግዜኣን ኣብ ሰዓታን ከተፍ ኢላ መፅያ ኣላ። ከመይ ኣለኹም እዞም ደቅና? ዕረፍቲ ከመይ ኣሎ? ትኸዱ ደለኹም ናብ ሃገረሰብ ዋላስ ኣብ ከተማ ደለኹም? ከዓ ንሃገረሰብ ክትከዱ ከለኹም እንቶም ካብ ሃገረሰብ ከዓ ንከተማ መቸም ከምዚ ክህሉ እንድዩ። ኩሉ ግዜ ግና ጉዝጓዝካ ትምህርቲ ክትርስዕ ከምዘይግባእካ ኩሉ ሻዓይና ነዘኻኽር። ክራማት ስለ ዝኾነ ከዓኒ ኩሉ ግዜ ኣብ ምንቅስቃስና ክንጥንቀቕ ኣለና። ኣብ ሩባታት ክንከውን የብልናን። ሕጂ ማይ ክሃርም ስለ ዝኽእል ኣብ ሩባታት ድሕር ፀኒሕና ውሒጅ ከጥቃዓና ስለ ዝኽእል ኩሉ ግዜ ምጥንቃቕ የድሊ። ንስድራና ከዓ ክንምእዛዝ ኣለና። ኩሉ ሻዕ ንስድራካ ምምእዛዝ እሺ ምባል ከዓ ኣገዳሲ እዩ እሞ ናብታ ምጩውቲ መደብና መደብ ሃለው ቆልዑ ኣቢልና ኣለና። ኣብ ንኡስ መደብ ዲሞይ ዳዲሞይ እንታይ ኮን ይህሉ ብሓባር ንከታተሎ።
1: 12 እንቋቑሖ ድሕር እቲ ሃላ 12 ጋይሽ ነታ መኣዲ ድሕር ከቢቦ ሞ ከክንደይ እንቋቑሖ ከክንደይ ዓጢ በፅሖም ሞ ሓንቲ ብስ ሓንቲ እንቋቑሖ ሓንቲ ከዓ ዓጢ መሓቀ ሕረሽዑ መኣዲ ምሽ ቅረብ ሽዑ ትጋሻ ንይ ንዕዛቦለ ወይ ከዓ ንሕዚ ወደይ ድሕር ኢለኩም ኣብቲ ጥቁ ኸትኩም ትበልዑ ዲኹም ከምዝገርም ኣይትበልዑ ዲኹም ሰዓቀ ኣብ ሸናኽኩም እዲኹም ትበልዑ ንሸናኽኩም ኣጣቕዕሉ ንሸናኽኩም ትፋዓት ስለ ዝኾንኩም ንሸናኽኩም ኣጣቕዕሉ ሽዑኡ እቲ ጋሻ ሕጎስ ምሽ ትጓሻ ሕጎስ እንቋቑሖ ብዓባያ ሃህመብን ሃህብን ሃህብን ሃህብን ነዛ እንቋቑሖ ኣኾልስ ኮንስኩም ዶ ሓይኹ ሕጂ ሓይኹ ንሓይኽስከ ከመይ መጥዑ ደናይ ማማ ጥዑም ይስሓቀ ዳሃራይ ከዓ እቲ ሓደ ጋሻ ከዓ ሕጎስ ምሽ ዓፅምልዕል ኣቢሉ ከዚኣ መበር ከዚኣ በሪትኩ ኣቐብል ንብላዓ ከመይ ጥዑም ዶ ሓራ ሕጂ እንታይ ክነግረኩም ደልየ መሲሉኩም ደርሆ ንዝግንን ንፋኒኖም ጥራይ ኮነ እንቋቑሓ ክተቅም መን ፕሮፌሰር ዝኸውን ፕሮፌሰር ዶክተር ዋ ፕሮፌሰር ዶክተር ዝኸውን ካልኦት ካ ኢንጂነር ትኾኑ ከዓ ኣለኹም ዶ ሕራይ ሽዑኡ ከምስኩንኩ ክነገረኩም ነቲ እንቋቑሖ ኣብ መድሃኒት ይኣቱ ኣብ መድሃኒት ክትእትዎ ኢኹም ኣብ ሻምቦ ምሕፀም ርእሲ ካብ ዝበግበር ሻምቦ ነብስኹም ትሕፀሙ ድማቀ ሻምቦ መትሓፀቦ ኣብ ሻምቦ ምሕፀም ነብሲ ክኸውን እዩ። ካልእ ከዓ ናብ ምንታይ ይኸውን መሲሉኩም እንድሕር ዓብ ካምፓኒ ናይ ባስታ ስፓጌትን ማኮረንን ክትገብሩ ይኹም ይሰዓቀ ኣጣቑዕሉ ሞ ነቲ ካምፓኒ ክመፅ ዶ ኣጣቑዕሉ ሞ ሽዑኡ ነቲ እንቋቑሖ ኣበይ ትእትዎ ኣብ ስፓጌቲ ሽዑቶ ማሽን ስርሕ ስርሕ መሰጎለቶ ኣብ ገዛና ምስ መፅ ፅቡቅ መሰኸሸለ ባሳ ስፓጌቲ ዝመቱ መልዕል እዩ ይዘልዕኒ ሕጂ ንጠቕልል ስፓጌቲ ንወ ንጠቕልል ንኮንሰስ ጥዑም ዶ ኩሉ እዚ ክትገብርዎ እንዲኹም እንቋቑሑ ንምላዕ ጥራይ ይኮነ ንመድሃኒት ይኸውን ሻምቦ ይኸውን እቲ ኤምከ ይኸውን ሕጂ ቃቃዊት ደርሆ ክደርፍ እንዲ ሓንቲ ደርፊ ንኣብነት ሓንቲ እንቋቑሖ ንድሕር ወሊዳ ከመይ ትበል ይመስለኩም ከምያት ከምዚ ኣበር ከምዚ ኣበር መክሉ ተቐሪብኩም ኣለኹም ተቐሪብኩም ሓደ ክልተ ስተርሶ ዓ ሓደ ክልተ ስተርሶ ማንታ ከዓ ትወልድ እኳ እንቋቑሖ ሪኢኹም ትወልትዶ ማንታ እንቋቑሖ እንድሕር ማንታ ወሊዳ ከዓ ሕጉስ እንዳትብል ክልተ ግዜ ፓቅፓቅ ትብል ቆፅረልኩም ይሕራይ ተቐሪብኩም ከምዚ ግበሩ ሓደ ክልተ ሰለስተ ደቂሱ ማለት ከምዘኩም ገሊኹም እሙ ደቂሶም ተቐረቡ ሓደ ክልተ ሰለስተ ተቐረቡ ሕራይ

ነበረ እያ ነበረ ሓደ እዋን ሓደ ጥዑም ፈላጥ ዕንፀይቲ ነበረ። ፈላጥ ዕንፀይቲ ኣዝዩ ጥዑምን ፍትውን ስለ ዝነበረ ብዙሕ ሰብ ብልቢ ፈትዎ ነበረ። ፈላጥ ዕንፀይቲ ኣብ ዝኾነ ማእከል ገዛውቲ ዘሎ ፅርግያታት ኮይኑ ሓንሳ በቲ ምቁርን ፍሉይን ድምፁ ዝፍለጥ ዕንፀይቲ ዘለዋ ዝፍለጥ ዕንፀይቲ ዘለዋ እንተይሉ ብተፈላለየ ድምፂ ኣባሃህሉኡ ኩለን ኣዴታት እቲ ገዛውቲ ስም እቲ ፈላጥ ዕንፀይቲ

ጓለይ ተመስገን፣ ሕጂ ነፍስኺ ጽቡቕ ኣሎ። ሓቀይ ዶ መቸም ንፍዕት እንዲኺ ሓቀይ እንዴ ምስጢር ናይዚ ጽቡቕ ዘለኹየ ኸዓኒ እንታይ ድ መሲልኩ እዛ ጓለይ ኩሉ ግዜ ሓንቲ ደ እንድሕር ሓኪም ዝበላ ማለሲ ነብሶ ጾር ምስ ኮነት ብቁቡእ ተማልእ እንድሕር ኮይና ሓንቲ ጥዒቲ ቆልዓ ወይ ሓደ ጥዑይ ቆልዓ ስለ ትወልድ ፀገም ዝበሃል የብላን። ማለተይሲ ብስሩዕ 9 ወርሒ ናብ ሕክምና እንድሕር ትመላለስ ኮይና ምኽሪ ሓካይን ብቁቡእ ኣብዛ ሓንጎላ ተስፍሮ ድሕር ኮይና ፀገም ዝበሃል የብላ። እሱ ከዓ እንታይ እዩ ንሸት ትንቀሳቀስ ትንቀሳቀስ ማለተይሲ ንየማን ንፀጋም እንዳበለት ከምዚ ሓውስ ስፖርት ነብሰ ፆር ኮንካ እንድሕር ምሸት ትንቀሳቀስ ኮንካ ኣብ ግዜ ሕርሲ ይቐለልካ ማለት እዩ። እቲ ቆልዓ ከዓ ጥዑይ ውላድ እዩ ዝውለድ። ስለዚ ኩላህና ኣዴታት ከዓ ንፉዓት ስለ ዝኮና እዛ ጓለይ ረይ ሽኮር ኢና ቆልዓ ተወሊድካ ሓቀይ ምስ ዛ ጓለይ ኣቲ ሕንጢት ጓለይ ሕንጢት ጓለይ ፅብቕቲ ሓለፋይ መቐረተይ ክመልሰክዶ ናብዛ ከብደይ ክትማሙቂ ብደመይ ብስጋይ ብዓፅመይ ክትፅብቂ ውልዕ ክትብልለይ ክወልደኪ ደጊመ መሊሸ ኣይደክምን ሓዚለ ሓቒፈ ምስ ሕንጢተይ ውዒለ ሓዲረ መሓጎኹ ክረምቲ የሕሊፈ ከሰራስረኪ መመሊሸ ኣይደክምን ንዓኺ ወዲሰ ከዕልለኪ ዛንታ ዝመቀረ ዛንታ ኣባሓጎታትኪ ዞም ሰብ ስረ ዘይ ገበርዎ የለን ብዘይካ ዘይተገብረ ዘይገበርዎ የለን ብዘይካ ዘይተገብረ ብእውነት ከዕልለኪ ብሓደ ምስ ወረስ ክትገብሪናት ክግደ ክስንዶ መፅሓፍ ፀፅሒፈ ክትስንድ የስኺ ከዓኒ መፅሓፍ ፀፅሒፍኪ እሸው እሸው እሸው ዕጥርቅርቅርቅር ሓተበጠበጠበጠበጠው ሓትሩቅ ሓትሩቅ ቅጥቁጥቅ ወክሽክር ከንክዛ ጓለይ ሕንጢት ጓለይ ንሕና ኣዴታት ከምቲ ኣቐድም ኣቢለ ዝበልኩኺ 9 ወርሒ ኣብዛ ከብድና ወይ ከዓ ንማሙቆኪ ንድሕሪኡ ወዲ ድጓል ምስ ተወለደ ሽዑኡ ን6 ኣዋርሕ ኩሉ ግዜ ንጎን ምሸትን ብጀካ ጡባደ ዝኾነ ካልእ መግቢ ከይሓወስና ነጥቡበኪ ማይ ምስታይ ከማን ኣይትሰቲን ኢኺ ብድሕሪ እዛ ጓለይ ድሕሪ 6 ወርሒ እንታይ ንገብር መስለኪ ምግቢ ትጅምሪ ዝተመጣጠነ ምግቢ ንእሽተይ ካብ ሓምሊ ንእሽተይ ካብ ካሮቲ ንእሽተይ ካብ ዓደስ ወይ ከዓ ብርስን ኮታ ፍኹስ ዝበለ መግቢ ሽዑ ብፍላይ ኣሕመልቲ እንተብሊዕና ካብ ንእሽተይ ክወይ ተመሊዑ ዝኾነ ቆልዓ ዳሕራይ ምስ ዓበይ ፈፂሙ ኣብዮን እዩ ብድሕሪኡ ማይ እውን ክሰቲ ትጅምር ማለት እዩ ተዘይኮይኑ

0: ወርሒ ፀባ ዲኽ ጥራይ ክትሰቲ ሓጥርጥርጥርጥርጥርት ከምኡ ስለ ዝኾንክ ግን ብች ብችል ክዛጋለይ ሓጥርጥርጥርጥርጥርት ትንፍሽ ብተልክ ሓጥርጥርጥርጥርጥርት ኣተ ህንጢት ጓለይ ሕንጢት ጓለይ ሎሚ ኣኽለኪ ፀወታ እላለይ ኩሉ ዝበልክዎ መቐረተይ ኣብ ልብኺ ሕድሮ መዓር ጓለይ ኣቦኺ መፂኦም ምሳሕ ከይብሉና ውግንግን ከነብሎ ገዛና ዛሕዛሕ ኢሉ ሎ ኣቑሑት ናይ ቡና ክንሓፃፅሙ ፈናጅል ጀበና ኣብየሎ ፈርኔሎ ክንኣጉድ ሓውና ኣብ መንጎ ኣቦኺ ህሩ ከይብሉና ሽሮ ፀብሒ ክንሰርሓሎም ኣብ ፃሕልና ጌርና ጥዕንቲ ቶቅ ዝበለት ንቕዕቃዕ ዝበለት ቶቅ ዝበለት ኣቦኹ ከዓ ሽረፈቱ እንድዮም ዛጓልና ኣሸው ኣሸው ሓትርርርርር ሓቡ ሓርርርርር ትራ ትራ ኣሰይ ዛጓለይ ወይ ድቃስ መፅኪ ይመስለኒ ደክሲ ዛጓለይ ደክሲ ደክሲ ዛጓለይ ደቂሲ ደቂሲ ዘጓለይ
1: እሞ ሪኢኹማ ይኹም ሓቀይቃቃዊ ደርሆ ሓቋፊት እንቋቁሖ ሓቋፊት እንቋቁሖ ክንብል ከለና እታ ሕንጢት ሲ ካብ እንቋቁሖ እንዲያወፅያ ምክንያቱ ብእንቋቁሖ ዝውለድ ፍጥረታት ኣሎ ኣብኡ ከሎ ከም ሰብ ከዓ ንውለድ ሰብ በጊዕ ፈረስ ኩላና ንውለድ ማለት እዩ ካብ ከብዲ ደና ወፂና ንውለድ ደርሆ እውን ታጫቑት ካብ ከብዲ ደና ግን ብንቋቁሖ ብንቋቁሖ ትፍጠር ተንቋቁሖ ሽዑ 21 መዓልቲ ምስተሓቆፈት ጭቕጭቕጭቕጭቕ ትብል ከም ሕንጢት ትወፅእ ማለት እዩ መቸም ንውላዳ ከመይ ከም ትፈቱ ከመይ ገራ ከም ተዘናግዕ ርኢኹማ ዶ ወላዴኻ ከምዚ እዩ ወላዴኻ ከዓ ከምዚ ስለዝኾነ እስኻ ከዓኒ ከተኽብሮ ኣለካ ማለት እዩ እሞ እታ ተዋሂባትና ዝነበረት መደብ ኣብዚኣ ወዲእና ኣለና ወዲእና ኣለና ክንብል ከለና ግን ዝመፅእ ዘሎ ሰሙን ከዓኒ ብሓድሽ መደባት ክንመፀኩም ኢና እዞም ደቂ ምእዙዛት ኩኑ ስጋዕ ዝመፅእ ዘሎ ቀዳም ቻው ቻው ቻው ድሓን ቀኒዩ እንዳበልኩ ብሓንቲ ሙዚቃ ክፋነውኩም እየ ቻው ቻው ቻው ኣነ ተፋኒኩም ኣለኹ እዚኣ ንኣኹም
2: ካርካውሶ የንገርካ ንዕሎ የደውካ ዘደ ነብስኻ ሙቆ ፎርሳ ረም ረም ረም ረም ስመሩ ስመሩ ስመሩ

0: ትብሎ ዘለኻ ከብዲ ግጅፉ ኣእምሮ ዘጐድም ጥራይ ዘይኮነ ፍቕሪ ስድራ ጥፊኡ ውልቃውነት ዘሰዓርር እዩ።
1: ቃሕ ዝበለካን በቢኣትኻ ንብላ ኣንሲ ፍቕሪ ጥፊኡ ውልቃውነት ተሰዓርር
0: እንታይ ዳ ደልኻ
1: እሞ ፃዕዱስ በቢኣቶም ስለ ዝበልዑ ፍቕሪ የብሎምን ማለት ድዩ?
0: ኣይኮነን፣ እቲ ጸገም በቢኣትኻ መሓዝ ኣይኮነን። ኣብ ገዛኻ እውን በቢኣትኻ ክትበልዕ ትኽእል ኢኻ፣ ግን ሓደ ዓይነት ምግብን ኣብ ሓደ ግዜን ብሓደን ኮይና ኢና ንምገቦ። ኣብዚ ዩኻ እቲ ፍቕሪ ዝፍጠር።
1: ወይ ስኽስቕኢልክ ካሕጂ ኩሉ ገዲፍና ንዕና መፅናዕትና ንእቶም።

0: እርያ ዝብረት ባንካ ሓዚዮ
1: ንስኻን ብርሓዞ ንስኻ ስለ ዘይትፈልጦ ንኽዕልመከ
0: እንተኮይነ ዘይፈልጦ ባባ እኳ ዓላማ እዩ
1: ባባኸ ዓላማይ እንተኾነ እሞ ንዓኻ ድ ዓሊምካ
0: ኖኖ ባባን ማማን ንሳራ ሓፍታይ 16 ዙርያ ክትከይድ ከላ ምሸት ቀሪዋ ከለውኮ ይርዮም ነይረ
1: ው ማማኻ ዳኣ ትፈልጦ ዳ
0: እንተኮይና ድኣ ዘይትፈልጦ ባባ ቀዳማይ ዙርያ ማማኻ ሓምሻይ ዙርያ
1: እሞ ንስኻ ደብዕላሊኻ ትፈልጦ ኣነ ግን ኣብ 17 ዙርያ ናይ ወለዲ ምርኣይ ንሰማሓ ወይ ክንሪኦ ምስ ማማ ምስ ከድና ኩሉ ዝዕለመ ወርአ እየ
0: እሙ ሕጂ ኣነ የ ዝዕልመካ ዲ ክትብሉ ዘለኺ
1: እወ ብረትካ መብስታት ካግበሮ ጋንታ ሰጥ በል ኔማ እንተጠወ
0: ማንቢት እዩ ዝበሃል ንፀጋምቶ ኮይኑ ከዓ ጋንቢት እዩ ዝበሃል
1: እወእወ ዘኪረዮም ሰጥ በል ጋንፊት ንቅድሚት ኪድ
0: ኣትንታይ የክስኺ ሚት ኪድ እዩ ዝበሃል
1: ኣታ ወዲ ዝበልኩ ክግበር ትእዛዝ እዩ ጠንቀቕ ሰጥ በል ዕረፍቲ ሃባ ሞት ብረትካ ሰጥ በል ሚት ኪድ ንድሕሪት ተመለስ
0: ክላ ኪዲ ንስኻ ሓንቲ ትፈልጥን ኢኺ
1: ኣታ ወዲ ኣገባብ ግበር
0: ኪዲ ስቕበሊ ኣገባብ ግበር ከዓ ትብለለይ ገጽ ግባቦ ንድሕሪት ተመለስ ዘይኮነስ ሪትለስ እዩ ዝበሃል
1: ኪድ ወረግረፎ ካብ ድሕሪ ሕጂ ምሳኻ ኣይፃወት ኣይማወት
0: ኣነ ሓዉ ደጀን ጥንሪኸ ግጥዮ
1: ኦይ ኣረጊት ከምዞም ኣረግቶት ኣነ ሓዊ ደጀን ኣነ ወዲ ክዝተጥረየኻ ትፈልጥ
0: ኣስቕበሊ ከይዘብጠኪ
1: ዋ ናይ ክዘብጠኒ ናዕበል ቅረብ ፍሕንጭር ፍሕንጭር ከብለካ
2: ዋ ኣትንቆልዑ እንታይ ወርድኩም ጽቡቅ ሮ ክፃወት ይጸናሕኹም
1: ባዕሉ እንዲ ጀሚርዎ ክዘብጠኪ እየ ምስ በለና ኣለኻ ክፍሕንጭረካ ኢለዮ ሕጂ ኸማን ገል እንተልኒ ክፍሕንጭረ
0: ኣነ ሓዊ ደጀን ዶ
2: እንታ እዚ ደጀን ሓውኻ ክንደይ ክትፈትዎ ኢኻ ንዕባይካ ዲ ምንኣስካ
0: ሓወይ ኣይኮነን
2: ሓወይ ኣይኮነን
0: እወ ሓወይ ኣይኮነን ሓዊ ባባ እዩ ባባ ኩላ ግዜ ከምኡ እዩ ዝብል
2: ብጣዕሚ እዩ ዝፈትዎ ማለት እዩ
0: ኣይንፈልጠና እምበር ምፍታውላ ኩላህና ንፈቶ ምእንታና ክብሉ ንተሰብ እዩ ባባ ምእንቲ ንስኻትኩም ብሰላም ክትመሃሩን ክትዓብን ኢሉ እዩ በጃ ሓሊፉ ዝብለና
3: ሓቅ ኣሎ ኩሎም በጃና ዝሓለፉ ሰማእታትና ምእንቲ ሰላምናን ፍቕርናን ክብሉ እዮም ንስኹም ግን ኣብ ክንዲ ትፈቐሩን ሰላም ትገብሩ ትበኣሲኹም ዘለኹም
0: ተጋጊና ኢና ኣይተሓዝለዩ ሕርይ ሃፍተይ
1: ኣይሕዘልካ ነይ ተኪአ ሓወይ
2: ዋው ሽምኩም ከዓ ኸጣዕም ሕርያ ተኪአ ኣነ ኸዓ
0: ዓወት
2: ወይለ ትፈልጦ ንዲኹም
0: ንፈልጠካ ወ ወዲ ገዛውትና እንዲኻ
1: ሰብራ ሓውኻ ኮ ምሳና ይስፃወት
2: ኦኬ ጽቡቕ እምበር ደቂ መን ዲኹም
4: ግዜ ደው ኢሉ ጽበይን እዩ ክበሃልሲ ሓቂ እዩ ይወግሕ ይመሲ ይዓርብ መዓልታት ይቖፅር ኣዋርሒ ይጽብጽብ ዓመታት ይድርብ ንዘመን ክረክብ ብፀሓይን ወርሕን ሓሊፉ መዓልታት ክተኻኻእ ከሎ ድንቂ ዝኾነ መንእሰይ ኤርትራ ኸዓ እናተወራርሰ ይተኻኻእ ብመዲና ሳዋ ሓሊፉ ትርጉም ሃገርን ሃገራውነትን ሰኒቑ ምስቶም ዝተፈላለዩ ብሔርን ቋንቋን ዝውንኑ ኣሕዋቱ ተሓቋቒፉ ኣሰርቶም ቀዳሞት ይስዕብ እዙ ፍሉይነትን ጽባቐን መንእሰይ ኤርትራ ቀዳማይ ዙርያ ኢሉ ዝፈለመ ጉዕዞ መውርራስ ድሮ 36 ዙርያ በጺሑ እቶም ብሕፃንነቶም ናይ ኣሕዋቶምን ወለዶምን ክደግሙ ህርድቅ ዝብሉ ዝነበሩ ተኪአን ሕርያን ከም ትምኒቶም ተኻፈልቲ ናይ ዝቕዱስ ዕላማ ኾይኖምሲ ድሮ ኣባላት 36 ዙርያ ተባሂሎም ኣብ መምራቕ በጺሑ
5: እዚ እንታይ ኣለዎ ብንያም ዓርከይ ሄልና ብግንድዕን ቴንዳን ጀመርናይ ኣጎልጎል ሳዋ ሎሚ ማዕሪጉን ወቂቡን ደቅና ኣምሃርሉ ኣለዉ
6: ኤዳ ጀጋኑ ውፀትና ዝኸፈልናሉን ዕድሜና ዝብለናሉን መሬት ከውሑሱ ኸዓ ድሕሪ ትምህርቶም ከምቲ ንሕና ዝተዓለምናዮ ይዕለሙ ኣለዉ
5: እንታይ ናትና ተዕሊም ዳርጋ ገድልንዲ ትዕልም ውዒልካ ደኺምካ ምሸት ከተዕርፍ ኢልካ ጎቦ ምስ ኮንካ
6: እዋ ኣበይ ከተዕርፍ ዳ ወዮ ተካል ካምሲ ዝመፅኡ ነዛ ቴንዳኻ በጓቢሉ ከይወዛእ ኳኩር ንዓኻ ሕዝካ ምጥምጣም እንዳ ነይራ
5: ከምኣይካ ካምሲንን ማይን ክትሕሉ ድቃስ ከይፀገብካ ፊር ካኣላታ ተካል ፊስካ
6: እውይ ዘኪርካ እያ ኸዓ ኣንታ ንፀላእ ግዲ ነርና ኸዓሲ ክኸፍእ ዝነበረት ድምፃ
5: ንዓና በለልና እምበሪ ንዓኻ ዝደሓንያ ነይራ
6: እንታይ ማለትካ እዩ
5: ድሓሪኻ ንጡፉን ሓያል ዓላማይን ኮይንካ እምበር ኣብ ታዕሊም ዳኣ ከመኻዱፍያካ ነይሩ እዩ
6: እንታ እትፈለማዮ እምበር ድሓር ተሳዒለ እንዴ
5: እትፈለማ ንደሞ ንዓለምቲ ናሕጉልካዮም ዘይትምህዞ ምኽንያት ኮይነበረ
6: ጉደፉ ባ ኣታ ሓደ መዓልቲ እንታይ ገይረ መሲሉኩ እቶም ከማይ ፍያካ ዝነበሩ ጀምዓ ኩለ እንተን ኣለዋ ዝበሃላ ሕማም ሒዞምን በቃ ዘመኽኒ ጠፊእኒ
5: እሞ እንታይ ዳ ገበርካ
6: ፅናሕ ንዶ ሽዑት መራሕጋ እንተና መፀና ያላ ኩሉካ ዝሓመምካ ዘበልካ በዚያ ትሰራዕ ይብለና
7: ጋንታ ስበል ዕረፍቲ ኣብሮ ዝሓመምኩ በዚኣ ተፈለዩ እዋ እዋ እዋ ንስኹም ኩልኹም ሕምማት ኢኹም እሞ ብጋንታ ኣ ሕሚማ ሕማም ተላገብ ዶ ኣቲኩም ይታ
8: ሓደ ዓይነት ሕማም ከይኮነን ዝተፈላለየ ሕማም እዩ ዘለና
7: ሕረይ ንስኻ እንታይ እዩ ሕማምካ
8: ዓይናይ ልዩ እሞ ክፈልዮ መጀመርያ በዚ ክርዲ እግረይ ሓዊ ዝከዓወኑ ዘሎ ኮይኑ ይስማዓኒ ቀንዛሞ ግደፎ ካብዚ ዓንካር ዓንክረይ ተጀሚርካ እዚ ኩሉ መላገቦታት እዚ ዘይበሃል ቅርጥማት እዩ ሕቆይ እሞ ግደፎ ክነግረካ ይክእልኒ ርእሰይ ከ በቃ ብዘይ ዕረፍቲ ፍንቅል ክትብልያ ትደሊ
7: ፖ እሞዚ ዳ ሙሉእ ኣካላትካኒ ብሕማም ተመሊዑ
8: ማራስከ ወረ ዘይነገርኩካኣሎ
7: ካላስ ካላስ እዚ ነጊርካኒ ዘለካ እኩሉ እንድዩ ናብ መድሃኒቱ ንእቶ
8: መድሃኒቱ ደኣ ፍሉጥ እንድዩ ዕረፍቲ ኣ ተድሊ
7: ዕርፍቲ ደኣ መሊሱ እንዲ ክሕምመካ እቲ ቐትሪ ምስ ጋንታ ትገብሮ ምንቅስቓስ ብምሉኡ ምሸት ምሸት በይንካ ድገሞ
8: እዚ ደኣ እሞ ፍታሕ ደ ይኮነ ነቲ ዘለካ ሕማም ብዳብል ኣራባሓይ ኮያ ክትብለኒ ዘለካ
7: ላላላላላ ለይትን ቀትሪን ከምኡ ተገይርካ ኣካልካ ክለምዶ እንዲ ሕማም ዝበሃል ኣይቀርበካን እዩ ተስእ ንስኻ እታኸምኳ
9: ኣነ ደኣ ብቕርፀት ክመውደለ
7: ካብቲ ቆፂርካዮ ድመፀኻ በርበረ በፅቢዝካ ስተ ንስኻ ኸ
9: ኣነስ ሰፍ ዘይትብል መርዘና ኣላትኒ
7: ክረዋ ኣቢልካ ጨርቀ ዝሰርላ
6: ያ ኩሉ ሕማም በረሽ ዘሞ እንታይ ዳ ክብል ወዲ
7: ኣብንዮም እንታኻ ቁሪምሪም ትብል ዘለኻ ሓፈል እንታይ ሕማምካ
6: ኣነስ ናይ ሕጂ ኮነትን ኣብ ግዜ ደርጊ ተኣሲሮ ከለኹ ብሰንኪ ማህረምቲ ዘጥረኽዎ ሕማም እያ
7: እንታይ ዝበሃል ሕማም
6: ምዝ ናይ ኩሊት ገለ ዝተኣሳሰር ሌካ ሌካ ዝበሃል ሕማም
7: እዩ ካንኩ ብስሕቁ ብሕማም ሰሓ ቀፅን ንስኻ ኸ እንታይ ሕማምካ ኩልኹም ሰሚዐኩም እንዴ ሓንቲ ሕማም የብልኩም ትህኪትን ምኽኒትን እዩ ስለዚ ኩሉኻ ሓፈል ጠንቀቕ ስጥበል ዕረፍቲ ብጀካ ሌካ ሌካ ዝሓመምካ ኩሉኻ መስርዕ ክኣትኻ ተበገስ
5: እዛ ትምፆ ሌካ ሌካ ሓይመልካ ኣዳናጊርካ
6: ሽዑ ከምዚ ሕጂ ይኮነን ሌካ ሌካ ኣብ ኩሉ ይነበረን ዋላ በስምራውን ሽዑ ዝተኣታቶ ነይሩ እምበር ብዙሕ ይፍለጥ ኣይነበረን
5: እሞ ፍሉይቲ ኮይነ

ምድብና ትራን ኣብ ሰሙን እዙ ንስ ምድብና ዘዋሪት ካሜራ ናይ ሰሙን በኣር ብዛዕባ እታ ብኒው ካፒታል ትፍለጥ ኣብ ግብፂ እትርከብ ከተማ ዘላለዩ ይኸውን። እዛ ከተማ ኣቐዲማ ብኒው ኣድሚኒስትራቲቭ ካፒታል እትፍለጥ ዝነበረት ኮይና ስፍሓት መሬታ እውን ከም ናይ ሲንጋፖር ምዃኑ እዩ ዝሕብር። ኣገባብ ኣሰራርሓን ኣቃወማን ናይዛ ከተማ ብዘደንቕ ኣገባብ ዝሰርሕዎ ብምዃኑ እውን 48,000 ዝኾኑ ነበርቲ ምስ ናይ መንግስቲ ሰራሕተኛታት ክነብሩ ከም ዝጀመሩ እዩ ዝሕብር። ንምሉእ ትሕዝቶ ናይዛ ከተማ ቀዳም ኣብ ሰዓትና ይኹን ምረኸብና። ንኡስ መደብ ዓለም ስነ ጥበብ ናይ ሰሙን እውን ንሳትረብ ትካል ስነ ጥበብ ኣተክሮ ጌርያ ክተቐርብ ትካል ሳትረብ ክሳብ ሎሚ ብርክት ዝበሉ ሰብ ሙያ ጥበብ ኣብ ምፍረያ ፀኒሓ ብዝተፈላለየ ቅድታት ቅብኣ ዝቐብኡ ዝተፈላለዩ መሳርሒታት ሙዚቃ መሊኾም ድንቂ ብቕዓት ዘንፀባርቑን ካልኦትን። ኣብ ዝሓለፈ ሰሙን እምበኣር ከም መቐፀልታ ናይዚ ብዝተፈላለየ ዓይነታት ቅብኣን መሳርሒ ሙዚቃን ዘሰልጠነቶም ኣመሪቓቶም ኣላሞ ዝቐሰሞዎ ስልጠናን ፍርያቶምን ኣብ ንኡስ መደብና ክቐርብ እዩ። ንኡስ መደብና ፍኖት ሂወት እውን ናብ ንኡስ ዞባ ዓረዛ ወሲዳ ምስ ሓንቲ ድርብ ጾር ተዓምም ሃብሮም ተምሃሪት ክተላልየና እዮም። ተኸታታሊቲ ፊልም ሳውን መበል 22 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዘለን ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደባትና ትራን ንሰሙን እዚኦ እሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 11 ሓምለ ልክዕ ሰዓት 2 ፍርቓን ድሕሪ ቐትሪ፣ ድግማ ሓሙስ 16 ሓምለ ልክዕ ሰዓት 4 ድሕሪ ቐትሪ። መደብ ናትራን።

እዚ ሕጂ ንዕዘቦ መደብ ነቲ ኣገዳሲ ክፋል ዝኾነ ዓለም ለኻዊ ናይ ፀዓት ቀረባዊ ሰንሰለት ዝሳልጣ እዘን ብባሕሪ ዝንቀሳቐሳ ነዳዲ ዘጋዓዕዛ መረኽብ ኮይኑ እዚአን ኣብ ዳሕርዋይ 19 ክፍለ ዘመንን ተቐላቂለን እዚ ዝኾነሉ ምክንያት ድማ ድሕርቲ ናይ ነዳዲ ምግዕዓዝ መስርሕ ብቁጠባዊ መዳይ ነቲ ናይ ቢልዮናት ዶላራት ዝግመት ነዳዲ ብዘተኣማምን መልክዕ ከም ዘበጻጽሕ ምስተዳሰሰ እዩ።

እዘን ናይ ነዳዲ መራኽብ ዓንዲ ሕቆ ናይቲ ነዳዲ ዝልእኽ ትካል ኮነ ሃገር የን ምስቲ ዘሎ ውሱን ምዕቆብን ኣብ ውሕዲ ሃገራት ጥራሕ ዝርከብ ጸጋ ብምዃኑን ውሕዳት መጻረይ ነዳዲ ዝኾና ትካላት ጥራሕ ብምህላወንን ተጠቀምቲ ድማ ኣብ መላእ ዓለም ብብዝሒ ብምህላዎም እዘን ነዳዲ ዘጋዓዕዛ መራኽብ ነቲ ተጠቀምቲ ዝደልይዎ ጠለብ ንምምላእ ዓብ ተራይን ዝጻወታ እዚአን ንዘይተጻረየ ዘይቲ ነዳድን ንዝተጻረየ ነዳድን ናብ ዝኾነ ክፋል ዓለም ንኸበጻጽሓ ተባሂለን ብፍሉየን ተሰሪሐን ብሓጺሩ እዚ ናይ ዘን መርከብ ቦጣት ኣብ ክልተ ክፋላት እዩ ዝምቀል እተን ሓደ እዘን ኣዝየን ዓበይቲ ዝኾና ዘይተጻረየ ነዳዲ ካብ ሓንቲ ሃገር ተሰኪመን ኣብቲ ዝጻረየሉ ሃገር ዘራግፋ ኮይነን እዘን ዓይነት መራኽብ 350,000 ቶን ዘይተጻረየ ነዳዲ ብዘይ ዝኾነ ጸገም ኣብ ሓንቲ ጉዕዘአን ክስከማ ዝኽእላ የን እተን ካልኦት ድማ እዘን ናይ ፍርያት መራኽብ ኮይነን ካብተን ቀዳሞት ትሑት ናይ ምስካም ክእለት ዘለዎን ኮይነን ክሳብ 35,000 ቶን ክስከማ ይኽእላ እዚአን ከም ዲዘል ናፍታ በንዚና ግራሶ ዝኣመሰለ ዘይቲ ነዳዲ ካብቲ መጻረዪ ናብ ወደባት የባጻጽሓ ዘይቲ ነዳዲ ንዓለም ለኻዊ ናይ ጸዓት ሸቐጥ ኣገዳሲእን ክንሱ ግን ኣዝዩ ሓደገኛ እዩ ስለዚ ኣብቲ ናይ ምርጋፍን ምጽዓንን መስርሕ ብብዝሒ ዝሰልጠኑን ዝተመኰሩ ሰራሕተኛታት የድልዩ

ነፍስ ወከፍ ኣብዛ ናይ ነዳዲ መርከብ ዝሰርሕ ኣባል ዝኾነ ሓደጋ ኣብ ዝመፅሉ ብህፁፅ እንታይ ከም ዝገብርን ብኸመይ ነቲ ሓደጋ ኣብ ትሕቲ ቁፅፅር ከም ዘእትዎን ይፈልጥ እዩ። እዘን ናይ ነዳዲ መራኽብ ላዕለዋይ ክፋለን ፀፊሕ ኮይኑ እዩ ዝስራሕ። መብዛሕትአን ከምዚአን ዝኣመሰላ መራኽብ ካብ 8 ክሳብ 12 መትሓዚ ነዳዲ ዝኸውን ታንከር ኣለወን። ብተወሳኺ እቲ ፅዕነት ውሕስነት ክህልዎ ክልተ ክፍልታት ይውንና። እዚ ነቲ ኣብ ግጭት ኮነ ካልእ ሓደጋታት ኣብ ዘጋጥመሉ ዝረአ ምልሓኹ ነዳዲ ንምቕናስ ክሕግዝ ይረአ።

እቲ ኣብዘን መራኸብ ዝግበር ናይ ፅዕነት መስርሕ ግቡእ ምትሕልላፍ መልእኽቲ እዘን መራኸብ ዘዕርፋሉ ወደብ እቲ ሓለቓ መርከብን ክካየድ ኣለዎ። ኣብቲ ናይ ፅዕነት ኮነ ምርጋፍ እዋን ዝኾነ ፍሉይ ወይ ሓድሽ ሓበሬታ ምስ ዝመፅእ ቅድሚ ዝኾነ ናይ ምስግጋር መስርሕ ምጅማሩ ኣብ ስምምዕ ክበፅሕ ኣለዎ። ቅድሚ ምፅዓን እቲ ነዚ ንክከታተል ዝተመዝ ኣባል እቲ ነዳዲ ዝሓዘ ቦጥ ተኸፊቱ ኣሎ ድዩ የለን ቅድም የረጋግፅ። ብድሕሪኡ እቲ ናብዛ መርከብ ነዳዲ ዘሰጋግር ትቦ ምስቲ ብዙሕ ሻምብቆ ናይዛ መርከብ ከም ዝተጋጣጠመ የረጋግፅ። ነዳዲ ብርቱዕ ናይ ምቅፃል ክእለት ዘለዎ ፈሳሲ ስለ ዝኾነ ዝኾነ ኣብ ሞተር ናይታ መርከብ ዝርከብ ናይ ኤሌክትሪክ መሳርሒ ኮነ ከም ሬድዮን ራዳርን ዝኣመሰሉ

ካልእ መመላእታ ዝኸውን ንብረት ንምብፅፃሕ ዝጠቅም ድማ እዚ ንትኩል ዝካየድ ምትሕልላፍ እዩ። እዚ ብሄሊኮፕተር ዝካየድ ምስራሕ ኮይኑ ነቲ ኣብታ ሓንቲ መርከብ ዘሎ ንብረት ወይ ነዳዲ ናብታ ካልእ መርከብ ከሰጋግሮ ከሎ ማለት እዩ። እዚ መስርሕ ዝምረፅ ተነቃፊ ንብረት ከም ኣፅዋር ክሰጋገር ከሎ እዩ።

ንኸምዚአን ዝኣመሰላ መራኽብ ብሄሊኮፕተር ነዳዲ ምምላእ ዘይከኣል እዩ። ናብዛ መርከብ ነዳዲ ከተመሓላልፍ እታ ነዳዲ እትምልእ መርከብ ጎኒጎኒ እዛ ናይ ኩናት መርከብ ብምቓም ንፍጥነታ ትመጣጠኖ። ብድሕሪ እዚ ብግቡእ ዝሰልጠነ ኦፐሬተር ናይ ርሕቀት መስመር ተኩሱ ብምዝርጋሕ ኣብ መንጎ ዘን መራኽብ ምትእስሳር ይፈጥር። ቱቦታት ድሕሪ ምዝርግሖም እዛ መላኢት መርከብ ናብቲ ናይ እዛ ነፈርቲ እትስከም መርከብ ቦጥ ነዳዲ ከተስግር ትጅምር። እዚ መስርሕ እናተኸየደ ክልቲአን እዘን መራኽብ ኣብ ሓደ ስራሕን ፍጥነትን ክህልዋ ኣለወን። ኣብ ኣዘዋውራ ወላ እውን እታ ዝነኣሰት ጌጋ ኣብ ሓደአን ምስ እትፍጠር ግጭት ከጋጥም ይኽእል ወይ እውን ኣብቲ ዝሰጋገር ዘሎ ነዳዲ ምፍንጣሕ ወይ ጌጋ የጋጥም እሞ ብድሕሪኡ እቲ ነዳዲ ኣብዚ ባሕሪ ክፈስስ ይኽእል። ስለዚ ኣብዚ ናይ ምስግጋር መስርሕ ክኢላታትን ተመክሮ ዘለዎም ሰራሕተኛታትን እዮም ዝድለዩ። ኣብቲ ናይ ምምእዛንን ምዝዋርን ዝርከቡ ኣባላት ድማ ግቡእ ትዕዝብትን ጥንቃቐን ክገብሩ ኣለዎም። እዞም ኣባላት ናይዛ ኩናት መርከብ ቅድሚ ነቲ ዝተዋህቦም ነዳዲ ኣብ ጥቕሚ ምውዓል እዞም ነዚ ዝተመዙ ሰራሕተኛታት ንመፈተኒ ዝኸውን ነዳዲ ቆንጪሎም ብምውሳድ ክምርምርዎ እዮም ዝረኣዩ። ምክንያቱ ነዛ ናይ ኩናት መርከብን ነተን ፅዒናተን ዘላ ነፈርትን ዝኾነ ዘይተሓወሶ ፅሩይ ነዳዲ ጥርሖም ዝቕበሉን ዝመልእዎን። እዚ ብጥንቃቐ ዝግበር ምስግጋር ናይ ነዳዲ ኣብ ዓበይቲ ውቅያኖሳት ቀሊል ክኸውን ይኽእል እዩ። እንተኾነ እዚ ኣብ ዕምቆት ዘይብሉ ማያት ኣዝዩ በዳህ እዩ። ነቲ ናይ ምፅዓን መስርሕ ንምድላው መራሒ ናይታ መርከብ ምስቲ ንመራኽብ ብሓደ መገዲ ዘመሓላልፍ መስመር ዘሎ ወኪል ናይቲ ወደብ ቅድሚ እታ መርከብ ምምፃእን ናይ ምፅዓን መስርሕ ምጅማራን ክዘራረብ ኣሎ። እቲ መስርሕ ድማ ብዘይ ዘናኣሽቱ ላቐባ ዝኾነ ጃለቡ ኣይከውን እዩ። እዘን ጀላቡ ብፍሉይ ንመራኽብ መዳቕሶ ንምሃብ ተባሂለን እየን ተማሂዘን። ነታ መርከብ ብዘይ ዝኾነ ሓገዝ ብገዛእ ርእሰን ብምድፋእ ናብቲ ወደብ ከፀግዓ ይረኣያ። እዚአን ብፍላይ ኣብ ፀቢብ ካናለ ኣዝየን እየን ጠቐምቲ።

ናይ ዘንጀላ ቦሞተረ ብርቱዕ ሓይሊ እዩ ዘመንጩ። እዚ ካብ 680 ክሳብ 3400 ሓይሊ ፈረስ ይበጽሕ። እቲ ብርቱዕ ሓይሊ ናይ ዘንጀላቡ ንኻብአን ብሓደ 1000 ዝዓብያን ዝኸብዳን መራኽብ ንኽደፍኣ የኽእለን። ስለዚ እዘን ናይ ዘይቲ ነዳዲ መራኽብ ናብቲ ግቡእ ቦታአን ንኽቆማ ኣብ ዘንጃል ባየን ዝምርኮሳ። ኣብዛ መርከብ ዘይቲ ነዳዲ ንምፅዓን ትኽክልነት ወይ ልክዕነት የደሊ። እታ ዝነኣሰት ጌጋ ነታ መርከብ ክትሕምሽሻን ኣከባብያዊ ዕንወት ከተኸትልን ትኽእል። እዚ ስለ ዝኾነ ድማ እዩ እታ መርከብ ኣብ ጥቓ ወደብ ምስ በጽሐት ብገዛእ ርእሳ ንቕድሚት ምምራሕ ኣቋሪጻ ኣብዘን ብርቱዕ ሓይሊ ዘለዎን ጀላቡ ትምርኮስ። ናይ ዓለምና መሰረታዊ ቁጠባ ክሳብ ሕጂ ኣብ ዘይቲ ነዳዲ ምርኮስ ብምህላው እዘን ናይ ነዳዲ ቦጥ ዘለወን ነዳዲ ዘጋዓዕዛ መራኽብ ነቲ ልሙፅ ፀዓት ዘመሓላልፍ ሰንሰለት ንናይ ሃገር ድሕነትን ውሕስነት ንምሃብን ኣድለይቲ እየን። እዘን መራኽብ ኣዝ

ዓበይቲ እንተኮይነን ነቲ ኣብ ፀቢብ ቦታታትን ወደባትን ዝግበር ጥንቃቐ ዝተሓወሶ ምንቅስቓስ ኣዝዩ ከቢድ እዩ ዝገብሮ። እንተኾነ እቲ ነዳዲ ኣብ ግቡእ ቦትኡ ንምብፃሕ እዘን ጀላቡ ቀሊል ፃዕሪ ኣይኮናን ዘካይዳ።

0: ሰላም ከመይ ፀኒሕኩም ዝኽብርኩም ተኸታተልቲ ኣብዚ ናይ ሎሚ ሒዝናዮ ዘለና መደብ ንማሕበር ነርስ ኤርትራ ዘተኮረ ክኸውን እዩ። ነዚ ልዒልናዮ ዘለና ርእስቲ መብረክበና ኣብ ስቱድዮና ዓዲምናዮ ዘለና ኣቶ ኤፍሬም ዝብኣይ ፕሬዚደንት ማሕበር ነርስ ኤርትራ እዩ። ኣቶ ኤፍሬም ናብ ስቱድዮና ኳዕዳ ሓመፃ
1: ይቀኒለይ ኣዲብ። ብመጀመርያ ነዚ ዕድል እዚ ስለ ዝሃብኩምኒ ብስመይን ብስም ማሕበር ነርስ ከመስግን ይፈቱ
0: ይቀኒልና። ከምዚ ክጠቕሶ ፅናሕኩ ብዛዕባ ማሕበር ነርስ ኤርትራ ዘተኮረ ይትናህና ትሕዝቶ ናይ ሎም እሞ እስከ ብዛዕባ ነርስ ከም ሞያ እንታይ እዩ? መን እዩ ነርስ ዝበሃል? በዚ ክንጀምሮ
1: ፅቡቅቲ ሕቶያ ነርስ ዝበሃል ነርስ ዝብል ቃል ካብ ኒትሮስ ዝብል ቃል ዝመፀ ካብ ላቲን ዝመፀ ኮይኑ ነርስ ምባል ማለት ምምጋብ፣ ምኩስኳስ፣ ምክልኻልን ምክንኻልን ማለት እዩ። ካልኣይ ነርስ ናይ ሓንቲ ስድራ ቤት ወይ ከዓ ናይ ምላእ ሃገር ካብ ሕማም ዝከላኸል ሕማም ዝመፀ ከዓኒ ዝሕክም ሰብኣዊ ርህራሂ ተደጊፉ ዝሕክም ነርስ ማለት እዩ። ካልእ ነርስ ድሕነትን መሰልን ናይ ህዝቢ ዝሕሉ 24 ሰዓት ካብ ሕሙም ዘይፈለ በዓል ሞያ እዩ ማለት እዩ። ሕጂ ነዚ ንምድራቅ ሕጂ ነርስ ኣብ 4 ፒላርስ ከፍ ኢልና ክንሪኦ ንኽእል ኢና። ነርስ እንድሕር ኢልና ስነ ፍልጠትን ኣርት ብሓንሰብ ኣጣሚሩ ዝሰርሕ እዩ ማለት እዩ። ስነ ፍልጠት ክንብል ከለና ኩሉ ነርስ ዝሰርሑ ስራሕ ብምርምርን ብመርትዖን ዝተሰነየ ይኸውን ማለት እዩ። እዚ ሓደ ስነ ፍልጠታዊ የብሉና ሓደ ነርስ ኣርቲ እዩ ወይ ከዓ ነርስ ከዓ ኣርቲስት እዩ ንብሎ ንሕብዳ ኮና ኣብ ልዕሊ እቲ ዝህቦ ሳይንሳውን ወይ ከዓ ስነ ፍልጠታውን ስራሕ ስቓይ ሕሙም ይርዳእ፣ ጭንቀት የወግድ፣ ተስፋ ንዝቆረፁ ሕሙማት ከዓኒ ተስፋ የሰንቕ ማለት እዩ። ሓደ እዚ ፒላር ናይ ነርሲ ማለት እዩ። ካልኣይ ነርስ ዓንዲ ሕቆ ኣገልግሎት ጥዕና ኢና ንብል። እንታይ ማለት እዩ ዓንዲ ሕቆ ኣገልግሎት ጥዕና ክንብል ታ ኮና ካብታ ንእሽተይ ትካል ጥዕና ሄል ስቴሽን ወይከዓ እዛ መደበር ጥዕና ጀሚርካ ክሳብ መወከሲ ሆስፒታላት ብዘይ ነርስ ስራሕ ክሰርሕ ወይ ከዓ ንስርሑ ክቅፅል ኣይክእልን እዩ። ንኣብነት ሓደ ሰብ ብዝተፈላለየ ሕማም ወይ ከዓ ብሓደጋ ዓንዲ ሕቆ ንድሕር ሓሚሙ ክንቀሳቀስ ኣይክእልን እዩ። ነርስ በዚ ደረጃ እዩ ዝምሰል ማለት እዩ። ንሓደ ትካል ጥዕና ዓብይ ኹን ንእሽተይ እቲ ቀንዲ ዓንዲ ሕቆ ነርሲ ማለት እዩ። እዚ ካልኣይ ካልኣይ ምጥባቕን ምምዋትን ማለት እዩ። ተቐዳመይቲ ነርስ ትብሎ ወይ ከዓ ነርስ ሽሙ ትፅውዖ ንሕሙም ነቶም ብሰንኪ ሕማም ክጣበቁ ወይ ከዓ ብዛዓመሰሎም ክዛረቡ ዘይክእሉ ነርስ ኣብ ጎኖም ኮይኑ ጠብቃ ይኮኖም ማለት እዩ። ንኣብነት ጌጋ መድሃኒት ከይወስዱ ዝከላኸል ነርስ እዩ። ዝኾነ ናይ ኣሰራርሓ ፀገም ኣጋጢሙ ከይጉድኡ ዝከታተል ነርስ እዩ ማለት እዩ። ሕጂ ነርስ እዚ ዝኣክል ምጥባቅ ናይ ሕሙም ይሰርሕ ማለት እዩ። ኣብ መወዳእታ ነርስ ምስ ሕሙም ጥራሕ ዝሰርሕ ዘይኮነ ብመጀመርያ ምክልኻል ይጥዕና ሓቀ ጥዕና ተኸላኺሉ ሕብረተሰብ ጥዑይ ንኸውን ይሰርሕ። እንድሕር ሓሚሙ ከዓ ንቁጡብ ዝኾነ ስጉምቲ ወሲዱ ከምዝሓዊ ይገብር። ሓፈሻ ጥቕልል ኣቢልና ክንሪኦ ንሕዳ ኹና ነርስ ካብ ደቂ ሰባት ካብ ቅድመ ጥንሲ ጀሚሮም ክሳብ ሕልፈተ ሂወት ምስ ነርስ ኣለዎ ማለት እዩ። ኣገልግሎት ነርስ ዝረኽቦም ማለት እዩ። እዚ ላይፍ ሳይክል ዝበሃል ቆልዓ ሰብ ካብ ቅድሚ ጥንሲ ኣትሒዙ ክሳብ ግዜ ሕልፈተ ግዜኡ እዚ ናይ ዑደት ናይ ሂወት ይበሃል። ኣብዚ ዑደት ሂወት እዚ ነርስ ኣሎ ማለት እዩ። ዋላ ሓደ ሰብ ንሕር ሞይቱ ዝገንዞ ነርስ እዩ። ሕጂ ነርስ ብሕፅር ዝበለ ብከምዚ ገርና ክንገልፁ ንኽእል ኢና።
0: ሓራይ ከም ሓቂ ቀሊል ሞያ ኣይኮነን።

0: ኣሌት ሕሙማት ወይ ነርስ። ስለዚ ባህርያት ወይ ብሉፅ ባህርያት ንብሎ ኣሎ ዶ ኣብ ሞያ ናይ ነርስ ወይ ሞያ ኣሌት ሕሙማት?
1: ልክ እዮም። ሕጂ ነርስ እየ ምባል ጥራሕ ኣይኮነን። ነርስ ዘብለካ ብሉፅ ስራሕ ካ ክትስራሕ ትክእል ኣለካ። ብዙሓት ብሉፅ ዘብልዎን ሓደ ነርስ ስራሓት ኣለዉ። ገለ ካብኦም ሓደ 5-6 ንምጥቃስ፣ ተቐዳማይ ርእሰ ተኣማንነት። ሓደ ነርስ ብሉፅ ክትብሎ ንሕዳ ኮንካ ርእሰ ተኣማንነት ክህልዎ ክህሎ፣ ኣብ ሞዩ ብቕዓት ክህልዎ ክኽእል ኣለዎ። ሕጂ ብቕዓት ኣለዎ ክትብል ንሕዳ ኮንካ፣ ርእሰ ተኣማንነት ኣለዎ ክትብሎ ንሕዳ ኮንካ ብቕዓት ክህል ኣለዎ። ብቕዓት ካ ካብ ምንታይ እዩ ዝመፅእ? ካብ ፍልጠት እዩ ዝመፅእ። ሓቀ ሕጂ ሓደ ነርስ ሞዩ ኣብ ምምዕባል እንድሕር ይሰርሕ ኣለ ኮይኑ ለይትን መዓልትን እዚ ነርስ እዚ ርእሰ ተኣማንነት ኣለ ዋላ ኣብ ፅንኩር ኩነት እውን እንተኾነ ነብሱ ኣህዲኡ ሕሙም ይሕክም ኣለ። እንድሕር ዳኣ ነርስ ርእሰ ተኣማንነት ዘይብሉ መጀመርያ ሕሙም ምስ መፁ እቲ ነርስ እዩ ዝርበሽ። እቲ ነርስ ድሕር ተረብሹ ከዓ ሕሙም ክሕዋ ኣይክእልን። ሕጂ ሓደ ነርስ ዝበሃል ርእሰ ተኣማንነት ዘለዎ ነብሱ እንታይ ይብሉ ብእንግሊዛውያን እንታይ ይብሉ ሓደ ነርስኒ ስቲዲ ማይንድ ኩል ማይንድ ኤንድ ስቲዲ ሃንድ እንታይ ትበሃል እዚያ ሓንጎሉ ክረጋ ኣለዎ ኢሉ ግን ክንቀሳቀስ ክኽእል ኣለዎ። እዚ ዝገብር ሓንጎሉ ረጊኡ ሕሙሙ ዝሕክም ርእሰ ተኣማንነት ዘለዎ ነርሲ። ርእሰ ተኣማንነት ከዓ ነብስካ ከምዕባይ ዝመፅእ ማለት እዩ። ብትምህርትን ብፍልጠትን ነብስካ ከምዕባይ ዝመፅእ እታ ካልአይቲ እሙን ምኻን ማለት እዩ። ኣብ ርእሲ እቲ እስኻ ተኣምኖ ኣምላኽ ካሲ ናብ ሕክምና ክትመፅእ ከለካ ኣሚንካዮ ነቲ ነርሲ ካ ትመፅእ ዘለካ ብሕጂ ብኣንፃሩ ከዓ እቲ ሓኪም ከዓ እንተኮይኑ ነርስ ከዓ እንተኮይኑ ክፀንሐ ከለዎ ዝያዳ እሙን ኮይኑ ክፀንሐ ኣለዎ። ሕጂ እሙን ዘብሎ እንታይ እዩ? ንሞይኡ እሙን ክኾን ኣለዎ፣ ንሕሙማቱ ከዓ እሙን ክኾን ክኽእል ኣለዎ። ሕጂ ንድሕነት ሕሙም ጠጠው ከም ዝበለ ዘረጋግፅ እሙን ክኸውን ኣለዎ። እምነት ማለት ድሕርቲ ሕሙም እምነት ኣንቢሩልካ ስኻ ዝያዳ እሙን ኮንካ ፅና። ሕጂ ብሉፅ ነርስ ንብሎ እሙን ንሞይኡ እሙን ንሕሙማቱ ማለት እዩ። ሳልሰይቲ ሕጂ ሕክምና ከም ንፈልጦ ናይ ጉጅለ ናይ ጉሩብ ስራሕ ወይ ከዓ ቲም ወርክ እዩ ሕክምና። ሕጂ ኣብቲ ነርስ ምስ መን ክሰርሕ ይክእል ኣለዎ? ከም ንፈልጦ ምስ ሓኪም ዝሰርሕ፣ ምስ ፋርማሲስት ዝሰርሕ፣ ምስ ላባራቶሪ ዝሰርሕ፣ ምስ ናይ ፅሬት ዝሰርሕ፣ ምስ ዋርድያ ዝሰርሕ። ሕጂ ነርስ ኣብዚ ናይዛ ቲም እዚኣ ናይዛ ጉጅለ እዚኣ ቀላሲ ማለት እዩ። ስለምንታይ ነዚኦም ኣዋሂድ ንኣብነት ኣብ ሆስፒታል ድሕር መፅኢኻ ሜትሮን ኣሎ። ሕጂ ናይ ቴክኒካል ወይ ከዓ ናይቲ ቴክኒክ ስራሕ ዝቋፃፀር ኣብ ሆስፒታላት ነርሲ ሜትሮን እዩ። እዚ ሜዲካል ዳይሬክተር ኣይኮነ ኳሊቲ ዓይነት ዝወሃብ ኣገልግሎት ንፅርነት ዝከታተል ነርሲ ሜትሮን እዩ። ሜትሮን ከዓ ነርሲ ማለት እዩ። ሕጂ ነዞም ኩሎም እዚኦም ዝቕልሶም ኣድማዕ ስራሕ ንክሰርሑ ዝገብሮም ነርሲ። ሕጂ ነርስ ኮላቦሬቲ ወይ ከዓ ኣተሓባባሪ ማለት እዩ። ሳልሳይ ንፉዕ ሰማዕ። ሕጂ እንታይ እዩ ሕሙምካ መፅኡ ብልክ ፅን ኢልካ እንተዘይሰሚዕካየት ናቱ ጥርዓን ኣብ ምንታይ ክትወፅእ? ኣብ ጌጋ ነፀርታ ክትበፅሕ ነጌጋ ነፀርታ እንድሕ በፅሕካ ካ ትህቦ መድሃኒት ከዓ ዘይትኽክል ክኾን ይበል። ሕጂ WHO ነዚ እንታይ ሪኮመንድ ገይርዎ 80-20 ሕሙምካ 80 ሚእታዊት ሕሙም ኢሉ ዝዛረብ 20 ሚእታዊት ኻስኻ ነቲ በለካ ሕቶ ክትሓቶ ትኽእል ወይ ከዓ ጉቡእ መልሲ ክትቦ እንድሕር ኮንካ 20 ሚእታዊት ጥሪሓ ክትዛረብ ዘለካ። ሕጂ ኣብ ክንዲ ንፉዕ መዳራይ ነርስ ኳሊቲ ዘለዎ ነርስ ወይ ከዓ እቲ ብሉፅ ነርስ ንብሎ ንፉዕ ሰማዓይ ክኾን ኣሎ። እንድሕር ሰሚዕካ ኢኻ ፀገም ናይቲ ሕሙም ክትርዳእ ትኽእል። ካልእ እንታይ ዝበሃል እዚ በልሕ ተዓዛቢ ወይ ከዓ ንፉዕ መስተውዓል ክኸውን ኣለዎ። ነርስ እንታይ ይብለካ ተራ ሰብ ዘይርኦ ኣብቲ ሕሙም ዝረአ ምልዋጣት ብኣጋ ኣለልዩ ሓደጋ ቅድሚ ምምፅኡ ወይ ከዓ ናብ ዝኸፈአ ደረጃ ቅድሚ ምምፅኡ ስጉምቱ ዝወስድ እንድሕር ደኣ እቲ ሕቡእ ነገር ወይ ከዓ እቲ ክረአካልእ ተራ ሰብ ክሪኦ ዘይክእል እንድሕር ደኣ ነርስ ዘይርአ ኮይኑ ነርስ ኣይኮነ። ስለምንታይ ተራ ሰብ ኢኻ ትቕየር ዘለካ ማለት ሕጂ ነርስ ዝበሃል በሊሕ መስተውዓሊ ንሕሙሙ ዝበሃል ክሪቲካል ንሕሙሙ ዝርኢ ገና ንእሽተይ ምልዋጣት ኣብቲ ሕሙም ክመፅእ ከሎ ቀልጢፉ ስጉምቱ ዝወስድ እቲ ብሉፅ ነርስ ንብሎ ማለት እዩ። ካልእ ከም ትፈልጦ ኣብ ምምዕባል ዝርከባ ሃገራት ናይ ሪሶርስ ፀገማት ኣለዎ። ንኣብነት ናይ ዓቕሚ ሰብ፣ ናይ ናውቲ ሕክምና፣ ናይ መድሃኒት ፀገም ኣለዎ ሙሉእ ዓለም ኣብ ምምዕባል ዝርከባ ሃገራት። ሕጂ ነርስ ብቑዕ ወይ ከዓ ብሉፅ ነርስ ዘብለካ ብውሕድ ሪሶርስ ብውሕድ ዓቕሚ ብሉፅ ስራሕ ክሰርሐ ከለካ ማለት እዩ። ሕጂ ግዚኡ ዓቕሙ ገንዘቡ እዚ ናውቱ ገለ መለ ብውሕድ ዓቕን ብሉፅ ስራሕ ዝሰርሕ እዚ ነርስ ንብሎ ማለት እዩ። ካልእ እዚ ተቆፃፀረይ ነርስ ሱፐርቫይዘር ማለት ተቆፃፀረይ እንታይ ማለት እዩ? ኣብታ ትካል ጥዕና ዝወሃብ ንጥፈት ናይ ሓኪም ይኹን ናይ ፋርማሲ ስራሕ ይኹን ናይ ላባራቶሪ ይኹን ንሕሙም ስጋብ ዝኾነ ግዜ ንዝኩሉ ዝቆፃፀር ነርስ እዩ። ሕጂ ነርስ ብሉፅ ነርስ ትብሎ ኣብቲ ከባቢኡ ኣብታ ዘለዋ ትካል ጥዕና ዝቆፃፀር ማለት እዩ።

0: ካልእ ዘይሻራ እዚኣ ፀቂጥና ንዛረበላ ሰብ ባህርዩ ሻራ ክህልዎ ክእል እዩ ወላ ኣብ ሂወትካ ከምኡ እዩ ነርስ ኮንካ ኣብ ስራሕ ምስ መፅእካ ጋውንካ ምስ ትኸደንካ ግን እቲ ናትካ መፂ ዘሎ ናባኻ ክሕከም መፂ ዘሎ ድሕረ ባይትኡ ብዘይገድስ ሃይማኖቱ ብዘይገድስ ዓልቱ ብዘይገድስ እቲ ዝግባእ ኣገልግሎት ክትቡ ክትክእልለካ ሻራውነት ኣብ ደጊኻ ድለካ ክትገብር ትኽእል ኣብቲ ካል ጥዕና መፅኻ ግን ኩሉ ሕሙም ንዓኻ ሓደ እዩ ማለት እዩ እዚኣ ቀንዲ ክንፀቕጠላ ዘለና ካልእ ሓላፍነት ዝስምዖ እዩ ትብሉፅ ናርስታይ ማለት ይመስለካ ፅቡቕ ሰሪሕካ ክትምጎስ ትደሊ እንከ ኣብ ናሰራሕካ ካለካ ፀገማት ተጋጢሙ ካብቲ ፀገም ክትሃድም ኣይኮነን ብቑዕ ነርሲ ዘብሎ ንኩሉ ሓላፍነት ዝወስድ እዩ ክትሰርሕ ኢኻ እንዳሰራሕካ ከለካ ዕውቲ ኩል ሸዓት ከይድ ከይዳ ፀገማት ተጋጢሙካ ሓላፍነት ክትወስደሉ ክትክእል ኣለካ እዚ ብሉፅ ነርሲ ዘብሎ ካብቲ ሕማቅ ክትሃድም ኣብቲ ፅቡቅ ከ ኣነየ ክትብል ዘይኮነ ብሉፅ ነርሲ ዘብሎ እዚ ማለት እዩ እዚ ብዙሕ ነገራት ኣሎ ንግዜኡ ግን እዚ ኣክላ ንክእል ዩ
1: ፅቡቅ ኣበርክቶ ከ ነርስ ገለገለ ከ ተቕሶ ፀኒሕካ እንዲ ካብቶ ይፍለን ግን እስኪ ብልክዕ እቲ ኣበርክቶ ናይ ነርስ ኣብ ትካል ጥዕና እስኪ ኣብነት እንዳሃብካ ክትገልፅልና
0: ከምዛ ክብለካ ፀናሕኩ ሕጂ ነርስ እቲ ዓንዲ ሕቁ ናይ ትካል ጥዕና ድሕር ዳኢልናዮ ባይ ዘወይ ነርስ ዝኣላይ ሕሙም እንታይ ዝበሃል ፊልድ እዚ ፊልድታት ኣለዎ ሓደ ይኮነ ነርስ ንኣብነት መወልዳ ነርስ ኣሎ ኣነስቲዝያ ነርስ ኣሎ እዞም ናይ መደንዘዚ ነርስ ናይ ኦፕታልሚክ ነርስ ናይ ዓይነ ነርስ ኣለዎ ናይ ስነ ኣእምሮ ነርስ ኣለዎ ናይ ኢመርጀንሲ ንበይኑ ዝተማሃሩ ነርሳት ኣለዎ እዚኦም እንታይ እዮም ዝገብሩ ዘለዎ ኣብዚ ትካል ጥዕና ሕልፍሕልፍ ኢና ነዚኦም ፅቡቅ ኣለካ እንታይ ኣበርክቶኦም ኣብቲ ክስታይ ንድሕር ዳርና ሕጂ መደንዘዚ ነርስ ንውሰድ መደንዘዚ ነርስ መጀመርያ ሓደ ንመጥባሕቲ ክመፅእ ከሎ ሓኪም መጥባሕቲ ኢሉ ይምድበሎ ንማሕናሕክምና ክመፅእ ሽዑመን እዩ ዝሪኦ ኣንስተሲስ ነርስ እዩ ዝሪኦ እዚ ነርስ እዚ እንታይ ይብል ልቡ ከመላ ሳንቦኡ ከመሎ ፀቕጢ ደሞ ከመሎ ኩሉ ርዩ እዚ ንመጥባሕቲ ፊት ይኸይበሎ ሓኪም ናብ መጥባሕቲ ኣየትወን እዚ ተራናዩ ነርስ እዩ ማለት እዩ ኣብ መጥባሕቲ ክፍሊ ምስኣተዎ ከዓኒ ቃንዛ ከይተሰምዖ ፒስፉል ማለት ቃንዛ ከይተሰምዖ ሪላክስ ማለት ነፃ ኮይኑ ብዘይ ቃንዛ ከይተሰምዖ ሙሉእ ሰዓት ኩን ክልተ ሰዓት ብዘይገድስ ክውድእ እንድሕር ዳኣ ኮይኑ ደቂቕ ትዕዝብትን ስራሕን ሓላፍነትን ናይቲ ኣንስቲዝያ ነርስ እዩ ማለት እዩ እዚ ሓደ ናይቲ ኣንስቲዝያ ነርስ ናብ መወልዳ ነርስ ንምፃእ መወልዳ ነርስ ካብ ቅድሚ ሕጂ ክትትል ጥንሲ ጥራሕ ኣይኮነ ዝበሃል ዘሎ ክትትል ካብ ቅድሚ ጥንሲ ክጀምር ዘሎ ካብ ቅድሚ ጥንሲ ኣትሒዙ ኣብ ግዜ ጥንስን ኣብ ግዜ ሕርስን ድሕር ሕርስን ዝከታተል ነርስ እዮም ሙሉእ ሃገር ከትካ ስጋብ ኩራዕ ናይ ዶብ ናይ ኤርትራ ነርሲ ነዝኩሉ ናይ ሕርስን ጥንስን ስራሕ ትሰርሖ ማለት እዩ ካልእ ናይ ክታበት እዩ ክታበት ሕጂ ኤርትራ ደረታ ነፊሓ ትዛረበሉ ዘላ ዝሸፈነ ክታበት ኣብ ኣፍሪቃ ልዕሊ 95-96 ካቨሬጅ ሚኢታዊት ይኸይድ ዘሎ እዚ ብቐንዱ ነርሳት እዮም ሰሪሖም ብቐንዱ ክታበት ዝህበሉ ሓደ ኣካል ናይ ሕክምና የለን ማለት እዩ ካልእ እቲ ንምካሐሉ ሞታዴታትን ዕሸላትን ድራስቲካሊ ንታሕቲ ወሪዱ ኢና ንምካሓሉ ዘለና ሕርስን ጥንስን ብክኢላ መወለዳን እዩ ዘካየ ካልእ ናብ ሳይኪያትሪክ ንክእል እዞም ናይ ስነኣእምሮ ሓከም ቀደም እዞም ስነኣእምሮ ሓከም ነርሳት ቅድሚ ምምፅኦም ኣስመራ እዛ ናይ ቅድስቲ ማርያም ጥራሕ ነይራ ካብ ርሑቕ ቦታ ናይ መጓዓዝያ ፀገም ናይ ገለ ኣብዚ መፅኦም ዝሕከሙ ነይሮም ዳሕራይ ከዓ ንፈሎኣፍ ምክትታል ኣብ 3 ወርሒ ብ4 ወርሒ ናብዚኦም ዝመፁ ነይሮም እዚኦም ሳይኪያትሪክ ነርስ ወይከዓ ናይ ስነኣእምሮ ነርስ ምስ ተማሃሩ ግን ዝኾነ ትካል ጥዕና ኣብዚ ሃገር ዚ ሕጂ ብስነ ኣእምሮ ክኢላ ነርስ እያ ትሕከም ዘሎ ናብ ኣስመራ መምፃእ ተሪፉ እዩ ማለት እዩ ኣብዚ እንታይ እዮም ዝገብሩ ሕጂ በጀካ ንሕሙም ኣብ ሆስፒታል ምስ መፅእ ኣገልግሎት ምሃብ ኣብ ሕብረተሰብ ወሪዶም ስነ ኣእምሮ ሕማም ክትካልኸሎ ከምትኽእል ካብ ዝኾነ ኣወለፍቲ ነገር ካብ ጭንቀት ካብ ገለ ሰብ ክእለ ከም ዘለዎ እንድሕር ሕሙም ሓሚሙ ከዓ ከም ኩሉ ተራ ሕማም ከዓኒ ኣብ ትካል ጥዕና መፅኡ ክሕከም ከም ዝኽእል ናይ ምግባር እዞም ሳይኪያትሪክ ነርስ ዝገብርዎ ዘለዎ ተራ ብቀሊሉ ዝስራዕ ኣይኮነን ካልእ እዚ ናይ ዓይኒ ሆስፒታል እዩ ናይ ዓይኒ ነርሳት እዮም ከም ዝፈልጦ ብርሃን ዓይኒ ጥራሕ ኣብዚ ሃገር ናይ ዓይኒ ኣገልግሎት ነ ሕዚ ዝኾነ ኩርናዕ ናይዚ ሃገር ኪድ መጥባሕቲ ከይተረፈ ብነርስ ኣብ እንታይ ዝበሃል ኣብ ዞባታት ይካየበሉ ሕጂ እቲ ታስክ ሽፍቲ ሕጂ እንታይ ዝብል ዘሎ ዳብሊኤች እቲ ሓኪም ዝሰርሖ ሲ ነርስ ክሰርሖ ይኽእል እዩ ሕጂ ናና ሕርሲሲ ሓካይም ጥራሕ መጥባሕቲ ዝገብሩ ዘሎ ኣብ ካልእ ኣፍሪቃ ሕጂ ነርሳት ሚድዋይፍ እዞም መወልዳ ነርስ እዮም መጥባሕቲ ዝገብሩ ዘሎ ሕጂ እዚ ናይ ዓይኒ ከዓኒ እዚ ዑረት ንምጥፋእ ዝብል ፖሊሲ ሒዝዎ ዘሎ ሚኒስትሪ ጥዕና ሕጂ ነዚ ዘቀላጥፉ ዘለዉ እቶም ኦፕታልሚክ ነርስ ወይ ከዓ ናይ ዓይኒ ነርስ እዮም ናይ መወዳእታ እዞም ኢመርጀንሲ ነርስ ዝበሃል ኣለዎ ኣብዘን ዓበይቲ ሆስፒታላት ንሓደጋ ጥራሕ ንውፅዑ ጥራሕ ዝሕግዙ ፍሉይ ክእለት ሒዞም ብዲግሪ ዝተመረቑ ነርሳት ኣለዉና ማለት እዩ ሕጂ እንድሕር ዳኣ ብዛዕባ ሞያ ነርስ ክንዛረብ ኮና ውዒልና ውን ክንሓድር ንስለ ንኽእል ነርስ ዘይሰርሖ ስራሕ የለን ዓንዲ ሕቆ ናይ ትካላት ጥዕና

0: እዚ ሕጂ ኣነ ድብሎ ጥራሕ ዘይኮነ ብዓለም ደረጃ ዝዝረበሉ እዩ ነርስ ዓንቢ ሕቆ ናይ ትካል ጥዕና እዩ ብዘይ ነርስ ከዓ ዝኸይደ ትካል ጥዕና የላን ማለት እዩ
1: ከምዚ ዝጠቀስካዮ ኣቶ ኤፍሬም እቲ ኣበርክትኡ ኣዝዩ ልዑል እዩ ሞ ስለዚ እስኪ ናብቲ ማሕበር ንምፃእ ሕጂ ማሕበር ነርሲ ኤርትራ መዓሲ ተመስሪቱ ከመይ ክፀኒሑ ትገስጋሱ
0: እወ ማሕበር ነርሲ ኤርትራ መጀመርያ ናፅነት ይገርመካ ተመስሪቱ ብ14 ናሓሰ 1992 ቅድሚ ማሕበር ነርሲ ተመስረተ ማሕበር ኣብዚ ሃገር የለን እዞም ሕጂ መፂኦም ዘለዉ ናይ ሕክምና ማሕበራት ኣብዚ ቀረባ ግዜ እዮም ተመስሪቶም ሕጂ ሽዑ ክምስረት ከሎ እዚ ማሕበር እዚ ነፃ ዘይመንግስታዊ ትካል ኮይኑ መዓት ነርሳት ጠርኒፉ እዩ ተመጊሱ ማለት እዩ ብዙሓት ነርሳት ጠርኒፉ ተመጊሱ ሕጂ ክብገስ ከሎ ዓላማታት ነይሮም ክብገስ ከሎ ሓደ እንታይ እዩ ልዑል ናይ ስራሕ መንፈስን ንቕሓትን ላዕለዋይ ደረጃ ሞያ ስነ ምግባርን ዘለዎ ነርስ ንምምፃእ ካልኣይ ከዓ ሞያ ነርሲንግ ንምምሕያሽ ምስ ከምኦም ዳኣመሰሉ ተመሳሳሊ ዕላማ ዘለዎም ኣካላት ውህደት ንምፍጣር ሳልሳይ ምዕባለን ክብርን መሰላትን ነርሳት ንምሕላውን ንምድንፋዕን ራብዓይ እዋናዊ ምዕባለ ጉዳያት ጥዕና ነርሲንግ ምስፋሕን ከምኡውን ኣብ መንጎ ኣባላት ተመክሮ ናይ ምልዋጥ ምቹእ ባይታ ወይ ናይ ስራሕ ባይታ ምፍጣር ኢሉ ተበጊሱ ብዛዕባ ሞያ ነርሲንግ ዝምልከቶ ተወሳኺ መፅናዕትታት ምርምርን ምግባር ነርስ ኣብ ጥቃ ሕሙም ኮይኑ ኣልያ ክገብር ጥራሕ ዘይኮነ ምርምርን መፅናዕትን ክገብር ንምትብባዕ ኢሉ ተመስሪቱ ኣብ ተመሳሳሊ ዕላማ ምስ ዘለዎም ኣህጉራውያን ናይ ውሽጢ ሃገራውያን ጥራሕ ዘይኮኑ ኣህጉራውያን ከምዚ ኣይሲኤን ዝበሃሉ ሃገራዊ ማሕበር ኢንተርናሽናል ነርስ ካውንስል ዝበሃሉ ምስኣቶም ክሳብ ዝቀረባ ግዜ ኮንታክት ነይረናይ ናይ ሓሳባት ምቅያር ገለ ነይሩ እዩ ኣብ መወዳእታ ኣብ ሕብረተሰብ ሙያን ነርሲን ንነርሳትን ዘለዉ ተፈላጥነት ክብ ምብባል ሓበራዊ ረብሓታቶም ንምሕላው ሕጂ እዚ ረብሓታት ሒዙ ተበጊሱ ሕጂ ኣብቲ መጀመርያ ፅቡቅ ዝኾነ ስራሕ እዩ ተሰሪሑ ኣነ ዝከረኒ ዞባታት ከለና እቶም ኣካየድ ስራሕ መፅም ስልጣናታት ይቡና ነይሮም ኣነ ኮምፒተር ዘ ከይተረፈ ኮምፒተር መጀመርያ ዝመፀለዎ ግዜ ሲ ነርሲንግ ነሩና ነርሲንግ ኣሶሽት ነሩና ብዙሕ ስራሕ ሰርሕ ነይሩ ኣባላቱ ንደገ እንዳሰደደ ናይ ተመክሮ ምለዋጥ ይገብር ነይሩ ብጣዕሚ ሓያል ተጣባቂ ነርስ ነሩ እዚ ማሕበር ነይሩ ኣብዚ ቀረባ ግዜ ካብ 216 ክሳብ 226 ጠቕላላ ስርሑ ጠጠቀቢሉ እቶም ዝነበሩ ኣካየቲ ስራሕ ብዘይተፈልጠ ምክንያት ን10 ዓመት ተጠቀቢሎ ሞ ኣባላቱ ፋሕፋሕ ኢሎም ንሕና ሕጂ ኣብ ክልተ ኣብርሒ 3 ናይዚ ዓመት እዚ ሓፈሻዊ ምርጫ ተገይሩ ፀቐጥም ዝበዝሖም ምርጫ ገይሮም ንሕና ተመሪፅና ኣለና ሕጂ ቀንደ ዳሕራይ ክንሪ ኣብልና ተስራሕና ከም ብሓድሽ ነቲ ማሕበር ንምብርባር ተበጊስና ኣለና ማለት እዩ
1: ሕራይ ስለዚ ሓፈሻዊ ጉባኤ ተካይዶስ ተመሪፅኩም ኣለኹም ሞ እንታይ እንታይ ስራሕ ጀሚርኩም ኣለኹም
0: እወ ሕጂ ስራሓት ጀመርናዮ ገና ውሕድ እንድዩ ተቐዳሚይቲ ክንገብራ ላ መሪፅና ዘለና ዋላ ጀሚርናዮም ዘለና ኣባላትና ዳግመን ክንምድቦም ክንክእል ኣለና ሕጂ ኣብ ዞባ ማእከልን ኣብዘን ዓበይቲ ሆስፒታላት እንዳ ዓይኒ እንዳ ሳይኪያትሪ ኦሮታ ሓሊበት ገለ መለ ኩሎም እዚኦም ወዲብና ኣለና ኣብኡ ወኪል ገይርና ኣለና ማለት እዩ ሕጂ ብዛ ውሕ 7 ከዓኒ ናብተን ተረፋ 5 ዞባታት ከድና ነቲ ኣባልና ኣብዚ ሃገር ዘሎ ኣባል ሲ ክንውድቦ ክንክእል ኣለና ባይዲፎልት ኩሉ ኣብዚ ሃገር ዘሎ ነርስ ኣባል ሕጂ ንኣብነት እንድሕር ኣባላትካ ዘይጠርኒፍካ ማሕበር ኢና ክትብላ ይትክእልና ተቐዳሚይቲ ሕጂ እዛ ዓመት እዚ ቀዳሚይቲ ዓመትና ወሲናያ ዘለና ኣባላትና ንምጥርናፍ እዩ ብድሕሪኡ እንታይ ኢና ክንገብር ንሪኦ ኣብዚ ሆስፒታላትና ንሪኦ ብፍላይ ኣብዚ ዓበይቲ ሆስፒታላትና ንሪኦ ፀገማት ኣሎ ሓደ ካብኡ እዚ ናይ ምብሃል ፀገም እስኻ ሕጂ ብነርሲ ኢኻ ንፍሉ ኢኻ ሓያል ኢኻ ገለ እንድሕር ኣፕሮች ኣቀራርባኻ ድሕር ንሕሙም ከዓኒ ቅድሚ መድሃኒት ምጅማርካ ብናትካ ኣቀባበላ ኢኻ ፍርቂ ሕማሙት ዘብሎ ሕጂ ፀገማት ኣብ ኣቀባበላ ገለ ሕጂ እዚ ኢንተርፐርሶናል ኮሚኒኬሽን ናይ ምብሃል ስልጠና ኣብዘን ዓበይቲ ሆስፒታልናታ ክንጉና ክንጅምር ኢና ዘና ስለምንታይ እቲ ሕሙም እቲ ትህቦ ኣገልግሎት እቲ ትህቦ ብሉፅ ኣገልግሎት ኣይርዮን ከመይ ጌርካ ተቐቢልካ ዮ ጥራሕ ዝርዮ the first impression lasts ብሉ እንግሊዝ ታ ሓሳብ እንድሕር ብገንጫር ገይሩ ቀሪፁካ ክኣቱ ከሎ ብድሕሪ እትቦ ስፔሻል ኬር ኣይምልከቶን ኢና ሕጂ እንታይ ኢና ፀገም ርኢና ዘለና ለሊና ዘለና ኣብ ኣቀባብላ ገለ ፀገም ስለ ዘሎ ነዚ ንምምሕያሽ ካልኣይ ከዓኒ እቲ ነርስ ኣብ ኤርትራ ዘሎ ምስ ናይ ዓለም ቴክኖሎጂ ወይ ምስ ናይ ዓለም ሳይንስ በፂሕዎ ዘሎ ክኸይድ ስለ ዘለዎ ዝተፈላለዩ ክኢላታት እንዳምፃና ስልጠና ንምሃብ እዩ ስልጠና ንምሃብ ንኣብነት ሕጂ ሓድሽሓድሽሕጂ ኣለብና ከም መወልዳን መጠን ኣብ ሕርሲ መፂኡ ዘሎ ቴክኒክ ሕጂ ደርጋ ተቐይሪ ኣብ ተሓራርሳ ማለት እዩ እዚ ሕጂ እቲ ሓድሽ

0: እዩ ዘሎ ምስቶም ኣባላትና ኮሚኒኬት ንገብር ክንምህሮም ንክእል ኣለና። ሕጂ ኣነ ኣብቲ ሚኒስትሪ ጥዕና ናይ ፕሮግራም ናይ ሕርስን ጥእስን ኣለ፣ በዚ ከዓኒ ናይ ነርሲንግ ኣለ። ሕጂ ኣብቲ ናይ መወልዳን ዝመፅ ዘሎ ሓድሽ ቴክኖሎጂ ነዞም ንመወልዳን ክምህር ክእል ኣለኒ። ናይ ዓይነት ሓድሽ ቴክኒክ መፅ ሎ ክኢላታት እንዳምፃና እንዳ ዓይነ ከድና ክንምህር ክንክእልና ሕጂ ከምኡ ትመደብ ጌርና ኣለና። እቲ ዓብ ነገር ሕጂ እቲ ንኣሽቱ መጀመርያ ማለት እ ቀዳምነት ክገርና ፅኒሐ ካልእ ግን ሓደ ሓሙሽተ ነጥቢ ዝቕመጥኒ ኣለና ናይ ማእከላይን ናይ ነዊሕ ርሑቕን መደባት ማለት እዩ። ሓደ እንታይ እዩ ንጥፈታት ነርሲን ዓለም ለኻዊ ደረጅኡ ከም ዝሕሉ ንምግባር እቲ ዓላማና ሓደ እዩ። እንታይ እሱ ፖሊስታት ምሕንፃፅ ሕጂ ሚኒስትሪ ጥዕና ኣብ ዝገብሮ ፖሊሲ ምሕንፃፅ ማሕበር ነርስ ክውከል ክኽእል ኣሎ ተወኪሉ ኣብቲ ፖሊሲታት ግን እጃሙ ከበርክት ክኽእል ኣለዎ። እዚ ሓደ ቅድሚ ሕጂ ዘይነበረ ድምፂ ነርስ ዝስምዓሉ መንገዲ ኣብቲ ፖሊሲ ሕጂ ዝኾነ ኢንፍሉንስ ንኣምነት ሕጂ ኣብ ከምዚ ከምዚ ዕድመ ዘለዎ ከምዚ ኣይምሃርን እዩ ድሕር ባሃል ኮይኑ እንታይ እዩ ማለት ምስቲ ዝምልኮቶ ኣካል ኮንካ ኣብቲ ፖሊሲ ክወፅእ ከሎ ክትመወት ክትክእል ካ ነርስ ወኪልካ ማለት እዩ። ካልኣይ ሞያ ተጠባቕነት ሰያ ተጠባቕነት ሰያ ነርስ ብዝተፈላለየ መንገዲ ፀገማት ከጋጥሞ ይኽእል እዩ። ንስኻ ምስ ላዕሉ ሕጋዊ ማሕበር ስለ ዝኾንካ ብዝኾነ ኣካል ናይ መንግስቲ ክትረኸብ ስለዘለካ ወይ ስለዝኽእል ንዝላዕለ ኣካል ከድካ እቲ ወፃዓ ናይ ነርስ ንድሕር ኣሎ ኮይኑ ክትጠበቕ ትኽእል ማለት እዩ። ሳልሳይ መሪሕነት እጂ ነርስ ምስ ሕሙም ጥራሕ ዝውዕል ዘይኮነ ካብታ ሜትሮ ናይታ ካብታ ሄድ ነርስ ጀሚሩ ኣብ መሪሕነት ካ ይሰርሕ ነርስ ነታ ወርዲ ዝመርሓ ናይ ሄድ ነርስ እዩ። ነቲ ሆስፒታል ብዓብዩ ዝመርሖ ሜትሮን ነርስ እዩ። ናይ ዞባታት ይኹን ናይ ማእከላዊ ቤት ፅሕፈት ፕሮግራማት መራሕቲ ነርሳት እዩ። ሕጂ እዚኦም ብቕዓት ናይ መሪሕነቶም ኣብ ምድልዳል ነርስ ዝለዓለ ጥራ ክፀወት እዩ ማለት እዩ። ንምልከቶ ክኢላታት ናይ መሪሕነት ወይከዓ ናይ ሊደርሽፕ ክኢላታት ኣምፂና ስልጠናታት ክንህብ ሓደ መደብናዩ ማለት እዩ። ካልእ ኣህጉራዊ ምትሕባር እዚ ኣይሲኤን ክሳብ ዝቀረባ ግዜ ምስ ርክብ ነይሩና እንታይ ካ ትገብር ናይ ዓለም ተመክሮ ይሰዱልካ ኤርትራ በፂሓቶ ዘላ ተመክሮ ከዓ ንዓለም ከዓ ሸር ትገብር። ኤርትራ ቀሊል ተመክሮ ኣይኮነ ዘለዋ ኣብ ሞታዴታትን ቀሸራትና ፅያቶ ዘላ እዚ ንዓለም ትምህርቲ ማለት እዩ። ካልእ ኣብ ከታበት ፈጢርናዮ ዘለና ስታይ እዚታት ካ ሕጂ ምስቶም ናይ ደገ ካብኣቶም ተመክሮ ትወስድ ተመክሮካ ከዓ ተካፍል። ሕጂ ኣምላኪ ሓግዝ ብዙሕ ዓይነት መደባት ኢና ሓንፂጥና ናይ ቀረባን ናይ ርሑቕን መደባ
1: ፅቡቅ ምስኡ ዝኸይድ ሕጂ ምስቲ ኣብ ሕክምና ዘለዋ ካ ብዙሓት ማሕበራት ኣለዋ ምዚአን እንታይ ዓይነት ርክባት ወይ መደባት ሒዝኩም ኣለኹም? ምዚአን
0: ድሮ ከምስቲ ማሕበር ነርስ ምስ ፕሬዚደንት ተረኺብና ነርና ሕጂ እንታይ እዩ ዝበሃል ዘሎ ከምዚ ክብለካ ፀናሕኩ ወላ ብቲ ጉባኤና ከማ ኣብቲ ሓፈሻዊ ጉባኤ ዝገበርና ንሕና ተመረፅናሉ እንታይ እዮም ዝብለሉ ከምዚ ክብለካ ፀናሕኩ ነርስ ከይሓስካ ትካል ጥዕና ስለዘየለ ማሕበር ነርስኩም ከዓ ብተፈላለየ መንገዲ ተደናብዩ ወይከዓ ድሒሩ ስለዝፀንሐ ኣብትገብሮ ኩሉ ኣጎንኩም ኣለና እዮም ዝብሉ ዘሎ ቱዚ ኤክስተንት ሕጂ እንታይ ዝሕሰብ ዘሎ ዝበልኩ ከ እንተይ ፕሮፌሽናል ካውንስል ክንምስርት ኢና ንደል ዘለና እንታይ እዩ እንድሕሪኢካ ይኸ ማሕበር ሓካይም ማሕበር ህዝባዊ ጥዕና ማሕበር ላባራቶሪ ማሕበር ኣንስተዚያ እዚኦም ፋሒሎም ዘለዉ ኩላና ማሕበር ዘናይ ነርስ ድሕሪ ርኢካዮ ዓላማና ሓንቲ እያ ንሕሙም ጥራሕ ንሕሙም ማእከል ዝገበረ ሕጂ ካብ ተፋናጨልና ንሰርሕ ሓደ ካውንስል ሓደ ማሕበር ጌርና ነቲ ንህቦ ኣገልግሎት ድርዕ ክንፈጥረሉ ዝብል ስለ ዘሎ እዚ ሕጂ ኣብ መጀመሪ እዩ ዘሎ ኣይ ሆፕ እዚ ኮፊልና ተራዳዲ ኢና ብሓደ ኮና ክንሰርሕ ተስፋ ንገብር ማለት ብማሕበር ነርስ ወገን ከዓ ፀገም የብልና ማለት እዩ።
1: ሕራይ ስለዚ እዚ ማሕበር እዚ ኣብ መፃውን ዓብዪ ክንሪኦ ከምቲ ናይ ቀደም ነበሮ ፅልዋ ፈጢሩ ሓቋፍ ማሕበር ክኸውን ተስፋ ኣለና። ስለዚ ከም ናይ መደምደምታ ንኣባላት ናይዚ ማሕበር ክትመሓላልፎ ትደሊ እንተለካ
0: ሕጂ ከም መደምደምታ ከምዚ ክበሃል ፀንሐ ነርሲንግ ኖብል ፕሮፌሽን ሓደ ክቡርን ዓብን ሞያ እዩ። ሕጂ እዚ ሞያ እዚ መጀመርያ ንሕና ነርሳት ከምዚ ዓይነት ሞያ ምኳኑ ክንፈልጡ ክንክእል ኣለና። ኣይዳወት ማለት ገለገለ ሰባት ናይ ኣይደንቲቲ ክሳይ ኣለና ኮይኑ ስማዓኒ መን ነርስ ኣነ ነርስ ኮይነ ክሳብ ክንደየ ሞያ ነርስ ዝፈልጡ ክሳብ ክንደየ ዘኽብሮ ኣነ መጀመርያ ኣነ ሞያ ንድሕር ዘይክቢረ ወላ ሓደ ሰብ ክኽብረላይ ፅበኒ እሱ ክንደፍኣሉ ክንገርኢ ኣለና። ካልእ ነርሳት ከም ዘመናዊ ቴክኖሎጂ ንክሰርሑ ቀፃሊ ስልጠናታት ክዋሃቡ ክኽእል ኣሎ። እዚ ሕጂ ኣብ መወዳእታ ክብለለ ነርስ ክሰርሕ ኣለዎ ነርስ ከምዚ ዓይነት ሞያ ዘለዎ ነርስ ብሉፅ ንሕ ትብላ ኣለካ ኮንካ ብቴክኖሎጂ ብሳይንስ ክዓጥቕ ስለ ዘለዎ ብዓብዪ ሚኒስትሪ ጥዕና ምስኡ ተሓዊሱ ከዓኒ እዚ ማሕበር እዚ ከዓኒ ተርኡ ክፃወት ክኽእል ኣለዎ። ካልእ ነርስ ስርሖም ብቕዓት ንክፍፅሙ ዘድልዮም ናውትን ምቹእ ናይ ስራሕ ሃዋህን ክፍጠረሎም ክኽእል ኣሎ። እዚ ክትሰርሕ ድሕዳ ኮንካ ሃዋህ ወይከዓ እቲ ኢንቫይሮመንት

0: ንክፍትናትካ ምቹእ ክኾን ክኽእል ኣለዎ። እዚ ምስልጠና ይሰርሓሉ ኣሎ ማሕበር ከዓ ንውስእ ኮይኑ ከበርክት ክኽእል ኣለዎ። ነርሳት ኣብ ፀገማት ጥዕና ኤርትራ ዝተመርኮሰ መፅናዕትታት ገብር ሕጂ ንኣብነት ኣብ ሓደ በዚ ዞባ ዘሎ ሆስፒታል ሓደ ተኸታተለ ዓይነት ሕማም መውፅኦ ንድሕር ኣሎ ነቲ ሕማም እንዳፈወስካ ምኻድ ፍታሕ ኣይኮነን መፅናዕቲ ክገብር ኣለዎ። እዚ ሕማም ከበይ ዝመፀ ዘሎ ኣፅኒዑ ካብ ምንጭኡ ክጠጠው ከብሎ ዘለዎ እምበር ሕሙም ዘዝመፀ ሓኪምካ ዝኸውን ነገር እዩ። ሕጂ ነርሳት ተማሂሮም እዮም። ሕጂ ናይ ምርምርን ናይ መፅናዕትን ናይ ሪሰርችን ተማሂሮም እዮም። ድሕር ሕጂ ተመራመርቲ ክኾኑ እቲ ማሕበርቲ ዝማሕበር ቆይሙ ዘሎ ጊድኡ ክዋፃ እዩ ማለት እዩ። ተመራመርቲ ክኾኑ ክእሉ ሎም ኢልካ ሕማም ዘዝመፀ ምሕካም ናይ ትራዲሽናል ናይ ቀደም እዩ ማለት እዩ። ተማራማሪ ንምግባሩ ነቲ ነርስ ክሳይ ኣሎ። ካልእ ሕብረተሰብ ነቲ ነርስ ዝህቦ ርዚን ኣገልግሎት ኣፍልጦን ክብርን ክህቦ ክእል ኣሎ። እዚ ቀሊል ኬድካ ስለ ትረኽቦ ከም ቀሊል ጌርካ ትወስዶ ነርስ ክብሩ የድልዮ ስለምንታይ ዋላ እኳ ግቡኡን ማለት ግዴትኡን ዋላ እንተኾነ እቲ ዝገብሮ ዘሎ ለይትን መዓልትን 24 ሰዓት ካብ ሕሙም ከይተፈለየ ዝሰርሐ ነርስ ጥራሕ እዩ። ኩሉ ዓይነት ሞያ ንሕሪኢኻ 24 ሰዓት ምስ ሕሙም የለ 24 ሰዓት ሕሙም ዝሰርሕ ነርስ ስለ ዝኾነ ሕብረተሰብ ሞይኡ ክፈልጠሉን ክብሩን ክህቦ ከም ዘለካ ክንሰርሕ ኢና። እዚ ዕድል እዚ ስለ ዝተዋህበኒ ደጊመ ብሽም ማሕበር ነርሲ ኤርትራ ብሽመይን ኣሊ መዓኻን ንሚኒስትር ዜና ይመስግን ኣለ
1: ሓሪ ናልባት ሓንቲ ሕቶ ዝረስዕ ኮዋ ነራ ምዘን ቤት ትምህርቲ ኣሶሽት ነርስ ድዩ ካልእ ነርስ ዝምህራ ኮሌጃት ክትገብሮ ተሓስቡ ዝምድናታት ከ
0: እዚኣ ቀንድያ እዚኣ ክተርሳዕ ክማን ዘይነበረ እንታይ እዩ ሕጂ ዋላ ድሮ ከማን ምዞም ናይ ዘን ኣሶሽት ስኩል ተዘራሪብ ኣለና ከመይ ዘሎ እቲ ብቓዓት እንታይእቲዞ ኤክስተንት ኣብ ካልእ ዓለም ድሕር ኢኻ ኣሶሽን ነርስ ኣሶሽን ወይከዓ ማሕበር ነርስ ስጋብ ካሪክለም እዩ ዝቕይር ኣብ ካልእ ዓለም። ሕጂ ንሕና ከይምፅ ኢልና ኣብ ካሪክለም ክንቀይርና ማለት ኣይኮነን፣ ግን እቲ ካሪክለም ዝወፅእ ዘሎ ረቢ ክንገብሮ ክንክእል ኣለና ምስተን ትካላት ትምህርቲ ኮንና ማለት እዩ። እቲ ዝወፅእ ዘሎ ካብአን ተመሪቑ ዝወፅእ ዘሎ ኣብ ምንታይ ብቕዓት ዝበድሎ ዘሎ ንኣብነት ኣብ ሕርሲ ንድሕር መፂና ኣብ ማተርናል ሄልዝ ንድሕር መፂና ንሪኦ ፀገማት ኣሎ። ሕጂ እዚኦም ኮንታክት ክንገብሮም ኣለና ኣብዚኣሲ ቁርብ ይጎድሎም ኣሎ ክወፁ ከለዎም ዝወፁ ንሪኦም ኣለና ንሕና ኢንዲዘርስ ንሕና ናይ መወዳእታ ተጠቀምቲ ናይቶም ዝምረቑ እንዲና። ሕጂ እዚንዝንዝን ፀገማት ስለ ዘሎ እዚ ብኸመይ ይፍታሕ ተባሂሉ ድሮ ኣብ ገርመካ ኣብቲ መደብና ኣሎ ምስተን ኣሶሴሽን ምስተን ትካላት ትምህርቲ ርክብ ክንፈጥር ኢና ከም ዝበል ከዓ ካብቲ ካፒክ ሴረሞኒ ጀሚሩ ገለገለ ፀገማት ዘሎ ተረዳዲእና ራዲካል ቸንጅ ክመፅሓፂር ግዜ ክሉ ክንገብር ኢና ማለት ኣይኮነ፣ ግን ኮፍ ኢልና ግዜ ሂብና ማለት መደብ ኣለና እቲ ብቕዓት ሲ ዝሕይለሉ መንገዲ ሕጂ ክምረቑ ከሎ ገለገለ ጉድለታት ትርኢ እንዲኻ ኮፍ ኢልካ ምዝታይ ሲ ረብሓታት ኣለዎ ኢለ ኣምን ማለት እዩ።
1: ኣቶ ኤፍሬም ዝበኣይ ፕረዚደንት ማሕበር ነርሲ ኤርትራ ስለቲ ብስቱድዮና መፅኻ ዝሃካና ሰፊሕ ዝርዝራዊ መብርሂ ብስመይ ምስ ተዓዘብትን የመስግነካ ዓውቲ ዝኾነ ናይ ስራሕ ግዜ ይኮነልኩም ድማ የመን
0: ይቐኒ ኣለ
1: ባርካ ዝኽርኩም ተዓዘብቲ ብዛዕባ ማሕበር ነርስ ኤርትራ ንገብሮ ፀናሕና ቃለ ምሕተት ኣብ ስዛዝምሎ ስለመከታልኩም ንመስግን ሰላም።

ናይ ዝብል ዝተፈላለየ ዓይነታት ቅብኣን መሳርሒ ሙዚቃን ዘሰልጠነቶም ኣመሪቓቶም ኣላሞ ዝቐሰሞ ስልጠናን ፍርያቶምን ኣብ ንኡስ መደብና ክቐርብ እዩ። ንኡስ መደብና ፍኖት ሂወት እውን ናብ ንኡዞብ ዓረዛ ወሲዳ ምስ ሓንቲ ድርብ ጾር ተዓምም ሃብሮም ተምሃሪት ክተላልየና እዮም። ተኸታታሊቲ ፊልም ሳውን መበል 22 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዘለን ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደባትና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 11 ሓምለ ልክዕ ሰዓት 2 ፍርቓ ንድሕሪ ቀትሪ፣ ድግማ ሓሙስ 16 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን።

0: ሸውዓተ መጋቢ ትፈሊሙ ኣብ ሰለስተ ምድባት ተኸፊሉ ማለት ኣብ መንደፈራ 8 ጋንታት ኣብ ፀሮና 6 ኣብ ደቂ ኣምሓራ ድማ 7 ብድምር 21 ጋንታት ሓቂፉ ካየድ ፀንሐ ስፖርታዊ ቅነ እዚ ማእከል ሓለቓ ስታፍ ሚኒስትር ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስን ካልኦት ሓለፍቲ ግንባርን መንግስትና ዝረኽብሉ ኣጋጣሚ ብ39 ሰነ መዓልቦ ረኺቡ እዚ ስፖርታዊ ቅነ 6 ዓውታት ስፖርት ኩዕሶ መርበብ፣ ኩዕሶ እግሪ፣ ኣትለቲክስ፣ ጨመተ ተኽሲ፣ ቸዝ፣ ኩዕሶ ስኪዒት ዘጠቓለለ ኮይኑ ብመሰረቲ ውጥን ድማ ኣብ 3 ቦታታት እዩ ተኻይዱ። ኣብዚ ስፖርታዊ ቅነ ካብ ታሕቲ ቁፅሪ ጋንታት ዝተረኣዮ ቸዝ ክሳዕት ዝበዝሐ ቁፅሪ ዝነበሮ ኩዕሶ እግሪ 128 ጋንታትን ተሳቲፈንኦም። እዚ ውድድር ብመሰረት ካላንደሩ ኣብ ነፍሲ ወከፍ 2 ዓመት ዝእንገድ ኮይኑ ሎሚ ዓመት ድማ ነበል 14 ግዜ እዩ ዝካየድ ዘሎም። እዚ ግፍሕ ዝበለ ንጥፈት ዝነበሮ ውድድር በብዋናት ዝፃፈ ክመፅድሕሪ ምፅናሕ እምበኣር 39 ሰነ ኣብ ዘካየዶ ናይ መዛዘምተን ስርዓት ናይ ኩዕሶ እግሪ ደቂ ተባዕትዮ ናይ ፍፃመ ግጥም ሰሪዕዩ ዓፂቦም። ኣብዚ ናይ ፍፃመ ግጥም እተን መሳጢ ብቕዓተን ቁመናን ሃይንፀን ክመፃፀናሓ ጋንታተ ጎብየ መረብንየን ተራኺበን። እዚ ግጥም ፈሊሙ ኣብ ቀዳሞት 10 ደቓይቕ ጎብየም ኣመና ብምዕብላል ንፀወታ ክትቅልሶን ከላ ዝግባእ መሪሕነት ኣተሻዓይ ደቕ ርኺባ ድማ ብፀጋማይ መኣዝን ተመስገን ተስፋይ ንልዳት ዘእተዋ ኩዕሶም ሓላ ውልዳት መረብ ኣብ ምፅራጋ ተጋግዩ ናብ ሸቶ ተቐየረት። ብድሕዛ ሸቶ እውን ናብ ልዳት መረብ ዝወፈሩ ፃወቲ ጎብየን ደገፍቶም ጌና ቀዳሚት ሸቶን ፀንቢሎም ከይወድኡ ንኣንፈት ፀሓይ ብምዝማዝ ድሕሪ 2 ደቓካየት ሸቶ ካብ ኤል ኣብ ዮሃንስ ርኺቦም እውን ንመረባውያን ኣደንዘዙም። ጋንታ ጎብየ ብፀገማይ መኣዘነ ካብ ብፃጥ ቃዓይ ዝውድር ተፀውዐም ኣባላ ሜሮን ተስፋ ጋብር ተበግሰን ዝነበረት ኩዕሶም ሓደገኛታት ዝነበራ ኮይነን ኣብ መበል 20 ደቂቕ እውን ዝፀዋይ ዝሰርሓ ኩዕሶም ኣብ ሰኪዒት መረብ ዓሪፋ ኤልኣብ ዮሃንስ ንዕኡ ካልኤቲ ንጋንቱ ድማ ዕውድቲ ዝውድር ምዃናት ተረጋግፅ ሸቶም ኣመዝገበም። ብድሕሪ እዚ ዝግጥም ሸቶ በዚሒዎም ኣሰልቻው ከይከወንኳ ተሰጊኡ እዩ እምበር ኣብ መበል 22 ደቂቕ ግን መረባብ ፀወታ ምህላዋ ትሕብር ዮናስ ገብረ መስቀለ ብርእሱ ገጭ ዘቕፀራ ብልፅ ሸቶ ረኺባ ትንፋስ መለሰን ንዕረፍቲ ድማ በዚ ውፅኢት ኣተዋን። ካልኣይ ብረ ዝግጥም ሚዛና እውን ዝያዳ ድማ ናብ ጉልበት ዝሓትቲ ሕርፍፍ ዝበለ መልክዑ ተቐይሮን ክቕፅልን ከሎ ክሳብ ምድብ ግዜ ኣኺሉ ማካየዳኛ ፊስካ ዝነፍሕ ድማ ሸቶ ኣይተረእየን። ፀወታ ብውፅኢት ቀዳማይ እብረ 3-1 ተወዲኡ ጎብየም ዕውድቲ ኮይኖም። ብድሕርዚ ብሰልፊ ጋንታት ተሰኒዩ ናይ ሽልማት መደቢ ተኻይዱም ዓውታት ጋንታት ኣብ ኩሉ ዓውታት ድማ ካብ ኢድ ዝተፈላለዩ ሓለፍቲ ሽልማትን ክቕበላን ከለዋ ብሓፈሻ ጎብለለዚ ስፖርታዊ ቅነ ድማ ጋንታ ምሂላል ኮይና ተዓዊታም። ካብዚ ቐፂልና እምበኣር ክቡራትን ክቡራንን ሰማዕትና ድሕሪ ምዕፃው ዝውድር ምስ ኣካየድትን ገለ ዕውታት ኣካላትን ዘካየድናዮ ሓፂር ዕላል ኣሎ ናብ ክነስገረኩም
1: እዚ ስፖርት ኩሉ ግዜ ማእኸላይ እዚ ዝግበር ደረጃ ክመሰናዊታት ንሳተፉ ነርና ኢና ኣብ ኩዕሶ መርበብ ተዘይኮይኑ ካልኦት ብዙሕ ዕውታት ኣይነበርና ደረጃታት ተሸሞንተ ንሓሰገር ነርና ኢና። እዚ እንታይ እቲ ዕላማ ነይሩ ዕላማ ናይ እዚኣ እዋን እዚኣ ናይ መበል 14 እዚ ማእኸል መሰረታዊ ለውጡ ክንገብር ኣለና ይቲ መበገስ ኢና። እቲ መሰረታዊ ለውጡ እንታይ እዩ? ካብቶም ዝነበሩ ተፃወቲ ውዲልካ ሓደሽቲ ጌርካ ምትካ እዩ። መስቲ ሕጂ ዘሎ መንእሰይ ተሓዊሱስ ከመይ ገይሩ ኣብዓወታት ፅሒት ዕላማ ዚ ዕላማ ተግባርካ ስጋብ ታሕቲ ወሪድና ደረጃ በራጊድ ኢና ኣካይድ ናብቲ ናይ 225 ማለት እዩ። ኣብኡ ካየና ኣብ ወርሒ 12 ከባቢ ዕለት 28 ምድለዋት ገር ካብኡ ኢና ንጅምር። ካብኡ ብኩሉ ዓይነት ብደቂ ኣንስትዮ ብደቂ ተባዕትዮን ኣብ ኩዕሶ እግሪ፣ ኩዕሶ መርበብ፣ ባስኬትቦል፣ ኣትሌቲክስ፣ ቸዝ፣ ባድሜንተን ከይተረፈ ተዳሊና ኢና ነዚ ኩሉ ንገብር። ምናልባት ኣብቲ ዝካየድ ዝነበረ ዓቕምሰና ልዕሊ ዝኾነ ናይዚ ሃብታት እቲ ዝበዝሐ ድዮ ሃልኪ ንኸይመፅእ ተደራረቢ ፀወታ ብፍላይ ኣብ ደቂ ኣንስትዮ ከምኡ ዘ ስለ ዘጋጥም ኣብ ክልቲኡ ስለዝፀወታ ነዚ ሃልኪ እዚ ከነወግድ ክንብል ከማለት ዓቕሙ ሰብ ከም ድራባሓይና ጌርና እዩ ማለት እዩ። ከምዚ ብማጋርና ከዓ ዳርጋ 2 ወርሒ 3 ቅልን ዝኸውን ኣብ ሙሉእ ትረይኒ ኣቲና ናብዚ

0: ልዕሊ 9 ወርሒ 4 ወርሒ 3 ፀወታ ጀሚርና ማለት እዩ። እዚ ፀወታ እዚ ብኩሉ ዓይነት ኢናኣቲና መስተን 8 ጋንታታት ሰገራ ኢና ሰጊርና ብኩሉ ዓይነት ማለት እዩ። ምናልባት ኣብ ኩዕሶ እግሪ ደቂ ኣንስትዮን ደቂ ተባዕትዮን ብደቂ ተባዕትዮ ሻርሸይቲ ክንወፅእ ከለና ኣብተን 4 ሰገርናን ብደቂ ኣንስትዮ ግን ኣብተን 4 ሰጊርና 4ይ ደረጃ ወፂና ኣብ ኩዕሶ መርበብ ብቑዓት ተፃወቲ ኣፍሪና ዋላ ብደቂ ኣንስትዮም ቅድሚ ሕጂ ክልተ ግዜ ዋንጫ ወሲና ነርና ናይ መቐለ እዚ ሕጂ እውን ከምኡ ኣብቲ ደረጃ ኣብፅሒና ዋንጫ ክንጎዛ ጌርና ማለት እዩ። ኣብ ደቂ ተባዕትዮ እውን ተመሳሳሊ ኣብቲ ባስኬት መጀመርያ እዋን ዝካየድ ዘሎ ኣብ ዝሓለፈ እዋን እኳ ተሳተፍና ብዙሕ ወቕዓት ዝነበሩ ተፃወታ ይነበረናን ድሒሮም እዞም 37 ዙርያ ስለ ዝመፁና ግን ኩሉ እቲ ብቕዓቶም ኣብ ክልተ ደቂ ኣንስትዮን ደቂ ተባዕትዮን ከም ጉቡእ ትሬኒንግ ከም ዝገብሩ ልክ ኣብቶም ኩዕሶ እግሪ ስለብ 3 ወርሒ ምሳና ኮፍ ኢሎም ነዚ ከዓ ብ ደቂ ኣንስትዮ ዋንጫ ወሲድና ክንዕወተሉ ክኢልና ማለት እዩ። ተመሳሳሊ ኣብ ደቂ ተባዕትዮ ከዓ ብ4ይ ደረጃ ወፅኦም። ካልእ ኣብ ኣትሌቲክስ እዩ ኣብ ወርሒ 4 ኣብ ዕለት 31 ስጋ ወርሒ 4 ስጋ ዕለት 4 ዝተካየደ ኣብ መንደፈረ ብኩሉ ዕዉታት ነርና ኣብ 100 ሜትሮ ደቂ ኣንስትዮ ተዓዊትና ወርቂ መዳልያ፣ ኣብ 400 ሜትሮ ብደቂ ኣንስትዮ ወርቂ መዳልያ፣ ካልአይቲ ብሩር መዳልያ ማለት እዩ። ቦት ተባዕታይ ከዓ ከምኡ ብሩር መዳልያ ኣምፅኢና ኣብ ዝላለ ዕለትን መሬትን ከዓን ቀዳማይን ካልኣይን ወርቅን ንሓስ መዳልያ ናምፅኢና። በዚ ዕዉታት ብደቂ ኣንስትዮ ጥራይ ስጋብ 45 ኣዋሃልና ደቂ ተባዕትዮ ከዓ 20 ነጥቢ ኣዋሃሊሎም ብድምር ናይዚ እንኳ ናብቲ ጎብለል ዝወስድ ናብ 10 ነጥቢ ኣደይምና እዮ ማለት እዩ። ብድምር ናይቲ ጋንታ ግን 65 ነጥቢ ኣዋሃሊሎም እዮም ሰጊሮም። እዚ ብህሉል ኣፅሊሕና ድሕሪ ናይ ጨመተ ተኩስ መፅእ ጨመተ ተኩስ ከዓ ደረጃ ጋንታ ሳልሰይቲ ወፂና ናይ 5 ነጥቢ ረኪብና ማለት እዩ። ብጠቕላላ እቲ ኣብ ጎብለል ምእተውና ምክንያት ሕጂ መሰረት ናይቲ መጀመርያ ዝገበርናዮ መሰረታዊ ለውጢ ክነምፅእ ኢልና ፀዓርናዮ ኣብ ግብሪ ተርጊምናዮ ማለት እዩ። ብመጠን ኣብ ደቂ ኣንስትዮን ደቂ ተባዕትዮን 10 ነጥቢ ረኪብና፣ ኣብ ኩዕሶ መርበብ ናይ ክልቲኡ 12 ረኪብና፣ ኣብ ባስኬትቦል 12 ረኪብና፣ ኣብ ጨመተ ተኩሲ 5 ረኪብና፣ ኣብ ኣትሌት 10 ረኪብና፣ ኣብ ቸስ ከዓ ሓደ ሻርሻያ ወፂና ሓንቲ ነጥቢ ረኪብና ድምር ከባቢ 54 ነጥቢ ኣምፂና። በዚ መሰረት ካ ጉብለን ናይዚ ዓመት እዚ ናይ ማእኸለ እዚ ኮይና ድሮ ኮይና ማለት እዩ።
1: ጎብዬ ብመሰራይቲ 54 ሰልጣን ኣለኹ ምስ ማዓሸበረ ማለት እዩ። ሕጂ ዝዕድር እዚ መሃብኩም ቴንክ ዩ። ምክንያቱ ቀሊል እንታሽሙ ይኮነ ኣብ ማስ ሚድያ ወፂኻ ብዛዕባ ዘለካ ኣበርክቶ ስራሕ ምዝራብ ቀሊል ኣይኮነን። ቴንክ ዩ። ብመወፃል ብዛዕባ እታ ጋንታና ክዛረብ እንተ ደኣ ኮይነ ብለሰራይት 54 ጎብየ ካብዚ ምስረት ሕጂ ሳልሳይ ዓመቱ ገለ እዩ ማለት እዩ። ምክንያቱ 2023 ኣብ ከረን ተፃዊትና ነርና ኣብታ ኣብ ከረን ዝገበርና ሳልሰይቲ ወፂና ነርና ኣብ ናይ እዚ ህዝባዊ ሰራዊት ማለት እዩ። ሕጂ ብእዚ ማእከል ተዓደምቲ ኮና ምስ ክፍለ ሰራዊት ሱሳ 24 ንሕና 54 ሰለስተና ካብ ዞባ ማእከል መፂና ኣለና ናብዚ ደቂ ኣምሓረ ማለት እዩ። እዚ ማእከል እታ ኣብታ ናይ ጋንታ ኣትየ ክዛረብ ከለኹ ዕድሚያ ሓፂር እዩ። ምክንያቱ ኩሎም ኣብ በራጊዶም እዮም ካብ በራጊድ ና መፅኦም ፃወቱ ሓፂር ዕድመ እዩ ዘለዋ ናይ ወርሒ ትሬን እያ ገይራ ናይ ወርሒ ትሬን ኣብ ኣስመራ ገይራ ያ ናብ ውድድር ኣትያ። ኣብዚ ውድድር ከዓኒ ዓቕሚ ስለ ዝነበሮም እቲ ናቶም ታለንት ክዓብዩ ዝግብኦም ቆልዑት ስለ ዝኾኑ እቲ ዝሰርሕዎ ስራሕ ቀሊል ኣይነበረን። ናቲ ውፅኢት ከዓኒ ቻምፒዮን ወሲድና ማለት እዩ።
2: ኣነ ከም ሓለቂ ጋንታ ናይዛ ጋንታ ብሓፈሻ እቲ ዓወት ስምረት ስምረት ፍቕሪ ትምክባር ባዓብ እዩ ስለ ዘሎ ናብዚ ደረጃ ዝበፅሕና ኣለና ማለት እዩ። ብሓፈሻ ኣብ ናይ ሎማዓ ዝነበረ ፀወታ ከዓ ኩሉ ብዝረኣናዮ ማለት እዩ። ኣዝዩ ቃልሲ ተንዲ መፀና ዝነበረ ጋንታት ቀለት ይነበረ ንሕና ግን በቲ ዝነበርና ዓቕሚ ተወሳኽቲ ናይ ክለባት ቁርብ ሓጊዝና በቲ ንፋዓት ናይ ክለባት ተፃእቲ ነሮምና ተፃእቲ ተወሳኺ ናይ ብራጊድ ስትሬን ንገበርናያስ ሓፂር ግዜ እዩ ነሩ ግን ማዕብ ዩት ክዕሱካ ናይ መዓልቲ ወይከዓ ናይ ዕድል ክብሎ ገልፅ ብሓፈሻ ማለት እዩ። ንሕና ካ በቲ ዝነበረና ውንታት ወሲኽና ብናይ ሰልጥና ደገፍትኻ ኣብ ደረጃ ዝብሰለ መፅሕፍና
3: ኣሰልጣኒ ጋንዛ ጉሎብ ብርጌድ 24 ኮይኑ ነዚ ውድድር መበል 14 ውድድር ናይ እዚ ማእኸል ወኪለን ጉሎብ መፅ ማለት እዩ። ሓፈሻዊ ኣብቲ ኣካይዳ ናይቲ ውድድር ናይ ደቂ ኣንስትዮ ናይ እዚ ማእኸል ተካየደ ክንሪኦ ከለና ናይ ተሳታፍነት ደቂ ኣንስትዮ ዳሓሸ ኮይኑ ኣነ ረኪብ እዮ ፅቡቅ ዓይነት ውድድር ነይሩ።

0: ንሕና ተብል መዲብና ዝነበርና ሳለሳይ ምድብ ኮይኑ ፆረና እዩ ነሩ መደብና ማለት እዩ። ሕጂ ሓፈሻዊ እቲ ውድድር ንሕና ክምግምግሞ ከለና ምስቲ ናህና ብቕዓትን ምስቲ ናይ ተንጋንታታት ንነበረ ብቕዓትን ክልልይ ኣለዉ። ንሕና ሒዝናየን ድመፃና ተፃወቲ ምኩራትን ገዳይም ተፃወቲ ናይ ዞባ ማእኸል ኮይነን ግን ኩለን ኣይኮነን እተን ሸሞንተ ተፃወቲ ናይ ዞባ ማእኸል ኣብ ክለባ ዞባ ማእኸል ዝነጥፋየን እተን ካልኦት ከዓ ካብ ቤት ፅሕፈታት ኣምፂና ንስኳድ ንምምላእ ተጠቐምናሉ እዩ። ሕጂ እቲ ውድድር ሓፈሻዊ ምግባሩ ኣዝዩ ኣገዳሲ ኣብ ደቂ ኣንስትዮ ናይ ደቂ ኣንስትዮ ኣሰልጣኒ ኮይኑ ክሪኦ ከለኹ ንምንታይ ዕብት ኩዕሶ እግሪ ሃገር ክበሃል ተኮይኑ ኣብ ተሓፅረ ቦታታት ኣይኮነን ክካየድ ዘሎ ዝርግሐ ክህልዎ እቲ ዝርግሐ ምህላው ኣዝዩ ፅቡቅ ነገር እዩ። ግን ሓፈሻዊ ቡድሆታት ከዓ ነይርዎ እቲ ቡድሆታት ክብሎ ድኽእል ሕጂ ኣብነት እዘን ካብ ዞባ ማእኸል ሒዝናን ንመፃና ስፖርታውያን ውድድር ቻምፒዮና ገዲፈን እየን መፅና ኣብቲ ውድድር ሕጂ ንዓኣተን ዓብዪ ደራኺ ዕብት ከመዝግብ ክእል ንድሕር ንብለና ኣሊና እንታይ መሓሸ ምስተን መሻርክቲ ኣካላት ሓደ ምርድዳእ ብምፍጣር እቲ ቻምፒዮናት ናይቲ ዞባታት ናይ ኤርትራ ዘካይዶ ምስ ናይ ክፍለ ሰራዊት ናይ ምክልኻል ዝካየድ ከምቲ ናይ ግንባር ተተፈላለዩ ኣብዝዕረፉሉ ሲዘን እንተዝኸውን ነይሩ ሓደ ጥንካረ ኣካላት ነተን ደቂ ኣንስትዮ መሃለወ ብዙሕ ውድድር ንገዛእ ንብሱ ተመክሮ ናይ ምጥራይ ተኽእሎ መሃለወ እዚኢታት ክሰፍሕ ይኽእል። ሕጂ ነቲ ሓደ ውድድር ገዲፍካ መፂኻ ነቲ ሓደ ውድድር ክተካይድ ክልተ ነገር ጎነፅ ኣሎ። ሓደ ንሰን ብሜንታሊ ክግዛእን እንታይ ከዓ እሱ ድገዝአን በቲ ሓደ እታ ትኸፍለን ኣደክለበን ክሓስባየን በቲ ሓደ ነታ ኣዳሃደን ካ ከገልግላ ክሓስባየን ሕጂ ክልተ ዝተገራጨው ነገር ክኸውን ከሎ ዋላ ነታ ተፃዋት ንዕቤታ ዓንቃፂ ኣብ ተፈላለዩ እዋናት በብ መድረኽ ን ድሕር ኮይኑ ግን እታ ተፃዋቲ ዕቤት ክተረጋግፅ ትኽእል እያ። ለውጢ ኩዕሶ እግሪ ደቂ ኣንስትዮ ኤርትራ ክተረጋግፆ ዓብዪ መስተርሆት ኣለዎ። ሕጂ እቲ ዴድላይን እንተድፋላል ኣዝዩ ኣገዳሲ ኮይኑ እንተረኣየኒና ካልእ ኣብተን ተወዳደርቲ ዝነበራ ጋንታታት ኣዝየን ደለይቲ ጉዱሳት ተፃወት ትርአ ኣነ ከማነ ሓፈሻዊ ሕጂ እቲ ተገዳስነት ናተን ጥራይ እኹል ኮይኑ ተረኣየኒና ከምቲ ናተን ተገዳስነት ከምቲ ምምፀአን ናብቲ ናብ ስፖርት ሓፈሻዊ እተን ግንባራት ናብ ክለባት ወሪደን ዝፃወታሉ ደረጃ ዕብት ደመዝግባሉ ኣብ ክለባት ተጠርኒፈን ድኸዳሉ መድረኽ እንተተፈጢሩ ብዙሕ ነገር ለውጢ ክንርኢ ንኽእል ኢና። ኣብነት ሃገራዊ ውድድር ኣብ ዝካየድ ናይ ዞባታት እቲ ስኳድ ኣብ መንጎ ዞባ ማእኸልን ዞባታትን ዘሎ ፍልሊ ክጠፍእ ምክኣለ ንምንታይ ዕድላት ናይ ክለባት ክፍጠር ንዕድላት ክንፈጥረ ኣለና። ሕጂ ተፃዊተን ተን ክለብ ደሎን ናብ ክለባትን ክኸደ ተን ክለብ ደይብለን ኮፍ ክብላ ኖኖ ክኸውን የብሉን ድሕሪ ክልተ ዓመት ከንዕ ጫማ ግበር ኢልና ዲና ክነጉያ ደለና ኖኖ ወይ ጥርናፈ ኣብቲ ውሽጠን ክህሉ ኣለዎ ወይ ኣብቲ ዝነብራሉ ዞባታት ክለባት ክምስረታ ክኽእል ኣለዎን ብሕፅር ዝበለ ዋላ ብባጀት ንሪኦ ከለና ወይ ከዓ ኣብተን ክለባት ኣለዋ ዝበሃላ ዞባታት ኣብነት ዞባ ማእኸል ኣብኡ ከይደን ተጠርኒፈን ክሰርሓሉ ዝኽእላ መንገዲ ተተፈጢሩ ኣብዝ ሓፀረ ግዜ ዝበለፃ ደቂ ኣንስትዮ ክንሪኢ ተኽእለሎ ዝብል እምነት ኣለ።
1: ኣባል ናይ ግሎብ ሓለቓ ጓንቲ ኮይና ከዓ ክሳተፍ ቀኒ ማለት ንሕና ተፃዋትናዮ ሃልኪ ዘለዎ ፅዋታ ኢና ተፃዊትና ክንብሃቂ ብጎደሎ ብዓብኡ ሸሞንተ ስጋዕ ሸውዓተ ብወፃናይ እውን ነይሩ እዩ ሕማማት ብምብዛሓብ ፀሮና ገለ መለስ እዳተለዋወጥና ቦርቴለ ድዩ ገለ መለ ኩላተን ተፃቲ ቀለልቲ ኮነና ዘለዋ ዋላ ዝፀንሐ ስጋዕ እዚኣ መወዳእታ ተፃዋትናዮም እንዳና ሃልኪ ብዓብኡ ካብ ፀሮና ብዙሕ ነገር ብዙሓት ተፃዋቲ ከማና ከም ዘለዋ ዋላ ተዓበየን ከማ ንሕና ኣብ ጋንታታት ንፃዋት ኢና ብምልእና ከማና ኮይነን ኣብ ጋንታታት ተፃዋታ ነረን ከእንታይ ምኾና ኢልና ዋላ ተሓስብ ኢኻ ግን ከዓ ዋላ ብዚ ምሰገርና ከዓ ብዙሕ ናይ ቲፎዝና ክስታይል ኣይነበረናን ብዙሕ ሃልኪ ከዓ የሕሊፍና ኢና ነዚ ዓወት እዚ ክንረከብ ዝኽኣልና ሳላስ ኣሰልጠንትና ሞራል ናይ ሰብ ከዓ ብዓብኡ ኣብዚ ክንበቅዕ ክኢልና ኢና።
2: ውድድራት ብሓፈሻ ፅቡቅ ነይሩ ቅድሚ እቲ ውድድር ምስራዕካ ግን እቲ ምድላዋት ነቲ ውድድር ምድላዋትካ ከዓ ኣበየበየ ቦታ ክትገብሮ ከም ዘለካ ወጢንካ ስለ ነቲ ውድድር ተካይዶ እቲ መጀመርያ ክብደት ነይሩ ምስቲ ብሰዓትታት 21 ክፍለ ሰራዊታት ኣብዚ ማእከል ምህላው ክብደት ነይርዎ ካብ ሰለስተ ቦታ ኮንካ ከተፃወቶ ኣብ ክልተ ቦታ ከተፃወቶ ዝዝሓሸ ካብ ክልተ ቦታ ኮንካ ከተፃወቶ ከዓ ኣብ ሓደ ቦታ ኮይንካ ከተፃወቶ ከዓ እቲዝበለፀ ማለት እዩ። መብዛሕትአን ሃብታት ኣብ ሓደ ቦታ ገለገለ ካ ኣብ ክልተ ቦታ ዳኣ እምበር ኩሉ ግዜ ንሕና ካብ ክልተ

ያው ሰለስተ ኢና እቲ ቦታታት ንሽፍኖ ማለት እዩ ሕጂ እቲ ክብደቱ ኣብቲ ምድላዋት እዚ ዓይነት ክብደታት ነይሩ ብሓፈሻ ኣብቲ ዝነበረ በቢ ሴክተሩ ማለት እዩ ኣብ ደቂ ማዕረ 7 ጋንታታት ነይረን ኣብ ፀረና 6 ኣብ መንደፈረ ከዓ 8 ብከምዚ ዓይነት ኣመዳድባ እዩ ተመዲቡ ኣብቲ ፀወታ ክትሪኦ ከለካ ፅቡቅ ተመዛዛኒ ዝኮነ ፀወታ እዩ ነይሩ ብፍላይ ናይ ደቂ

0: ዝነበረ ፀወታ ኣዝዩ ብፅቡቅ ዝነበረ ናይ ዋንጫ እይተካይዱ ማለት እዩ። እጂ እዚ ኣስታት ሰለስተ ወርሒ ዝኣክል ዝኸደ ውድድር ምስ ኣብ ሰለስተ ቦታታት ምዃኑ ምስቲ ክሌማ ናይቲ ብፍላይ ናይ ፀረና ዝነበሩ እቲ ክሌማ እቲ ባህርን ባዕሉ ከቢድ እዩ። ነዚ ተፃዊሮም ግን ንዕኡ ወዲኦም እውን ናብዚኦም ቀፂሎም መፅኦም ማለት እዩ።
1: ነዚ ውድድር ምድላው ትገበርና ኣሎ ነዊሕ ኢና ምድላው ጌርና ኣሎ። ምክንያቱ ምስ ናይ ኣህዶታት ክፍለ ሰራዊት ብምብዝሑ ብዙሕ ምድላወት ተገይርዎ እዩ። እቲ ምድላወት ከዓ ምስ ምብዛሐን ኣብ ሰለስተ ከተማታት ከፍ ኢልና ኣብ ፀሮና፣ ኣብ ደቀ ምሓረ፣ ኣብ መነፈራ ማለት እዩ። ኣብ ፀሮና ሽዱሽተ ክኾነ ከሎ ኣብ መንደፈራ 8፣ ብደቂ ምሓረ ከዓ 7። እዚ ብክልቲኡ ዓይነት ፀወታ ማለት እዩ፣ ማለት ብደቂ ኣንስትዮን ብደቂ ተባዕትዮን። ምስቲ ብዙሕ ኣህዱታት ምዃነን ብዙሕ ፀወታታት እዩ ተኸይዱ፣ ብዙሕ ሓያል ፀወታታት። እቲ ፍሉይ ዝገብሮ ከዓ እዚ ኣህዱ እዚ እቲ ናቱ ውሽጣዊ ኣህዱ ዘሎ ውሕዳት ክኾና ከልዋ እተን ብደገ ድመፃና ህዝባዊ ሰራዊትን መካናይዝድን ማለት እዩ። 6 ህዝባዊ ሰራዊት፣ 3 መካናይዝድ፣ ውሽጣዊ ናይ እዚ ማእከል ከዓ 11 ነይረን ማለት እዩ። ምስቲ ምብዛሕን ምስቲ ምብዛሕ ናይቲ ኣህዱ ምስቲ ምብዛሕ ናይቲ ዓውደ ዓይነት ስፖርት ከዓኒ ኣዝዩ ኣህላኽን ኣድካምን ነይሩ። ካብኡ ብምቕፃል ከካብ ከተማ እንዳሓለፋ ካብ ከተማ ፀሮና 6 ጋንታታት ስለ ዝነበራ 2 ሓሊፈን፣ ካብ ደቂ ምሓረን መንደፈራን ዝነበራ ከዓኒ 3 ሓሊፈን ማለት እዩ። ቶታሊ 8 ጋንታታት ሓሊፈን ንደቂ ምሓረ መፂና፣ ኣብ ደቂ ምሓረ ከዓ 8 ጋንታታት ኮይነን ኣብ 2 ምድብ ብምኽፋል ሀለን ብምባል 4-4 ጌርና ጅሮኒ ገይሩ ካብ እንዳሓለፈ ከዓኒ ቀዳመይቲ ምስ ካልኦይቲ ካልኦይቲ ምስ ቀዳመይቲ ጌርና ክሪስ ክሮስ ጌርና ኣብዚ ናይ ሎማ ዓንቲ ዝተዛዘመ ክሳይ በፂሕና። እዚ ክንብል ከለና ድበዝሕ ኣብቲ ናይቲ ፀወታ ዝነበረ ኣብ መንእስያት እዩ ነይሩ። እቲ መንእስያት ዝገበሮ ከዓኒ እቶም ህዝባዊ ሰራዊት ዝበዝሑ ስፔሻሊ እቶም ናይ ህዝባዊ ሰራዊት ኣስመራ ዞባ ማእከል ዝፃወቱ ስለ ዝኾኑ ምስቲ ናይቲ ሰራዊት ደለዉ ኣህዶታት ቁሩብ ክማጣጥን ኣይከኣለን። ምክንያቱ እቲኦም ብዞባ ማእከል ተመዊሎም ዝኸዱ እዚኦም ከዓ ኣብቲ ሓይልታት ደለዉ ማለት እዩ። ብከምኡ መጠን ከዓ ዝበዝሕ እቲ ዋናጩ ሎሚ ዝረኣኹሞት ዋናጩ ኣብ መካናይዝድን ኣብ ህዝባዊ ሰራዊትን ዝነበረ እዚ ፀወታ እዚ ብ6 ዓይነት ዓውዲ ስፖርት ነይሩ። ብኩዕሾ እግሪ፣ ብኩዕሾ መርበብ፣ ኩዕሾ ሰኪዐት፣ ኣትሌቲክስ፣ ጨመተ ተኩሲ፣ ቸስ። እዚ ብክልቲኡ ዓይነት ፀወታ ኮይኑ 6 ዓይነት ዓውዲ ስፖርት እዩ ነይሩ።
2: ጋንታ ሂላል ጎብለይ ኣህዱታት እዚ ማእከል 2026 ዓባይን ዋንጫ ጋንታ ሂላል ጎብለይ ኣህዱታት እዚ ማእከል ጎብለይ ኣህዱታት እዚ ማእከል ጋንታ ሂላል

0: ዑስማን ሳልሕ ዓሊ ይበሃል። ኣብ 1987 ኣብ ከረን ተወሊዱ። ዕድሚኡ ንትምህርቲ ምስ ኣኸለ ናይ መባእታ ትምህርቱ ኣብ ቤት ትምህርቲ መሓድ ኣድያ፣ ናይ ማእከላይን ካልኣይን ደረጃ ትምህርቱ ከዓ ኣብ ኣድያ ኣልእስላም ክሳብ 10ይ ክፍሊ ተኸታቲሉ። ዑስማን ኣብ 2003 ኣብ ግራንድ ሆቴል ከረን ብሱዳናዊ መምህር ኣቡበክር ዝወሃብ ዝነበረ ትምህርቲ ካራተ ተጸንቢሩ። ጸኒዑ እውን ኣብ 2005 ኣብ ማእከል መንእስያት ትምህርቲ ምህናፅ ኣካላት ወሲዱ። ብድሕር እዚ ንዘብኡ ዓሰባ ወኪሉ ስልጠና ጂምናዝየምን ኣይሮቢክስን ንምውሳድ ናብ ኣስመራ ኣምሪሑ። ነቲ ብመምህራን ዓብድልራዛቅ መሓመድ ሓጎስ ሙክታርን ዝወሃብ ዝነበረ ስልጠና ዛዚሙ ካብ ሃገራዊ ፌደሬሽን ስፖርት ኤርትራ ምስክር ወረቐት ተቐቢሉ። ብድሕር እዚ ናብታ ዝዕበየቶ ከተማ ከረን ተመሊሱ ከም መምህር ስፖርት ምንቅስቓስ ኣካላት ኮይኑ ክምህር ጀመረ።
1: ሽመይ ዑስማን ሳልሕ ዓሊ ይበሃል። ብከቦርታ ሳቋ ፍለጥ ማለት እዩ። ከም መምህር ጂምናዝየም ማነፅ ኣካላት ኣብ ዞባ ማለት እዩ። ከም ብሃገራዊ ፌደሬሽን ስፖርት ኤርትራ ከም መምህር ጂምናዝየም ምንቅስቃስ ኣካላት ሰርቲፊኬት ዘለኒ ማለት እዩ። እንደገና ናብ ያታዊ ስፖርት ፌደሬሽን ያታዊ ስፖርት ዳኛ ስልጠናን ማለት እዩ። እንደገና ብንሽተይ ከሎ ብካራተ ጀመርኩ ስራሕ ማለት እዩ። ስራሕ እዚ ከዓ ከም ኣብ ሰዓት እዚ ከም መምህር ምንቅስቃስ ኣካላት ሰርሕ ኣለኹ ማለት እዩ።
0: መንእሰይ ዑስማን ኣብ 2010 ናብ ስደት ኣምሪሑ። ኣብ ስደት እውን እንተኾነ ነቲ ዝጀመሮ ዓውዲ ንምዕባይ ዝተፈላለዩ ስልጠናታት ቀሲሙ እዩ። ኣብ ሕቡራት ኢማራት ዓረብን ዱበይን ዓለምለኻዊ ስልጠና ጂምናዝየም ንከባቢ 3 ኣዋርሕ ቀሲሙ። ናብ ሃገሩ ተመሊሱ ድማ ኣብ ከረን ትካል ጂምናዝየም ከፊቱ ናፃ ኣገልግሎት ይህብ ኣሎ።
1: ስፖርት ዝበሃል ከምዚ ቢዝነስ ዓይነት ተሪኢኸዮ እቲ ፋይዳ ዘሎ ኮይኑ ስማዕካን እዩ። ግን ንሓደ ሰብ ጥዕኑ ነገር ክትሪኢ ከለካ ሓውካ ኹን ኣቦካ ኹን ጎረቤትካ ኹን ወዲ ዓድኻ ኹን ሓደ ሰብ ጥዕኑ ብጥዕኑ ከይድ ከሎ እንተሪኢኻ ንሱ ይትረብሓ ማለት እዩ። ኣነ ልዕሊ እቲ ገንዘብ ወይ ልዕሊ እቲ ዝኾነ ነገራት እቲ ንሶም ሪስፔክት ዝህቡኒ ትንዓይ ዘኽብሩኒ ትምሳይ ኮይኖም ዝሰማምዕዎ እቲ ኣጁኻ ኣለናልካ ዝብሉኒ ንሱ እዩ ብዝያዳ ዝሪኢ ማለት እዩ። ከምዚ ገንዘብ 100 ተኸፊልካ 500 ተኸፊልካ ወይ 300 ተኸፊልካ ዘይኮነ ሓደ ሓውኻ ወይ ወዲ ዓድኻ ሰብካ ማለት ብጥዕኑ ስፖርት ተንቀሳቂሱ ደስ ክብለካ ከሎ ኣብ ፅርግያ ክልዕሊ ገንዘብ እዩ ሰላም ክብለካ ከሎ ዋላ መምህር ሰላም ክብለካ ከሎ ዋላ ብዝኾነ ቦታ ንሕና ሰራሕተኛ መንግስትታት ኣለዉ ዋላ መምህራን ኣለዉ ካባና ላዕለ ዝተምሃሩ ሰባት ኣለዉ እቲ ረብሓ ዝበሃል ኣብ ስፖርት እቲ ዝምሃሩና ብረብሓ ገንዘብ ኣይምሃሩናን ንሕና እውን ከማ ሓሳብ ስለ ዝገብርኩ ካልእ ስራሓት ስለ ዘለና ግን እቲን 2 ሰዓት 3 ሰዓት ዘለዋ ከዓ ንዖም ክነምህረሎም ብከምዚ መደብ ጀሚርና ማለት እዩ።

0: መንእሰይ ዑስማን ኣብዚ እዋን እዚ ምንቅስቓስ ኣካላት ጥዕና ከረኒ ብዝብል ቅዱስ መደብ ንኣባላት ሽኮርያን ፀቕጢ ደምን ዝኾኑ ዜጋታት ምስ ሚኒስትሪ ጥዕናን ምምሕዳር ዞባን ብምውሃድ ኣገልግሎት ምንቅስቓስ ኣካላት ኣምሃብ ይርከብ።
1: ከተማ ከረን ብብዝሒ ሽኮርያን ፀቕጢ ደምን ክረስሮን ዝረአሉ ማለት እዩ። ከም ሓሳብ ኣነ ዘቕረብኳ ምስ ምምሕዳር ፋይናንስ ዘባዓን ሰባ ክቡርድ ንርኣዮ ምስ ተረዳዲና ቦታ ክወሃበና ከምህር ቦታ ክወሃበኒ ከምዚ ከም ሰርቲፊኬት ኣለኒ ከምዚ ትምህርቲ ኣለኒ ስለ ዝበልክዎ ብጣዕሚ ሓገዝ

ይርለይ እቲ ቦታ ተዋሂቡ ሶላራት ተዋሂብና መጀመርያ ሓደ ሰብ ሽኮርያ ዘለዎ ሰብ ወይ ዝኾነ ፀገም ዘለዎ ብርሃን ክኸውን ኣለዎ እቲ ቦታ ተሓሲቡ እቲ ብዕለተ 225 ወ 1 ዕለት 1 ዝጀመርናሉ ማለት ማለት እዩ ሓገዝ ምምሕዳርን ምሕዳር ከተማን እቲ ቦታ ሶላር ተዋሂብና እቲ ቦታ ምስ ኣብረህናዮ ከ እቲ ፅሕፈት ጀሚርና ማለት ፖስተር በዓልና በናተይ ማለት ወለንታዊ ፖስተራት ገይረ ክምህርየ ተባሂለ ብሓሙሽተ ሰባት ጀሚረ ማለት እዩ እዚኦም ሓሙሽተ ሰባት ክስርሕ ከሎ ግን ካብቲኦም ሓሙሽተ ሰባት ዝነበሩ ሰባት ተስፋ ይትቁረፅ ሎሚ ሓሙሽተ ኣለዉ ፅባሕ 50 ዝኾኑሉ መዓልቲ ኣለዎ ስለ ዝበሉኒ ብጣዕሚ ተስፋ ስለ ዝሃቡኒ እቲኦም ምሳይ መምህራን ኣለዉ ሕጂውን ምሳይ ዘለዉ ፀሓፍቲ ዘለዉ ወላብቲ ምሳና ዝሰርሑ ዘለዉ ማለት እዮም ብሓሙሽተ ሰባት ዝጀመርናዮ ሎሚ ኣብ ልዕሊ 67 ሰባት ዘለዎ ሰራሕ ኣለና ማለት እዩ

0: ኣገልገልቲ እውን ነቲ ብመንእሰይ ዑስማን ዝወሃቦም ብስነ ፍልጠት ዝተሰነየ ትምህርቲ ኣካላዊ ምንቅስቓስ ኣብ ጥዕንኦም ርኡይ ዝኾነ ለውጥን ምምሕያሽን ከም ዘምፅኣሎም እዮም ዝዛረቡ።
1: ኣካላዊ ምንቅስቃስ ማለት ሓደ ሓደ ሰብ ጥዑይ ይኹን ወላ ሕማም ሕዱር ዘለዎ ሰብ ዝኾነ ሰብ ክንቀሳቀስ ኣለዎ ማለት እዩ። ስፖርቲ ማለት ሓደ ርእስታማንነት እዩ። ሓደ ስፖርት ዝገብር ሰብ መጀመርያ ወላ ተኣመጋግባ ናቱ ዘይበልዕ ዝነበረ ሰብ ክስበልዕ ይኽእል እዩ። ማይ ዘይሰቲ ዝነበረ ሕጂ ሰቲ እዩ። ሕጂ ንሕና ኣብቲ ትምህርቲ ክንምኖም ከለና ናትና ሕግታት ኣለና ወይ ንሕና ኣነ ዘውፀኽዎ መደብ ኣሎ። ሓደ ሰብ ስፖርት ገብር እንተኮይኑ ሙሉእ ክዳን ክኽደና ኣለዎ፣ ሳንዕፁ ገብር ኣለዎ። ዋላ ኣብቲ ኣይሮቢክ ክሰርሑ ከሎ እውን ርሕቀት ነንሕዶም ክሕሉ ኣለዎ። ምክንያቱ ኣብቲ ከባቢ ሽኮርያ ስለ ዘለዉ ከይገራጨው ወይ ንኸይተሃራርሙ ወይ ንኸይተናኽፉ ስጋት ኣለካ ማለት ምስቲ ዕድመ ዓበይቲ ምዃኖም ማይ ካ ግድን ይሕዙ እዮም። ናይ 2 ሊትሮ ማይ ብፍላይ ማይ ሒዞም መፁ። እዚአን 2 ሊትሮ ምሸ ሰዓ 6 ተሰይኸያን ሓደ ጥዕና ኣለካ ማለት እዩ። እዚ ሓደ እቲ ጥዕና ናቱ ዘረአየካ ማለት እዩ። ሕጂ እንታይ እቲ ስፖርቲ ዝኾነ ሰብ ክመፀካ ከሎ የዳኽመካ እዩ። ድኻም ኣሎ ኣብ መጀመርያ እግሮም ይሕሞሚ፣ ብታሕቲ ፃዕዳ እግሮም ይሕሞሚ፣ ምስቲ ክብደት ዘለዎም ምስቲ ዕድመ እውን። ሕጂ እንታይ ኸዓ ብጣዕሚ እንዳ ወላስ እንዳ ተቆንዘቡ ዝሰርሑ ሰባት ኣሉ። ሕጂ እንታይ ኸዓ ንሕና ንሰርሖ ብመንገድና እቲ ሰብ ዓቕሙ እዩ ትሰርሕ ብዝኾነ ከምዚ ስራሕ ኣይኮነን ዋላ ኣባ መፅኡ ዋላ ንእሽተይ ወኩ እንተ ገይሩ ስፖርት ገይሩ ኣሎ ማለት እዩ። ኣዴታትና ኣለዋ ሕጂ ሽመን ከይጠቀስና ዓበይቲ ኣንስት ኣለዋ ሰብዓ ገለ ዕድሚአን ኣብኡ መፅአን ወክ ገብራ ደቀን ሒዞሞ ንመፁ ኣብኣ ወክ ገብራ ምስ ሰባት ይንቀሳቀሳ። ሕጂ እቲ መጀመርያ እቲ ስፖርት ኩሉ ሻዕ ቃንዛ ኣለዎ እዩ። እቲ ስፖርት ማለት እዩ ክብደት ኣለዎ ስራባሕ ዘካ ናይ ፃዕዳ ግራኻ ሕመካ ሕቆም ሕሞም ድሕሪ ወርሒ ምስ ገበሩ ግን ባዕሎም እዮም ተሓርካ እቲ ኣብኡ ዘለዉ ምሳናት ዝሰርሑ ዘለዉ ብፍላይ ክንዳ ቦታትና ዓበይቲ ስለ ዝኾኑ ዝምርሑ ሰብ ንሕና ንስቦም ኢና ንምራሕ ንሕና በስ እዚኣ ስፖርት ከምዚኣ ግበሩ ከምዚኣ ግበሩ ንብል እንደገና ኸ ትምህርትታት ንህቦም ኢና ማለት እዩ። ግቡ ትምህርትታት ይወስዱ እዮም በቲ ሚኒስትሪ ጥዕና ምስም ወረቲቲና ብደኳትሪ ዓበይቲ ብናይ ሽኮርያ ትምህርቲ ዝህቦም ኣለዎም ብናይ ሕቆ ናይ ቀንዲ ሕቆ ፀገማት ዘለዎም ትምህርቲ ህቦ ብጣዕሚ እዮም ሚኒስትሪ ጥዕና እዮም ዝሕግዙና ማለት እዩ። ኢድ ካ ምስ ሚኒስትሪ ጥዕና ዞባ ብቐጥታ ስለ ንራኸብ ንሕና ሓደ ሰብ ስፖርት ክሰርሕ ከሎ ስፖርት ጥራይ ኮነ ንሰርሕ ወላ ተኣመጋግባ ናቱ ክፈልጥ ስለ ዘለዎ ንሕና ኣብቲ ሚኒስትሪ ጥዕና በዓለይ ከይደ እዚኦም ተማሃሮናተይ ከምዚ ከምዚ ሰርሑ ስለ ዘለዉ ትምህርታዊ ጥዕና እንታይ ኣመጋግባ ክገብሩ ኣለዎም እንታይ ክበልዑ ኣለዎም እንታይ ክሰትዩ ኣለዎም ኢናሲ ማሃሮና ኢና ንሓትት ኢና እሶም ካብ ሚኒስትሪ ጥዕና ብጣዕሚ ኢና ነመስግኖም ብዝተፈላለዩ ድኳትራ ዘለዎ ዓበይቲ ይምህሩና እዮም ማለት እዩ።
2: ፀቕጢ ኔርኒ ወሽኮር ምስኡ ከዓኒ ኮሎስትሮል ምስኡ ዝተሓዘ ከዓ እንታይ ኔርኒ ናይ ነርቭ ፀገም ካብ ዚ ጎለይ ጀሚሩ ክሳብ ታሕቲ እግረይ ይእሰር ነይሩ ተሓዝ ነይሩ ማለት እዩ። እዚ ስፖርት እዚ ምስ ጀመርኩ መጀመርያ ልዑይ ለውጢ ኣርእየ ኣብቲ ዓቐን ዝገብሮ ናይ ሽኮር ኣብቲ ናይ ፀቕጢ ዓብይ ለውጢ መፅ እዩ። ኣብቲ ዝነበረ ኣሃዛት ብጣዕሚ ጎዲሉ ማለት እዩ። ሳልሳይ ከዓኒ ኮፍ ኢለ ኣብ መሬት ኮፍ ኢለ ሲ ኣብዚ ናይ ባህሊ ኣብ መሬት ኣብ ተኮባ እ ኣብ መንፀፍ ኮፍ ክብል ይኽእል ኣይነበርኩኒ ወላ እውን ኣጋጣሚ ከብደን ተሓይመ ሲ ኣብ ዝኾነ ቦታ ኮፍ ስለ ዘይብል

0: ገዛ ኣትየ ኣብዚ ናይ ፈረንጂ ኮፍ መበል እንተዘይኮይኑ ኣብ ካልእ ኮፍ ክብል ክእል ኣይነበርኩኒ ሕጂ ግዳ ኖርማል ኮይኑ ኣለኹ ኣብዚ ሰለስተ ወርሒ ግዳ ኣብ ሰሙን ኣርባዕተ መዓልቲ ኣይቋረፅናን ፅቡቕ ኣብ ሰውነተይ ዓብ ለውጢ ኣምፅኡ ሰውነተይ ፈኺሱ ሚዛነይ ጎዲሉ ምንቀሳቃስተይ ከዓ ብጣዕሚ ኣብ ዝኾነ ከይሲ ዝደክም ዝነበርኩ ዝድኻም ንጠፍኡ ማለት እዩ ጨዋዳታትዝተሓዝ ዝነበረ ተፈትሑ ተኸፊቱ ማለት እዩ
1: ጀመርያ ሓሙሽ ወርሒ ጌርና ኣለና ኣብ ንጅምር ካብቶም ቀዳሙት ቅድሜና ፀኒሖም እንዲኦም ሰሙን ዝገበሩ ሓሙሽ ወርሒ ጌርና ኣለና ኣብዚ ሓሙሽ ወርሒ ብጣዕሚ ለውጢ ርያ ናብ ነብሰይ ምክንያቱ ኣነ ድኾነ ሕማም የብለይን ገጂፈ ጥራሐ የ ነብሲ ወሲኸ ማለት እዩ ነብሰይ ምስ ረእኹዋ ማራ በቃ ኣስካላ ኸማን ክድባ ይክእል እኒአ ነረ ከቢድኒ ነብሰይ ብድሕሪኡ ሓንቲ ጎረቤትና ትሰምዕ ከምዚ ጅማ ኣሎ ብናፃ ገለ ትሰምዕ መፅያ ሰዓት ሓሙሽይ ንዕናይ ኣበይ ስፖርቲ ናይ ጥዕና ኣሎ ስፖርቲ ብናፃ ሓራይ ተባሂልና መፂና ባሃን ደበትና መፂና ኣኽሰውሒ ፀኒሑምና ሰሪሕና ሓሙሽ ወርሒ ጌርና ብጣዕሚ ለውጥ ኣለዎ ብጣዕሚ ብጣዕሚ ብድሕሪኡ ከማን ክንደይ ክንደይ ክንደይ ምሳና መሓዙትና እቲና ማለት እዩ ከምዚ ሎ ምስ በልናያን ሓራይ ኢለን ተበጊሰን መፃ ገሊአን ግን ብዙሕ ንጥዕናንሰ ሳ ኣይኮነ
0: ብውሕድ ልዕሊ 15 ዓመት ንግሆ ንግሆ ናይ ሰዓት ዎ ከይደ ዎ ክምለስ ነየረ እየ ብዝያዳ እውን ኣብዚ ናይ ግዜ ኮረና 2ሰለስተ ሰዓት ንገብር ኒና ብዙሓት ኮይንና ግዳ ከምዚ ንገብሮ ዘለና እዚ ብሳይነሳዊ መገዲ እዩ እቲ ከዓኒ ምንቅስቃስ ክንቅስቃስ ለና ንገብሮ ዝነበርና እዩ ስለዚ እቲ ክትንቀሳቀስ ከለካ እቲ ንንቀሳቀስ ዝነበርና ብዙሓት ኮይንና ንኸይድና ንደኪምና ነርና እምበር ንርህፅ ኣይነበርናኒ ኣብዚ ግዳ ሳይንሳዊ መገዲ ስለፍልጠት ዝተተሓዘ ስለ ዝኾነ ኩሉ ኣካላትና ኣእዳውና ርእስና ኣእዳውና ኣጋርና ሓፍኮፍ ናይ ሲቲን ኣብ ሲትኣብ ገለበ ኩሉ ስለንገብር ብጣዕሚ ለውጡ ድየሉ ምዝኡ ከዓኒ ናይ ሰዓትን ፈረቓን ስለንገብር ሰዓትን ፈረቓን ከዓኒ ዳርካ እቲ ናይ ውሽጢ ካናቴራና እታ ብደገ ዘለ ክነታንሲ ብርሃፅ ይፅሙቕ እዩ ዘሎ ብጣዕሚ ከዓ ለውጡ ርኢና ኣሎ ካብቲ ናይ ንገብሮ ዝነበርና ምንቅስቃሳሲ ብጣዕሚ ብዙሕ ይፅቡቕ እዩ

0: ብዝተፈላለዩ ምክንያት ኣብዚ ማሕበር ዘይተጠርነፉ ዘለውን ድሌት ናይ ስፖርት ዘለዎምን ውልቀ ሰባት ማዕፆ እዛ ማሕበር ድማ ንኩሉ ክፉት ምዃኑ ይሕብሩ።
1: ብዙሓት ዝኸመአና ኣለውን ድዮም ንዓይ ክልኢሉ እንታይ ኻ ረኺብካ እንታይ ኻ ኮንካ ከም ዝትኾን ዘለካ ብሉኒ ኣነ ብሎም ከምዝኣመሰለ ናይ ምንቅስቓሳት ብወለንታዊ ዝገብሮ ዑስማን ኮበርታ ዝበሃል ከምዚ ገይሩ ምእንቲ ነቶም ፅጉማት ክሕግዝ ኢሉ የስራሓና ኣሎ ኢለ እዮም። ስለዚ ከዓ መፅኹም ርኣዩ ኢልዮም ብዙሓት ሰባት ከማ ዓዲመ መፅኦም ይርዩና ኣለዉ ብዙሓት ከማ ዝተሳተፉ ኣለዉ። ከምኡ እውን ምዝ ዝተተሓሓዘ ኣብ 3 ወርሒ ብቅኢላታት ሓካይም ብዶክተራት ኣስተምሮ ስለ ዝውሃበና እዚ ከዓ ብዝያዳ ከዓኒ እንታይ ከመይ ክንገብር ኣለና ምስቲ ዕድሜና እንታይ ክንምገብ ኣለና ንዓና ብጣዕሚ ዓብ ሓገዝ እዩ ዘለዎ። ስለዚ እንታይ ዝብል እዚ ንሕሙማት ሕዱር ሕማማት ዘለዎም ጥራይ ኣይኮነን እዩ ናይ ሚኒስትሪ ጥዕና ስሎጋን ወይ ጭርሖ እንታይ ዝብል ካብ ሓሚምካ ሕክምና ተኸላኺልካ ጥዕናን እዩ ዝብል። ስለዚ እዚ ንሕሙማት ወይ ሕዱር ሕማም ዘለዎም ጥራይ ዘይኮነ ንኩሉ ስለዝኾነ ንኩሉ ሰብ ክመፅእ ኣብዚ ክሕወስ ጉስጉስ ማለት እዩ።
2: ብዙሕ ድዛረብ ባላ ሕጂ ከምዚ ኣኼባ ክንከይድ ከለና ከምዚ ስፖርት ተጀሚሩሎ ገለ ንብለን ዋላ ክንረክበን ከለና ሕጂ ኣላደይ ካልኦት ኣለዋ ብርከይ ገለ ዝብላ ንነግረን ንዓናይ ገለ ንብለን ግን ሰናይ ብገሳኒ ንበር ንነግረን ኢና ንሕና ንሕብር ኢና ሓቢርና ደምፃናየን ኣለዋ ክሳዕ ሕጂ እውን ንዛረብ ኢና ከምዝ ኣሎ ብናፃይ ከዓ ሓንቲ ክፍሊት የብሉን ድሓርካ ገዛካ ወዲእኻ ስራሕካ ወዲእኻ ሰዓታት ካብ ሰዓት 6 ስጋዕ 7 ፈርኣን እያ ሕጂ ስራሕካ ወዲእኻ ትመፅእ ዋላ ብገዛ ዘፀግም ከማን ይብልከን ሕጅስ ከምኡ ይብለን ማለት ኩሉ ድሕሪ ጥዕና ኻስ ዋላ ሓንቲ የለ
3: መጀመርያ ዝኾነ ሰብ ሕዱር ሕማም ዘሎ ወይ ዝኾነ ፀገም ናይ ነብሲ ዘሎ ንሕና ኦፊስና ክፉት እዩ መፅኡ ኣብ ኦፊስ ኣለና ኣብ መፅኡ ዝኾነ ፀገማት ዘሎ ክነግረና ስፖርት ምሳና ክሰርሕ ክፉት እዩ መደብና ሰብ እንታይ ብለካ እዚ ብወለንታዊ እንድዩ እዚ ከምዚ እ ብጥርሑ እንድዩ ገለ ብለካ እቲ ብጥርሑ ይኮነን ንሕና እቲ ናቱ ጥራይ ድሌትና ንደሊ ናቱ ኣብቲ ባይታ ነሱ ዘሎ ፀገማት ኣብኡ መፅና ምሳና ኮይኑ ክሳተፍ ሓደ ስድራ ክንከውን ማለት እየ ተርዲ ሕጂ እቲ ንሕና

0: ዘልዮ እቲ ናይ መወዳእታ ክብሎ እቲ ሰብ ኣብዚ ከተማ ክረን ዘሎ ብጣዕሚ ብጣዕሚ ሽኮርያ ኣብዚ ከተማ ክረን ብዝሕ ይረአ ኣሎ። እዚ ስለ ዝኾነ ካብቲ ሚኒስትሪ ጥዕና ስለንሓትት መፂኦም ኣብቲ ቦታ መፂኦም ምሳና ክሰርሑ ብወላንታዊ ይኹን ኩሉ ብገንዘብ ትሰርሖን ብጥርሑ ትሰርሖን ሲ እንታይ ረብሓ ኣለዎ? መጀመርያ ክትሪ ትማሊ ትማሊ ብደገ ኮይኖም ድርኢና ዝነበሩ ፀገማት ዝነበሮም እቶ እንዳበልከ ድሓን ሎ መፅእ ፅባሕ መፅ ይብለካ ምስኣተወ ግን እቲ ቀዳማይ ብሰዓት ንስ እዩ ዝመፅ ሕጂ ንመንሳያት ከረን ምቲም ኣቦታትና ንቲም ዓበይቲ ኣዴታትና ዘለዋ ይምፃ ይንቀሳቀሳ ስፖርቲ ዝስክፍ ነገር የብሉን ግዜና ከ ፍሉጥ እዩ ሰዓ 6 ክሳብ ሰዓ 7 እያ እዚ ወኡ ክትገብረሉ ግዜ ትንቀሳቀሰሉ ግዜ ሻይ ትሰትሉ ግዜ ስለ ዝኾነ ኣባ መፂኦም ስፖርቲ ንክሰርሑ ጥዕናኦም ክርዩ ብዝያዳ ከ እቲ ጥዕና ናቶም ፅቡቅ መፅኡ ከ እቲ ንዓና ተስተናት ነንስ እዩ ረብሓ ኣይኮነን ማለት እየ።
1: ናይ ሊከርን ዝኾና ጋንታታት ኣልነስር ዓንሰባን ደንደንን ምንቅስቓስ ኣካላት ብመንገዲ መንእሰይ ዑስማን ሳልሕ ኣብ ትካልዊ ይወሃበን። እዚ መንእሰይ ኣብ ፌደሬሽን ያታዊ ስፖርት ኤርትራ ከም ዳኛን ኣሰልጣንን ናይ ተዓውዲ ብምዃን ይነጥፍ ኣሎ። ንሕና እውን ብወገና ደገፍ ናይ ፌደሬሽን ስፖርት ዞባ ዓንሰባን ካልኦት ኣካላትን ሞራላዊ ደገፍ ከይፍለዮ ንምሕፀን።
2: እጂ ኣነ መጀመርያ ንዕስማን እየ ከመስግን ምክንያቱ እሱ በዓል ሓዳር እዩ ሓንቲ ሳ የብሉ ምሳናይ ድውዕላ በኣ ወላ ሓንቲ ክፍሊትካ የብሉን ድኾነ ሓገዝ ክግበረሉ ንዑ መጀመርያ
3: ብናቱ ተበግሶ ምስ ምምሕዳር ዞባ ድዩ ምሕዳር ከተማ ድዩ ምስ ሚኒስትሪ ጥዕና ድዩ ተዋሂዱ ነዚ ክገብረልና ክኢሉ ማለት እዩ። ስለዚ እዚ እንታይ እዩ ዝበሃል ወብንታይ ብወለንታዊ ሓንቲ ክፍሊት ዘይብሉ ስለዚ ሰብዚ ኣነ የደንቆ ምስ ከዓኒ ቅዱስ ቅንኢ ምስ ቅዱስ ቅንኢ ዝበሃሎ ቅዱስ ቅንኢ ዓሲልዎ እዩ ንስድራይ ኣብ ዓደይ ክገብረሉ ብምግባሩ ብጣዕሚ የመስግኖ ማለት እየ።
0: ንሕና ብመደብ ጌርና ዘለና ወያነ ሒዘ ዘለኹ መደብ ወላ 70-80 ዘይኮነስ ብብዝሒ ልዕሊ 200 ሰባት 300 ሰባት ኮይኖም ኣብ ከተማ ኸረን ብሓንሳብ ንክንቀሳቀሱ ብሓንሳብ እንታሽሙ ንክገብሩ ብዝያዳ ንሕና እንታሽሙና ንገብር ማለት እዩ ብዝያዳ ብዓብዪ ዞባ ሙሉእ ብዞባ ደረጃ ወላ እንተ ሓይሊ ረኺብና እውን ኣብ ምስ ዞባታት በዓል ሓጋዝ ይኹን ዋላ ካልእ ዞባታት ድዩ እቲኦም ኣብ ከባቢና ዘለዎ ማለት ምስም ኮይና ዋላ ምስ ምሕዳራት ተረዳዲእና እውን ተዘራሪብና ኣለና ነቲኦም ሽኮርያ ዘለዎም ፀገማት ዘለዎም ከም ዘለዎም ፀገማት ዘለዎም ኣብ ምሳና ንክሰርሑን ምሳና ኮይኖም ነቲ መደብ ክሪቦ እዚ መደብና ካ ቀፃሊ እዩ ንሕና ዘለና እንታሽሙ ብሕጂ እውን ዝያዳ ብ78 ሰባት ዘይኮነ ልዕሊ 2300 ክኾን እዮም መደበይ ዘሎ ንሕና ከ ኣምላ ሓግዘና ማለት ረቢ ሓግዘ።

0: ሙሉእ ስሙ ሳምሶን ተኽለ ይበሃል። ኣብ 1985 ኣብ ከባቢ እንዳ ማርያም ተወሊዱ ኣብ ዋዓብዩ። ሳምሶን ናይ ትምህርቲ ጉዕዞ ክገልጽ እንከሎ
1: መጀመርያ ነባታ ቤት ትምህርቲ ቤት ትምህርቲ ኣብዲስ ካብ ቀዳማይ ክሳብ ሻርሻይ ክፍሊ ናይ ጁኒየር ድማ ቤት ትምህርቲ ዳሉል ማለት እዩ። ሃይ ስኩል ድማ ቤት ትምህርቲ እንዳ ማርያም ኣብ ቤት ትምህርቲ ኣብዱሊስ ኣብ ጎኒ ጎኒ ናይ ትምህርቲ ናይ ኩዕሶ ፃወት ነረ ብናይ ትምህርቲ ማለት እዩ። ኣብ ፅቡቅ ኩነታት ኢና ነርና ማለት እዩ።
0: ዝያዳ በታ ንሽሙ ጥፍያ ንነዊሕ ዓመታት ቀንዲ መሊኡ ኮይና ዘላሳጉ ኣፍንጫ ዝፅዋዕ ሳምሶን ኣብቲ ካብ ቅድምና ፅነት ክሳብ ሕጂ ንልዕሊ 67 ዓመታት ቀንዲ መዋደሪ ቦታ ቅድም ብሽክለት ሃገርና ኮይኑ ዘሎ እንዳ ማርያም ብምዕባዩ ገለ ካብቲ ናብዚ ዓውዲ ከኣቱ ዝቆሰቦ ሓደ ምክንያት እዩ።
1: ብሽክለታ ካብ ብንሽ ዝከታተል ነሩ ማለት እዩ። ገዛውትና ኣብቲ ከባቢና እንዳ ማርያም ስለ ዝኮነ ብናቱ ክስታይ ኣትን ማለት ኣብ 2002 ጀሚረ 2001 መወዳእታ ኣብ ራብዓይ ዲቪዥን ትበሃል ፃዋ ጀሚርና ሽዑ ሳልሳይ ዲቪዥን ኣብ ዓመት ንገልና ኣብ ክልተ ዓመት ኢና ንሰግር ነርና ሽዑ ካልኣይ ዲቪዥን ድማ ተፃዊቶ ማለት እዩ ምስ ጋንታ ዙላ ትበሃል ማለት እዩ። ንከባቢ 3 ዓመት ኣብኣ ነርና በዓል በረኸት የማነ ፍራቃ ስለበሳይ ተክሊት ኢሳቅ ወዲ ያሬድ ሕሪ ዝበሃሉ ድማ ምሳይ ኣብታ ጋንታ ነይሮም ማለት እዩ። ዝተፈላለየ ዓወታት ድማ ኣምፂና ማለት እዩ።
2: ብተለምዶ ኣፍንጫ ኢና ንብሎ ሳሚ ወድለቱ ወድለቱ ዝፍለጥ ኣዲሎት እያ ኣብቲ እንዳሻሂ ኣብ እንዳ ማርያም እንዳትርከብ እጅ ቦላታ ምስ ገበርካ ኩሉ ግዜ በዓል የማነ ተኸስተ ዝነበረሉ ግዜ ናፍቲ እንዳሻሂ ድእቶ ምክንያቱ ሰብ ስለ ዝበዝሖም ክሕንጉሮም ስለ ዝደሊ ሰብ ቀልጢፍካ ከም ጋርድ በሎ ሓለዋ ጌርካ ቀልጢፍካ ናፍቲ እንዳሻሂ ዳእቱ እንዳሻሂ ኣለ ሕጂ ኣብቲ ወዳ ኮይኑ ውፍቲ እንዳሻሂ ምዕባ እዩ ዓብዪ ፅልዋ ዝያዳ ካልእ ስፖርተኛ ሲ ፅልዋ ነይሩ ሕጂ ሓደ ስፖርተኛ ክዝምር ከሎ ንሓደ ደጋፊ ነይረ ብለካ ወዲ ገዛውተይ እንዲክሶ ነይሩ ብለካ ገለገለ ዕድል ዝገበርና ኣሕዋትና ዓበይቲ ኣሕዋትና ዝጀመሩ ነይሮም። ናይ ኣፍንጫ ግን እቶም ኣለዉ ዝበሃሉ ተቀዳደምቲ ስዒሮምን ተሳዒሮምን ክበኺን ክስሕቁም ከሎ ሳብ እንዳሻሂኦም ስለ ደኣቱ ነበሩ ካብ ዓብ ፀልዋ እዩ ተበጊሱ እዚ ብጣዕሚ ሓጊዝዎ እዩ። ስጋ ሕጂ ስምዒታዊ ኮይኑ ክሰርሕ ነስፖርት ብልቢ ክፍቅሮ በዚ ሰረት እዚ ዓብዩ ዝብል ግምጋም ኣለና።

0: ብምትናብ ስሩዕ ዲቪዥናት ምእታዉ ኣብ ናይ ቤት ትምህርቲ ውድራት ክሳተፍ ዝጀመረ ሳምሶም ንቤት ትምህርቲ ዳሉን እንዳ ማርያም ወኪሉ ኣብ ማውንቴን ባይክ ዝምስገን ውፅኢት የመዝግብ ምንባሩ ይዝከር።
1: ኣብ ቤት ትምህርቲ ዳሉን ናይ ቤት ትምህርትታት ነይሩ ናይ ማውንቴን ኣብኡ ተፃዊትና ነርና ኢና ዓዊትና ኸማን ቤት ትምህርቲ ደረጃ ማለት እዩ። ኣብ ሃይስኩል ድማ ኣብ ናይ ቤት ትምህርቲ ቅድስቲ ማርያም ኣብኡ ድማ ተፃዊተ ነረ ነይሮም እዮም። በዓል ቶማስ ጋዜላ ገለ ዝበሃሉ ዓበይቲ ነይሮም እዮም ዝዝክሮም ማለት እዩ ኣብ ናይ ቤት ትምህርቲ ዳማርያም ማለት እዩ። ንሕና ድማ እውን ነርና በዓል ኣነ በዓል ፊልሞን ገለ ዝበሃሉ ደጋ እንታይ ነይሮም መተሃላለክትና ድማ በዓል የናታል መስፍን ሃላባይ በዓል ሙራል መስዑድ ገለ ዝበሃሉ ድማ ንፉዓት ነይሮም እዮም። ሕጂ ሶም መተሃላለክትና እዮም ነይሮም ግን በትበትና ንሕና ኢና ወሲድና እያ ማለት እዩ ኣብ ቤት ትምህርቲ ዳማርያም።

0: ቆሪጩ ናይ ምኻድ ባህሪ ዝነበሮ ሳምሶም ኣብ ሳሳይ ዲቪዥን ብፍላይ ኣብ 2034 ኣብ ክብዙሕ ዓወታት ምምዝጋቡ ብምዝካር ብጋንታ ኤሪቴል ተሓፂ ምንባር እውን ገሊፆም ናብቲ ዓባይ ጋንታ ደኣ ስለምንታይ ይተሰጋገረ
1: በዝሒ እኳ ዋላ ኣብ ሳልሳይ እናተፃዊትና እኳ ኣብ ሳልሳይ ድማ ብዙሕ ዓወታት የለብፅ ነይራ ትፊለናተ ናይ ቲራታ እዩ ቆሪፅካ መሃዲ ነይሩ ዓቕመይ ማለት እዩ ሽዑ ኣብ ሳልሳይ ዲቪዥን ከለና ጋንታታት ፀዊዕናና ማለት እዩ ላ ኤሪቴል ተኹን ዋላ ሳምሶን ኮማ ንሪኤና ነይሩ እዩ ሓቂ ዘረባ ሽዑ ግን ቶም ዝብላ ቢሎም ክሳይ ገይሮምና ማለት እዩ ምስቶም ሞቱ ክንሕዘኩም ኢና ገሌ ንወዲ ብኾረ ሽዑ ናብኦማት ኢና ማለት እዩ ኣብኡ ድማ ዳርጋ ኣብ ዓመት ኣርባዕተ ዋናጩ ምፅና ማለት እዩ ናይ ዋንጫ ሰማዕታት ምፅና ናይ ዙር ዞባ ማእኸል ኔራ ቻምፒዮን ድማ ኣቢልና ማለት እዩ ኣብ ናይ ካልኣይ ዲቪዥን ማለት ምስ ዙላ ስብዓል በረኸት የማለ ፍረቓል ስለበሳይ ገለ ብዙሕ ዓወታት ናምፅላ 2003 2004 ዋላ ናይ በረኻታት ገለ ብዙሕ እዩ ነርና ሽዑ በዚ ጅራ ገለ ክንመፅ ከለና ብዙሕ ዓወታት ናምፅና ኣላንታ ጋንታ ማለት እዩ ኣብኡ ጋንታ ኤሪቴል ብንሆም ማለት እዩ ብሃዊ ንወትኩ ንሽይ ሃዊ ነይሩ ከምኡ ኢል ከምዚ ከምደሊና ካለና ገለገለ ኢሉ ተዛሪብኒ ኣነ ግን ውዕላይ ወዳእኹ ነረ ሽዑ ምስታ ጋንታ ማለት እዩ ዝላይ ወዳእናን ሽዑ በትን በትን ኢልና እታ 2005 እያ ነራ ሽዑ ምስተሸለምና ማለት እዩ ምስ ዙላ እሱ ረኺብና መወዳእታ ብቲ ከተማ ተዘራሪብና ሕራይ እናበልና ሃገራዊ ኣገልግሎት ድማ ኣብኡ ከለና ክሳይ ኣርኪባትና ማለት እዩ 2006 ወርዒ 3 ኮይና ወሪድና ንዓሰብ ኣብ ዓሰብ ከድና ሽዑ ግቡእ ተዓዲና ወሲድና ሽዑ ኣብ ክፍለ ሰራዊት 33 ተወዚዐ ማለት እዩ ዝጋሽ ባርካ ኣብኡ ድማ ከምቲ ልሙድ ናይ ሃገራዊ ግቡእና ፈፂምና ተራራሪና ብስፖርት ድማ ሰይዶምና መርሃዊ ምሳይ ነይሩ ወትርሺ ኣብ ሓንቲ ሃዱ ነርና ሰይዶምና ሽዑ ካብኣ ተመሊስና እንዳመፃና ትሬና እንዳገበርና ገለ ከምቲ ልሙድ እንዳተፃወትና ንቦታና ንኸይድ ነርና ማለት እዩ ዳዕራይ ብዓብዪ ፍታሕ መፅኡ ተፃወቱ ገሌ ኢሎምና ብዙ ተፃዊትና ማለት እዩ
2: ሳምሶም ከም ሰብ ክዝክሮ ከለኹ ጥዑም ሰብ እዩ ኩሉ ነገራት እውን ናብ ብሽክታ ዝነበረ እውን ፅቡቕ ፐርፎርማንስ ነይሩ ብፍላይ ኣብ ዓቐበት ክሳብ 2005 ብሓንሳብ ጎይና ኣብ 2005 ግን ብናይ ተዓሊም ጉዳይ ተፈላለዩና ማለት እዩ ኣብተን ዝነበራ 2 ዓመታት ግን ኣዝዩ ምቁር ዝኾነ ሂወት ሕሊፍና ሳምሶም ማለት እዩ ንሳምሶም ጥራይ ዘይኮኖ ንስድሮ ቤት ኩሉ ፅቡቕ ግዜ ዝነበሩ ዝኮየ ፅቡቅ ገይረ ማለት እዩ ብናቱ ፃዕሪ እውን ዝተዓወትናሉ ሻምፒዮን ዞባ ማእከል ኣሎ ሙሉ መዓልቲ ክነስራሕ ኢና ውዒልና እቲ ናቱ ፃዕሪ ከዓ ንሕና ዝተዓወትናሉ ግዜ ዝኩርና ማለት እዩ
0: ሳምሶም ካብ ሃገራዊ ግቡ ምስተመልሰ ዳግማይ ኣብ ካልኣይ ዲቪዥን ይፈሊሞም እቲ እዋን ዋላ እኳ ንኣስታት 2 ዓመታት ካብ ውድድር ተኣልዩ እንተነበረ ናብ ውድድር ምስተመልሰ ግና ምስ ዝነበረ ወንን ድሌትን ናብ ብቕዓቱ ክምለስ ክኢሉ እዩ ናብ ቀዳማይ ዲቪዥን እውን ሰጊሮም ይኹን እምበር ኣብዚ ላዕለዋይ ዲቪዥን ነዊሕ ኣይተፃወተን ስለምንታይ
1: ቀዳማይ ዲቪዥን ቁሩብ የተፃዊተ ቁሩብ የተፃዊተ ሽዑ ኣብ ናይ በረኻ ኣብ ፅቡቅ ምስ መፃኹ ማለት እዩ ስድራ እዩ ድማ ገዚኦም ለይ ብሽከታ ማለት እዩ ከባቢ 140 ሂቦም ገዚኦም ለይ በዓል ፋዘር ማዘር ማለት እዮም ሽዑኡ ኣብ ፅቡቅ ቁመና ነረ ገለቶም በዓል ፍረ ገለ ሽዑ ሓጊዞም እዮም በዓል የማነ በረኸት የማነካ ሲላስ ምስ ራእይወት ኩነታት ብዙሕ ምስም እዳወፃኹ ትሬን ገለ በዓል ፈረጅ ገለ ድባሃልዞም ናይ ጀጋንተ ምስም እየ ድወፅ ነረ ኣብኡ ሽዑ ናይ በረኻ ነራትና ኣስመራ መንደፈራ ሕምብርቲ ገለ ነራ ኣዋ መውደቕቲ ኣጋጢምኒ ማለት እዩ ኣብ ምሙዳ ምስ ቀዳሜት ጉጅለ ከድና ኣጋጣሚ ሽዑቲ ናይ መንግዳዊ ምስ ወረና ናይ ቢንቶ ገለ ኣሎ ሓመድ ገለ ነሩ ኣዋ ሕማቅ ዋዳላ ወዲቐ እታ ብሽከታ ተሴራ ኣነ እውን ሽዑ ክሳይ ኮይኑ ማለት እዩ ማሃርምቲ በዚ ናይ ሰለፌ ገለ ከባቢ ኣብዚ ኢለ ድማ ሕማቅ ዋላላ ወዲቐ ሽዑ በዓል ፕረዚደንት የማነ ነጋሲ ነይሩ ወዲ ፈርኖ ድማ ምስኡ ነይሩ ዳንነት ሶም መኪና ፅዒኖም ንገዛ ሕክምና ወሲዶም ንገዛ ብፅሖምኒ ማለት እዩ ኣብኣ ምስ ወደኩ ቁሩብ ሽዑ ክሳይ ኮይኑ ማለት እዩ ካብኣ ገዲፍ እያ 2011 ምስ መፃና ማለት ናብ

0: 12 መወዳእታ እዩ ሽዑማ ወዳላ ኣውዲኣ በቃ ደይርስዑ ዋላ ብዘተይ ገለ ብዙሕ ዘይገርኒ ፅቡቅ ኢና ነርና ሓገ ዘረባ ምስቲ ህርፋን ድማ ነርና ምስ ሰደና ካብቲ ቦታ ዓውድና ሳብታ ብሽክለታ ጥራሕ ዝነበረ ከምቲ ሰብ ድገብሮ እቲ ዓቕምና ጌርና ኢና ኣብ ፅቡቅ ቁመና ከማ ነረ ሽዑ ፅቡቅ ቁመና ከለኹ እንታይ ድበልኩ ኣጋጣሚ ተሓደጋ ክሳ ጌራትኒ
1: ሳምሶም ደገፍ ስድርኡ ክገልፅ እንከሎ
0: ደገፍ ስድራይ ኣብኡ ስለ ድጀመርኩ ኣብቲ ቤት ትምህርቲ ኣትሒዞም እዮም ሞራል ድቡን ነይሮም ብፍላይ ዓባይ ሓፍቲ ኣላ ሳብ ማርያ ክሳይ ትገብረ ነ ዋላ ማዘር ፋዘር ምዕባይሓ ወይ ድማ ኣብ ደገ እዮም ዘለዉ እዚኦም ሞራል ዝገብሩሉ እዮም ናይ ዋላ እታ ምስ መፃኹ እታ 140 ሒቦም ዝገዝኡ እሶም እዮም ሳፕራይዝ ገይሮም ምስ መፃኹ በቃ ሓታቲቶም ገለ እታ ነገር ኣምፅኦም ታ ብሽክልታ ሸዓ ድማ ናኸይሳቅም ሰበይ ማለት እዩ
1: እዚ መንእሰይ ወላ እኳ ሰሪ ዘጋጠሞ ሓደጋ ካብ ኮረሻ ብሽክለታ እንተወረደ ካብቲ ዓውዲ ከምዘይተኣለየ ግና ዛረብ
0: ኣብቲ ፀወታታት ክካየድ ከሎ ኣብቲ የ ይርኢ ገለ ምስ መፃና ማለት እዩ ዋላ ደጋፊ እየ ከማ ነረ ሽዑ ምስራኣኹዎም ቶም ምዕሩክተይ ኣብ ፅቡቅ ቁመና ስለነበሩ በዓልዳዊት ሃይሊ ካንቻ ገለ ኣት ምስኦም የብሎም ነረ ማለት እዩ ካብቲ ዓውዲ ሳይ ተፈለኹም ይኣቱ ገለ ነረ የ ካልኣይ ነገር ዋላ ኣብቲ ንድሕሪት ተተመሊስና ድማ ኣብቲ ናይ ካልኣይ ዲቪዥን ብጣዕሚ ክሳ እየ ነረ ሽዑ ደይር ሰዕ ታሪክ ኩሉ ሰብ ትፈልጦ እዩ ዋላ ዳ ማርያም እዩ ዝድ ሓየለ ፀወታ ነይሩ ኣብኡ ቆሪፅ የ ደኸይድ ነረ 3-4 ምሳይ ተቢሎም ከምኡ እያ ነራታ ናተ ስራሕ ሽዑኡ ኣብ 2004 ማለት እዩ 5 ኣብቲ ናይ መወዳእታ ብሉፅ ተፀወታ ተባሂለ እየ ተሸሊመ ሽዑ እዚ ናይ ዳ ጢልያን ማሪን ዝበሃል ነይሩ ዓባይ ዋንጫ ገለ ሂብኒ ማልያታት ገለ ድማ ዕጥቅታት ድማ ሂቦምኒ ማለት እዩ
1: ሳምሶም ኣብቲ ተመደቦ ክፍለ ሰራዊት 33 ዘለዎ ተዘክሮ ክካፍል እንከሎ ኣብዚ ናይ ቀረባ ዓመታት ዝነበረ ኩነታት ከም ተሳተፈ ይዘንቱም ብዘይካዚ ነቶም ኣብ ተፈላለዩ ኣህዶታት ተመደቡ ተቃደምቲ ክሳብ ናብቲ ዝነበሮ ስውርዒ ውድር ዝምለሱ ሓደ ካብቶም ጠርነፍቲ ውድር እዚ ምዕራብ ኮይኑ ውድራት ከም ዝሰርዓሎም ይገሊፁም
0: ኣብ ክፍለ ሰራዊት 33 ምስተወዛዕና ሰዲዶም ናዮም ስፖርት ኢሎም ግን ሃገራዊ ክተት ገለ ምስ መፀ ድማ ፀውዖምና ማለት እዩ ምስ መርሃ ወትርሺ ብሓንሳብ ከድና ማለት እዩ ካብዚ ካብ ስመራ ከድና ናብ ኣቲና ኣብቲ ኩነታት ድማ ተሳቲፍና ማለት እዩ 2022 ማለት እዩ ኣብዚ ናይ ወያነ ዝነበረ ኣብኡ ከም ቀዳማይ መልፋዕ እጅ ነይረ ናይ ሞርታር ማለት እዩ መራ ድማ ምሳይ ነይሩ ስማ ናይ ብሬኒ መልፋዕ እጅ ነይሩ ክተና ልዕሊ ድሕቲ ኩነታት ድማ ብሰላም ምስ ወፃና ድማ ሰኢዶምና ማለት እዮም ሃዱ ሓተትናዮም በቃ ጉዳይኩም ስለ ደበልኩም ስፖርትኹም ግበሩ ኢሎምና ኣጋጣሚ እዞም 35 ዙርያ ሽዑ መፅኦምና ማለት እዮም ተቐዳድምትስ ኣብ ተፈላለዩ ሃብታት ተወዚዖም ልዕሊ ከም ጠርነፍቲ ኮይና ክሳብ ሕጂ ንኸይድ ኣለና ማለት እዩ ምስ መራ ማለት እዩ እዚ ምዕራብ ዝበሃል ማለት እዩ ከባቢ 130-140 ተቐዳድምቲ እዮም ዘለዉ ንዕኦም ጠርነፍቲ ኢሎም እቶም ላዕሎት ኣዘዝቲ ክሰጊሮምና ማለት እዩ ስኢድናዊ ሕጂ ምስኦም ኢና ንብል ዘለና
1: ኣብዚ እዋን ኣብ ተፈላለየ ጋንታት ተቓደምቲ ዝምዕራብ ከም ዘለውን ነዞም ተቓደምቲ ጋንታት እንተፀዊዕኖም ዝገብርሎም ምትሕባር ክገልፅ እንከሎ ሳምሶም
0: ጋንታታት ተፀዊዖም ክኣት ሓበሬታ ንሕብር ኢናናና ነቶም ድመልኮት ኣካል ማለት እዩ ከም ዝብልዎም ኣለዎ ንብሎም ይኣት እዮም ኣብ ተፈላለየ ጋንታታት ኣለዉ ኣብ በዓል ኤሪቴል ዘን ዓበይቲ ጋንታታት ማለት እዩ ኣስፔኮ ደንደን ሰንበል ዝበሃላ ኣለዉና ብዙሕ ተቐዳድምቲ ኣብ በዓል ሰንበል ሕጂ ከባቢ 8 ተቐዳድምቲ ኣለዉ ወሲዶም እዮም ደንደን ባዕሎም ምክልኻል ከባቢ 9 ተቐዳድምቲ ኣለዉና ምስ ኣስፔኮ 4 ተቐዳድምቲ ኣለዉ ኤሪቴል 8 ተቐዳድምቲ ኣለዉ እዞም ደቡብ ዝበሃሉ ጋንታ ድማ ኣለዉና ከባቢ 4-5 ተቐዳድምቲ ምስ ደቂ ኣንስትዮ ማለት እዩ ኣብ ጋላ ነፍሒ ኩለን ዘን ጋንታታት ማለት እዮም ዋላ ኣብ ዓራግ ጋላ ነፍሒ ገለ ዝበሃላ ኣለዋና ደቂ ኣንስትዮ ከባቢ 10 ተቐዳድምቲ እ ኣብ ተፈላለየ ንደልዋ ሰን ድማ ፋሕፋሕ ኢለን እየን ደልዋ ኣብ ባህሮንቱ ነካይድ ኢና ከባቢ 3 ውድዳት ኣካይድና ኣሎም ነርና መጀመርያ እኳ ናይ 2 ወርሒ ፀወታ ነራቶም ማለት ምስ ተሰሓቡ ካብቲ ካብተን ሃርስታት ኣብ ባሮንቲ ኮይና ተዘራሪብና ኢና ምስቶም ላዕሎት ኣዘዝቲ ፀወታታት ክንሰርዐሎም ምዃኑ ሓቢሮምና በቃ ሰሪዕ

0: ኣሎም ኣብ ቻምፒዮን ገለ ኣፅሑትናዮም ኢና ጎራ ጉቦ ተወዚዕና ኣብ ናይ ኮርሶ ምስሓብ ከዓ መፅና ኣብቲ ተሳሓምናሉ ከዓ ሳምሶም ኣፍንጫ ከምኡካ ወትርሺ ቅድሚ ሕጂ ኣብ ኮርሶ ስለ ንፈልጦም ነበርና ኣይሓደሱናን ዝኾነ ነገር ነፃ ኢና ነራ ማለት እዩ ኣብኡ ዝተካየደ ኣብቲ ኮርሶታት ናይ ባሮንቱ ማለት ምዕርባ እዚ ኣዝኦም ተሓባቢሮምና ማለት እዩ ስሚዒት ናይ ኮርሶ ፈልጥዎ ዮም ኣዝኦም ክሳይ ማለት እዩ ኣብቲ ኮርሶ ዝተግበርናሉ ከዓ ተዛሪቦምና ምስ ሓለፍቲ ይኹኑ ስኩሉ ኣካላት ማለት እዩ ንስፖርት ንክንገብር ኣብ ኣስመራ ክመፅና ከዓ ኣብቲ ዝነበር ናይ ክለባት ተመሊስና ምትሕባርቲ ጌርና ማለት እዩ ሒዞምና እውን ደይቦ ማለት እዩ ኣዚ ኣብ ኣስመራ ኣብዚ እውን ኣይጎደፉና ብዙሕ ምትሕባር ገሮም ብፍላይ ወትርሽ ኳን ኣቀዲሚ እዩ ዳርጋ ከይዲ እዩ ዝብል ሳምሶም እዩ ምሳና ዘሎ ኣፍንጫ ሳምሶም ኣፍንጫ ከዓ ኣብዚ ዝመፀናሉ ዳርጋ ኣብ ጎኒ ናይ ኩልሻዕ ወ ኣብቲ ጋንታታት ንፅዋዕሉ ናይ በረኻ ወ ኣብ ትሬን ንባዕሉ እውን ኮርሶ ወ ኣብዘየሎ እዋንዚ ንባዕሉ እውን በቲ ኣብ ሞቶ ገይሩ የውየና እዩ ትሬን የስራሓና እዩ ዝኾነ ምትሕባር እውን ይገብረና እዩ ኣብቲ ወልቃዊ ናይ ሳይክልና ብልሽት የጋጥመና ንኸይ ጠጠው ንኸይድ ንብል እውን ካብቲ ኣምፂኡ እውን ተሓብርናዩ ኣብቲ ጋንታታት ዝኣተ ኩሉ ሕጂ ኣብ ጋንታ ቴለ ዝነበርኩሉ ናብ ጋንታ ደንደን ዝሰገርኩሉ ብናቶ ኣፍሉጥ እየ ኸኢለ ንሱ እውን ኣብቲ ስለዝኾነ ደቃ ነቲም ሓለፍቲ ነጊሮም ሓረይ ዝብል ሓበሬታ መፅኡ ማለት እዩ ብናይ ፍንጫ ኣስፊሕ ክዛርብ ዝኽእል ማለት እዩ ኣፍንጫ ሓደ ከም ኣሰልጣን ንኾነልካ ክእል ከምዚ ሓደ ከምዚ ናይ ወላዲ ክገብረልካ ዝኽእል ብዙሕ ነገር ምትሕባር ገብረልካ እዩ ኣብቲ መንቀሳቀሲ ይኹን ደሞዝካ ይኹን በዕሉ ደው ኢሉ ንኸይ ገብረልካ ኣብቲ እዋን ኮርሶ ድሕር ኮይኑ ዝኾነ ነገር ንኸይደክም ይኹን ኣይፅዋዓካ ይዕርፍብለካ እዩ ይተሓበረካ እዩ ኣብቲ ኣባል ናይ ፌደሬሽን እውን ኣሎ ኣብቲ ናይ ፌደሬሽን ዝገብር ምትሕባርካ ኣዝዩ እዩ በቃ ዓብ ኣበርክቶ እዩ ምክንያቱስ ንሕና ደይ ንፈልጣዮ ነገር ብኡ ኢና ንፈልጥ ቴሌፎን ደው ኢሉ ድዩ ወይ ዝኾነ ነገር ኣብቲ ናይ ኮርሶ ማለት እዩ ምክንያቱ ብኮርሶ ስለ ዝዓበየ እቲ ኣፍልጦ ናይ ኮርሶ ስለ ዘለዎ ስሚዒት እውን ስጋሕ ኣይጎለለና ኣብ ፍንጫ ኣብቲ እዋን ወዲካ እውን ኣብ ጎንኻ ዕሪ ዝኾነካስ ሳምሶም እየ ዝብል ዝኽእል ምክንያቱ ኣብቲ ብማኪኑ ገይሩ ቅርሺ ካባኻ ከይወሰደ ማለት እዩ ኣብ ሕክምና ኣብ ናይ በረኻ ብልሸ ዘጋጢምካ ኣብ ትሬን ወላ ደው ኢልካስ ከምዚ ኮይነት ኢልካስ ይመፀካ እዩ ማለት እዩ ከምዚ ደኺመ የብለካ ወይ ሰልችኒ የብለካ ኖርማል ኮይኑ ውን ንዕኸ ውን የዘናግዕካ ወላ ስኻ እውን ክዛርቦስ ይፈወሰድካ ንዑ ማለት እዩ ዝኾነት ገይር እተኮይኑካ ከዓ ንዑኻ ትኸዶ እጂ ናይ ኣፍንጫ ከምዚ ኢልካ ክዛረበሉስ ወላ ነውሓካ እዩ ምክንያቱስ ዓብ ኣበርክቶ ስለ ዘለዎ እዩ
1: እዋ ኣጋጣሚ ከመንታ ድምናያ ሕቶ ይካል ኢልካለይ ንኣሽቶ ኣሰልጠንቲ ወይቶም ኣብ ግራስርድ ዘለዎ ኣሰልጠንቲ ኣዝዮም ክኸብሩን ኣፍልጦ ክወሃቦምን ኣለዎ በዚ ኣጋጣሚ እዚ ኣነ ንባዕለ ብዛዕባ ሳምሶም ኣፍንጫ ክዛረብ ምስ በልካኒ ክረዲት ክቦ ወይቲ ትግብኦ ክብሪ ክቦ ተገዲሰ መፅካ ምክንያቱ ኣባይ ጥራይ ከባቢ 6-7 ተፃወት ኣለዎ ናይ እዚ ምዕራብ ማለት እዩ ሕጂ መን ደፍረዮም ኢቴልካ በዕሉ ኣፍንጫ ደፍረይዎም እዮም ኣብዚ ሰዓት እዚ ገዛ ማንዳ ፅቡቕ ኣላ ብጣዕሚ ፅቡቕ ኣካይዳ ትኸይዳ ኣላ ለውጢ ምፅያ ዛጋንታ ክበሃል ከሎ ነቲ ሰሪሑ ዝሃበኒ ኣብ ግራስሩት ከዓ ከመስግኖን ክኽብሮን ክኽእል ኣለኒ ሕጂ እዚ ኣብ ስፖርት ሃገርና ዳርጋ ዘይልሙድ ነገር እንዲ ሓደ ተፃዋታይ ክመፅእ ከሎ መን እዩ ዘይኮነ ብየን ተበጊሱ ካብ ሰረታት ሒዝካ ኢኻ ክትሪኦን ክትጥምቶን ዘለካ ምክንያቱ ክብሪ እንድሕር ድብካ ታሕቲ ደሎ ንክሰርሕ ኣይተተባብዖን ኣለኻ ተፃዋታይ ኣይሸየጥኒ እዩ ከም ልምዲ ኣባና ኣብ ሃገርና ተፃዋታይ ኣይሸየጥኒ ናብ ዓባይ ጋንታ ዕብኻ ኢኻ ተመሓላልፎ ክትሕልፎ ከለካ ግን እቶም ዓበይቲ ሰልጠንቲ ብፍላይ ነቲ ኣሰልጣኒ ናይ ንኣሽቱ ሳልሳይ ዲቪዥን በሎ ራብዓይ ዲቪዥን በሎ ከምዚ ናይ ኣህዱታት በሎ ረኺቡ ቴንኪዩ ብጣዕሚ ከምዝን ፅቡቕ ኣሎ እዚ ተፃዋታይ ዝተተመኒርካ ኣብ ከምዚ ከብፅሐ ኢሎም ክብሪ እንተትህብዎም ዝያዳ ደስ ምበለ ገለገለ ሰልጠንቲ ኣለዎ ሽም ክጠቅስ ኣይደለኒ ዳይረክት ምስቶም ተፃወቲ ተራኺቦም ተፃወቲ ዝወስዱ ኣለዉ ሽዑ እሞ ንኣሰልጣኒ የበል በሎ እንተ ኢሉ በቃ ትመፅእ ኮንካ ምፃእ ኣይትመፅእ ናይ ትምፃእ ኣይበሃልኒ ኩልና ዜርካ ዜርካ ንኽብሪ ሃገር እንዲ ንኽብሪ ሃገር ካብ ኮነ ነቲ ታሕቲ ዘሎ እቲ ዓብኣ ስልጣን ፅባሕ ንጎ ክትክኦ እዩ ክትክኦ ምዃኑ ፈሊጡ ርስ ድበሃል ስልጣና ስለ ደየለ ክብሪ ክወሃቡ ክእሎም ኣነኻ ነፍንጫ ብጣዕሚ ክብሪ ይቦ ነዚ ነገር እዚ ንክሰርሕ ባይታ ድኾኑ መናእሰይ ክምልመሉ ኣለዎም ክዓብዩ ኣለዎም ክፈሪ ኣለዎም ዝብሉ ኣካየድትን ሓለፍትን እዚ

0: ራብቃ ልባዊ ምስጋና ኣለኒ ልባዊ ዝልዑል ክብር ኣለኒ ብጣዕሚ ብጣዕሚ እሳቶም እንተዘይተፍቅዱ ነፍንጫሶም ባይታ እንተዘይህብዎ ኣፍንጫ ከዓ ልቡ ኣውዲቑ እንተዘይሰርሕ እሞ ናባና ተዘይመሓላልፎም ኣነ ጥራይ ክጭብጦም እየ እንተ ትብል ነይሩ ከምዚ ዓይነት ተረክበን እሞ ብልቢ የ ደመስግን እዋናዊ ትሕቶያ ስለ ዳሓተትካ ንኸ ይቐኒ
1: ኣብዚ ቀረባ ዓመታት ኣብ ናይ ዞባ ማእከል ኮነ ኣብ ሃገራዊ ውድራት ቀጻሊ መኪና ወይ ሞቶ ሒዙ ዝሳተፍ

ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣርሴ ማስመሮሜ ንምክታልኩም ብክብሪ ንዓደምኩ ብቐንዳ ኣርእስተ ዜና ፍለም ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ቃለ ማሕላ ብምፍጻም ተመሪቖም። ኣዛዝ ፖሊስ ትራፊክ ዞባ ማእከል ንመራሕቲ ኣውቶቡሳት ኩባንያ መጓዓዚ ሓራት ሰሚናር ኣካይዱ። ኣብ ንዞባ ሓጋዝ ተራ ደቂ ኣንስትዮ ኣብ ልምዓት ንምሕያል ዝዓለመ ስልጠና ተኻይዱ። ቻይና ምስ ናሚብያ ዘለዋ ኩሉ መድያዊ ዝምድናታት ንምስፋሕ ከም እትሰርሕ ኣፍሪካ። ኣብ ጀርመን ኣብ ቀዳማይ ምምፃእ 226 ልዑል መጠን ጥፈሻ

0: ኣልኮላዊ መስተ ዝተሰነፉ 48 ድማ መምርሒ ፍቓድ ዘይብሎም ምንባሮም ገሊፆም። ሓላፊ ምቁፃርን መቕፃዕትን ኣቶ ኢሳቅ ያቆብ ወገኑ ኣብ ዘይፍቀደለን ንጥፈት ተዋፊረን ዝተረኽባ 26 ኮድ 1 መካይን ክሳብ 130,000 ናቕፋ ዝበፅሕ ገንዘባዊ መቕፃዕትን ንሰለስተ ኣዋርሕ ታርጋ ናይ ምውራድ እገዳን ከም እተበየነለን ሓቢሩ። ንሓደጋታት ብዝምልክት ድማ ኣብ ካልኣይ ርብዕ ዓመት ብዘጋጥመ 458 ሓደጋታት 11 ሰባት ክመቱ ከለዉ 148 ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 5 ሚልዮን ናቕፋ ዝግመት ዕንወት ከም ዝሰዓበ ኣብሪሁ። ተሳተፍቲ ብወገኖም ከምዚ ዓይነት ጎስጓስ ኣገዳስነቱ ዕዙዝ ስለ ዝኾነ ብቕጻሊ ክካየድ ተላብዮም። ኣብ መወዳእታ ኣካየዲ ስራሕ ኩባንያ መጓዓዝ ሓራት ሌተናል ኮሎኔል ዮሴፍ ፍስሓፅን ተሳተፍቲ ንኣገዳስነቲ ሰሚናር ተገንዚቦም ኣብ ዕለታዊ ምንቅስቓሳቶም ዕቱባትን ጥንቁዓትን ክኾኑ ተማሕፂኑ።
1: ኣብ ንዞብ ሓጋዝ ተራ ደቂ ኣንስትዮ ኣብ ልምዓት ንምሕያል ዝዓለመ ስልጠና ካብ 14 ምምሕዳራት ከባቢ ንዝተዋፅኣ ወከልቲ ደቂ ኣንስትዮ ተኸይዶም። እቲ ብጨንፈር ሃማድእ ዝባዓን ሰባት ዝተወደበ ስልጠና ብቐንዱ ኣብ ምኩስኳስን ምዕቃብን ሃገራዊ ግብርታትን ምሓስ ጥዕናን ዘተኮረ እዩ ነይሩ። ኣብ ጨንፈር ሃማድእ ዝባዓን ሰባ ሓላፊት ማሕበረ ቁጠባዊ ኣገልግሎት ወይዘሮ ትርሓስ ንርኣዮን ሓላፊት ፖለቲካውን ውድባውን ጉዳያት ወይዘሮ ፋይዘት ኣዳላን ኣብ ዝሃቦ መግለፂ እቲ ስልጠና ተራ ደቂ ኣንስትዮ ኣብ ምኸተን ልምዓትን ንምዕዛዝ ጥዕናዊ ንቕሓተን ንምብራኽ ከምኡውን ቀላ ዝተርአን ኣብ ቦታ ስራሕ ንምርጋፅ ከም ዝኾነ ኣርድአን። ሓላፊ ኣገልግሎት ጥዕና ነርስ ገብረ መስቀል ገብሪ ሂወት ብወገኑ ኣብ ሳዕቤናት ክሽቦ ጓል ኣንስተይትን መርዓ ትሕቲ ዕድመን ስነ ኣእምራዊ ጥዕናን ማሕበራዊ ፀቕጥን ከምኡውን ኣብ እዋን ፅንስን ሕርስን ዝግበር ጥዕናዊ ክንክንን ኣገዳስነቱን ዝምልከት መብርሂ ሂቦም። ሓላፊት ጨንፈር ሃማዶ ዞባዕን ሰባ ወይዘሮ ኣምና ሓሰን ድማ ደቂ ኣንስትዮ ኣብ ትምህርቲ ጥዕናን ማሕበራዊ ሂወትን ኣበርክቶን ክዕዝዛ ከምኡውን ኣብነት ኮይነን ክመርሓን ክፀልዋን ምእንቲ ውዳቤታትን ክሕይላ ተላብያ። ጓል ኣንስተይቲ ምንቃሕ ሕብረተሰብ ምንቃሕ ምዃኑ ዝሓበረ ኣመሓዳር ንዞብ ሓጋዝ ኣቶ እድሪስ መሓመድ ሓመድ ሰልጠንቲ ብዝቐሰመኦ ፍልጠት ነፍሰን ብምምዕባል ከባቢን ክልውጣት ትፅቢት ከም ዝግበረለን ገሊፁ። ኣብ ንዞባታት ማይ ምነን ማይ ዓይንን ሕብረተሰብ ኣብ ምዕዋት መስርሕ ምምሃርን ምስትምሃርን ዝገብሮ ኣበርክቶ ተመጒሶም። ኣብ ንዞባ ማይ ምነ ኣብ ዝተኻየደ ኣኼባ ሓላፊ ትካላት ትምህርቲ ናይቲ ንዞባ መምህር ባህታ ወልዳይ ኣብ ዘቕርቦ ፀብጻብ ቀንዲ ማሕነቆታት ኣገልግሎት ትምህርቲ ዝኾነ ሕፅረታት ንምፍታሕ ህዝቢ ኣብ ዓመተ ትምህርቲ 2025-2026 ልዕሊ 2.3 ሚልዮን ናቕፋ ኣበርክቶ ከም ዝገበረ ሓቢሮም። ሳላት ብነበርቲ ምምሕዳራት ከባቢ ዝተወስደ ተበግሶ ድማ ፅበት መምሃሪ ክፍልታት ከም እተቓለለ ብምጥቃስ ኣብ ኩሉ ደረጃታት 80 ሚእታዊት ካብ ተምሃሮ ከም ዝሓለፉ ገሊፆም። ኣብ ንዞባ ማይ ዓይኒ ኣብ ዝተኻየደ ተመሳሳሊ ኣኼባ ተሳታፍነት ደቂ ኣንስትዮ ኣብ ማኣዲ ትምህርቲ 47 ሚእታዊት ከም ዝበፅሐ፣ መጠን ምሕላፍ ተምሃሮ ድማ 82 ሚእታዊት ከም ዝኾነ ሓላፊ ትካላት ትምህርቲ ናይቲ ንዞባ መምህር ጣዕመ ፍትዊ ሓቢሮም። ሓላፊ ጨንፈር ትምህርቲ ዝዋዶ መምህር ህብቲ ዝግ ኪዳን ብወገኑ ውፅኢት ተምሃሮን ምምሕያሽ ወለድን መምህራንን ተመላሊኦም ክሰርሑ ብምዝኽኻር ሕብረተሰብ ጉልበቱን ገንዘቡን ኣወሃሂዶ ሕፅረታት ኣብያተ ትምህርቲ ንምምላእ ንዝገብሮ ዘሎ ኣበርክቶ ሞጊሶም። ኣመሓዳር ንኡዞባ ማይ ምነ ሌተናል ኮሎኔል ኣብርሃም ሃይለን ኣመሓዳር ንኡዞባ ማይ ዓይኒ ኣቶ ርእሶም ኣፈወርቅን ኣብ ዝሃብዎ መዛዘሚ ቃል ትካላት ትምህርቲ ዝግባእ ኣገልግሎት ምእንቲ ክህባ መምሕዳራት ከባቢ ዕድል ናይ ትምህርቲ ንዘይረኸቡ ቆልዑ ኣለልየን ናብ መኣዲ ትምህርቲ ክልእኻ ኣዘኻኺሮም። ሃማማተ ዞባዓን ሰባ መሰልጠኒ ማእከል ሻሎት ከሰልጥኖም ዝፀንሐ 76 ደቂ ኣንስትዮ ዝርከብኦም 148 መንእሰያት ብ10 ሓምለ ኣመሪቖም። እቲ ንሰለስተ ኣዋርሒ ዝተዋሃበ ሞያዊ ስልጠና ቴክኖሎጂ ኮምፒተር ኣርትዖት ማለት ኤዲቲን ምትካል ናውቲ ፀሓያዊ ፀዓት ምዝርጋሕ መስምራት ኤሌክትሪሲቲ ኤሌክትሮኒክስ ግራፊክስ ከምኡውን ደረቕን ተንቀሳቓስን ካሜራ ዘጠቓለለ ነይሮም። ኣካየዲ ስራሕ መሰልጠኒ ማእከል ሻሎት መንእሰይ ሰናይት ገብሪ ሂወት ኣብ ዘስማዕቶ ቃል እቲ ስልጠና ኣካል ናይቲ ሃማማተ ዓቕምታት መንእሰያት ብምምዕ ባል ኣፍራይነቶም ንምዕባይ ዘካይዶ ንጥፈታት ምዃኑ ብምሕባር ሰልጠንቲ ንዝቐሰምዎ መባእታዊ ስልጠና ብስራሕ ከማዕበልዎን ሂወቶም ከመሓይሹን ተላብያ። ሓላፊ ሃማማተ ዞባዓን ሰባ ኣቶ ኣዛዚ በረኸት ኣብግድዩ መንእሰያት ጎኒ ጎኒ ኣካዳሚያዊ ትምህርቶም ሞያ ክዓጥቁ ንዘለዎ ረብሓታት ብምጥቃስ ኣብ መጻኢ ከም ዝድፋኣሉ ገሊፆም። ኣብ ትሕቲ ሃማማተ ዝነጥፍ መሰልጠኒ ማእከል ሻሎት ብ13 ዓውድታት ዘሰልጥን ኮይኑ ዘመናዊ መሳርሒታት ዝዓጠቐ ሞያዊ ማእከል እዮም። ዝኸበርኩም ተዓዘብትና ዝስዕብ ሃገራዊ ዜናታት እዩ። ምክትታል ክትቅፅሉ ደጊመ ብክብሪ ዕድም ህዝባዊት ሪፓብሊክ ቻይና ምስ ናሚቢያ ዘለዋ ኩሉ መደያወ ዝምድናታት ንምስፋሕ ከም እትሰርሕ ኣፍሊጣ። እዚ ዝተገልፀ መራሕቲ ክልትኤን ሃገራት ትማሊ 1 ሓምለ ኣብ ከተማ ቤጂን ኣብ ዘካየድዎ ዝርርብ እዮም። ኣብቲ ኣጋጣሚ ቻይናን ናሚቢያን ኣብ ዕደና ፀዓት ትሕተ ቅርፅን ሕርሻን ዝርከብዎም 8 ፅላታት ክተሓጋገዛ ዝኽእለን ስምምዓት ተፈራሪመን። ከም ኣካለት ስምምዓት ቻይና ኣብ ናሚቢያ እትገብሮ ወፍሪ ብዓይነትን መጠንን ከም እተስፍሖ ፕረዚደንት ሺ ጂንፒንግ ሓቢሮም። ፕረዚደንት ናሚቢያ ኔቱምቦ ናንዲ ካብ 15 ክሳብ 11 ሓምለ ኣብ ህዝባዊት ሪፓብሊክ ቻይና ዑደት ክትፍፅም ቀኒያ። ኣብ ጀርመን ኣብ ቀዳማይ መንፈቅ 2026 ልዑል መጠን ጥፈሻ ኩባንያታት ከም እተመዝገበ ፀብፃባት ሓቢሮም። ብመሰረት እቶም ፀብፃባት ኣብ ዝተጠቕሰ ግዜ ልዕሊ 5,000 ኩባንያታት ናይ ጥፈሻ ጥርዓን ከም ዘቕረባ፣ እዚ ድማ ኣብ ውሽጢ ዝሓለፈ 20 ዓመታት ኣብቲ ሃገር ካብ ዝተኸሰ ተመሳሳሊ ተርእዮታት እቲ ዝኸፍአ ምዃኑ ተፈሊጦም። መንግስቲ ጀርመን ነቲ ቁጠባዊ ፀገም ንምፍታሕ ናይ ቢልዮናት ዶላር ህፁፅ ባጀት ክስላዕ ከም ዝኽእል ኣሚትሎም። ኣብ ቀዳማይ መንፈቅ 2026 ብ11 ሚታዊት ከዓ ብትፅቢት ተገይሩሉ ዝነበረ ቁጠባ ጀርመን ብ0ነት ብ3 ሚታዊት ጥራይ ከም ዝዓበየ ይግለጽ። እዚ ከምዚ ኢል እንከሎ ኣብ ዝሓለፈ 6 ኣዋርሕ ኣብቲ ሃገር መጠን ቁጠባዊ ዝቕባበ ምስቲ ናይ ቅድሚኡ ዓመት ተመሳሳሊ ኣዋርሕ ክነፃፀር እንከሎ ከም ዝወሰኸ ፀብፃባት ኣመልኪቶም። ቁጠባ ሃገራት ኤውሮጳ ብፍላይ ድሕሪ ምውላዕ ኩናት ዩክሬን ነቲ ዝድሊ ዕብየት የመዝግብ ከም ዘየለዩ ዝጥቀስ። ኣብ ምብራቃዊ ክፋል ኤስያ ተኸሲቱ ብዘሎ ህበብላዊ ማዕበልን ዕልቕልቕን ሰብኣውን ንዋታውን ክሳራታት ይወርድ ከም ዘለዎ ተገሊጹ። በቲ ተፈጥሮኣዊ ሓደጋታት ዛጊታ ኣብ ቻይናን ፊሊፒንስን ጥራይ 50 ሰባት ከም ዝሞቱ ዝሓበሩ ፀብፃባት ከቢድ ማሕበረ ቁጠባዊ ክሳራታት ከም ዝሰዓበ ኣርድዮም። ኣማያት ቻይና፣ ፊሊፒንስን ጃፓንን ተኸሲቱ ብዘሎ ብርቱዕ ንፋስ ዘሰነየ ህበብላዊ ማዕበል ኣማይት በረራታት ከም እተሰረዘን ኣሸሓት ኣብያተ ትምህርቲ ንጥፈታተን ከም ዘወንዘፋን ተሓቢሮም። በቲ ተርእዮም ሚልዮናት ሰባት ባዕሉታት ተጸልዮም ምህላዎም ዝጠቐሱ ፀብፃባት መሊሱ ክሕይል ከም ዝኽእል ይግለጽ ስለ ዘሎ ኩሉ መድያዊ ክሳራታት ከይውስኽ ስጋኣቶም ይገልጹ። ኣሜሪካን ዩክሬንን ኣብ ምፍራ ኣፅዋር ዘተኮረ ክልተኣዊ ስምምዓት ከም እተፈራርማ ገሊፀን። እቲ ስምምዕ ዩክሬን ኣብ መሬታት ፀረ ፓትሪዮት ሚሳይል ክተፍርስ ዝኽእል ኮይኑ መራሕቲ ክልትኤን ሃገራት ብ8 ሓምለ ኣብ ቱርኪያ ኣብ ዘካየድዎ ዝርርብ ከም ዝፈርምሉ ተሓቢሮም። ኣሜሪካ ነቲ ኣፅዋር ንምምዕባል ዝኽእል ንዋትን ቴክኖሎጂን ኣብ ዝመፅእ ቀረባ ግዜ ናብ ዩክሬን ክትሰድድ ተኽእሎ ከም ዘሎ ፕረዚደንት ቮሎዲሚር ዘለንስኪ ኣሚቶም። እቲ ስምምዕ ዓቕሚ ምክልኻል ዩክሬን ከም ዘደንፍዕ እኳ ይግለጽ እንተሎ ነቲ ኩናት መሊሱ ዘጋድድ ክኸውን ከም ዝኽእል ግና ግምታት ኣሎ። ዩክሬን ካብ ሩስያ ዝመፃ ዘሎ መጥቃዕትታት ንምምካት ዝተረቐቐ ፀረ ሚሳይል ክትጠልብ ምጽናሓ ይፍለጥ። ስዑዲ ዓረብን ካናዳን ኣብ ፀዓት ዕደና ቴክኖሎጂን ምክልኻልን ብሓባር ክሰርሓ ዝኽእለን ስምምዕ ተፈራሪመን። ቀዳማይ ሚኒስተር ካናዳ ማርክ ካርኔን ላዕለ ወሰን መዚ ስዑድያን ብ9 ሓምለ ኣብ ከተማ ርያድ ኣብ ዘካይድዎ ዝርርብ እዮም ኣብቲ ናይ ቢልዮናት ዶላር ስምምዕ በፂሖም። በዚ መሰረት ካናዳ ኣብ ዝቕፅል 10 ዓመታት ኣብ ስዑድያ ናይ ልዕሊ 1 ትሪልዮን ዶላር ወፍሪ ክትገብር መደብ ኣሎ። እዚ ከምዚ ኢል እንከሎ ክልትኤን ሃገራት ዝሓለፈ ዓመት ዝኸተሞ ኣብ ብርቂ ማዕድና ዘተኮረ ናይ ልዕሊ 20 ቢልዮን ዶላር ውዕል ንምትግባር ከም ዝሰርሓ ኣፍሊጠን። ስዑድ ዓረብን ካናዳን ምትግባር እቲ ስምምዓት እትከታተል ሓባራዊት ኮሚቴ ከቑማ ምዃነን ሓቢረን ኣለዋ። መንግስቲ እስጳኛ ብሰንኪ ሓደጋ ባርዕ መሮር ኣብ ደቡባዊ ክፋል ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጆም። እቲ መንግስቲ ነቲ ስጉምቲ ዝወሰደ በቲ ክቱር ዋዒ ዝጠንቁ ባርዕ ብውሕዱ 15 ሰባት ከም ዝሞቱ ድሕሪ ምቅልሕ እዮም። ብዘይካዚ ብሰንኪ እቲ ገና ኣብ ትሕቲ ቁፅፅር ዘይወዓለ ባርዕ ዛጊት ልዕሊ 10,000 ሄክታር ጫካ ከም እተሃሙኸን ኣሸሓት ነበርቲ ከም እተመዛበሉን ተገሊጹ። ቀዳማይ ሚኒስትር እስጳኛ ፔድሮ ሳንቸዝ ነቲ ባርዕ ንምግታእ ገዚፍ ኣሃዱ ልኢኹ ከም ዘሎ ሓቢሩሎም። ኣብ እስጳኛ ተኸሲቱ ዘሎ ክቱር ዋዒ ድሕሪ 1950ታት እቲ ዝለዓለ ምዃኑ ዝጠቕሱ ፀብፀባት እቲ ክስተት ነቲ ባርዕ ንምቁፃር ንዝካየድ ዘሎ ስርሒት ይዓነቕፎ ከም ዘሎ ኣርድዮም። ኣብ እስጳኛ ጥራይ ዘይኮነ ኢጣልያ፣ ፖርቱጋልን ግሪክን ኣብ ዝርከበን ካልኦት ሃገራት ኤውሮጳ እውን ብርቱዕ ዋዒ ኣጋጢሙ ከም ዘሎ ይፍለጥ። ዜናታት ንምዝዛም ቀንዲ ነጥብታቱ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ቃለ መሓላ ብምፍጻም ተመሪቖም። ኣዛዚ ፖሊስ ትራፊክ ዞባ ማእከል ንመራሕቲ ኣውቶቡሳት ኩባንያ መጓዓዚ ሓራት ሰሚናር ኣካይዱ። ኣብ ንዞ ብሓጋዝ ስራ ደቂ ኣንስትዮ ኣብ ልምዓት ንምሕያል ዝዓለመ ስልጠና ተኻይዱ። ቻይና ምስ ናሚብያ ዘለዋ ኩሉ መድያ ወዝምድናታት ምስፋሕ ከም እትሰርሕ ኣፍሊጣ። ኣብ ጀርመን

ቅንያቱ ድምቕምቕ ዝበለ እዩ። ምህርቲ ትምህርቲ ዝሕፈሰሉ እዋን ነፍሲ ወከፍ ተመራቒ ወለዲ ኣለይትን መምህራንን ነፃማ ንምፅምባል ላዕልን ታሕትን እዩ። ኣብ ነፍሲ ወከፍ ካልኢት ናይ ደስታን ሓጎስን ምንቅስቓስ ይንጸባረቕ። ዘለናዮ ቦታ ቀፅሪ ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ኣስመራ እዩ። ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ኣስመራ ንመበል 19 ግዜኡ ንዘምሃሮም ተምሃሮ ብወግዒ ንምምራቕ ዘድሊ ምድላዋት ኣጻፊፍ ይጸኒሕና። የንቲ ካሜራና እውን ነቲ ክንበብ ዘይከኣል ስምዒት ብደቂቕ ክስምዖ ኣብ ዝጀመራ ሓደ ሓቂ ይበርልና። ከምቲ መንግስቲ ትምህርቲ ንኩሉ ኣብ ኩሉ ብምባል ከም ኣካል ማሕበራዊ ፍትሒ ዝሰርሐሉ ዘሎ መደባት ልምዓት እቲ ካብ ግዜ ናብ ግዜ ዝድለብደሎ ተመክሮ በቲ ሓደ ንስሳን ቁፅሪ ምሩቓት ድማ በቲ ካልእ ነቲ ኣብ መደባት ልምዓት ብሓፈሻ ኣብ ገስጋስ ዕቤት ሃገር ድማ ብዝተፈለየ እዙዝ ግደ ዘለዎም ዓውድታት ብዘተኣማምን መገዲ ክስራሐሉ ከም ዝከኣል ኣያካትዕን። ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ብቐዳም 4 ሓምለ 226 ንመበል 19 ግዜኡ ኣብ ዝገበሮ ስነ ስርዓት 47 ሚእታዊ ደቂ ኣንስትዮ ዝርከቦም 118 ብዲግሪን ዲፕሎማን ናይ መመረቕታ ፅምብል ስነ ስርዓት ብውዕ መንፈስ ኣብ ከተማ ኣስመራ ተኻይዱ።

እቲ ስነ ስርዓት መመረቕታ ሚኒስተር ዜና ኣቶ የማነ ገብረ መስቀል፣ ሚኒስተር ቱሪዝም ወይዘሮ ኣስካዋል መንቆሮስ፣ ፈጻሚ ዳይረክተር ላዕለዎት ትካላት ትምህርትን ምርምርን ዶክተር ሃይለ ማህፁን፣ ዲናት ላዕለዎት ጥቅምቲ፣ ላዕለዎት ሰበስልጣን መንግስትን ግንባርን፣ መምሃራን ወለዲ ተመረቕትን ኣብ ዝሰረቕብሉ ናይቲ ዕለት ተመረቕቲ ብእልልታን ጣቕዒት ኣብ ዝተመደበሎም ቦታ ምስ ሓዙ ልክዕ ሰዓት 9 ፈረቓን ቅድሚ ቀትሪ እቲ ስነ ስርዓት ብዝክረ ሰማእታት ተኸፊቱ።

0: ዝርዝር ትሕሶ ናይቲ መደብ ምስ ሰነበኻ ፈፃሚ ዳይረክተር ሃገራዊ ላዕለዋት ትካላት ትምህርትን ምርምርን ዶክተር ሃይለ ምህፁን ብናይ እንቋዕ ብድሓን መፃኹም ዝብል ሓፂር መልእኽቲ ድሕሪ ምፍላሙ ዲን ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ዶክተር እስጢፋኖስ ሰብቲ ምካኤል ኣብ ዘስምዖ መደረ
1: ዩር ኤክሰለንሲ ኣቶ የማነ ገብረ መስቀል ሚኒስተር ኦፍ ኢንፎርሜሽን ደዚግኒ ኦፍ ሂዝ ኤክሰለንሲ ኣቶ ኢሳያስ ኣፈወርቂ ቻንስለር ኦፍ ኢንስቲትዩሽንስ ኦፍ ሃየር ኤጁኬሽን ኢን ኤርትራያ ኤን ፕሬዚደንት ኦፍ ዘ ስቴት ኦፍ ኤርትራያ ዩር ኤክሰለንሲ ዶክተር ሃይለ ምሕፁን ኤግዘክቲቭ ዲረክተር ናሽናል ሃየር ኤዱኬሽን ኤን ሪሰርች ኢንስቲትዩት ኦነረብል ሚኒስተርስ ዲንስ ኦፍ ኢንስቲትዩት ኦፍ ሃየር ኤዱኬሽን ጋቨርንመንት ኤን ፒኤፍዲጄ ኦፊሻልስ ሪሊጅስ ሊደርስ ዲስቲንግሽድ ገስትስ ፓረንትስ colleagues and the stars of today the graduating class of 2026 first of all
0: dr sifano samadru nitamarqti waladin tasatifti naiti simbil inqwa absahakum dharm balu lom amet kamnay zhalefe ametat zibezhi qutri mraqom tarikhawit alat mohana bimhbar ናይ ልዘበን ቁፅሪ ተመረቕቲ 47ታዊ ደቂ ኣንስትዮ ዝርከቦም 536 ብድግሪ 482 ድማ ብዲፕሎማ ዝተመረቑ ክኾኑ ከለዉ እቲ ዝተማሃሩ ዓብድታት ድማ ኣተሓሕዛ ሕሳብ ማሕደራ ዋኒን ማሕደራ ህዝቢ ስነ ቁጠባን ፋይናንስን ቋንቋ እንግሊዝ ታሪክ ሕጊ ቤተ መጽሕፍትን ስነ ሓበሬታን ስነ ሕብረተሰብን ስነ ሰብን ማሕበራዊ ዕዮ ባንክ ፋይናንስ ቱሪዝም መሕደረ ሆተል ክኾኑ ከሉ ብቕፅሮም 18 ምዃኑ የብሮሞ ዶክተር እስጢፋኖስ ትምህርቲ መወዳእታ ስለ ዘይብሉ ካብ ናይ ትምህርቲ ሓዲድ ከይተኣለኹም ኣብ ልምዓት ሃገርኩም እጃንኩም ከተበርክቱ እላቦ ክብል መደርኡ ዛዚሙ ብድሕር እዚ ንኽቡር ፕሬዚደንት ሃገረ ኤርትራ ኣቶ ኢሳያስ ኣፈወርቂ ቻንስለር ላዕለዎት ትካላት ትምህርትን ምርምርን ወኪሉ ኣብቲ ናይ ስነ ስርዓት መመረቕታ ቃል ዘስምሐ ናይ ክብሪ ዕዱም ከዓ ሚኒስትሪ ዜና ኣቶ የማነ ገብረ መስቀል እዩ ገለ ካብቲ ዘስምዖ ቃል
2: ዝኸበርካ ዶክተር ሃይለ ምህፁን ፈፃሚ ዳይረክተር ኢንስቲትዩት ላዕለዋይ ትምህርትን ምርምርን ዝኸበርካ ዶክተር እስጢፋኖስ ሃይለ ማርያን ዲን ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ዝኸበርኩም ሚኒስትራት ላዕለዎት ሓለፍትን መንግስትን ግንባርን ዝኸበርኩም ምምህራን ዝኸበርኩም ወለድን ተመረቕትን ፈለማ ናብዛ ዕዝዝቲ ናይ ሓጎስን ፍሳሕን ዕለት እንቋዕ ኣብፅሓና ንተመረቕቲ ብፍላይ ትምህርትኩም ንምዝዛም ዝገበርኩምዎ ዘይሕለል ፃዕሪ ፀማ ረኺቡ ኣብዛ ኣብ ጉዕዞ ሂወትኩም ኣገዳሲት ናይ መቐይሮ ዕለት ምረቓ ምብፃሕኩም ዮሃና እንቋዕ ደስ በለኩም እብል ክቡራት ወለዱ እውን ደቅኹም ኣብ ምዕባይን ምክስኳስን ዘብሰስኩሞ ፀዓት ከምኡ ውን ነዛ ናይ ሎሚ መዓልቲ ክብርን ዓወትን ንክጓና ፀፉ ዝገበርኩም ወፍሪ ኣብ ብሱል ፍረ በፂሑ ኣሎ ሞ ዮሃና ዝኸበርኩም መምሃራን ብዲስፕሊን ዝተሃንፁ ብቕዓትን ተወዳደርትን ተማሃሮ ንምምራቕ ግዜኹምን ሞያዊ ፍልጠትኩምን ወፊኹም ዝረኣኹሞ ትግሃት ኣካል ናይቲ ብቑዕ ወለዶ ንምህናፅ ዝካየድ ኩሉንትና ወይ ሃገራዊ ወፍሪ እዩ እሞ እንቋዕ ፅፍረ ፃዕረኹም ኣርኣያኩም ክብል ክብሪ እስማዓኒ ዝኸበርኩምን ዝኸበርክንን ኩላትና ከም እንግንዘቦን ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ዝሓለፈ ፅምብል በዓልና ፅኒት ዳግም ከም ዝገለፆን ትግባሪ ዕቱብን ኣድማዕን ፕሮግራም ንምዕባል ፀጋ ሰብ ካብ ቅንዲ ሕመረትን ቀዳምነትን ልምዓታዊ ፖሊሲ መንግስቲ ኤርትራ ኮይኑ ፀኒሑ ኣሎ ንገስጋስ ሃገራዊ ልምዓትና ኣራባሒ ብዓለም ደረጃ ኣመዓራራይ ከምኡውን ውስንነት ዘይብሉ ዘይንፀፍ ጎነታቱን ባህርያቱን ርዳኣት ስለ ዝኾኑ ከምታ ቅዲሙ ዝተጠቕሰ መንግስቲ ኤርትራ ንትምህርቲ ከም መሰረታዊ ሰብዓዊ መሰልን መሰረት ሃገራዊ ህንፀትን ገይሩ ስለ ዝርዮ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብዚ ፅላት እዚ ገዚፍ ወፍሪ ገይሩ እዩ እዚ ምስ ናይቲ ንህላወና ከም ሃገርን ህዝብን ዝፈታትኑ በብእዋኑ ዝተኸስቱን ዝቕፅሉ ዘለውን ግዳማዊ ተፃውቕታትን ሽሕታትን ምዃኑ ንግንዛብ የድሊ ዝኸበርኩምን ዝኸበርክንን ኣብዝ ሓለፈ 35 ዓመታት ብዝተገብረ እኩብ ወፍሪ ቁፅሪ ትካላት ቅድመ ትምህርቲ ብ544 ሚታዊት ቁፅሪ ኣብያተ ትምህርቲ መባዕታ ብ288 ሚታዊት ማእከላይ ቁፅሪ ማእከላይ ደረጃ ብልዕሊ 720 ሚታዊት ካልኣይ ደረጃ ድማ ብ520 ሚታዊት ዓብዪ ብሎም ቁፅሪ ትካላት ላዕለዋይ ትምህርቲ እውን ካብ ሓንቲ ዩኒቨርሲቲ ናብ 6 ኣድማዕቲ ኮሌጃት ክብክብል ከሎ ቁፅሪ ተመረቕቲ ብመንፅር ካብ ዓመት ናብ ዓመት ብተዓፃፃፊ እናወስ ይኸይድ ኣሎ ናይ ሎሚ ዓመት ቁፅሪ ተመረቕቲ ኮሌጅ ዋኒንን ማሕበራዊ ስነፍልጠትን ድማ ናይዚ መርኣያ እዩ። በዚ ኣጋጣሚ እዚ ነዚ ዕማም እዚ ንምፍፃም ብኢንስቲትዩት ላዕለዋይ ትምህርትን ምርምርን ከምኡውን ኩለን ኮሌጃት ብዝተፈላለዩ ዳቤታትን መድረኻትን ዝተካየዱ መደባታትን ፃዕርታትን ኣመስግን። ክቡራት ተመረቕቲ፣ ከምቲ ብዘይሕለል ፃዕሪ ትምህርትኩም ብዓወት ትዛዝቡ ዘለኹም ንዕቤት ሃገርኩምን ህዝብኹምን ውፉይ ኣበርክቶ ከም ትገብሩ ፅኑዕ እምነተይ እዩ። ኣብ መደምደምታ ኣብ ሃገራዊ ልምዓትን ህንፀትን ሃገርን ዘለኩም ግዜ ብንቕሓት ተወፋይነት ዕቱብነትን ትጋትን ከትዕዝዙ ንቐሲምኩምዎ ዘለኹም ሞያ ከዓ ብቐፃዕሊ ፃዕርን ምርምርን ከትዕብዩ እላቦ ዓወትን ሓፋሽ ይቐኒሀለይ።

0: ወኪል ተመረቕቲ ኣብ ዝሓለፈ ናይ ትምህርቲ ዓመታት ዘካየድዎ ፃዕሪ በቲ ሓደ ህዝብን መንግስትን ዝገበረሎም ደገፍ ድማ በቲ ካልእ ብምዝርዛር ከምዚ ዝስዕብ ክብል ቃል ኣስሚዑ።
1: ሎሚ ንመማሃርተይ ወኪለ ቃል ኩላትና ክስንዕ ኣብ ቅድሚኹም ደብ ምንባለይ ብዘይ መጠን ዓሚቕ ሓበን ይስምዓኒ። ሎሚ መወዳእታ ናይ ሓደ ምዕራፍ ላዕለዋይ ደረጃ ትምህርቲ ንፅምረሉ ጥራሕ ዘይኮነ እንተላይ ምስግጋር ካብ ደረጃ ተምሃራይ ናብ ሞያን ፍልጠትን ዝዓጠቐ ሓላፍነታውያን ዜጋታት ኮይንና ኣብ ህንፀትን ምዕባላ ሃገርን ተራና ብተወፋይነት ንምግልጋል ድልውነትና ንህዝብናን መንግስትናን እንነግልፀላ ዕለት እያ። ስለዚ ኣብ ቅድመይ ክጥምት ከለኹ ኣካዳምያዊ ቆቢዕን ናይ መምረቕታ ክዳንን ጥራይ ኣይኮነን ዝረኣየኒ ዘሎ። እዞም ዝሓለፉ ዓመታት ትምህርቲ ከቢድ ፃዕሪ ዝገበርናሉን ሞያን ፍልጠትን ንምዕጣቕን እዮም ነይሮም። ከም ውፅኢቱ ድማ ሎሚ ናብ ዝርዝር ኣስማት ናይ ኮሌጅ ምሩቓት ምሁራት እናኣተውሉ ዕለ ስለ ዝኾነ ፍሉይ ሓጎስ እስምዓኒ። ታሪክና ታሪክ ህዝቢ ኤርትራ ዘረጋግፀልና ሓደ ሓቂ እንተሎ ንምዕባለን ሓርነትን ክተረጋግፅ እቲ ዝዓበየ መሳርሒ ትምህርቲ ምዃኑ እዩ ዝሕብረና። ህንፀት ሃገር ቁም ነገር ኣይኮነን ዘሎን ዝነብርን ዕዮ እዩ። ልክዕ ከምቲ ፕረዚደንት ሃገር ኢሳያስ ኣፈወርቂ ኣብ ሓደ መግለፂ ዝበሎ ህንፀት ሃገር መጀመርታን መወዳእታን ይብሉን ናይ ኩሉ ወለዶታት ድማ ሓላፍነት እዩ ዝበሎ። ንሕና ድማ ነዚ ወኒንዮ ዘለና ትምህርትን ክእለትን ተባላሕትነትን ኣብ ሃገርና ኣፍሲስና ነቶም ብዘይትካእ ትንፋሶም ሂቦም ሓደራ ዝሃቡና ኣቦታት፣ ኣዴታት፣ ኣሓትን ኣሕዋትን ሕድሮም እናሓለና ዓይና ኣብ ሃገርና ኣብ ዝላዕለ ደረጃ ንክትበፅሕ ብተወፋይነት ክንሰርሕ ድልዋት ኢና። እንኳዕ ሓጎሰኩም የቐንለ።
0: ኣብ መወዳእታ ከዓ ልዑል ነጥቢ ንዘምፅኡ ተምሃሮ መደላታት ተዓዲሉ

0: ኣብቲ ኣጋጣሚ ንገሌ ካብቶም ተመረቕትን ወለድን ኣብ ዘዘራርብና ኣለኻ?
1: ሽመይ ያነይት ጊላ ይበሃል። ዝተመረቕ ኩሉ ዓውዲ ድማ ዓውዲ ሕጊ እዩ። ነዚያ ዕለት ከም ብጣዕሚ ዘሐጉስ ካብ ኩሉ ዓወታት ናይ ኩሉ ህይወትና እቲ ብጣዕሚ ተሐጉሰካ መዓልቲ እያ። ምክንያቱ ፍረ ፃዕሪ ክሕፈስ ከሎ ብዘይመጠን ሓጎስ ዝፈጥር ህሞት እዩ። ብውልቀይ ክዛረብ እንድሕር ኮይነ እቲ መንግስቲ ዝገበረልና ዕድላት ብግቡእ ተጠቂምና ኣብዚ ደረጃ እዚ ክንበፅሕን ከለና መጀመርታ እስኻ ከም ሰብ ነቲ ዕድል ብምጥቃምካ ተረባሓይ ናይቲ ዕድል ብምዃንካ ሓበን ክስማዓካ ኣለዎ ከም ተመረቃይ ማለት እዩ። ቀፂሉ ድማ እቲ ኩሉ ምሳኻ ኣብቲ ጉዕዞ ክጓዓ ዝፀንሐ ካብ ስድራ ጀሚርካ ካብ ኣሕዋትካ መሓዙትካ መምሃራንካ ብምልኦም እቲ ዝገበርዎ ፃዕሪ ወይ ድማ ኣብቲ ልዕለኻ ዝነበሮም ተስፋን እምነትን ፍሪኡ ክሪኡ ከለዉ ብጣዕሚ ሓበን ይስማዓኒ ወይ ድማ ክስምዖም እውን ዝገብር ዕለት እዩ። እንተ እቲ ነዚ ዝቕፅል ዕድላት ከመይ ጌርና ክንጥቀመሉ ኢና ነዚ ህዝቢ እውን ይኹን ነዚ መንግስቲ ይኹን ዋላ ንስድራና ከመይ ጌርና ክንክሕስ ኢና ንዝብል ሕቶ ከም ሕቶ እንድሕር መፅኡ ድማ ብመጀመርታ እስኻ ነፍስኻ ብምኽኣልካ ጥራይ ኩሉ ሰብ ዕጉብ እዩ። ሓደ ሰብ ነፍሱ ብፅቡቅ እንድሕር ክኽእል ክኢሉ እቲ ዝበለፀ ነገር እዩ። ቀፂሉ ድማ ሓደን ዓሰርተ ከም ዝበሃል ንስኻ እኹል ብቑዕ ምሁር ክትከውን ከለኻ ኣብ ከባቢኻ ዘለዉ ጥራይ ደይኮነ ብዛዕበየ ሽፋን ክትፀሉ ስለ ትኽእል ክትሕግዝ ትኽእል ክተበርክት ትኽእል የብሓቂ ቀሊል ኣይኮነን ቀሊል ዓወት ኣይኮነን። ኩሉ ሰብ ድማ ካባይ ጀሚርካ ብንቕሓት ክንጓዓዝ ነዚ ዝመፅእ ዘሎ ደረጃ ናይ ሂወት ብንቕሓት ክንጓዓዝ ብፍልጠት ብብቕዓት ክንጓዓዞ ድማ ይላቦ ኣነ ድማ ተስፋ ይገብር ማለት እዩ።
2: ወስ ኣነ ስሚ ሓሰን እስማ ንብሉኒ ብልቓት ናይ እንግሊሽ ኣትሞምከ ማለቱ ዲብ ኮሎጃ ደቀ እዚ ከይን ንጎይ ዝተለና ማለቱ ምንሕ መግለላ ዝብሕ መግለ ጀዲድ ማለቱ መስካሕ መግለስ መስከብ ጀዲድ ንብለና ማለቱ ክና ንብልን ዘለና ከንስ ለዓናዊ ሓያት እዘለለናዊ ከንስ ዓቲ ኮኒኒ ንለጥፋናተ ደረጃት ማለቱ በዲት ነብረ ዓልካ እዘለለካዊ ከንስ መነለለካዊ ሓያት ዲብ ካልእ ዲብስ ሓላፍኒና ማለቱ ካልእ ከን ናይ መድረሳት ላዓለ ግሊና ክባታት ለበለሲ ምንሳዋ እንዳንባትናዊ እስ ክዘለለናውሲ ኣብላቃለት ገበይ ወበቃለት ብግስክሰር ረከብናሁ ኢሎም ወደ ማለት እዩ። ካል ከኒ በለባፅ ሓሙን ከኒ ሽኩረን ግል ይበል ፈትሐ ማለት
3: እዩ። መጀመርታ ሽመይ ፔርስ ግርማይ ፋሲል ይበሃል። ዝተማርኩሉ ወይ ድወዳእኩሉ ዓውዲ ድማ ቢዝነስ ማኔጅመንት ን ፓብሊክ ኣድሚኒስትሬሽን ብዛዕባ ምሕደራ ዋኒነ ህዝብን ኮይኑ ነዚ ዕለት እዚኣ ክገልፃ ንከለኹ ፍረ ፃዕሪ ድኻም ናይ 4 ዓመት እዩ። ኣብዛ መዓልቲ እዚኣ በዛ መዓልቲ እዚኣ ከዓ ዮሃና ክብሎም ዝዘሊ ኣብዛ ዕለት እዚኣ ኩሎም ተመራቑ መጀመርታ ካልኣይ ነዚ ከይደኸምና ኢሎም ፅዒሮም ኣብዚ ደረጃ ዘብፅሑና ብምልኦም መምሃራትና ካብኡ ሓሊፍና እውን ንኩሎም ስድራ ቤት እንቋዕ ሓጎሰኩም ክብል ይደሊ። ሃገርና ድማ ኣብዛ ሎም መዓንቲ ዋን ጀሚርና ኢና ኣጆኺ ኣለናልኪ ካባናት ፅበዮ ብዙሕ ሞ ንሕና ድማ ክንኮነልኪ ኢና ንብል ኣለና። ናይ 4 ዓመት ጉዕዞኮ ሓቂ ዘረባ ኣዝዩ በዳሀ እዩ ነይሩ። ግን እንተኾነ ነዛ መዓልቲ እዚኣ ስለ ትፅበያ ነዚኣ ና ማዕድካ ይካ ኩላ ትቕፅላ ማለት እዩ። ኣብታ ሜላታት ተፀናንዓ ይኹን ካልእን ድማ ዕላማ ንሸቶ እንተለካ ራእ እንተለካ ዘይትበፅሖ ዘይትኸዶ ነገር ይብል። ስለዚ ንኩላቶም ዋላ ሕጂ ኣብዚ ነዛ ሕጂ ዝምነይዋ ዘለዉ ነብሶም ፈሊጦም ኣፀናንዖም ኣፀቢቖም እዚ ነገር እዚ ብርግፅ ክበፅሖ ከም ዝኽእሉ እዩ ዛመን
4: ትምህርታ ምሉእ ስመይ ኣራም ብርሃነ ወልዳይ ደዝናዕ ክህሉ ትምህርቲ ድማ ዓውዲ ስነ ሕሳብ ኣካውንቲን ማለት እዩ። እዛ ዕለ እዚኣ ፍለይቲ ዕለት ይክብለ ንኽእል ምክንያቱ 4 ዓመት ጥራይ ዘይኮነስ ዋላ ቅድሚ እዩ ዝነበረ ጉዕዞ መፈፀምታ ዝለኣናላ መዓልቲ ዝኾነስ ፍለይቲ መዓልቲ እያ። ሓቂ ንምዝራብ ኣዝዩ ከቢድ ሓለፈ እያ ተሰክመና። ምክንያቱ ምውድእ ጥራይ ዘይኮና ዘለና ስካል ዓብዪ መድረኽ ኢና ንጅምር ዘለና። ምክንያቱ ነቲ ብጥሩሑ ወይ ከዓ ብነፃ ዘምሃረና መንግስትናን ህዝብናን ክንክሕሰሉ ኣለና። ካልኣይ ድማ ወለድና ድማ ኣዝዩ ልዑል ፃዕሪ ስለዝነበረ ኣዝዩ ንብፃሕና ንወለድና ድማ ክንክሕሰሉ ቃል ናኣተሉ መዓልቲ ዝኾነስ ኣዝዩ ረዚን ሓላፍነት ተሰክመና ዕለት እያ ይብል።

0: ናይ ቅዱሳን ንበሃል ኣዲኣ ንኣርያም ረሃነ ማለት እዩ። ኣርያም ካብ ሕጂ ደይኮነ ተዓወት ካብ መዋእሊ ፀነታት ሒዛ ተዓወት ካብኡ ትሒዙ እዩ። ብጣዕሚ ዕውት ኣ ከምኡ ኢላ ቅፂላ እውን ኣብ ኩሉ ዕውት ኣ ነራ ካዚ ደረጃ ዝበፅሓ ኣላ።
1: ሽመይ ብርሃነ ወልዳይ ገብረ ይበሃል። ኣቦ ኣርያም ብርሃነ ተመራቂት ናይ ኣካውንቲንግ እወ መንግስቲ ህዝቢ ብልዑል ወፃኢ ብነፃ ኣምሂርዎም ትፅቡቕ ነገር ግን ሰሙን ፅቡቕ ዓስቢ ሂቦምና ኣዝና ተሓጒስና ፅዒሮም ደኺሞም ንነፍሶም ኮይኖም ንኣና ክኾኑ ከዓ ንሃገሮም ክኾኑ ትስፋት ኢና እወ ሃነፅቲ ክኾኑ ዓረይቲ ክኾኑ ሰሙሉ ተስፋ ኢና። ትምህርቲ ኣብ ሃገርና ካብ መባእታ ክሳብ ዝለዕለ ደረጃ ብናፃ እዩ። ፅቡቕ ነገር ቁፅሪ ኮሌጃትና እንዳወሰኸ ቁፅሪ ተመረቕትና እውን እንዳወሰኸ መፅኡ ኣብ ሓደ መዓልቲ ልዕሊ ሽሕ ካብ ሓደ ኮሌጅ ነመረቕ ኣለና። ሕጂ ካልኦት 45 ኮሌጃት ከዓ ኩ ዶ ከመረቕ ኣለና እየን። ስለዚ ኣብዚ ሃገር እቲ ሞያዊ ዓቕሚ ሰብ እንዳዓበየ ይኸይድ ኣሎ።
2: ይሚጋዕ ኢማን ኣሕመድ መሓመድ ዮካን እደቕሪ ዲፓርትመንት ናል ቢዝነስ ማናጅመንት ን ፓብሊክ ኣድሚኒስትሬሽን ኣካድሕን ካፈለል ማዕና ተግለፅ መንጎ ሕደ ንልዮ ማዕና ሎቓክ ተግለፁ ሂን
3: ኣኖ ኢማን ኣባክዮ ኣሕመድ መሓመድ ኣሕመድ ዮኳን ካፊ ልልዕ መንጎ ፈራሕ ልዮ እሽ የደዲሱግተ ደርሲ ኣራሒ ጎምናን ናስረ ሃበሰ ልልዕ ክነምሂሰበታ መንጎ ዓፋድ መንጎ ሕድ ልዮ ማ
4: ኣራይ እስከ ስኸኸብዎ ግንከ ኣዲ ኣዲኺ መን ኸሽምኪ እንታይ ትብልና?
5: ኣነ ክርጃ መሪሓ ይበሃል ኣዲ ኢማን እየ። አልሐምዱሊላህ ንዝብፅሕኒ ጎይታ ካ ረቢ አልሓምዱሊላህ ይብል ማለት እዩ። መጀመርያ የመስግን ንረበ የመስግን እንደገና ከዓ ነዚ መንግስቲ እዚ ብዘይ ገንዘብ ኣብዚ ብዝፅሑ ነዚ መድረክ ዘብፅሐና እውን ከመስግን ይፈቱ። ንሰን ከዓ ንህዝቡ እዞም ተምሃሮ ከዓ ንዓናን ንህዝቦምን ንመንግስቶምን ክኾኑ ተስፋ ይገብር እንሻ ኣላ።
6: ኣነ ሙሉእ ሽመይ ኣርሴማ ብርሃለይ ገብረ መድህን ይበሃል። ኣብዚ ዕለት እዚ ከዓ ብላይብራሪ ኤንድ ኢንፎርሜሽን ሳይንስ ማለት ብስነ መፅሕፍትን ሓበሬታን ዝብል ዓውዲ ተመሪቕ ኣለኹ። በዚ ዕለት ሓቂ ዘረባ ክልተ ዲግሪ እየ ክብሎ ዝኽእላ ንረኪብ እየ ዘለኹ እግዚኣብሔር መስገን። ማለት ከምዚ ትሪእኒ ዘለኹም ምስ ጓለይ ጓ 6 መዓልቲ እያ 2 ወርሒ የገረ ዘለኹ ኢብ ናይ ተጠመቕኩን ብዙሕ ክትወፀእ ገለ ግን ድሌት ናይ ትምህርቲ እንድሕር ኣለካ ዕላማ እንድሕር ጌርካ ትወፅሒ ኢኻ
4: ኣብ ትምህርቲ ክያ ካልኸ ክኖቲ እንትን ሓርስን ትመርዓን
6: እወ እዚ ክብለካ ከለኹ ኣብ ትምህርቲ ዓለም ከለኹ ኣይኮንኩን ማለት ሰርቪስ ምስ ወፅኸ ቃል ኪዳን ኣሲረ ተመርአ ኣብ ሰርቪስ ሞት ከለኹ ከዓ እዛ ቆልዓ ማለት እዩ ተጠኒሳ ተወሊዳ ቁሩብ ክብድ ብል ብስፔሻል ነብሰ ፀር ኮንካ ሰርቪስ ኣብ ከረን ሮራ ቤት ትምህርቲ ሃይስኩል ተመዲበ ከም መምህር ማለት እዩ ናይ ቴኒስ ግሬድ ነብሰ ፀር ኮንካ ቁሩብ ክብድ ብል እዩ ግን ብደገፍ ናይ ክብርቲ ወላዲተይ ከምኡ ድማ ክቡር በዓል ቤተይ ክብድሆ ክኢለ እግዚኣብሔር መስገን ከዓ ነዝብቅዕኒ።
7: ነቢያ ተማረ ድሓኖም ይበሃል ኣብ ጅዳ ስዑድ ዓረብ ይቕመጥ ሎም ዓንቲ ድርብ ውራይ እዚ ኣጋጢምና ዘሎ ናይ ሎም ዓንቲ ኮለጅ ናይ ጓለይ 4 ዓመት ኮለጅ ወዲኣ ኣርሴማ ብርሃለ ትበሃል ማለት እዩ። ኣዝያ ንፍዕቲ ተማሃሪት እያ ብልፅቲ ተማሃሪት እያ ዳርጋ ኩሉ ግዜ እውን ብልጫ እናወሰደት እያ ትኸይድ ነራ እዛ ተማሃሪ እዚኣ ኣብ ሳዋ እውን ብዙሕ ዋጋ ከፊ ኢለ ኣብ ዝበፅሐ ምክንያቱ ዝኾነ ፀገም ኣጋጢምዋ ነይሩ ናይ ሕቆ ሕማም ንዕኡ በዲሃ ሓሚማ ከሎ እዚ ዓብይ ነጥቢኣ መዝጊባ ማለት እዩ። ብዓብኢ ከዓ ወርሒ 7 ዕለት 20 ኣመርዐያ ማለት እዩ 2025 ኣመርዐያ ሕጂ ከዓኒ ኣብ ዓመታ ከዓ ንሪኢካ ከዓ ምስጓላ ከዓ እዚ ድርብ ዓወት እዩ ማለት እዩ ካብ ዝዓባ ዓወት የለን።
6: ኩላና ከም ንፈልጦ ካብ ኤርትራ ወፃኢ ዘለዋ ሃገራት ወላ ብ ኤሌመንታሪ ይኹን ስፔሻሊ ከዓ እሞ ኮሌጃት ኣሸሓት ሰማየት ገንዘብ እንዳኸፈልክኻ ትምሃር ንሕና ግን መንግስትና በዚ ኣጋጣሚ ከየመስገንኮ ክሓልፍ ኣይደልን እየ ጌና ሄልና ካብ ኣዝየለ ጀሚሩ ክሳብ ዩኒቨርሲቲ ንውድእ ኩሉ ብናፃ እዩ። ኢቨን ምግብና ኣብ ካምፓስ ብናፃ ዋርሳ ይከኣለ ሰባ ከድና ምግብና ገዛና ዓራትና ኩሉ ትምህርቲ ብናፃ ዳት ዋይ ከዓ ንብምሉእ 9 ብሄራት ዓሌት ባህሊ ከይፈለየ ብምሉእ ብሓባር ይሳተፍ ማለት እዩ። ከምኡ ስለ ዝኾነ ከዓ ብጣዕሚ ናይ ኤርትራ ትምህርቲ ብሉፅ ፍሉይ ክብሎ ዝኽእል ኣነ በዚ ኣጋጣሚ ንክቡር ፕረዚደንት ኢሳያስ ኣፈወርቂ መንግስትና ብጣዕሚ የመስግን ንልምዓት ሃገረይ ድማ ብዕቱብ ክሰርሕ በዓልቲ ምሉእ ተስፋየ።
8: ተመራርቲ ሓደ ዕማም ፈፂሞም ናብቲ ሰፊሕ ካብ ክልስ ሓሳብ ናብ ግብሪ ዝሰጋገረሉ መድረኽ በፂሖም ኣለዉ። ቅድም ንገዛእ ርእሶም ድሕሪኡ ድማ ነቲ ብነፃ ዘምሃሮም ህዝብን መንግስትን ብስራሕ ክኸሱ ጽቡቕ ናይ ስራሕ ዕድል ንምነየሉ